0: ዓብየ ተመስገን ኣዲ ኣርባዕተ ቆልዕት ደቀይ ሓቂፈ ሕጂ ካብ ካንሰር ነፃ ተባሂለ
1: ኩላቶም ነዛ ክንክሕዙካ ጅኹን ሎምለክን ፅባሕ ኣለኽን ዘለኣለም ክትነብራ እንዲኽን እንዳበሉ ብሞራል ናሃቶም ልዕሊ ኩሉ ዘመስግኖም ዶክተራት
2: በዓላ በይቀሺ እንዳተሓባበሩ ተምላሲ እንዳፀረጉ ኣጆኹ እንዳበሉ ተኣሎ ዝበሃል መድሃኒት እንዳገበሩ ኣብ ከምዚ ደረጃ በፂሐ
3: ዶክተር ዘካርያስ ኣጆኽ ሕጂ ኣለና ክንሕና ኢልኒ እንኹ ከማይ ንዝፀበቦ ኣተ ተሓቢእኽን ደለኽን እንተወፃኽን ድራይ ድሕሸክን
4: እዚ ካንሰር ግን ብሕክምና ከም ዝሓውጥ ርያ ዝኣምነዱ ተኣኪብና ከምዚ ኣብ ሕብረተሰብና ክነመሓላልፎ ዓብይ ህያብ እዩ እሞ የቐኒርና ምስሪ ዜና ነዚ ዝገበርኩም ነዚ ወዲ ንጓትርና ከዓ ናይ ብሓቂ ከምቲ ዝገብሮ ዘለኹም ሓስቡኹም ካብ ካልእ ኹን እምበር
5: ኣራይ ሲስተር ዝፋን ካብዚ ናይ ቁፅሊ መፅሊ ምጥፍጣፍ ካልእ ኩሉ ሰሚዐ ዝፀናሕኪ ካብኡ እስከ ትዕዝብ ትኽስኽ
6: ሓንቲ ዓዳ ነራትኒ ሕማማ ተነፂሩ ናይ ጥሙን ሽረሞ ምዃነ ተነፂሩ መድሓኒት ክትጅምር ምኽርን ማዕዳን ሂበ ምስ ሰደድኳን ገዛ ሓራይ ኢላትኒ ድሕሪ ትጠፍእ ኣነ ደጋጊመ ይድውለላ ሓንሳብ ማጨሎት ኣለኹ ሓንሳብ መርዓ ኣለኒ ሓንሳብ ገሸ ኣለኹ እንዳበለት ክትመፅእ ኣይከኣለትን ድሕሪኡ ኣነት ምድዋል ኣቋሪፀ ዮ ድሕሪ ነዊሕ ግዜ ጓላ ትመፀኒ እንዳ ብኸት ጓላ ትመፀኒ ጓላ ትመፀኒ ማማ ሕመቓላ ጡባ ቆሲሉ

0: ካብኡ ሓሳኻ ወፅ ኣለዉ ሕማቅ ጨና ኣለዉ ትብለኒ እሞ ንሕክምና ኣምፅያ ምስ በልኳ ኣብያትኒ ትብለኒ ድሓን ለምንያ ሰባት ጌርኪ ይብላ ኣምፅያታ ልክዕ ሰዓት ሓደ ቀትሪ ሒዛታ ትመፅእ እታ ፅብቕቲ ፅቡት ቆመና ዝነበራ ዝሞተ ስጋ ተሰኪማ ከምዚ ኢላ ተጎቢጣ ትመፀኒ ኩሉ ቅርፂ ኣካላታ ተቐይሩ ተጎቢጣ ትመፀኒ ልክዕ ቆስለ ከፊቶም ስራእኽዎ ከክንዲ ዝኾኑ ሓሳኹ ካብቲ ጡባ ጥብጥብጥብጥብ ልብ ነይሮም ማለት እዩ። ድሕሪኡ ናብ ሕክምና ወሰይደ ኣደቂሶም ቁስላ ኣፅርዮም ንገዛ ሰድዋ ገዛ ሰይዱ ድማ ድሕሪኣ ናይ ቀሰምኩን ንጓላ ይድውለላ ሕማቕ ኣላ ዓይና ክትከፍቶ ኣይከኣለትን ክትበልዕ ክሰቲ ኣይከኣለትን ምስ በለትኒ ንገዛ ከይዳኒ ገዛ ከይደያ ገዛ ምስ ከድክዋ እስከ ዓይኒ ክኽፈት እዮ እንታይ ክኾን ክምሰልኩዋ ክትዛረበኒ ኣይከኣለትን። ድሕሪኡ ቀሲ ኢለ እስከ ክፈት እዮ እንታይ ክኾን ክምሰልኩዋ ኖኖ በዛ ዓይነይ ሓሳኻ መፅኑ ኣለው ኣብዚ ጎረረይ ሓሳኻ ፈለክለክብለው እቲ ኣብ ጡባ ዝረኣየቶ ጭንቀት ገይርላ ወላ ኣብዚ ርእሰይ ሓሳኻ ፈለክለክብሉን ኣለው ትብለኒ ኖኖ ከምዚ እንዳበለት እያ ትዛረበኒ ነብሳ እንዳደረዘት እያ ትዛረበኒ ኖኖ ሓሳኻ የብልክን ሓሳኻ ኣፅሪናየ ኢና ሕጂ ሓሳኻ የብልክን ራእይ ሒዘክ ኣለኹ ሓሳኻ ዘይብልኪ የብላ ሞ ኖኖ ድሓን ሲስተር የቐኒየለይ ደጋጊምኪ መድሃኒት ክጅምር ደጋጊም ክደዊኢልክለይኺ ኣነ ግን ብሰባት ተደናጊረ ንነብሰይ ባዕለይ ፈሪደያ ንበይና ኣይኮንኩን ተሳቂ ደቀይ ሓዳረይ ስድራይ ጎራብተይ ንኩሉ ሰብ ይኣሳቂ እዮ ንነብሰይ ግን ባዕለይ ፈሪደያ ከምዚ ኣነ ዝገበርክዎ ጌጋ ከይድገም ብጃኺ ዓውልክ የአዊ ዝሰምዕ ሰብ ተረኺብኪ እዚ ኣነ ዝገበርኩ ጌጋ ክድገም የብሉን ትብለኒ ደሓናጆኺ ሕጂ ተዝሓለፈ ርስዕ እዮ ተዝሓለፈ ውሕጂ ውሰዶ ርስዕ እዮ ሕጂ ግን ሓድሽ ሂወት ጀምሪ ሓሳኻ የብልክን ፀርዮም እዮም ሕጂ ኣብሃሃብልየ ስከ ምልሓስከ ክርአኪ ክትበልዕ ክሰት ይለኪ ዓይነኩዋ ሕብልዮ ኖ ክዛረብ ከለኹማ ናብ ዝፈለክለ ክብሉን ኣለው እያ ትብለኒ ነይራ ሓቂ እያ ልክዕ ከክንዲ ዝኾነ ሓሳኻ እዮም ካብቲ ጡባ ዝወፅ ነይሮም ድሓን ሕጂ ሓድሽ ሂወት ጀምሪ ሓሳኻ የለን እኖ ሕጂ ድሓን ኣነ ወዲአ እየ ትብለኒ እዚ ኣነ ዝተጋግኾ ጌጋ ዝኾነ ሰብ ክሕጋገን ዓውልክ የእውይ ኢላትኒ ብጣዕሚ እየ ሰንቢደ ብጣዕሚ ኩሉ ግዜ እየ ትረኣየኒ ከምኡ ዝገበረ ሰብ ክሪኦ ከለኹ ብጣዕሚ ዘስካዕ ክክቆስለ እዩ ነይርዋ ኣብ ገዛ ዓቢጣቶ ሕክምና ብእዋን መፅአት ትኸውን ኣብ ከምዚ ደረጃ ይበፅሐትን ሕጂ ንኩልሃና እንታይ ዝብል ኣነ ዝሰምዕ እዝኒ ዘመዛዝን ኣእምሮ ኣምላኽ ይሃበና እቲ ዝሕውዝ ዝመስለና ዝነበረ መድሃኒት ኣይሕውን እዩ ኣቐትል ከምቲ ዝበለቶ በይንካ ይኮንካ ንትሳቀ ስድራ ቤትካ ደቅኻ ጓላ እስካብ ሕጂ እያ ክረኽላ እቲ ስምባደ ናይ ኣዲኣ ኣብ ጓላ ተደጊሙ በቃ ሕጂ እንታይ ዝብል እዚ ባህላዊ ሕክምና ካብ ጥቕሙ ጉድኣቱ ስለ ዝበዝሕ ህዝብና ክነቅሕ ኣለዎ ይብል የቐኒለይ ንዛለቦ ባዚኣ ከዓ ከም መሓላልፋ ስለዝነበረት ሳቀኒ ስለዝነበረት ኣብፂሐያ ኣለኹ ሞ ኩሉ ሕብረተሰብና ክሰምዓና ተስፋ ገብር ኩላትክና ኣዴታተይን ኣሕዋተይን እቲ ባህላዊ ሕክምና ግዜኡ የብቅ ዝብል የቐኒለይ
1: መወዳእቱ ታደ
0: ታደ ተዳኺማ ኣብ ገዛ ኣላ በቃ ማለት እዩ እቲ ሕክምና ክትመፅእ ይከኣለት ዓብያት ኣነ ደጋጊሚ ከይደ ለሚነ የቐኒለይ ሲስተር ኣነ ከምዚ ኢላ ከይዳ ኣይክእኒ ኢላ
1: ሕራይ እቲ ኣብ ደገ ብዶላር ክንደይ ከም ዝኸፈለ ክዕለና ፀኒሑ ዝሓውና ኣብ ዝቆፅለ መፅሊ ከዓ ክንደይ ከም ዝኽፍልዎ ርኢና ናይ ሕክምና መንሽሮ ኣዝዩ ከቢድ እዩ መድሃኒት ክትሽምቶ እውን ዝከኣል ኣይኮነን ክትሕከሞ ኣዝዩ ከቢድ እዩ ኣብ ደገ ክትሰምዖ እስከ ብሃገርና ኸ ብኸመይ ይሕከሙ
2: ራይ እቲ ሕክምና ንድሕር መፅና ብቲ ሕክምና ማለት እዩ ቲ ወፃኢታቱ ወይ ከዓ ቀረቡ ንድሕር መፂና እቲ ሚኒስትሪ ጥዕና የቕርብ እዩ ንመብዛሕትኡ መድሃኒት የቕርብ እዩ ሙሉእ ሚእቲ ካብ ሚእቲ ንብል ኢልና ሓደሓደ ግዜ ዝጎድል ነገር ኣሎ ግዝኡ ካብ ደገምፅ እውን ንብሎም ኢና ሽዑኦም ከዓ ዝፈልጥዎት ዋጋ ክንደይ ምዃኑ ክንሳብ ክንደይ ብነፃ ሕከሙ ነበሮ

0: ዝፈልጥዎ ሽዑ እዮም። እንተዘይኮነ መብዛሕትኡ እቲ መድሃኒት ቀርብ ኣሎ ይቐርብ እዩ። እዚ መድሃኒት ከዓ ብቐሊሉ ስለ ዝወሃቡ ሕሱር ወይ ከዓ ከምዚ ፐንስሊን እንወስዶ እመስሎም ይኸውን መብዛሕትኦም፣ ግን ኣዝዩ ክቡር እዩ እቲ መድሃኒት ናይ መንሽሮ ብዓለም ደረጃ ክቡር እዩ። መብዛሕትአን ሳልሳይ ዓለም ወይ ብረድኤት ክረኽብኦ እንተዘይኮይነን ብዓለም ኣውፂኦም ሕሙማት ክሕከምዎ ኣይክእሉን እዮም። ክሕከሙ እንተኮይኖም ከዓ ኣብ ባንኪ ገንዘብ እንተለዎም ፅቡቅ እንተዘይብሎም ገንዘቦም ገዝኦም መኪኖኦም ሸይጦም እዮም ዝሕከሙ። ኣነ ኣብቲ ዝተምሃር ኩሉ ቦታ ነይሮም ክውፅዎ ከሎ እቲ ገንዘብ ካበይ ምፅኦም ክንግርካ ከሎ ብጣዕሚ እዩ ዝገርመካ። ስለዚ ናህና ቀረብ ዘሎ ብጣዕሚ ክምስገን ዘለዎ ነገር እቲ ሚኒስትሪ ጥዕና ዘቕርበልና ዘሎስ ብቐሊሉ ክንሪኦ የብልናን። እዚ ክብል ከለኹ ግን እቲ ሕሙም ክሳራ የብሉን ወይ ከዓ ወፃኢታት የብሉን ማለት ኣይኮንኩን። ወርሓዊ መርመራ መድሃኒት ንክወስድ ዝገብሮ ላባራተር ኣሎ። ካብ ዓዱ ክመፅእ ከሎ ዝኸፍሎ ናይ ትራንስፖርት ኣሎ። ኣብ ሆቴል ዝሓድረሎ ቀለብሎ፣ እዚ ኩሉ እቲኻ ዝኣክል ወፃኢታት ኣለዎ። እቲ መድሃኒት እኳ ነፃ እንተኾነ እቲ ካሊእ ግን ንዕኡ ነቲ መስሊ መነባብረና ዝኣክል ወፃኢት ወይ ከዓ ነቲ ስድራ ዘዳኽሞ ወፃኢታት ኣለዎ። ንሽዱሽተ ወርሒ ዝኸውን ካብ መገሻ እንዳመፃ ካብ ትራንስፖርት ኣብዚ እንዳሓደርካ ኣብ ሆቴል እንዳበላዕካ እሞ ከዓ ንላባራቶሪ እንዳኸፈልካ ወፃኢታቱ ብዙሕ እዩ። እዚ ግን እቲ መድሃኒት ተዝውሰኮ ከንታይ ምኾነ እቲ መድሃኒት ሕጂ ብነፃ እዩ ዝወሃብ ኩሉ ማለት ኣይኮነን። ከም ዝበልክዎ ግን ሓደሓደ ግዝኡ ካብ ደገ ምፅኡ ክውዳእና ከሎ ማለት እዩ ኣምፅ ክንብሎም ከለና ሽዑ ፈልጥዎ ክሳብ ክንደየ ሸሓት ካብ ዱባይ ካብ ቱርኪ ካብ ኢትዮጵያ ክመፅእ ከሎ ክሳብ ክንደይ ክቡር ምዃኑ ሽዑዮም ዝፈልጥዎ። ግን ንመብዛሕትኦም ንገልፀሎም ኢና እቲ መድሃኒት ብሚኒስትሪ ጥዕና ዝቐርብ ክቡር እዩ፣ ክንጥቀመሉ ኣለና
1: እምበር ብነፃ ሕክምና
0: እወ እቲ ናይቲ መድሃኒት ዝኸፍሎ ሕሙም ዝኸፍሎ ንመድሃኒት ኢሉ ዝኸፍሎ የለን። ኣብዚ ናህና ኪሞቴራፒ ዝበሃል ኣብታ ናህና ሰንተር ዝኸፍሎ የለን። ዝኸፍሎ እንተ ኮይኑ ኪድ ላባራቶሪ ግበር ክንብሎ ከለና ዘውፅኦሎ 2301 እዋን ከውፅእ ክእል እዩ። ነቲ መድሃኒት ዝወስዶ ዘሎ ተበፅቢፃ ትወሃብ መድሃኒት ግን ክብርቲ እያ፣ ግን ነፃ እያ።
1: ካብዚ ዝዓቢ ፀጋ ካብዚ ዝዓቢ ፅቡቅ ዕድል የለን
0: የለን እና ንመፃኢ ምናልባት ከምዚ ክንጉስጉስ ከለና ሕጂታ ዘለሃና ቦታ ፅብብ ዝበለት ንእስ ዝበለት እያ። ንመፃኢ ግን ዓብዪ ህንፃ ስራሕ ኣሎ። ምስ እውን እቲ ሓደ ክልተ ጎዲሉ ንብሎ ዘለና እውን እማላእ ኸውን። ግን ካብ ኣብ ፍቐዶ ሸጓሽጉዲ ገለ እንዳኸድካ ግዜኻ ምሕላፍ ኣብቲ ሕክምና መፂኻ ምኽሪ ንባዕሉ እውን ምኽሪ ንባዕሉ እቲ ምኽሪ ዝወሃበካ ብሞያዊ ምኽሪ ዝወሃበካ እውን ሓጋዚ እዩ። ኣበይ ከም ትሕከብ እንታይ እያ ተሓማምካ መጀመርያ ክንፅር ኣለዎ። ንዝኾነ ብኣካላትና ጥረ ዝረኣናዮ እዛ ሕጂ ሰሎሙን ክፍላ ዝፀንሐ ሲ ኣብ ቅልፅማ ዝኾነ ጥረ ነራታ ንዓ ክትብል ክንዚ ኣሸሓት ከፍ ኢላ እሞ ከዓ ከምዘይትንቀሳቀስ ከማን ጌራታ እዛ ጥረ እዚኣ ግን ብርግፅ ኣነ ሕጂ ካንሰር ኣይኮነትን እየ ዝብል ካንሰር ኣይኮነትን ጥረ ሪኣ ጥረ ግን ከምኡ ጌራታ። ስለዚ እዚ 95 ሚእታዊት ተባዕታ እዩ ኣይፋረን እዩ ኣይጓዳእን እዩ ካበልና ስለምንታይ ኢና ነዚ ኮሚቴታት ኣካልና ክነጉድል ገንዘብና ክነጥፍእ ኣብ ፍቐዶ ክስታይ ኮለል ንብል? ስለዚ ኣብ ሕክምና መፂና ንመኸር ብሓኪም እቲ ሓኪም ከዓ ምናልባት ሓደሓደ ከዓ እንታይ ይብሉ ሓኻይም ኮ ይፈልጥዋ ነዮም ከዓ ይብሉ ዝበሃል ኣሎ ንድሕ ንሰምዕ ንሕና ሓኻይም ኣይፈልጥዋን ኣይኮን ሓደ ሓኪም ኮይኮን ናለካ ዝብለካ እቲ ሓኪም ምስ ረኣየካ እንታይ ይገብር? ናብ ደም ምርመራ ሰደካ፣ ናብ ኮምፒተር ዘሎ ኣልትራሳውንድ ሰደካ፣ ኤክስሬይ ግበር ብለካ፣ ሃገራዊ ላባራቶሪ ሰደቀ። ክንደይ ሓኻይም ንሪኦ ከለዉ ኣርባዕተ ሓኻይም ናይ ኣርባዕተ ፍልጠት እቲ ሓደ ሓኪም ነግረካ ግን ናይ ኣርባዕተ እኩብ ነገር እዩ። ስለዚ እዞም ኩሎም ክንደይ ዓመት ዝተምሃሩ እሞ ናይ ብዙሓት ሰባት ስራሕ ከመይ ገርኩም ኣይፈልጥዋን ትብል እሞ ሓደ ኩርናዕ ዘሎ ሰብ ደኣ ይፍለጣነ እዛ ሕማም እዚኣ። ስለዚ እቲ ሕብረተሰብና ክልወጥ ኣለዎ።
2: እዚ ዝበሃል ዘሎ ብምሉኡ ብወገናያነ ውሽጢ ኣቴ ክፍርፍር ኣብ ጀመርኩ ኣብ ዝጎስጎስ ኩሉ ቀልጢፉ ናብ ሕክምና ከይድ ክኽእል ከም ዘለዎ ዝኾነ ሰብ ብዛዕባ ዚ ሕማም እዚ ምልክታት ዘለዎ ምስ ጀመርኩ ዋላ እቶም ውልቀ ሰብ ዝሓመሙ ከይተረፉ ብኢንዳይረክት ፎርማልኒ ኢንፎርማልኒ ኢንፎርሜሽን ጌርና ኣብ ዝኸት ኩሉ ብውልቀ ሰብ ተሓከም ክድ ሕክምና ኢልካዮ ናይ ምንሽሮ ኣብ ኤርትራ ኣይሕከምን እዩ ኔቨር ኣይሕከምን እዩ። ምዚ ዶክተር ዘካርያስ ገልፆ ፀንሐ ብምሉኡ ዘረባ ኸይኑ ዋሕኩ እንታይ ደኣ ስድራ ቤታዊ ሓገዝ ንዋታውን ሞራላውን ኩሉ ንጥፈታትን ዘይተሳታፍነት ናይ ሕማም ምንሽሮ ውልቀ ሓኪምካ ክሕከም ኣይክእልን እዩ፣ ፍፁም ኣይክእልን እዩ። ስለዚ ክሕከም እንተ ደኣ ኮይኑ ስድራ ቤታዊ ሞራላውን ንዋታውን ገንዘባውን ኣካላውን ሓንጊርካዮ ናይ ምኻድ ኣገባብ እንተዘይ ትወሲኽዎ ብፍላይ ብፍላይ ከዓ ካብ ቀዳምነት ቀዳምነታት ኣዴታ ነደሲ ደቀይ ገዲፎሞ ከመይ ገይረ ክኸይድ፣ ሓዳረይ ገዲፎሞ ከመይ ገይረ ክኸይድ፣ ገንዘብ መን እዩ ሞ ክሕግዘኒ፣ ሓዳረይ ከመ እንታይ ክኾኑ ዝብል ቻለንጅ ስለ ዝጓነፍ እሞ ከዓ ምስቲ ማሕበረ ቁጠባዊ ኣቋወማ ናህና ብኣንጻሩ ከዓኒ ምስቲ ዕቤት ናይ ሚኒስትሪ ጥዕና ናይ ፀጋ ዝቕርቦ ዘሎኒ ፀጋታት ናይ ጉልበት ናይ ኮሌጃት ኣፍርዩ ከዓ ንጥዕና ቀዳምነታት ሂቡ ካብ ዝገብሮ ዘሎ ናፃ ሕክምና ናይ ኣበርክቶኒ ሕብረተሰብና ካብቲ ስድራ ቤት ወፂኡ ምስቲ ኮሚኒቲ ምስቲ ጎረቤትን እንዳተረዳድአ ካብ ደድሞቱ ኣብ መቓብር ጥራሕ ምብፃሕ ቅድሚ ምማቶም ነቶም ቆልዑ ዝኽትምና ካልእ ፀገም ከይፍጠር ብዝተኻእለ መጠን ዝኽትምና ከይፍጠር ዝኽትምና ከይበዝሕ ናብ ሕክምና ክመፅሉ ዝኽእሉ መንገዲ ናይ ምግባር እቲ ዝዓበየ ፀጋ ዝተሓረሙ ዘይፈለጥዎ ሰባት ኣለዉ፣ ናይ ብሓቂ ዘይፈለጥዎ ሰባት ኣለዉ። ነዚ ከነፍልጥ ከዓ ምስሪ ዜናኒ እዞም ማሕበርና ከዓኒ እምነት ኣለኒ ኣነ 100% እምነት ስለ ዘለኒ ንክጉስግስሉ ዝኽእሉ ደረጃ ናይ ምግባር ኣገባብ ምትብባዕን ምሕጋዝን ዘድልዩ ከም ዝኾነ ሓደ ካብቲ ዓብዪ ቻለንጂ እዚ ስለ ዝኾነ ኣብዚ ተሓባቢርኩም ንጥፈታት ከተካይዱልና ምስሊና ሓያል ዝኾነ ለቦዋ ይሕልፍ ማለት እዩ።
1: እዛ መደብ እዚኣ ኣዝያ ጎስጓሲት ስለ ዝኾነት ሓንሳ ተፈንያ ስቕ ትብል ኣይኮነትን። ብቐፃሊ ክንደጋግማ ኢና ሓሊፍና፣ ምክንያቱስ ናይ ጡብ ካንሰር ሽገር ኣለዋ። ኣብ ቆፅሊ መፅሊ ሞማዓት ገንዘብ ኣውፅአን ሳዕቤኑ ጉድኣቱ ዝዓቢ ካብ ጥቕሙ ኣብ ሕክምና መፅን ክርዳኣ ዝሓሸ ሞ ብነፃ ሕክምና ቀሊል ኣይኮነ። ስለዚ እዚኣ ሓንሳእ ፈኒና ስቑ ንብላ ኣይኮናን ብዛዕባ ምጉስጓስ ኣጅኹም ክንጉስጉሰላ ኢና።
3: ብመጀመርታ ሽመይ ዓፍያ ስዒድ ይበሃል። ሆስፒታል ኦሮታ ኣብ ክፍሊ መጥባሕቲ ይሰርሕ ነይረ። ሕጂ ካብቲ ዝረኣኽዎ ተመክሮታት ናይ እዚ ባህላዊ እንታይ ድበሃል ምጥፍጣፍ ጥራሕ ኣይኮነን። እቲ ልክዕ ነቲ ሰብ ናፓል ኣብ ነፍሱ ከምዝፍሰስካሉ እዩ ዝኸውን። ነቲ ስጋን ነቲ እንታይ ድበሃልን ሒዝዎ ምስ ከደ ክሳዕ ውሽጢ ሳናብኦም ጋህ ኣቢሉ በቲ ዝተገብረ እንታይ ድበሃል በቲ ተጠፍጠፈ ሽግር ክሳዕ ንሳናቡእ ተንኪፉ ኣብ ሳንቡእ ደየ ኣሎ ከሎ ሕማማ ብላዕሊ ከሎ ቦንቂሩ እሱ ኣትዩ ዝቐትሎም ሰባት ኣሎ። ስለዚ እቲ ምጥፍጣፍ ብቀሊል ክንሪኦ የብልና። ቃንዛ ጥራሕ ባዚ እንታይ ድበሃል ምባል ደይኮነ ጥራሕ ሲ እቲ ዘሎ ቃንዛ ብድሕሪኡ ክተሕውዮ ዘይትኽእል ቁስሊ ሒዙ እዩ ዝነብር። ስለዚ ህዝብናት ብዝለዓለ ክፈልጦ ዘለዎ እቲ ስቅያት እቲ ሞቱ ዘይተርፍ እንድሕር ኮይኑ ሲ ከማን ኣትሊስቲ እታ መድሃኒትካ ወሲድካ እታ ተእለየልካ ቦታ ክትኣሊ እዩ ዝሓሸ። ስለዚ ይቕኒየለይ
4: ኣነ እኳ ተሓካሚት ኣይኮንኩን። ለምለም ዓንዲ ሃይማኖት ይበሃል ለትዮስ ምሕረት ኣብያ ተሓካሚ ግን ኣላይታ ኣነ ብመጀመርያ ንዖም ከመስግን ይፈቱ። እሳ ከዓ ኣብዛ የማኒቲ ጡባ 10 ዓመት ገይራ ጥረ ነይራ ገሸ ነይረ ምስ መፅኹ ብሳልስተይ ኣቲ ለምለም ኣነስ እምበር እዛ ጡበይ ኣፍሪሓትንላ ከምዚኣ ኮይነን ዕባውሰትንን ጎዳይፍ እያ ትብለኒ ወይ ኣነስ ናተይ ከይከኣልኩስ ናትክኢለ ተኳናት ኢና ንጎዳይፍ ወስዳ ንስኻ ከምዚኣ ግርኢርኢ ኣቢሉ እዚኣ ጥረያ ሕክምና ይብለና በለ ንመለስ ኢልና ምስ ከድና ዓዲ ኣበይቶ ከዓ እምበር ይፍውስ ኢሎሞ ምስ በለትና ኣብኣይ ይእለ ኣብኣ ምስ ተኣለኹ ንስኻ ርኢርኢ ኣቢሉ ኣብ ተስፋይ ፀኒሕና ኢና ምስ በልናያ እምበር ንዕዳጋ ሓሙስ ይብለና ዕዳጋ ሓሙስ ምስ ከድና ሓደ ዶክተር ኣቃ ፀኒሑ ርኢርኢ ኣቢሉ ንስኻ ሪፈር ኢሉን ንውረታ ሰደና ውረታ ምስ ሰደደልና እታ መርፊ ኦጊኦም ጥራያ ኢሉ ኣብ ሓደ ሓኪም 25 ኣብኣ ከይዲላትንስ ኣብኣ ምስ ከድና ከዓ እስ ከዓ ናተይ ወሲደ መርመራ

0: ገብርኤል ጠቢሕ ምስ ወሰደላ ናብ ዶክተር ሓረጉ ይሰደና። ዶክተር ሓረጉ ሕጂ ክስደት ከም ዘለዋ እያ ትብላ፣ መጥባሕቲ ፍፁም ኣይገብርን እየ ትብል። ምስ ከደት ኣብ ዓዲ ከምዚ ከምዚ ምስ በል መጥባሕቲ ትበሃል ከይ ትገብሪ ካራይ ትፈቱን እያ ከምዚ ትገብርን የብሎ። ብዝኾነ ግን ተመሊሳ ንዓ ከምዚ ኢላ ፈሪሓላ ሞ ገለ ብኸኒና ትሓቅቕ ወይ ከምዚ ተኾነት። ምክንያቱስ ምእማን ኣብያት እኒኣ ገለ ብላ
1: ኣብ ዶክተር ሓረጉ ምስከትክ ሕጂ እንታይ ላሕኪ
0: ዶክተር ሓረጉ ግድን ክትከይድ ኣለዋ ምስ በለታ ተኣብየኒ። ኣብ ደገ ምስ ወፃና እሞ ኣብ ሕቆክ ናብ ርእስ ክንደይባ ኣይትኽእል እያ ኒኸ እያ ትብለክ ዘላ። ክትርመሲ ሕሸኪ ኣነ እዛ ጓልክ መን ኣልዕለኪ ኣነ ንባዕለይ ጥዕና የብለይ እሳያ ተልዕለኒ ማለት እዩ። መሓራይ በሊላ ምስ ኣተወት ዓራት ተፀበያ ኢለና ዓራት ምስ ሃብና ረቡዕ ጌራታ ስጋዕ ቀዳም ከይረኣየታ ትፀንሕ ሓኪሞማ እንዳኮዱስ ከይረኣየታ ትፀንሕ ቀዳም በይኑ ኮይኑ ሓደ ሓኪም ኣቑሑት ከምፅ ኢልፍ ትገፅ ምስከተ ንዓይ ኣውፅኦምን እዮም ርኢተ ብላ ድየላ ምፅ ምስ በልኩ ኣቲ እየ ልኩ ተጥበይ ዳ ኩላት እዮም ወሲዶማ እንታይ ደኣ ክገብርዋ ነይርዎም ማለት ኪ ኣነ ደኣ ንዓ ጠቢሖም ነታ ጥረ ደውፅዋ መሲልኒ እምበር ዕድመይ ልክዕ ቤተክርስትያን ተመላለሳት ብጎደለይ ክኸይድ ክትሓዊ እኳ ኸ ሕጂ ክትሓዊ ኺ እዚኣስ እንታይ እዩ ኣይ በቃ ከምዚ የለና ጨንቕ ተብለኒ ሓፍታላቶ ጎዳይፍ ንዓ ድውል ኣቢለ ንበይነይ ክጭነቕ ኣነ ንዕቅል ጥፍ ትኸፈልኩ ከፊል ክባዕለይ ክኽፍለ የብላ ትመፅእ እንታይ ኮንክ ትብላ ጎዲለ እቲሓደ ጥበይ ድየላ ጎዲለ እንታይ ኮንክ ትጎድሊ ክዳን እግሪ ክድኢትክድ ይጎዲልኪ ብከምዚኣ መቸም ሓውያ ቁስሊ ድበሃላ ይረኣናን ሓቂ ትሓይሽ ደም ድበሃላ ይረኣናን ኣብ ሸሙንተ መዓልትና ንወፅእ ሽዕውት ትበፅሕ ድመፅእ ካራ ክርክስ ገለ ይብላ መቸም ዝኾነ ዘረባታት ትሰምዕ ንሕና ብእምነት ኣቲና ኣለና ንፉዓት እዮም ሓካይምና ኣጆኹ እናበሉ ክገልን ድሓር ኣብ በዓል ዶክተር ዘካርያስ ንመፅእ መድሃኒት ወዲእና ስለ ዘለና ሕጂ ክንእዝዘልክሞ ክተምፅእ ካብ ወፃኢ ይብሉ ንሓራ ይብሎም ጓለይ ኣላ ኣጓንዳ ቀልጢፋ ትሰደላ እቲ ወረቀት ምስ ረኣየ ንዓና ጥረያ ተባሂላ ደላ ነቲ ወረቀት ምስ ረኣያ ሕጂ ካንሰር እዩ ገለ ይብልዎን እቶም ቆልዑ ይስምብዳ ብድኾነ ንዓና ኸይ ነገራ እቲ መድሃኒት መፅኡ ኣብ ደጓተር ምስ ቆረብኩ እምበኣር ትድገብራ ክንነግረኪ ጨጉር ርእሳ ክኸይድ እዩ ከምዚ ክገብራ እዩ ከምዚ ክገብራ ይገለ ብሉኒ ሕጂ ቅድሚ እዩ ንወፃኢ ምስ በሉኒ እወይ ኣነ ጨጉሪ ትሰድድ ጥራይ ከይኮነ ከይከውን እብላ መገዲ ሞ እዚ ክስተሓደ ጉዲል ክነስ ሕጂ ከዓ ነዚ ክተጉድለኒ ኢላ ምሳይ ትበኣሳ መገዲ ሓፍተይ ኣላ ፍረወይና ኣፈወርቂ ትበሃል ምሳናያ ድሓር ኣት ፍረወይኒ ከምዚ ምበር ኮይኑ ንመፅኣብ ርኢ ከየደታ ጎረቤትና ዝነበረ ሰበይቲ ርእሳስ ከይዱ ነይሩስ ከም ስርዓት በቂሉላ ክፅብቕ በቂሉላ ከማን ኢለ ብጎበ የ ዛረባ ሕጂ እሳ ከዓ እስከ ጓል ይፈትን እያ ከምዚ ኢላ እምበር ምእማን ኣብያትንላ ክፅለል እያ እንታይ ፀሊኢለዳ ኮይኑ ገለብላ ትብላ ሞ ኦይ ንለምለም ነገራት ሓኪም ናተይ ስከምኡ ይኮነን ትብላ ክልተ ቀነ ኸውን ምስ ተጨነቕኩ መቸም ድሕሪ ክልተ ቀነ ምፅ እያ ኢሎምኒ ነይሮም ጓለይ ትድውል እሞ ይሂ ጀሚርኩ ነዶት መድሃኒት ኣጀመርናየን ኣነ ግን ተሳቂ ኣለኹ ለይትን መዓልቲ ንድቃስ ኢነ ክፅለል እያ ጨጉሪ ክኸይድ ንድሕር ተባሂላ ሃብያ ጥራይቲ ሃብያ መታ ቴሌፎን ትብለኒ ስምዕለት ሰቲ መድሃኒት ብክቡር ኢና ገዚእና ያ እንድሕር ደይወሰድክዮ ኣይትሓዊን ኢኺ እንተወሲድክዮ ከዓ ክትሓዊ ኢኺ ለምለምተ ተጨኒቓ ግን እሳ ንድሕር ሓይማ ኣይንክእሎን ኢና ሕጂ ግን ትገብረክ ደክነግረኪ ኢላታ ጨጉሪ ርእሲ ክኸይዲ እኺት ደሓን ብደማይ ትበቁል ወይ ዚ ኣምላኽ ሰኣን ከምዚ ኣየንሰኣን ምንገር ተጨነቕኩ ኢለ መድሃኒታ ጀሚራ እንሆለስ ከይዱስ በቂሉስ ሓውያ ድርድር ትብል ቤተክርስትያን ክትከይድ ተረኣይኣ ቁስሊ ሒዛስ ቤተክርስትያን ክትከይድ ድብላ ሰብ ኣሎ እቲ ቁስላ ኸ ሓዊላ ዲዳ ቤተክርስትያን ትኸይድ ድብለኒ ዋንቲ ጓለይ ንሕና ደም ድበሃል ኣብ ቆ ይረኣና ጠቕላላ ከዓ ሓቂከ እየ ኣብዚኣሲ ዋላ ተሓኪማ ዝቕለጥ ተሓኪሙ ትገብርዎስ ጠቕላላ ደም ድበሃል ኢና ዘይረኣና ድሕሪ ክልተ ቀነ መፂና ፍትሕና እያ ንድዒ መቸም ንዕኦም ጨንቆም ብከመይ እዮም ትገብርዎ ይገርመካ እዩ ካብዚ ስጋዕ ኣብዚ ተቐዲዱስ ደም ድበሃል ደይትርኢ ኣቲ ጓለይ ሕጂ ከምዚ ጥረ ጌርና ኣብዚ ከምዝስማዓና ንዕነ ኺዳ ከምዚ ኣላ ዋላ ጓል ዓድና ኣላውኡ ከማን ክትተሓባበረክን እያ ብለን ሓፍተ እያ ዝፋን ትተሓባበረክን እያ ከምዚ ክትሕብረክን እያ እዋ ካራ ደይትፈቱ እንታይ ኮይና ኣላ ለትስ ንሃለት ዓመት ካይ ግበራ ጨጉሪ ርእሳ በቂሉስ መድሃኒታ ወዲኣስ ናለት

ክርስትያና ጀሚራ እንተኾንክ ብሎትዮ ዝተምሃራ መመጨኒ ጥይቃኒ ድሓርክ ከምዚ ድ ድሓርክ ከምዚ ድ እዎ ከምኣ ዋላ ሓንቲ ይብላን ቁስሊ ትበሃለ ይብላን እንዳበልናስ እናለት ሕጂ ከዓ ኣመስግንለይ እንዲ ክትብል ፀኒሓሞ እዞም ክቡራት ደጓትርና ብሓቂ ጌራት እናለት ከምዚኣ በፂሓ መራሒታ ኮይነ መመሪሐ እያ ድኸይድ እዝና ኣብ ብዙሕ ስለ ድየለይ ኣብ ዓላዲ ትዛረብ ሞ ይቐኒልና ብጣዕሚ ኢና ነመስግን

0: እንታይ ትብልዎ ኣለኩም ድዩ ዝተረስዐ ወይ ክዝከር ኣለዎ ትብልዎ?
1: እቲ ዝበልናዮ ንምድጋም ወይ ከዓ ንምጥቕላል ሕጅስ እንታይ ኢና ክንብል ፀኒሕና እንታ ደጊምና ንብላ ኩሉ ግዜ እያ። መብዛሕትኡ ኣብ ኣካላትና ዘሎ ጥራሕ ኣብ ጡብ ኣይኮነን፣ ኣብ ኣካላትና ዘሎ ጥረታት ተባዕታ እዩ ከምቲ ህዝብና ዝብሎ ማለት ዘይፈሪ ዘይሰጋገር ናብ ካልእ ዘይከይድ ማለት እዩ። ተባዕታይ ማለት ካብ ኮነ ማለት ልዕሊ 95 ሚታዊ ተባዕታይ ካብ ኮነ ኣብ ኩሉ ብጥብ ጥራሕ ኣይኮነን፣ ኣብ ኩሉ ኣካላትና ዘሎ ከምኡ ካብ ኮነ ስለምንታይ ኢና ናብቲ ንዝኾነ ዝበቆለ ኣብ ኣካላትና ናብ ባህላዊ ከይድና ግዳይ ወፃኢታት ግዳይ ናይ ስትረስ ናይ ፀቕጢ ናይ ኣእምሮና ኣላቶ ወይ ኣላታ እንዳተባሃልና ብጎረባብትና ከምዚ ዓንተ ክትሎ ዝፀንሐሲ ክብለካ ከሎ ሰብሲ ርእስኻ እዩ ዝሕመካ፣ ከም መስኪን ከምዘይትሰርሕ ከምዘይተፍሪ እዩ ዝቆፅረካ። ኣብ ኣነባብራኻ ኣመጋግባኻ ባዕሉ እቲ ኣይትትኮይ ትፈቱን እያ እታ ሕማምቲኣ እዚ ኮሚደረ ይትፈትን እያ፣ ስጋ ይትፈትን እያ፣ ሰብኣይ ኣይትፈትን እያ። እዚ እንዳተባሃለ ካብ ተሳቂዩ ዝነብር እቲ ሰብ ተሳቂያ ትነብር ናብ ሕክምና መፂኻ ሓደ ዘይኮነ ሓኪም ኣርባዕተ ሓኪም ዝሪኦካም ዝበልክዎ ናብ ራጂ ትለኣኽ ኤክስሬይ ትለኣኽ ላባራቶሪ ደም ትለኣኽ ሃገራዊ ላባራቶሪ ትለኣኽ እቲ ሓኪም ባዕሉ ዝምርምረካ ዘሎ ኣርባዕተ ዝኾኑ ሪኦምኻ የብልካን ክብልካ ከሎ ዓሪፍካ ዘይትቕመጥ ቀሲንካ ሓዳርካ ዘይትገብር ካብ ናብ ዘይተደልየ ነገር ወፃኢታትን ኩሉ ትደክም። እዚ ክንገብሮ ዘለና እዩ። እዚ ከምዚ ዓይነት ህዝቢ ክንጉስጉስ ዘለና እዩ። በዓልና ሕማም ኣይንዓድግ ኣይንሰንክል ከይድካሲ ናይ ገሊአን መንእሰያት ኣዋልድ ጥበንቅላዕ ኣቢልካ ትርኢ ክምርመራ መፅአንሲ በሰላ በሰላ ኮይኑ ትርእን ከመይ ጌርክን ክትሕምብሳኣኽን ይብለን ኣነ ሕጂ ብኣፅዕቲ ከይድክንስ ከመይ ጌርክን ክትሕምብሳኣኽን ስኻት መዚ ኩሉ በሰላኽን ይብለን ንገሊአን ሓንቲ ዘይብለን እየን እዚአን ሕጂ ሕማም ዘይነበረን ግን ተጠፍጢፈን ዘበላየን ሓደሓደ ግዜ እዞም ዝጥፍጥፉ ጎራሓት እዮም ነቲ ብሓቂ ዝመስሎም ካንሰር ዝመስሎም ቶም ጓርሓት ኢዶም ግና የንበሩሉ እዮም። ከምዚ ክበሃል ዝፀንሐ ክዲ ንኦረታ ክዲ ናብ ኦረታ እውን ይብል እዮም። ነቲ ሓንቲ ዘይብሉ ተባዕታይ ንብሎ ዘይፈሪ እዮም ቆፅሊ መፅሊ ገይሮም ድዮም ዝግበር ገይሮም ከወዲቅካ በሰላ ገይሮም ዘሕዊናዮ ዝብሉ። ስለዚ ናብ ከምኡ ንጎስጉስ ናብ ከምኡ ነገር ከይንኸይድ ዘየድሊ ወፃኢታት ስድራናን ነፍስናን ኣይንህልኽ እየ ዝብል ኣነ።
0: ብነፃ ሕክምናስ ኣብ ከባቢና ዘለዋ ሃገራት እውን ኣይርከብን። ኣበየነይቲ ኣፍሪቃዊት ሃገር ብነፃ መንሽሮ ዝሕክሙ ኣሎ? እዚ ፀጋ እዚ ንጠቕመሉ ቆፅለ መፅሊ ዘይ ካንሰር ሕበጥ ዝኾነ ርኦምን ክጥፍጥፉ ክእሉ እዮም ነታ ገንዘብ ክብሉ። ስለዚ ባዕልና ኣይንኽሰር፣ ነብስና ኣይንጉዳእ፣ ሕብረተሰብና እዚ ክነቕሓሉ ኣለዎ። ብፍላይ ኣዴታት ደቂ ንነብስኽን ኣተሓሳስባኽን ቀይርክን ተመሓየሻ እምበር ነተን ዘዝረኣኸነ እንቆልዑ እንዳጠፍጣፋይ እናወሰድክን ኣይትለክመን።
2: ሓን ኩሉ ተባሂሉ እንድዩ ብዛዕባ ካንሰር ንክትሕክሞ ብጣዕሚ ከምቲ ዝተባሃለ ብጣዕሚ ክቡር እዩ። ወፃኢታቱ ብጣዕሚ ካብ ዓቕምና ንላዕሊ እዩ። ኣብ ነብስና ተመፂስኒ ተሓኪምና ኩሉ ክንወፅእ ኣይንኽእል ኢና። ብዓለም ደረጃ እውን ተርእናዮ ካብ 14 ስጋብ 20 ሚእታዊት እየን ጉቡእ ናይ ሕክምና ናይ ካንሰር ዝህባ ማለት እዩ። ብዓለም ደረጃ ትርኢና እየ። ኣብ ሳልሳይ ዓለም ሕጂ ብዙሓት ሃገራት ጉቡእ ሕክምና ናይ ካንሰር ኣይረክባን እየ። ንሕና ግን ተጀማሚሩ መድሃኒት ብነፃ ንረክቦ ኣለና። ወላ ሓደሓደ እኳ ዝጎድል እንተኾነ ብነፃ ርከብ ኣሎ። ካብዚ ንላዕሊ እውን ክምዕብል ማለት እዩ። ስለዚ ነቲ ብነፃ ንረክቦ መድሃኒት ብቐሊል ኣይንርኣዮ ዝኾነ ምልክታት ክህሉ ከሎ ናብ ሕክምና ናብ ዘቐርበና ሕክምና ምኻድ ኣብ ዝኾነ ባህላዊ ገለገለ ኣብ ኩርናዓት ዘለዉ ሰባት ደይምኻድ ቀልጢስና ናብ ሕክምና ክንከይድ ከም ዘለና ነቲ ሕክምና ክንጥቀመሉ ከም ዘለና እቲ ካንሰር ተባሂሉ ኣብ ባህላዊ

0: ፅልን ዘይኮነት ከቢድ ዘብሎ እምበኣር ጉዳይ መናፍቕነት እዩ። ቅባ ቅዱስ ጌርና ክንፅልወልኪ ከምዚ ጌርና ክነብለልኪ ኢና ክንደይ ኣሕዋትና ድሒኖም እንድዮም ከይትኸዱ ከይትኸዳ ዝብሉ ብዙሓት ነገራት ስለ ዘለዉ ኣነ ንባዕለይ ክንደይ ተፈቲነ ስለ ዝኾንኩ ካልእ እውን ከምኡ ፍተና ኣለዋ ኢለ እየ ዝሓስብ። ሓንቲ መፍትሒትና ሕክምና ስለ ዝኾነት ሕክምናና ንእመን። እቲ ቆፅለ መፅሊ ስጋብ ዓቆ ንባዕሎም ሓካይምና ፈሊጦም ተመራሚሮም ድበፅሕዎ እቲ ካልእ ማልእ ጎናዊ ባዕልና ኣሚንና ስጋብ ንርዕሞ እዛ ጉዳይ እዚኣ ከዓ ብዕቱብ ነገር ክትተሓዝ ኣለዋ። ድሓር ጎስጓስ ዝወሓደ ኮይኑ እዩ ዝስምዓና ኣነ ፍሉይ ኣተኩሮ ተዋሂቦ ማና ኣብ ኣሳይዳ ጥራይ ዘይኮንኪ ሓንቲ ቻነል ናይ እዚኣሲ ክሽቦ ኣይተረፈ ንድዩ ክሽቦ ብጎስጓስ እንዲ ተሪፉ ጎስጓስ ገይሩ ኩሉ ሰብ ተቐቢልዎ ልዕሊ 900 መጭም ተሪፍ ኢልና ኢና ንኣምን። ስለዚ እዚኣ እውን ዘይትተርፈሉ መገዲ ስለዘየለ ሓካይምና ኣብ ርእሲ ትፍልጠትኩም ነዛ ጉዳይ እዚኣ ብዕቱብ ክትሰርሑላ ክትሕግዙና ከዓ ንላቦ። ምክንያቱ ዝነቕሐ ነቕሒሉ እዩ እዚ ዘነ ነቕሐ ካብ ገዛ ዘይወፅእ ዘሎ ኣብዚ ጉዳይ እዚ ዝዋፈር ዘሎ ውሕድ ስለ ዘይኮነ ንስውን ክድሕን ዘይጋና ስለዝኾነ ፍጡር ስለዝኾነ ፍልጠት ይጎድለና ስለ ዘሎ ነዛ ፍልጠት እዚኣ ከዓ ንስኹም እዮም ፓወር ዘለኩም እዚኣ ክትፅዕሩላ ኣለኩም ይብል
1: ይቐኒልና። ኣብኣ ከለኹ ግን መናፍቐንሲ እዚ መንሽሮ ዝሓመመስ ኣይትኺ ፀሊና ኢና ንሕዊ ዝብሉ እዚኣ ናይ ማሓቂያ ተገር እዩ ቆፅሊ ዝጥፍጥፉ ባህላዊ ሕክምና ዝገብሩ ስለምንታይ ዘይገትእዎም ስለምንታይ ብሕጊ ጠጦ ዘይብል ግን ተተሓሳስበካ ኣምፂኹም ኣለኹም እዚ ሓካይም ዝውስንዎ ኣይኮነን ሓካይም ዝውስንዎ ኣይኮነን እዚ ሕብረተሰብ ይሕሰበሉ ሕጊ ከዓ ሰሚዖሞ ኣለዉ። ምክንያቱ ህዝቢ ካሲስ ኢልካ ተፍቅደሎም ኣይግባእን እዩ።
2: ዓለም ገብረስላሴ ዝበሃል 2015 ሕክምና ብሱዳን ጀሚረ ማለት እዩ። ሕክምና ብፅቡቅ ተወዲኡ ኩሉ ይወስድ ነይረ። ከምዚ ኣባ ድበለቶ እቲ 50% ሞራል እዩ እቲ 25% ምግቢ እዩ እቲ 25% ከዓ መድሃኒት እዩ። ነዚ ተረዲእና ግቡእ ዳኣ እንተዳ ወሲድና ኩሉ ሓዊ ንኽእል ኢና። ካልእ ኣብዚ ናይ ባህላዊ ሕክምና ከም ርእቶ ሓንቲ ምሳና ትሕከም ነይራ ጡባ ዓብዩ ሙዓት ቆፅሊ መፅሊ ገለ መለታት መፅያ ሕክምና ምስ መፀት ግቡእ ቴቦትራምራፕ ወሲዳ ተመሓይሻ። ኣብ ኦፕሬሽን ግን ፍፁም ኣይገብርን ኢላ ኣብያ ፍፁም ኣብያ ምግባር ኣብያ ንዓድና ትምለስ። እንደገና ኢንፌክሽን ገይሩ ቆፅሊ ገይራ መንግስትና ጥዑም እዩ መሊሱ ንሱዳን ሰዲድዋ። ካልኣይ ግዜ ንሱዳን መፂኣ እንደገና ሕክምና ገይራ ሕጂ እቲ ሕክምና ክንገብሮ ከለና ኬሞተራፒ ጥራሕ ደይኮነ እቲ ኦፕሬሽን ግድነት ክግበር ኣለዎ። ምስ ኦፕሬሽን ጌርካ ኩሉ እቲ ስጋ እንድሕር ከይዱ እንደገና ከዓ ራዴሽን እንድሕር ጌርካ ሙሉእ ብሙሉእ ኣነ 10 ዓመት ገይረ ኣሎ ወላ ሓንቲ ድስማዓኒ ነገር የለን።
3: እቲ ዝበሃል እኳ ሓፈሻዊ ተባሂሉ እንድዩ ኣብዛ ናይ ነፃ ሕክምና ትብል ንእሽቶ ሓበሬታን ብዛዕባ እቲ ማሕበር እውን ንእሽቶ ተወሳኺ ሓበሬታ ክህብ ደልየ ኣለኹ። እቲ ሕክምና ኣብ ደገ ኣዝዩ ክቡር እዩ ካብ መጠን ላዕሊ ክቡር እዩ። ሕጂ ብናተይ ኣብነት ኣነ ስጋ 2020 ናብ ሱዳን ብመንግስቲ ኤርትራ ብሓገዝ ሚኒስትሪ ጥዕና ሕከም ፀኒሐ ማለት እዩ። ምስ ኩነታት ሱዳን ምብልሻው ናቶም ሰላም ምስኣን ዓቕሚ ዘለዎ ደገ ከይዱ ተሓከም ኢሎምና ማለት እዩ። ሽወደን በፂሐ መፀ ንመርመራ ጥራይ ኤክስሬይ ኤምኣርኣይ ባያብስ ገይሮምለይ ናይ ደም መርመራ ገይሮም ነዚአን ክንደይ ወዲየ $28,000 ወዲየ ማለት እዩ። ንመርመራ ጥራይ እኳ ኣልዮም ለይ ተዝኾኑ መጥባሕቲ ገይረ እንደዚ ገንዘብ ኣጥፌስ ሓውየ መፅኦም ይበልኩ። ኣብዚ ግን እቲ ኩሉ መድሃኒታት ዝውሃበና ዘሎ ብነፃ ስለዝኾነ ቀዳምነት ሂብና ክንጥቀመሉ ግባእ ብል ሓንቲ ለቦባይ። ካልአይቲ ድማ እዛ ትበሃል ዘላ እዚ ማሕበር ሃገራዊ ማሕበር መንሽሮ ኤርትራ ድሮ ዓመቱ ገይሩሎ እቲ ንጥፈታቱ ግን ካብ መጋቢት ናይ 2025 ኢና ጀሚርና ስጋዕ ሕጂ ከባቢ 334 ሰብ ተመዝጊቦም ኣለው። ሕጂ ንሓና ሕፅረት እንታይ እዩ ኣብ ዞባታት ዘለና ውዳበ ብሕጂ ኢና ክነስፍሖ ማለት እዩ። ምዝ ናይ የካቲት ኣኼባና ተወከልቲ ኣብ ዘን ሓሙሽተ ዞባታት ኣብ ኣስመራ ጥራይ ስለ ዘለና እዞም ተወከልቲ ኣብ ዘን ሓሙሽተ ዞባታት ተወከልቲ ክንገብር ዝጋጣሚ ናይዚ ሕማም ተሰከምቲ ዝኾና ሰባት

0: ድማ ነብስና ባዕልና ክንእለ ምእንቲ ኣብ ትሕቲ ሕክምና ቀሪብና ኣብዚ ማሕበር ተጠርንፍና ብዙሕ ገዛት ኣሎ ብዙሕ መንገድታት ኣሎ። ሕጂ እዚ ሰንተር ዝስራሓልና ኣሎ ብዚ ጠቃ ኤመርጀንሲ ቆሮታ እቲ ፓላሶ ተወዲኡ ግን ኣብ ፊኒሽንግ ዶንግ እዮምና ኣለው ንእግሪ መንገዲይ ሚኒስትሪ ጥዕናን ፕሮጀክት ኣዳሃሎን እዮም ሒዞሞ ዘለው። ማዕፆ ክገብሩ ጀሚሮም ብቀዳማይ ቁሩብ ኮሊልና ነርና ነቲ ማዕፆ እዞም እንዳሰገን ሒዞም ኣለው። ግን እቲ ዝያዳ ንመቃላጠፊ ክምርእቶ ዘቅርቦት ኬሞ ዝውሃበሉ ተዝውዳእ እሞ እዛ ሓጂ ከምዚ በዓቲ ትመስል ዘላ ሕክምናና ዘላ ኣብ ሰፍሐ ነቶም ሓካይምና ድ ነቶም ሕማት እውን ምቹእ ቦታ ረኪብና ምስተሓከምና ብል ሞ በዚ ኣጋጣሚ እዚ ናይዚ ሕማም ዝሓዘና ሰባት ናብዚ ማሕበር ብቶም ወከልቲ ናይ ዞባታት ገርና ተተጠርነፍና ዝሓሸ እዩ ዝሓዘ ሓገዝ ከዓ ክንረክብ ንክእል ዝብርኢቶ ኣለኒ።
1: እዚ ናይ መንሽሮ ሕክምና ከም ዝሰማዕኩምሞ በዞም ሓካይም ከምኡን ተሓከምቲ ዝሃብዎ ርኢቶ ሰሚዕኩም ኣለኹም። እዚ ሕክምና እቲ መድሃኒት ብነፃ ከም ዝውሃብ እቲ ሆስፒታል እንደገና ዓብዩ እቲ መስርሕ ተጀሚሩ ስለ ዘሎ ዓብዩ ዝያዳ ውፅኢት ክርከቦ ከኣነ ዓብ ተስፋ ንገብር። ሕጂ ግን ብስምኩም ብስም ኩሎም ተዓዘብቲ ብስም መደብ ሳይዳ ከመስግነኩም ዶክተር ዘካርያስ መለስ፣ ዶክተር ሙሉጌታ ሃይሌ ከምኡን ሲስተር ዙፋን በርሀ ብጣዕሚ የመስግነኩም ይቀኒየለይ። እስኻትኩም ከዓ ብጣዕሚ ኣመስግነኩም። ተሳታፈነትኩም ከዓ ብጣዕሚ ሓያል ነይሩ። ይቀኒየልና ሙሉእ ጥዕና ምነየልኩም እቶም ተሓከምቲ ዘለኹም ከዓ

ሰላም ኣብ ርሕቑና ኣብ ርሕቕ ቀረባን ኮንኩም መደብና መደብ ሸውሃ ሳይዳ ትከታተሉ ዘለኹም ክቡራት ተኸታተልትና ኣቐዲመ ብዙሕ ሰላም ክብለኩም ይፈቱ። ቀፂለ ሎሚ መዓልቲ ንሪኦ ኣሰራርሓ ምግቢ ከዓ ምቁር ድንሽ ምስ ጥሑን ፉል ክኸውን እዩ። እዚ ንምስራሕ ኣስቤዛ ኣብ ቅድሜና ንሄለ ተቐሪቡሎ እስከ ቅድሚ ኣብቲ ምግቢ ምቕራብና ከምቲ ናይ ኩሉ መዓልቲ ንምዝኽኻር ይእታዊ ይሕፀብ ኣለኹ። ሃራይ እዚ ንምስራሕ ምቁር ድንሽ በሲሉ ተጣሒኑ ተቐሪቡሎ ማለት እዩ። ፉል ከዓ ተጣሒኑ ተቐሪቡሎ ፉል ተቐልዩ ተቐራፉ ለጊሱ ማለት እዩ። ጥሑምባን ይቐሪብ ኣለኹ። እንቃቕሑ 4 ቀሪብ ኣለኹ። ሓደ ኩባያ ፀባ ቀሪብ ኣለኹ። ጨውን በርበረ ፀሊምን ተቐሪቡሎ። ስለዚ ነዚ ኩሉ ምቁር ድንሽ ሰለስተ ሕብሪ እዩ ዝውንን። እቲ ሓደ ወይናዊ፣ እቲ ሓደ ፃዕዳ፣ እቲ ሓደ ከዓ ኣራንቾኒ። ኣራንቾኒ ዝበለፀ ተባሂሉ ይእመነሉ እዩ። ኩሉ ትሕዝቶ እኳ ሓደ ተኾነ ምቁር ድንሽ ብጣዕሚ ፅቡቅ ዝኾነ ትሕዝቶ እዩ ዘለዎ። ጥዕናዊ ዝኾነ ትሕዝቶ ኣለዎ። ብካርቦሃይድሬት ሃፍታም እዩ። ብቪታሚናትን ማዕድናትን ሃፍታም እዩ። ክልተ ኩባያ ከዓ ፉል ክጥቀመ ፉል ከዓ ተጣሒኑሎ ማለት እዩ።

ኩባያ ዘይተሰምሰም ይጥቀም ኣለኹ። ስለዚ እዚ ናይ ሎም መዓልቲ ትምህርቲ ከዓኒ ኣዝዩ ሃፍታም ተሕዝቶ ዘለዎ እዩ ማለት እዩ። ኩሉ ካብ ንሕድሕድ ተሓልፍ እዩ። ሓራይ ክልተ ኩባያ ፉል ገይረ ሓደ ኩባያ ድማ ጥሑምባ ንክገብረ ሓደ ኩባያ ፀባ ከዓ

ሓደ ክባድ ጥሕምባ ንገብር ኣለኹ። ጨው ከም ኣድላይነቱ ከምቲ እነዳልወሉ ዓይነት ሰብ ክሳብ ጥርሑ እውን ክንጥቀም ስለ ንኽእል በርበረ ጸሊም ሓደ ማንካ ሻሂ በርበረ ጸሊም ነዚ ኩሉ ብሓንሳብ ጌርና ክንሓዋውሶ ኢና።

ፅቡቅ ጌርና ከምዚኣ ጌርና ንሓዋውሶ ኩሉ ካብ ንሕድሕድ ዝገድድ ወይ ድማ ዝበላለፅ ትሕዝቶ እዩ ዘለዎ። ኣፉል እውን ፅቡቅ ትሕዝቶ እዩ ዘሎ። ብሉፅ ኮለስትሮል እዩ ዘሎ። ካብቶም ቅብኣዋ ንኣኻል ሓደ እዩ። ስለዚ ካብቶም ኣንቲኦክሲደንት ዘለዎ ሓደ እዩ። ስለዚ ክንጥቀመሉ ፅቡቅ እዩ። ከምዚኣ ጌርና ድሓር ኣብ ባዴላ ጌርና ሓንሳብ ሕምስ ከነብሎ ኢና። ኣብ ባዴላ ጌርና ንእሽተይ ምስ ሓመስናዮ ድሕሪኡ ሕምስ ኣቢልና ኣብ ባዴላ ጌርና ከዓ ሓንሳብ ከዓ ኣብ ዝተቐብአ ባዴላ ጌርና ኣብ ፎርኖ ሓንሳእ ከነእትወይና ከምቲ ዝበልክዎ ከምቲ ደጋጊመ ዝብሎ ዘለኹ ኣብ ፎርኖ ክንገብሮ ንኽእል። ምክንያቱ እዚ ከዓ በሲሉ ዝተጣሕነ ስለ ዝኾነ ወላ ሓደ ፀገም የብሉን ማለት እዩ። ነዚ ከምዚኣ ጌርና ሓንሳብ ክንሕምሳ ኢና ኣብዚኣ

ሓምስ ኢላ ትልና ኣላንዶ ሕጂ ኣብ መንጎ ከዓ ኣርባዕተ እንቃቕሖ ቀሪበ ኣለኹ። እንቃቕሖ ኩሉ ግዜ ክንሰብሮ ከለና መብዛሕትኡ እዚ ናይ ፋረንጂ እንቃቕሖ ብዙሕ ተባላሸዋ ኣይፀንሐን እዩ፣ ግን መናልባሽ ኣብ ገለ ክስታይ ከይፀንሕ ከምዚኣ ጌርና ኢና መፈተኒ ንቕርብ ንድኾነ እንቃቕሖ። ምክንያቱ 1ሰርተ እንቃቕሖ ሴርና ሓንቲ ብልሽውት እንተ ደኣ ተረኺባ እንታይ እያ ክትከውን ማለት እዩ? ቱላ እያ ክትጓሓፍ ማለት እዩ። ስለዚ ኩሉ ግዜ ክንጥንቀቕ ይግባኣና እዩ። መብዛሕትኡ ኣብዚ ናይ ፈረንጂ ኣይ ብዙሕ ኣይኮነን ንርከብ፣ ግን ርኢና ኩሉ ግዜ ከምዚኣ መቐበሊት ጌርና ኢና መጀመርታ ክስታይ ንገብር ማለት እዩ። ስብር ኣቢልና ስርኢ ነብሎ ኩሉ ከምኣ ክንገብር ኣለና ማለት እዩ።

ኣረ ከምዚ ኣገርና ወቕዕና ፍርቃ መስኣ ክንሕውሳ ኢና ፍርቃ ከዓ ከነፅንሓ ኢና ቀልጢፍና ንክካውሶ ምእንታን ክሰማማዓልና ተዝሓወስናዮ ንቃቑሑ ፅቡቅ ጌርና ንሓዋውሶ ነሰማምዖ እታ ፍቃ ከዓ ገዲፍናዮ ኣለና ማለት እዩ ብላዕሊ ከነፍስሳ ስለ ዝኾና ከምዚኣ ጌርና ፅቡቅ ጌርና ነሰማምዓ ድሓር ካብዚኣ ገልቢጥና ከዓ

ኣራይ እታ ክሕምሳ ዝፀናሕኩ ተሓሚሳትለይ ኣላ ስለዚ ሕጂ ኣብ ቅብኣት ዝተለኸ ባዴላ

ኣብ ቅብኣት ዝተለኸ ባዴላ ገልቢጠት ኣደ ሓሙስክዋ መቆርድንሽን ፎለን ዝተሓዋወሰት ማለት እዩ። ኣብ ቅብኣት ዝተለኸ ባዴላ ገልቢጠ ከዓ ሓንሳብ ኣብ ፈርኖ ክእትዋ እየ። ከምቲ ደጋጊምና ንብሎ ዘለና ኣብ ኩሉ እቲ ዝሓለፈ ሰሙናት ብሱል ስለ ዝኾነ እዚ ከዓ ዝበለፀ ኣብ ሓደ ኣብ ሓዊ ሓንሳ ኣድሪ ቀቢልና ከነውፅኦ ንኽእል ኢና፣ ዋላ ሓደ ሽግር የብሉን። ሕጂ ተንዲተረፋና እንቃቑሖ ብላዕሊ ጌርና እስንቲ ትሕሕ ዝመሰበላልና ከነውርዳ ኢና ማለት እዩ።

ኩሉ ሃፍታም ትሕዝቶ ዘለዎ ዓይነት ምግቢ እዩ። ምቁር ድንሽ ከምዚ ደለናዮ ጌርና ኢና ክንሰርሖ ንኽእል፣ ከምዚ ጌርና ከዓ ንሰርሖ ኣለና ልጫ ክንሰርሖ ንኽእል፣ ብዝተፈላለዩ ዓይነት መንገዲ ምስ ኣሕምልቲ ሓዋዊስና ክንሰርሖ ንኽእል፣ ብዝኾነ ከም ዝኾነ ዓይነት ጌርና ክንሰርሖ ንኽእል ኢና ማለት እዩ። ከምዚኣ ጌርና ንእሽተይ ንዶኮሬሽን ክትኮነልና ምእንታን ብላዕሊ ተንፍልቀን ንቃቕሖ ብላዕሊ ንገብረን ማለት እዩ።

ከምዚኣ ገርና ሓንሳእ ተንቃቑሖ ትትሕሕዝ ክሳዕ ዘብላልና ደረቕ ክሳዕ ትብለልና በሲሉ ተጣሒኑ ተሓሚሱ ከዓ ኣባዴላ ፅቡቅ ገይሩ ከዓ ተሓሚሱ ስለ ዝኾነ ኣብ ዝኾነ ዓይነት ጌርና ክነብስሎ ንኽእል ኢና በዚ ዓይነት ኣሰራርሓ ጌርና ማለት እዩ። ከምዚኣ ጌርና ኣብ ፎርኖ ክነእትወ ኢና ፎርኖና ረሲና ኣላ ክሰልጠና ምእንተን ኣውፂኢና ንምግቢ ነዳልዎ ማለት እዩ።

አራይ በሲላት ልናላ ከብዚ አይላ አይህ መስበለትልና አውጢና አህደ አቢልና ቁርብ ንመግብ ነዳልዋ ማለት ያ መቆርድንሽ በሲሉ አጸቢቁ ተሓፂቡ በሲሉ ተጣሒኑ ማለት እዩ። ፉል ከዓ ተቐሊዩ ቅራፉ ለጊሱ ተጣሒኑ ጥሑምባኒ ከዓ ሓደ ኩባይ ከዓ ፀባ ጨው በርበረ ፀሊም ጌርና ኢናዳዊስናያ ማለት እዩ። ተሕዝቶ ናይዛ ምግቢ እዚኣ ኸ ኣዝዩ ኣዝዩ ኣዝዩ ብሉፅ ተሕዝቶ ኣለዋ ክበሃል እዩ ዝከኣል። ምክንያቱ ኩሉ እቲ ኣብኣ ኣትዩ ደሎ ኣዝዩ ፅቡቕን ብሉፅን ተሕዝቶ ዘለዎ እዩ። ኣብቲ ምቁር ድንሽ ብጣዕሚ ፅቡቕ ተሕዝቶ እዩ ዘሎ። ምቁር ድንሽ ብካርቦሃይድሬት ሃፍታም እዩ፣ ብቪታሚናትን ማዕድናትን ሃፍታም እዩ። ንዋሕዲ ደም ቀልጢፉ ዝትክእ ዓቕሚ ኣለዎ። ቪታሚን ኤ ስለ ዝውንን ከዓ ነፍሲ ፀራት እውን እንተተመገብኦ ብጣዕሚ ይምረፂ እዩ። ምክንያቱ ነቲ ዕሸል ኣገዳሲ ተሕዝቶ ስለ ዘለዎ ብቪታሚን ኤ ሃፍታም ስለዝኾነ ንዕንቲ ፅቡቅ፣ ንቆርበት ፅቡቅ፣ ንኩሉ ጥቕሚ ዘለዎ እዩ ማለት እዩ። ኣዝማ ዘለዎም ሰባት እውን ንስርዓተ ምስትንፋስ ሓጋዚ ስለዝኾነ ተመገብዎ ብጣዕሚ ፅቡቅ እዩ ምረፂ ማለት እዩ። ናይ ገዛ ርእሱ ሽኮር ስለዝውንን ከዓ ሽኮር ዘለዎም ሰባት ብምጥን ዓቐን እንተተመገብዎ ፅቡቅ ማለት እዩ። ምቁር ድንሽ ቀልጢፉ ናይ ዘይመብልሻዊ ዓቕሚ ኣለዎ። ስለዚ ንሓረስቶትን ንገዛኣይን ኣዝዩ ኣገዳሲ ወይ ድማ ጠቃሚ ትሕዝቶ ዘለዎ እዩ። ስለዚ ምቁር ድንሽ ምስ ብዙሕ ክንሰርሖ ንኽእል፣ ምስ ብዙሕ ብብዙሕ መገዲ ከዓ ክንገልፆ ንኽእል፣ ብብዙሕ ኣሰራርሓ ከዓ ክንሰርሖ ንኽእል። ምቁር ድንሽ ሰለስተ ዓይነት ሕብሪ እዩ ዝውንን ኣብቲ ክኣቱ ከለኹ ኢለዮ ነረ። ስለዚ ኣራንቾ ንሕብሪ እቲ ዝበለፀ ተባሂሉ ይንገረሉ። ኣራንቾ ንሕብሪ ተጠቂምና ኣለና ማለት እዩ። ኣብቲ ፉል ከዓ ከምኡ እቲ ትሕዝትኡ ኣዝዩ ካብኡ ዘይውሕድ ትሕዝቶ ዘለዎ እዩ። ኣብኡ ክገልፅ እንተ ደኣ ኮይና ኣብቲ ፉል ከዓ ፉል ጥዑይ ዝኾነ ኮለስትሮል እዩ ዝውንን። እንደገና ምስቶም ኣንቲ ኦክሲዳንቲ ከዓ ይስራዕ እዩ። ስለዚ ኣዝና ክንጥቀመሉ ስ እውን ፅቡቅ እዩ። ስለዚ እዚ ኩሉ ደሚርካ ክረአ ከሎ እዛ ናይ ሎሚ መዓልቲ መግቢ ኣዝያ ኣገዳሲትን ጠቃሚትን ትሕዝቶ ዘለዋ መግቢያ። እቲ ዘይቲ ስምስም እውን ተጠቂምናሉ ዘለና ብጣዕሚ ኣዝዩ ፅቡቅ ትሕዝቶ ከም ዘለዎ ደጋጊምና ኢና ንገልፆ ዘለና። ስለዚ ኩሉ ኣሰራርሓኣ ናይ ጥዕና መግቢ ምዃና ክገልፅ ይፈቱ። ናይ ሎሚ መዓልቲ ምቁር ድንሽ ምስ ፉል ኣብዚኣ ወዲእና ኣለና። ኣብዚ መፅእ ሰሙን ብካልእ ተሕዝቶ ክሳብ ንራኸብ ኣብ ዘለናዮ ሰሰልናዩ

0: ትርፍታትና ዘይማታትና ማዕረ ካላሽን ማዕረ መዳፍዕ ኣብዘ ፖለቲካዊ ኩነታን ቃልስን ናይ ኤርትራ ተራ ነይርዎ እዩ። ቀሊል ተራ ኣይኮነን። መንእሰያት ብስምዒት ተዳፋፊኦም ንክኸዱ ዝደረኸ ደርፍታትና እዩ። ደርፍታትና መሰታ ታሪክና እዩ። ምስዝኾነ መድረኽ ናይ ታሪክና ኣተኣሳሲርና ክነምፅኦ ንኽእል ኢና። ብመፅሓፍ መልክዕ እውን ክቐርብ ንኽእል ኢና። ስለዚ ደርፍታትና ክንዕቅቦ ኣለና። ሓደ ካብቲ ልዕሊ ኩሉ ክዛረበሉ ዝደሊ ግን ደርፍታት ናይ ምሕዳስ ልምዲ የብልና። ሕጂ ሓደ ሓደ እናጀመረ ክኢል ኣሎ። ነዚ ኣቐዲምና ከንጠቕሶ ዝፀናሕና ደርፍታት እንደገና በዚ ሓድሽ መሳርያታት ኣምፅኢካ ናይ ምሕዳሱ ነዚ ወለዶ እዚ ምስግጋር ካብ ወለዶ ናብ ወለዶ ምስግጋር እቲ እዋን ሕጂ እዩ። ሕጂ ከይተጀመረ ከዓ ንዳሕራይ እናጠፍእ ክኸይድ እዩ። ምክንያቱ ብዙሓት ካብዞም ደረፍቲ እውን እናሞቱን እናተሰውኡ ንኸዱ ኣለዉ። ስለዚ ደርፍታትና ክንዕቅቦ ክንክእል ኣለና። ደርፍታትና ታሪክ እዩ።
1: ደርፍና
2: ወይቲ ግጥምታት
1: ንኢትዮጵያ እቲ ዝኸበደ መሳርያ ዝትኮሳ ነይሩ። ደርፍና ንኢትዮጵያ ዳርጋ እቲ ዝዓበየ ሰራዊት ዝዋጋአ ዘሎ ኮይኑ እዩ ዝስማዕ ነይሩ ንኢትዮጵያ። ምክንያቱ ደርፍና ንመንእሰይና ኣረዲኡ ንበረኻ ገፁ ዝሰድድ ዝነበረ እዩ። በዚ ምክንያት እዚ ኢትዮጵያ ነቲ ደረፍቲ ብምሉእ ሓይላ ምቁዋም ንደረፍቲ ምቁዋም ካይደርፉ ምእጋድ ብብዙሕ ምክንያታት ኢትዮጵያ ተቃወሞ ነራ ንደርፊ። እቲ ዝሓየለ ኮይኑዋ ካብ ሳውራ ንላዕሊ። ስለዚ ደርፊ ኤርትራ ዓብዪ እጃም ዓብዪ ተራ ተፃዊቱ ኣብ ምጉስጓስ ንመንእሰይ ንበረኻ ንምስዳድ ዓብዪ ተራ ተፃዊቱ ክብል ይኽእል።
3: ስለዚ ኪነ ጥበባት ካብቲ ከምቲ ቅድም ዝበልናዮ በቢሓጎታት ጀሚሩ ነቲ ሕቶ ሃገር ከም መናፍሕ ንሓዊ ዝባርዖ ወይ ከዓ ከም መሽረፈት ዘጉህሮ ኪነ ጥበባት ንሕቶ ህዝቢ ኤርትራ ንቃልሲ ህዝቢ ኤርትራ ኣጓሃሂርዎ ኣረሳሲንዎ ኣተባቢዕዎ ኣስተምህሮውን ማለት ጃህራ ከይመስል እምበሪ ኣብዛ ሓንቲ ደርፊ ኣላ ድሓር ንወናማት ትዝ ኢሎም ነቶም ወናማት ዝሓለፉን ዘለዎም ጋዜጣታትና ኹን መፅሒታትና ወላ ናይ ሜዳ መፅሒታትና ወላ ራድዮታትና ሕጅስ ብዛዕባ ኪነ ጥበባውያን ኪነ ጥበባውያን ኣብኡ ምስኡ ኣብ ብዘይ ብኦም ኣይሰርሕን እዩ ንርእሱ እቲ ማዕከናት ዜና ግን እዚ ኩሉ ሓይሉ ኮይኑ ነቲ ስራሕ ናይ ዜናን ፖለቲካዊ መልእኽትታት እንዳሰርሐ ከሎ ሲ ብዛዕባኡ ኣይሰፍሉን ኣይገልፅዎን ኣይትንትንዎን ቁርብ እዚ ስለ ዝስምዓኒ ዝነበረስ እንታይ ኢለ ምእንቲ ውፅዓት ብመግዛእቲ ጉፉዓት ዝወረዶም ንብዓት በቲ ናይ ደም ንብዓት ደሪስና ቃኒና ደሪፍና ገና ከሎ ሰውራ ብዙሕ ከይሰጎመ ድምፅናን ቅኒትናን እዩ ዝቀደመ ንብርቱዕ ክረምቲ የሰንየግመ መቓልሕ ድምፅና ጀጋኑ ምስ ዓደመ ትንቢታዊ ቃልና እንድዩ ሕጂ ተተርጎመ ቀዳሞት ካድራት ባዕላቶም ምሁራት ኣብ ማእክል ፀላኢ ዘይፈርሑ ደፋራት ብሽምኩም ብሽምክን ሃርሂሮም ኦርጋናት ጊታራት ክራራት

0: ባንዱራት መቓልሕ ድምፅና ሃገር መሰረቱ ንሃይለ ስላሴ ኣይፈርሐን ንመንግስቱ ንሞት ዝነዓቐ መስተንክር ፅንዓቱ መናሃሪ ሰውራ ፈጣን መልእኽቱ ኣብ ሓንጎል ሚልዮናት ጠሪቑ ዝኣቱ ኢልና ዓፍ ብሬር እዩ ንኩሉ ነገሪ ልብናይ ዜጋኑ ክላዓል ንወፍሪ ንመንኮርኮር ሰውራ ወሲኽናሉ ናህሪ ብረታዊ ቃልሲ ክባርዕ ከም ጓህሪ ትዝክርዎ ዶ ናይ ቅደም ዜማና ብደርፊ ክዝርግሖ ሃገራዊ ዜና ጀጋኑ ሃገረይ ንዓኹም እንዲና
1: ደርፍታትና ይኹን ግጥምታትና ካብ ጥንቲ ጀሚሮም ንዕቑር ስምዒታት ንምግንፋል ይኹን ንምልዕዓል ከምኡውን ነቲ መምድረኻቱ ዝፍፀም ሕማቕ ይኹን ፅቡቕ ከምታ ዝተፈፀመታ ዝንቀፍ እንተኾይኑ ይነቕፉ ዝነኣድ እንተኾይኑ ይንእዱ ምሕባር ዘድልዮ እንተኾይኑ ድማ ይሕብሩ ብኸምዚ ድማ ኣብ እዝኒ ሰማዕ እናበፅሑ ንትርግታ ናይ ልቢ ኣብ ምርካብ ዝነበሮምን ዘለዎምን ሓይሊ በዚ ሕጂ ጥራይ ንጠቕሶ ዘለና ዝግለጽ ኣይመስለናን ብፍላይ ምስ ኩነታት ሃገርና ዛሚድና ምስ ንርኢ ደርፍታትና ግጥምታትና ክሳብ ክንደይ ሓያላት ከም ዝኾኑ ካብ ትሕዝቶኦም ክንርድኦ ንኽእል መስለና ኣብተን ዝሓለፈ 4 ተኸታተልቲ መደባትና ከም ዝረኣናዮ ኣብ ከተማ ይኹን ገጠራት ዝድረፍ ደርፍታት ንዝተፈላለዩ ገዛእቲ ኤርትራ ንውዲቶም ተንኮሎም ግፍዖም ምረቶም ኣቕምጥ ኣቢሉ ክገልፆም እንከሎ ንህዝቢ ኤርትራ ድማ ንገዛእቱ ኣሚን ከይብልን ከይምብርከኽን ቀደም ብጉራዴን ሴፍን ኣብ ዝዳሕራይ ወለዶ ድማ ብረቱል ዒሉ ንኽምክት ኣለዓዒልዎ ኣረዲእዎ መገዲ ኸፊቱ ቃልሱ ከም ዘበራትዕ ገይርዎ እዩ ደርፍታትና ግጥምታትና ማዕረ ፅዋራትና ከም ካልኣይ ዝናርና ኮይኖም ኣገልጊሎምናን የገልግሎን ኣለውን
2: ደርፍታትና ግጥምታትና ማሴታትና እንዲና ከመይ ተቓሊሱ ንበለና ሕጂ ኣብ 61 ብረ ጀሚሩ 62 ወረዲ ሰውራ ጀሚሩ ኣሎ ካብዚ ጀሚርካ ነዚ ፖለቲካዊ ሃዋ ኣብዚ ሃገር ዝነበረ ዝፀሉ ደርፍታት ንስኻ ወረዲ ሽዑ ምድራፍ ጀሚርካ ነርካ እንታ ካብኡታት ሕጂ ናትካ ኹን ናይ ምስኻብ ከባቢካ ዝነበሩ እናጠቀስካና ጥቕስጥቕስ ይብልና ክትሓለ
0: ዛሓር ዕንበባ መስከረም ትብል ያታ ኣነ ብናተይ ድርሰት ዝጀመር ኩላ ሳብ 61 ዘሪፋ ኣብ 62 ዘሳግር ማለት እዩ ዕንባባ መስከረም ፍቕረ ይወትሮ ለምለም ኮኸም ናይ ወጋሕታ ብርሃን ኩሉ ዓለም እምባታትኪ ሰሜን ዘይብሉ ዘማቲ ወርኪ የብሉን ዓጋቲ ካባ ክጠፍዒ ኣበየ ከኣቲ ብሳኸ ዳኣ ሞተይ ኣብቲ ለምለም ሰቲ ከመልክ ክለኪ ሃገረይ ፅብቕቲ ትብል ነራ እታ ቀዳመይቲ ደርፈ ማለት እዩ ድሓር ዕንበባ ዓደይ ተፋቅሩለይ ትሕቲ
2: ገዛናትሕቲ ገዛና ከመዘ ዕንበባ ዓደይ ስለምንታይ ክልከያሳት
0: ሓድነት ሓይሊ ምዃኑ ሃገራውያን ክፋቅሩ ኣለዎም ስለዚ እንተተፋቂሮም ሕዋት ምስብዝሓብሩ ፀላእቲ የባርሩ ከም ዝበሃል እቲ ሕብረትን ሓድነትን ንኩሉ ዝድለ ሕቶ ክምልሽ ከም ዝኽእል ርዳእ ነይረ ማለት እዩ እዚ እቲ ተፋቅሩለይ ዝበልክዎ ብድሕሪኡ ድማ ብትሕቲ ገዛና ፅሩይማይ ነቲያ ድሓር ኣብ ሰብዓታት እያ ተሓቲማ ግን ሽዑያ ተደሪሳ ማለት እዩ ብትሕቲ ገዛና ፅሩይማይ ነቲዓ እቲ ሰውራ ድሮ ጀሚሩ ትብረታዊ ቃል ስፈኸ ምብል ከይድ ነይሩ ብትሕቲ ገዛና ፅሩይማይ ነቲዓ ማእከል ኣዘራሽና ፋኑ ዝተወሊዓ ሽባኻ ድንበና ፅቂዓ ድሃይኩም ሰሚዓ ድሃይ እቶም ጀጋኑ ሽዑ ንብረታዊ ቃልሲ ዝፈለምዎን ዝገስገሱ ዝቕፅሉ ዝነበሩን እዚ ድሃይ ንምቅላሕ ማለት እዩ
3: ብናተይ ኣረኣእያ ግን ካብ ናይ ስሳታት ዝበርተዐ ደርፍታት ዝተሰምዐን ዓብዪ ተራ ዝተፃወተን ካብ 69 ንላዕሊ እዩ ነይሩ
2: ድሕሪ
3: ኣብ 69 ኣዝዩ ሓያል ደርፍታት ክስማዕ ተጀሚሩ እቲ ፍርሒ

0: ዝነበረና ካብ እስሪ ቤት እውን እቲ እስሪ ቤት ደጋጊምና ስለ ዝኣተናዮ እቲ ፍርሒ ጎዲሉ ክንፀቕጠሉን ክንደፍኣሉን ድማ ብብዙሓት ንተባባዕ ነርና። እቲ ምትብባዕቲ ድማ ኣዝዩ ኣሕይሉና ኣበርቲዑና። ኣብ 69 ውን ሓያል ደራፋይ ምሳና ኣትዩ የማነ ገብረ ሚካኤል ወይ የማነ ባርያ እታ ቀዳመይቲ ደርፉ ኣብ ማሕበር ቲያትር ኣስመራ ወደባት ዓደይ ይረኣየኒሎ ትብል ነራ። ስለዚ ካብ 69 ኣዝዩ ሓያል ደርፍታት ክድረፍ ጀሚሩ። መብዛሕቱ ኣብ ሰብዓታት ተኸልኪሉ እዩ። ንኣብነት ናተይ ጥራይ ካብቲ ዝተኸልከለ ደርፍታት ድሕሪ ፀብሒ ፆም መድራፈይ ዝተኸልከለ ደርፍታት ኣዝዩ ብዙሕ።
1: ንምሳሌ ሕጂ እንታይ ገለ ልክእል ኣብ ኣብ ንብዙሕ ገለ ደርፍታት ስታል ትርጉምን መልእኽቲ
0: ፀብሒ ፆም ትርጉም ኣየድልያን እዩ። ዳርጋ ብጉሁድ እያ ተደሪፋ። እቲ ዝተኸልከለ ደርፍታት እቲ ህዝብና ዘይሰምዖ ደርፍታት ግን ኣዝዩ ሓያል ነይሩ። ንኣብነት ሓያል ገጣማይ ነይሩ ናፍቲ እዋን እቲ ንጉሴ ሃይለ መንሳዓይ ዝበሃል ሎሚ ኣብ ጀርመን ርከብ ኣሎ። ንጉሴ ሃይለ መንሳዓይ ኣብቲ እዋን እቲ ምስቲ መድረኽ ዝኸይድ ግጥምታት እዩ ዘዳልወልና ነይሩ። ንኣብነት 73 ንዓይ ዝተዋሃበት ደርፊ ሊፍ ትብላ ርእስታ ነይሩ። ሊፍ ሓያል ደርፊ እያ ነይራ። ብቕፅበት ከም ትጠፍእ ገይሮማ ድሕሪ ንዓይ ምእሳረይ እዛ ደርፊ እዚኣ ከም ትጠፍእ ገይሮማ። ሊፍ እዩ እዚ ኣብ ጀበና ዝኣት እዩ። ንሱ እውን ብከምኡ እዩ ደሪስዋ፣ ግን ትርጉማ ሰፊሕ እዩ። ሊፍ ትዕግስተኛ፣ ሊፍ መፅረይት ርስሓት ኣብ ሓዊ ተኣትዉ ብፍቕርና ብዝሓት በዓል በሰር ዳካ እናጸላእናዮም ንኻይ ስርንቑና ኣብ ፍንጃልና ኣትዮም ንስኸ ኣለኺ ሊፍ ትከላኸል እዩ።
2: ናይ የማነ ገብረ ኣሎ ናይ ነፍሲሄር የማነ ገብረ ሚካኤል የማነ ብፍላይ ተመሃራይ እንከሎ እናሓየለ ኣብ ቤት ትምህርቲ ካምቦኒ እዩ ዝመፅእ ነይሩ። ሓር ምስ ማታኣ ምስ መፀን ቅድሚኡን ኣብ ዕላል ምስ መንእስያት ዝደርፎ ዝነበረት ሓር ዘመሓየሻ ሉላ ምሳይ ዝነበረት ብፍቕሪ ሓሪራ ሓደ ወሲድዋ ረኺበ መከራ እቲ ግጥሚ ምናልባት ሕጂ ክዝክሮ ኣይክእልን። ፀገም ኣለኒ ናይ ምፅናዕ ግጥሚ ናይ ባዕለ ግጥሚ እውን ለለይለ ክወፁ ኣይክእልን እየ። ግን የማነ እዚ መንፈስ ነይርዎ። የማነ ሓያል ገጠማይን ናይ ዜማን እዩ ነይሩ። ካብቲ ናይቲ ግዜ እቲ ከዓ ጎብለል እናኾነ ዝመፅእ ዝነበረ መንእሰይ እዩ። ናይ የማነ ሓያሎ ደርፍታት እዩ ነይሩ። ኣጓሳጓሲ ናይ ብሓቂ ሓያል መልእኽቲ ዝነበሮ ነይሩ። ካልኦት ደረፍቲ ምስ እዚ ሕጂ ኣንዒልናያ ዘለና ርእስቲ ኣተኣሳሲርካ ክትሪኦ ትኽእል ብዙሕ ክህሉ ክእል ይኸውን።

0: ኣዝያ ህርርቲ ነራ።
1: እንታይ ትርጉማ መርኸ እዚኣኸ
0: እዚ ንዓሞ ዋ ከይትረአየ ንጎቦ ተኽቢላ ኣ ባክራናት እያ ከይዳ ዘላ ሕጂታ ተባንዴራ ውኡላ እታ ተስፋ ከዓ ኣብኡ እያ ዘላ ማለት እዩ። እታ ናፅነት ብኣ ክትመፅእ ስለዚ ከይትረአየኒ ጎቦ ተኸቢላ ብንፋስ በረኻ ልኡክስቲ ዘላ ናፊቅያ ብዙሕ መለይ ድሓንደላ እዚ ሕጂ እውን ሓደ ሓደ ገዳይም ኣቦታት ተጋድልቲ ይዝክርዎ ዝድርፍታት ክንሰምዕ ከለናስ እደፍኣና ነይሩ ሕብረና ነይሩ ብሉ
1: ሕጂ ቅድሚ እውን በዓል ምሬት ዓርኮ ከባይ ሩባሩባ ታሕቲ ክኸይድ ደሞ ሽላሎ ደርፍታት ናትካ ውን ነይሩ
0: እወ
1: ሕጂ ስ ምሬት ዓርኮ ከባይ እንታይ ማለትካ እዩ? ስለምንታይ ት ዓርኮ ከባይ ብዜማ ኣስምዓኒ ካብን
0: እቲ ደርፍታት ዋላስ ብዝሐ ኣለዎ ምስ ንውሓት ግዜ ከዓ ትረኒን ሰሚዐ መሊሰ እንተዘየተለማሚድ
1: በቲ ትፈልጥ
0: ከምቲ ግቡእ ገይረ ክደርፎ ሽግረኒ

0: رمز እንዳበረሲ ንኩሉ መሬት ኤርትራ ሓማሲን ኣስመራ መሬት ናይ ከበሳ ዓዲ ብጠቕላላ ወላዲት ኣንበሳ ፅልማ ሰራየ ለምለም መንደፈራ መራጉዝ ማይ ጫዕዳ ጉንደት ዓዱ ኸላ ናፊቀ ኣለኹ ኣታ ድሓንደላ ሕጂ ልክዕ ከም ትናፍቓ ወላዲት ኣዲ ከምኡ እዩ ንሃገሩ ዘፍቅርን ዝናፍቕን ምስቲ ምግዛእቲ ኣዝኻ ስምዒትካ ኣብኡ ምሰጥ እዚ ቅኒታት እዚ ብእውነት ግደ ነይርዎ ምስ ከማይ ዝኣመሰሉ ኣብቲ ግዜቲ ካብይ ዝነፍሑ እውን
1: እስከ ጥቐስ ካብቲዮም ሽዑ ዝነበሩ ምስኻ በርካ ደርፍታት ወይ ስም ወይ ደርፍታቶም ዘለዉ ኣለዉ ዘለዉ
0: ኣብቲ ክራር እንዲትናት ኣብቲ ባህሊ እንጂ ዝያዳ ተዓቕምናተይ ብባህሊ ኣቐድም ኣቢሉ ወዲ ማሕሙድ እዩ ህቡብ

0: ጥንታይቲ መልእኽቲ በረኸት
1: ቆረብ
0: ስ
1: ገረ እንትኾነ ግን እዚ ደኣ እቲ ከም ቀደማ ማለት ነፃ ኣይኮነትን ኣብ ሽብር ኣብ ግፍዒ ኣብ ማእሰርቲ ኣብ ፅቕጠት እዩ ዘሎ እሞ መገዲ መሳዊ ከዓ ሸለውሎ ማለት መገዲ ሸለውሎ ማለት ገደል እዩ ሰብኣይ ብዓሰረ ማለት ደፋር ጅግና የድልየዩ ተተረኺቡ ሲ ክኸዶ ይኽእል ማለት እዩ ስለዚ ብምሳሌ ዝዛረቦ ዘሎ መክቱ ተላዓሉ ከምኡ ዝብል መስለና ኣነ
2: ቀንዲ ደርፍታት ንሃገር ዝትንክፋ ወይ ብዛዕባ ሃገር ክገልፃ ዝኽእላ ቁሩብ ከም ትፈልጦ ደርፍታትና ሽዑ ኣጊድካ ትዛረበሉ ዘይኮነስ ብውሽጢ ውሽጢ ክትሕልፈሉ ትኽእል መልእኽቲ ነይሩ ኣብቶም ቀዳሞት ደርፍታት ሓንቲ ሰናይ ትብል ነይራ ድሕሪኡ መሶበይ ጎማ ሓምራ ላመይ ዓድና እዚ ካልኦት ደርፍታት ነይሩ እዚአን ግን ተን ቀንዲ ኣብቲ ሃገራዊ ጎስጓስ ተፃዊተን ኢለ ዝኣምን ኣነ ከምኡውን መልእኽቲ ነይርዎን ኢለ ዝኣምነን እዚአን እየን
0: ሕጂ ሓደ ብሓደ ክንሪአን ንኣብነት ብሰናይ ክንጅምር ሰናይ እንታይ እዩ ትሕዝቶኣ ማእሰያት ደሪፋ ንምንታይ ንምንፅብራቅ ከ
2: ሰናይ ዓሚቕ ዝነበረ ትሕዝቶ ዓሚቕ ኣይነበራን ምክንያቱ እቲ ግጥሚ ቅሩብ ስንኩፍ ኢሉ እዩ ግን መልእኽቲ የብፅሕ ነይሩ ኣብቲ እዋን እቲ ከም ተምሃሮ ኮይና ንፈልጦ ብዙሕ ህዝቢ ኤርትራ ካብ ኣስመራ ወይ ካብ ኤርትራ ተሰዲዱ ንኣዲስ ኣበባ ኸይድ ነይሩ እንተ ብትምህርቲ እንተ ብስራሕ ሓቂ ድዮ ሓሶት ግን ሽዑ ንሰምዖ ነበርና ተሓሳስባ ኣሎ ንሃይለ ስላሴ ቲቶ ነዚኦም ህዝቢ እዚኦም ሲ ካብ ዓዲ ማውፂኢካ ናብ ኢትዮጵያ ንድሕር ሰዲድካዮም ዝብል ምዕዶታት ነይሩ ይበሃል ካብ ዝተላዕለ ምስቶም ሽዑ ዝነበሩ ዕርክተይ መሳተይ ብፆተይ መማሃርተይ ከምኡ ዓይነት ስለ ዝነበረ እዚ ህዝቢ ስናብ ዝስደድ ኣሎ ማዕረ ፓሎታት ኣቑሑት ካብ ኣስመራ ንኢትዮጵያ ጓዓዝ ነይሩ ከምኡ ሓቂ ስለ ዝነበረ ዓዲ ጓና ዝብል ሰናይ ጓለይ ዓዲ ጓና ዓዲ ጓና ካብ ደለኽዮ ካብ ደለኽዮ የ ዓዲ ጓና ካብ ደለኽዮ የ ብረአዮ ሰናይ ጓለይ ንዕ ተመለሲ ብጀካኺ ነይብለይ ወራሲ ሰናይ ጓለይ ኣበይ ኮንትህሉ ዝረአያ እንተሎ ሃየበሉ እዚ ሕጂ እንታይ እዩ ዓዲ ጓና ካብ ደለኽዮ ብረአዮ ዓዲ ጓና እዚ ኢትዮጵያን ኤርትራ ምስተፀምበራ እዚ እዩ ናይ ጓና ኢድሲ እዚ እዩ ሕጂ ኩሉና ከዓ ናብ ዝተሰዲድና ኣለና እሞ ንረአዮ እንታይ እዩ ዝብል እዩ ነሩ መጀመርያ ናይ መጀመርያ ደርፍታተይ ናይ መጀመርያ ገጥምታተይ ዝነበረ ስለ ዝኾነ ብዙሕ ውን ኤክስፔሪንስ ኣይነበረን ኣብ ርእሲኡ ውን ብዙሕ ምቁፅጣር ስለ ዝነበረ እታ ሰናይ ዓዲ ጓና መፂናስ እንታይ ረኪብና ዝብል እዩ ነሩ መሰጅ
0: ስለዚ እቲኦም ኣዲስ ኣበባ ኣብቲ እዋነት ኣዲስ ኣበባ ዝጓዓዙ ወይ ንስደት ኹን ላብ ትምህርቲ ኹን
2: ዝኾነ እዩዎ ኩሉ ንዑ እቲ መሰጅ ነይሩ ከምኡ ውን ኤርትራዊ ንድሕርኢኻስ ዓዲ ጓና ካብ ደለኸዮ ርአዮን ህዝቢ ኤርትራውን ክኸውን ይኽእል ሕጂስ ከምቲ ህዝቢ ኤርትራ ካብቲ እዋንቲ ቀልጢፉ ነቲ መሰጅ ወስዶ ስለ ዝነበረ ዋላ ውን ናይ ፍቅሪ ተደሪፉ ግልብጦ ስለ ዝነበረ ናብ ሃገር ስለ ዝግልበጥ እቲ መሰጅ ቀልጢፉ ክኣቱ ይኽእል ኣብቲ ህዝቢ ቀልጢፉ ኣትዩ ብኡ ከዓ ኢንካሬጅ ገይሮም ነብ ካልእ ደርፍታት ክሰግር ጀሚሮ ማለት
0: እዩ ቅድሚ ስጋር ክሕጂ ነዚኣ ሰናይ ሙዚቃ እንተሰምዕናያ ከመይ ቅድም ክሰምዕና
2: ሕራይ ንፍትን

0: ሓይ ኩልና ብተኮር ሓሊፋኢሎማ ሻሽ ዓሚማ ትወዱ ጐራሕ ኣብ ራዳር ደርቢሎ ብሰላሕ መላ ብናይ ዓረዛ ብዛላንበሳ ናሃልከ ስተያንሳ መልክዓጋባ ኣብ ርእሳ ዓምባባ መንተኺሉ ኣርባዓንስባ
1: ራይ ሕጂ ኣብቲ ትሕዝቶኣ ክትመፅእ እንታይ እዩ ዝድርፍታት እዚ ልክዕ ዓበና መድረክ ካደሪፍከን እንታይ መልእኽቲ ነይሩ?
2: እዚ ዘን ውድባት ንበሎ ትብሪ ኤርትራ ብዝበዝሕ በዚ መታሕቲ እዩ ዝስማዕን ዝፍለጥን ዝነበረ ሕጂ ኣግሂድካ ከዓ ክዝረባይ ክእል ግዜ ብቆፅሊ ምስልካ ብሰበይቲ ምስልካ ብጓላ ምስልካ ኣይትዝረፍ ሕጂ እቲ ናይ መልክዕ ኣገባቶ ኮይኑ በቲ ቅርፂ ናይ ንበሎ በዚ ባንዴራ ናይ ማለት እዩ ዋላ ሕጂ እስዩት ዘሎ እቲ ባንዴራ ሕጂ ወርቂ ጠሚዒ ዘሎ እምበር እስዩት ክሳይ ዝረአየኒ ነይሩ በዚ መገሻ ከይደ ነ ሓደ ግዜ ዝክርን ዝኸባብ ማለት እዩ ከምዚ መገሻ ነይሩ ኣብኡ ተተኺሉ ባንዴራ ገለመለ ምስ ርኤና ባሃጊ እዩ ባሃጊ ስምዒት ንዝነበረ እጂ በዚ መሰረት መልክዕ ዓጋባ ትብል ክሳ ገራ ብዝበዝሕ ሰብ ከዓ ይቕበላ ከምዝነበረ ፈልጥ።
3: ኣብ ስሳታትን ሰብዓታትን ኣብ ውሽጢ ከተማታት ይኹን ገጠራት ግፍዕታት ስርዓት ሃይለ ስላሴ ናብ ዝለዕለ ጠርዙ ዝበፅሓሉ ዓድታትን ቁሸታትን ኤርትራ ብሓዊ ዝተቓፀለሉ ንኣብነት ኣብ መታሕት ከም በዓል ዑና በሰግዲራን ኦምሓጀር ዓዲ ብርሂም ካልኦት ዓድታትን ዝተደምሰሳሉ ህዝብን ኣብ መሳጊድን ኣጓዱን ዝሓረረሉ

0: ኣብ ከተማታት ከዓ ምእሳር መንእሰያት ምርሻን ዝበዝሓሉን ዝበዝሐ ህዝቢ ናብ ስደት ዘምርሓሉን ህሞት ክኸውን እንከሎ፣ በቲ ሓደ ድማ ኣብ ሜዳ ኤርትራ ክልተ ውድባት ማለት ተጋድሎ ሓድነት ኤርትራን ህዝባዊ ሓይልታትን በብወገነን ንናተን ዕላማ ሒዘን ሓይለን ዘደልድላሉ ዝነበራ ግዜ እዩ። ጸላኣ ድማ ነቲ ኣብ ባርካን ሳሕልን ጥራይ ተሓጺሩ ዝነበረ ሓይሊ ሰውራ ኣብ ኣፍንጭኡ ብምምጽኡ ኣብ ዝለዓለ ሻቕሎት ብምንባሩ ነቲ ግዝጋሰ ሰውራ ንምድርቋስ ዝለዓለ ምንቅስቓስ ዘካይደሉ ዝነበረ እዋን እዩ። ኣብዚ ግዜ እዚ እውን ዋላ እኳ ልዑል ምቁጻርን ምእሳርን የጋጥም እንተነበረ፣ ስነ ጥበባውያን ነቲ መድረኽ ብግጥምን ዜማን ገይሮም ከምቲ ዝግባእ ገሊፆሞ ይርከቡ።
1: ጉማሓምራ ላመይ እውን ኣብዚ እዋን ዝወፀ ደርፊያ ኢልካ ነርካ ዓንትዎ እንታይ እያ ጉማሓምራ ላመይ እንታይ ከውካ ገጢምከያ እንታይ ትሕዝቶኣ እንታይ ክተመሓላልፍ ከደሊካ ነርካ በኣ
2: ጉማ ሓምራ ላመይ ኣብ ክገጥማ ከም ደርፊ ምውፃእ ኣብ መጨረሻ 74 እያ ወፅያ። ከም ግጥሚ ግን 72 ወይ 73 መጀመርያ ውፅያ። ኣብ ኣሰላ ሰርሕ ነረ ካዱ ዝበሃል ሕጂ ኣብኡ በረኻ ነይረ ማለት እዩ ናይ ዋተር ሪዘርቨር ወይ ፓይፕላይን ናብ ሓደ ዓዲ ዝኣቱ ነይሩ። ክሰርሕ ውዒለ ኮፍ ኢለ ኣብ በረኻ ከለኹ ሓንቲ ላም ኣብ ቅድመ ይርአ ሳዕሪ ትበልዕ ድሃብታም ሕጂ ምስ ረኣኹዋ ናይ ወረቐት ናይ ግጥሚ ምፅአ ብዛዕባ ታላም ክሓስብ ጀሚረ። ብዛዕባ ታላም ክገጥም ከለኹ ነዛ ላም እዚኣስ ከመይ ገይረ ከም ላም ኣቕሪበስ ትርጉም ከዓ ካልእ ትርጉም ከም ትህልዎ ብምባል ፈቲነ ምስ ፈቶም ከዓ ክስታይ ኮይኑኒ መፅኢለይ ፅቡቕ መፅኡ ገጢመ እያ። ካብቲ ግጥምታት እንታይ ይብል ወይዛ ጉማየ ወይዛ ጉማየ መፅያ ኢሎማ ብለይቶ ከም ቀደማ ክረምቲ ሓሊፉ ሓጋይ ምስ ኣተወ ሳዕር ተሳኢኑ ጎሎ ምስ መነወ ቆራዲድ መልእዎ ጎሎ ሓምራ ላመይ እምነ ነበርኩ ከለቂ ሓደመይ ንቕሎ ኮነ ንኺድ ንኺድ ንበረኻ ዝጠመያ ክፍቲ ወፃ ካብ ማሕለኻ እምባሕ እምባሕ ኮነ ምራኽ ምስ ዝራብዕ ተስታይ ገዛ ኮነ ሓሪሱ ክብልዕ እጂ ብዚ ቁሩብ ተመሓይሸ ኣለኹ ማለት እዩ። ክልቲኡ ክወቃዕ ከም ዘለዎ እቲ ግጥሚ ኣብቲ ሳንሱር ኢልካ ትሓስብ በቲ ሓደ ከዓኒ ነቲ ህዝብስ ክርድኦ ከም ዘሎ ብቐሊሉ ዘይኮነስ ሓሲቡ
1: ክርድኦኣብነት ቆራዲድ መልእዎ
2: ቆራዲድ መልእዎ ጉማ ሓምራ ላመይ እምነ ነበርኩ ከለቂ ሓደመይ
1: እንታይ ካትብለ ካብዚ ሕጂ ወይሳእጂ
2: ቆራዲድ መልእዎ ጉማ ሓምራ ላመይ እዚኣ ሓንቲ ይብለካ ዞም ቆራዲድ መሊኦምና ነይሮም ማለት እዩ ሰብ ዝቐትሉ ዝሰርቁ ገዛእቲ ነይሮም እምነ ነበርኩ ከለቂ ሓደመይ ክስዋእ ኣላ እምነ ደመይ ከለቅሓ ማለት ክስፍዎ ኣላ ማለት እዩ። እወን እዚኣ እቲ ፓርት ብዙሕ ኣለዎት ግጥሚ ግን
1: ወሕጂ እዚኣ ጉማ ሓምራ ላመሲ እስኻ ኣብ ኒው ኣብ ኢትዮጵያ ኮንካ ደሪፍካ ኣብኡ ኮንካ ስቲ ናይ ሰውራ ስጋዕ ክንደይ ግን ፅልዋ ስለዝነበረ ወይ ከምዚ ዓይነት ግጥሚ ኣብኡ ክካ ደርፍ ወይ ክትገጥሙ
2: ዘገድድኣብኡ ከለና ብለካ ሰዕ ካብ ስሩዕ ናይ ጀፋ ነረ ካብ መንደፈራት ሒዘ ቅደም ሕጂ ሲ ኣነ ከም ሰብ ነይሩኒ ኢንፎርሜሽን እንታይ ይኸውን ኣሎ ከመይ ላዓዲ እንታይ ይግበር ኣሎ በዓል ክረ እንታይ ይግበር ኣሎ ኮማንድ እንታይ ይግበር ኣሎ ጦር ሰራዊት እንደይ ሰብ ቀትል ኣሎ እዚ ኢንፎር ኩሉ ሻዕ ኣብቲ ዩኒቨርሲቲ ኩሉ ሻዕ ካትወሃሃብ ኣለዉ ናትካ ሰልስ ኣለዉ ምምፅኡልካ ኢንፎርሜሽን ኦፊሻል ዝኾነ ኦፊሻል ዘይኮነ ኢንፎርሜሽን ኣሎ ሕጂስ ኣነስ ኩሉ ሰብ ፈሎ ገብሮ ስለ ዝኾነ እዚ ንከምዚ ንክገጥም ንዓይ ተተውህቦ ናይ ገጥሚ ቁሩብ ሓገዝ ነይርዎ ኸውን ኣብ ሃገረሰብ ብምባረይ ምኻደይ ምምፀኢ ናይ ሃገረሰብ ቋንቋ ቁርብ መፍላጠይ ሓገዝ ነይርዎ ኸውን ብኡ ገይረ ግን ካልእ መሰጅ ክሰድድ በታ ናይ ጉማ ዝብል ደርፊ ክሰድድ ክኢለ ማለት እዩ።
1: እዚ ገና ሕጂ ኣብ ስራሕ ከለኻ ማለት ውፁእ ሙዚቀኛ እውን ይኮንካ ካልእ ስራሕ እውን
2: ነሩካኣበይ
1: ተስምዖ ነርካ ደርፍታት እዚ?
2: እዚ ናተይ ጊታር ናተይ ክራር ስለ ዝነበረኒ ምስ ግፆተይ ስምዕ ሕጂ ሓደ ካብቶም ከይወፀ ከሎ እዚ ደርፍታት እዚ ዝሰምዐ ዝነበረ ኣብርሃ ስፋ እዩ መምህረ እዩ ሚኒስተር ናይ ፓብሊክ ወርክስ ማለት እዩ ምስ ዕረክቱ ኣብርሃ ስፋ እቶም መማህርተይ ከዓ ኩሎም ዝሰምዕዎ ብጣዕሚ ኢንካሬጅ ይገብሩኒ ይጎርሞም እንታይ እዩ ዝብሉኒ ትርጉም ገሊኦም ኣይፈልጥዎን እዮም ትርጉም ንነግር ገሊኦም ምእማን ንስኡ ንከመይ ጌርካ ከምዝትገጥም ስኻ ብሉኒ

0: እሞ ገጢሙ ኣለኹ ኣ እዚ ተገጢሙ ኣሎ መቸም 99 ካብ 100 ተስታ ይገብሮ ቶም ካልኦት ግን በርቲዑ ትግርኛ ዝመን ክርድኦ እዩ ዝብሉ ኣሎ ግን ከይዱ ጉማ ሓምራላይን መሶብን ሴተን ንዓይ ኣብ ናይ ደርፊ ዓለም ሽም ዝሃባኒ መጀመርያ ደርፍታት እሰንእን ክብል
1: ኽእልንቕሎ ኾነ እንታይልካሃሙ
0: ክረምቲ ሓሊፉ ሓጋይ ምስኣተወ ሳዕር ተሳኢኑ ጎሎ ምስ መኖወ

0: ጎላ ሓምራላመይ እምነ ነበርኩ ከለቂ ሓደመይ
1: ድሕና ዝነበር
0: ንቕሎ ኾነ ንኺድ ንበረኻ
1: ዚስክሊርእዚ ጉድ ኣይኮነ
0: ጉድ እዩ ግን ንከብቲ ንድሕ ተወርጊምካ ይኸማ ከብትስ ንበረኻ ኸዳ እዩ ክረምቲ ኣብዝወፅ ኣብ ዝኸበሳ ሓጋይ ክኾን ከሎ ከዓና ኸዳ ንለይቶ ኸዳ ንድያቦ ኸዳ ክበልዓ ሰዓር ክረ ንቕሎ ኾነ ንኺድ ንበረኻ ዝጠመያ ከፍቲ ወፃ ካብ ማሕለኻ እጂ ገድሊ ምስ ተጀመረ እዚ ካብ ማሕለኻ እዩ ወፂኢት ገድሊ ማለት እዩ ነፃነት ኢሉ ዝቃለ ዘሎ ብድሕር ትርጉም ከ ከዓታ ናይ ከብቲ ከዓኒ እምባሕ እምባሕ ኮነ ምራኽ ምዝራብዕ እዚ ንእሽተይን ዓብንሲ ክስታይ ኮይኑ ማለት እምባሕ
1: ማለት
0: ዓደይ ኮይኑ ማለት እዩ ተስታይ ገዛ ኮነ ሓሪሱ ክብልዕ ዓዓ ዓብ ዓብ ኣብ ዓዲ ኮይኑ ክብልዕ ማለት እዩ ነቲ ሰውራ ክምግብ ድዩ ኣብ ዓዲ ኮፍ ኢሉ እቲ ንኣሽቱን ተስታይ ገዛ ኮይኑ ዝራብዕ ንበረኻ ከይዱ
1: ስለዚ ኣብ ምርኢታት ምስ ቀረብካ ዝደርፍታት እዚ እንታይ ፅልዋ ሕዲሩ
0: ናይ ብሓቂፍላይ
1: እዚኣ ወይ ቅድሚ ዝሰማዕና
0: ቅድሚ ዲስኮ ምውፅኡ ሲ ኣብ ክስታይ ክደርፎ ግደን ነይረ እቲ ተኣሽሙ ከዓ መሴጅ ስለ ዝኾነ ንህዝቢ ክደርፎ ኣለካ ዝብል ብዙሓት ካብ ብዙሓት ብፆት መፀን ነይሩ ሕጂ ኣብ ዝኾነ ንመሓፍር ነይረ እዚ ዓይነት መሴጅ ሕጂ ክቀርብ ከለኹ ግን ኣብ ዝኾነ ፓርቲ ኣብ ዝኾነ ገለ ደርፎ እቲ ሰብ ብጣዕሚ ኣጅተይቲ ድኸውን ገለ ክኸውን ኣብ እኩብ ኣብ ሲነማ መንሽሙ ደሪፈ እያ ምስ በዓል በረኸት ማለት እዩ መቓልሕ ጓይላ ኣብ ኣዲስ ኣበባ ናይ ብሓቂ ማዓስያ ክትወፅእ ማዓስያ ክትብል ቲ ህዝቢ ብጣዕሚ ኣጅተይቲ ኮይኑ

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃን ሒዘልኩም ቀሪበ ኣለኹ። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሌ ሰናይ ምክትታል። ንኣስታት 8 ኣዋርሕ ብ12 ዓውድታት ስፖርት ኣብ ምክያድ ፀንሐ ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ቀዳም 2 ግንቦት ኣብ ስታድዮም ኣስመራ ብወግዒ መጋረጃ ዓፂዩ ንኣስታት 8 ኣዋርሒ ክካየድ ፀንሐ ስፖርታዊ ግጥማት ኣብያተ ትምህርቲ ዞባ ማእከል ዝሓለፈ ቀዳም ላዕለወት ሓለፍቲ መንግስትን ግንባርን ሚኒስትራት ዕዱማት ኣጋይሽን ብኣሽሓት ዝቁፀሩ ተምሃሮ ዝተኻፈልዎ ኣብ ሜዳ ስታድዮም ኣስመራ ብክብ ዝበለ ድምቀት ተዛዚሙ ኣብቲ ዕለት ካብ ዝተሰርዐ ግጥማት ኩዕሶ እግሪ ካልኣይ ደረጃ ኣብያተ ትምህርቲ ዕድመ 16 ልዕልዮን ደቂ ኣንስትዮን ነይረን ፈለማ ፀወተን ዘካየዳ ደቂ ኣንስትዮ ቤት ትምህርቲ ሓላይ ኣንጻር ቤት ትምህርቲ ሓርነት ነይረን። እቲ ግጥም ድማ ብዓዋት ቤት ትምህርቲ ሓላይ ሓደ ባዶ ተዛዚሞም። እቲ ግጥም ንዕረፍቲ ባዶ ባዶ እኳ እንተምርሐ ድሕሪ ዕረፍቲ ኣብ ዝቕፅለ ፀወታ ግን ኣብ ምብል 58 ደቂ ብመንገዲ ኤልሃም ዓብዱልቃድር ሸቶ ብምርካብ ቤት ትምህርቲ ምባ ተቐራ ክኾኑ ከለዉ ኣብ 100 ሜትሮ ካልኣይ ደረጃ ደቂ ኣንስትዮ ቀዳሜይቲ ዮሳን ኪዳነ ቤት ትምህርቲ ሰንበል ካልይቲ ፌሮ ዓንዶም ቤት ትምህርቲ ኢብራሂም ሱልጣን ሳልሰይቲ ኣስማይት ሰጊድ ቤት ትምህርቲ ኢሳቅቲ ወልደ መድን ብደቂ ተባዕትዮ ድማ ቀዳማይ ኤቨን ኣተሽም ቤት ትምህርቲ ሓርነት ካልኣይ ኤርምያስ ንጉሰ ቤት ትምህርቲ ኢሳቅቲ ወልደ መድን ሳልሳይ ኬቨን ንጉሰ ቤት ትምህርቲ ባርካ ብምዃን ተዓዊቶም። ብሓፈሻ ጉብለል ማእከላይ ደረጃ ንኡዘባ ደቡባዊ ምብራቅ ክትከውን ከላ ጉብለል ካልኣይ ደረጃ ድማ ቤት ትምህርቲ ባርካ ዕውታት ብምዃን ዝተለወሎም ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም። ግጥማት ዋንጫ ናፅነት ዞባ ማእከል ብዓወት ጋንታ ደንደን ናይ ሚኒስትሪ ምክልኻል መዛዘመ ረኺቡ
1: ብምክንያት መዓልቲ ናፅነት ኤርትራ ኣብ መንጎ ጋንታታት ዞባ ማእከል ኩዕሶ እግሪ ብናይ ደቂ ተባዕትዮን ደቂ ኣንስትዮን ክካየድ ዝቐንየ ብዋንጫ ናፅነት ዝፍለጥ ትማል ሰንበት ኣብ ሰዓታት ናይ ምሸት መጋረጁ ዓፅዩ ኣብቲ መዓልቲ ፈለማ ንሜዳ ዝኣተዋ ናይ ደቂ ኣንስትዮ ጋንታታት ኢንሹራንስ ኣንፃር ደንደን እየን። እዘን ጋንታታት መጀመርታ ንተዓዛቢ ዘይምስጥ ኣብ ማእከል ሜዳ ዝተሓፀረ ፀወታ ሒዘን ብምቕራበን ንዕረፍቲ ባዶ ባዶ የን ወፅን። ድሕሪ ዕረፍቲ ኢንሹራንስ ብመልሲ መጥቃዕቲ ኣቢላ ምውሃድ ኣብ መንጎ ኣርሴማ ተክለ ሃይማኖትን ፍትሓዊት ማጀሩን ዝተርኣየሉ ንተዓዘብቲ ካብ ኮፍ መበሊኦም ዘበረበረ ፈተና ኣካየዳ። ደንደናውያን ኣብ ሜዳ ህላውነትን ከረጋግፃ ብመንገዲ ናይቲ ፀወታ ብልፅ ተፃዋቲ ዝተባሃለት ፊዮና ገርግሽ ኣቢላ ኣብ መበል 74 ደቂቕ ሽቶ ኣመዝገባ። ብድሕሪዚ ዝተመዝገበ ሽቶ ስለ ዘይነበረ ምዱብ ግዜ ብዓወት ደንደን ሓደ ብባዶ ተዛዚሙ። ናይ ዝሓለፈ ዓመት ዕውቲ ዋንጫ ናፅነት ዝኾነት ኢንሹራንስ ክብራን መጋጥምታ ደንደን ኣረኪባ ድማ ወፀት። ስታድዮም ኣስመራ ቀፂሉ ዘእንገዶ ናይ ደቂ ተባዕትዮ ዓበይቲ ጋንታታት ደንደን ኣንጻር ኣድሉስ እየን። ኣብዚ ዓመት ሙሉእ ብምሉእ ተለዊጣ ቀሪባ ዘላ ኣድሉስ ንፀወታ ተሃንዲዳ ብምጅማራ ብመንገዲ ናይ ክንፊ ኣጥቃዒ ሄርሞን እስቲፋኖስ ኣቢላ ትጥቀስ ፈተና ኣካይዳ ጀመረት። ኣብ ማእከል ሜዳ ስልቲ ኣሰላልፋ ቀይራ ዝኣተወ ደንደን ድማ ብመንገዲ ሜሮን ኣለም ኣቢላን ላዕለዋይ ዓንዲ ልዳት ልዕላ ዝወፀት ፈተና ኣካየደት። ፀወታ ረሲኑ ብምጅማሩ ተፃዋታይ ኣድሉስ ቶማስ ስዩም ንሄርሞን እስቲፋኖስ ዝለኣኸሉ ፅቡቅ ትኩዕሶ ዕድል ካሕሽሽ እዩ ተርኣዩ። ደንደን ብመንገዲ ሻም ተወልደ ኣቢላ ግብረ መልሲ እተውህብ ናይ ላዕሊ ዓንዲ ልዳት ዝሃረመት ፈተና ኣካየደት። ኣጥቃዒ ጋንታ ደንደን ሳይሞን ሃብተ ካብቲ ናይቲ ፀወታ ብሉፅ ተፃዋታይ ዝተባሃለ ኣሚር መርሃዊ ተላኢኻ ዝመፀቶ ኩዕሶ ኣብ መበል 42 ደቂ ብርእሱ ሃሪሙ ሽቶ ኣመዝጊቡ ንጋንቱ ንዕረፍቲ ሓደ ባዶ ክትመርሕ ኣኽኣላ። ድሕሪ ዕረፍቲ ናይ ማእከል ተፃዋታይ ኣሉስትሪያን ስዑድ ትጥቀስ ፈተነ ቅላዕ መቕፃዕቲ ፈቲኑ ፀወታ ኣበገሰ። ኣብ መበል 63 ደቂ ሓልቓ ጋንታ ኣሉስ ሄርሞን ሚካኤል ኣብ ልዕሊ ኣጥቃዓይ ደንደን ሳይሞን ሃብተ ብዝፈፅሞ በደል ካብ ሜዳ ብቀይሕ ካርድ ክወፅእ ተገደደ። ብድሕሪዚ ደንደን ንመንገዲ ዓወት እተብል ተቐይሩ ካብ ዝኣተወ ሴም ተኪአ ወዲ ተኪአ ካልኦት ሽቶ ኣብ መበል 86 ደቂ ረኸበት። ድሕሪዛ ሽቶ ኣጋር ጋንታ ኣሉስ ካብ ስራሕ ወፃኢ ኮይነን መሲለን ቀረባ። ደንደናውያን ኣይፀንሑን ዓወቶም እተራጉድ ካብ ሜሮን

0: ኣብ መበል 88 ደቂቕ ሽቶ ወሰኹ። ብድሕሪ ዝምድብ ግዜ ስለ ዝኣኽለ ማእከላይ ዳኛ ወዲ ቢቶ ፊስካ ነፍሒ ፀወታ ብምዕፃው ብዓወት ደንደን 3 ባዶ ተዛዘመ። ዝኸበርኩም ተዓዘብትና ጋንታታት ድሕሪ ዝተዳለወሎም ሽልማት ምውሳድን ሓፂር ዕላል ምስ ኣሰልጠንቲ ጋንታታት ጌርና ኣለና ናብኡ ከብለኩም
1: ኣራይ መጀመርያ ቴንኪም ከዓ ሓጎስ ኩላትና ምቕፃል ናይ ሎም ዓመት ቻምፒዮን ዋንጫ ናፅነት ነበረ ኣዝዩ ሓያል ተወዳዳርነት ቅድሚ ሕጂ ብቀይሕ በዓርን ደንደን ተዓብሊሉ ነበረ ጅግን ኩለን ጋንታታት ኣዜና ብፅቡቅ ኩመና ሓያል ውድድር ሓያል ብዶይ ኣጋጢምና ስለዚ ናይ ሎም ዓመት ዋንጫ ናፅነት ንዓና ዓመት ዝሓለፈትና ከመይ ጌርና ብ ከብሕና ንምውዓል ንምባል ሓያል ስራሕ ኢና ካይድና ዓመት እያ ዋንጫ ጥራሕ ሓሊፋትና ነራ ሎም ዓመት እያ ዝሓለፈትና ክነምፃ ኣለና ስለንበልና ተፃወተይካ ዝረኣይዎ ኣዝዩ ኣትካምን ኣህላኽን ፅቡቅ ፀውቱ ብገፊ ዓወትካ ኣብዚ ደረጃ እዚ ክንበፅሕ ከኢልና እዚ ናይ ሎም ዓመት እዚ ናይ ሎም ዓንቲ ነበረ ፀውታ ክለብ ኣድሊስ ካብቴን ሎም ዓመት ለውጢ ገይራ ዘላ ሓያል ተወዳዳሪት ዋላ ኣብቲ ቻምፒዮን ሊግ ዞባ ማእከል ዝካየድ ዘሎ ኣሳይ ደረጃ ሒዛ ፅቡቅ ለውጢ ገይራ ኣላ ኣብዚ ናይ ዋንጫ ምፃሓና ውን ሓደ ነጥቢ መቐይሮ እዩ ስለዚ ተፃወታ ኣድሊስ በዚ ጋጣሚ ፅቡቅ ፀውታ እዮም ተፃዊቶም ናይ ዋንጫ ግን ሓንቲ ዕወት ስለ ዘለዋ ደንደንካ ትዕወት ክኢላ ማለት እዩ ሓፈሻዊ ግን ሓያል ውድድር እቲ ፀወታ ካብ ረብሓና ከም ንቕይር ገይረ ማለት እዩ ናይ ክብሪ ቻምፒዮን ዝኮናዮ ኣብ ኩሉ ዓይነት ውድድራት ዋላ ናይ ቻምፒዮን ሃገራዊ ውድድር ካይዶ ውድድር ኣሎ ዋላ ንዕውን ከመይ ገርና ኣብ ከብሕና ንውዓል ማለት እዩ ዓሚ ኩለን ዋና ጭ ኣብ ከብሕና ናእትናዮም ጀካ እዚያ ዋንጫ ናፅነት ሕጂ ሓደ ኢልና ብዋ ጀሚርና ኣላ ሓንቲ ሓሊፋትና ኣላ ኣብ ቻምፒዮን ከዓ ኣብ መሪሕነት ተረኪብና ኣለና ኣብ ናይ ሃገር ዝካየድ ውድድር እውን ልክዕ ካትሪክ ንሰርሐሉ መገድ ስለ ዝኾነ ኩለን ዋናጩ ከመይ ጌርና ኣብ ረብሓና ንቕይረን ተበጊስና ኣለና እሱ እዩ እቲ ናይ ዓሚ ክብርና ዓቂምና ከመይ ጌርና ክንበፅሕ ሓያል ስራሕ ንስርሕና ማለት እዩ
2: ናይ ፀወታ ብኩሉ ሸናካትና ተዳልዩና መፅና ብሉና ሎም ዓንቲ ምናልባት ኣብ ቅድሚ ዕረፍቲ ፅቡቅ ዓይነት ፀወታ ብክልቲ ጋንታ ነይሩ እዩ ፅቡቅ ፈተነታት እውን ንጎል ዝኸውን ዕድላት እውን ነይርና ምናልባት ኣብ ናይ ተከላኸልትና ቅሩብ ዘይምርጋ ኣብቲ ናይ መወዳታ ደቂቕ ደንደን እውን ጎል ክረኽቡ ርኢ ኪሎምን ኣብ ድዕረፍቲ ዘካየድናዮ ፀወታ ግን ኣትሊስ ሙሉእ ሙሉእ እቲ ፀወታና ኩሉ ነገራትና ማዕራርና ናእትወሉ ግዜያት ምናልባት ብዳኛ ብድፈፀሞ ጉለት መልክዑ ቀይሩ ፀወታና ማለት እዩ ሓበሻዊ ካብቲ ናይ ዓሚ ዝነበረ መፅናዕቲ ዝተገብረሉ ኩሉ ኣብ ኤለመንት ናይቶም ጋንታ ምስቲ ፕሮጀክት ወፂዎ ዘሎ ናይ ዓመት ኢና ዓይነት ተፃወቲ ምፅና በዚ ከዓ ሓንቲ ስጥምቲ ጋንታ ሓደ ተፀንዐ ፎርሜሽን ሒዝና ኢና ተበጊስና ነተን ዓበይቲ ጋንታት ይኹን ዋላ ካልእ ጋንታት ነቲ ውፅኢት ከዓ ኣርባሒ ኮይኑ ኢና ሰሪሕና ኣሉ ዛስዋይ ከዓ እቲ ተወዳደረትና ከዓ እንዳ ሓየለ መፅእ ኣሎ ማለት እዩ ሕጂ እዚ ፋይናል ፀወታ እዩ ፋይናል ፀወታ ብምዃኑ መሰረት እቶም ዝምድቡ ኣካላት ብጣዕሚ ጥንቁቓት ክኾኑ ይግብኦም ብዓሰርተ ፃወት እውን ማዕርክ እንደይ ብድሆ ኢና የሕሊፍና ኣብ ደንደን ስለዚ ነዚ ብልጫና እዚ ተጠቃምነት ከይንገብር ብሙላት ቁፅሪ ነርና እተንኸውን ከዓ ካልእ እዩ ነይሩ እቲ ኣፃውታ ግን እቲ ብሰንጊታ ቴክኒካል ኢሮር ዝገበሮ ክመልስዋ ብዘይምኻሎ ካብ ጌጋ ናብ ጌጋ ድሕሪ ምብዙሑ ግን ዋጋ ካክፍሉና ክኢሎም ፃዕሪ ናይ ጋንታና ብሰንኪ ከምዚ ዓይነት ፀወታ ክባላሸ ውን ስፌራ ኣይኮነን ብዓብዪ ህዝቢ እዩ ህዝቢ ክሕጎስ እዩ ድመፅእ ለውጢ ደልዩ እዩ ድመፅእ ህዝቢ በዚ ዝገበርዎ ኣመዳድባ በዚ ተገብረ ኣብ ሜዳ ዝገለ ኣነ ብዙሕ ቅሬታታት ኣለኒ ኣብ ድያኑ ስለዚ ክቕበሎ ስለ ዘለኒ ጥራይ ኣቕበሎ ፀወታ ማለት እዩ
3: ብምክንያት በዓል ናፅነት ብፌደሬሽን ኩዕሶ መርበብ ዞባ ማእከል ዝተወደበ ግጥማት ኩዕሶ መርበብን ኩዕሶ መርበብ ገማግም ባሕርን ይካየድ ኣሎ
4: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምክንያት መዓልቲ ናፅነት ውድዳት ኩዕሶ መርበብ ገማግም ባሕርን ጋንታታት ካልኣይ ዲቪዥን ዝሳትፎ ዘሎት ፀወታታት ኩዕሶ መርበብ ብሰንበት ኣብ ሜዳ ማዓስክር ደንደን ፖቾፊልያን ተካይዱ ነይሮም ኣብ ውድዳት ኩዕሶ መርበብ ገማግም ባሕሪ ጋንታታት ደቂ ኣንስትዮ ኣብ ዝተረኸባሉ ፍንቅል ንዓም መርበብ ኣውላ ንማእከል ሓደ ብተመሳሳሊ ውፅኢት ክልተ ባዶ ክስዕረአን ከለዋ ንፈለማ ግዜ ኣብዚ ውድድር ዝተሳትፈት ጋንታ ማእከል ሓደ ወላ እኳ ስዕረት እንተጋጥማ ብዘርአቶ ፀወታ ግን ካብ ተዓዘብቲ ንኣዳ ኩሑ ዘላኪኢሉ እዩ ኣብ ናይ ደቂ ተባዕትዮ ተስፋ ንማእከል ሓደ ክልተ ብባዶ ፍንቅል ምስ ኢረባ ኣብ ዝተረኸባሉ ድማ እቲ ፀወታ ብዓወት ፈንቅል ክልተ ብሓደ ተዛዚሙ ሰዕበት ፀወታ ዓንበርበብ ምስ ማእከል ክልተ ኣብ ዝተረኽባሉ ግጥም ድማ ዓንበርበብ ክልተ ባዶ ተዓዊቶም ኣብዚ ዝካየድ ዘሎ ፀወታ ኩዕሶ መርበብ ገማግም ባሕሪ

0: ጋንታታት ቀዳማ ዲቪዥን ማእከል ብ4 ጋንታታት ማለት 2 ብደቂ ኣንስትዮ 2 ብደቂ ተባዕትያ ትሳተፍ ዘላ ተፃወቲ ናይ ዘን ጋንታታት ድማ ካብ ግራስሮት ፈሊሞም ካብ ሳልሳይ ዲቪዥን ናብ ቀዳማ ዲቪዥን ዝበፅሑ ክኾኑ ከለዉ ብዘንፀባርቆ ክእለት ሜላ ፀዋውታን ከ ዝናርን ተስፋ ዝህብን ፀወታ እዩ ነይሩ ውድዳቲ ኩዕሶ መርበብ ገማግም ባሕሪ ዝመፅእ ሓሙስ እውን ካብ ሰዓት 8 ቅድሞ ትሪ ኣትሒዙ ብክልቲኡ ፀወታ ቀፂሉ ክውዕል እዩ ኣብ ደቂ ኣንስትዮ ፈለማ ሰላም ምስ ፈንቅል ኣውላ ድማ ምስ ማእከል 2 ኣብ ደቂ ተባዕትዮ ድማ ኣውላ ምስ ተስፋ ፈንቅል ምስ ዓንበርበብ ከም ድማ ኢራብ ምስ ማእከል 2 ንክፃወታ መደብ ተሰሪዑለና ኣሎ እዚ ከምዚ ኢሉ እንከሎ ብሰንበት ኣብ ሰዓታት ድሕሪ ቅትሪ ውድዳቱ ኩዕሶ መርበብ ጋንታታት ካልኣይ ዲቪዥን ናይ ውድእካ ምሕላፍ ፀወታ ቀፂሉ ነይሩ ዝተረኸበ ውፅኢቱ ድማ ኣብ ደቂ ኣንስትዮ ፌስቲቫል ንባሕቲ መስከረም 2 ባዶ ክስዕራን ከላ ኣብ ደቂ ተባዕትዮ ድማ ባሕቲ መስከረም ንሳሊና 2-1 ከም ድማ ደንበ ሰንበል ንሕውነት 2 ባዶ ዝኾነ ውፅኢት ብምዕዋት ናብ ዝቕፅል ፀወታ ኣማዕዴና ኣለዋ
1: ኣብ ከተማ ክረን ዝተፈላለዩ ልጥፈታት ስፖርት ተኻይዶም
2: ብምክንያት መበል 35 ዓመት መዓልቲ ናፅነት ኤርትራ ዝካየድ ዘሎ ስፖርታዊ ውርድራት ኩዕሶ መርበብ ዞባዓን ሰባ ብሓደ ጉንቦት ኣብ ሜዳ ግራንድ ሆቴል ከተማ ከረን ጀሚሩ እቲ ንመዓልቲ ናፅነት ንምድማቕ ንዋንጫ ናፅነት መንዓተረ ዝግበር ዘሎ ስፖርታዊ ውርድራት ኩዕሶ መርበብ 12 ክለባ ደቂ ተባዕትዮን 8 ክለባ ደቂ ኣንስትዮን ኣብ 2 ምድብ ተመቃቂለን 20 ክለባት ዝሳትፎ ዘለዋ ውርድር እዩ መጀመርያ ኣብ ሜዳ ዝወረዳ ጋንታታት ናቕፋን ኢራብ ናይ ደቂ ተባዕትዮን ኣዘለንላልምባ ናይ ደቂ ኣንስትዮ ድማ ኣብ ሜዳ ወሪደን ፀወተን ኣሃዱ ኢለን ፈሊ ኣብቲ ዝተኸደ ፀወታ ጋንታ ናቕፋ ናይ ደቂ ተባዕትዮ 3-2 ብዝኾነ ፀቢብ ስዕረት ኣብ ልዕሊ መጋጥምታት ዝኾነት ጋንታ ኢራብ ክትዕወትን ከላ ላልምባን ኣዘልን ኣብ ዘካየደ ፀወታ ድማ ብገፊሕ ዓወት ጋንታ ላልምባ ኣብ ልዕሊ ጋንታ ኣዘል 2 ባሮ ተዛዚሙ ብ2 ግንቦት ውርድራትን ዘካየደ ክለባት ሜካ ናቕፋ ናይ ደቂ ኣንስትዮ ነይረን ፀወታ ድማ ብዓወት ጋንታ ሜካ 2 ባሮ ተዛዚሙ ተመሳሳሊ ናይ ደቂ ኣንስትዮ ውርድር ጋንታ ላሳለ ኣብ ልዕሊ መጋጥምታ ጋንታ ሮራ 2 ባሮ ተዓዊታ ጋንታ ምምሕዳር ዞባዓን ሰባ ናይ ደቂ ተባዕትዮ ንጋንታ ሮራ ናይ ደቂ ተባዕትዮ ድማ ኣብ ግቡእ ግዜኦም ክርከቡ ብዘይምቕኣሎም ብፎርፌት ስዕራ ናብ ዝቕፅል መድረኽ ሓሊፋ ብ3 ጉንበት ቀፂሉ ኣብ ዝተኸየደ ውርድር ድማ ጋንታ ላልምባን ከረን ቤት ትምህርቲ ካልኣይ ደረጃ ናይ ደቂ ተባዕትዮን ኮይነን ጋንታ ላልምባ 3 ባሮ ተዓዊታ ጋንታ ላሳለ ናይ ደቂ ተባዕትዮ ድማ ኣብ ልዕሊ ጋንታ ሓሊበ ተመሳሳሊ ናይ 3 ባዶ ዓወታ መዝጊባ
0: ፈደሬሽን ቅድም ብሽክለታ ከተማ ከረን ብምክንያት መበል 35 ዓመት በዓል ናፅነት ኣብ ከተማ ከረን ዋንጫ ናፅነት መንዓተረ ትማል ሰንበት 3 ጉንቦት 2026 ውድድሩ ፈሊሙ ደቂ ኣንስትዮን ዝተመደበለን 29.4 ኪሎ ሜትር ምሽፋን ኣብ ሰዓት 30 ኪሎ ሜትር እንዳረገፃይን ውድድርን ፈፂመን ኣብ ናይ ፍርቂ ቅፆታ ውድድር ቀዳሚቲ ደሊና ዳዊት ካልእቲ መዋሂብ ድራር ብምዃን ክልቲን ካብ ጋንታ ሻልኮ ተዓዊተን ኣብ ናይ መወዳእታ ቅፆታ ውድድር ድማ ቀዳሚቲ ደሊና ዳዊት ንመወዳድርታ ብዙርያ ብምግርላፍ ቀዳሚቲ ኮይና ተዓዊታ ማውንቴን ካታጎሪ ሲ ዝተመደበሎ 29.4 ኪሎ ሜትር ንምሽፋን ኣብ ሰዓት 29.7 ኪሎ ሜትር ናረገፁ ንውድድሮም ዛዚሞም ኣብ ናይ ፍርቂ ቅፆታ ውድድር ቀዳማይ ፍኖት ዘርኣይ ካልኣይ ኣሕመድ ያሲን ክልትዮም ካብ ጋንታ ገዛ ባንዳ ሳልሳይ እሰይ ከሰተ ካብ ጋንታ ዓተ ክሬዛን ብምዃን ንውድድሮም ዝፈፀሙ ክኾኑ ኣብ መዛዘም ውድድር ብዘይ ዝኾነ ለውጢ ሰለስትኦም ግዜ ብዘይ ምኽሳር ተኸታቲሎም ተዓዊቶም ኣብ ማውንቴን ካታጎሪ ቢ ተቐዳድምቲ 84 ኪሎ ሜትር ንክሸፍን እዩ ተመዲብሎም ኣብ ሰዓት ድማ 37.4 ኪሎ ሜትር ናረገፁ ንውድድሮም ክፍፅሙ ኣብ ናይ ፍርቂ ቅፆታ ውድድር ቀዳማይ ኣቤል ታደሰ ካብ ጋንታ ሻልኩ ካልኣይ ኖህ ኣብራ ካብ ጋንታ ገዛ ባንዳ ሳልሳይ ሓሰን ዓብዱልሓሚድ ካብ ጋንታ መጓዓዝያም ኣብ መዛዘሚ ተወዳዳሪ ኣቤል ታደሰ ካብ ጋንታ ሻልኩ ንኩሎም መወዳድርቱ ብዙርያ ድሪቡ ንበይኑ ተዓዊቱ ኣብ ማውንቴን ካታጎሪ ኤ ዝተመደበሎም 108 ኪሎ ሜትር ኮይኑ ኣብ ሰዓት ድማ 37.9 ኪሎ ሜትር እናተጓዓዝዮም ፈፂሞም ኣብ ናይ ፍርቂ ቅፆታዊ ውድድር ቀዳማይ ሳብር ሙሳ ካብ ጋንታ መጓዓዝያ ካልይ ኣቤል ያቆብ ሳልሳይ ኣማነጋሽ ክልትዮም ካብ ጋንታ ሻልኩ ኮይኖም ተዓዊቶም ኣብ መወዳእታ ውድድር ድማ ቀዳማይ ፊንሓስ ሰምረ ካልኣይ ኣማነጋሽ ክልትዮም ካብ ጋንታ ሻልኩ ሳልሳይ ሳብሮ ሙሳ ካብ ጋንታ መጓዓዝያ ብምዃን ውድድሮም ፈፂሞም ኣብ ካታጎሪ ልሙዳት ማለት ዳይ ኮርሶ ዝተመደበሎም 119.7 ኪሎ ሜትር ኮይኑ ኣብ ሰዓት ድማ 37.6 ኪሎ ሜትር እናተጓዓዝዮም ንውድድሮም ፈፂሞም ኣብ ናይ ፍርቂ ቅፆታ ውድድር ዝተሰርዐት ቀዳማይ ዮናታን ኤድሪስ ብውልቂ ካልኣይ ሲመር ሲዩም ካብ ሬድሲ ሳልሳይ ድማ ናትናኤል ኪዳነ ካብ ጋንታ ሻልኩ ኮይኖም ክዕወቱ ኣብ መወዳእታ ድማ ቀዳማይ ዮናታን ኤድሪስ ብናይ ውልቂ ካልኣይ ፍፁም ሚካኤል ሳልሳይ ድማ ዮናታን ወላይ ክልትዮም ካብ ጋንታ ሻልኩ ብምዃን ንውድድሮም ፈፂሞም ዝተሰርዑ ዘሎ ውድድር ንዝቕፅል ሰንበት እውን ብናይ ፅርግያ ማለት ቸርኪቶ ውድዳት ቀፂሉ ክውዕል ምዃኑ ካብ ህዝባዊ ርክባት ፌደሬሽን ቅድሚ ብሽክለታ ከተማ ከረን ዝበፅሓና ሓበሬታ

0: የመልክት
1: ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ምስ ሚኒስትር ትምህርቲ ብምትሕባር ናይ 4 መዓልትታት ናይ ኣሰልጠንቲ ስልጠና ወዲቦም።
0: ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ምስ ሚኒስትር ትምህርቲ ብምሽራኽ ጀሚርዎ ዘሎ ፕሮጀክትታት ኣብ ምልላይ ተውህቦ ዘለዎም ኣትለታትን ንስሩዕ ኣወዳድባን ረቋሒታትን ኣብ ምትእታው መስርሕ ኣብ ምዕባብላ ኣሰልጠንቲ ኣብ ኣትለቲክስን ተበጊሱ ዘሎ መደባት ንምትግባር ኣብ ኩለን ዞባታት 24 ናይ ሌቨል 1 ደረጃ ዘለዎም መምሃራን ኣሰልጠንቲ ን4 መዓልትታት ስልጠና ምሕዳስ ኣሰልጠንቲ ሪፍሬሽመንት ኮርስ ተዋሂቡ። ኣብቲ ስልጠና ዝተካተተ ኣርእስታት ዘመናዊ ኣገባብ ስልጠና፣ ምልላይ ተውህቦ ዘለዎ ዎም ኣትለታት፣ መባእታዊ ትምህርቲ፣ ድሕነት፣ ፖሊስ፣ ኣብ ፀረ ውሃብቲ ሓይሊ መድሃኒታት ምክልኻል፣ ኣብ ፓራ ኣትለቲክስን ዘተኮረ ስልጠና ተዋሂቦም። 7 ካብዞም ስልጠና ዝወሰዱ ኣሰልጠንቲ ንዝቕፅል ሌቨልቱ ደረጃ ኣብ ኤርትራ ክወሃብ ተመዲቡ ዘሎ መደብ ከም ቅድሚ ምድላዋት ክኾኖም ምዃኑ ተገሊጹ። ፕረዚደንት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣቶ ኤፍሬም ተኸስተ ኣብ መዕፀዊ ኣብ ዘስምዑ ቓል ሎሚ ዓለም ብሳይንስ ተመርኮሰ ኣገባብ ስልጠና ተሰሪቱ ዝብፅሕ ዘሎ ኣዝዩ ልዑል ብሉፅነት ተመኩሮ ብምውሳድ ሃገርና እውን ኣብ ዓውዲ ኣትለቲክስ ብፍላይ ኣሰልጠንቲ ቀጻሊ ስልጠናታትን ምድላብን ፍልጠትን ከድሊ ምዃኑን ተወሲዱ ዘሎ ተበግሶ ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዕወት ንክኸውን ናይ ኩሉ ኣብ ስፖርት ዝነጥፍ ኣካል ብፍላይ ድማ ናይ ኣሰልጠንቲ ተራ ዕዙዝ ምዃኑ ተላብዩ።
1: ምምሕዳር ንእዞባ ጎዳይፍ ኣብቲ ምምሕዳር ንዝርከቡ ስፖርታውያን ናይ ምትባዕን ናይ ማዕዳን ምኽርን መደብ ሰሪዑ።
0: ኣብቲ ብኣማሕዳሪት ናይቲ ንእዞባ ወይዘሮ ትብለ ዝተወልደን ኣብ ቦንበር ኮሚቴ ስፖርትን ዝተወደበ መደብ ኣብ ቀዳማይን ካልኣይን ዲቪዥን ዝወዳደሩ ደቂ ተባዕትዮን ደቂ ኣንስትዮን ተቀዳደምቲ ኣትለታትን ኣሰልጠንትን ኣብ ግራስሩት ዝምልመሉ ዘለዉ ስፖርታውያንን ዝተረኽብሉ መደብ ንዕቤት ስፖርት ናይቲ ንእዞባ ብዝምልከት ሰፊሕ ናይ ምይይጥ መደብ ተኻይዱ። ስፖርታውያን ጎንጎን ስፖርታዊ ንጥፈታቶም ኣብ ኣካዳምያዊ ትምህርቶም እውን ብሉፃት ኮይኖም ንክወፁ ኣብቲ ዝተሰርዐ መደብ ብሰፊሑ ዝተዘተየልዩ። ኣብቲ ኣጋጣሚ ኣብ ቀዳማይ ዲቪዥን ዝነጥፋ ዘቀዳድም ቲ ብሽክለታ ደቂ ኣንስትዮን ኣሰልጠንትን ናይ መተባብዒ ገንዘባዊ ሽልማት ተበርኪትሎም። ምምሕዳር ንእዞባ ጎዳይፍ ካብ ዞባ ሓሊፎም ሃገር ኣብ ምስማይ ክሳብ ዝበፅሑ ስፖርታውያን ኣብ ምፍራይ ዝበቕዐት ክለባት ኩዕሶ እግሪ ብሽክለታን ኣትለቲክስን ዝዓጠቐት ምምሕዳር ንእዞባ እያ።
1: ኣብ ከተማ ዓዲ ቀይሕ ስፖርታዊ ውድድራት ኩዕሶ እግርን ቅድድም ብሽክለታን ተኻይዱ።
0: ኣብ ከተማ ዓዲ ቀይሕ ስፖርታዊ ውድድራት ኩዕሶ እግርን ቅድድም ብሽክለታን ተኻይዱ። ኣብ መንጎ ንእዞባ መንደፍራ ንእዞባ ዓዲ ቀይሕ ጋንታ ሳን ጆርጆ ምስ ጋንታ ቋሒቶ ብ26 ሚያዝያ ኣብ ከተማ ዓዲ ቀይሕ ኣብ ሜዳና ፅነት ግጥም ተኻይዱ። ኣብቲ ግጥም ጋንታ ቋሒቶ ካብ ማጆር ተወልደ ብዝረኸበተን 2 ሸቶታት ነታ ካብ ዮናታን ተኽለ ሓንቲ ሸቶ ዝረኸበት ንእዞባ መንደፍራ 2-1 ስዒራታ። ኣብቲ ግጥም 2 ሸቶ ዘመዝገበ ማጆር ተወልደ ብሉፅ ተፃዋታይ ናይቲ ግጥም ተፀዊዑ። ብዘይካዚ ብ19 ሚያዝያ ዝጀመረን 5 ሰናብቲ ብተኸታታሊ ዝተኻየደ ውርድራት ቅድም ምሽክለታ ከተማ ዓዲ ቀይሕ ሰንበት እውን ንሳልሳይ ግዜ ይቀጺሉ። ዝተረኸበ ውፅኢት ምስ ንዕዘብ ኣብ ናእሽቱ ቀዳማይ ዮስያስ ዓጎሶም፣ ካልኣይ ኬብሮን ጸጋይ፣ ሳልሳይ ኤርምያስ በረኸት። ኣብ ማእከሎት ቀዳማይ ናኦድ ኣታኽልቲ ጋንታ ዑናቡር፣ ካልኣይ ኣሮን መንግስቲ ኣብ ውልቂ፣ ሳልሳይ ምርሃዊ ኣባዲ ጋንታ ዑናቡር። ኣብ ዓበይቲ ኣብ ናይ ፍርቂ ቅፅበታ ውድድር ቀዳማይ ዮሴፍ ለገሰ ጋንታ ሓዳሙ፣ ካልኣይ ሄኖስ ኣማኑኤል ጋንታ ዑናቡር፣ ሳልሳይ ዑመር መሐመድ ጋንታ ሰንዓፈ። ኣብ መወዳእታ ድማ ቀዳማይ ሄኖስ ኣማኑኤል ጋንታ ዑናቡር፣ ካልኣይ ዑመር መሐመድ ጋንታ ሰንዓፈ፣ ሳልሳይ ዮሴፍ ለገሰ ጋንታ ሓዳሙ፣ ራብዓይ ኣዘርያስ ሓይሎም ጋንታ ዑናቡር፣ ሓምሻይ ጃምዕ እስማዒል ጋንታ ሰንዓፈ፣ ሻድሻይ ስሙን ሓጎስ ካብ ሓይልታት ምክልኻል ክፍል ሰራዊት 49። ኣብ ደቂ ኣንስትዮ ቀዳሜይቲ ዘቢብ ተስፋ ጋብር ጋንታ ሕሽመለ፣ ካልአይቲ ኤልዳና ክብሮም ብውልቂ፣ ሳልሰይቲ ስኒት ዮሃንስ ብውልቂ ኮይኖም ውርድሮም ዛዚሞም።
2: ብምኽንያት ፌስቲቫል ተምሃሮ ዞባ ደቡብ ኣብ መንጎ ናይ ማእከላይን ካልኣይን ደረጃ ቤተ ትምህርቲ ካብ 1 ክሳብ 3 ግንቦት ኣብ ከተማ መንደፈራ ክካየድ ፀንሐ ውድዳት ስፖርት ብውዕውዕ መንፈስ ተዛዚሞም። እዚ ንክልቲኡ ፆታታት ዘሳተፈ ውድዳት ግጥማት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰኪዕ ዘጠቓለለ እዩ ነይሩ። ብመሰረት ዝተሰርዐ ውድዳት ኣብ ናይ ካልኣይ ደረጃ ኩዕሶ እግሪ ዝተረኸበ ውፅኢት ስዕብ እዩ። ኣብ ናይ ደቂ ኣንስትዮ ኩዕሶ እግሪ ቀዳሚት ንኡዞባ ደቀ ምሓረ ሙሉዕ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ሙሉዕ ዕጥቂ፣ ሳልሰይቲ ንኡዞባ ሰንዓፈ 4 ኩዓሳሱ፣ ራብዒቲ ንኡዞባ ድባርዋ 2 ኩዓሳሱ። ኣብ ናይ ደቂ ተባዕትዮ ኩዕሶ እግሪ ቀዳሚት ንኡዞባ ዓዲ ቀይሕ ሙሉዕ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ሙሉዕ ዕጥቂ፣ ሳልሰይቲ ንኡዞባ ጸሮና 4 ኩዓሳሱ፣ ራብዒቲ ንኡዞባ ዓረዛ 2 ኩዓሳሱ። ኣብ ናይ ማእከላይ ደረጃ ጋንታታት ኩዕሶ እግሪ ዝተረኸበ ውፅኢት ድማ ኣብ ናይ ደቂ ኣንስትዮ ኩዕሶ እግሪ ቀዳሚት ንኡዞባ ደቀ ምሓረ ሙሉዕ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ መንደፈራ ሙሉዕ ዕጥቂ፣ ሳልሰይቲ ንኡዞባ ዓድኋላ 4 ኩዓሳሱ፣ ራብዒቲ ንኡዞባ ሰንዓፈ 2 ኩዓሳሱ። ኣብ ነደግ ተባዕትዮ ኩዕሶ እግሪ ዝተ

0: ዞባ ውፅኢት ድማ ቀዳሚትኑ ዞባ ዓረዛ ሙሉእ ስፖርታዊ ዕጥቅን ዋንጫን ካልኢትኑ ዞባ ሰንዓፈ ስፖርታዊ ዕጥቂ ሳልሴትኑ ዞባ እምኒ ሓይሊ 4 ኩዓሳሱ ራብዒትኑ ዞባ ደቀ ምሓረ 2 ኩዓሳሱ ኣብ ኩዕሶ መርበብ ካልኣይ ደረጃ ቤተ ትምህርቲ ዝተረኽበ ውፅኢት ምስ ስርያም ናይ ደቂ ኣንስትዮ ጋንታታት ዝተረኽበ ውፅኢት ቀዳሚትኑ ዞባ መንደፈራ ስፖርታዊ ዕጥቅን ዋንጫን ካልኢትኑ ዞባ ዓዱኋላ ስፖርታዊ ዕጥቂ ሳልሴትኑ ዞባ ጸሮና 4 ኩዓሳሱ ራብዒት ዞግኒቲ 2 ኩዓሳሱ ኣብ ናይ ደቂ ተባዕትዮ ቀዳሚትኑ ዞባ ምንሓይሊ ስፖርታዊ ዕጥቅን ዋንጫን ካልኢትኑ ዞባ ዱባርዋ ስፖርታዊ ዕጥቂ ሳልሴይቲ ንዞባ ሰገነቲ 4 ኩዓሳሱ ራብዒትኑ ዞባ ዓዱኋላ 2 ኩዓሳሱ ኣብ ውፅኢት ኩዕሶ ሰኪዕቲ ካልኣይ ደረጃ ናይ ደቂ ኣንስትዮ ቀዳሚትኑ ዞባ ዱባርዋ ስፖርታዊ ዕጥቅን ዋንጫን ካልኢትኑ ዞባ ዓዱኋላ ስፖርታዊ ዕጥቂ ሳልሴይቲኑ ዞባ ደቀ ምሓረ 4 ኩዓሳሱ ራብዒትኑ ዞባ ሰንዓፈ 2 ኩዓሳሱ ኣብ ናይ ደቂ ተባዕትዮ ቀዳሚትኑ ዞባ ሰንዓፈ ስፖርታዊ ዕጥቅን ዋንጫን ካልኢትኑ ዞባ ሰገነቲ ስፖርታዊ ዕጥቂ ሳልሴይቲኑ ዞባ ዶባርዋ 4 ኩዓሳሱ ራብዒትኑ ዞባ ዓዱኋላ 2 ኩዓሳሱ ዑታት ጋንታታት ዝተዳለሎን ሽልማት ካብ ዝተፈላለዩ ሓለፍቲ ትካላት መንግስትን ግንባርን እዚ ከምዚ ኢሉ ከሎ ኣብ ንዞባ ማይ ዓይኒ ብምክንያት መዓልትና ፅነት ውድዳት ኩዕሶ መርበብ ተኻይዱ እዚ ብኣህዱ ባህልን ስፖርትን ናይቲ ንዞባ ካብ 20 መያዝያ ጀሚሩ ንልዕሊ 3 ሰሙን ዝቕፅል ውድዳት ኣብ መንጎ 6 ጋንታታት ናይ ደቂ ተባዕትዮን ደቂ ኣንስትዮን ዝካየድ ዘሎ ኮይኑ ዛጊድ ኣቐዲሞም ካብ ዝተኻይዱ ግጥማት እዚ ስዕ ውፅኢት ተረኺብሎ ኣብ ናይ ደቂ ተባዕትዮ ጋንታ ሃዘሞ ንጋንታ ተኺሎ 3-1 ዝኾኑ ውፅኢት ረቲዓታ ብተመሳሳሊ ጋንታ ዑና ጎባይ ንጋንታ ዋጦት 3-2 ተዓዊታት ኣላ ኣብ ናይ ደቂ ኣንስትዮ ድማ ጋንታ መረብ ንሃዘሞ 3-2 ዝኾነ ውፅኢት ረቲዓታ
1: 6 ኤርትራውያን ተቀዳምቲ ክሳተፍዎ ዝቐነዩ ዙር ቱርኪ ትማሊ ሰንበት ብሻምናይ መድረኹ ተዛዚሙ
2: ኣብዛ ሸሙኒት መድረኽ ተቀዳምቲ ኣብ ከተማ ኣንካራ 152 ኪሎ ሜትር ዝርሕቐታ ናይ ቸርኪቶ ውድድር ኣካይዶም ኣብ መወዳእታ ነዛ መድረኽ ቤልጅማዊ ኣባል ቲም ፍላንደርስ ቶም ክራብ ንውድድር ብ2 ሰዓትን 11 ደቂቕን 35 ካልኦትን ብምዝዛም ቀዳማይ ኮይኑ ተዓዊቱ ኤርትራውያን ተቀዳምቲ ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንዕዘብ ምስ ዕውት መድረኽ ብተመሳሳሊ ግዜ ኣባል ኣስታና ሄኖክ ሙሉብርሃን ሻድሻይ ኣባል ብርጎስ ምርሃው ቅዱስ መበል 25 ኣባላት ኢስታንቡል ቲም መትከል እዮ ብ46 ካሊት ድሒሩ መበል 73 ምዋኣል ግርማይ ብደቂቕን 9 ካሊትን ድሒሩ መበል 86 ዓወት ኣማን ብደቂቕን 22 ካሊትን ድሒሩ መበል 91 ናትናኤል ብርሃነ ብ3 ደቂቕን 8 ካሊትን ድሒሩ መበል 129 ተርተሒዙ ብሁሉል ግዜ ኣውስትራልያዊ ኣባል ካጃሩራል ሰባስቲያን ቤርዊክ ዕውት ዙር ቱርክ ኮይኑ ኣባል ኢኪፖ ኬረን ፌርማ ኢቫን ራሚሮ ሶሳ ብ5 ካሊት ድሒሩ ካልኣይ ኣባል ሶሉሽን ቴክ ቤልጅማዊ ካሜል ቦኑ ብ59 ካሊት ድሒሩ ሳልሳይ ተርተሒዙ ኣባል ኣስታና ሄኖክ ሙሉብርሃን ብደቂቕን 53 ካሊትን ድሒሩ ሻምናይ ኣባል ብርጎስ መርሃዊ ቅዱስ ብ9 ደቂቕን 5 ካሊትን ድሒሩ መበል 29 ኣባላት ኢስታንቡል ቲም ዓወት ኣማን ብ21 ደቂቕን 44 ካሊትን ድሒሩ መበል 45 መትከል እዮ ብ4 ደቂቕን 34 ካልኢትን ድሒሩ መበል 65 ምዋኣል ግርማይ ብ42 ደቂቕን 50 ካልኢትን ድሒሩ መበል 70 ናትናኤል ብርሃነ ብ54 ደቂቕን 58 ካልኢትን ድሒሩ መበል 86 ተርተሒዞም ውርድሮም ብሰላም ዛዚሞም
1: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳሚ ሰንበትን ብብርክ ዝበሉ ግጥማት ኣብ ዝቐፅለሉ ኣርሰናል ኣብ ልዕሊ ፉልሃም ማንቸስተር ዩናይትድ ድማ ኣብ ልዕሊ ሊቨርፑል ኣገዳሲ ዓወት ኣመዝጊበን
0: ግጥማት ፕሪምየር ሊግ እንግሊዝ ካብ ዝሓለፈ ዓርቢ ክሳብ ትማለ ሰንበት ብዝተፈላለዩ ፀወታታት ኣብ ዝቐፀለሉ ኣርሰናል ብምዕዋት መሪሕነታ ክትዕቅብ ዝዓበየ ፀወታ ግጥማት ክለባት ማንቸስተር ዩናይትድን ሊቨርፑል ድማ ብዓወት ዩናይትድ ተዛዚሙ ሰፊሕ ፀብጻብ ይስዕ ዝሓለፈ ዓርቢ ሊድስ ዩናይትድ ኣብ ሜዳ ንጻርታ ናብ ሻምፒዮንሽፕ ምምላሳት ዝረጋገፀት ክለብ በርለያ ስሩዕ ናይ ፕሪምየር ሊግ ፀወታ ኣካይዳ ዘን ክለባት ኣብ ናይ ቅድሚ ዕረፍቲ ፀወታ ዘካይዶ ግጥም ሊድስ ኣብ ሻምፒዮንሽፕ ዶ ካብ ስታች ብዝረኸብታ ሸቶ መሪሓን ዕረፍቲ ክትወፅን ከላ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ሊድስ ኣብ መበል 52 ደቂ ካብ ኦካፎር ብዝረኸበታ ካልኦት ሸቶ መሪሕነታ ከትዕቢ ኣብ መበል 56 ደቂ ካብ ካልቨርት ሎዊን ሳሴ ሸቶ ብምርከባ ድማ ነታ ኣብ መበል 71 ደቂ ካብ ካውና እንኮ ሸቶ ዝረኸበት በርለይ 3-1 ብምርታዕ ዝመፅእ ዓመተ ስፖርት ኣብ ውድድራት ፕሪምየር ሊግ ንክትፅንሕ ዘለዋ ተኽእሎ ብ99 ሚታዊታዊ ሒሳብ ኣብዛ ፆታ ናይ ሊድስ ስታች ብሉ ሰፃታይ ተባሂሉ ተሰይሞ
3: It's Okafor with the second. Headed away by Estev. Here's Tanaka. Gets the shot away. Saved the backer. Followed in and in from Calvert-Lewin. They'll have an offside check.

0: But Calvert-Lewin, his 13th of the campaign. Thought about getting a cross in. Has found a man in here, might break for Fleming. Knocks it on for Humphreys. Humphreys with a shot and in. Off Pires and he's offside. Flag goes up.
1: ብቐዳም መራሒት ናይ ዝውድድር ዘላ ኣርሰናል ኣብ ሜዳኣ ኣንጻር ፉልሃም እያ ተጻዊቶም። ኣብዛ ፆታ ኣርሰናል ምስታት ስዕባ ዘላ ሲቲ ዘለዋ ናይ ንጥዊ ፍልሊ ንምግፋሕ ጥንቁቕ ፆታ ኣካይዳ። ኣብ ናይ ቅድሚ ዕርፍቲ ፆታ ኣርሰናል ኣብ ታሸዒቲ ደቕ ካበት ከዓ ግዮኮርሽ ብዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 4 ደቕ ካብ ቡካዮ ሳካ መበል 45 ደቕ ካብ ግዮኮርሽ ሳሴ ሸቶ ብምርካብ ድማ 3 ባዶ መሪሓ ንዕርፍቲ ወፅያ። ድሕሪ ዕርፍቲ ኣብ ዝቐፀለ ግጥም ዝተኸስተ ፍጻመ ብዘይምባሩ ትግጥም ብዓወት ኣርሰናል 3 ባዶ ተዛዚሞም። ኣብዛ ፆታ ናይ ኣርሰናል ግዮኮርሽ ብሉፅ ተጻዋታይ ተባሂሉ ኣርሰናል ኣንጻር ፉልሃም ኣብ ሜዳ ኤምሬትስ ካብ ዘካየቶን ዳሕሮ 33 ፆታታት ዛጊዳ ይተሰዓረትን ብምህላዋ ፀብለልታ ዘረጋገፀት ክትከውን ኣብ 26 ግጥማት ክትዕወትን ክላብ 7 ከማዓረ ተፈላለያ። በዚ ኣብ ውድዳት ፕሪምየር ሊግ ፍሉይ ታሪክ ሰሪሓላ። ፉልሃም ኣብ ዳሕሮት 16 ፆታታ ብዘይካታ ኣብ ወርሒ ተሓሳስ ናይ ዓም 223 ኣብ ሜዳ ብናይ 2-1 ውፅኢት ዝሰዓረታ ግጥም ኣብ ካልእ ክትዕወተላ ፍፁም ተሸጊራ ኣላ። ኣርሰናል ኣብ ሜዳ ካብ ዘካየድተን 18 ፆታታ ፕሪምየር ሊግ ዛጊድ 11 ሸቶታት ጥራይ እዩ ተመዝጊቧ ዘሎ። ፉልሃም እውን ኣብ ድሕሪ 7 ፆታታ ፕሪምየር ሊግ ሸቶ ከተመዝግብ ተሸጊራላ። ብዘካዚ ኣንጻር መራሒት ፕሪምየር ሊግ ካብ ሜዳ ብምውፃእ ኣብ ዘካየድተን 14 ግጥማት ክትዕወታ ይከኣለትን ኣብ 11 ክትሰዓር ኣብ 3 ኻ ማዕረ ተፈላለያ። ናይ ዝሓለፈ ሰሙን ዝዓበየ ፀወታ ዝተባሃለ ግጥም ማንቸስተር ዩናይትድን ሊቨርፑልን ኣብ ሜዳ ኦልትራፎርድ እዩ ነይሩ። ናይ ቅድሚ ዕረፍቲ ፀወታ ዕብላለ ዩናይትድ ጎሊሑ ዝተረኣየሉ ኮይኑ እታ ክለብ ኣብ ሻርሸቲ ደቂቕ ካብ ማቴዎስ ኩንሃ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ክላ ኣብ መበል 14 ደ ካብ ሼሽኮ ካልእ ሸቶ ብምርካብ ንመሪሕነታ ናብ 2 ባዶ ብምዕባያ ናይ ቀዳማይ እግሪ ግጥማ ዛዚማ ንዕረፍቲ ምሪሓ። ድሒራ ተማሒሻ ዘቕረበት ሊቨርፑል ኣብ መበል 47 ካብ ሽቦዝላይ ነቲ ውፅኢት ዘፀበ ሸቶ ብምርካብ ናብ ፀወታ ክትምለስን ከላ ሓላዊ ልዳት ዩናይትድ ላመንስ ብዝፈፀማ ጥፍኣት ሊቨርፑል ኣብ መበል 56 ካብ ኮዲ ካክፖ ዝረኸብታ ሸቶ ማዕረ ኮነት። ዝሓለፈ ሰሙን ምስ ዩናይትድ ክሳብ ዓመ 2031 ንኽፀን ሓድሽ ውዕል ዝኸተመ ኣከፋፋሊ ኮብዩ ማይኑ ካብ ክሊ ፍፁም ቅላዕ ወፃኢ ብልስቲ ሸቶ ብምዝጋብ ክለቡ 3-2 ንኽትዕወት መሪሕ ተዳ ተፃዊቱን ብሉ ተፃዋታይነታ ግጥም ተሰይሞን። ዩናይትድ በዛ ዓወት ዝመፅእ ዓመተ ስፖርት ኣብ ውድዳት ሻምፒዮንስ ሊግ ኤውሮጳ ንምስታፍ ቦታ ከተውሒዝ 2 ነጥብታት ጥራይ ዘድልያ ምስ ምንባሩ በዚ ኣብ ልዕሊ ሊቨርፑል ዘመዝገበቶ ኣገደስ ዓወት ድማ ምሕላፍ ኣረጋጊፃ። ኣብዛ ፆታ ንሸቶ ትኸውን ኩዕሶ ዘቐረበ ሓለቓ ዩናይትድ ብሩኖ ፈርናንደስ 20 ንሸቶ ዝኾና ኩዓሳሱ ብምቕራቡ ምስ ናይ ቅድም ተፃወቲ ኣርሰናል ማንቸስተር ሲቲን ዝነበሩ ቴሪ ሄንሪን ኬቪን ዲብራይንን ክመዓራርክ ይሉ ኣሎ። ዩናይትድ ኣንጻር ሊቨርፑል ኣብ ዘካየተ ንዳሕሮት 20 ፆታታት ኣብ 4 ግጥማት ጥራይ ክትዕወትን ከላ ኣብ 7 ተሳዒራ ብ4 ከማዓረ ተፈላለያ። እዛ ክለብ ንሊቨርፑል ኣብዚ ዓምተ ስፖርት ኣብ 2 እግሪ ግጥማት ክትዕወተላ ብምኻላ እውን ድሕሪ ዓምተ ስፖርት 2015-16 ንፈለማ ግዜ ብዘይስዕረት ክዛዝሞ ክኢላላ። ማይክል ካሪክ ናብ ዩናይትድ ካብ ዝምፅእ ኣብ ዘካየደን 14 ፆታታ ፕሪምየር ሊግ ኣብ 10 ክዕወትን ከሎ 32 ነጥቢ ብምህላ ልዕሊ ዝኾነት ክለብ ፕሪምየር ሊግ ኣብ ቅድሚ ንኽስራዕ ኣኺልዋ ኣሎ ዩናይትድ። እዚ እንግሊዛዊ ኣብ 2 ፀወታታት ክሰዓር ንከሎ ኣብ 2 ድማ ማዕረ ተፈላለዩ። እዚ ውፅኢት ድማ ምስ ናይ ቅድም ዓላም ናይዛ ክለብ ዝነበረ ሩበን ኣሞሪም ኣብ ዓመተ ስፖርት ናይ 2025-26 ካብ ዘካየዶም 20 ግጥማት ኣብ 8 ተዓዊቱ ኣብ 7 ማዕረ ስለ ዝተፈላለየ ኣብ 5 እውን ተረቲዑ ናይ ካሪክ ብልጫ ይዛይድ። ኒውካስል ኣብ ሜዳ ንብራይቶን ዓዲማ ዘካየደቶ ፀወታ ተዓዊት እያ። ኣብ ናይ ቅድሚ ዕረፍቲ ፀወታ ፈለማ ኒውካስል ኣብ መበል 12 ደ ካብ ዊልያምስ ኦስላብ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 24 ደ ካብ በርን ብዝረኸብታ ሸቶ 2 ባዶ መሪሓ ንዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ብራይቶን ኣብ መበል 61 ደ ካብ ኒሽልውድ ብዝረኸበታ ሸቶ ነቲ ውፅኢት ብምፅባብ ናብ ፀወታ እኳ ተተመልሰት ኒውካስል ኣብ መበል 96 ደ ካብ ባርንስ ንዓወታ ርጉ ዝገብረ ሸቶ ስለ ዝረኸበት እቲ ፀወታ ብዓወት ኒውካስል 3-1 ተዛዚሞም። ኣብዛ ፀወታ ናይ ኒውካስል ዊልያምስ ኦስላዩ ብልሰ ፀዋታይ ተባሂሉ። ኒውካስል ኣብ ሜዳ ኣንጻር ብራይተን ኣብ ዘካየተ ዳሕሮት 18 ፀወታታት ምዛ ፀወታ ሓዊስካ ኣብ 3 ጥራይ ክትዕ

0: Mane into the penalty area, striking, parried away by the goalkeeper.
1: Better.
0: Here's Xhaka striking low, just wide of the near post. Just outside the left-hand side of the box, crossing in, Armstrong! Oh, what a header, what a save! Trying to spot the movement of Armstrong, headed back in field, Tolu! Oh, how has he missed?
2: መበል 34 ሰሙን ግጥማት ላሊጋ እስጳኛ ዝሓለፈ ቀዳሚ ሰንበትን ኣብ ዝቐፅለሉ ባርሴሎና ዘውሪ ላሊጋ ንክደፍእ ክልተ ነጥቢ ተሪፍዋ ካብ ሜዳ ወፃኢ ኣንጻር ኦሳሱና ዝገጠመት ባርሴሎና ኣብ መወዳእታ 10 ደቂቕ ብዘመዝገበተን ክልተ ሸቶታት ኣብ ልዕሊ እታ ሸቶ ካብ ምምዝጋብ ዓጌታታ ዘምሴት ኦሳሱና ክልተ ባሕሪ ተዓዊታ ኣብዚ ግጥም ኣብ መበል 62 ደቂቕ ንባርዲጂ ቀይሩ ዝኣተወ ማርኮስ ራሽፎርድ ፍልልያት ፈጢሩ ኣብ መበል 81 ደቂቕ ማርኮስ ራሽፎርድ ብዝሃንደሰ ክዕሶ ሮበርት ሌቫንዶቭስኪ ንባርሳ መሪሕ ዝገብረት ሸቶ ኣመዝጊቡ ባርሴሎና ድሕሪ 5 ደቂቕ መሪሕነታ ኣብ መበል 86 ደቂቕ ብመንገዲ ፌራን ቶረስ መሪሕነታ ዘረጋገረትላ ሸቶ ወሲኻ ኦሳሱና ኣብ መበል 88 ደቂቕ ካብ ራውል ጋርሻ ናብ ፀወታ ዝተመሰትላ ሸቶ ኣመዝጊባ ባርሴሎና ኣብ ዝተረፉ ደቃይቕ ሸቶ ከይምዝገባ ንፀወታ ብዝግባእ ኣማሓዲራ ድሕሪ ምውፃ ኣብ ልዕሊ ኦሳሱና 2-1 ተዓዊታ ፖላንዳዊ ኣጥቃ ዓይ ባርሴሎና ሮበርት ሌቫንዶቭስኪ መበል 13 ናይ ሊግ ሸቱ ኣብ ዘመዝገበሉ ዓወት እታ ካታሎናዊት ክለብ 10 ተኸታታሊ ዓወታ ኣብቲ ሊግ ኣመዝጊባ ፅዋቅ ላሊጋ ንክትዓትር 2 ነጥቢ ዘድልያ ዘሎ ባርሴሎና ዝመፅእ ሰሙን ኣብ ሜዳ ንሪያል ማድሪድ ዓዲማ ኣብ እተካይዶ ናይ ኤል ክላሲኮ ግጥም በታ ናይ ከተማ ማድሪድ ጋንታ ስዕረት ከም ምምዝጋብ ምስ እተወግድ ሻምፒዮን ላሊጋ ናይዚ ዓመት ምዃና ከተረጋግፅ እያ ባርሴሎና ንዝቕፅሉ 4 ግጥማት ምስ እትዕወት ዘሎም ብ100 ነጥቢ ነቲ ቅድሚ ሕጂ ኣብ 211 12 ብሪያል ማድሪድ ከምኡውን ኣብ 212 13 ብበዕላ ዘመዝገበቶ ክብረ ወሰን ብዙሕ ነጥቢ ኣብ ሓደ ናይ ውድድር ዓመት ክትመዓርያ ብዘይካዚ ቀፃሊ ተኸታታሊ ዓወታት ባርሴሎና ናብ 33 ዓወታት ዘበርኽ ብምዃኑ ሓድሽ ክብረ ወሰን ኮይኑ ክምዝገበላ እዩ ሪያል ማድሪድ ዓወት ባርሴሎና ተዓዚብያ ናብ ዞባ ካታሎኒያ ጌሻ ኣንጻር ካልእ ክለብ ናይቲ ግዝኣት ኢስጳኞል ገጢማ ሪያል ማድሪድ ኣብ ዝግጥም ነጥቢ ምድር ባይ ነታ ብቐዳም ዝተዓወተት ባርሳ ብኮፋ ሻምፒዮን ላሊጋ ዝገብርን ዝመፅእ ሰሙን ኣብ ዝግበር ግጥም ኤል ክላሲኮ ድማ ማድሪዳውያን ክርእዎን ክገብርዎን ዘይደልዩ ንተፃወቲ ባርሳ ዓጅቦም ክእትውዎም ዘኽእል ፍጻመ ዝኸስት ብምንባሩ ነዚ ዘይምግባር ኣብ ልዕሊ ኢስጳኞል ክዕወት ነይርዎም ድሕሪ ዕረፍቲ ድማ ብራዚላዊ ቪኒስየ ጁኒየር ብዘውፀርን ክልተ ሸቶታት ሪያል ማድሪድ ኣብ ልዕሊ ኢስጳኞል 2-0 ብምዕዋት ባርሴሎና ዋንጫ ላሊጋ ምዕታራ ተረጋግፀሉ እዋን ኣናዊሓትላ ዝመፅእ ሰሙን ኣብ ዝካየድ ግጥም ኤል ክላሲኮ ባርሴሎና ሓንቲ ነጥቢ ምስ እትወስድ ምዕዋታ ርጉፅ ክትገብር እያ ኣብ 97 ዓመታት ላሊጋ ዋንጫ ናይቲ ውርድር ኣብ ግጥም ኤልኮ ተዋሒሱ ይፈልጥን እዩ ሪያል ማድሪድ 2019-10 ንካልኣይ ግዜኣ ንሓንቲ ናይ ውርድር ዓመት ብዘይ ዋንጫ ክዛዝሞ እያ ኣብ 2020-21 ማድሪድ ብዘይ ዋንጫ ምውዳኣ ኣይርስዕን ኣብ ማእከላይ ሰሙን ኣብ ሰሜን ለንደን ኣንጻር ኣርሰናል ኣብ ካልኣይ እግሪ ግጥም ፍርቂ ፍጻመ ሻምፒዮንስ ሊግ ኤሮጳ ትጽመድ ኣትለቲኮ ማድሪድ ቀዳሞት 11 ተሰለፍታ ዕረፍቲ ሂባ ኣንጻር ኣርሰናል ካብ ዝገጠመት ጋንታ ኩሎም ተጻወቲ ቀይራያ ብተቐይር ተጻወቲ ንቫሌንሽያ ገጢማ ኣትለቲኮ ማድሪድ ሕሪ ዕረፍቲ ኣብ መበ 74 ደቂ ካብ ኢከር ሉኩ ኣብ መበ 82 ደቂ ድማ ካብ ኩቦ ብዘወጠረተን 2 ሸቶታት ኣብ ልዕሊ ቫሌንሽያ 2-0 ተዓዊታ ዓወት ሰኔዳ ድማ ሶሎስ ናብ ኤምሬትስ ኣንጻር ኣርሰናል ኣብ ኣዝዩ ወሳኒ ግጥም ክትጽምድ እያ ብጫ ሳማሪን ቪያርያል ኣብ ሜዳ ስታድ ዴላ ሴራሚካ ንለቫንተ ዓዲማ ኣብ ዘካይረቶ ግጥም ብገፊሕ 5-1 ተዓዊታ ቪያርያል ኣብዚ ግጥም ብገፊሕ ተዓዊታ ንክትወፅእ 2 ሸቶታት ካብ ማካውታድዘም ካብ ኣልቤርቶ ሞሬሎ ቡቻኗን ኒኮላስ ፔፐን ድማ ሓደ ሸቶ ድሕሪ ምምዝጋባያ ነታ ካብ ካርሎስ ኤስፒ ሓንቲ ሸቶ ዝረኸበት ለቫንተ ብገፊሕ 5-1 ረቲዓታ ካብ ሜዳ ውፃኢ ኣንጻር

0: ኤን ጋልያን 2 ሸቶ ዘምዝገበት ኣላቨዝ 4 ብ2 ተዓዊታ ኣብ ካልእ ግጥማት ሴልታ ቪጎ ንኤልቼ 3 ተባሓደ ራዮ ቫየካኖ ንጌታፈ 2 ብባዶ ሪያል ቤትስ ንሪያል ኦቬዶ 3 ባዶ ረቲዓታ። በዚ መሰረት ባርሴሎና ብ88 ነጥቢ ቀዳመይት ኮይና ንግጥማት ላሊጋ ስጳኛ ትቕልሶላ። ሪያል ማድሪድ ካልኢት ኮይና ትስዕባላ። ቪያሪያል ብ68 ነጥቢ ሳልሴቲ፣ ኣትለቲኮ ማድሪድ ብ63 ነጥቢ ራብዒቲ፣ ሪያል ቤትስ ብ50 ነጥቢ 50 ተርታሒዛላ። ሰቪያ ለቫንተን ሪያል ኦቬዶን ኣብ ናይ መወዳእታ ደረጃ ዝርከባ ጋንታታት እየን።
1: መበል 35 ሰሙን ግጥማት ሴሪያ ጥልያን ዝሓለፈ ቀዳመ ሰንበትን ኣብ ዝቐጽለሉ ኢንተር ሚላን ዘውዲ ሻምፒዮን ሴሪያ ደፊኣ።
0: ሮማን ናፖልን ነጥቢ ምድር ባያን ስዒቡ ኣንጻር ፓርማ ጸወታ ዝጽበያ ዝነበረ ኢንተር ሚላን ሻምፒዮን ሴሪያ ንምዃን ሓንቲ ነጥቢ ጥራያ ትድልያ ነይራ። ኣብ ተወሳኺ ደቂቕ ቅድሚ ዕረፍቲ ማርኮስ ቱራም ብዘቝጸራ ሸቶ ኢንተር ሚላን ንዕረፍቲ 1 ባዶ መሪሓ ውፅያ። ድሕሪ ዕረፍቲ ኣርሜንያዊ ሄንሪክ ሚኪታርያን ኣብ መበል 80 ደቂቕ ንዓወት ኢንተር ሚላን ርጉፅ ዝገበረት ሸቶ ወሲኹ። እቲ ግጥም ብዓወት ኢንተር ሚላን 2 ባሮ ተዛዚሙ። ኢንተር ሚላን ግጥማት ሴርያ ጥልያን ንኽዛዘሙ ጌና 3 ግጥማት እናተረፍዎ ሻምፒዮን ምዃና ኣረጋጊጻ መበል 21 ናይ ሴርያ ጽውኣ ከተልዕልያ። ከም ተጻወታይ ኢንተር ሚላን 3 ዋናጩ ስኪዴቶ ዓቲሩ ዝነበረ ክርስቲያን ቼቮ ሎሚ ዓመት ከም ኣሰልጣኒ ኔራ ዙሪ ቀዳማይ ኣብ ዓወቱ ኣመዝጊብሎም። ካብ ናይ መወዳእታ 6 ግጥማታ 19 ሸቶ ከተመዝግብ ዝኽኣለት ኢንተር ሚላን ካብ 35 ግጥማ ሴርያ ናይ ዛ ዓመት 26 ዓወታ ድሕሪ ምምዝጋብያ ኣኽሊል ሻምፒዮን ስኩዴቶ ደፊኣ። ኢንተር ሚላን ቅድሚ 2 ዓመታት ንመወዳእታ ግዜ ነዛ ጽዋ ዓቲራታ ምንባራ ኣይርስዕን። ካብ ሜዳ ወፃኢ ኣንጻር ሳሱሎ ዝገጠመት ኤስ ሚላን ካብ ትፅቢት ብዙሓት ወፃኢ 2 ባሮ ተረቲዓ ናብ ከተማ ሚላን ተመሊሳ። ሳሱሎ ኣብ 50 ደቂቕ ቢራዲ ብዘቝፀረላ ሸቶ ቀዲማ ሻምላ መሪሕነት ናይ ዝግጥም ጨቢጣ። ኣብ መበል 24 ደቂቕ እንግሊዛዊ ተኸላኸላይ ሚላን ፊካዮ ቶሞሪ ብ2 ብጫ ብቐይሕ ካርድ ካብ ሜዳ ተሰናቢጡ። ንጉድሎ ተጻወቲ ሚላን ከትረብሓሉ ዝነበራ ሳሱሎ ኣብ መበል 47 ደቂቕ ካብ ላውረንተን መሪሕነታ ናብ 2 ባሮ ዘበረኸት ሸቶ ወሲኻ ነቲ ግጥም 2 ባሮ ተዓዊታትሉ። ብሳሱሎ ተዓብሊላ ዘምስየት ኤሲ ሚላን ሓንቲ ዕላማ ዝወቕዐት ፈተነ ኣካይዳ። ብሴስ ፋብሪጋስ እትዕለም ኮሞ ኣብ ሜዳ ንናይ ኣንቶኒዮ ኮንተ ናፖሊ ዓዲማ ኣብ ዘካየረቶ ግጥም ብዘ ሸቶ ባዶ ባዶ ተፈላለያ። ኣብዚ ኮሞ 57 ሚእታዊት ሚዛን ጸወታ ተቋፂራትሉ ዘምስየት ግጥም 5 ዕላሞም ዝሓለዉ 16 ፈተነ ከተካይድን ከላ፣ ብኣንጻሩ ናፖሊ ካብ ዘካየረተን 8 ፈተነታት ሓንቲ ጥራይ ዕላማ ዝሓለወት ነይራ። ኣረጊት ጎርዞ ጁቬንቱስ ኣብ ኣልያንስ ስታድዮም ነታ ኣብ መበል 19 ተርታ ዘላ ናይ ብሰረቢ ሞራራ ዘይተርፍ ዝመስል ቬሮና ዓዲማ ኣብ ዘካይረቶ ግጥም ማዕረ ሓደ ብሓደ ተፈላለያ። ሄላዝ ቬሮና ኣብ መበል 34 ደቂ ካብ ቦዊ ብዝረኸበታ ሸቶ ንዕረፍቲ ሓደ ባዶ መሪሓ ውፅያ። ድሕሪ ዕረፍቲ ክትመዓረ ሓያል ፃዕሪ ዘካየደት ጁቬንቱስ ኣብ መበል 62 ደቂ ሰርቢያዊ ኣጥቃዕያ ዱሳን ቪላሆቪች ማዕረ ንክለቡ ዝገበረት ሸቶ ኣመዝጊቡ። ዝተመዝገበ ተወሳኺ ሸቶ ይነበረን እቲ ግጥም ብናይ ሓባር ውፅኢት ማዕረ ሓደ ብሓደ ተዛዚሙ። በዚ መሰረት ኢንተር ሚላን ብ82 ነጥቢ ጎብለል ግጥማት ሴርያ ኮይና፣ ናፖሊ ብ70 ነጥቢ ካልአይቲ፣ ኤስ ሚላን ብ70 ነጥቢ ሳልሴቲ፣ ጁቬንቱስ ብ65 ነጥቢ ራብዒቲ፣ ኮሞ ብ61 ነጥቢ 50 ተርታሒዛላ። ክሬሞነዘ፣ ሄላዝ ቬሮናን ፒሳን ኣብ ናይ ሙራድ ሓደጋ ዝርከባ ጋንታታት ሴርያ የን።
1: ዝኸበርኩም ተዓዘብቲ ናይ ሎም ሰሙን ትሕዝቶና ኣብዚ ዛዚምናሉና መፅእ ሰሙን ብተመሳሳሊ ፍጻመታት ስፖርት ክሳብ ንምለሰኩም ሰላም ቅነ

0: ኣብ ዞባ ጋሽ ባርካ ካብ ናይ መድረኽ ድራማ ዘተኮረ ስልጠና ተዋሂቦም። ቅነ ባህልን ስፖርትን ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ባፅዕ ተኸፊቶም። ሓይሊ ባሕሪ ኢራን ብመፃብቦ ሆርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኣሜሪካ መጥቃዕቲ ኣካይዶም። ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዓት ተፈራሪመን። ብሪጣንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለድ ዘይብሉ ልቓሕ ንምሃብ ዘውፅኦ መደብ ከም እትፅምበር ኣፍሊጣ። ዝርዝር ዜና። ኣብ ንኡስ ዞባ ቁርደት ብተመደባት ትራክተራት ብርትዓዊ ዋጋ ኣገልግሎት ነቕዲ ይህብ ኣለዋ። ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ከሰተ ገብረ ዮሃንስ ሎሚ ዓመት ክራማት ክሕረስ ካብ ዝተወጠነ ኣስታት 6200 ሄክታር እቲ 1500 ሄክታር ክንቀል ዝተታሕዘ መደብ ብፅቡቕ ይትግበር ከም ዘሎ ገሊፆም። ኣባል ኮርፖሬሽን ዘራእትን ጥሬትን ጠርናፍን ኣይታ ኣብቲ ስራሕ ተዋፊራ ዘላ ጉጅለን መንእሰይ ዓብልል ገብረ ሚካኤል ብወገኖም እቲ ዝውሃብ ዘሎ ኣገልግሎት ነቕሊ ኣካል ናይቲ እቶትን እቶታውነትን ንምኽዕባት ዝካየድ ዘሎ ውሁድ ፃዕሪ ከም ዝኾነ ገሊፆም። ኪላ ልምዓት ዘራእቲ መንእሰይ ሙልጌታ ገብረ ትንሳኤ ድማ ነቕሊ ንዝሕረስ መሬት ኣለስሊሱ ማይ ብግቡእ ክሕዝ ካብ ዝዝውተር ሚላታት መኻዕበቲ ሕርሻዊ እቶት ብምዃኖም ኩሎም ሓረስቶት ብዘለዎም ንዋት ክስዕብዎ ኣዘኻኺሮም። ኣብ ባረንቱ ኣብ ናይ መድረኽ ድራማ ዘተኮረ ብደረጃ ዞባ ብዓይነቱ ናይ ፈለማ ስልጠና ካብ 24 መያዝያ ክሳብ 2 ግንቦት ተዋሂቦም። ኣብቲ ንመሰረታዊ ኣገባብ ምድላው ድርሰት ምውሳእ ኣቀራርባን ኣልያን ድራማ ከምኡ ውን ምስኡ ዝዛመድ ዛዕባታት ዝምልከት ስልጠና ኣባላት እዚ ምዕራብ ሲቪል ሰራሕተኛታት መንግስትን ስነ ጥበባውያንን ዝርከብዎም 68 መንእስያት ተሳቲፎም። ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኢድሪስ ሳልሕ ኣብ ዝሃቦ ሓበሬታ እቲ ዕላማ ንዝፀንሐ ሕፅረት ብቕዓት ምድላው ናይ መድረኽ ድራማ ብምቅላል ዞባ እውን ሃገራውን በዓላት ንምድማቕ ምዃኑ ገሊፆም። እቲ ስልጠና ብዛዕባ ኣመራርፃ ተዋሳእቲ ምከና ኣጠቃቅማ ብርሃን ሕብሪ ኣልባሳትን መፅብባቕን ክፈልጥዎምን ክኽተልዎምን ዝግባእ መሰረታዊ ኣምር ንምሓዝ ሓጋዚ ከም ዝኾነ ዝጠቐሱ ኣሰልጠንትን ወኪል ሰልጠንትን ብወገኖም ዝተመደበ ግዜ ሓፂር ስለ ዝነበረ ብዙሕ ዝተርፉም ከም ዘሎ ብምጥቃስ ኣብ መፃኢ እኹል ግዜ ክወሃቦም ተላብዮም። ፀሓፊ ህግደፍ ዞባ ጋሽ ባርካ ኣምባሳደር ማሕሙድ ኣልጃብራ ኣብ ዘመሓላለፉ መልእኽቲ ንኣገዳስነት ድራማ ኣብ መኸተ ምስራፅ ክብርታትን ባህልን ምትሕልላፍ ታሪክ ከምኡውን ምምፃእ ናይ ባህር ለውጢ ብምጥቃስ ዕቑር ተህቦ መንእስያት ብግብራዊ ስራሕ ንምምዕባል ብዕቱብ ክስርሓሉ ሰልጠንቲ ድማ ንዝቐሰምዎ መባእታዊ ፍልጠት ብፃዕሪ ክዕብይዋ ተሓሳሲቦም። ኣብ መወዳእታ ንሰልጠንቲ ውረቐት ምስክር ክዕደልን ከሎም ብሰልጠንቲ ዝፈረየ ስነ ጥበባዊ ትሕዝቶታት ንምርኢት ቀሪቦም። ኣስታት 25 ዓመት ዕድመ ዘለዎ ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረብ ውሕስን ብቑዕን ባህርያዊ መዓር ንምውሓስ ይነጥፍ ከም ዘሎ ሓቢሮም። ወኪል ኤሪና ናዘሬት በይን ንዘዳለወቶ ጸብጻብ ያሲን ሳልሕ ከቕርቦ እዩ።
1: ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረብ ውሕስን ጽፉፍን ባህርያዊ መዓር ንምውሓስ ጻዕርታት የካየድ ከም ዘሎ ኣቦ ወንበር ማሕበር ኣቶ ሃብታ ኣብግሃድ ሓቢሩም። ብቑዕ ባህርያዊ መዓር መግብን መድሃኒትን ዝተበከለ ድማ መርዚ ከም ዝኾነ ዝጠቐሰ ኣቶ ሃብታብ ሓረስቶት ብቑዕ መዓር ከፍርዩ ብሚኒስትሪ ሕርሻን ብማሕበርን ኣስተምህሮን ስልጠናን ከም

ሰላምትና ተቐበሉ ፈነወ ኤር ቲቪ ኣብ ምክትታል ትርከቡ ዝኸበርኩም ተዓዘብትና ከመይ ተምስዮም ንሎሚ ሶኒ 4 ግንቦት ሰዓት 9 ምሸት ዝተዳለወ ሃገራውን ሃገራውን ዜናታት ሒዘልኩም ቀሪበ ዘለኹ እስጢፋኖስ ግርማይ ንምክትታልኩም ብኽብሪ እንዳዓደምኩ ብቐንዲ ኣርእስተ ዜና ይፍለም። ኣብ ኖስ ዞባ ኣቑርደት ብመንግስቲ ዝተመደባ ትራክተራት ብርትዓዊ ዋጋ ኣገልግሎት ነቕሊ ይህባ ኣለዋ። ኣብ ዞባ ጋሽባርካ ካብ ናይ መድረኽ ድራማ ዘተኮረ ስልጠና ተዋሂቦም። ቅነ ባህልን ስፖርትን ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ባፅዕ ተኸፊቶም። ሓይሊ ባሕሪ ኢራን ብመፃብቦ ሆርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኣሜሪካ መጥቃዕታ ኣካይዶም። ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዓት ተፈራሪመን። ብሪጣንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለድ ዘይብሉ ልቓሕ ንምሃብ ዘውፅኦ መደብ ከም እትፅምበር ኣፍሊጣ። ዝርዝር ዜና። ኣብ ንኡስ ዞባ ኣቑርደት ብመንግስቲ ዝተመደባ ትራክተራት ብርትዓዊ ዋጋ ኣገልግሎት ነቕዲ ይህባ ኣለዋ። ሓላፊ ኣሃዱ ቁጠባዊ ልምዓት ኣቶ ኸሰተ ገብረ ዮሃንስ ሎሚ ዓመት ክራማት ክሕረስ ካብ ዝተወጠነ ኣስታ 6200 ሄክታር እቲ 1500 ሄክታር ክንቀል ዝተታሕዘ መደብ ብፅቡቕ ይትግበር ከም ዘሎ ገሊፆም። ኣባል ኮርፖሬሽን ዘራእትን ጥሬትን ጠርናፍ ናይታ ኣብቲ ስራሕ ተዋፊራ ዘላ ጉጅለን መንእሰይ ዓብልል ገብረ ሚካኤል ብወገኖም እቲ ዝውሃብ ዘሎ ኣገልግሎት ነቕሊ ኣካል ናይቲ እቶትን እቶታውነትን ንምኽዕባት ዝካየድ ዘሎ ውሁድ ፃዕሪ ከም ዝኾነ ገሊፆም። ኪላ ልምዓት ዘራእቲ መንእሰይ ሙልጌታ ገብረ ትንሳኤ ድማ ነቕሊ ንዝሕረስ መሬት ኣለስሊሱ ማይ ብግቡእ ክሕዝ ካብ ዝዝውተር ሚላታት መኻዕበቲ ሕርሻዊ እቶት ብምዃኑ ኩሎም ሓረስቶት ብዘለዎም ንዋት ክስዕብዎ ኣዘኻኺሮም። ኣብ ባሮንቱ ኣብ ናይ መድረኽ ድራማ ዘተኮረ ብደረጃ ዞባ ብዓይነቱ ናይ ፈለማ ስልጠና ካብ 24 መያዝያ ክሳብ 2 ግንቦት ተዋሂቦም። ኣብቲ ንመሰረታዊ ኣገባብ ምድላው ድርሰት ምውሳእ ኣቀራርባን ኣልያን ድራማ ከምኡ ውን ምስኡ ዝዛመድ ዛዕባታት ዝምልከት ስልጠና ኣባላት እዚ ምዕራብ ሲቪል ሰራሕተኛታት መንግስትን ስነ ጥበባውያንን ዝርከብዎም 68 መንእስያት ተሳቲፎም። ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ ኢድሪስ ሳልሕ ኣብ ዝሃቦ ሓበሬታ እቲ ዕላማ ንዝፀንሐ ሕፅረት ብቕዓት ምድላው ናይ መድረኽ ድራማ ብምቅላል ዞባውን ሃገራውን በዓላት ንምድማቕ ምዃኑ ገሊፆም። እቲ ስልጠና ብዛዕባ ኣመራርፃ ተዋሳእቲ ምከና ኣጠቃቅማ ብርሃን ሕብሪ ኣልባሳትን መፅብባቕን ክፈልጥዎምን ክኽተልዎምን ዝግባእ መሰረታዊ ኣምር ንምሓዝ ሓጋዚ ከም ዝኾነ ዝጠቐሱ ኣሰልጠንትን ወኪል ሰልጠንትን ብወገኖም ዝተመደበ ግዜ ሓፂር ስለ ዝነበረ ብዙሕ ዝተርፉም ከም ዘሎ ብምጥቃስ ኣብ መጻኢ እኹል ግዜ ክወሃቦም ተላብዮም። ፀሓፊ ህግደፍ ዞባ ጋሽባርካ ኣምባሳደር ማሕሙድ ኣልጃብራ ኣብ ዘመሓላለፉ መልእኽቲ ዳስነት

0: ድራማ ኣብ መኸተ ምስራፅ ክብርታትን ባህልን ምትሕልላፍ ታሪክ ከምኡውን ምምፃእ ናይ ባህር ለውጢ ብምጥቃስ ዕቑር ተህቦ መንእስያት ብግብራዊ ስራሕ ንምምዕባል ብዕቱብ ክስርሕ ኣሎ ሰልጠንቲ ድማ ንዝቐሰምዎ መባእታዊ ፍልጠት ብፃዕሪ ክዕብዋ ተሓሳሲቦም ኣብ መወዳእታ ንሰልጠንቲ ውረቐት ምስክር ክዕደል እንከሎም ብሰልጠንቲ ዝፈረየ ስነ ጥበባዊ ትሕዝቶታት ንምርኢት ቀሪቦም ኣስታት 25 ዓመት ዕድመ ዘለዎ ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረብ ውሕስን ብቑዕን ባህርያዊ መዓር ንምውሓስ ይነጥፍ ከም ዘሎ ሓቢሮም ወኪል ኤሪና ናዘሬት በይን ንዘዳለወቶ ጸብጻብ ያሲን ሳልሕ ከቕርቦ እዩ
1: ማሕበር ኣርባሕቲ ንህቢ ዞባ ማእከል ቀረብ ውሕስን ጽፉፍን ባህርያዊ መዓር ንምውሓስ ጻዕርታት የካየድ ከም ዘሎ ኣቦ ወንበር ማሕበር ኣቶ ሃብታ ኣብግሃድ ሓቢሩ ብቑዕ ባህርያዊ መዓር መግብን መድሃኒትን ዝተበከለ ድማ መርዚ ከም ዝኾነ ዝጠቐሰ ኣቶ ሃብታብ ሓረስቶት ብቑዕ መዓር ከፍርዩ ብሚኒስትሪ ሕርሻን ብማሕበርን ኣስተምህሮን ስልጠናን ከም ዝወሃብ ብምጥቃስ ህዝቢ ንቕሓቱ ኣበሪኹ ኣሓሊፉ ኣብ ዕዳጋታት ዝረአ ብቕዓቱ ዘይተረጋግፀ መዓር ካብ ምዕዳግ ክጥንቀቕ ተላብዩ ማሕበር ኣብ ከተማታት ከረን መንደፈራን ኣስመራን መሸጢ ትካላት ምምኽፋት ብቑዑን ውሑስን መዓር ንምብፃሕ ይሰርሕ ከም ዘሎ ዝሓበረ ኣቶ ሃብታብ ሓረስቶት ብሚኒስትሪ ሕርሻ ንዝቐርብ መትሓዚ ብፅፈት ክጥቀምሉ ኣዘኻኺሩ ኣካየዲ ስራሕ ማሕበር ኣቶ ገብሪ ህይወት ፋሲል ብወገኑ ሓረስቶት ኣብ ብዝሒ ዘይኮነ ኣብ ውሑስ ምህርቲ ኣተኩሮ ብምግባር ጠለብ ዓማዊል ንምርዋይ ክነጥፉ ኣዘኻኺሩ ማሕበር ሓረስቶት ኣርባሕቲ ንህቢ ዞባ ማእከል ኣብ 201 ዝቆመ ኮይኑ ኣብዚ እዋን እዚ 206 ኣባላት ኣለውዎ
0: ቅነብ ባህልን ስፖርትን ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ፍልጠት ቀላሲ ምዕባለ ባህሊ ብዝብል ቴማ ብክልተ ጉንበት ኣብ ባፅዕ ፈሊሞም ኣብቲ ኣብ ሓወልቲ ሰማእታት ጥዋለት ዝተኸየደን ጉጅለታት ባህሊ ንኡስ ዞባታት ብዘቕረቦ ስነ ጥበባዊ መሰናርኦታት ዝተሰነየን ስነ ስርዓት ኣብ ወንበር ባይቶ ዞባ ሰሜናዊ ቀይሕ ባሕሪ ኣቶ ኢብራሂም ዓሊ ሼክ ንምጅማር እቲ ቕነ እተበስር ሽግ ወሊዖም ኣብ ጨንፈር ትምህርቲ ዞባ ሰሜናዊ ቀይሕ ባሕሪ ሓላፊ ኣሃዱ ባህሊ ስፖርትን ጥዕናን መምህር መሓመድ ዓብደላ ኣብ ዘስምዖ ቃል ካብ 10 ንኡስ ዞባታት ዝተዋፅኡ ልዕሊ 500 ተምሃሮ መባእታ ማእከላይን ካልኣይን ደረጃ ይሳተፉ ከም ዘለዉ ጠቒሱ ዓመታዊ ምስቅንያት በዓልና ፅነት ዝካየድ ምስ ምዃኑ ኣብ ምኾስኳስ ሃገራዊ ክብርታትን ምድማ ቅንያትና ፅነትን ኣበርክቶ ከም ዘለዎ ገሊፆም እቲ ክሳብ 6 ግንቦት ዝቕፅል ቅነ ውድድራት ትልሂት ግጥሚ ድግማ ደርፍን መዛሙርን ድራማ ከምኡውን ትምህርታዊ ውድድራት የጠቓልል ኣመሓዳሪ ከተማ ባፅዕ ኣቶ ሃይለ ኣስፋሃ ብወገኑ እቲ ቕነ ኣብ መንእስያት ባይታ ምልዋጥ ተመክሮን ሌላን ስለ ዝፈጥር ኣገዳስነቱ ልዑል ምዃኑ ብምግላጽ ተምሃሮ ብልዑል ወኒ ክዋስዉ ኣዘኻኺሮም ኣካላዊ ምንቅስቓስ ብስሩዕ ምዝካየድ ኣብ ምክልኻልን ፍወሳን ሕማማት ብሓፈሻ ሕዱር ዓይነት ሕማማት ድማ ብፍላይ ልዑል ተራ ስለ ዘለዎ ብግቡእ ክዝውተር ሞያውያን ይመኽሮም ወኪል ኤሪና ኣልማዝ ወልደ ገብርኤል ዘዳለውቶ ጸብጻብ ኣሎ ስዒቡ ክቐርብ እዮም
2: ብመሰረት ውድብ ጥዕና ዓለም ዘይብቑ ኣካላዊ ምንቅስቃስ ካብ 20 ክሳብ 30 ሚታዊ ጠንቂ ምክንያታት ዓለም ለኻዊ ሞት ከም ዝኾነ ይግለጽ በዚ እውን ኣካላዊ ምንቅስቃስ ብምዝውታር ጥራይ ካብ ብዙሕ ሕማማት ምክልኻል ከም ዝከኣል እዩ ዝንገር ስሩዕ ኣካላዊ ምንቅስቃስ ኣብ ምክልኻልን ፍወሳን ሕዱር ሕማም ልዑል ተራ ከም ዘለዎ ኣብ ሆስፒታል ከረን ሓፈሻዊ ሓኪም ዶክተር ኣማኑኤል ገብረትንሳኤ ብሓደ ግንቦት ኣብ ከተማ ከረን ኣብ ዝሃቦ ኣስተምህሮ ገሊጹ ኣካላዊ ምንቅስቃስ ንጭዋዳታት ዘነጥፍ ብመደብ ዝግበር ዝደጋገምን ከም ዝኾነ ዝሓበረ ዶክተር ኣማኑኤል ሕዱር ሕማማት ከም ልዑል ፀቕጢ ደም ሽኮርያ ወቕዒ ልቢ ወቕዒ ሓንጎል ልዑል መጠን ስብሕን ኮለስትሮልን ከምኡ ውን ካንሰር ጥቡን መዓናጡን ንምክልኻል ሓጋዝ ተራ ከም ዘለዎ ኣብርሁ ኣካላዊ ምንቅስቃስ መድሃኒት እዩ ዝበለ ዶክተር ኣማኑኤል ንገብሮ ምንቅስቃሳት ብሞያውያን ዝተደገፉ ምስ ዝኾኑ ዝያዳ ውፅኢታውያን ከም ዝኾኑ ብተወሳኺ ኣገንዚቡ ኣብ መወዳእታ ቅድሚ ኣካላዊ ምንቅስቃስ ምግባርና ብካርቦሃይድሬት ሃብታም ዝኾኑ ምግብታት ምዝውጣር ኣብ መንጎ ምንቅስቃስ ማይ ምስታይ ድሕሪ ምንቅስቃስ ድማ ብፕሮቲን ሃብታም ዝኾነ ምግቢ ምምጋብ ኣገዳሲ ከም ዝኾነ ምኺሩ ስሩዕ ኣካላዊ ምንቅስቃስ ወላ ድኣ ወፃኢታ ዘይሓትት መድሃኒት ይኹን እምበር ኣብ ኣገባብን ዓቐንን ንገብሮ ምንቅስቃሳት ንወስዶም ማእዛዊ ምግቢ ምፍላጥ ወሳኒ ምዃኑ ምግዛብ የድሊ ምስተኣላይ ቴኬኤስፍ ኣልማዝ ወልዲ ገብርኤለ ካብ ኣገልግሎት ዜና ዞብዓን ሰባ ከተማከረን
0: ንምስግነኪ ኣልማዝ ወልደ ገብርኤል ኣብ ንኡስ ዝባሃብሮ እትርከብ ማእከል ጥዕና ዓሪታይ ኣብ ክትትል ሕርስን ጥንስን ብሓፈሻ ሕርሲ ኣብ ትካላት ጥዕና ድማ ብፍላይ ዝምስገን ኣገልግሎት ትህብ ከም ዘላ ተሓቢሮም ሓላፍታ ማእከል ጥዕና ተሓጋጋዚ ነርስ መሓመድ መሓመድ ዓሊ ኣብ 225 ኣብታ ማእከል ናይ ዝሓረሰ ኣዴታት ቁፅሪ ካብቲ ቅድሚኡ ዝነበረ ዓመት ብ5 ሚታዊት ክብ ከም ዝበለ ብምጥቃስ ኣብ ቀዳማይ ርብዒ ናይ 226 እውን 123 ኣዴታት ብሓገዝ ሞያውያን ከም ዝሓረሳ ገሊፆም እዚ ፍረ ናይቲ ብቐፃሊ ዝካየድ ጓስጓሳት ምዃኑ ጠቒሱ ድማ ብዝለዓለ ከም ዝድፋእ ኣሎ ኣነፂሮም ማእከል ጥዕና ዓሬታይ ንነበርቲ ግልምዐ ማይ መሌሕ ኢንሓሪሽ ኣፍኣድር መልመለትን ዓሪታይን ኣገልግሎት ዝህብ ዝኸበርኩም ተኸታተልትና ዝስዕብ ዜና ሃገራት ወፃኢ ንምክትታልኩም ደጊምና ብኸብሪ ንዕድም ዜና ወፃኢ ሓይሊ ባሕሪ ኢራን ንዝተዋሃባ መጠንቀቕታ ዕሽሽ ብምባል ብመፃብቦ ሆርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኩናት ኣሜሪካ ናይ ሚሳይል መጥቃዕቲ ኣካይዶም እታ ኣብ ከባቢታት ደሴት ጃስክ እትንቀሳቐስ ዝነበረት መርከብ ኣሜሪካ ብ2 ሚሳይላት ኢራን ተዋቂዓ ከም እትምለስ ከም እተገደደት ንምንጭታት ብምጥቃስ ማዕክና ዜና ኢራን ኣቃሊሐን ይኹን እምበር ማእከላይ እዚ ኣሜሪካ ነቲ ብማዕክና ዜና ኢራን ዝተዋሃበ መግለፂ ብምንጻግ ብመጥቃዕቲ ኢራን ዝተሃርመት መርከብ ከምዝየላ ሓቢሩሎም እዚ ምዕባለታት እዚ ዝኽሰት ዘሎ ኣሜሪካ ንሰብኣዊ ምኽንያት ክትብል ነተን ኣብ መፃበቢ ሆርሙዝ ተዓጊተን ዘለዋ ንግዳውያን መራኸብ ንኽሓልፋ ከም እትተሓባበር ፕሬዚደንት ዶናልድ ትራምፕ ድሕር ምግላጽ እዮም ኣብቲ ስርሒት ልዕሊ 15,000 ወተሃድራት ልዕሊ 100 ነፈርቲ ኩናትን ካልእ ኣፅዋርን ከም እተሳተፈዩ ማእከላይ እዚ ኣሜሪካ ሓቢሮም ሰራዊት ኢራን ብወገኑ ናብ መፃብቦ ሆርሙዝ ከኣቶ ኣብ ልዕሊ ዝፍትን ሰራዊት ኣሜሪካ መጥቃዕቲ ከም ዘካየድ ዩ ኣጠንቂቑ ዘሎም ኢራን ኣብ ልዕሊኣ ድሕሪ ዝተኸየደ መጥቃዕቲ ኣሜሪካን እስራኤልን ኣብ መፃብቢ ሆርሙዝ ጥቡቕ ፀጥታዊ ቅፅር ከም ዝጀመረት ዝፍለጥ ኮይኑ ብሰንኩ ልዕሊ 2,000 መራኸብ ተዓጊተን ከም ዘለዋ እዩ ዝጥቀስ መፃብቢ ሆርሙዝ ኣብ ልዕሊኣ መጥቃዕቲ ንዘካይዳ ሃገራትን ተሓባበርተንን ጥራይ ከም እተዓፅወ እትገልጽ ኢራን ንምሕደራት ንግዳዊ ማያዊ መስመር ዝምልከት ሓድሽ ኣገባብ ምሕደራ ክህልያ ትጠልብ ዘላ እዚ ከምዚ ኢሉ እንከሎ ፕሬዚደንት ዶናልድ ትራምፕ ብኢራን ዝቐረበ 14 ነጥብታት ዝሓዘ እማመ ሰላም ነፂግዎ ኣሎ ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዕ ተፈራሪመን እስምምዕ ዝተኸተመ ናብ ኣውስትራልያ ምብፃሕ ዝፈፀመት ቀዳመይቲ ሚኒስትር ጃፓን ሳናይ ታካይቺ ሎሚ 4 ግንቦት ኣብ ከተማ ካምቤራ ምስ ቀዳማይ ሚኒስትር ኣንቶኒ ኣልባነዝ ኣብ ዘካየረቶ ርክብ እዮም ክልቲኦም ሃገራት ሰንከለት ኣብ ቀረብ ፀዓት ብርቂ ማዕድናትን መግብን ንምውሓስ ብሓባር ክሰርሓ ተሰማሚዐን ከም ኣካል ናይ ትስምምዕ ኣውስትራልያ ንፕሮጀክት ብርቂ ማዕድናት ዝውዕል 1.3 ቢልዮን ዶላር ደገፍ ክትገብር እያ ቀዳማይ ሚኒስተር ኣውስትራልያ ኣንቶኒ ኣልባነዝ ኣብ ዝሃቦ መግለፂ ኣብ ዝተሓላለኸ እስትራቴጂካዊ ሃዋህ ተኸሲቱ ዘሎ እዋን ኣብ መንጎ ኣውስትራልያን ጃፓንን ዝካየድ ምትሕብባር ዞባዊ ሰላምን ርግኣትን ንምርግጋፅ ወሳኒ ከም ዝኾነ ሓቢሩሎም ኣውስትራልያን ጃፓንን ኣብ ዝሓለፈ ወርሒ መያዝያ 7 ቢልዮን ዶላር ዝግመት ታሪካዊ ዝተባሂሉ ዝተገልፀ ወተሃደራዊ ውዕል ከም ዝኸተማ ዘዝከርዮም እቲ ውዕል ኣውስትራልያ 11 ዘመናውያን መራኽብ ካብ ጃፓን ክትሽምት ዘኽእላ እዮም ቀዳመይቲ ሚኒስትር ጃፓን ሳናይ ታካይቺ ኣብ ዝሓለፈ መዓልትታት ኣብ ቪየትናም ተመሳሳሊ ምብፃሕ ብምፍጻም ምስ ቀዳማይ ሚኒስትር ቪየትናም ለሚንግ ሆንግ ኣብ ዘካየደቶ ርክብ ኣብ መራይ ፀዓትን ብርቂ ማዕድናት ዝካየድ ምትሕብባር ንምድንፋዕ ከም ዝተሰማምዖ ዝዝከር እዮም እዚ ከምዚ ኢሉ እንከሎ ጃፓንን ኢንዶኔዥያን ሎሚ 4 ግንቦት ኣብ መዳይ ምክልኻል ናይ ምትሕብባር ስምምዕ ከቲመን እቲ ብሚኒስትራት ምክልኻል ክልቲአን ሃገራት ኣብ ከተማ ጃካርታ ዝተፈፀመ መስምምዕ ኣብ ምትሕብባር ኢንዱስትሪ ምክልኻል ምስግጋር ቴክኖሎጂን ፀጥታ ባሕርን ዘተኮረ እዩ መንግስቲ ብሪጣንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለድ ዘይብሉ 106 ቢልዮን ዶላር ልቓሕ ንምሃብ ዘውፅኦ መደብ ንምፅምባር ዝርርብ ከም ዘበግስ ኣፍሊጦም ቀዳማይ ሚኒስትር ኬር ስታርመር ሎሚ 4 ግንቦት ኣብ ከተማ የርቫን ኣርሜንያ ኣብ ዝተኻየደ ዋዕላ ፖለቲካዊ ማሕበረሰብ ኤውሮጳ ነቲ መደብ ብወግዒ ከም ዝገል

ልስ ተሓቢሩሎም። እቲ ስጉምቲ እዚ ብሪጣንያ ምስ ኤውሮጳዊ ሕብረት ሓድሽ ምዕራፍ ዝምድና ንምጅማርን ኣብ ምዳይ ምክልኻልን ፀጥታን ዝካየድ ምትሕብባር ንምስፋሐን እተካይዶ ዘላ ፃዕሪ ዘርኢ እዮም። ቀዳማይ ሚኒስተር ኬር ስታርመር እቲ መደብ ኪኖ ምድልዳል ዓቕሚ ምክልኻል ዩክሬን ኩባንያታት መፍሪ ኣፅዋር ሃገሩ ናይ ዕድጊ ውዕላት ክረኸባ ዕድል ዝፈጥር ከም ዝኾነ ሓቢሮም። ኤውሮጳዊ ሕብረት ኣብ 2026-2027 ንዩክሬን ወለ ዘይብሉ 106 ቢልዮን ዶላር ልቓሕ ንምሃብ ንዝወፀ እማመ ኣብ ዝሓለፈ ወርሒ መያዝያ ከም ዘፅድቆ ዝዝከር እዮም። መሰረት ኮሚሽን ኤውሮጳዊ ሕብረት ዘውፅኦ መግለፂ 60 ቢልዮን ካብቲ ልቓሕ ጠለባት ምክልኻል ዩክሬን ንምምላእ ዝተረፈ 30 ቢልዮን ድማ ንሓፈሻዊ ባጀት መንግስቲ ሃገር ንምድጋፍ ከም ዝውዕል ተፈሊጡሎም። ኤውሮጳዊ ሕብረት ኩናት ዩክሬን ብዘተ ንምዕራፍ ኣብ ክንዲ ዝፅዕር ነቲ ኩናት ዘጓሃህር ወተሃድራውን ፕሮፓጋንዳውን ደገፍ ይገብር ከም ዘሎ እዩ ዝሕበር ዘሎም። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ዘካይዶ ወተሃደራዊ ንጥፈታት ከም ዝሕየሎ መንግስቲ ሩስያ ከሲሶም። ኣብ ደባት ሩስያ እናዓበየ ዝመፅእ ዘሎ ወተሃደራዊ ህላወ ናይቲ ኪዳን ንዞባዊ ሰላምን ምርግጋእን ኣብ ሓደጋ ዘእቱ ከም ዝኾነ ፍሉይ ልኡኽ ሚኒስትሪ ጉዳያት ወፃኢ ሩስያ ጠንቂቕሎም። እቲ ተኽታኺ ምንቅስቓሳት ሃገሩ ልዕላውነታ ንምውሓስ ንእተካይዶ ንጥፈታት ክብ ከተብሎ ከም ዝደፋፍኣ እቲ ፍሉይ ልኡኽ ብተወሳኺ ኣነፂሮም። ኔቶ ምስ ሩስያ ንዝደውባ ኣባላቱ ንምዕጣቕ ዝገብሮ ዘሎ ንጥፈታት ኣካል እቲ ኣብ ልዕሊ ሩስያ ፀጥ ንምፍጣር ዝገብሮ ዘሎ ወተሃደራዊ ምንቅስቓሳት ምዃኑ እዩ ዝጥቀስ። ውድብ ኣፍሬይትን ልኣኽትን ነዳዲ ማለት ኦፔክን ሩስያ እትርከበን መሻርክተንን ወስኽ ፍርያት ክገብራ ተሰማሚዐን። እተን ሃገራት ማለት 3 ግንቦት ኣብ ዘካየድኦ ናይ ማንዛ ርክብ ካብ ዝመፀ ወርሒ ሰነ ዕለታዊ 188,000 በርሚል ወሳኽ ከም ዝገብራ ኣፍሊጠን። እቲ ስጉምቲ ሕቡራት ኢማራት ዓረብ ካብቲ ውድብ ድሕሪ ምስሓባ ክስዕብ ንዝኽእል ናይ ፍርያት ምምዝባል ንምግታእ ከምኡ ውን ኣብ ዞባ ማእከላይ ምብራቕ ተፈጢሩ ብዘሎ ወተሃደራውን ፀጥታውን ኩነታት ተኸሲቱ ዘሎ ሕፅረት ነዳዲ ንምቅላል ምዃኑ ተገሊፆም። ሕቡራት ኢማራት ዓረብ ኣብ ኦፔክ ንዝፀንሓ ኣስታት 6 ዓመታት ዝቐፀለ ኣባልነት ካብ ሓደ ግንቦት ከም ዘቋረፀቶ ዝዝከር እዩ። እስራኤል ወተሃደራዊ ፅላት ንምድንፋዕ ኣስታት 120 ቢልዮን ዶላር ተወሳኺ ወፍሪ ከም እትገብር ገሊፃ። እዚ ኣብ ዝመፅእ 10 ዓመታት ከም ዝትግበር ዝገለፀቶ መደብ ኤፍ-35 ከምኡውን ኤፍ-15 ዝዓይነተን ተወሰኽቲ ነፈርቲ ኩናት ካብ ኣሜሪካ ንምሽማት ዘጠቓልል ምዃኑ ቀዳማይ ሚኒስተር ቤንያሚን ናታንያሁ ብ3 ግንቦት ኣፍሊጦም። በቲ ውጥን መሰረት እስራኤል ንቁፅሪ እትውንነን ኤፍ-35 ብዕፅፊ ንምዕባይ ናብ 100 ክብ ከተብሎ እያ። ብዘይካዚ እቲ ወተሃደራዊ ወፍሪ ብብዝሒ ተተኮስቲ ንምፍራይ ዘኽእል ምዃኑ ቀዳማይ ሚኒስተር ናታንያሁ ኣረዲኡሎም። ምስ ኢራን ምንቅስቓስ ሕዝቡላህ ኣብ ወተሃደራዊ ረፅሚ ኣትያ ዘላ እስራኤል ንወተሃደራዊ ባጀታ ዓመታዊ ትውስኸሉ ከም ዘላ ፀብጻባት የረድኦም። መንግስቲ እስራኤል ንዓመተ 2026 ካብ ዝሰልዖ ሃገራዊ ባጀት እቲ ኣስታት 17 ሚታዊት ንፅላት ምክልኻል ከም ዘቕንዖ እዩ ዝግለፅ ዘሎም። ኣብ ሰፊሕ ክፋል ኬንያ ዝወቅዐ ዝናብ ዘስዓቦ ዕልቕልቕን ምህማም መሬትን ሰባውን ንዋታውን ክሳራታት ኣውሪዶም። በቲ ተፈጥራዊ ሓደጋ ዛጌት 20 ሰባት ከም ዝመቱ ዝሓብሩ ሰመዚ ስርሒት ምድሓን ህይወት ኬንያ ዳዮም ዝጠፍአ ብምህላዎም ቁፅሪ ምዉታት ክውስኽ ከም ዝኽእል ኣሚቶም። ብዘይካዚ በዚ ናይ 3 ግንቦት ሓደጋ ኣብ ትሕቲ ቅርፂ ብሓፈሻ ኣብ መንበረ ኣባይቲ ድማ ብፍላይ ከቢድ ዕንወት ስለ ዝወረደ ኣሽሓት ሰባት ከም እተመዛበሉ ተገሊፆም። ርእሰ ከተማ ናይሮቢ እትርከቦ ከባቢታት ኬንያ ሕልፊ ካልእ ከባቢታት ተሃሲዩ ከም ዘሎ ተፈሊጡሎም። ኣብ ኬንያ ኣብ ዝሓለፈ ወርሒ መጋቢት ብዝተኸስተ ተመሳሳሊ ሓደጋ እውን ልዕሊ 4 ሰባት ከም ዝሞቱ ዝዝከር እዮም። ዜና ንምዝዛም ቀንዲ ነጥብታት ክደግመልኩም። ኣብ ኑስ ዞባ ኣቆርደት ብመንግስቲ ዝተመደባ ትራክተራት ብርትዓዊ ዋጋ ኣገልግሎት ነቕሊ ይህባ ኣለዋ። ኣብ ዞባ ጋሽ ባርካ ኣብ ናይ መድረኽ ድራማ ዘተኮረ ስልጠና ተዋሂቦም። ቅነ ባህልን ስፖርትን ተምሃሮ ዞባ ሰሜናዊ ቀይሕ ባሕሪ ኣብ ባፅዕ ተኸፊቶም።

ሓይሊ ባሕሪ ኢራን ብመጻብቦ ሆርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኣሜሪካ መጥቃዕቲ ኣካይዶም። ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዕ ተፈራሪማን። ብሪጣንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለድ ዘይብሉ ልቓሕ ንምሃብ ዘውፅኦ መደብ ከም እትፅምበር ኣፍሊጣ። ዜና ተዛዚሙሎ ሰናይ ምሸት።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራያ ኣልሓዲሳ ኤርትራያ ሓዳስን ኤርትራያ ፕሮፋይልን ኣተኪራ እትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ኣብ ዓምዲ ጥዕና ንደረጃ ዕቤት ህፃናት ዝደስስ ትሕዝቶ ንረክብ ሓንቲ ነፍሰ ጾር ከምቲ ጥዑይ ዕሸል ንኽትገላገል እትገብሮ ስሩዕ ሕክምናዊ ምርመራ እቲ ዝተወልደ ህፃን ጥዑይ ኮይኑ ክዓቢ እውን ግቡእ ክንክንን ምክትታልን ክትገብረሉ ይግባእ። ህፃን ጥዕንኡ ተሓልዩ ክዓቢ ግቡእ ኣመጋግባን ሓለዋ ፅሬትን ጥዑይ ኣከባቢ ስሩዕ ክታበትን ሕክምናዊ ምርመራን ብዓብኡ ድማ ግቡእ ዝኾነ ሓልዮትን ፍቕርን ውላዲ ክረክብ ኣለዎ። ጥዕንኡ ዝተሓለወ ህፃን በብዓመቱ ስሩዕ ዝኾነ ደረጃ ዕቤትን ምዕባልን እዩ ዘርኢ። እቶም ዘርእዮም ደረጃታት ዕቤት ኣካላዊ ማለት ፊዚካል፣ ተገንዘባዊ ኮግኒቲቭ፣ ስምዒታዊ ኢሞሽናል፣ ከምኡውን ማሕበራዊ ወይ ድማ ሶሻል ምዕራፋት ዘጠቓልሉ እዮም። ኣብ ዓምዲ ባህልን ስነ ጥበብን ምስላ ንዘረባ ተብስላ ዝብል ዛዕባ ንረክብ። ምስላ ንዘረባ ተብስላ መሲለ ዝነግሮ ንኽመስሎ ምስላ ሓኸለ ዘረባ ዝብሉ ምስላታት ንተራ ምስላ ኣብ ዘረባናን መዓልታዊ ምባህልናን ሓይሊ ዝህቡን ንትርጉም ዘረባና ዝድርዑን ዘቐርፅውን ምዃኖም ይገልጹልና። ኣብ ቋንቋ ትግርኛ ንኣብነት ክሳብ 10 ዝበፅሕ መፅሓፍቲ ምስላታት ከም ዘሎ ይግመት። ገሊኡ ብቅደም ተኸተል ሀለሐ ክስራዕ እንከሎ፣ ገሊኡ ከዓ ኣብኡ እንከሎ ዝተኣኻኸበ እዩ። ካብዚ ውፅእ ዝበለን ኣብቲ ዓውዲ ዳርጋ ናይ ፈለማ ፈተነን እቲ ንምስላታት ኣብ ዛዕባ ዝምድብ ኣገባብ እዩ። እዚ ፈተነ እዚ ኣብታ ኣብ 2012 ምሩፅ ምስላታት ኤርትራ ብዝብል ኣርእስቲ ኣሕተምቲ ሕድሪ ዘሕተምዋ መፅሓፍ ዝተረኣየ ነበረ። ኣብዚ ዓመት እዚ ድማ ነቲ ንኡስ ፈተነ ብምስፋሕ ኣብ ዝተፈላለዩ ዛዕባታት ዘተኩር 2500 ምስላታት ካብ ኩለን ቋንቋታትናን ካብ ግእዝን ሃውሳን እውን ብምምራፅ ዳግማይ ተሓቲሙሎ። እዚ ብኣሕፈሮም ተወልደ ዝተዳለወ ካልኣይ ሕታም ብኣንድሮይድ ኣፕሊኬሽን ተዳልዩ ሰፊሑን በዚሑን ኣብ ሞባይላት ከም ዝፀዓን ንምግባር እውን ይስርሓሉሎ። መበል 3 ክፋል ዝኽሪ ሚያዝያ ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያን ቀሪባኣላ። እቲ ካልእ ንስብእና ኮሎኔል ኣስናቀ እንግዳ ማለት ሸክም የማይከብደው ህዝብ ዋሽንግተን ዲሲ 1994 ኣብ ምልክት ሕቶ ዘእቱ ንጽሑፎም ክብሪ ዝኸልእ ነጥቢ ናጽነትን ባርነትን ዝብላ ክልተ ሳጹናት ነይረን ዝብል ጽሑፎም እዩ። እቶም ዘርከብናሉ ከም ንዝክሮ ተዓዘብቲ እውን ሽዑ ከም ዝመስከርዎ ኣብ እዋን ምርጫ ኣድማጺ ነታ መግለጺ ምርጩ ዝኾነት ካርድ እወታ ወይ ኣሉታ ከእትወላ ዝተደ

ኣለወሳፁን ሓንቲ ጥራሕያ ነይራ። ውሃብ ድምፂ ነታ ዝመረፃ ካርድ እወ ወይ ኣይፋል ኣብታ ብሓፂን ዝተሰርሐት ሓንቲ ሳፁን እዩ ኣእቲዋ ዝኸይድ ዝነበረ። ነታ ዘይመረፃ ካርድ እወ ወይ ኣይፋል ዝቐምጠላ ካልእ ብባኮ ዝተሰርሐት ሳፅን እውን ነይራ እያ። ፀብጻብ ኮሚሽነር ኮሚሽን ረፈረንደም ኤርትራ፣ ሓደ ድምፁ ዝህብ ሰብ ናፃ ኮይኑ ምርጭኡ ብምስጢር ክፍፅሞ ስለ ዝነበሮን እንታይ መሪፁ ድማ ክፍለጥ ስለ ዘይነበሮን ነታ ዘይመረፃ ካርድ ሒዙ ካብቲ መውሃቢ ድምፂ ንቑጣ ክወፅእ ኣይፍቀደሉን እዩ ነይሩ። ፅልዋ ግሎባውነትን ዲጂታላውነትን ኣብ ዓለመ ስራሕ ተዳሲሱ ንረኽቦ። ምስ ምዕባይ ኣብ ርሑቕ ቦታ ኮንካ ምስራሕ ንውልቃዊ መሰላትካ ዝግህስ መቆፃፀሪ ቴክኖሎጂታት እውን እናዓበዩ ዝመፅእ ዘሎ። ሰራሕተኛታት ኣብ ደቂቕ ሓለዋ ካሜራታት እዮም ዝሰርሑ ዘለዉ። ማሕበራት ሰራሕተኛታት ኣብ ምክልኻል ምዝራቕ ወልቃዊ ዳታን ጣልቃ ኣታውነትን ብምትኳር ይሰርሓ ኣለዋ። ብደረጃ ዓለም ካብ ዝካየድ 5 ሓበራዊ ውዕላት እቲ ሓተኛታት ንዝካየድ ፅኑዕ ክትትል ውሕስነት ዝፈጥር ዓንቀጻት ከም ዘስፈረ ይፍለጥ። ኣብ ዓምዲ መዛነይ ነብሰ ምቕባል ካብ ኣሉታውያን ባህርያት ሕቶ ዝተመሰቐለ ቓላት መሃዚ ሳብማሪን ከምኡ ድማ ጥቕስታት መዛነይ ንረክብ። ኣብ ዓምዲ ዛዕባ ሎሚ ዝኽሪ ቅንያት ናፅነት ስእነት ፍትሒ ኣብ ዝኾነ ቦታ ስጋኣት ፍትሒ ኣብ ኩሉ ቦታ ዝብል ዛዕባ ይፀንሐና። ህሉ ኩነታት ዓለምና ብዝተፈላለዩ መልክዓት ክርአ ይከኣል እዩ። ነቲ ሓቀኛ ምስሊ ምስ ተመልከትካን ኣብ መንጎ መስመራት ዘሎ ንባባት ምስ ተገንዘብካን ግን ማርቲን ሉተር ኪንግ ኣብ መንጎ ጠንቅን ሳዕቤንን ዘሎ ምትሕሓዝ ኣመልኪቱ ዝተዛረበ ቃላት ይስወጠካ። ሉተር ስእነት ፍትሒ ኣብ ዝኾነ ቦታ ስጋኣት ፍትሒ ኣብ ኩሉ ቦታ ማለት ኢንጀስቲስ ኤኒዌር ኢዝ ኤ ትሬት ቱ ጃስቲስ ኤቭሪዌር ኢሉ ነይሩ። እዚ ኣበሃህላ እዚ ንህሉ ቁመና ዓለምና ብዝግባእ ዝገልጽ እዩ። እዚ ቃላት እዚ ኣብ ዘመን ምንቅስቓስ ሲቪላዊ መሰላት ኣሜሪካ ዝተባህለ እዩ። ግን ኪንዮ ናይቲ መድረኽ እቲ ብድሆ ነዚ ሎሚ ዘሎ መድረኽ ዝገልጽ ረዚን መልእኽቲ ዝሓዘለ ብህሎ እዩ። ውዳበ ሓይሊ ምዃኑ ኣብ ኤርትራዊ ክውንነት ብዝተረጋገጹ ዓበይቲ ኣብነታት ተሰኒው ተገሊጹ ንረኽቦ። ኣብ ዓምዲ መልሓቐለ ኣዳቡ ኣልፍኑን እቲ ካልኣይ ገድሊ ጉጅለ ባህሊ ቀያሕቲ ዕምባባታት ካብ ዓራርብ ክሳብ ሱዳን ብቓላት ስነ ጥበባዊ ስቴፋኖስ ኣብርሃም መበል 17 ክፋል ተጸንሐና። ኣብ ዓምዲ ማሕበራዊ ዕቤት ባብ ዕድላት ንስንኩላን ምርሓው ዘለዎ ረብሓታት ዕዙዝ ምዃኑ ተገሊጹ። ዝሓለፈ 3 ዕቑድ መንግስቲ ኤርትራ ነዞም መትከላት ማእከል ገይሩ ኩሎም ዜጋታት ምዕሩይ ማሕበራዊ ኣገልግሎት ንኽረኽቡ እኹል ዕድላት ኣብ ምፍጣር ኣበርቲዑ ክሰርሕ ጸኒሑን ኣሎን። ከም መርኣያ ትግበረ ናይዞም መትከላት ድማ ስንኩላን ኣብ ማኣዲ ትምህርቲ ዘለዎም ተሳትፎ ንኽዓዝዝ ኣድላይ ዘበለ ዕድላት ክኸፍት ክኢል እዩ። ኣብ ዓምዲ ሲያሓዊ ኣእሳር ካልኣይ ክፋል ትሕዝቶ ስነ ጥንታውን ቱሪስታውን ተፈጥሮኣዊ ጽባቐታት ሰሜናዊ ቀሕ ባሕሪ ቀሪባ ኣላ። ኣብ ዓምዲ ዕልወም ወይ ቴክኖሎጂያ ዝተፈላለዩ ሓደስቲ ምህዞታት ረኽበታትን ተላልዮም። ኣብ ዓምዲ ዓለማዊ ዛዕባ ኣብ ማሕበራዊ መራኸቢታት ዘመናዊ ኣገባብ ምክልኻል ፍርያት ጣንጡ ይምዕብል ከም ዘሎ ተሓቢሩ። ኣብዚ እዋን ማእከላይ እቶት ኣብ ዘለዎን ብተርእዮ ሕማም ዓሶ ሰቐያ ሃገራት ምስ ምዕባለ ስነ ፍልጠት ዝተሓሓዘ ሓደስቲ ኣገባባት ምክልኻል የተኣታትዋ ኣለዋ። ከባብያዊ ብከላ ዝፈጥር ጸረ ባልዕ ኣብ ክንዲ ምንስናስ ኣብ ውልቂ ጣንጡ ዘተኮረ ሳይንሳዊ መጥቃዕቲ ብምክያድ ነቲ ሕማም ክቆጻጸራ ኣብ ምፍታን ይርከባ። ጣንጡ ዓሶ ጥራይ ዘይኮነስ ረስኒ ደንጊ፣ ዚካ፣ ቺኩንጉንያ ዝኣመሰሉ ተመሳሳሊ ምልክታት ዘለዎም ሕማማት ስለ እተመሓላልፍ በዚ ሕማማት ኣብ ዝተሸገረ ሃገራት ዘመናዊ ናይ ምክልኻል ስነ ፍልጠት ይምዕብል ኣሎ። ኣብ ቤተ ምርምር ወል ባችያ ዝተባህለ ጀርሚ ፈረሞ ኣብ ጣንጡ ኣትዩ ሕማም ከም ዝፈጥር ይግበር። ነቲ ጣንጡ ዝተሸከሙ ተባዕትዮ ጣንጡ ካብቲ ቤተ ምርምር ምስ ተፈነው ኣብ በረኻ ምስ ዘለዋ ኣንስትዮ ጣንጡ ይረኸቡ። እተን ዝተለኽፋ ኣንስትዮ ጣንጡ ዓሶ ከሰጋግራ ኣይክእላን። ዝወልዶ እንቋዕሖ ኸዓ ስለ ዘይጫጫሕ ካብቲ ኸባቢ ጣንጡ እናጸነታ ይኸዳ። ኣብ ዓምዲ ጸጋታት ባሕሪ ኣገዳስነትን ጥቕምን ፀህያይ ባሕሪ ተዘርዚሩ ንረኽቦ። ብዓለም ደረጃ 12,000 ዓሌታት ፀህያይ ባሕሪ ኣለዉ። ኣብ ሃገርና ሰነዳት ሚኒስትሪ ሃብቲ ባሕሪ ከም ዝሕብሮ ኣብ ቀይሕ ባሕሪ 286 ዓሌታት ፀህያይ ባሕሪ ይርከቡ። ፀህያይ ባሕሪ ብሕብሮም ብዙሕምን ኣከባብያዊ ዝርግሐን ይፈላለዩ። ብመሰረት ዝውንንዎ ዝተፈላለየ ሕብሪ 3 ዓይነት ፀህያይ ባሕሪ ኣለዉ። ንሳቶም ከዓ ቀያሕቲ፣ ቡናዊ፣ ቀጠልያ ፀህያይ ባሕሪ ይበሃሉ። ፀህያይ ባሕሪ ዘይከም ኣብ

ሬት ዝበቕሉ ተጓዳእቲ ፀህያይ ብዙሕ ጥቕሚ ኣለዎም። ደቂ ሰብ ንኣሽሓት ዓመታት ፀህያይ ባሕሪ ክጥቀምሉ ፀኒሖም ኣለዉ። ስነ ጥንታዊ መርትዖታት ከም ዝሕብርዎ ቅድሚ 8,000 ዓመታት ኣብ ኤውሮጳ ኣብ ምብራቕ ኤስያ ከዓ ኣብ ቅድመ ታሪክ ከም ምግቢ ይጥቀምሉ ነይሮም። ኣብ ዓምዲ ዛዕባ ሎሚ 4ይ ክፋል ትሕዝቶ ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያ ቀሪባ ኣላ። ስለዚ ኢትዮጵያውያን ፀሓፍቲ ኮሎኔል ኣስናቀን መሰልቶምን ዕላምኦም እንታይ ምዃኑ ብዘየገድስ ዘይነበረ ክውንነት ክፈጥሩ ካብ ደለዩ ጉዳዮም እዩ። ህዝቢ ኢትዮጵያ ግን ግዳይ ጉጉይ ታሪክ ክኸውንን ብኡ ተደሪኹ ድማ ኣብ ልዕሊ ፈታዊኡን ጎረቤቱን ህዝቢ ኤርትራ ኣሉታዊ ስእሊ ክህልዎን ስለ ዘይግባእ ነዞም ፀሓፍቲ ንጎኒ ብምግዳፍ እቲ ሓቂ ክንነግሮ ይግባእ። ድሌት ህዝቢ ኤርትራ እንታይ ምንባሩን እንታይ ከም ዝኾነን ብሕፅር ዝበለ ክምለስ ይከኣል እዩ። ድሌት ህዝቢ ኤርትራ እንታይ ምንባሩ ደቁ ንብረቱ ጉልበቱ ገንዘቡን ግዚኡን ንዕጥቃዊ ቃልሲ ብምውፋይ ኣረጋጊፅ እዩ። ካልእ ምስክርነት ኣንበይ መድለዮን። እቶም መወዳድርቲ ኣልቦ ዕማም ዓሚሞም ዓለም ረፈረንደም ኤርትራ ክትቅበልን ክትዕዘብን ዝገበሩ ተቓለስቲ መንእስያት እኮ ካብ ካልእ ፕላኔት ዝመፁ ፍጡራን ኣይነበሩን። ካልኣይን መወዳእታን ክፋል ፅልዋ ግሎባውነትን ዲጂታላውነትን ኣብ ዓለም ስራሕ ቀሪባ ኣላ። ዘይከሓድ ነገር ሮቦታት ነቲ ሰራሕተኛታት ኣብ ከም ዓበይቲ ኢንዱስትሪታት ዕደናን ሕርሻን ከጓንፎም ዝኽእል ሓደጋታት ተኪእዎ ወይ እውን ቀኒስ ወይ ክበሃል ይከኣል። ሶፍትዌራት ወይ እውን ኣልጎሪዝም ኣብ ምትካእ ከም ናይ ሕሳብ ስራሓት ናይ ቴሌፎን ማእከላትን ክፍልታትን ዝኣመሰለ ኣመና ኣሰልካይ ዝደጋግም ዕማማት ኣዝዩ ጠቓሚ ክኸውን ይኽእል እዩ። ዓቕሚ ሰብ ኣብ ዝውሕደካ እዋን እውን ሓደሽቲ ቴክኖሎጂታት መተካእታ ኮይኑ ይሰርሕ። እንተኾነ ብሰንኪ ክቆፃፀርዎ ዘይክእሉ ሰዓታት ስራሕ ብዙሓት ሰባት ኣብ ፀቕጥን ኣእምሮኣዊ ሃስያን ይወድቅ እዮም። ኣብ ፊት ፀፍሒ ኮምፒዩተር ነዊሕ እዋን ኮፊልካ ምፅናሕ እውን ኣካላዊ ምንቅስቃስ ስለ ዘይተዘውትር ናቱ ናይ ገዛ ርእሱ ኣሉታዊ ጥዕናዊ ሳዕብያናት ከም ዘለዎ ምግንዛብ ኣገዳሲ እዩ። ኣብ ዓምዲ ዳያሪ ንስኺ መን ይኺ ኮሪዐ መገሻ ምስ ትፅቢታት ዝብሉ ኣርእስታት ዳያሪ ቀሪቦም ኣለዉ። ኣብ ዓምዲ ደል ኣባብ መበል 21 ክፋል ተኸታታሊ ዛንታ ጥሰት ለምበዕ ደሜር መሰት ተጸንሐና ኣብ ዓምዲ ዓማር ስንኩል ኩናት ተጋዳላይ እብራሂም መሓመድ ብርሃን ከይተሓለለ ኣብ ባይታ ዘጋህዶ ትካላዊ ዕቤት ተላልዩ ይርከብ። ኣብ ዓምዲ ባና ታዕሊም ዝተፈላለዩ ምሃርትን ሓበርትን ዛዕባታት ሰፊሩ ይጸንሐና። ኣብ ዓምዲ ዕንጃረ ካልኣይ ክፋል ታሪክ ሂወት ተጋዳሊት ኣድሓነት ዓንዶም ሰፊሩ ኣሎ። ኣብ ዓምዲ ፍሬካድም ፃዕሮም ሓረስታይ በሽር ዓሊ ቤታይ ተላልዩ ንረኽቦ። ኣብ ዓምዲ ሸባብ ናፅነት ኣብ መትከልካ ምፅናዕን ሓደ ብዘይ ሓደ ክህሉ ዘይክእል ምዃኑ ተገሊጹ። ኣብ ዓምዲ ሕበርበሮ ዝተፈላለዩ ኣዘናጋዕቲ ኣማእዘንትን ልቦና ሓዘልቲ ሕሶታትን ይጸንሑና። ኣብ ዓምዲ ፈን ዋዓዳት ህዝቢ ኤርትራን ባህሉን ጥንታዊ ጣዕመ ግጥምታትን ቀሪቦም። ኣብ ፍሉይ ዓምዲ መበል ካልኣይ ክፋል ውዳበታት ኣብ ስደት ዝርከቡ ኤርትራውያን ኣብ ምክልኻልን ጽንዓትን ተዳሲሱ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ሕማም ዓሶ ንጥፋእ በብእዋኑ ክሰላሰሉ ዝጸንሑ ዕማማት ተዳሲሶም። ኣብ ዓምዲ ኦፒንየን ኤንድ ኣናሊሲስ ነጸብራቕ ንጹር ሃገራዊ ራእይ ብዝብል ኤርትራ እትኽተሎ ሓራ ናይ ምዕባለ ፖሊሲ ሰብኣዊ ዓቕምን ኣብ ፍልጠትን ስነ ምጎትን ዝተመርኮሰ መጻእን ተገሊጹ ይጸንሐና። ኣብ ዓምዲ ካልቸር ኤንድ ኣርትስ ኣብ ብሄረ ትግረ ዝዝውተር ዝነበረ ብረብዓት ዝፍለጥ ንመንእስያት ናብ ጽቡቕ ናይ ምምእዛን ተልእኮ ዘለዎ ያታዊ ማሕበር ተዳሲሱ ንረኽቦ። ኣብ ዓምዲ ስፖርት ሪፖርታጅ ሳልሳይ ዙር መመረቕታ ሰልጠንቲ ታይኮንዶ ዓራግ መሰልጠኒ ማእከል ቀሪቡሎ። ኣብ ዓምዲ ኪንኤ ትሕዝቶ ሌላ ምስ ተገዳላይ ስነ ጥበባዊ ደራስን ዳይረክተርን ኣባል ምስ 7 ደቂ ኣደን ኣቦን ጠቕሊሎም ንስለ ናጽነት ዝወፈሩ ስድራ ሌተናንት ኮሎኔል ዮናስ ተሓገስ ቀሪቡሎ። ኣብ ዓምዲ ቁጠባን ዋኒንን 4ይ ክፋል ትሕዝቶ ቻይና ካብ ፍወሳ ብነውፂ ከመይ ኣምለጠት ቀሪባኣላ። ናይ ጓንዚ መትከላት ፎኪስን ረዚንን ከምኡን ናይ ሳንግ ሆንያንግ ትካላዊ ህንፃን ጉሉሕ ኣሰር ብምግዳፉ ምብሓት ዋንነት ብመንግስቲ ሓያል ክትዕ ወላ እንተለዓዓለ ንዘመናት ተደጋጊሙ ተራእየ። እዚ ክልተ ኣገባባት ኣብ ክውንነትን ግብራዊ ምዕባለታት መሰረት ዝገበረ ፖሊሲታት ብምህንዳስ ተዋሳእቲ ናይቲ ቁጠባ ግቡእ ኣበርክቶን ረብሓን ከም ዝህልዎም ዝገብር እዩ።
እቶም ንፖሊስታት

ፓኪስታን ዝቃወሙ ዝነበሩ ወገናት ከዓ ሚሰላዊ ዝኾነ ራእይ ናይቲ ዝሓለፈ ወይ ኣረጊት እዋን ዝነበሮም እዮም። እዚ ንጥንታዊ ቁጥባዊ ኣተሓሳስባ ቻይና ዝድህስስ ጽሑፍ መሰረታት ናይቲ ኣብ 1980ታት ዝተግበረቶ እርማ ንምርዳእ ዝዓለመ እዩ ተጠቂሱ። መበል 5 ክፋል ዝኽሪ ሚያዝያ ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያን ትጸንሐና። ኣብዚ ግን ዶክተር ያዕቆብ ከም መጠን ምሁር ክሓልፈን ዘይግባእ ክልተ ጌጋታት ፈጺሙሎ። እቲ ሓንቲ ረፈረንደም ኤርትራ ድሕሪ ናጽነት ኤርትራ ከባቢ 2 ዓመታት ምስ ሓለፈ ኣብ 1993 ዳ እምበር ኤርትራ ናጽነታ ኣብ ዝተጎናጸፈትሉ 1991 ኣይነበረን። እቲ ኸልኢቲ ድማ ኣቐዲምና ረፈረንደም ኤርትራ ኣብ ኤርትራ ጥራሕ ዘይኮነ ኤርትራውያን ኣብ ዝርከብሎን ካልኦት ተወሰኽቲ 41 ሃገራት እንተላይ ኢትዮጵያ እዩ ተኻይዱ። እዘን ጌጋታት እዚኣተን ሓደ ተመራማሪ ዝፍጽመን ተራ ጌጋታት ኣይኮናን። ምክንያቱ መጽሓፉ ይሕመቕ ይጸብቕ ኣብ መጻኢ መወከሲ ሰነድ ምዃኑ ኣይክተርፋን ስለ ዝኾነ ተገሊጹ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሰባት 3 መፍትሕ ዓወት ተዳሲሶም ቀስ ብቐስ ውሽጣውያን ተስፋታትና ሕልምታትና ባህግታትና ክንርዳእ ምስ ንጅምር ግን ኣዝና ክንግረም ንጅምር። ስለዚ ከዓ ምስጢር ምንባርና ዕላማና ንዓኣቶም ክውን ንምግባር ምዃኑ ከም ፀሓይ ቀትሪ ክበርሃልና ይኽእል። ዕላማታትናን ባህግታትናን ኣነፂርና ንምፍላጥ ግን ናብ ውሽጥና ቁሊሕ ምባል ከድልየና እዩ። እዚ ድሕሪ ምግባርና ጉዕዞ ሂወትና ናበይ ምዃኑ ይንፅርላ እሞ ኩሉ ፀዓትና ክእለትና ናብኡ ነወፍዮ። ስለዚ ንስኻ እውን ተንስእ ተበራበር። ንህይወት ካብቲ ቅድሚ ሕጂ ዝነበረካ ኣጠማምታ ብዝተፈለየ ንኽትሪኣ ተበገስ። እቲ ግዜ ሕጂ እዩ። ኣብ ዓምዲ ስድራ ቤት እቲ ናይ ሞት ሓደጋ ኣብ መንጎ ዓዲ ጓዕዳድን ዓዲ ቀን ዘሎ ናይ 50 ሜትሮ ፅርግያ እዩ። ብ29 ጥሪ 2026 ሰዓት 7 ፍርኣን ናይ ምሸት ኣጋጢሙ። መራሕ መኪና ዝነበረ ኣቶ ሓድጉ ዕቕባ ማርያም ኮይኑ ነቲ ብብሽክለታ ናብ ዓዱ ዓዲ ንኣምን ዝጓዓዝ ዝነበረ ቀሺ መርሃዊ ኣሮን ሃሪሙ ሞት ዘብፅሐ ሓደጋ ኣብሪዱሉ። ቀሺ መርሃዊ በቲ ዘጋጠሞ ከቢድ ማህረምቲ ህፁፅ ሕክምና ውረድኤት ንምርካብ ሆስፒታል ሓሊበት እኳ ኣትዩ እንተነበረ ቀልጢፍ እዩ ዓሪፉ። ነቲ ዝተፈፀመ ሞት ዘስዓበ ሓደጋ መዕለቢ ንምግባር ከዓ ክልቲኦም ስድራ ቤታት ብ21 ሚያዝያ 2026 መራሕቲ ሃይማኖት ዓበይቲ ዓድን ቤተሰብ ክልቲኡ ስድራ ቤትን ኣብ ዝተረኽብሉ ወግዓዊ ናይ ዕርቂ ስነ ስርዓት ተፈጺሙ። ዓምዲ ባና ትምህርቲ ትምህርትን ስነ ምግባርን ጠቀስ ትሕዝቶታት ሒዛ ንረኽባ። ኣብ ዓምዲ ልምዓት ኩባና ገመል ህዝባዊ መጓዓዝያ ካበይ ናበይ ቀሪቡሎ። ኣብ ዓምዲ ሜን ሆናው ሆናክ ናይ 1974 ሞዴል ፍርያት ሩስያ ዝኾነት ላዳ ዝዓይነታ መበል 3 ወለዶ መኪና ብኣዝዩ ክቡር ዋጋ ናብ ዕዳጋ ወሪዳ ከም ዘላ ተገሊጹ። ወዲ 40 ዓመት ኣሜሪካዊ መምህር ብሓድሽ ቅዲ ክውነታዊ ኣብነታት መስርሕ ህይወት ኣብነት ዝገብር ሜላ ኣመሃህራ ልዕሊ 4 ሚልዮን ዶላር ኣብ ዓመት ኣታዊ ክገብር ክኢሉ ከም ዘሎ ተሓቢሩ። ቻይናዊት ናይ ዕድመ በዓልቲ ጸጋ ኮውኮው ኢስታንብሉፋ ኣብ መበል 129 ዕድሚኣ ከም ዝዓረፈት ተገሊጹ። ኣብ ዓምዲ ኣልኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ይጸንሑና። ኣብ ዓምዲ ትንታነ ዜና ኩነታት ማሊ ከም ዛዕባ ተላዒሉ ይጸንሐና። ኣብ ማሊ ዝንቀሳቐሱ ጅሃዳውያን ዕጡቓት ኣብዚ እዋን መጥቃዕትታቶም መሊሶም ብምሕያል ናብ ርእሰ ከተማ ናይቲ ሃገር ዝኾነት ባማኮ ክኣቱ ክኢሎም ኣለዉ። እዞም ዕጡቓት ጉጅለታት ምስቶም ኣብ ሰሜናዊ ክፋል ናይቲ ሃገር ዝርከቡ ብተዋርግ ዝፍለጡ ቀቢላ ብምትሕባርዮም ኣንጻር መንግስቲ ማሊ ዝቃለሱ ዘለዉ። ተወለድቲ ቀቢላ ተዋርግ ኣብቲ ዝነበሩሉ ሰሜናዊ ክፋል ማሊ ናይ በይኖም ሃገር ንምቓምዮም ኣብ ዝሓለፈ እዋናት ኣንጻር መንግስቲ ቃለሱ ጸኒሖም። ሕጂ ከዓ እዞም ብምጓሰን ንግድን ከም ዝናበሩ ዝንገረሎም ህዝቢ ምስቶም ጅሃዳውያን ዕጡቓት እናተሓባበሩ ኣንጻር እቲ ኣብ 2021 ብዕልዋ ስልጣን ዝሓዘ መንግስቲ ማሊ ይቃለሱ ኣለዉ። ኣብ ዓምዲ ጥዕና ንኽንክን ቆርበት ዝምልከት ትሕዝቶ ቀሪቡሎ። ቆርበትና ንኣስታት 15 ሚእታዊት ካብ ጠቕላላ ክብደት ሰብነትና ሸፊኑ ይርከብ። ኪንዮቲ ንሰብነትና ኣብ ምሽፋን ዘለዎ ተራ ካልእ ሓያሉ ኣገደስቲ ጥቕምታት እዩ ዘለዎ። ቆርበትና ሕማም ናይ ምክልኻል ዓቕሚ ይፈጥር። ውሽጣዊ ኣካላት ሰብነት ብዝግባእ ክዓይን ክነጥፉን ሸፊኑ ሓቂፉ ይሕዞም። ካብ ውሽጢ ሰብነትና ዘይድለ ረስሓት ብመንገዲ ረሃፅ ንደገ ከም ዝወፅእ ይገብር። ቫይታሚን ዲ ብፅምረት ከም ዝፈሪ ይገብር። ቆርበትና

እዚ ቫይታሚን ካብ ዝወሰድናዮም ምግብታት እዩ ዝምስርሖ። ሜላኒን ይሰርሕ። ሜላኒን ቆርበትና ሕብሪ ከም ዝህልዎ ዝገብር ባእታ እዩ። ብምድህሳስ ነገራት ዘለዎ ጠባይን ቅርፅን ክነለሊ ይሕግዘና። ኣብ ዓምዲ ማህደር ጀጋኑ መበል 24 ክፋት ዛንታ ግድልን ናፅነት ወራር ቀይሕ ኮኸብን ተኺላ ቀይሕ መስመርን ቀሪባ ኣላ። እታ ጋንታ መድፋዓጅታት ካብ ዝነበረ

ወት ሓለፍቲ ምርድዳእ ይገብርን ነበረ። ንጓል ዘወልዲ ተኪኡ መስርሕ ክኣሊ ዝተመዘዘ ኣሰፋው ኣፍወርቂ እዩ። መሬትና ጸልመተ ምስከደ እቲ ውግእ እውን እናፈኸሰ ኣማስያኡ ደው በለ። ወታደራት ጸላኢ ኣብ ፊትና ኮይኖም እስቃጥላ ከፊቶም ጎስማጥ ማለት ብሽኮቲ ክድረሩን ከለዉ፣ ንሕና ግና ከብድና እናሓኸኽና ኣብ ዘለናዮ ብምዃን ድምፅን ምንቅስቓሳትን ጸላኢ ንከታተል ነበርና። ኣብ ዓምዲ ዛዕባ ሎሚ ዘዛሚት ክፋል ሬፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያን ሰፊራኣላ። እዚ ክሳዕ ሕጂ ዝተረእየ ኢትዮጵያዊ ምሁር ግን ተስፋ ዘቑርፅ እዩ ዝመስል። ብቃላት ኣንዳርጋቸው ጽጌ ነጻነትን የማያውቅ ነጻ ኣውጪ ስልጣኔ ዴሞክራሲና ብልጽግና የፖለቲካ ልሂቃኑ በዘመናዊት ኢትዮጵያ 1997 ገጽ 28 ክሳብ 29 ናይ ዘመን ኢትዮጵያዊ ምሁር ንዝዕብ ይመስል። ብሓፈሻ እቲ ምሁር ብርሃፅን ደምን ህዝቢ ንዝተረኽበ ፍልጠትን ጥበብን ናይ ውልቁ ዋነት ብምግባር ንህዝቢ ከም ዊንታኡ ንምግባር ዝመችአ ዕድል ፈጢሩሉ ይርከብ። ብኣጠማምታይ ናይቲ ምሁር በይናዊ ልዕልናን እቲ ሎሚ ህዝብና ዝርከበሉ ዘሎ ዘሕፍር ናይ ድኽነት ድንቁርና ጥሜትን ዕርቃንን ህይወት ተነጻጺሎም ዘይረኣዩ ጉዳያት ምዃን ካብ ዝጅምሩ ውዒሎም ሓዲሮም እዮም። ስነት ፍትሕን ሰላምን ምጭፍላቕ መሰልን ምጭቋንን እውን ከምኡ። እዚ ምሁር ኣብ ዝወዕለሉን ዝሓደረሉን ቦታ ገዲፍዎም ዝኸይድ ጭብጥታት ዝተጠልሙ መብፃዕታት ሃገራዊ ውርደት ህልቂት ህዝብን ምጽልማት ተስፋን ኮይኖም ይርከቡ። ኣብ ዓምዲ ንቑሕ ደመና ትካልና ናይ ምምሃር ስንክልና ኣለዎ ድዩ ዝብል ዛዕባ ይጸንሐና። ሰብን ትካልን ብዙሕ ምምሳል ኣለዎም። ሰብ ይምሃር ትካል እውን ክምሃርን ክዓብን ይኽእል። ብ1983 ሮያል ዳች ወይ ሸል ዝተሰመየ መጽናዕቲ ሓደ ሲሶ ካብተን ብዕቤት እቶተን ኣብ ፎርሽን 500 ዝኣተዋ ዓበይቲ ትካላት ጠፊሸን ከም ዝጠፍኣ ገሊጹ ነይሩ። ብተወሳኺ ሸል ዕምሪ ተን ዝዓበያ ትካላት ዋኒን ትሕቲ 40 ዓመት ከም ዝኾነ ይገልጽ። ስለዚ ትካል እውን ልክዕ ከም ሰቡ ንገለ ግዜ ጸኒሑ ይመውት እዩ። እተን ዝጠፈሻ ትካላት ኣብ ውሽጠን ሕማም ከም ዝነበረን ዘአንፍት ብዙሕ ምልክታት እዩ ዝርከብ። እዚ ምልክታት እዚ ካብ ኩሉ ሰራሕተኛን ሓላፍን ዝኽወል ኣይኮነን። ገለ ሰራሕተኛን ሓላፍን ወላ ደኣ የለልይዎ እቲ ትካል ሓደጋነት ናይቲ ምልክታት ብምልኣት ክርዳእ ስለ ዘይክእል ፍታሕ ንኸምፅእ ኣጸጋሚ ይገብሮ። ብኣጋው ክፍወስ ብዘይምኽኣሉ ከዓ ናብ ሞት ትካል ከምርሕ ይኽእል። ገለ ትካላት ግን ካብ ሞት ዝኸፍአ ኩነታት እዩ ዘጋጥመን ይርከቦ። ጸብጻብ ኣብ ሲነማ ሮማ ዝተጸንበለ ዓለማዊ መዓልቲ ድልሂት ቀሪቡሎ። ኣብ ዓምዲ ወቕፋ ፈንያ ማእከል ስልጠና ሜራስ ከረን ኣብ ምምዕባል ሙዚቃ በርክትኡ ዕዙዝ ምዃኑ ፌስቲቫል ፊልም ላካርኖ ፌስቲቫል ድራማ ህፃናት ንህቡብን ኮኸብ ስነ ጥበበኛ ያሕያ ኣልፈኽራኒ ናይ ክብሪ ፕረዚደንት ክኸውን መዚዝዎ ንጉዕዞ ህይወት ንጉስ ፖፕ ማይክል ጃክሰን እትድርኽ ፊልም ኣቓልቦ ህዝብታት ስሒባ ዝብል ሓበሬታታት ኣስፊራ ትርከብ። ዶክተር ሓሉ ካብ ኣፋምቦ ናብ ኪዩባ ካልኣይ ናይ መወዳእተን ክፋል ቀሪባ ኣላ። ኣብ ዓምዲ ኩርናዕ ተምሃሮ ካብቲ ድንቂ ኒኮላስ ቴስላን ህይወትና እንቐስሞ ምህሮሾም ናይ ክፋል ብካልእ ሸነኽ ንኣተኩሮ ኣብ ዝምልከት ኣተኩሮ ኣእምሮኻ ክትቆጻጸርን ክተማዘንን ዝኽእል ኣገባባት ዝውክል መስርሕ እዩ። ኣብ ኣከባቢና ካብ ዘሎ እልቢ ዘይብሉ ሓበሬታ ገለ ድሩት ወይ ውሱን ክፋሉ እቲ ንዓና ዘየገድሰና እዩ ዝበልናዮ ክንመምን ከነመስርሐን ከለና ኣተኩሮ ጌርና ኣለና ክበሃል ይከኣል። ኣተኩሮ ብብዙሕ ነገራት ክጽሎ ይኽእል እዩ። ስለ ዝኾነ እዩ ድማ እቲ ኣዝዩ ተኣፋፊ ክፋል ግንዛበ ተባሂሉ ዝጽዋዕ። ኣብ ዓምዲ ፍረ ጻዕሪ ኣገዳስነት ብሉፅ ሓምላይ ምግቢ እንስሳ ማለት ኣልፋ ኣልፋ ተዳሲሱ። ኣልፋ ኣልፋ ብጽቡቕ ከጉላዕልዕ እንተኮይኑ ፈለማ ግቡእ ምድላው መሬት ክግበር የድሊ። ብግቡእ ተሓሪሱ ዝተመድመደ መሬት ጽቡቕ ምህርቲ ይህብ። ቅድሚ ኣልፋ ኣልፋ ምዝራእ ግን ፀህያይ ምቁፅጻር የድሊ። ኣብ ጥሉል መሬት ምዝራእ ብስሩዕ ማይ ምስታይ ድሕሪ ምዕንባቡ ከዓ ከይበዝሐን ከይወሓደን ብስሩዕ ማእከላይ ዓቐን ማይ ምሃብ የድሊ። ከምዚ ምስ ንገብር ኣዝዩ ዘዕግብ ምህርቲ ኣልፋ ኣልፋ ክንሓፍስ ንኽእል። ቅድሚ ምዝራእ ኣልፋ ኣልፋ እቲ ዝተዳለወ መሬት እኹል ማይ መስኖ ምሃብ የድሊ። ምክንያቱ ቀዲሙ ዝወሃብ እኹል ማይ ሰራውር ኣልፋ ኣልፋ ብግቡእ ክምዕብል ስለ ዝሕግዝ። እዚ ተኽሊ ኣብ ዝኾነ ወቕቲ ክዝረአ ዝኽእል እኳ እንተኾነ ኣብ ኤርትራ ካብ መስከረም ክሳዕ ጥቅምቲ ኣብ ዘሎ ግዜ ምዝራእ ይምረፅ። ኣብ ሄክታር 10 ክሳብ 15 ኪሎ ግራም ዘርኢ የድሊ። ንዘርኢ ተባሂሉ ዝዝራእ እንተኮይኑ ግን 6 ክሳብ 8 ኪሎ ግራም ዘርኢ የድሊ።
ብምስመር ዝተዘርአን ኣብ መንጎ ተኽሊ ርሕቀት ዘለዎን ምስ ዝኸውን

ዝለዓለ ምህርቲ ይህብ። ኣልፋ ኣልፋ ኣጨቃጨቕካ ክዝራእ የብሉን። ሓንሳብ ምስ ተዘርአ ወይ ምስ ተተኽለ ክሳዕ 7 ግዜ እናተዓፅረ ዝድለ ምህርቲ ክህብ ይኽእል። ስራሕ ዝግሃድ ፍቕሪ እዩ ኣብ ትሕቲ ዝብል ንሓደ ኣብ ኣፋፌት ቤት ፅሕፈት ናሳ ኮይኑ ብዓብ ውሽጣዊ ድርኸት ምድሪ ቤት ዝውልውል ዝነበረ ጎበዝ ናይ ሽዑ ፕረዚደንት ኣሜሪካ ጆን ኤፍ ኬነዲ ቅርብ ኢሉ እንታይ ደኣ ትገብር ኣለኻ ክብል ሓተቶ። እቲ ናይ ፅረይ ስራሕተኛ ንኽምልስ ኣይደንጌን፣ ወዲ ሰብ ናብ ጠፈር ንኽኸይድ እሕግዝ ኣለኹ ብምባል እዩ ብኹርዓት መሊስሉ። ኣብ ዓምዲ ተርሞማ ዕውታት መበል 17 ውድድር ተርሞማ ተሸሊሞም። መልሲ ውድድር ተርሞማ ዕውታት ውድድር ተርሞማ ንረክብ። ኣብ ዓምዲ ደቂ ኣንስትዮ ካብ ምዝመዛ ጉልበት ናብ ወናኒት ዓወት ዝብል ኣርእስቲ ንረክብ። ሎሚ ኣብ ናፃ ኤርትራ ንመሰላትን ጉባኣትን ሰራሕተኛታት ዘነጥር ኣብ ሃገራዊ ቻርተርና ይኹን ካልኦት ኣገደስ ሰነዳትና ዝሰፈረ መትከላት ከም ቀንዲ መርሓና ኮይኑ ዘገልግል ዘሎ እዩ። ኬንዮ ኣብ ፅሑፍ ምስፋር ዝኸይድ ቃልሲ ህዝቢ ኤርትራ ዘረጋግጾ መሰላት ምዃኑ ድማ ዝስሓት ኣይኮነን። ህዝባዊ ግንባር ሓርነት ኤርትራ ኣብ 1977 ኣብ ዘካየዶ ቀዳማይ ውድባዊ ጉባኤ ዘጽደቆ ሃገራዊ ዴሞክራስያዊ ፕሮግራም ንማሕበራዊ መሰላት ሰራሕተኛታት ኣመልኪቱ ዘውፅኦ መርሖታት መርኣያ ናይቲ ዝነበሮ ነዊሕ ራእን ሰብኣዊ ኣጠማምታን እዩ ተጠቒሱ። ኣብ ዓምዲ ሚን ሁና ውህና ክዝተፈላለዩ ኣገረምቲ ፍጻመታት ይጸንሑና። ኣብ ዓምዲ ዝርዓ ወቅትሳድ ኣብ መምሕዳር ከባቢ ገርገፍ ዝተረጋገጸ ምዕባለ መጻኢ ኣንፈታትን ተዳሲሱሎ። ኣብ ዓምዲ ዋሕቲ ኣልጢፈ ዝተፈላለየ ህፃናት ደቀሳ ዘናጋዕትን መሃርትን ትሕሶታት ይጸንሑና። ኣብ ዓምዲ ኣልስርዋል ባሕርያ ኣገባባት ምዕቃብ ዓሳ ተዳሲሶም ኣለዉ። ኣብ ዓምዲ ኣልተቓሪር ዝተፈላለዩ ጥዕና ጠቀስ ሓበሬታታት ሰፊሮም ኣለዉ። ስርዓት ብልጽግና ኢትዮጵያ ብተደጋጋሚ ዘጋውሖ ናይ ኣፍ ደገ ባሕሪ የድልየና መስፋሕፋሒ ዕንደራን ኣመታቱን ጨንፈር ምርምርን ስነዳን ሚኒስትሪ ጉዳያት ወፃኢ ዝፀሓፈ እዩ። ኣብ ዓምዲ ስፖትላይት ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ መሰላትን ድሕነትን ሰራሕተኛታት ናይ ምሕላው ተልእኽኡ ተዳሲሱ። ኣብ ዓምዲ ካልቸራል ሄሪቴጅ ኤርትራ ባይታ ምርምራዊ ኣሰራት ፍልቀት ወዲ ሰብ ዝርከቡላ ሃገር ምዃና ተገሊጹ። ኣብ ዓምዲ ኦፒንየን ጥብዮ ነፀላን ሽዳን ኣርማ ቃልሲን ናጽነት ህዝቢ ኤርትራ ምዃኖምን ኣብ ዝተፈላለዩ ኣገልግሎታት ቃልሲ ውዕሉ ምንባሮምን ተገሊጹ። ኣብ ዓምዲ ኪዌንኤ ዶክተር ተመስገን ምሕረት ኣብ ተላሊዩሎ። ዝኸበርኩም ተዓዘብትና ንሎም ዝተዳለወ ትሕዝቶ መደብና ኣብዚ ተፈጺሙሎ። ሰላም።

0: ኣፋውያታ ኣብዚ ሕጂ ዘሎ ዘመናዊ ስነ ፅሑፍ ወይ ዘመናዊ ሙዚቃ ንበሎ እንታይ ኣበርክቶ ኣለዎ ብወጋንካ?
1: ወና ግድን ከልዎ እዩ። ምክንያቱ እዚኦም ሓያሊት ናታቶም ጥበብ እቲ ሓይሊኡ ደሎ እቲ ቃላት ኣብኡ ደሎ እቲ ትግርኛ ቀሊል ስለ ዘይኮነ ነቲ ሕጂ ክግጥም ዝኽእል ሰብ ክጠቕሞ ክእል እዩ። ምስ ግጥሚ እውን ስለ ተኣሳሰር ምስ ሕጂ ዜማታት ዝወፅ ዘሎ ተኣሳሰር ስለ ዝኾነ እዚ ቀሊል መልእኽቲ ቀሊል ኣበርክቶ ኣለዎ። ቀሊል ኣይኮነን ማለት እዩ ተበርክቶኡ ናቱ ሓይሉ መፅፈቱ ትግርኙ ንፁር ስለ ዝኾነ ናይ ብሓቂ ክጠቅም ምኳኑ የዳ ምናነ ንሱ ጠቕመካ እዩ። ቀሊል ነገር ኣይኮነን ፈኩስ ቃላት ኣይኮነን እዚ ሕጂ ርዚን እዩ ምስቲ መፅሓፍቲ ናይ ቀደመ መፅሓፍ ቅዱስ ወይ ተኣሳሰሪ ቀሊል ነገር ኣይኮነን እ ክብሎ ዝኽእል ኣብኡ ኮላ ድሓነይ ካልእ ሕቶ ከየምፀኹም ለይ ወይዘሮ ርፉ ኣብዚ ደንብ ዓደ ዛየን 78 ቆልዑ እዮም ነሮሞን ቅድም ኣብዛ ዳርፊ ነረ ተወላዲታብ ስለ ዝነበራ እሞ ዓዲ ጎይታይ እንዳቦይ ቦታ ሃቡኒ ንዓይ ፀቢብ ንሎ እተን ከብታ እልሚ ይነበረንን ዋይ ሓክብ ደቆሶ ኢሎሞ ኣብዚ በረኻ ይበዝ ሎ ድንቦርፉ ትበሃል ኣላ ስጋ ዓጂ ታ ቦታ እዛ ድንቦርፉ ኣቋ ምስኩነት ኣባጅጎ ስርሑ ዘይገድፍ ሃብታም ፃዕዳ እያ። ብሰሜን ይምፃእ፣ ብደቡብ ይምፃእ፣ ብምዕራብ ይምፃእ፣ ብምብራቅ ይምፃእ ኩሉ ኣጅቦ ጠስም ተደሪሩ ተሓድር ትጋሻ በዚ ማርያም ሩፉ ተባሂላ እውን ትፅዋዕ ከም ቅፅል ትሽማ ነይሩ። ኣባጅጎ ግን ሓደ እዋን ስርሑ ይገድፍ ኒ ሓደ ካብቶም ደቃ ምንጥላ ቢላ ወሲድላ ወይዘሮ ርፉ ልዕሊ ሓዘን እያ ሽዑ ልዕሊ ንቡር ሓዚና ፍፁም

0: ብጣዕሚ ኮሽቲ ትድቅስ ብመቑሑ ስጋ ብትእሰር ኮይና ትህዝባብ እዩ ኣብያቶም ፈፂምካ ምእባድ እዋ እሞ ነዝያዳ ባሓርጋቶም ሞሲኦም ዘናዘዝዋ ሓደ የለኒ ኢሎም ዕድሚኦም ገብርሎም ሽዑ ክመፁ ብመቑሒት ኣሲራ ምፅእ ተብልዋ ጭዕንዶግያ ትመስላ ለይት ምስሉ መሲላ ምክንያቱ ብሓመኩሽቲ እያ ትድቅስ ማእሲ ቀደም ተሓሲማቶ እያ ፀጉሪ ምቁልና ንባሃል የለን ርኢ ተበልዋ ከምዚ ኢላ ሽዑ እንታይ እዮም ኢሎማ ርፉ ኢሎማ ርፉ ከመይ ክርፉ ኣንቲ ርፉ እንጀራ ከም በልኣኪሉ ተሪፉ ኢሎማ እንጀራ ከም በልኣኪሉ ተሪፉ ከመይ ክርፉ ሰብ ፀጊቡስ እንስሳ እኳ በሊዑ ካብ ርፍራፉ ኣንቲ ርፉ እንታይ ዳ ኣለ ድርኤክ ደሎ ክልተይድ ክመቑዑ ተጠሪፉ ሓዘን ክንበር ካብ ዓቐን ሓሊፉ እንታይ ሓዘን ክንበር ካብ ዓቐን ሓሊፉ ረካብ ዕብዳን ሞ እንታይ ትርፉ ከመይ ክርፉ ተመስገን ባበሉ ርፉ እዋ እንታይ ተመስገን ባበሉ ርፉ ከመይ ክርፉ ኢልዋ ነባጅ ጎዳ እሞ ክትከል እዩ ኣፉ ነባጅ ጎዳ ክትከል እዩ ኣፉ እሞ ሕጂ ኸ እንታይ ደ ዋሓሳት ክልክየ ክነቶም ተርፉ ኢልዋ ኣ ሕጂ ከ ክደግመኒ ከመይ ደ ደግመ ክዳ ንውሩን ሕጊ እንተደገርክሉ ፍትሓን እዩ ፈቲሓ ኩሉ ቆናኒነን ሽዑ ንባሕረጋቶም ቦሳ ካብ ዝሓዘን ዝገላጊልካኒ ኢለን ብዕራይ ይበን ዓዶም ኣፋንዮንኦም ለካ ሕጂ እዚ ቀሊል ኣይኮነንቲ ናይ ቦታትና የለካ ዘለኹ ሕያል
1: እዩ ብሓቂ
0: ሓደ እዋን ወዶም እዮም ዝመቱ ሕ ካሕሳይ ተመሪዒ ሸዓ ኮይዱ መርዓ ካሕሳይ ወዶም እዝዩ ፍሉጥ እዩ ኣብ ግዜ ጥልያን ዕስክርያ ዕስክር ኢሉ ከይዱ ዚ ናይ ዓፃዕዲ ኸባ ምንድፈራ ኣሰሩ እሲ ኣምንጥል ተብሎ እኒ ካሕሳይ ኣብቲ ኩሉ ከይበፅሐ እሞ ባሕርካቶም ወሳ ካሕሳይ ወድኹም ሞይቱ ምስ ተባሃለ እዚኦም ፈትዎኦም ነይሮም ካሕሳይ ወደይ ሞይቱ ሽዑ እዮም ሰባጅጎ ክበኣሱ ሽዑ ኣንታ ኣባጅጎ ኢሎም ሽዑ ወየ ኣልቅሾም ወየ ኢሎም ኣባጅጎ እንታ ኣባጅጎ ንካሕሳይ ወደይ ባ ስደዶ ስደዶ ኢሎሞ እንታ ኣባጅጎ ንካሕሳይ ወደይ ባ ስደዶ ስደዶ እንታ ዚ ካሕሳይ ወደይ ዝመስል ክሳዱ ወንዲ ወንዶ እንታ ኣባጅጎ ንካሕሳይ ወደይ ባ ስደዶ ስደዶ ኣሽንኳ ዶ ንሓዋሩ ገኒስካ ክሰዶ ንሓንቲ ለይቲ እኳ ይሕደር ኣብቲ ማዕዶ እንታ ካሕሳይ ወደይ ንጉሕጫ ምንደፈራ ይረፈደካንዶ ዒራግዳ ብሃመርቲ ኸዶ እንታ ንማይጫዓዳ ዓድኳላ ይረፈደካንዶ ዒራግዳ በንበላይ ትኸዶ እንታ ካሕሳይ ወደይ ንመንደፈራ ከይረፈደካንዶ ተኸላ ይረፈደካንዶ ዒራግዳ ብመጋል ትኸዶ እንታ ካሕሳይ ወደይ ንጉሕጫ ፅልማ ከይረፈደካንዶ ዒራግዳ ብሰጋር ትኸዶ እንታ ኣባጅጎ ንካሕሳይ ወደይ ባ ስደዶ ስደዶ እንታ ኣባጅጎ ንካሕሳይ ወደይ ባ ስደዶ ስደዶ ኢልዎ እንታ ነባጅጎ ባ ወዲ ዶ ተውርዶ ጨው ክነግድ ካ ባሓረ ተውርዶ ኣብሓርድዎ እልቢ በጋሚዶ ብካራ ገዲፎም ብጋልዮ ዶ እንታ ኣባጅጎ ሽዑዶ ኮንቲ ጓያ ከምሰምሎሞ ዶ ድሕሪ ሕጂ ግን ኣነ ከይወልድ ጋል ኣለዶ እዝኦም ኣምሪሎም እዮም ነዚ መልቀስ ገ ዋይ እንታ ሎ ምስ ከዓ ምስ ኣባጅጎ ገጢሞም ትፍልጠት ስኸም ገለ ክገብሮም ደልዩ ኢሎሞም ቶም ህዝቢ ብዝኾነ ከምዚ ኢሎም ከለዉ ኣይተኣድጎይ በዕል ዓድቡስ ሓደ ቆልዓ ይሞቶም ግራማ ሰሎሙን ትፈልጥዎ ትኾኑ ማሰኛ ሓያል እዮም ኣብሓጎኦም እዮም ንግራማ ሰሎሙን ኣይተኣድጎይ ንኸሊብ ወሊዶም ከሊብ ንግራማ ሰሎሙን እዮም ወሊዶም ይሞቶም ሞ ናዊኦም ዝኸዱ ባሓርጋቶም ወሳደ እዮም ዓርኮም ኮይኖም እንታይ ኢሎም ሞም ሽዑ ኣምሪሮም መንጠሊና ሓዘን ተኸዲኖም ከልቅሶ ከሎ ምስ ረኣይዎም እንታይ ኢሎሞም ባሕርጋቶም ቦሳ መለበመይ ክላኻ መለበሚ ግበርካ እዩ ወይ ኣይቲ ኣድጎይ ዓሻ ኢሎሞም ሪኢኻ ወይ ኣይቲ ኣድጎይ ዓሻ ደይትውኮስ ንግዳ ንእሽተይ ውኸሳ ኢሎሞ እንታ ደይትውኮስ ንግዳ ንእሽተይ ውኸሳ ታሪክ ክነግረኩም ናይ ወደይ ካሳ ናይ ካሕሳይ ወደይ ማለት እዩ ታሪክ ክነግረኩም ናይ ወደይ ካሳ መርዓት ኣምፅኦ ኣሎኸይ ተጋሰሳ ገዛ ሰሪሑ ኣሎኸይ ደቀሳ ጠመንጃ ገዚኡ ኣሎኸይ ተኮሳ ወይ ኣይቲ ኣድጎይ ዓሻ እንታ ታልክመኹም ተፍቅር ወሬሳ ኢሎሞም ኣይነዋልኩም ዶ ዝወልዳ ዝሓርሳ ኣይነወልኩም ዶ ዝኾኑ ንመገሻ እታ ኣይነወልኩም ዶ ዝኾኑ ንሕርሻ ወይ ኣይቲ ኣድጎይ ዓሻ በሉ ይደብስኩም ለኩም ኣለኹ ሓውኹም ባሕርጋዝቶም ቦሳ ኢሎሞም ዋይ ሰለሙን ወደይ ኣምፃለይት መንጠሊ እቲ ቅጭነይ እንካ ዝመንጠሊ ናሓዘን ኢሎም ቢሎም ተናዘዙ ብለካ ሕጂ ማዕረክ ንደይ ሓይሊ ከም ዝነብሮም እዞም ቀዳሞት ማሰኛታት ቀሊል ኣይኮነን ንምባል እየ ምፅ
1: ሓራይ ሰለ እዚ ክትነግረና ዝፀናሕካ ናይ ቀዳሞት ዝበልዎ ካብኦም ተረኪብካ ኢኻ ከተስማዓና ፀኒሕካ ንስኻ ብወገንካ ኣብ ዝተፈላለየ ሓጎስ ኮነ ሓዘን ኣብ መርዓ ኮነ ኣብ ሓዘን ብላዕልኻ ብናትካ ፈጠራ ዝበልካዮ ልቕሶ ወይ ማስ ኣለካ ዶ እስኪ ካብኡ ከዓ
0: እወ ኣብዚ ክልተ ግዜ ሕጂ ጥራሕ ናይ ኣቦሓጎታትና ንሓጎታትና ኩሉ ፀንሑ እየ ዝደግም ፀኒሐ ግን ሕጂ ፈይ የብሎ ኣለኹ ገለገለ ኣብዚ ተስካራት ዝተረኸብኩ ኣብኡ ሓውሲ ግጥሚ ገርና ነቲ መልቀስ ንገብሮ ኢና ንኣብነት

0: ቀሽ ዘካርያስ ዝበሃሉ ኣቡነ ብስናዮም ኣብዚ ለባም ዓድን መኻርን እዮም ወዲ ልቀውንቲ እዮም ቶም ሰብኣይ እንታይ ኣብ ዝብሉና ነይሮም ማሕበር ጋብር ንሰቲ ኣለና ስንኩላ ናብ ዘለና ሓደ ዓሰርተ ንኸውን ማሕበር ጋብር ናትና ኣቡነ ብስና እዮም ንሶም ቀሽ ዘካርያስ ናትና ኣቡነ ብስ እዮም እንታይ ኣም ዝብሉና እቲ ንብፅሕ በፂሕኹም ሞ እቲ ንብፅሕ ናፅነት ኣምፅኢኹም ሃገር ኣምፅኢኹም ሕጂ ድማ ኣብዚ ተቐይድኩም ኣለኹም ሕጂ ከዓ መንገዲ ሃይማኖት ሓዙ ደሞ ስጉእ ዝበሃል ኣሎ ንሱ ሓዙ ናምኦም ትክዱ ኣለኹም ኢሎም ነብሶም ፍቐዱ እጀ ዕራይ ናበልና ነዊሕ ኢና ነታልሎ ነዊሕ ነዊሕ ነዊሕ ነስሕቆ እቲ ጭርቃን ኣሎ ሕጂ እንታይ ይብለኒና ዓይዚ ያዳ ይትሰቕጠለ ሰሎሙን እኳ ካብኩም ትገብር ኣለኻ ኣንታ ምዕባየ እዩ ንዮም ዘለዉ ያያ ኣነ ምዕባይ እንደ ምዕባይን ኣይኮንኩን ትገብር እያ ንደሊ እምበር ሳኻ ሓሽከዮም ዘለካ ብለኒ እዮም ትመወዳእታ ነዞም ኩሎም በንጢሸ ኣነ ሕራይ ድብሎ ኣብ በቃ ወዲና እምበኣርና ከምዚኣ ትኩነለና ኢልና ወዲና መርሓባ ኢሉ ተሓጉሹ ሰብኣይ ኣብታ ናተይ ማሕበሪ ኣጋጣሚ ኮይና ዘላ ኣብኣ እምበኣር ክገብራ ኣነ ኢልዮ ሕራይ ኢሉ ፅቡቅ ሰብኣይ ዕጎዝ ኢሉ እታ ጉዳይ መፅያ ሽዑ ሰብኣይ ኣቋፂርኒ ግናብኣ ከይበፅሐ መይቱ መይቱ ብሓቂ ጉየ ኩላትና ውሂና ሽዑ ኣብቲ ተስካሮም ኩሎም ወልደኪተ ዝተኣከቡ ህዝቢ ወየ ኢለ ሽዑ ወየ ርእሰ ደብሪ ኢለየ ሽዑ ኣነ ርእሰ ደብሪ መምህረይ ዘካርያስ ርእሰ ደብሪ ኣንታ ወደቀሽ ሃብቶም ርእሰ ደብሪ ወደቀሽ ተኩሉ በሪኻ ርእሰ ደብሪ ኣንታ ወደቀሽ ሃሮን ወደቀሽ ገብረ ላስያ እንዲኻ ርእሰ ደብሪ ወደቀሽ ወለ ገብርኤል ዎ ርእሰ ደብሪ ወደቀሽ ገብረ መድህነ ርእሰ ደብሪ ወደቀሽ ተስፋ ዝግበ ርእሰ ደብሪ ወደቀሽ መድህን እንዲኻ እታ ርእሰ ደብሪ ወደቀሽ እስየት ርእሰ ደብሪ ወዲ ሊቃውንቲ ብሓቂ ርእሰ ደብሪ ኳዕናን ኣቦባዓ ድርብ ክብሪ ለቦናኻ ሰፊሕ ቀላይ ባሕሪ ኢለዮ ኣብ ማሃደር ወትሩ ተዘካሪ እንታ ዛንታ ገዲፍካልና ዛንታ ረዚ ዝኽሪ ደኺመ ከይበልካ ጎስጓስ መሃሪ ንሕማቕን ፅቡቕን ተፃዋሪ ነቲ ህዉቕ ትሕዞ ብዓቕሊ ነቲ ሕማቕ ድማ ብህድኣት ተሳሊ እንታ ክንደይ ክብሉ እዮም ሞ ናትካ ፅቡቅ ገብሪ ርእሰ ደብሪ ቃላት እምበር ገዲፍካለ ወትሩ ተዘካሪ ወየ ኣባጅ ወየ ቋፅርኒ ወየ ዝበልካ ናስርኢናየብ ግብሪ እንታ ዛሞ ዝብልዋ ክንደይ ከተሓሪ ንዓኻ ትወስ ዘይብላ መሕፈሪ ብዓዱን ህዝቡን ፍቱህ ተፈቃሪ ሕፉር ተሓፋሪ ንዓዱን ህዝቡን ከዓ እሙና ታቦትን እሙና ገልጋሊ ቦቕባቕ ኣቡሕያዋይ ወላዲ ዓቡዳዕሮ ሓብሓብ ሓቋፊ ኣላይ ጠርናፊ ገና ሕም ዓዲ ዓዲካናን ደሞ ኣታ ዓዲካናን ደሞ ዘኩርእሰ ደብሪ ዘኩርእሰ ደብሪ ኣብ 8 ዕምሪ የኣኽለካ ኢልካት ልዑል ፈጣሪ እወይ የኣኽለካ ኢልካት ልዑል ፈጣሪ በልስኪ መቃብርካ ዓይነ ማይ ተዛሪ እወ መቃብርካ ንዘል ኣለም ዓይነ ማይ ተዛሪ ወየ ወየ ወየ ኢለ ንልካ ርዚን ዝኾነ ኣብ ገደሎም ርጋ ስጋዕ ድመኽዩ ኮይኖም ምትህዝቢ ከምዚ ገይረ እዚኣ ባዕለይ ድበልኩ እያ እዚኣ እዚኣ ኣብቲ ፈስቲቫል እውን ከምኡ ኢለየ እየ ከምዚአን ዝኣመሰላ ገይረ ሓደ ክልተ ኮነ ኣለዋ ውን ድሕሪአን ኣንዚኣ ዋላ ተኣክል ትኾን እያ ድሓን
1: ሰሎሙን ኣብ መወዳእታ ኣፋውያታ ኣመልኪትካ እንታይ ክትብል ትኽእል ዕድል ክህበካ
0: ዋ እንታይ እሞ ኣፋውያታ ክዓቢ ዘለዎ እዩ ምክንያቱ ሎም እንዳተረፈ ይኸይድ ኣለዉ ውዕዳት እዮም ትካቶም ንዑድ ወርሱ ዘለዎ ትሕተ ኢልካ ብዙሕ ዳርጋ ይልን ክበሃል እዩ ዝከኣል ንምዓበይቲ ስነጥበባውያን ሕጂ ብዚ ስልማት ኣውራ እውን ዘራርበሉ ኢና ኣብ ታሕቲ የለን ንታሕቲ ክትወርዱ ይግባእ እዩ ንሕና ከዓ ንሪኦ ኣለና ካብቲ ናይ ቀደም ኢና ንምፅእ ዘለና እምበር ሕጂ ብዙሕ የለኒ ኢልና ንዘራረብ ኢና ብሓባር እቲ ስራሕት ዕዮ ገዛ ናይ ኩላትና እዩ ናይ ነብሲ ወከፍ ሰብ እዩ ኣፋውያታ ምንነት እዩ ህላወ እዩ ምንጪ እዩ ናይ ሓደ ሕብረተሰብ መለለይና እዩ ንሱ ናይ ብሓቂ መለለይ ሕብረተሰብ እዩ ውን መርዓ እንታይ ነይሩ እንተደኣ ኢልካ ሳብቲ መርዓ እንታይ ይግበር ነሩ ተኣውሎ ንሱ ንርእሱ ሓደ መለለይ እዩ ኣብ መልቀስ እንታይ ኣሎ ኣብ ዓሮ እንታይ ኣሎ ኣብ ፅንፅቆያትና ብምሉእ መንነት ስለ ዝኾኑ እዚኦም መባእቲ ኣፋውያታና ስለ ዝኾኑ ነዚ ዘለናዮ ዘመናዊ ቴክኖሎጂ ካብኦም ስለተበገዝና ክዓቢ ኣለዎ ዝብል ግምት እዩ ዘለኒ ኣፋውያታ ብጣዕሚ ክነሕይሎን ክነዕብዮን ግባእ ባህላ እያ ነ ፆር እዩ ናይ ኩላትና ከምሓላፍነት ክስከሞ ዝግባእ እዩ ባህላ
1: እየ ናይ ብሓቂ
0: ኣይተደሱ ሓጎስ ዝበሃሉ ሲ ምስሊነዛይደኮሎም ደጃት ጉርጃ እንዲዮም ዝበሃሉ እዚኦም ድግስ ገይሮም ነሮም እዮም ሕጂ ካብ ተፈላለዩ ዓለም ፀዊዖም መራህቲ ሃይማኖት ዕበይቲ ዓዲ ማሰኛታት ዓዲ ማማኡ እዮም ዝኸዱ ባሕርጋቶም ቦሳን ኣይተደሱን ከዓ ዕዱማት እዮም ሕጂ እንታይ ኣምልዎም ኣይተደሱ ሓያልዮም ግን ኣብቲ መድረኽ ተፈላጥነት ኣይነበሮም ንባህርካቶም ቦሳ እንታይ ሎሞም ባህርካቶም ቦሳ ሓወይ ሎም መዓልቲ ብዛ ናይ ደጊያት ጉርጃ ዕድል ሃበኒ ኣውሎ ክብል እየ ኢሎም ሕራይ ተገርካ እዮ ኸኢሎሞም ጂብቲኢሎም እንታይ ኢሎሞም ሽዑብቲ ድግን ሽዑብቲ ኣውሎበሉ ሽዑ ድበሊ ኢሎሞም ንሶም ድበሊ ኣንታ ጎይታ ትኹል ከመይ ኢኻ ድበሊ ጎይታ ድቦነ ከመይ ኢኻ ድበሊ ጎይታ መረብ ከመይ ኢኻ ድበሊ ጎይታ ቁርቁራ ጎይታ ሸኻውን ትኹላላ ከመይ ኢኻ ድበሊ ጎይታ ማይ ናሃባይ ጎይታ ማይ ትካሮ ከመይ ኢኻ ድበሊ ጎይታ ማይ ጓላ እንዲኻ እንታ ጎይታ ክሰርዓ ኢሎም ከመይ ኢኻ ድበሊ እቲ ሓደ ዳራሽካ ጠጅ መዘንበሊ እቲ ሓደ ዳራሽካ መውደልደሊ እቲ ሓደ ዳራሽካ ክናባ ዘፅሪ እቲ ሓደ ዳራሽካ ንጮማ መምተሪ ከመይ ኢኻ ድበሊ ሳዕር ዑበሊ ኢኻ ዘየጥፎ ቆፅሪ ሰናድርካ ኣባይ መባህረሪ ኢሎሞም ሰናድርካ ኣባይ መባህረሪ ወጨፋኻ ውን ኣባይ መባህረሪ ኣታ ካብ ፍትሕስዮም ሕለልካ ዳ ክትድሪኸም ዝገይሮም ደጊያ ጉርጃ ዓመፀኛ ሚሮም ካብ ፍትሕስዮም ሕለልካ ዳ ክትድሪ ኣታ ቀዲመ ከይፈልጣ ኣብዚ ደንቢኻ ደላ እዛ ዳሕዶ ትፈሪ ኢሎሞም ኣታ ቀዲመ ከይፈልጣ ነበርኩ እምበሪ ኢሎሞ እታ ዳዕሮ ሕጂ እዚ ፈራይቲ እዮም ድርካ ዘለዉ ድበሊ ኢሎም ናይ ብሓቂ ብዕራይ ካብኣ ሂቦሞም ሒዞም መፂኦም እዮም እታ ሓንቲ ወይ ውን ለካ ነረ ክፅምዲ ብዕራይ ኣምፂኦሞም ነይሮም እዮም ንሰውን እዝየ ድፈትዋ እዝየ ድፈትዋ እዛ ናይ ባሕርካቶም ቦዛ ኣባይቲ ሓምባር ዝገበርዋ ንሳ ንብነ ምክንያቱ ነቶም ሓሰውት እዚ ዕድል እዮም
1: መሃሪት
0: መሃሪት እያ ንሳ ኣይቲ ሓምባር ዕድመ ደፊኦም ዓዲ ምስ ዋዕሉ እዮም እ ጉዳይ ንባሕርካቶም ቦሳ ክልቁስሎም ብሂወቶም ፀዊዖሞም ድልዎም ባሕርካቶም ቦሳ ኣይቲ ሓምባር ፅውዑኹም ኣሎም ዝተባሃለ ዕድሚኦም ኣኽቢሮም እዮም ከይዶም እንትኹል ድሕሪ ሓፂርን ምውቕን ሰላምታ መፅኢኻ ዶቶም ብሸይ ወመፅ ንክመለዎም ንሓንቲ ኣለኹም ድሕር ምበሃል መሎም ፀዊዐካ ደለኹ ከተልቅሰለይ እንዳኣለ ፀዊዐካ ዋ
1: ከለዉ ብሂወት
0: ብሂወት እታ ከይሞትኩም ጎይታይ ነውርን ድዩ ኣይፋልኩመን እዮም ያያ ኣልቅሰለይ ዳ ምስ ሞት ክተልቀስካለ የበይ ኮይኑ ክሰምዑ ኢለ መሙቱ ተገነዙ ራይ ግነዝ ከዛ ሞት ኩሎዮም እዮም ዘለዉ ከተማ ውደል ቤተሰብ ተመፀዊዖም እዮም ዘለዉ ንርሑቕ ኣይተኣስታ ይበሉ እምበር እዝኖም ይሰምዑ እዮም ግን ትመልእኽቲ እዮም እሞ ጀሚሮም ሎም ሽዑ ሞይቶም እዮም ጎይታ ሃይሃይ ኢሎም ሽዑ ኣታወት ተክልዮስ እንዲኻ ጎይታ ሃይሃይ ጎይታ መረብ እምበር ኢኻ ጎይታ ሃይሃይ ኣንታ ጎይታ ትኹል ጎይታ ሃይሃይ ኢሎሞም ጎይታ ማይ ጓላ ጎይታ ማይ ትካሮ ትቦታታት እዩ ጎይታ ማይ ንሃባይ ጎይታ ሃይሃይ ኣጋንኢኻ መረብረብ ቀዳሓይ ኣፃሓልካ ዘድክም ፀባሓይ ትጮማኻ ዝህክ ፀባሓይ ወይ የልቢንካ ማዕደገናሓይ ወጨፈኻ እታ ማዕደገናሓይ ደሞ ወ ንእሾ ጎኖ እምር ወግኡ ወሊሓይ ትሊሓይ ሳዕር ሞንዳኳ ደኹ ከምዚ ድኹም ብኣንፃሩ ንእሾ ጎኖ እምር ወግኡ ወሊሓይ እታ ካብዘን ደቂኻ እኳ ትገብር ተሳኢና ሓንቲ ድሃይ የለዋን ኣይተኣውየንን ኣሎ እንታ ካብዘን ደቂኻ ትገብር ተሳኢና ሓንቲ ድሃይ ወድኻ ደብረ ፅን ተራግሓይ ከመይ ኻ ጎይታ ሃይሃይ ከም ከበሮ ካብቲ ፅሎ ፀሓይ ሎም እምበሪኻ ትደሊ በፀሓይ እወይ ኣንታ ከም ከበሮ ካብቲ ፅሎ ፀሓይ ሎም እምበሪኻ ትደሊ በፀሓይ ምስ በልዎም ብደድ ኢሎም ፈቲሖሞም እዮም ሽዑ ብዕራይ ሂበካ ኣለኹ ኢሎም እዮም ሰዲሞም ዓድ ኣሎም ብዕራይ ሒዥሞ ምስ ከዱ ከም ትለካ ኣለኹ ጉራሕዮም ባሕርካቶም ቦሳ ነዚ ብዕራይ ብኣፈይ እዮም ኢሎም ሽዑ ሰሚዮም ሞ ኣብ ክንበሪ ጨላይ ክብሩ እዩ
1: ትግባእዩ
0: ብኣፈይ ሰሚዮም ሞ ሕጂ ደቂ ትኩል ካብለልዮሞ ነቲ ብዕራይ እዋይ እዋይ እዋይ እንታ ትርኢ ዘለካ ነቲ ምክብሪ ረሃብዎም ኣይቲ ሓምባር ሲ ብኣፈይ እንታ ከመይ ፀጉሮም ቆሊሉ እንታእንታ ጎባይ በርሂ ተበልዎም ከኸይ ከብሩ ድዮም ነዚኣ ሒዞማ ትኹል እዮም ዝኸዱ ጎይታይ ሕማቕ ሰሚዕና እንታታ ኮንኩም ሕማቕ ሰሚዕና ሕማቕ ርኢና እንታ ኮንኩም እንታ ደይ ትነብርኒ ነቲ ምክብሪ ድሃብኩሞም ንባሃርጋቶም ቦሳ ብኣፈይ ሶም እዮም ነቲ ብዕራይ በሪህ ጨላይ ኩሒል ዘይምባሎም ፀጉርኹም ኣቕሊሎምሞ ገለ ግበሩ እታ ዋይ ሞ ሂበዮ እንደ ይበሉን ሕጂ ኣይቲ ሓምባር ርአኸዮም ሂበዮ እንደ ይበሉን ንእዚ ክታ ክልተ ወታደራት ከይድኩም ኣምፅዎ ናታቶም ገላዩ ኣለዎም ብዕራዮን ነብሱን ሕሽኩሞ ትመፁ ብዕራዮን ነብሶም ሕዞሞ ትኹል ሀ መፅኢኻቶም ብሸይ ወ መፅየ እምዋ ባሕዳ ፍንታ ድኣ እንታ ወሪድካ ሀ በሪ ጨላይ ተበልካዮ ከእንታይ ከይከውን እየ ኣታ ከይከብር ድየ ብኣፈይ ትሶም እዮ እንታ ስለምንታይ እንታ ዋይ ጎይታይ ብድፍረት ክኣረኻ እንደገና ደፋር እዮም ዋይ ጎይታይ ኣበይላይ ቆጥቆጥኩም ንማሕረስኩም
1: ዳሕጂስ
0: ብኣፈይ ወሲደ እዮ እንተኾነ ሕጂ ካ ክስእነልኩም ድ ሕጂ ከንታይ ክትብለኒ ስምዑ በሉ ባህሉሉ እዮም ዝልዎም

0: እንደገና ማዕረክ እንደ ድረይቲ ሓይሊ ባህልሉ እንተ ሓንባር ባህልሉ ባህልሉ እንተ ኣነ ዳ እዝኒ ዶ ዓይኒ ወሲኮሉ እንተ ቅርኒ ድየ እዝኒ ወሲኮሉ እንተ ፀጉሪ ድየ መሓውር ወሲኮሉ እንተ ጭራ ድየ ወይሲ ቅርኒ ወሲኮሉ ደብ ደንቢካ እንዳሉ በቂሉ ብኩሉ በልዎም ኣብ ደንቢካ እንዳሉ በቂሉ ብኩሉ ባህልሉ እንተ ዘይደኮሎም ናባካ ዳ መፅእ ተጠቕሊሉ በልዒሰት እዩ ከይጠሊሉ ደንበላስዩ ናባካ መፅእ ተጠቕሊሉ ኣታ ዝምድሩ ሰበራዕጣን ዘ ኣፈልባቁ ሓይን ናባካ ዳ መፅእ ተጠቕሊሉ በልዒሰት እዩ ከዓ ከይጠሊሉ እንታ ነዚ ብዕራ ኢላ ቶም ቦሳ እንታይ ገይረሉ ኢልዎ ነዚ ብዕራ ኢላ ቶም ቦሳ እንታይ ገይረሉ ኣነ ቶም ቦሳ ማለት እዩ እንታይ ገይረሉ እንታይ ገይረሉ ኣይቲ ሓንባር ዳ ደው በለሉ ቃንጃ ነይሩ ፅምዶ ክኾኑሉ ሪኻዮ ታሪክ ይኮ ፃምዳ ነይሩ ጭንዶ ቃንጃ ነይሩ ፅምዶ ክኾኑሉ ኣርሓይ ሙጣዕዋ ኮይተሉ ከይፅይቐን ኣርሓይ ሙጣዕዋ ኮይተሉ ከም የሱስ ክርስቶስ ዘይተዳሉ ኣቦይ ሙናሴ ገዛ ካየፅሉሉ ሓራም ኣታ ኣቦይ ሙናሴ ገዛ ካየፅሉሉ ኢሎም በታ ቦት ናይ ተዓዶም ሰ ድጎሞ ብዕራ ይዋ ከላ ድጎሞ ፅምዶም ሒዞም ዓዶ ባዕሎም ተመሪሾ ከም ለካ እዚ ዕጅታይ እዩ እዚ ሓይሊ
1: ተሓይልዋ ጥበብ እኳ
0: እቲ ጥበብ ረ እቲ ጥበብ ሓይሊ ኣነ ናይ ወለድና እዚ ክብሎ ይክእል እኒ ብጣዕሚ እዩ ዝበርመካ ኣግራብና ኣግራብ ዓድና ኣግራብና ኣግራብ ሃገርና ናፊቀዮም በዓል ዓየ ገባ በዓል እርግዛና በዓል ወይባ ሞሙና በዓል ጠንቀለባ ሓበነ መሶቃ በዓል ሓቢ ፀሊማ ፈኩም ኣኹማ ናፊቀዮም ብርግፅ ሕሞር ዓላ ድማ ናፊቀዮም በዓል ሓንሰ ዝበ በዓል መቐር በዓል ቆንጠፍጠፈ በዕለይ ሓዳ መጠረሰሰወ ናፊቀዮም ብሓቂ ግረብ ፀሊም ዓልቀ ናፊቀዮም ኣታ በዓል ታሶስ ክሊዖ በዓል ጫዓምልዖ በዓል ቀንጠፍ ጎኖቅ ናፊቀዮም በዕል ዓጣዓጥ መዲጉ መፍተለጭ ዕንዶ ከበለ ርስዖም ምስኦም እንዲ ዓብዮም ሳይ እንዲዮም ዓብዮም ናፊቀዮም ስጋቦይ ናፊቀዮም ኣሰቡሕ ዳርለ ተጣዕሎ ሓማት ተጣዕሎ ኣበለውሎም በዓል ሳግላ ዳዕሮ በዓል ኩመላ ውሕጭ ከምጠናትካሮ በዓል ስልሕ በዓል ስልሕ ምዕጉቶት ዕንጓላጭ ጎኖ መበቆል ኣግራብና ትዝክርዎም ዶ ባይቶን ዳባ ነይሮም ዘይሙኖ ፅላሎም ፅላል ሰውራ ነይሮም ወ ዘይሃስስ ታሪኮም ተጠንቂቕኩም ኣንብብዎ ምስሎም ግና ኣለውዋይ በተኸን ኣስሮም በዓል ቆልቋል ዓጋም በዓል ዓንዴል ዓንቋ በዓል ሕሑት ቆጥቋጥ ክዳን እዛ ምድሪ ምዕቁብ ፍጡራት ናፊቀዮም ኣታ በዓል ሃምቦሃምቦ ጫዕረ ሽወታ ዳሃዮም ኣበሎ ስኢናሎም ሽታ የሰክፉን ኣሎ ምስ ከይኮን ንዛንታ ኣበለውዳ በዓል ክርምድ መቂዕ በዓል ዛንዛይ ፅዕዲ ሰራዋውሊዕ በዓል ፀሊሞ ድጉድጉኝ መብጥዕ ኣበለዉ ዳ መሸንጎጓ ባርያ ግባ ኣድጊ ዝባብዕ ዝክሮም ሞስማቶም ይፅውዕ ይረኣየን ሞም ሰኣቶም የውግዕ ልሙዕ ዝነበረ ምስ ተረፈቓልዕ መሊሰ ከዓ ይሓዝን ይጉሂ ይነብዕ ኣበይ ከይዶም ይብሎም በዓል ፀራ ሓፂባ በዓል ሾክ ዝብኢ ፅፍር ነብረ ዓቕባ በዓል ጎመሮ ሕፃውፅ በዓል ሰርነቆባ ናፊቀዮም ይረኣዩኑ ብልቢ ኣግራብና ዕምባባ ዋላቶም ደቂቕቲ በዓል ኩሩምራምጢል በዓል ዘንጋ ኣድጊ በዓል ፈሳሃ ዲማ ስልማ እዛ ምድሪ በዓል ፀሓይ በርሀ ተፈተው ትሕብሪ ይረኣዩሉ ሙሕንቕንቕ ይብለኒ ኣበይ ከይዶም ይብል መልሲኹም ዝውኒ ኣግራብና ኣግራብ ዓድና ይዚ እንዲ ታሪኮም ንምለሶ ግዳ ናብቲ ናይ ቀደሞም ሕጂ እንዲቲ እዋን ከመይ ኢልና ንዛነ ኣግራብና ንምለሶም ናብቲ ናይ ቀደመ ኣግራብና ኣግራብ ዓድና ኣግራብና ኣግራብ ሃገርና ይብሉና ኣለዎ ኣይትጨኩንልና እወ

0: ድምፂ መግለፂ ቋንቋን ባህሊ ሕብረተሰብን እዩ። ድምፂ ኣብ ኣካላትን ኣእምሮን ኣብ ስምዒትን ኣተሓሳስባን ብእወንታ ይኹን ኣሉታ ዓብ ፅልዋ ኣለዎም። ኣብ መርበብ ሓበሬታ ዝፍኖ ድምፂ ፅሬት ዓውትኡ ንምሕላው ዝተፈላለየ ዓቕን ይወሃቦም። ዓቐኑ ዝሓለፈ ዓውታ ናይ ድምፂ ኣብ ሓደ ከባቢ ወይ ቦታ ምስ ዝስማዕ ብከላ ድምፂ የስዕብ።
1: ቅድሚ ሕጂ ብዙሕ ዓይነት ብከላታት ሰሚዕና ኢና። ናይ ማይ ብከላ፣ ናይ ሓመድ ብከላ፣ ናይ ኣየር ብከላ ተባሂሉ ብዙሕ ወዲ ተዘሪብሉ እዩ። ካብቲ ብዙሕ ደ ተዘረበሉ ግን ኣብ ሂወት ናይ ደቂ ሰባት ከዓ ብዙሕ ፅልዋ ዝገብር

0: ዘሎ ናይ ብርሃን ብከላን ናይ ድምፂ ብከላን ከዓ ካብቶም ዓበይቲ ክጥቀሱ ዝኽእሉ እዮም።
1: ብከላ ድምፂ ማለት ካብቲ ዓቐን ንእዝንና ክፀሮ ዝኽእል ድምፂ ዝበረኸ ወይ ዝለዓለ ድምፂ ናብ እዝንና ምስሊ ዝመፅእ እዚ ብከላ ድምፂ ንብሎ ማለት እዩ። እዝና ክፀሮ ዘይክእል
2: ንኣብነት ኣብ መንበሪ ገዛውቲ ባር ክህሉ ክእል፣ ናይት ክለብ ክህሉ ክእል፣ ካብኡ ዝወፅእ ድምፂ እንድሕር ዳኣ ነቲ ነባሪ ዝርብሻሎ እዚ ብከላ ድምፂ ይበሃል።
3: ላውደንስ ሬስ ይብልዎ ዮም ሓንሳብ ውድድር ናይ ዓውታ ኣብ ገሊኡ ከ እንታይ ይበሃል እዩ ላውደንስ ዎር እንኮላይ ኩናት ናይ ዓውታ እንኮላይ ይበሃል እዩ። ሕጂ እዚ ካብቲ ስሩዕ ሰብ ወዲሰብ ክሰምዖ ዝግብኦ ንላዕሊ ከይድ ከሎ እዩ ብከላ ድምፂ ኢና ንፅውዖ።
4: ዘመናዊ መራኸቢ ብዙሃን ምድላውን ህያው ፈነወ ፍጻሜታትን ኣብ ምዕቡል ናይ ድምፂ ምህንድስናን ንድፊ ስቱድዮን እዩ ዝምርኮስ። ካብ ናይ ቴሌቭዥን ፈነወ ስቱድዮ ክሳብ ዓበይቲ ስታድዩም ህዝባዊ ኣዳራሻት ጽሬት ድምፂ ንጹር ሓበሬታ ምልውዋጥን መሳጢ ተመክሮ ሰማዕቲ ኣብ ምሃብ ወሳኒ ግደ ኣለዎም።
2: ድምፂ ክንብል ከለናስ ድምፂ ስለ ድምፂ ጥራይ ኣይኮነን፣ ድምፂ ብዙሕ ነገር እዩ። ስእሊ ከመይ ዝበለ ችዲ ዝተሰኣለ ስእሊ ሲ እንድሕር ዳኣ ድምፂ ዘይስማዕ ኮይኑ ትርጉም የብሉ እንቲ ስእሊ ማለት እዩ። ሓሳባትና መግለፂ ዝኾነ ሜሴጅ መሕለፊ ስለ ዝኾነ ድምፂ ብንጹር ክስማዕ ኣለዎ። ሓንቲ ቴሌቭዥን ተኸፊታ ተወሊዓ እንድሕር ዳኣ ድምፂ ዝተረበሸ ድምፂ ኣለዎ ዝኾነ ሪሞት ካሒዝካስ ክትቅይር ኢኻ ናብ ካልእ ቻናል ግድን ኢኻ ትግደድ ኢኻ።
3: እቲ ድምፂ ኩሉ ዜ ብህላ ኣብ ክልተ ኢና ንመቕሎ፣ ኣብ ፊዚካል ኤንድ ኢንተርናል ደጋውን ውሽጣውን። ሕጂ ኣብቲ ደጋዊ ሓደ ሰብ ክስማዕ እንተ ኮይኑ ከባቢ 68 ዲቢ ክኾኑ ኣሎ ደስ ይበል ይብል። ኣብቲ ናይ ውሽጣዊ እንተ ኮይኑ ግን ል ኣብነት እዛ ሲልን እዛ ንዓለ እንተላ ዚሮ እያ እታ ዝለዓለት ዓቕን ልዕሊ ዚሮ እንተ ሓሊፍካ ታ ድምፂ ጭጭታይ ዝኢኻ ትሰምዕ። ሕጂ ኩሉ እንታይ ይኹን ትሕቲ ዚሮ ይክኸውን ዘሎ
1: ሓንቲ ገዛ ክትለኻ ከለኻ ድምፂ ዝውሕድ ኢኻ ለኺኻ ዘለካ ድምፂ ዝነፅግ ለኺኻ ተራ ኣለዎ ማለት እዩ። ስለዚ ምስ ገዛውታት ናይ ዓድና ክሪኦም ከለና እቶም መብዛሕቶም ናይ ቀደም ዝነበሩ ዲዛይን ተገበሩ በቲ ናቱ ሕጋዊ ተሰርሑ እዮም መብዛሕቶም ዘለዎ ማለት እዩ። ዋላቶም ኮፍ መበሊኦም በቲ ናይ ሩፊን ነቲ በሎፎን ናይ ላዕሊ ዘሎ ንበሎ ዋላቲ ናይ መሬቱ ዘሎ ብምልኦም ንናይ ሳውንድ ንድምፂ ክዓቁር ብዝኽእል መንገዲ እዮም ዲዛይን ተገይሮም። ኣብዚ ድሒሩ ዝመፅ ዘሎ ናይ ኣባይቲ ግን ንድምፂ ዘጠቃለለ ዝተገብረ የሸገረካ ይኹም ተብሎ
3: ሙዚቃ ይኹን ዘረባ ይኹን ወላ ሓደ ውልቀ ሰብ ንሓደ ሰብ ክዛረቦ ከሎ ሓደ ሰብ ዓብሉ ዘሪቡ ኩሉ ሰብ እዩ ዝጥምቶ እንታይ እዩ ኮይኑ እዩ ዝብል ንሕና ኣን ባህሊ ንሓደ ሰብ ክተዘረድኦን ክትዛረቦን ከለካ ቀሲልካ ኢካ ትዛረቦ ናቱ ዓቐን ኣሎ ዓቐኑ ዓቂንካ ልክ ኢኻ ከምዚ ፍሪኬንሲ ኣብ ውሽጥና ናትና ባዮሎጂካል ዓቂና ኢና ናብቲ ሰብ ንዛረብ። ስለዚ ልክ ከዓ እቲ ካልእ እቲ መዋዕውዕን ንገለን ከዓ ልክ ብኣፍልጦ ንቕሓት ሕጂ ኣዝያዳ ክትሪኦ ከለካ ናብ ገለ ገፂ ከይዱ ሰብ ክገልፀልካ ኣይክእልን እዩ።
4: ሳዕቤናት ብከላ ድምፂ መሰረት ጭንቀትን ፀቕጥን እዩ። ብተወሳኺ ኩቱር ፅልዋ ኣብ ጠባያት ዓብ ፅልዋ ናይ ምስማዕ ተኽእሎ ምዝራግ ብሕታውነት ምዝራግን ምብልሻውን ኣከባቢ ብዓብኡ እውን ማዕከን ዕግርግር የሰስን።
2: ጋዜጠኛ ስለ ዝኾነ ሲ ድምፂ ክፈልጥ የብሉ ማለት ዘይኮነ ብስነ ስርዓት ክመሃሮን ክፈልጦን ክኽእል ኣለዎ። ምክንያቱም ሓደ ምባባይ ኣብታ ስቱድዮ ኣትዩ ጀምር ክትብሎ ከለኻስ ሜቢ ናይ ቴሌቭዥን ጋዜጠኛ እንተኮይኑ ብጣዕሚ ዘገድሶ ስእሊ ናቱ ከመይ ኣሎ፣ ክዳኑ ከመይ ኣሎ፣ ፀጉሩ ከመይ ኣሎ እዩ። ሕጂ ኩሎ ከዳድንኡ ፅቡቕ መፂኡ እንድሕር ዳኣ ድምፁ ትኽክል ዘይኮይኑ ሲ ንመን ሞ ሜሴጅ ከመሓላለፍ ንመን መልእኽቲ ከመሓላለፍ። ስለዚ እዚ እሱ እውን ጋዜጠኛ እውን ብዛዕባ ሳውንድ ብስነስርዓት ክመሃር ክኽእል ኣለዎ። ኣቀማምጣ ማይክሮፎን ክኽእል ኣለዎ። ክንደይ ኢንች ክርሕቕ ኣለዎ ክፈልጥ ኣለዎ። ሕጂ እዚ ብጣዕሚ ኣገዳሲ እዩ ንኣንባባይ ማለት እዩ።
0: ኣብ ብዙሕ ውርያት ንርኢና ኣዴታት ቆልዑት ሓቂፈን ሓዚለን ይስዕስዓ። እቲ ቆልዓ ምናልባት ክበክ ክእል ኸውን ስለምንታይ ይበክሎ ኣይግድሸናኒ ግን ኣሎ
1: ኣብ ቤት መግብታት ኣብ ዝና ፅማቓት ኣብ ዝተፈላለየ ትካላት

0: ክትኣቱ ከለካ ሳ ኮፍ ኢልካ ምስሰብኻ ዲስካስ ክትህዲ ኢልካ ክዛርብ ትመፅእ ማለት እዩ። ኪኖ ነቲ ሰርቪስ ዝገብሩካ እቲ መሳርሒ ዝጥቀምሉ ዘለዉ ንዓኻ ሰርቪስ ክገብሩሎም ዘለዉ ክቡኻ ዝገብሮ ዘለዉ እዚ ንኻ ዝሸግረካ በዘ ሕጂ ኣብ ዝኾነ ብና ፅማቕ ንበሎ ኣብ ገለ ጥሕና ዘሎ በሎ እሱ ሕጂ እንታይ ተኾነካ ትድምፂ ልዕሊ ኣቕምካ ኾነካ
1: ዝኾነ ሰብ ኢርፎን ክገብር ከሎ እታ ኢርፎን ኣብታ እዝኒ ተኣቱ ሙሉእ ብሙሉእ ነታ እዝኒ ኣይትገጥማን እያ ገለ ጋፕ ህልዎ ሞ ብንፁ እቲ ድምፂ ኣይሰምዖን ስለ ዝኾነ ድምፂ ዓው ከብል ይግደድ።
2: ካብቶም ናይ ስምዒት ሕዋሳትና ሓደ እዝኒ ምናልባሽ ዓይኒ ናይ ሰምሰምታ ኣለዎ ንገለ ካልእቲ የድሕነ ካብ ገለ እዋንሲ ንገለ ንኸይተርኢ እውን ክሳይ ትኾነ እያ እዝኒ ግን ክትዓፅ ወይ ትኸደን እያ እንዳኸድካ ከለካ ሓደ ብርቱዕ ድምፂ መፅካ ወላ ጎማ ተተኪሱ ናይ መኪና ሸዓ ሓደጋ ከጋጥመካ ይኽእል እዩ።
1: ኣብ ሓደ መዘናግዒ ቦታ ባር በሎ ወላ ናይት ክለብ በሎ ዝኾነ ሰብ እንተ ዓው ኢሉ ዝያዳ ፃዕሪ ገይሩ ይዛረብ እንተ ሃልዩ ባክግራውንድ ረበሻ ኣሎ ወይከዓ ብድሕሪት ረበሻ ኣሎ ማለት እዩ። እዚ ናይ ድምፂ ብከል ኣሎ። ሕጂ ንኣብነት ብዙሕ ስራሓት ክንብል ንኽእልና ዳፋ ጉሮሶ ንኣብነት ኣብ መደበር ተሪእካ ሲ ብዙሕ ስራሕ ምስ ድምፂ ተተሓዘ እዩ። ዝኾነ ሰብ ከዓ ናይ ድምፂ መከላኸሊ ዝገበር ሰብ ኣይትርን ኢኻ።
0: ንኣብነት ጀነተራት ኣለዋ እዚ ጀነተር መፅኦን ዘለዋ ነቲ ድምፂ ክዓግድ ዝኽእል ገረ ሰሪሖምን ኣለዋ ሳይለንሰር ብሎ ናብዚ ዝመፅእ ዘለዋ ማለት እዩ ሰብ ሕጂ ኣብኡ ስፖንጂ ኣሎ እቲ ስፖንጂ ተገይሩ ዘሎ ነቲ ድምፂ ንዕገት ተገይሩ ዘሎ እዩ። መብዛሕትኡ ሓደ ሰርቪ ክገብረ ሰርቪስ ክገብረላ ከሎ ፅመ ሰበላ እቲ ስፖንጂ ኩሉ ምቅሮም ክል ይጓሓፍ እዩ እሱ ይጠቕማ ኣይርድኦ ሰብ ኣይርድኦ ሕ ስለዚ እሱ ናይ ድሕነት ስለዝኾነ ከምታ ዘላታ ክተግጥማ ኣለካ

0: ብርቱዕ ድምፂ ናይ ድቃስ ግዜ ከመዛብል ይኽእል። ብንጻሩ ምጡን ድምፂ ቃም ዝህሉ መሃዝቲ ኣባራት ጥዑይ ኣካል ዘለወና ይገብር፣ ጸቕጢ ደም ይከላኸል፣ ቀንዚ ኣካላት ይፍውስ።
1: እዞም ናይ ሃያ ሃይማኖታዊታት ብመሳጊዳትና ናይ ቤተ ክርስቲያንና ከምኡ ውን ፀኒሑ ደወላት ናይ ካቴድራል ዝህረም ኣሎ። እዚ ሕጂ ብደጋዊ ክትሪኦ ከለካ ብከላ ናይ ድምፂ የስዕቡ እዮም። እቶም ፍሪኬንስታት መብዛሕትኦም ኣብ ደለዎ ከ ሃይ ፍሪኬንስ እዮም፣ ልዑላት እዮም። ስለዚ እዚኦም ሃይ ፍሪኬንስ ከዓ ናይ ምውንጫፍ ተኽእሎ ኣለዎ። ንርሑቃት እዮም ዝኸዱ፣ ኣብ ላዕሊ እዮም ከዓ ተሰቂሎም ዘለዉ። ስለዚ ነቲ ከባቢ ኢኻ ክተስምዕ ኢልካ ትፍንዎም ዘለካ። ስለዚ ነቲ ከባቢኦም ገዲፎም ንርሑቅ ከይደም እዮም ክሳይ ዝገብሩ። ስለዚ ካብ ምስማዕ ሓሊፉ ናብ ረበሻ ገፁ ይኸይድ ማለት እዩ። ስለዚ ኣብ ካልኦት ሃገራት ክንሪኦ ከለና ብከላ ድምፂ ንብሎም መዕቀን ኣለዉ። ንሕና ምስልምዲ ምስቲ ካልእ ዝፀንሐ ናይ ሰዓታት መፀውዑን እንድዩ ሰላ ሰብ ክሰግድ ነተን ናይ ቤተክርስትያንና እውን ኣስተምህሮታት ንክውሃብ እዩ ተገይሩ። ስለዚ ነዚ ግን ብንቕሓት ተራእዩ ዝጎድለሉን ምቁሩሕ ዝኾነ ነቲ ከባቢኡ ጥራይ ክስምዕ ዘኽእለሉ መገዲ ብንቕሓት ክፀዓረሉ ክኽእል ኣለዎ። ማለት ኣብ ገለገሊ እዩ ኣቲና ብውልቂ ንሕግዞም ቤተክርስትያናትን መሳጊድን ኣለዉ። ኣርባዕተ መሳጊድ ዝኾነ ኣነ ሕጂ ዝረእኽዎሉ ቲ ውሽጢ ካብቲ ዝነበሮ ብከምዚ እንተተጠቀምኩም ዝሓሽ ብንቕሓት ግን
2: ኢና ኢልተልና እቲ ሆስፒታል ሳውንድ ፕሩቭ እዩ ኩሉ እቲ ገዛ ብረት ካብቲ በለፎን ዋላ እዚ ኣብ ዘለናዮ ገዛ ኣብ ልዕልና ዘሎ እንተርእናዮ ናይ ሳውንድ ፕሩፍ ዲዛይን እንትኾነ ገዛ ማለት እዩ። ቤት ትምህርቲ ከዓ ጥቐኒ ዘድልዮ እምበር እቲ ኣእምሮ ማሳጅ የድልዮ ኣእምሮና ካብ ምንታይ ሓደ ሰባት ኪሩ ትምህርቲ ከካተልቲ ኮይኑ ኮንፈርት ዝኾነ ድምፂ ክሰምዕ ኣሎ። ኖይዝ ዝኾነ ተናወፅ ድምፂ ክሰምዕ የብሉ ኣብ ትምህርቲ። ኣብ ሆስፒታል ከዓ እንታይ ኣሎ ፍሪኩንሲ ትሑት ፍሪኩንሲ ማእኸላይ ፍሪኩንሲ ላዓል ፍሪኩንሲ ዝበሃል ኣሎ። እቶም ትሑት ዝኾነ ፍሪኩንሲ ኣብ ናይ ሕክምና ብዝያራቶም ሞያውያን ፈልጦ ዲቴይል ክዛረበ ዝኽእሉ ትራፕ ንእምሮ እዩ ንእምሮና ሲ ማሳጅ ኣእምሮ እዩ ፔሽንት ንሕሙምሲ ዝፍውስ ድምፂ እዩ ማለት እዩ። ህዝባዊ ቤት ንባብ ነዛ ፒሽክ ንዘላ ንምሳሌ ንኣብነት እንተወሲድና እያ ኣብ ፅርግያ እየ ዘላ ሕጂ ኣብ ፅርግያ ከተቐመጠ ተተቐሚጣ እቲ ውሽጣ እንታይ ክትገብረ ኣለከ ክሰርሓ ከለካ ድምፂ ዝዓቁር ኣሰራርሓ ጌርካ ክሰርሓ ኣለካ ኦልሬዲ ዝፀንሐት ገዛ እያ ቀዲማ ከምኡ ስለ ዝነበረ እዚ ክትብላ ይትኽእልና ግን በቲ ስታንዳርድ ናይ ድምፂ ምዕዋር ዝተቐመጠት ቦታ ኣይኮነትን እቲ ገዛ ከዓ ከምኡ ኣይኮነን እቲ ተፈጥሮ ናይቲ ካልቸር ናይቲ ባህሊ ናይቲ ሕብረተሰብ ድኣ ናይ ስቕታ ዝዓብለሎ ኣብ ላይብረሪ ከሎ ስለ ዘሎ ወይ ድኣ እምበር

0: ትገዛ ቦታ ይኮን ሕጂ ተመራፅ እንታይ ይኸውን ኣብ ርሕቕ ዝበለ ዝተፈለየ ቦታ ጌርካ እቲ ላይብረሪ ድምፂ ዘይብሉ ጌርካ ክሰርሖ ተመራፂ ይኸውን ማለት እዩ። ክሳብ ንረኣናዮ መብዛሕትን ላይብረሪ ግን ኣብ ማእኸል ፅርግያ እዩ። እዚ ሰብ ብዙሕ ናይ ድምፂ ብከላታት ዝኣብልሎ እዩ። እቲ ኣንባባይ ረጊኡ ሃዲኡ ከምበሉ ዝኽእል ቦታ ስ ኣይኮነን ማለት እዩ።
1: ሕጂ ድምፂ ይደክም እዩ። ሓደ ስቴሽን ተፀኒሕካ ናብ ሓደ ስቴሽን ክትከይድ ከለካ ወይ ዓውብለካ ወይ ቀስ ይብለካ። ሕጂ ክጅመር ከሎ ገና ካብ ስቱድዮ ፕሮዳክሽን ጀሚሩ ሓደ ሓደ ግዜ ትሑት ክስራሕ ይኽእል እዩ። ኳሊቲ ሳውንድ ክስራሕ ይኽእል እዩ። ኣብ ርእሲ እዚ ከዓ ኣብዚ ሕጂ ዘለናዮ ግዜ ሃይ ዲፊኒሽን እዩ ኩሉ ስቴሽንስ። ሕጂ ንሕና ግን ኤስዲ ኣለና ኤችዲ ኣለና። ሕጂ ንኣብነት ኣብ ሰለስትዩ ሳተላይት ኢትዮሳት፣ ኣረብሳት፣ ናይልሳት እንዳሕንፍኖ ኣለና ኩለን ኤችዲ ክኾና ኣይክእላን እየን። ሕጂ ካብዚአን ሓንቲ ስቴሽን ኤስዲ ክትህልና ትኽእል ወይ ኤችዲ ክትህልና ትኽእል። ሕጂ ናይዚ ዲፈረንስ ግድን እዩ ኣብ ኦን ኤር ምስ ከደ ድምፂ ክጎድልን ክዓብን። ከምቲ ናይቲ ኢንቨስት ትገብሮ ዘለካ ሳተላይትካ የስ እሱስ ይውስኖ እዩ። ሕጂ በዚ መገዲ እዚ ክፈላለ ክእል እዩ ማለት እዩ። ሕጂ በዚ ተኸኣለና መጠን ኣብ ስእሊ ጥራይ ኣይኮነን። ኣፍኮርስ ኣብ ድምፂ እውን ኣሎ፣ ኣብ ስእሊ እውን ኣሎ። ቶታሊ ከዓ ስእልን ድምፅን ኤችዲ ይኸውን ወይ ከዓ ስእሊ ኤችዲ ኮይኑ ወይ ኤስዲ ድምፂ ክኸውን ይኽእል ኮሚታት እውን ስለ ዘለዎ ኤንወይስ ኢልካ ኢልካ እንታይ እዩ እቲ ተውፍሮ ዘለካ ሲ እንታይ እዩ ክንዲምንታይ ኢኻ ውፅኢካሉ ዘለካ ሃይ ኳሊቲ ፕሮዳክሽን ክህልወካ ኦር ሳተላይት ክህልወካ እዚታት እውን ይውስኖ እዩ።
2: መብዛሕትኡ ግዜ እዚ ምስ ድምፂ ተተሓይዙ ድመፅእ ሃስያ መጀመርያ ንኣብታ 4000 ፍሪኩንሲ ሕርዝ ኣብይ ብዙሕ ግዜ ትድኽመት ትመፅእ ዳሓረይ ቀስዳ በለ ነጋ ናብ ኩሉ ይኸይድ። ጠረ ቀፃሊ ምክትል ዝገብርቲ ኮይኑ ሓደ ሰብ ነዚ ቼክ ዝገብርቲ ኮይኑ ዓመታዊ በለው 6 ወር ናይቱ ስራሕ መዓስ እታ ምጉዳል ትጅምርላ ክሪኦ ይኽእል እዩ። ሽዑ ከዓ ትግቡእ ምክንኻን ክገብር ከወግድ ዘለዎ ጠቃቐሪ ክገብር ዘለዎ እሱ ከከምቲ ናቱ ሃስያ ክቸክ ክግበር ይኽእል እዩ ማለት እዩ። እዚ ልምዲ እዚ ግን ክሓድር ኣለዎ ዓቐን ከም ዝግበር ክፈልጥ ኣለዎ ብመንጠርካ ክቸክ ክግበር ኣለዎ።

0: ብከላ ድምፂ ፀዓቂ ትራፊክ ድምፂ ንኣሽቱን ዓበይትን መካይን ድምፂ ነፈርትን ባቡራትን የጠቓልል። ብከላ ድምፂ ናይ ህንፃታት ከ ኳዓትን ቆረፅትን ማሽናት ረባሽ ድምፂ ካብ ጀነሬተራት ርሽታት የጠቓልል። ብዘይካዚ ብከላ ድምፂ ብግቡእ ኣብ ዘይተቓነዩ መሳርሒታት ሙዚቃ ብቐሊል ዝረአ ኣይኮነን።
1: ነፋሪት ብጋስ ከላሲ ልዑል ኢንተንሲቲ ኣለዎ። ሕጂ ኣብቲ ሽዑ ግዜ ትእዝንኻ ክትሓትሞን ክንከላኸሉን ኣለና። ሕጂ ኣብ ዓድና ፅቡእ ነገር ኮይኑ ብዙሕ ናይ ትራፊክ ምንቅስቓስ ረባሺ ዝኾነ የብልናን። ግን ምስ ሕጂ ምስ ዕቤት ምስ ስልጣን እውን ብዙሕ ነገር ክመፀና ስለ ዝኽእል ነዚ እውን ኣብተን መካይን ናእትወን ድዩ ገለ ምስ ድምፂ ተታሒዙ ሓደ ዝኾነ ሕጊ ወይ ፖሊሲ ክህሉ ፅቡቕ ይድብል። ካብኡ ናብ እውን ዝያዳ በዓል ስታት ገልፅዎ ክእሉ ኣብቲ ኳሊቲ ኢንስትሩመንት ስኻ ተምፅኦ ዘለኻ። ሕጂ ብዙሕ ግዜ ኢርፎናት ናብነት ኢርፎን ይመፅ እዩ ኣብ ዓድና ዝመፅ ኢርፎን ብዋግኡ ሕሳር እንተደኣ ኮይኑ እቲ ኳሊቲ ማዕርክ እንደይ ሕሳር ክኸውን ምግማቱ ኣይፅግመናን። እቲ ሳውንድ ስፒከርስ ንባዕሉ ንኣብነት ሞርታርቦ ትብል ናይ ብሓቂ ዚ መንታርቦ እዚ ኳሊቲኡ ከመይ እዩ?
2: እዚ መንታርቦ ዝበሃል ንብረት ፋብሪካ ደሎ ኮይኑ ይስምዓናነ ማለት መንታርቦ ኢልካ እንድሕር ደኣ ኣብ ጉግል ኣቲኻ እቲ ካምፓኒ ሓቲትካዮ ዓፂዎ እዩ የለን መንታርቦ ዝበሃል ኣብዚ ዓድና ግን ማዕለያ ደይብሉ መንታርቦ ኣሎ ንደ ካበይ ተቐሊጡ ድጠቆ ኣብዚ ድ ዝስራሕ ዘሎ ከመይ ኣነ ኣይርዳኣነን እዩ ማለት እዩ። ሎሚ ከዓ ሳላ ምዕባለ ከዓኒ እዚ ማኪ ኢልካ ሳውንድ ክራፍት ኢልካ ማዓት ማዕለያ ዘይብሉ ናይ ጀርመን ድዩ ናይ ኣሜሪካ ድዩ ናይ ዳስ ዝበሃሉሎ ማዓት ኣሎ ማዕለያ ዘይብሎም ስፒከራት እዮም ዘለዉ። ቅድሚ እቲ ንብረት መምፅኡ ግን ኣዝኻ መፍላጥ የድሊ መንባብ የድሊ ማለት እየ ትፈልጦም ትክእል ኣለካ ቅድሚ መምፅኦም መፂኻ ሽዑ ኣይና ይሕሹና ምስ ሃገርና ኸ ከመ እዮም።
3: ብዛዕባ ናይ መንተርቦ እንተበፂና መንተርቦ ኣብ ሃገረ ቻይና ካብ 2006 ኣጊዶም እዮም ክኣቱ። እቲ ምክንያት እንታይ እዩ? እቲ ልክ ንፁር ዝኾነ ድምፂ ኣይሰምዐን እዮም ጭጭታይ ዘሎ ዓውታይ ዘሎ እምበር ምጡን ዝኾነ መለሲ ጥዑም ዝኾነ መቐረት

0: ይብሉ ተባሂሉ እዩ እጂ ከምዛ ወደ ቅስሙ ክብላ ፀኒሐ ሃይ ፍሪኮንሲ ሎ ሚድ ፍሪኮንሲ ሎ ሎው ኣብዘን ሰለስተአን ሲ ኳሊቲ የብሉ ተባሂሉ ተኣጊዙ እዩ ማለት እዩ
1: ኣብ ገሊእ ሰምዖ ኳጃነ ኣብ ሓደ ቦታ ሰምዓ ነረ ናእሽቲ እንተ ናይ ሳውንድ ስፒከራት ረእክቦን ፊልተር ዝኾነ በ ኮንፈርት ስምዕ ናእሽቲ እየን ተዓበየ ኮይኑ ክንደኸላ ማርተርቦ ይኮን ሕጂ ከዓ ቴክኖሎጂ ከዓ እዚ መንተርቦ ኢሎምና ዘለ ውሽጢ ዘሎ ካልእ ኤኩፕመንት እዩ ዘለዎ ካልእ ኣቕሓ እዩ ዘሎ ውሽጡ ኣብ ደገ እዩ መንተርቦ ዝበሃል ሕጂ እንታይ ማለት ንእሽተይ ጠፊዩ ሕጂ ንእሽተይ ከላ እቲ ድምፃ እቲ ምዕዋር ድምፃ ናታት ፅቡቅ ፍኩስ ዝበለ ደስ ዝብለካ ክሰምዖ ወላ እቲ ማይክሮፎን ሒዘ ዝዛረብ ዘሎ ሲ ኣብ እዝንካ ፅቡቅ ኣተወካ ኣብ ገሊእ ከትድወሽ ኮይ ኸ ክዛረብ ወላ ከለኾነ ስለዚ እንታይ ማለት እየ እቶም ዝመፁ መሳርሒታት ተራዮም ድረጃብ ዘለዎም ካልኣይ ከዓ ኮሚቴ ብምቃም ሞያውያን ዘጠቃለለ ጌርካ ንብረት ክመፅእ እንተጌርካዮ ውሕስነት ኣልወካ ማለት እዩ
2: ምስ ድምፂ ምትሓዝ ዘለዎም ትካላት ሩቲንግ ዝኾነ ስሩዕ ዝኾነ ቼክኣፕ ዝገብራ ትካላት ኣለዋ ሕዚ ኣብዚ ዳኮካ ብዙሕ ግዜ ፅቡቅ ነመስግኖም ኢና መፂኦም እቶም ሰራሕተኛ ዓቐን መረማገለ ይገብሩ እንታይ እዚ ሕጂ ትእዝ ንማዕረ ክንደሂስ ኣለዎ ቼክ ትገብሮ ሞ መዓስ ይስዕብ ኣሎዶ ፀገም ኣይስዕብን ዘሎ ብኸመይ ማኔጅ ትገብሮ ትኽእልካ ዕድል ህቦ እዚ ሕጂ ከም ሓደ እወንታዊ ነገር ተረእዩ ብዙሓት ትካላት ከምዚ ዓይነት ነገር ከበጋግሳ ንመከር ማለት እዩ።

0: ካብ ቀንዲ ጠንቅታት ብከላ ድምፂ ካብ ንቡር ወፃኢ ዝኾነ ዓውታ ድምፂ ምጥቃም ምሕር ዘይተማዕራረየ ዓቐን ድምፂ ቀጻሊ ዓው ዝበለ ሙዚቃ ምዝውታር እዮም።
1: ኣብ ባህራት ዝሰርሑ ናይት ክለብ ኣብ ናይት ክለብ ዝያዳ ስታዝ እውን ክገልፁ ክእል እዩ። ሎሚ ፒያኖ ባር ካትኣቱ ግን ኣብቲ ፒያኖ ባር ናይ ብሓቂ እንታይ ከትሰምዕ ኣብ መንጎ ዳ ትዛረብካ ሃንደበት እቲ ድምፂ ክጠፍእ ከሎ ዓዊኢልካ ኢኻ ትዛርብ ማዕርክ ክንደይ ትርበሽ ከም ዘለካ ሕጂ ብኡ ክትገምቶ ትኽእል ኢኻ።
2: ፒያኖ ባር ናይት ክንኣቱን ከለና እቲ ቐንዲ ፀገም ዝኸውን እንታይ እዩ? ክንዲ ተዘናጊዕካ ተወፅእ ዳርጋ ሓሚምካ ተወፅእ። እቲ ቐንዲ እንታይ እዩ? እቲ ድምፂ ክቱር ዓብተወ ድምፂ ኣሎ። ሕጂ እንታይ እዩ? ብሓፈሻኻ ድምፂ ክንዛረብ ከለና ዓው እንተኢሉ እቲ ንፁር መልእኽቲ ኣይሂበናን እዩ። ንኣብነት መሳርሒ ሙዚቃ ድራማሽን ሕጂ ካብታ ነታ ድራምቲ ካብታ ተበላሹ ሓንቲ እያ ታሊካ ድራም ናታ ኣለዋ። ክንሰምዓን ከለና ሲ ካርም ከሎ ሂም እቲ ሂምታ ኣለዎ መቐረትካ ኣለዎ ድራምሽን ካ ከምኣ ኮነ ሕጂ እታ ኮይና ለሚድና እዩ ንበዓልና እቲ ዓውታ ሲ ይልመድ እኮዩ ከምዚኣ ይልመድ ኣብ ውሽጢካ ኣቱ ሱተዘይ ትረኪቡ ተሓሙ
1: ሓንቲ ኣይሮቢክስ ንኣብነት ክትከይድ ተኮይና ካብ ናይ ሰዓት ተዋሓደ ሰዓት ሰዓት ሰዓት ንፈረኣን ክከይድ ይኽእል እዩ። ሕጂ ወኒ ስለ ዘድልዮ እቲ ኣይሮቢክስዊ ምንቅስቃስ ሙዚቃ የለ እዩ። እቲ ሙዚቃ ግን ብክልተ ነገር ብሰለስተ ነገር ክንሪኦ ንክእልና ሓደ ኳሊቲ ናይቶም ሳውንድ ሲስተምናትና ሓደ ኣገዳሲ እዩ። ምክንያቱ ፍሉጥ ነገር እዩ ትደረጁ ቆብታይ ጉደ ዝበለ ረባሽ እዩ ይርዳእከ ቶም ኣብ ድሰርሑ ሲ ፊልት ገብረ ኢኻ ረባሽ እዩ ሓደ ዓው ዝበለ እዩ ነቲ ወኒ ንክቅስቅስ ተባሂሉ ዓው ይብል እዩ ዳሕራይ ሰዓት ሙሉእ ኻ ምሳኻ ዝኸይድ እዩ። ሕጂ እዚ ብጣዕሚ ሃስያ እዩ።
2: እቲ ዓው ድምፂ ንለምድ እሞ ከይተረዳእና ኣዋላ ነፍስና ኣብቲ ንህቦ ግብሪ መልሲ ከም ሰባት ንህቦ ከም ሰባት ዝህልወና ፅዋናትና ከም ሰባት ይፀልወና እዩ። ንኣብነት እዚ እንታይ ገይሮም ኣብ መፅዕቲ ገይሮም ኣብ ኣናፁ እንጂ እንታይ መፅዕቲ ገይሮም ዓው ድምፂ ዝሰምዓ ብፍላይ እዚ ሮክ ሃርድ ሮክ ዝሰምዓ ዓው ድምፂ ዝሰምዓ ኣናፁ በይኖም ፈልዮምን ሕዱ ሙዚቃ ዓቂኖም ዝሰምዓ ኣናፁ ከዓ በይነን ገይሮምን ሽዑ እንታይ ገይሮም ሓደ ግድል ገይሮም ፈኒዮመን ብዓይለን ከመይ ገይረን ይወፃ ፈኒዮመን ማለት እዩ። ሕጂ ተን ቀስ ሙዚቃ ሰምዓ ዝነበራ ቀስ ኢለን ወፅአን ተመራሓርያን ቀስ ብቐስ ወፅአን እተን ዓው ሙዚቃ ሰምዓ ዝነበራ መንገዲት መናደን ተባኢሰን ሕጂ እንታይ እዩ እንታይ ንብል ደልየ ዓው ንሰምዕ እንተኮይና ወላይ ፀለወና ዓው ንብል ረበሽቲን ንኸውን ናይ ባእሲ ናይ ዕግርግር ንባዕሉ ድምፂ ይህው ዝአና እዩ ዕግርግር ንዓይ ጥራሕ ስምዑ ንብል ንጅምር ማለት እዩ ቀስልካ ዝዛረብኒኻ ብዓው ክትዛረበ ኣለካ ክስምዓ ኣለኒ

0: ከምኡ ኣነ ኣኒ ኣነ ከምዚ እየ ዋላ ናብነት ሪኢኹምዶ እንተኮይንኩም እዞም ናይ ሃርድሮክ ዘለዎም ስእሊ ኣላቶም መደሊ ላቶም እንታይ ኣላቶም ዓስከሪን ይብቲ ኣብቲ ኣርማ ናቶም ዘሎ ዋላ እቲ ፀጉሪ ካልእ ዓይነት ማለት ፍንጭርጭር ዝበለ እዚ ዝበለ ኣብ ዝበለ ይገብሩ ሕጂ እንታይ ማለት እዩ ዋላ ቲ ባህርናትና ሲ ይቕይሩ እዩ ስለዚ ህድእ ኢልና ንሰምዐ እንተኮይና ከዓ ብልክ ዋላ ክንሓስብ ከ ዋላ ብቲ ክሬኤቲቪቲ ናትና ማሃዘናት ናትና ቀስ ንሰምዕ እንተኮይና ዋላ ንዘረባ ሰብ ኢና ንሰምዕ ዓብ ንብል እተኮይና ኣይ ዘረበካ ንክትምልስ ካልእ መልሲ ደፍደፍ ንዓንዶ ኢ ኣይስምዓካነ ተክለ ናብታ መልሲ ስማዓና ዓይነት እዩ ዝብለካ ህዱእ ሙዚቃ ሰምዐ እንተኮይኑ ግን እንታይ እዩ ይሃዲእ ሕጂ ብሓፈሽ ጥቕልል ኣቢልና ዋላ ንመፃኢ ወለዶናትና ኢና ንሃሸ ዘለና
1: ኣብ ማእኸላይ ምስማዕ ፀገም ዘለዎም ሰባት ብድምፂ ዝመፀ ማእኸላይ ሃስያ ዝወ ክልተ ዕፅፊ ናይ ሕማም ረሲዕ ክማዕብሉ ዘለዎ ተኽእሉ ኣሎ ሕጂ ኣብትናትና ስነኣእምራዊ ፀገም እውን ኢምፓክት ኣለዎ ማለት እዩ ኣዚ ልዑል ምስማዕ ፀገም ዘለዎም ከዓኒ ክሳዕ ሓሙሽተ ዓፅፊ ሕማም ረሲዕ ወይ ዳይመንሻ ከማዕብሉ ይኽእሉ ጎኒ ጎኒ እዚ ስርዓተ ልዑል ፀቕጢ ደመን ምስ ልብን ስርዓተ ዙረት ደመን ተተሓሒዙ ድመፅእ ሕማማት ከዓኒ ኣዝዩ ተቃልዖ ኮኑ ሕጂ እቲ ፀልዋናቱ ኣብ ምስማዕ ኢልና እናፀሩ ኣይኮነን ሰልፍ ኮንፊደንስ ንባዕሉ ሓደ ሰብ ምስምዑ ድጎደለ ሰብ ከባቢኡ እንታይ ይበሃሉ ኣይሰምዐን እዩ ኣብቲ ናቱ ውልቀ ተኣማንነት ወይ ካርእሰ ተኣማንነት ብጣዕሚ ፅልዋ ኣለዎ ብዛዕባይ ድም ዝዛርቡ ዘለዉ እንታይ ድም ዝዛርቡ ዘለዉ ብዙሕ ግዜ ጋጥመ ናይ ባላ ኣከባቢና ዘለዉ ሰባት ምስማዖም ክጎድል ከሎ እንታይ ዓይነት ኢንተርኣክሽን ዓናህቡና ሰብ ፍሉጥ ነገር እዩ እዚ እውን ኣለዎ ካብቲ ሳይኮሎጂ እዞም ናኣሽቱ ቆልዑት እጂ እንታይ ብፍላይ ብቲ ምዕራባዊ ዓለም እዚ ብጣዕሚ ኣሻቐሊ ኮይኑ መፅናዕት ዳገበሩሉ እዮም ኣብ ትሑት ኣብ መንእስያሲ ምፅማም ወይ ከዓ ምስማዕ ምጉዳል ይረአ ኣሎ

0: ኣብ ስታድየም ብኣሽሓት ዝቝጸሩ ተዓዘብቲ ክህልዉ ንቡር እዩ። ንጹር ድምፂ ከመሓላልፉ ዝኽእሉ እተረቐቑ ስርዓተ ድምፂ ክህልዉ ድማ የድል እዩ። መብዝሕቲኡ ግዜ ስታድየማት ዓበይትን ከፈታትን ስለ ዝኾኑ መሃንድሳት ቀዋሚ ናይ ድምፂ ሽፋን ምርግጋፅን ሞጉልሒ ኔትወርክ ብጥንቃቐ ክነድፉን ይግደዱ።
1: ሃገራዊ በዓላት ድዩ ክግበር ከሎሲ ናይ ድምፂ ሽግር ኣለና ኩሉ ግዜ
2: ድምፂ ክንብል ከሎና ግን ናይ ጋንታ ስራሕ እዩ ቲምወርክ እዩ። ስለዚ ተመላለየካ ስራሕ ስለ ዝኾነ ዜና ኣለዉ፣ ምሳኻ ረድዮ ኣለዉ። ቀንዲ ግን ኣድኻ ኹና ናይቲ ቦታ እዩ። እቲ ቦታ ሕጂ ንምርኢት ዝተዳለወ ቦታ ኣይኮነን። መብዛሕትኦም ዋላ ፕሌይባክ ክኹኑ እምበር ዝነበረ ማለት እዩ። ሕጂ ላይፍ ኣለና ግን ዋላ ከምኡ ይኹኑ ከመይ ጌርካ መቃሪሕካ ነቲ ህዝብኻ ተዕግቦ እዩ።
3: ከምዚ ናይ ህንፃ ዝምልከቱ ከዓ ዘለዉ ኣብ ህንፃ ከዓ ንህንፃ መሳርሒ ዘሎ ካብታ ናይ መንኮሊ ንጥቀመላ ዓበይቲ ንእማናት ነንኩለላ ጀሚርና እቶም ዝኸፍኡ ሓደገኛታት ዝኾኑ ንደቂ ሰባት እዮም ማለት እዩ። ሕጂ ምስምዝ መንፅር ዝኸይድ ከዓ ኣብ ናይ ትራንስፖርት ኣለዉ ከዓ ኣብ ናይ ትራንስፖርት እንተኸይድና ኣብ ዝኾነ ጉዕዞ ትኸደሉ ጉዕዞታት ናይ ትራንስፖርት ዘሎ ከዓ ድምፂ ዝኽልክል ወይ ከዓ ዝዓግት ዘለዎ መሳርሒታት የለውን።
1: ሕጂ እንታይ ድምፂ እንድሕር ዓብዪ ኣርእስቲ እዩ ዓብዪ ነገር እዩ እንድሕር ንብል ኣለና። ብዘይ ድምፂ ክንረዳዳ ኣይንኽእልና፣ ብደይ ድምፂ ዜና ክንሰምዕ ኣይንኽእልና፣ ብደይ ድምፂ ደርፈይ ንሰምዐን ኢና፣ ብዘይ ድምፂ ብፀሎት ክንገብር ኣይንኽእልና እንድሕር ንብል ኣለና። እዚ ዓብዪ ኢንቨስትመንት ዘድልዮ እዩ ከም ሃገር ማለት እዩ። ዓብዪ ኢንቨስትመንት ኣለዎት። ቤት ትምህርቲ ድዩ ክህሉ፣ እዚ ሓፂር ኮርስ ድዩ ክህሉ፣ እዚስ ብግቡእ ተረኣዩ? እዚኦም ተካትና ደቅና ሲ ፅቡቅ ኣዌርነስ ክህልዎም ብዛዕባ ድምፂ መግለፂ ናይ ሃገር እውን ሓደ ቴሌቭዥን ናህና ሲ መግለፂ ኢና እዩ ኳሊቲ ሳውንድ ክህልዎ ሲ ቲቪ ኤረስ ከምዚ እያ ድምፂ ሓፋሽቲ ከምዚ እያ ኳሊቲ ኣለዎም ክንበሃል እንተኮይና ንሕና ክንሰርሓሉ ክንክእል ኣለና። ኣዌርነስ ፈጢርና ኸዓ ሓደ ኢንቨስትመንት ተገይሩሉ ሓደ ትካል ክህሉ ኣለዎ መሰልጠኒ ባሃሊተ
2: እንታይ እዮም ዝብሉ ኸዓ ነቶም ክኢላታት ኢንጂነራት ናይ ሳውንድ ሃብታም ናይ ገንዘብ ኢኻ ሃብታም ፀማም ኢኻ ኸዓ በርከ ንሰብ ኢኻ ትእንግድ ብኩነታት ጥዕንኡ ንኩሉ ነገራት ቀታሊ ኢኻ ድምፂ ካብ ዓቐን ንላዕሊ እንተረአ ኮይኑ ይቕትል እዩ። ዝኾነ ሰብ ሪሰርች ክገብር ይኽእል እዩ። ድምፂ ካብ ሕማም ሓሊፉ ቀታሊ እዩ። ኣርባዕተ ሓሙሽተ ሕማማት ክስዕብ ዝኽእል ሓካይም ዝፈልጥዎ ይኽስታ እዩ። ስለዚ እዚ ክሳብ ዝኾነ ተገዲስና ብመፅናዕቲ ተገይሩ ክንፍንዎ ክንክእል ኣለና ማለት እዩ።

ሽዑን ሽዑን ስለ ዘይፈልጦ ካብቲ ነገር ክእለ ኣይቅሰብን እዩ። ንኣብነት ቃንዛ ተዝገብር ነይሩ፣ መድመይ ተዝገብር፣ ብዙሕ ከምኡታት ነገር ተዝገብር ነይሩ። ካብ ሓደ ክተሰብ ተማሂርካ ካልእ ኩሉ ሰብ ኣብዚ ከምዚ ዓይነት ሽግር ኣይበኣተዎ ነይሩ። ፀገም ግን የጋጥመካ ከምዝብሎ ኣይትፈልጥን ኢኻ። ኣብ ዝተናውሐ ግዜ መጀመርያ ነቲ ልዑል ፍሪኩንሲ ምስማዕቲ ሽግር ዳሓራይ ምስማዕኻ ቶታሊ ዳደኸመ ኸይድ። ኣብዚ ሕጂ እውን ፀቂጢ ክዛረበሉ ዝክደሊ ነገር ምስ ድምፂ ዝመፅእ ምስማዕ ናይ እዝኒ ፍፁም ኣይፍወስን እዩ።

0: መሳርሒታት ድምፂ ዝዓጠቐ ዜጋ ሞያዊ ፍልጠቱ ክብከብልን ግቡእ ኣጠቓቕማ ስርዓቲ ድምፂ ክኽተልን ይግባእ። እኹል ዝኾነ መጽናዕቲ ብምግባርን ልዑል ንቕሓት ብምጥራይን ኣብ ምህናፅ ሃገር ቅርጡ ድምፂ ምስራፅን ዘይከኣል ኣይኮነን።
1: ኩሉ ግዜ ንብረት ክጠልብ ከለኻ ሓዳሽ ከላ ማኪና ኣፍተር ሰርቪስ ናታ ክትሓትል ኣለካ። እንተተባላሻስ እዚ ድልያልካ ክትሓስብ ክትክል ኣለካ። ንኣብነት ንምንታይ ማለት እዚኣ ሓደ መካኒክ ክፍት ክፍት መሰበላ ማኪና ማኪና ሳውንድ ፕሩፍ እያ። ዲዛይን መጀመርታ ክትግበር ከላ ስቲድ እያ ኣብ ውሽጢ ኣኹን ካሲ ሪከርድ ተገርካ ድምፂ እንተዓቢርካ መሊእኻ ዝበለፀ ሳውን ድምፂኢኻ ትረክብ ማለት እዩ። ድሕሪኡ ግን ካብ ብዙሕ ምስከደ እቲ ጎሚኖ ናታለገስ እቲ ስፖንጅ ዘሎ ኣብ ሰርቪ ክገብሩ ክፍከፍትዎ ከለዉ ብግቡእ ኣይግጥሞን ሙልሓ ክመፅእ ነቲ ድምፂ ድእቱ ይመፅእ ማለት እዩ። ስለዚ ካብቲ ንሕና ንፈጥሮ ኣብቲ ሰርቪስ ክንገብር ከለና ኣብኡ ቂቀታት ድመፅእ ከምታ ዘላ እንተገጢምካያ እታ ንብረት ሰርቪስ ተገርካያ ቲሳውንድ ፕሩፍ ኮይኑ ክኸይድ ይኽእል እዩ። ዓቋር ድምፂ ኣለዎ ማለት እዩ። ንኣብነት ኣብ ማኪና ኢልካ ኣለኻ ዋላ መርከብ በላ እዘና ነፈርቲ ዲዛይን ክኾነ ከለዋ ኣቋርቲ ድምፂ ገይረን ሰርሕዋን ኩሉ ማለት እዩ።
2: ሚክሰር ብዙሕ መሳርሕታት እዩ ዘለዋ። ሕጂ ነቲ ሰምዖ ደለኻ ድምፂ ሰሚዕኻ ኣይናይ ፍሪኮንሲ ይጎዲሉ ኣይና እዩ በዚሑ ኢልካ ግድን ኢኻ ፖተንሽሜተር ክትጥቀም ኢኳላይዘር ክትጥቀም ኣለካ ማለት ወይ ሊሚተር። ሕጂ መጨረሻ እንታይ ማለት እንታይ ክብል ደለ ሰብ ብቑዕ ሰብ ክህሉ ኣለዎ ማለት እዩ። መሳርሒ ገዚእካ ስቱድዮ ሰሪሕካ ሃኒፅካ ኣብ መጨረሻ እንድሕር ደኣ ክኢላ ናይ ድምፂ ዘየለ ኮይኑ ፌደር ምኽፋት ምዕፃው ጥራይ ክኢላ ከብለካ ይክእልን እዩ። ምክንያቱ ተበላሽ ዝመፅእ ኣሎ ካብ ሪኮርድ ኮይኑ ዝመፀ ዝፍኖ ሕጂ ብኸመይ ጌርካ ተተዓራር እዮ ኦረዲ ሪከርድ ኮይኑ ሎ ሕጂ ስለዚ ኣብ ሚክሰር ኢካ ትፃወት ማለት እዩ ሚክሰር

0: ሰላም ፈንዌር ቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ንዝኣምሰሉ ሓሙሽተ ግንቦት ፍርቂ መዓልቲ ፍራንስ ዘለዎ ዜናታት ውሽጥን ወፃእን እንሆ ዜና ዘቕርበልኩም ልዋም ተክለ ክትከታተሉና ብክብሪ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። መደባት ቅነና ፅነት ኣብ ቤተ ትምህርቲ ዞባ ማእከል ሎሚ ብድሙቕ ኣገባብ ተኸፊቱ። ኣብ ዞባ ጋሽ ባርካ ኣብ ናይ መድረኽ ድራማ ዘተኮረ ስልጠና ተዋሂቡ። ብጨንፈር ትምህርቲ ዞባ ደቡብ ዝተወደበ ቅነ ባህልን ስፖርትን ተምሃሮ ተዛዚሙ። ቅልውላው ዞባ ማእከላይ ምብራቕ መሊሱ ከይከርር ከም ዘስግእ ተገሊጹ። ሩስያን ዩክሬንን ብምክንያት ዝኽሪ ምዝዛም ካልኣይ ኩናት ዓለም ግዜያዊ ምቁራስ ተኽሲ ኣዊጀን። ቻይና ኣብ ፋብሪካ ርጭታት ብዝተኸስተ ሓደጋ ባርዕ ልዕሊ 26 ሰባት ከም ዝሞቱ ተቓሊሑ። ናብ ዝርዝራቱ ክንሰግር፣ ጥንቢ 15 ዓመት ናፅነትና ፅንዓትና ዋሕስና ብዝብል ቴማ እዩ ክበዓል። ኣካል መደባት ጥንብል ናፅነት ዝኾነ ቅነናፅነት ኣብያተ ትምህርቲ ዞባ ማእከል ሎሚ ተኸፊቱ። ብዛዕባ እዚ ክሳብ 23 ግንቦት ዝቐፅል መደብ ወክልኤና ዳንኤል ወሉ ዘዳለወ ፀብጻብ ኣሎ። ገረ መስቀል ክርዝክሄር ክቐርቦ እዩ።
1: ብምክንያት ፅምብል መበል 35 ዓመት ናፅነት ፅንዓትና ዋሕስና ብዝብል ቴማ ዝተወደበ ቅነናፅነት ኣብያተ ትምህርቲ ዞባ ማእከል

0: ሎሚ 5 ጉንበት ኣብ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ብዝተኻየደ ስነ ስርዓት ብወግዒ ተኸፊቱ። ኣብቲ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለን ብሓባር ዝኸፈትዎ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምህር በላይ ሃብ ተጋብራ ዝስምዑ ቃል ብፅንዓት ዝመፀት ናፅነት ተዓቂባን ወቂባን ውሕዝቲ ክትከውን ን ከም ትማሊ ኣብ መትከልና ፀኒዕና ብተወፋይነት ክንሰርሕ ከም ዝግባእ ኣተሓሳሲቡ። ኣብ ዞባ ማእከል ኣብዚ እዋን እዚ ኣስታ 99 ሚእታዊት ተምሃሮ ኣብ ከባቢኦም ኣብ ዝተኸወደዳ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣብ ዝርከባ ትካላት ትምህርቲ ብቀረባ ይመሃሩ ከም ዘለዉ ጠቒሱ፣ ዝተርፍ ብዙሕ ስለ ዝኾነ ግዳ ንዝበርኸ ዓወት ብውህደት ክስራሕ ሞያዊ ዓቕሚ መምሃራን ርእሰ መምሃራንን ስፖርቫይዘራትን ከብ ንምባል ድማ ቀጻሊ ስልጠናታት ክውደባ ዝኻኺሩ። ኣብቲ ያታዊ ምርኢት ብሄራት ብዘጠቓልል ባህላውን ስነ ጥበባውን ሰነዶታት ዝማዕረገ ስነ ስርዓት ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ዝርከቦም ሰመዚ ዞባን ሚኒስትሪ ትምህርትን ተረኪቦም ነይሮም። ቅነ ናፅነት ኣብያተ ትምህርቲ ዞባ ማእከል ክሳብ 23 ጉንበት ኣብ ኩለን ትካላት ትምህርቲ ማለት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዝተፈላለየ መሰነዶታት ክቕፅል እዩ።
1: ኣብ ባረንቱ ኣብ ምምንቲ ክድራማ ዘተኮረ ብድርጃ ዞባ ብዓይነቱ ናይ ፈለማ ስልጠና ቤት 24 መያዝያ ክሳብ 2 ግንቦት ተዋሂቡ። ኣብቲ ንመሰረታዊ ኣገባብ ምድላው ድርሰት ምውሳ ኣቀራርባን ኣልያን ድራማ ከምኡውን ምስኡ ዝዛመድ ዛዕባታት ዝምልከት ስልጠና ኣባላት እዚ ምዕራብ ሲቪል ሰራሕተኛታት መንግስትን ሰጥበባውያንን ዝርከቦም 68 መንእሰያት ተሳቲፎም። ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ እድሪስ ሳልሕ ኣብ ዝሃቦ ሓበሬታ እቲ ዕላማ ንዝፀንሐ ሕፅረት ብቕዓት ምድላው ናይ መድረኽ ድራማ ብምቅላል ዞባውን ሃገራውን በዓላት ንምድማቕ ምዃኑ ገሊጹ። እቲ ስልጠና ብዛዕባ ኣመራርፃ ተዋሳእቲ ምከና ኣጠቃቅማ ብርሃን ሕብሪ ኣልባሳትን ምፅብባቕን ክፈልጥዎን ክኽተልዎን ዝግባእ መሰረታዊ ኣምር ንምሓዝ ሓጋዚ ከም ዝኾነ ዝጠቐሱ ኣሰልጠንትን ወኪል ሰልጠንትን ብወገኖም ዝተመደበ ግዜ ሓፂር ስለ ዝነበረ ብዙሕ ዝተርፎም ከም ዘሎ ብምጥቃስ ኣብ መጻኢ እኹል ግዜ ክወሃቦ ተላብዮም። ፀሓፊ ህግደፍ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ጃብራ ኣብ ዘመሓለፎ መልእኽቲ ንኣገዳስነት ድራማ ኣብ መኸተ ምስራፅ ክብርታትን ባህልን ምትሕልላፍ ታሪክ ከምኡውን ምምፃእ ናይ ባህሪ ለውጢ ብምጥቃስ ዕቑር ተህቦ መንእስያት ብግብራዊ ስራሕ ንምምዕባል ብዕቱብ ክስራሓሉ ሰልጠንቲ ድማ ንዝቐሰምዎ መባእታዊ ፍልጠት ብፃዕሪ ክዕብዩ ኣተሓሳሲቡ። ኣብ መወዳእታ ንሰልጠንቲ ወረቐት ምስክር ክዕደል እንከሎ ብሰልጠንቲ ዝፈርየት ነጥባዊ ትሕዝቶታት ንምርኢት ቀሪቡ። ባህላውን ስፖርታውን ፌስቲቫል ተምሃሮ ንሃገራዊ ጥምረት ብዝብል ቴማ ምጨንፈር ትምህርቲ ዝወደብ ተወዲቡ ካብ 1 ክሳብ 3 ግንቦት ኣብ ከተማ መንደፈራ ክካየድ ዝቐነ ስፖርታውን ባህላውን ውድድራት ብውዕውዕ መንፈስ ተዛዚሙ። እቲ ንማእከላይን ካልኣይን ደረጃ ቤተ ትምህርቲ ዘሳተፈ ውድድራት ግጥማት ኩዕሶ እግሪ መርበብን ሰኪዐትን ከምኡውን ውድድራት ድራማ ቅብኣ ሙዚቃ ግጥሚ ክትዕ ሓፈሻዊ ፍልጠት ምህዞን ስንዓን ዘጠቓለለ ነይሩ። ኣብቲ መዛዘሚ ስነ ስርዓት ሓላፊ ጨንፈር ትምህርቲ ዘዋደቡብ መምህር ሕብቲ ዝጊ ኪዳነ ኣብ ዘስምዖ ቃል ኣብ ኣብያተ ትምህርቲ ዝካየድ ባህላውን ስፖርታውን ንጥፈታት ተምሃሮ ተህቦኦም ንኸለልዩ ብዓብዩ ከዓ ባህሎምን ክብርታቶምን ንክወርሱን ታሪክ ሃገሮም ንክፈልጡን ሓጋዚ ከም ዝኾነ ኣብሪሆም። ኣብቲ ቅነ ካብ ኩለን ኣዘቦታት ዝተዋፅኡ ኣስታት 1000 ተምሃሮ ከም እተሳተፉ ዝሓበረ መምህር ሃብቲ ዝጊ ኣብ መንጎ ተምሃሮ ንስራእየ ውዕውዕ ናይ ተወዳዳርነት መንፈስ ብምጓዝ ኣብተን ሕፅረት ትሕተ ቅርፂ ስፖርት ዘለዎ ናይ ቤተ ትምህርቲ ዝካየድ ንጥፈታት ንምሕያል ውሁድ ስራሕ ይካየድ ከም ዘሎ ገሊጹ። ኣብ መወዳእታ ብውልቅን ብደረጃ ቤተ ትምህርትን ንዝተዓወቱ ሽልማት ተዓዲሉ። ማእከል ሙያዊ ስልጠና ስራሕተኛታት ባፅዕ ኣብ ምብር 11 ዙርያ ንዝሰልጠኑ ዘለዉ መንእስያት ብ2 ግንቦት ናብ ታሪኻውን ልምዓታውን ቦታታት ዑደት ወዲቡ። እቲ ዑደት ፋብሪካ ታኒካን ፖሊ ፕላስቲክን ምፅዋዕ በዓል መዚ ወደብ ባፅዕ ታሪኻዊ መስጊድ ሰሓባ ሓይሊ ኤሌክትሪክ ሓርጊጎን ዲጋ ጋሕቴላይን ዝሸፈነ እዩ ነይሩ። ዕላማት ዑደት መንእስያት ታሪኾም ከምኡውን ኣብ ከባቢኦም ሰላሰል ዘለዉ ልምዓታዊ መደባት ንክፈልጡ ከም ዝኾነ ሓላፊ ምምሕዳርን ፋይናንስን ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ኣቶ ንጉሰ ግርማይ ገሊጹ። ዑደተኛታት ኣብ ዝሃብዎ ሓበሬታ ገለ ካብቲ ዝበፅሕዎ ትካላት ምስቲ ስልጥንሉ ዘለዎ ዓውዲ ዝተኣሳሰር ብምዃኑ ኣዝዩ ኣገዳሲ ኮይኑ ከም ዝረኸብዎ ገሊፆም።

ኣብ ውዘባ ሃበሮ እትርከብ ማእከል ጥዕና ዓሪታይ ኣብ ክትትል ሕርስን ጥንስን ብሓፈሻ ሕርሲ ኣብ ትካላት ጥዕና ድማ ብፍላይ ዝምስከን ኣገልግሎት እትህብ ከም ዘላ ተሓቢሩ ሓላፍታ ማእከል ጥዕና ተሓጋጋዚ ነርስ መሓመድ መሓመድ ዓሊ ኣብ 2025 ኣብታ ማእከል ናይ ዝሓርሰ ኣዴታት ቁፅሪ ካብቲ ቅድሚኡ ዝነበረ ዓመት ብ5 ሚታዊት ክብ ከም ዝበለ ብምጥቃስ ኣብ ቀዳማይ ርብዒ ናይ 2026 እውን ብ23 ኣዴታት ብሓገዝ ሞያውያን ከም ዝሓረሰ ገሊጹ እዚ ፍረ ናይቲ ብቐጻሊ ዝካየድ ጎስጓሳት ምዃኑ ጠቒሱ ድማ ብዝለዓለ ከም ዝድፍኣሉ ኣነጺሩ ማእከል ጥዕና ዓሪታይ ንነበርቲ ግልምዕ ማይ መሊሕ ዒን ሓርሽ ኣፍኣድር መልመለትን ዓሪታይን ኣገልግሎት ትህብ ክብራትን ክርበን ቀጥል ብዝቐርብ ዜና ውፃኢ ንመከታተልኩም ደጊመ ብኸብሪ ያድ ኣብ ዜና ውፃኢ ክንሰግር ወታደራውን ፀጥታውን ቅልውላው ዞባ ማእከላይ ምብራቕ መሊሱ ከይኸርር ከም ዘስግእ ተንተንትን ተዓዘብትን ይእምቱ ኣለው እዚ ዝተገልፀ ሕቡራት ኢማራት ዓረብ ትማሊ 4 ግንቦት ካብ ኢራን መጥቃዕቲ ሚሳይላትን ድሮናትን ከም እተኸያይደላ ድሕሪ መክሳሳ እዩ ኣብ ዱበይ ኣቡዳቢ ንፋጀራን መጥቃዕትታት ከም እተፈፀመ ዝገለፀ ሚኒስትሪ ምክልኻል ሕቡራት ኢማራት ዓረብ ብሰንኩ ኣብ ወደብ ፋጀራ ኣብ ዝርከብ መፃረይ ነዳዲ ባርዕ ከም ዝሰዓበ ኣፍሊጡ ይኹን እምበር ኢራን ነቲ ብኢማራት ዝወፀ መግለፂ ኣመልኪታ ዛጌት ምላሽ ሃበትን ዘላ እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ መፃብቦ ሕርሙዝ ተዓጊተኒ ዘለዋ ንግዳውያን መራኸብ ብምምራሕ ከተሕልፈን ዝወጠነቶ ስርሒት ትማሊ 4 ግንቦት ከም ዝጀመረቶ ኣፍሊጣ ፕሬዚደንት ዶናልድ ትራምፕ ከም ኣካልቲ ስርሒት ድሮ 7 ፈጠናት ጀላቡ ሓለዋ ሰውራ ኢራን ከም እተሃርማ ክገልጽ እንከሎ ኢራን ግን እቲ መጥቃዕቲ ኣብ ልዕሊ ህዝቢ ዘመላለሳ ጀላቡ ከም እተፈፀመን 5 በርጌስ ከም እተቐትሉን ሓቢራ ብካልእ ወገን ሓይሊ ባሕሪ ኢራን ብመፃብቦ ሕርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኣሜሪካ ናይ ሚሳይል መጥቃዕቲ ከም ዘካየደ ብምጥቃስ ካልኦት መራኸብ ኣሜሪካ ግና በቲ ሞያዊ መስመር ከምዘይተንቀሳቐሳ ገሊጹ ኣሎ ብመጥቃዕቲ ኢራን ዝተሃርመት መርከብ ሃገሩ ከምዘየላ ዝሓበረ ማእከላይ እዚ ኣሜሪካ ብወገኑ ንግዳውያን መራኸብ ናይ ምሕጋዝ ስርሒት ከም ዘስፍሑ ኣፍሊጡ ሓለዋ ሰውራ ኢራን ኣብ መፃብቦ ሕርሙዝ ዝግበር ምትእትታው ቀይሕ መስመር ምዃኑ ይገልፅ ስለ ዘሎ እዚ ኣሜሪካ ኣበጊሳቶ ዘላ ስርሒት ጠንቂ ምፍራስ ስምምዕ ምቁራስ ተኩሲ ክኸውን ከም ዝኽእል ይእመት ሩስያን ዩክሬንን ብምክንያት ዝኽሪ ምዝዛም ካልኣይ ኩናት ዓለም ኣብ በበይኑ መዓልትታት ግዜያዊ ምቁራስ ተኩሲ ኣውጀን በዚ መሰረት ሩስያ ዝመፅእ 8-9 ግንቦት ምቁራስ ተኩሲ ክትእውጅን ከላ ዩክሬን ከዓ ንሎምን ፅባሐን ተመሳሳሊ ስጉምቲ ወሲዳኣላ ሩስያ ኣብዚ ኣውጃቶ ዘላ ናይ ምቁራስ ተኩሲ ግዜ ነቲ ኣብ ልዕሊ ስርዓት ናዚ ጀርመን ስጉነፀፈቶ ዓወት ዘንፀባርቕ ወታደራዊ ምርኢት ከም እተካይድ ሓቢራ ዩክሬን ነቲ ኣዋጅ ምስ ዘይተኽብሮ ኣብ ልዕሊኣ ዝካየድ መጥቃዕትታት ከም ዝሰፍሕ ፕሬዚደንት ቭላድሚር ፑቲን ኣጠንቂቑሎ እቲ ኣዋጅ ምቁራስ ተኩሲ ኣብ ተመሳሳሊ መዓልትታት ስለ ዘይኮነ ኣድማዕነቱ ኣጠራጣሪ ምዃኑ ይጥቀስ ሩስያ ኣብ ዝሓለፈ ዓመት ብተመሳሳሊ ምክንያት ዝወሰደቶ ስጉምቲ ብካልእ ብወገን ተቐባልነት ከም ዘይረኸበ ፀብጻባት የረድኡ ኣብ ህዝባት ሪፓብሊክ ቻይና ትማሊ 4 ግንቦት ኣብ ፋብሪካ ርችታት ብዝተኸስተ ሓደጋ ባርዕ ል26 ሰባት ከም ዝሞቱ ተቓሊሑ በቲ ኣብ ኣውራጃ ሁናን ዘጋጠመ ሓደጋ ህስያት ዝርከቦም ልዕሊ 60 ከም ዝቆሰሉን ንዋታዊ ዕንወት ከም ዝሰዓበን ሰብ መዚ ስርሒት ምድሓን ሂወት ቻይና ሓቢሮም ፕሬዚደንት ሺ ጂንፒንግ ግዳያት ንምድሓንን ጠንቅቲ ሓደጋ ንምልላይን ስርሒት ክሰፍሕ ኣዚዙሎ ኣብ ዝሓለፈ ወርሒ ለካቲት ኣብ ቻይናዊት ኣውራጃ ሁበይ ብዝተኸስተ ተመሳሳሊ ሓደጋ ሰብኣውን ንዋታውን ክሳራ ከም ዝወረደ ዝዝከር እዩ ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዕ ተፈራሪመን እዚ ስምምዕ ዝተኸተመ ናብ ኣውስትራልያ ምብፃሕ ዝፈፀመት ቀዳሚቲ ሚኒስትር ጃፓን ሳናይ ታይካይቺ ትማሊ 4 ግንቦት ኣብ ከተማ ካምቤራ ምስ ቀዳማይ ሚኒስተር ኣንቶኒ ኣልባኒዝ ኣብ ዘካየደቶ ርክብ እዩ ክልቴን ሃገራት ሰንሰለት ቀረብ ፀዓት ብርቂ ማዕድናትን ምግብን ንምውሓስ ብሓባር ክሰርሓ ተሰማሚዐን ከም ኣካል ናይቲ ስምምዕ ኣውስትራልያ ንፕሮጀክት ብርቂ ማዕድናት ዝውዕል 1.3

ቢልዮን ዶላር ደገፍ ክትገብር እያ። ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባኒዝ ኣብ ዝሓቦ መግለፂ ስለ ኣብዘይ ዝተሓላለኸ እስትራቴጂያዊ ሃዋህው ተኸሲትሉ ዘሎ እዋን ኣብ መንጎ ኣውስትራልያን ጃፓንን ዝካየድ ምትሕብባር ዞባዊ ሰላምን ርግኣትን ንምርግጋፅ ወሳኒ ከም ዝኾነ ሓቢሩ። ኣውስትራልያን ጃፓንን ኣብ ዝሓለፈ ወርሒ መያዝያ 7 ቢልዮን ዶላር ዝግመት ታሪኻዊ ተባሂሉ ዝተገልፀ ወታደራዊ ስውዕል ከም ዝኸተማ ዝዝከር እዩ። እቲ ውዕል ኣውስትራልያ 11 ዘመናውያን መራኸብ ካብ ጃፓን ክትሽምት ዘኽእል እዩ። ቀዳሚቲ ሚኒስተር ጃፓን ሳናይ ታይካቺ ኣብ ዝሓለፈ መዓልታት ኣብ ቪየትናም ተዋሳሊ ምብፃሕ ብምፍጻም ምስ ቀዳማይ ሚኒስተር ቪየትናም ለሚን ሆንግ ኣብ ዘካየደቶ ርክብ ኣብ መዳይ ፀዓትን ብርቂ ማዕድናትን ዝካየድ ምትሕብባር ንምድፋዕ ከም እተሰማምዑ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ጃፓንን ኢንዶኔዥያን ትማሊ 4 ግንቦት ኣብ መዳይ ምክልኻል ናይ ምትሕብባር ስምምዕ ከቲመን። እቲ ብሚኒስትራት ምክልኻል ክልተን ሃገራት ኣብ ከተማ ጃካርታ ዝተፈረመ ስምምዕ ኣብ ምትሕብባር ኢንዱስትሪ ምክልኻል፣ ምስግጋር ቴክኖሎጂን ፀጥታ ባሕርን ዘተኮረ እዩ። መንግስቲ ብሪጣንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለድ ዘይብሉ 16 ቢልዮን ዶላር ልቓሕ ንምሃብ ዘውፅኦ መደብ ንምፅምባር ዝርርብ ከም ዘበግስ ኣፍሊጡ። ቀዳማይ ሚኒስትር ኬር ስታርመር ትማሊ 4 ግንቦት ኣብ ከተማ የሬቫን ኣርሜንያ ኣብ ዝተኻየደ ዋዕላ ፖለቲካዊ ማሕበረሰብ ኤውሮጳ ነቲ መደብ ብወግዒ ከም ዝገለጸ ተሓቢሩ። እዚ ስጉምቲ እዚ ብሪጣንያ ምስ ኤውሮጳዊ ሕብረት ሓድሽ ምዕራፍ ዝምድና ንምጅማርን ኣብ መዳይ ምክልኻልን ፀጥታን ዝካየድ ምትሕብባር ንምስፋሕን ንእተካይዶ ዘላ ፃዕሪ ዘርኢ እዩ። ቀዳማይ ሚኒስትር ኬር ስታርመር እቲ መደብ ኪኖ ምድልዳል ዓቕሚ ምክልኻል ዩክሬን ኩባንያታት መፍረ ኣፅዋር ሃገሩ ናይ ዕድጊ ውዕላት ክረኽባ ዕድል ዝፈጥር ከም ዝኾነ ሓቢሩ። ኤውሮጳዊ ሕብረት ኣብ 2027 ንዩክሬን ወለድ ዘይብሉ 16 ቢልዮን ዶላር ልቓሕ ንምሃብ ንዝወፀ ዕማመ ኣብ ዝሓለፈ ወርሒ መያዝያ ከም ዘጽደቆ ዝዝከር እዩ። ብመሰረት ኮሚሽን ኤውሮጳዊ ሕብረት ዘወፅኦ መግለፂ 60 ቢልዮን ካብቲ ልቓሕ ጠለባት ምክልኻል ዩክሬን ንምምላእ፣ ዝተረፈ 30 ቢልዮን ድማ ንሓፈሻዊ ባጀት መንግስቲ ሃገር ንምድጋፍ ከም ዝውዕል ተፈሊጡ። ኤውሮጳዊ ሕብረት ኩናት ዩክሬን ብዘተ ንምዕራፍ ኣብ ክንደ ዝፅዕር ነቲ ኩናት ዘጓሃር ወታደራውን ፕሮፓጋንዳውን ደገፍ ይገብር ከም ዘሎ እዩ ዝሕበር። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ዘካይዶ ወታደራዊ ንጥፈታት ከም ዝሓየሎ መንግስቲ ሩስያ ከሲሱ። ኣብ ዶባት ሩስያ እናዓበየ ዝመፅእ ዘሎ ወታደራዊ ህላወ ናይቲ ኪዳን ንዞባዊ ሰላምን ምርግጋእን ኣብ ሓደጋ ዝእቱ ከም ዝኾነ ፍሉይ ልኡኽ ሚኒስትሪ ጉዳያት ወፃኢ ሩስያ ኣጠንቂቑ። እቲ ተወሳኺ ምንቅስቓሳት ሃገሩ ሉኣላውነታ ንምውሓዝ ንእተካይዶ ንጥፈታት ክብ ከተብሎ ከም ዝደፋፍኣ እቲ ፍሉይ ልኡኽ ብተወሳኺ ኣነፂሩ። ኔቶ ምስ ሩስያ ንዘዳውባ ኣባላቱ ንምዕጣቕ ዝገብሮ ዘሎ ንጥፈታት ኣካል ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ዝገብሮ ወታደራዊ ምንቅስቓሳት ምዃኑ ይጥቀስ። ክቡራትን ክቡራን ዘና ቅድሚ ዛምና ኣርእስታቱ ክደግመልኩም። መደባት ቅድመ ናፅነት ኣብ ቤተ ትምህርቲ ዞባ ማእከል ሎሚ ብድሙቕ ኣገባብ ተኸፊቱ። ኣብ ዞባ ጋሽ ባርካ ኣብ ናይ መድረኽ ድራማ ዘተኮረ ስልጠና ተዋሂቡ። ብጨንፈር ትምህርቲ ዞባ ደቡብ ዝተወደበ ቅነ ባህልን ስፖርትን ተምሃሮ ተዛዚሙ። ልውላው ዞባ ማእከላይ ምብራቅ መሊሱ ከይኸርር ተሰይሙ። ሩስያ ንዩክሬንን ብምክንያት ዝኽሪ ምዝዛም ካልኣይ ኩናት ዓለም ግዜያዊ ምቁራጽ ተኹሲ ኣዊጀን። ቻይና ኣብ ፋብሪካ ርጅታት ብዝተኸስተ ሓደጋ ባርዕ ልዕሊ 26 ሰባት ከም ዝሞቱ ተቓሊሑ። ንምክህታልኩ መስክር ምስረፍ መደባት ኤርቲቪ ክሓድጎኩም ብወገነ ግን ብሩኽ መዓልቲ።

0: سلام كميت علو زي خوركم تعز تعتا وزينا سبورت نو زينا زغرب لكم كيال حدكم
1: قدماتو بريمير ليج انجليز تومالسوني بكلتا تشواتاتات قصيل ابزمسيلو مانشستر سيتي بي ايفرتون تعاغيتا كامناي وانچا قلس كتن شراتتن كلا اب ناي بقعد قلو لا زلا تشيلسي بنوتينغهام فورست تدفيرا صبصاو يصعب مانشستر سيتي نتي بارسنال تنصيفوا زلو ناي نطوي فللين مملاسيان اب كتما ليفربول بمغاشان صار ايفرتون تصاويتا امنا كن معرفتي تشوتا بلستي شوتو ناي دوكو تحاغيسا سيتي ننا قداما ابري تشوتا كتزازو مخلا تحرعرفتي استراي تشوتا كن سيتي فوتسون كتفرس يا جميرا አመብል ሳንሾመን ተንደር በጥፋት ኸላኻሊ ሲቲ ጎይ ኤቨርተን መገዲ ባሪን ኣብ ጾታ ዘምለሰታ ሸቶ ከተመዝግብን ክላ መብል 76 ተንደር ካብ ኦብሪን ውን ካሊ ሸቶ በምርካብ ንጾታ ካብ ድሕሪ ተብጊሳ ክትቆጻጸሮ ኪላ አመብል ሳንን ሓደንደር ባሪ ንዑ ካሊቲን ክለብ ድማ ሳስተ ሸቶ መሳመዝገበ ጾታ ብዓወት ኤቨርተን ተዛዚሙና ተባለ ማንቸስተር ሲቲ አመብል 76 ተንደር ካብ ኤርሊን ሃላንድ ነቲ ውፅኢት ዘፀበት ሸቶ ብምርካብ ካብ ስዕረት እተናግፋ ሸቶ ኣብ ምንዳይ ተፀሚዳ ኣብ መበል 97 ንደቕ ካብ ጀረሚ ዶኩ ብልስቲ ሸቶ ብምዝጋብ ንክለቡ ካብ ስዕረት ኣድሒኑ እቲ ፀወታ ድማ ብናይ ሓባር ውፅኢት 3-3 ተዛዚሙ ናይ ኤቨርቶን ባሪ ብልስተ ፀዋታይ ዝተባሃለ እዩ ሲቲ ብሓንቲ ፀወታ ኣድሒራ ከተብቅዕ ምስታብ ቅድሚያ ዘላ ኣርሰናል ዘለዋ ናይ ነጥቢ ፍልሊ ናብ ሓሙሽተ ብምክፍሑ ግን ተሪፈና ዘለዋ ፀወታታት ኣብ ውፅኢት ኣርሰናል ክትምርኮስ ንሳ ግን ክትዕወት ክትግደድ እያ ናብ ሳሲካዊ ፀብፃም ትንልከት ሲቲ ድሕሪ ኣብ ወርሒ ጥሪ 2017 ብኤቨርተን ዝተቐበለቶ ግፊሕ ዝኾነ ናይ 4 ባዶ ስዕረት ብድሕሪ ኣብ ዘካየተን ዳሕሮት 18 ፀወታታት ዛጌዳ ይተሰዕረትን ዘላ ኣብ 14 ክትዕወት ኣብ 4 ከዓ ማዕፈላለያ ብሓፈሻ ግን ዛ ክለብ ኣብ ዳሕሮት 12 ናይ ሊግ ፀወታታት ዛጌዳ ይተሰዕረትን ዘላ ኣብ 8 ተዓዊታትን ዝተረፈ 4 ድማ ነጥቢ ተማቒላ ድምር ነጥባ ድማ ካብዘን ፀወታታት 25 ክኸውን ከሎ 11 ሸቶታ ድማ ተመዝጊቦዋ ይርከብ ካልእ ናይ ትማሊ ፀወታ ዓባይ ክለብ ቸልሲ ኣብ ሜዳ ሳንፎን ብሪጅ ኣንጻር ኖቲንግሃም ፎረስያ ተፃዊቶም ኖቲንግሃም ዝመፅእ ሓሙስ ንዘለዋ ናይ ካልኣይ እግሪ ግጥም ናይ ፍርቂ ፍጻመ ፀወታ ኣንጻር ኣስቶን ቪላ ኣብ ኤሮፓያን ሊግ ምዃኑ እዩ ን8 ተፃወታ ብምዕረፈ ናብ ሜዳ ወሪዶም ኣብ ናይ ቅድሚ ዕርፍቲ ፀወታ ብቅድሚ ደገፍታ ጠፊኣ ዝነብረ ቸልሲ ብኖቲንግሃም ፎረስት ፍጹም ተዓብሊል እያ ኣብ ካልእ ስደ ብመገዲ ኣወኒ መሪሕነት ዘተሓዘታ ሸቶ ዝረኸበት ፎረስት ኣይ ፀንሕትን ኣብ መበል 25 ንደ መገዲ ፍፁም ቅላሕ ካብ ኢጎር የሱስ ካልእ ሸቶ ብምርካብ ንመሪሕነታ ደሪዐ ኣብዛ ፀወታ ቸልሲ ፍፁም ቅላዕ ረኺባ እኳ ተነብረት ንምህራማ ሓላፍነት ዝወሰደ ኮል ፓልመር ዝሃርማ ኩዕሶ ብሓላሉዳት ፎረስት ሴልስ ተዓጊት እያ ብዛ ፍጻሚ ድማ ቸልሲ ንዕረፍቲ 2 ባዶ ተመሪሓ ወፅያ ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ እውን ንሓይሊ ኖቲንግሃም ክትዓግቶ ዝተሸገረ ቸልሲ ኣብ መበል 52 ንደቕ ካብ ኣወኒ ብዝተመዝገባ ሳስተይቲ ሸቶ እቲ ውፅኢት ናብ 3 ባዶ ይደይቡ ፀወታ ብምድኡ ቸልሲ ኣብ መበል 96 ንደቕ ካብ ጃኦ ፔድሮ ሸቶ ብምርካብ ነቲ ውፅኢት ናብ 3 ባሕደ እኳ ተቐይረቶ ካብ ስዕረት ግን ኣይምለጠትን 3 ባሕደ ተሳዒራ ኣብዛ ፀወታ ናይ ኖቲንግሃም ፎረስት ኣወኒ ይብል ዝተፃወታ ይተባሂሉ ቸልሲ በዚ ዘመዝገበቶ ስዕረ ዝመፅእ ዓመተ ስፖርት ካብ ኤሮጳዊ ፀወታታት ንኸይትእለ እተሰክፍ ክለብ ኮይና ኣላ ፎረስት ናብ ሜዳ ስታንፎን ብሪጅ ብምጋሽ ኣንጻር ቸልሲ ኣብ ዘካየተን ዳሕሮት 9 ፀወታታት ኣብ 2 ግጥማ ጥራያ ተረቲዓ ዘላ ኣብ 3 ተዓዊታ ኣብ 4 ኸ መዓረ ተፈላለያ ካብ 2022 ኣብ ውድዳተ ፕሪምየር ሊግ ካብ ትምለስ ኣብ ዘካየተን 4 ፀወታታት ክሳዕ ትማሊ ስዕረት ኣይቀመሰትን ቸልሲ 6 ፀወታታ ፕሪምየር ሊግ ኣከታቲላ 3 ረትዕት ድሕሪ ወርሒ 11993 ንፈለማ ግዜ ሕማቕ ታሪክ ሰኒዳ ኣብዛ ፀወታ ጃኦ ፔድሮ ሸቶ እንተዘይቕፅረላ ድማ እቲ ኣርእስቲ ካልእ ምኾነ ፎረስት ካብ ወርሒ መጋቢታት ሒዛ ኣብ ዘካየደትን 5 ፀወታታት ኣብተን 4 ብልዕሊ 3 ሸቶታት ብምዕዋታ ዘገረመት ክትከውን ብሓፈሻ ግን ካብ ዘካየደትን ዳሕሮ 7 ፀወታታት እውን ኣብ ሓንቲ ግጥም እውን እንትኾነት ዘይተሰዕረት ብምዃና ትንሳ እያ ኣመስኪራ እያ ግጥማት ሻምፒየንስ ሊግ ኤሮጳ ሎም ሶልስ ምሸት ብናይ ካልኣይ እግሪ ግጥም ናይ ፍርቂ ፍጻመ መንጎ ክለባት ኣርሰናልን ኣትለቲኮ ማድሪድን ብትካየድ ፀወታ ቀጺሉ ከምስ እዩ ኣብ ውድድራት ፕሪምየር ሊግ ሞራላ መሊሳ ዘላ ኣርሰናል ሎሚ ኣብ ሜዳ ኣንጻር ስጳኛዊቲ ክለብ ኣትለቲኮ ማድሪድ ተካይዱ ፀወታ ኣቓልቦ ረኺቡ ዘሎ ክኸውን እዘን ክለባት ኣብ ናይ ሎም

0: ዓመተ ስፖርት ናይዚ ውድድር ኣብ ሓደ ምድብ ብምንባርን ተራኺበን ዝነበረ እየን። ኣርሰናል ድማ ኣብ ሜዳ 4 ባዶ ተዓዊታ ምንባራ ናይ ቀረባ ተዘክሮ እዩ። ኣሰልጣን ኣርሰናል ሚኬል ኣርቴታ ትማል ሶኒ ምሸት ኣብ ዘካየዶ ጋዜጣዊ መግለፂ ተፃወቱ ዝሓለፈ ግዜ ብዘመዝገቦ ዓወት ተዛንዮም ንኸይፃወቱ መልእኽቱ መሓላለፉ ኣሎ። ኣርሰናል ንከም ኦዴጋርድ፣ ካይ ሃቨርትስን ጃሪን ቲምበርን ዝኣመሰሉ ተፃወታ ትማል ኣብ ሰዓታት ቅድሚ ቅትር ኣብ ዘካየቶ ልምምድ ስለዘይሓበርዋ ኣብ ናይ ሎሚሸት ፀወታ ኬት ከስሮ ስክፍታ እዩ። ቲምበር እኳ ኣብዛ ፀወታ ከም ዘይርክብ ርጉፅ እንተኾነ ኦዴጋርድን ሃቨርትስን ግን ወላ እኳ ኣብ ልምምድ ኣይንበሩ ነታ ግጥም ንከርክቡ ይቃለሱ ከም ዘለዉ ኣርቴታ ገሊጹ። ብወገን ኣትለቲኮ ማድሪድ ከም ሶርሎዝ፣ ጁልያኖ ኣልቫረዝን ዝሓለፈ ሰሙን ካብ ዝፀርዎ መጉዳእቲ ናብ ልምምድ ተመሊሶም ከ ዘለውን ኣብ ናይ ሎምሸት ፀወታ ድማ ከርክቡ ከም ዝኽእሉ ንዓላማ ኣትለቲኮ ዴጎ ሲሞና ኣሚቱ ኣሎም። እዚ ኣርጀንቲናዊ ኣሰልጣኒ ብዛዕባ ናይ ሎምሸት ፀወታ ኣመልኪቱ ትማል ኣብ ዘካየዶ ጋዜጣዊ መግለፂ ተፃወቱ ዝሓለፈ ሰሙን ኣብ ሜድኦም ድሕሪ ዕርፍቲ ብዘንፀባርቆ ብቕዓት ምስ ደግሙ ናብ ፍጻሜ ክሓልፉ ከም ዝኽእሉ ገሊጹ ኣሎ። ሲሞነ ብምቕፃል ክለቡ ነቲ ዘለዋ ብልጫ ብምጥቃም ናብ ፍጻመ ክንሰግር እውን ድልውቲ ከም ዘላ ገሊጹ ኣሎ። ኣርሰናል ኣንጻር ኣትሌቲኮ ማድሪድ ኣብ ዘካየድተን 4 ግጥማት ዛጊዳይ ተሰዓረትን ዘላ ሎሚ ምሸት ምዘይ ትዕወት ኣብ ሓደ ዓመተ ስፖርት ኣንጻር ሓንቲ ክለብ ኣብ 3 ገጣሚታት ክትዕወት ብዙይ መኻላ ነታብ ዓመተ ስፖርት 2022/23 ኣንጻር መቐናቕንታ ሪያል ማድሪድ ኣብዚ ውድድር ዘመዝገበቶ ኣብ 2 ዝተሰዓርቶ ኣብ ሓንቲ ፀወታ ድማ ነጥብ ዝተማቐለቶ ማለት እዩ። ዝሰርሓቶ ሕማቅ ክብረ ወሰንኪ ትመዓራሩ እያ። ኣርሰናል ኣብ ዳሕሪ 8 ፀወታታት ናይ ሻምፒዮንስ ሊግ ኣንጻር ስፓኒያን ክለባት ኣብ ዘካየድቱን ፀወታታት ዛጊዳ ኣይተሰዓርትን ዘላ ኣብ 7 ተዓዊቱ ኣብ ሓንቲ ድማ ነጥቢ ተማቒላ። ክለብ ቸልሲ ካብ ወርሒ መጋቢት ዓመቲ 2006 ክሳብ ወርሒ መያዝያ 2014 ኣንጻር ስፓኒያን ክለባት ን16 ግዜ ከይተሰዓረት ብምኻዳ ኣብዚ ውድድር ፍሉይ ክብረ ወሰን ሰኒዳ ዘላ እንግሊዛዊት ክለብ እያ። ኣትለቲኮ ናብ እንግሊዝ ብምጋሽ ኣብ ዘካየድተን ዳሕሮ 7 ፀወታታት ኣብ ሓንቲ ግጥም ጥራይ ክትዕወትን ከላ ብ4 ተኸታተልቲ ፀወታታት ግን ተርቲዓ። ዝሓልፈ ወርሒ ጥቅምቲ ናብ ሜዳ ኤሚሬትስ ብምምጻእ ዝተቐበለቶ ናይ 4 ባዶ ስዕረት ግን እቲ ብዝሒ ሸቶታት ዝተረኣየ ፀወታ ኮይኑ ኣብ ታሪኻ ተሰኒዱ ኣሎ። ናብ ፍጻሚ ንምሕላፍ ሃረር ትብል ዘላ ኣርሰናል ናይ መወዳእታ ፍጻሚ ዝበጽሓትሉ ፀወታ ኣብ ዓመት 2006 ምንባሩ ዝዝከር ኮይኑ ኣብ ናይ ሎም ዓመተ ስፖርት ናይ ዝውድድሩ ነታ እንኮ ክለብ ስዕረት ከይቀመሰት ናብ ናይ ፅዋ ፀወታ ንኽሰግር ናማዕደወትያ ሎሚ ሸት ክፃወት። እዛ ክለብ ኣብዚ ውድድር 13 ግዜ ክፃወትን ከላ ካብዚ ኣብተን 10 ተዓዊታ ኣብ 3 ኸ ማዕረ ተፈላለያ። እዛ ክለብ ኣብዚ ውድድር 13 ግዜ ክፃወትን ከላ ካብዚ ኣብተን 10 ተዓዊታ ኣብ 3 ኸ ማዕረ ተፈላለያ። ሎሚ ምስ ትዕወትካ ኣብ ታሪክ ዝውድድር ሓድሽ ክብረ ወሰን ከተፅሕፍ እያ። ፈረንሳዊት ቀዓ ኣትለቲኮ ማድሪድ ኣንቶኒ ግሪዝማን ሎሚ ምስ ስለፍ መበል 128 ፀወቱ ኣብ ሻምፒዮንስ ሊግ ብምዃን ምስቶም ነዚ ክብሪ እዚ ኣቐዲሞም ዝበፅሑ ፈረንሳውያን ከም ካሬም ቤንዚማ፣ ቴሪ ሄንሪ፣ ክላውድ ማክለለ ክስራዕ ክበቅዕ እዩ። ብዘይካዚ እዚ ፈረንሳዊ ኣብዚ ውድድር ብብዝሒ ሸቶታት ምስቶም ልዕሊ 50 ሸቶታት ዘቕፀሩ ከም ቤንዜማ፣ ኪልያን መባፐን ቴሪ ሄንሪን ክስራዕ በቂዑ ኣሎ።
1: ዘቕርኩም ተዓዘብትን ሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ፍፀም ስለምክትታልኩም ኣዘየ መስክን ምስ ተርፉ መርባቶ ኤርቲቪ ሓድጎኩም ብወገነ ይግም ሰላም።

0: አትንበል እስኪ አንተም ሸፈቲ ትንቱ ማና ምስሌ ጎማት አለኩ
1: ለምና ግልኢት ና ምስለለ
0: ፈቴካ እንበልከ ግል እንበር ይቀድርኒ ምን ከለፈንቴን አለቡኒ ገለበበሊና አለከም
2: حدقات حداس مسلسل من يوم 10 مايو 2016 ديب ايري تي في حدقات

ናብ ባሕሪ ዲጂታላዊ ኣርካይቭስ ኤርቲቪ ምስ ኣትኻ ብዙሕን ድንቅን ታሪኺኻ ትረክብ። ኣብ ውሽጢ ዛንታ ዝጸንሕ ዛንታ እውን መወዳእታ ይብሉን። ነብሲ ወከፍ ቀላዕ ስእሊ ናይ ገዛ ርእሳ ጦብላሕታያ ትፈጥር። ጥልቕ ኢልካን ካብ ስምዒት ወፂኢኻን ነቲ ህይወት ከተሰማዕሮ ከም ዘለዎ ክትርጉሞን ዕምቆቱን ጥልቀቱን ክትንትኖን ተፈቲንካ ሒዝካዩ ዝዕዘር። ኣዝዩ ከቢድ ዕማም እውን እዩ ዝኸውን። ምኽንያቱ ምስሊ ነብሲ ወከፍ ተጋራላይ ኣብ ተንቀሳቓሲ ስእሊ ዝረአ ትርኢት ካልእ ስእሊ ኣእምሮ እዩ ዝፈጠር። እዚ መደብ እዚ እውን ገሊ ጽንዓት ተምሳል ባህሊ ዓወት ንዝብል ኣርእስቲ ክትረኽዩ

ኣብቲ ዝኸበረ ገጻት፣ ኣብቲ ዝተረረ ምዕራፍ፣ ኣብቲ ዝጸንከረ ኹነት፣ ኣብቲ ዝጸልመተ ምድራኽ ተስፋ ነይሩ። ዕላማ ዝወለዶ ብርሃን ራእ ነይሩ። ደረት ትርኢትና ጽነት ናብቲ ጫፋት እቲ ንምብጻሕ፣ ነቲ ናይ ዓወት መስመር ንምርግጋጽ፣ ነቲ ዝተሓለነ ምዕራፍ ንምዝዛም፣ ኩሉ ዓይነት ዋጋ ክሕተት ምዃኑ ብምፍላጥ ንዑ ዝዳርግ ዋጋ እውን ክኽፈል ጥርጣረ ኣይነበረን። እምነት ሓይሊ ስለ ዝኾነ፣ እምነት ኪነቲ ጫፍ ዘሎ ዘጠምት መነጽር ስለ ዝኾነ፣ እቲ ንስ ጩራ ውሽጫዊ ጸርጊ ስለ ዝዕድል፣ ገሊ ሓርነት እውን ናይ እምነት ልዑል መንፈስ እዩ ተሃኒጹ። እምነት ከም መርሓት ሓንጺጹ ረቂቕ ሓይሊ ኣፈልፊሉ ልብን ኣእምሮን ገዚኡ፣ ልዕሊ ሰብኣዊ ሕግን ኣጽዋርን ተሰሪዑ፣ እቲ እምነት ብጽንዓት ተሰሪቱ ኣብ ነዳዲ ናይቲ ተቓጺሉ ዘይውዳእን ናብቲ ዝተደለየ ሸቶ ዘብጽሕን ዕላማ መሪሑ። እቲ ዕላማት ኸኣዩ ነቲ ራእይ ክውን ቀይሩ፣ ራእይ ሓርነትን ናጽነትን።

0: ሂወት ገሊ ነቲ ዘይብልካ ከም ዘሎካ ብምሕሳብን ብምእማንዩን እዩ ተሓሊፉ ካልእ ዓለም ካልእ ኣነባብራ ኣትሒዙ ብዘለካ ምዕጋብ ምሂሩ ኪኖ ስጋዊ ድሌታት መንፈሳዊ ዕግበት ኣስተምሂሩ ካብ ሓሳብ ናብ ግብሪ ቐይሩ ኣብዚ ጐዳጉዲ ምንባር ኣብዚ ገደል ደጋጊምካ ምሕኳር ኣብዚ ቐዛሒ ኣስሓይታ ብእምነት ምጉልባብ ኣኽኢሉ እቲ ካልእ ዓለም ገሊ እቲ ፍትሓዊ ቓልሲ ህዝቢ ኤርትራ ንእሽተይ ብልጭታ ተስፋ ኣሚኑ ካብ ውሑድን ንኡስን ዓቕሚ ናብ ደርማስ ሓይሊ ከም ዝቕየር ተኣሚኑ ሙሉእ እምነት ናብ ሙሉእ ዓወት ከም ዘብጽሕ እውን ቅንጣብ ጥርጣረ ኣይሕደረን።
1: እንታይ ዓይነት ኩናት ኢና ነካይድ ህዝባዊ ጉንባርስ እንታይ ዓይነት ኩናት ነካይድ ብስምዒት ዝኸይድ ወይ ካብ ህሉ ኩነታት ካብ ውዳዓዊ ኩነታት ዝኸይድ ናይ ዓይነት ኩናት እዩ ዘካይድ እዚ ክንፈልጣልና ቅድሚ ኩነት ተተኣኪብካ ምኻት ኣይኮነን ወይ ከዓ ቦንዳልካ ምኻት ኣይኮነን ኩናት ናይ ዘበን እዚ ውግእ ናይ ዘበን እዚ ሓያል ምዃኑ ተረዲእኻ ንኩሉ ከነማልኦ ዝግባአልና ናይ ኩናት ክንፈልጥ ኣለና። ካልእ ዘይተማልአ ከማልእን ክፅዕርን ክቀራረብ ፀም እቲ ናይ መወዳእታ ፍርዲ ናይ ናዘው ግን ሎምንሸት ኮይኑ ማለት እዩ እሞ ኣብዚ ናይ ዘበን እዚ ኩናት እሞ ንሕና ከም ኤርትራውያን መጠን ጥራይ ዘይኮነ ዝነቕሐ ሰራዊት ኣለኒ ኢሉ ዝሕበነሉ ህዝቢ ኤርትራ ምዕቡል ህዝብን ምዕቡል ሰራዊትን ክሃንፅ እዚ ውድብ እዚ ላዕሊ

0: ኣብ ዝብለሉ ዘሎ እዋን ጥራይ ዘይኮነ ካብ ቅድም ሒዙ ዝሰርሓሉን ዝቕፅሎ ዘሎን ውሑድ እዩ። ጥራይ ኣባህላ ኣይኮነን። ልክዕ እዩ ሓፋሽ ህዝቢ ይዕወት እኳ እንተኾነ ሓፋሽ ዘይዕወተሉ ምክንያታት ውን ኣሎ።
1: እቲ ዝዓበየ ክፋል ኣብ መንጎ ፍትሓዊ ኩናትን ኣብ መንጎ ዘይፍትሓዊ ኩናትን እዚ ንዓብዪ ኣርእስቲ ገዲፍካ ኣብዚ መንጎ ናይዚ ኮንኩሬሳ ዝወሓደ መስዋዕቲ ከፊልካ ዝበዛሕ ዓወት ቀዳማይ ክንገብሮ ዝግባእና ስክሉናና ዘይተቐጥሞ ኩናት ዘይምክያል ካብ ቅጣ ሓሊፍካ ኩናት ዘየድሊ ዘይምእባል ንዝተባሃለ ኩናት ንዝተወጠነ ኩናት ጅማትካ መሃብ ናይ ዘይኮነስ ዘለካ ዓትንጎልካን መሃብ። ስለዚ ምስ ከምዛ ዓይነት ዝትግበሩ ኩናታት ናዮም ኩናት ኮይኖም ዕዉታት ዕዉት ኮይንካ ክወፅ
2: ንኣካላዊ ተግባራት ብምቁፀር ልዑል ስብእና ዝወነነ ሰራዊት ሓርነት ሓደ ልምዲ እዩ ኣማዕቢሉ ብተመክሮ ዝሃነፆ ሰራዊት ባህሊ እቲ ባህሊ እቲ ፅልግልግ ኣብ ዝብል ጫፍ ግቦ ጩራ ተስፋ ኣቐሚጡ ንዝተሓንፀፀ ቐጢን መስመር ሓርነት ሰቒሉ ኩሉ ናብኡ ክጓዓዝ ነቲ መንገዲ ክፀርግ ዝቐደመ ንዝስዕብ እናመርሐ ከብፅሑ እውን መስመራት ሒዙ ኣብ ቅድሚ እቲ ሽግ ሓርነት ዝርከቦ መቕለያ ዘይብሉ ብድሆታት ክፀርሑ ምዃኑ ኣይጠፍኦን። ንመኻልፋት መፈንጥራታት ግድላትን መስገድላትን ክጥሕሶ ምዃኑ እውን ኣይተማተአን። ንሱ ጥራይ ዘይኮነ ንዕኡን ብዕፅፉን እንተመፀ እውን ክሕለፍ ምዃኑ ኣርጊፁ ኣሚኑ
3: Thank you.

0: Aló, Wancha. Wancha.
1: ብመስርሕ ዝተሃንፀን ዝማዕበለን ገላዊ ባህሊ ንሰብ ናብ ብቑዕ ተጋዳላዩ ዝቕይር ነቲ ብዝተፈላለየ ድረኺት ናብቲ ቓልሲ ዝተጸንበረን ገዛእ ርእሱ ቅድሚ ምስዋእቲ ዝሰውአ ተቓላሳይ ነቲ ባህሊ የስርጾ ካብ ጽባሕታ ናብ ማኣዲ ቓልሲ ዝወፀላዕለት ይፍልም ካብቲ ኣህዲሉ ገላዊ ሰብነት ዝለበሰላ መዓልቲ ይቕጽል ካብቲ ሓራ መሬት ረጊጹ ናብቲ ዓብ ገድሊ ዝጽንበረሉ ማእከል ምብጽሑ ይኽእል ካብታ ናይ ንፈለማ ጉዕዞ ሓንቲ ስጉሚ ዝረገጸላ ሰዓት ነቲ ዓብ ሓይሊ ዝኾነ መድረኽ መቐይሮ ይምክሮ ኣብ ተዕሊም ምዕላም ምኽኣል ምልምማድን ናብ ምኽኣል ዘስገር ድልድል ስለ ዝኾነ ካብ ሌላ ናብ ፍልጠት ካብ ፍልጠት ናብ ርድኢት ካብ ርድኢት ከኣ ናብ ምሉእ ተግባር ንምብጻሕ እውን ቀሊል ገድሊ ኣይተጸበዮን ንተጋዳላይ

ዓንዲ ሕቆ ገላዊ ባህሊ እምነት እዩ። እምነት እምኒ ኩርናዕ መስመር ቅኑዕ መንገዲ ሕንጻ ጻሕርነት ነይሩ። እምነት ብጽንዓት ተግባር ይኸውን። ጽንዓት ኩሉ ግዜ ናብ ምሉእነት ዘብጽሕ መስርሕ ስለ ዝኾነ ካብ ዝኸበደ ናብ ኣዝዩ ዝኸብድ ዘሕኩር መሳልል እውን እዩ። እዚ ንኣእምሮ መንፈስን ኣብ ሓደን ስጡምን መልክዕ ዝቕይር ሓይሊ እዚ ብሓደ ለይቲ ዝስራሕ ብሰናይ ድሌት ዝልበስ ከም ማሕተም ዝውቀጥ ከም መቑነን ዝዕደል ስንቂ ኣይነበረን። ሓያል ስራሕን ዘየቋርፅ መስርሕን እዩ ሓቲቱ። ንቕሓት ሱርናይቲ ዓብ ገረብ እኳ እንተኾነ ካብ ገልሲ ሓሳብ ናብ ተግባር ካብ ስምዒት ናብ ሓቀኛ መልክዕ ንምቕያር ሓያል ስራሕ ጠሊቡ ብተመክሮ ተረጋጊጹ። እዚ ዕለታዊ ንጥፈታት ግድላት ዝበዝሖ ህይወት እዚ ንሰብ ናብ ካልእ ሰብ ክቕይሮ ክኢሉ እዩ። ብእምነት

0: ላላ አረጋጊ ጽዋት ይብለካለሁ። ሞ ተማም ብዙ አነ ግን ተተራጋጊ ተዛ ሸት ያ
1: አንጋ አ ወንጋ አዳ አንጋ
0: ላላ

0: ብንኡስ ዓቕሚ ዝተበገሰ ሰውሪ ኤርትራ ናብዚ ዓበየን ዝተጠናነገን ቃልሲ ኣብ ዝተጸንበረሉ እቲ ብድሆታት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ማዕረቲ ብድሆታት ከኣ መንፈስ ሓርበኒነት፣ ተወፋይነት፣ ተበጃውነትን ብሉፅ ስብእናን ገላዊ ሓይልን ናብቲ ጫፍ ዘይርከቦ ክብታ ክበጽሕ ናይ ግድን ነይሩ። እቲ እምነት እውን ማዕረ ማዕሪ እዩ ሓይልኻ ብምዕሪት ምብዛሕ ኣነ ክንዲ መስርዕ ክንዲ ጋንታ ኮይነ ክቃለስ ይግብኣኒ። ንሕና ዞም ውሕዳት ግን ሙሉኣት ነቲ ዝመጸና ጎመዳ፣ ነቲ ዘይዕረፍ ማዕበል ሓይሊ፣ ነቲ መወዳእታ ዘይብሉ ሓጺነ መጺን፣ እሳታዊ ዝናብ ሰማይን ምድርን ረቢሕናን ተራቢሕናን ኢና ናብ ማይ ንቕይሮ ዝብል ጽኑዕ እምነት ተፈጢሩ። እምነት ጽንዓት
1: ግናዋኹን ያደርሳል ያ ወራምሳ ዘራፍ ተነስቶ ዘራፍ ሲታጠቅ ከጠላቱ ጋር የሚደባለቅ ሆዱ አይሸበር ልቡ አይደነቅ በመሬት ታንኩ በሰማይ ላይ ጀት ሲደቀደቅ ከመሬት እግረኛ ሳንጃ ለሳንጃ ሲሞሻለቅ ጅግና ሲዋደቅ ፈሪ ሲሮጥ እንዲያሸፈረኝ ፈሪ አይውደደኝ እየሳቁበት እየነደደኝ ዘራፍ ቆራ አካኪ ዘራፍ የሳት ምዝግዝግ የሳቱ ላንቃ የሄደበቱ መሬቱ ነቃ የሳት ጎረቤት ይጋጋምና ይቃጠላል ቤት።

ንህምታ ድምፂ መዳፍዕ ከም ሙዚቃ ንዘይዕርፍ ደብዳብ ከም መዝሙር ኣዕዋፍ ነቲ ተደጋጋሚ መውጋእቲ ከም ጸበል ንገያ ጽገቦ ከም ስሉም ርሻን ነቲ ሃልክን ድኻምን ከም ኣዛናይ ስፖርት ኣሚንካ ክትቅበሎን ክትነብሮን ነብረብሓኻ ክትቅይሮን ሓይልየ እምነት ርእሱ ኩሉ ሓይሊ ስለ ዝኾነ ሰራዊት ሓቂ ንእምነት ከም ዘይውዳእስን ክቖጺሩ ካብ ጫፍ ናብ ጫፍ ተጓዒዙ ካብ ረመፅ ናብ ጋህፅሃፅ ዝብል ነበልባል ዘሊሉ ሸውዓተ ትንፋስ ከም ዝተዓደለ ፍጡር ብተደጋጋሚ ተሰውኡ ንመስዋእቲ እቲ መስዋእቲ እቲ ነቲ ዘይነጽፍ ዛራ ጃሕጃሓ ኣቢልዎ እቲ ዝቐደመ ነቲ ዝስዕብ መንገዲ ጸሪጉ ኣጓዒዝዎ ኣነ ክሓልፍ ንስኻ ሰዓብ እናበለ ብኣርኣይነት ቀሊስዎ እቲ ዝዓበየ እምነት ብኣርኣይነት ምምራሕ ስለ ዝኾነን ብግብሪ ስለ ዝተመስከረን

0: domu.
1: La traccia. E tu non potrai parlare a tamme. Quando mi sa fra. Ora non potrei andare. Tre alla apre? La cadda mi treia. Non ti dare là.
2: ይሄ ነው እያንዳንዳችሁ የምትዋጉት። መቶ መቶ ጥይት የያዛችሁት መቶ ወንበደ የጠላትን ገንጣይ ለመገንደል ለመግደል ነው። ደግሞ መግደል አለባችሁ። ደግሞ መግደል አለባችሁ።
3: ገላዊ ባህሊ ብእኩብ ብምሕሳብ ብውህደት ብምስራሕን ተነዲቑ ገሊ ንውልቀ ባህሪ ናብ ሓበራዊ ልምዲ ቐይርዎ። ብእኩብ ልምዲ ገላዊ ባህሊ ተወሊዱ፣ ብምሕቡር ሓይሊ ኣጐቢዙ፣ ብሉፅ ኣድማሳዊ ክብርታት ወኒኑ። እቲ ባህሊ እቲ ብፍሉይነቱ ደሚቑ፣ ቅድም ቀዳድም ሃገረይ ዝብል ድምፂ ኣቃሊሑ፣ ህዝበይ ዝብል ቃና ኣጋዊሑ፣ ውድበይ ዝብል ድሃይ ኣድሚቑ፣ ገዛእ ርእሲ ኣረሲዑ፣ ንዅሉ ኣብ ሓደን ናይ ዓወት መስመርን ሰሪዑ፣ ክሳብ ናብ ፍጹምነት ዝበጽሕ እኩብን ሓበራውን ሓይሊ ፈጢሩ። ምኽንያቱ ንብልሒ ኣእምሮ ናብ ልዑል ብልሒ ስምዒት እዩ ሰቒልዎ። ባህሪ ምቕሉልነት ጠርዚ ኣብጽሕዎ፣ ንኣንነት ወጊድ ኢሉ፣ ንትምክሕቲ ቐቲሉ፣ ንጀህራ ካብ መዝገበ ቓላቱ ደምሲሱ፣ ልዕለይን ዘያዳይን ዝሰርሑ ሓሊፎም እዮም ብምባል ንሰማእታት ልዑል ክብሪ ኣግዚምዎ። ንብጻይን ንብጾቱን ቅድሚ ግዛእ ርእሱ ሰሪዑ፣ መስርዑን ጋንቱኡን ልዕሊ ትንፋስ እዩ ኣቐዲሙ። እቲ ባህሊ እቲ ሃይማኖቱን እምነቱን ሃገር ኮይኑ
4: ተሳሓይሉ ወፂኡ ህዝቢ ኤርትራ ኣይጃጀወን። ኣብ ከተማ እንተ መጺኻ ከዓ ህዝቢ ዘርዕድ፣ ህዝቢ ዘፈራርሕ፣ ብስልኪ ዝሓንቕ፣ በዛ ሓሊፉ ተባሂሉ ዓፈንቲ ጓድ ዝበሃሉ ፈቕዶ ፅርግያታት እንዳኣረዩ መናእሰይ ፈጥፈጥ ከብሉ ዝሓስቦ ዝነበሩ በንጥ ኮይኑ ንዕኦም ንምምካት ንዕኦም ንምብዳህ ብዙሕ መስዋዕቲ ተኸፊሉ ብዙሕ ስቃይ ብዙሕ ማእሰርትን ኣጋጢሙ። ስለዚ ናፅነት ህዝቢ ኤርትራ ኣብ ውሽጢ ኣብ ደገ ኣብ ከተማ ኣብ በረኻ መሪር ስቃይ እንዳሕለፈ ብፅንዓት ዝመኮተ ከዓ እዚ ናፅነት እዚ ከነስተማቕሮ ክኢልና ማለት እዩ።
5: ኤርትራዊ ኣብ ኣስመራ ይኹን ኣብ ድኾን ይኹን ኩሉ ተጋደለ ይኮ ነይሩ፣ ኩሉ ተቓላሳይ ኮ እዩ ኤርትራዊ። ሕጂ ክርሸን ከሎ ኩሉ ግዜ ኤርትራዊ ከም ስለ ዝኾነ ጥራሕ እዩ ዝርሽኖ ጸላእ እምበር ፈልጥ እዩ ድገበረ ንደገበረ ንደይፈልጥ ኮይኑ ኣይኮነን። ነቲ ድገበረ ከዓኒ ጭቡጥ ከይሓዘሉ ግን ከም ዝሰርሕ ስለ ዝፈልጦ እዩ ኮስታ እዩ ዝገብር። ኤርትራዊ ስለ ዝኾነ ነቲ ዘይፈልጥ ከዓኒ ኤርትራዊ ስለ ዝኾነ ከፅምቶ ምእንቲ እዩ ሽዑ ክስታ ይትገብር ነይሩ። እቲ ኤርትራዊ ከዓ ሓቦ ንሕን ሒዙ ድንብር ፃይብለን እዩ። ምክንያቱ ሃገሩ ኣብ ምንታይ ኣላ እንታይ ኩነተት ኣሎ ስለ ዝፈልጥ እቲ ህዝቢ ኩሉ ንቑሕ ስለ ዝኾነ ጸላእ ከዓ ብከምኡ ዓይኒ ርእይዎ እዩ ንድገበረን ደይገበረን ኩሉ ሓደ ገይሩ ብርሽኖ ነይሩ።

ግደስ ግደስ ኣለቃ ወዲ ኣድያ ኣዳሊ ሃላ ጉድጓድ ኣዳሊ ሃላ ጉድጓድ

ባህሊ ገሊ ኣብቲ ዘይንብር ኩነት ንቡርን ቅቡልን ሓሳባት መፍጻሚ ነይሩ። ኣብቲ ሕጭጭታን ድምድምታን ዝበዝሖ ሰዓታት ርግኣት ምፍጣር፣ ኣብቲ ሃልክን ድኻምን ዝበዝሖ ጉዕዞ ገዛ ርእስኻ ምርህጋእ፣ ኣብቲ ካብ ውግእ ናብ ውግእ ዝቕጽል ጉዕዞ መሊስካ ምጽናዕ፣ እዚ ካብ ቅሱንን ሰላምን ኣእምሮ እዩ ዝፍጠር። ኣእምራዊ ድልውነት ሓደ ካብቲ ዝለዕለ ሓይሉ እዩ ነይሩ። መሬት ቀውጢ ኣብ ዝኾነሉ እዋን መፍትሒ ምንዳይ እምበር ዘይምርባጽ ነገራት እናኸርሩ መሊስካ ምትራር፣ ኣብ ዘይዕርፍ ማዕበላዊ ወራር ናይ መኸተን ሓይልኻ ምዝያድ፣ ተጋዳላይ ቂምታ ተሓሪሙ ድቃ ሳብ ዝስእነሉ ኣረብራቢ ወራራት ተወሰኸ ጽንዓት። እዚ ልክዕ ከምቲ ኣብ ውሽጢ ሃልሃል ተሓዊ በረት ዝቕይር ሓይሊ እዩ ዝምሰል። ምስ ድኻሙ፣ ምስ ጢሜቱ፣ ምስ ጽምኡ፣ ምስ ዕርቃኑ ሕጉስ ኮይኑ ይግስግስ ተጋዳላይ። ሓጎስ ካብ ነገራዊ ርኽበት ዘይምዃኑ ብግብሪ ይምስክር። ሰላም ኣእምሮ ካብ እምነት ከም ዝፍጠር ይረጋግጽ። ሰላም ኣብ ትብዓት ቆራጽነት ተበጃውነት ከም ዘሎ ይኣምን። ኣብ ትሕቲ ዝኾነ ይኹን ኩነት ድምብርፅ ዘይብሎ ፍጡር ተቐይሩ፣ እዚ እውን ክሓልፍ ኢሉ ካብኡ ዝኸፍእ ክመጽን ክሰግሮ ምዃኑ ይፈለጥ። ንዅሉ ብዅሉ ቅሩብን ድልውን ኮይኑ ይነበር። ልዕልን መስዋእቲ ቅሩብ ምዃን ዝዓቢ ውሳነ ክህልውን ይኽእል ድዩ? ተልእኾኻ ካብ ምፍጸም ንላዕሊ ቅሳነት ኣእምሮ ዝፈጥር ተግባርከ ይርከብ ድዩ ዝብል እምነት ነበሮ ተጋዳላይ ወናኒ ባህሊ ዓወት።

ገላዊ ባህሊ ብእኩቡን ድምርን ተመክሮታቱ ብውህደትን ስጥመትን ቃልስታቱ ብዘይጓሕጓሕ ዓቕልን ጽንዓትን ናብቲ ዝተተለመ መድረኽ በጺሑ። ሰውራ ኤርትራ ኩነይቲ መዳርግቲ ኣልቦ ወተሃደራዊ ዓወት ባህልዩ ሃኒጹ። ባህሊ እምነት፣ ፍቕሪ ሃገር፣ ተበጃውነት፣ ተጸማምነት፣ ጽንዓትን ዓወትን ገሊ ጽንዓት ተምሳል ባህሊ ዓወት እዩ ነይሩ። እዚ ባህሊ እዚ ዝፈጠሮን ዘማዕበሉን ክብርታት እናተኸስኮሰ ከም ትውፊት ናብ ወለዶታት ዝሰግር ዘሎ

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ ለሰ ስፖርት ብዓፈሻ ተኸታተልቲ ንኡስ መደብ ሌላ ስፖርት ድማ ብፍላይ ኣብ ናይ ሎሚ ሰሙን መደብና ንሓደ ካብ ኣብ ዓውዲ ኣትለቲክስ ንልዕሊ 20 ዓመት ዝጎየን ገና ውንጫሙ ዘይሰቐለን ኦሎምፒካዊ ኣትለቲና ከነላለየኩም ቀሪብና ዘሎና ሙሉእ ስሙ ንጉሰ ኣምለሶም ይበሃል። ካብ ኣቦኡ ኣቶ ኣምለሶም ተስፋ ልደትን ኣዲኡ ወይዘሮ ፅገ ተስፋይን ኣብ 1986 ኣብ ከተማ ኣስመራ ምምሕዳር ከባቢ ኣባ ሻውል ተወሊዱ ዓብዩ። ናይ መባእታ ማእከላይን ካልኣይን ደረጃ ትምህርቱ እውን ኣብ ከተማ ኣስመራ እዩ ተኸታቲሉ። ኦሎምፒካዊ ኣትሌት ንጉሰ ናይ ስፖርት ዝምባልኡ ከሎ ገና ብግዜ ንእስነቱ ይፈልሙ ኩዕሶ እግሪ ይፈቱ ምስ ምንባሩ ኸዓ ክሳዕ ሳሳይ ዲቪዥን ምስ ናይ ጋንታ ኣባ ሻውል ብምዃን ተጻዊት እዩ። ኣብቲ እዋን ግን ንጉሰ ናይ ጉያ ተውህቦ ከም ዘለዎ ክርድኦ ብምጅማሩ ሓሳቡ ክቕይር ተደናደነ። ኣብ ወርሒ ናሓሰ 2004 ኤርትራ ኣብ ውድዳት ኦሎምፒክስ ብመንገዲ ኦሎምፒካዊ ኣትሌት ዘርእሰ ናይ ታደሰ ናሓስ መዳልያ ድሕር ምርካባ ነታ ኣብ ከተማ ኣቴንስ ግሪክ ታሪክ ዝሰርሐት ሃገራዊት ጋንታ ኣብ ዝተገብረላ ድሙቕ ኣቀባብላ ብኣካል ዝተሳትፈ ንጉሰ ንዘርእሰ ናይ ምስረኣዮ ብቕጽበት ናብ ዓውዲ ኣትለቲክስ ንክጽምብር ወሰነ። እንተኾነ ንጉሰ መን ከጀምረን እዩ ብምባል ዘበግሶ ሰብ ይደሊ ነይሩ። ኣብቲ እዋን ብዓወት ኦሎምፒካዊ ኣትሌት ዘርእሰናይ ብዙሕ መንእሰይ ተጸልዩ ናብ ዓውዲ ኣትለቲክስ ክጽምበር ጀሚሩ። ከምዚ ኣብዚ እዋን ዘሎ ቀረብ ናውቲ ስፖርት ናይዚ ዓውዲ ብዘይ ምንባሩኻ ንጉሰ እቲ ካልእ ብድሁ ኮይኑ ቀሪቡ።
1: እወ ሽዑኡ ልክዕ ምስ መጻኹ ናብ ጉያ ማለት ናብ ኣትሌቲክስ ምስ መጻኹ ኣብቲ እዋን እቲ ማለት ሰብ ዘርእሰናይ ተዓወይቱ ኢሉ ዘይተዓደነ ህዝቢ ዝጎይ ነይሩ ማለት እዩ ተውህቦ ዘለዎን ዘይብሉን ማለት እየ ሕጂ እቲ ስምዒታት ማለት እዩ እቲ ድሌታት ብጣዕሚ እዩ ዝለዓለ ነይሩ ፍቲ እዋን እቲ ማለት እየ ሽዑኡ ጀሚረ ከም ስርዓት ኣብታ መጀመርታ እዋን መጀመርታ መዓልቲ ጀመር ኩሉ ኣብ ኣትሌቲክስ ኮንጎ ገይረ ጎየ ዝከረን ኣብ ቤት ገርግሺ ነይሩ ሽዑኡ ኣበበ ዘርሂን እዩ ነይሩ ሰልጣኒ ናይ ዞባ ማእከል ኣብኡ መፅአ ጀሚረ ማለት እዩ ሕጂ እቲ ቀንዲ መጀመሪ ከዓ ናብቲ ኣትሌቲክስ ከዓ ኣሮን ሽሙ ወዲ ገዛውተይ ነይሩ ሲ ሕጂ እቲ ድሌታት ኣለኒ ተውህቦ ኣለኒ ጎይ ይኽእል ዶ መን ከጀምሩ ንሱ ክእል ዶ ኢለስ ንነፍሰይ ይሓስብ ነይረ ምስ ነፍሰይ ማለት እዩ ሕጂ ዝኣሮን ብሎ ከዓ ኣጋጣሚ ጀሚሩ ቅድመ እዩ ነይሩ ዝነበረስ ኣብ ስታድየም ኣስመራ ክዕሶ ክርኢ ኢለ ምስ ኮድኩስ ከዓ ኣብኡ ትሬን ይሰርሕ ፀኒሕኒ ሕጂ ተዛሪቦ እንታ ከምዚ ኢለሲ ኣነስ ክጎይ ደለ ክጎይ ይኽእል ዶ የጀምሩኒ ዶ የፍቅዱለይ ዶ ኢለሲ ንዑ ሓቲት እዮ ድሱ ከዓ ዋ እንታይ ፀገም ኣለዎ ኩሉ ሰብኒ መፂስ ከም ድላይ ክጎይ ይኽእል እዩ ሽግር የብሉን ፍሪ ናፃ እዩ ገለ ኢለኒ ሕጂ ሽዑ የ ንፅባሒቱስ ምፃእ ኣብ ቤት ገርግሻ ኣለና ምስ በለኒ ንፅባሒቱ ኮንጎን ካልስን ገይረ መፅአ ጀሚረ ማለት እዩ።

ኦሎምፒካዊ ኣትሌት ንጉስ ኣምለሶም ወዲ ሓኪም ምስ ግዜ ኣብ ቦታ ልምምድ ብቕዓቱ እናተመሓሸ ብዝመፀ ካብ ብፆቱ በቲ ዝነበሮ ተውህቦ ፀብለል ክብል ግዜ ኣይወሰደን። ወላዲቱ ወይዘሮ ፅገ መወዳደሪ ጫማ ብምግዘአን ንወደን ከተባብዓ ከልዋ ንሱ እውን ኣይሓምቐን ናብ ፖዲዮማት ክድይብ ግዜ ኣይወሰደን። ኣብ ናይ ማእከላይ ርሕቀት ድሕሪ ምውድዳሩ ሃገራዊ ጉቡ ንክፍፅም ኣብ 2006 ናብ መደበር ታዕሊም ኪሎማ ወሪዱ ጉቡ ወተሃደራውን ፖለቲካውን ትምህርቲ ድሕሪ ምቕሳም ናብ ክፍላተ ሰራዊት

0: 119 ተመዲቡ ሃገራዊ ግቡእ ክፍጽም ጀሚሩ ኣብ ሚዝሪ ምክልኻል ዝካየድ ስፖርታዊ ውድዳት ኣህዱታት ካብ በራጊዝ ጀሚረን ክሳዕ ግንባር ዝዝርጋሕ ዝተፈላለየ ናይ መጻሪ ውድዳት የካይደን ኦሎምፒካዊ ኣትለት ንጉሰ ድማ ጎንጎን እቲ ዝካየድ ናይ ኣህዱ ንጥፈታት ኣብ ጉያ ፀቒጡ ይሰርሕ ምስ ምንባሩ እቲ ዝስራዕ ዝነበረ ውድዳት ብዝግባእ ብምውፃእ ኣብ ናይ ክፍለ ሰራዊትን ግንባርን ፀወታታት ብልፁ ውፅኢት ብምምፃእ ናብ ስርሒ ዞባ 3 ክሰሓብ ክኢሉ ኣብ ናይ ክፍላተ ሰራዊት ውድድር ብዝገብሮ ዝነበረ ልምምዳት ኣህዱኡ ኣዝዮም ዕጉባት ብምንባሮም ተስፋ እውን ብምሕዳር ናብቲ ዝምነይዎ ዝነበሩ ዓወታት ንክዲብ ምእንቲ መጎይ ጫማ ንክገዝእ ገንዘባዊ ወፃኢታት ብምግባር ንውድድሩ ዘዳልዎ ከም ዝነበሩ ንጉሰ ይስክር እንተኾነ ኦሎምፒካዊ ንጉሰ ኣብቲ ዘልመዓሉ ናይ ፍርቂ ማራቶን ኮነ 10,000 ሜትሮ ክሳተፍ ኣይከኣልን እቲ ምክንያት እንታይ እዩ
1: ሽዑ 1121 እንደ ክሳተፍ ሓሲበ ነይረ ኣብ ኩሉ ከዓ ማለት ስሙ ዓለም ክሳ የፀንሐካን እዩ ገለ ዘጋጥመካ ነገር ኣሎ ማለት እየ ሕጂ ሽዑ ተዳልየ ናይ 21 10,000 ተዳልየ ከለኹ ትውድድር ሰሙን ክተርፎ ከሎ ብርከይ ሓሚመ ብርከይ ምስ ሓሚምኩ እታ ናይ መወዳእታ ዕድለይ ከዓ ሸያ ነይራ ምክንያቱ ናብ ግንባር ክስሓብ እንተደኣ ኮይነ ግድነት ክስዕር እዩ ዘለኒ እጂ ኣማራጭ ኣይነበረ ናብቲ እዋን እቲ ከማን ናብቲ እዋን ሲ ትብቕዓተይ ርኦም እቶም ክፍለ ሰራዊት ና 19 ኣብ ትሬን ገለ ርኦኒ ከም ስርዓት ብሉፅ ብቕዓት ነይረን ንፍቲ እዋን እቲ ካብቶም ዝነበሩ ሽዑ መሳርሕተይ ማለት እዩ 700 ናቕፋ ሂቦም ጫማ ግዛእ ሞ ተስፋና ካባካ እዩ ጫማ ገዚእካ ትመፅእ ኢሎም መስመራ ሰዲዶም ኣብ መንደፈራ እዩ ነይሩ እቲ ተጠርኒፍ ያ ዝነበርና ናይ ክፍለ ሰራዊት ነስመራ መፅ ኣብ ስመራ መፅ ጫማይ ገዚአ ኩሉ ተዳልየ ልክዕ ኣጋጣሚ ኮይኑ ሰሙን ክተርፋ ከሎ ውድድረይ ሓሚመ ሽዑ ኣጋጣሚ ተዛሪበ ዮም ኣነ ከምዚያን ከምዚ ይለብርከይ ሓሚመ ኣለኹ ከም ድላይ ክጎያ ኣይክእል ቃንዛ እውን ንገብረለይ ኣለዎ እጂ ኣማራጭ የለን ኣብ ናይ 8,500 ክወረደ ኢለዮም ዋ እንታይ ተስፋና ካባካ እንዳሃለዎ ከሎ በቃ ከምዚ ኢ ሓሚመ ትብለና ኣለካ ገሌለ ሓድሽ ነገር ኮይኑዎ ማለት እዩ ሓድሽ ነገር ኮይኑዎም ኣማራጭ የለን በቃ ሓራይ ተዋዳደር ብሉኒ 8,500 ተዋዳይረ 800 እግረይ ናሓንከሱ ሳልሳይ ወፅ ኣብ 500 ከዓ ሓምሻይ ወፅ ማለት እዩ እጂ ምስቶም ናይ ግንባር ቶም ሽዑ ዝነበሩ ሓለፍቲ ምስቶም ናይ ግንባር ተዛራሪም ዘቆልዓ ንፍዕ እዩ ለውጡን ከምፅእ ክእል እዩ ተዓቕሙ ንሪኦ ነርና ኢና ሕጂ ግድነት ክሰሓብ ኣለዎ ኢሎም ስሒቦምኒ ኣብ ዞባ ሰርሒ 3 መፅ በዓል ሆችሚን ማለት እዩ ናይ ሽዑ ሓላፊ ሕጂ ናይ ሓበሬታን ጎስጓስን ናይ ስፖርት ሓላፊ ደሎ ሆችሚን እሱ ተቐቢልኒ ማለት እዩ ኣብኡ ከዓ ስጋብ ነረ ማለት እዩ ነዊሕ ዝተጓዓዘ ምስኦም ማለት እየ

0: ብድሕር እዚ ኦሎምፒካዊ ንጉስ ኣብ ዓመ 2008 ኣብ ከተማ ከረ ናብ ዝተኻየደ ውድድር ፍርቂ ማራቶን ስርሒ ዞባ 3 ወኪሉ ኣንጻር ዓበይቲ ኦሎምፒካውያን ኣትለታት ኣብዚ ተጻወተሉ ኣብ በኹሪ ናይ ፍርቂ ማራቶን ተመክሩ መበል 10 ደረጃ ብምሓዝ ብሉፅ ውፅኢት ከመዝግብ ከሎ ነዚ ውፅኢት ዝተዓዘበት ክለብ ደንደን ምስሪ ምክልኻል ድማ ሰሓበቶ ኦሎምፒካዊ ኣትሌት ንጉሰ ኣብ ዝተፈላለዩ ፀወታታት እናተሳተፈ ብዝረኸቦ ዝነበረ ዓወታት ማልያ ሃገራዊት ጋንታ ኤርትራ ወድዩ ኣብ ውድድር ሃገረ ቋራጭ ንክፃወት ኣብ 2010 ኣብ ሃገረ ብሩንዲ ከተማ ቡጁምብራ ተሳቲፉ ዝባብዕ ደረጃ እውን ረኺቡ ብድሕር ዚ ብውልቁ ንክፃወት ኣብ ሃገራት ኤሮጳ ንሓደ ወርሒ ድሕሪ ምፅናሕ ድማ ናብ ሃገሩ ተመሊሱ ምስታ ብሚኒስትሪ ምክልኻል ዝቆመት ኣብ ዓለማዊ ሻምፒዮን ናይ ወታደራት ተሳተፍ ጋንታ ብምምራፅ ናብ ሃገረ ብራዚል ኣምሪሑ ኣብቲ ዝተኻይደ ውድድራት ድማ ራብዓይ ደረጃ ብምሓዝ ብሉፅ ውፅኢት ብምዝጋብ ተስፋ ዘለዎ ኣትለት ምዃኑ ኣመስኪሮም
1: ናይ ወርልድ ቻምፒዮን ናይ ሚኒታሪ ከዓ ውድድር ኣብ ብራዚል ነይሩ ሽዑ ኣብ ብራዚል ነይሩ ሽዑ መገሻታት ነይሩ እዩ ናይ ሚኒስትሪ ምክልኻል ብኦም ዝኸፈትልና ዕድል ይኸማን ድልል ኮይኑ ኣሳጊር ነስጋብ ደረጃ ዘለኹ ማለት እየ ሽዑ ንብራዚል ከይደ 1,000 ተወዳዲረ 1,000 ኣብዚ መፃራይ ስዒረ ማለት እዩ ናይ ምክልኻል መፃራይ ስዒረ ኣብ ብራዚል ከይደ ኣብቲ ተወዳደርቲ ናይ ሽዑኡ ብዙሓት ከባቢ 90 ገለን ተወዳደርቲ ነይርዋ ብጣዕሚ እንታይ ገይሮምና ኣብ 2 ጉጅለ እዮም ከፊ ኢሎምና ማለት እዩ ሎሚ ተወዳዲርካስ ኣብ ሳልስቱ ከዓ ሎሚ መፃረይ ትገብር ኣብ ሳልስቱ ከዓ ፋይናል ነይሩ ማለት እየ ሽዑ ኣብ መፃረይ ራብዓይ ወፅእ ኣብ ፋይናል ከዓ መለሰ ራብዓይ ወፅእ ማለት እዩ እቲ ዝዓበየ ምሽቲ ዝዓበየ ክስታይ ነይሩ ኢና ዓይነ ማለት እየ ራብዓይ ወፅእ ሽዑ ዚ ብጣዕሚ ፅቡቕ ኣቀባብላ ገይሮምለይ ብጣዕሚ ከዓ ሞራል ኮይኑ ዋላ ምሻሎ ኩሉ ሰብሲ ኣብዚ ከዓ ብዙሕ ኣብ ሚድያ ክስታይ ምስተገለፀ ከዓ ብጣዕሚ ሞራል ገይረ ሰብ ከዓ ከም ንጉሰ ከዓ ሞር ከዓ ክፈልጠኒ ክኢሉ ማለት እየ
0: ራእይ ተሎካ ንዑ ድማ ዝበቅዕ ዋጋ ምስ ትኽፍል እትረኽቦ ዓወት ርጉፅ ኮይኑ ቀጻልነቱ እውን ዘለዎ ብምዃኑ ካብቲ ብልጩ እዩ እተን ኣብ ዓመት 2005 ብኮንጎ ዝጀመራ ኣእጋር ንጉሰ ዋጋ ዓቕልን ዲሲፕሊንን እንክኽፍላ ድሕሪ 7 ዓመታት ማለት ኣብ 2012 ኣብ ውድዳት ኦሎምፒክ ለንደን ክሳተፋ ተረአየን እዚ ቅልጡፍ ገስጋስ ኣብቲ ግዜ እቲ ብማዕከና ዜና ውሽጢ ሃገር ፍሉይ ሸፈነ ተዋሂቦ ዝነበረ ክኸውን ኣብ ታሪክ ኣትለት ንጉሰ ፍሉይ ነጥበ መቐይሩ ኮይኑ ይሓሊፉ ካብ ኣማተር ኣትለት ናብ ኦሎምፒካዊ ብምባል ኣብ ጎኑቲ ናብዚ ዓውዲ ንኽፅምበር ዝጸለዎ ገዲም ኦሎምፒካዊ ኣትለት ዘርእሰናይ ንኽፃወት በቒዑ ኣብ ኦሎምፒክ ሪዮ ድማ ደጊሙ እውን ተሳቲፉ እዩ መተዓቢት ንጉሰ ዝኾኑ ደቂ ኣባሻሉ እውን ነዚ ኣትለት ኣብ ከተማ ለንደን ድሙቕ ዝኾነ ኣቀባብላን ምትብባዓን ከም ዝገበረሉ እቲ ፍጻሚ ድማ ኣብ ናይ ስፖርት ሂወቱ ከም ዘይርስዕ እዩ ንጉሰ ብቓላቱ ገሊጹ
1: ኣባሻውል ተወሊዳ ዓበይ ግን እንታይ መሲልካ ቅድመይ ተስፊት በረ ድበሃል ነይሩ ጎያ ተስፊት በረ ንፉዕ እዩ ነይሩ ንሃገር ወኪልስ ብዙሕ ግዜ ድኸይደሎ ሕጂ ስዊዘርላንድ ደሎ ማለት እየ ከም ጎያይ ኣባሻውል ዝፈልጦዎ ሲ ተስፊት በረ ይብቲ እዋን እቲ ማለት እየ ጎያይ ምንባሩ ከዓ ነካ ቆልዓ ኮይነ ከዓ ይርእ ኣለኹ ማለት እየ ድሕሪኡ ጎቢዘ ካብቲ ኩዕሶ እግሪ ወፅእ ጎቢዘ ናብ ኣትለቲክስ መፅእ ማለት እዩ ሽዑ ከዓ ማለት ናተይ ክብሎ ድኽእል ቅልጥፍ ዓወት እዩ 2010 መገሻ ጀሚረስ ኣብ ውሽጢ ዓመትን ገለን ከዓ 2012 ከዓስ ኦሎምፒክ ያእት ሕጂ ናተይ ቅልጡፍ ዓወት ነይሩ እየ ዘሎ ማለት ብዙሕ ዘበልክዎ ነገር የለን ማለት እየ ሕጂ ሽዕሪኡ ኣብ 2012 ኦሎምፒክ ክሳተፍ ከለኹ ኣብ ለንደን ደቂ ባሻውል እዮም ተቐቢሎም ንፍት እዋን ብጣዕሚ እዮም ማለት ኣብቲ ሚድያ እውን ይርእዎ ስለ ዝነበሩ ብጣዕሚ ፍቕሪ ገዛውቲ ዘለዎም ቅድሚ ንለንደን መካረይ ይድውሉለይ ነይሮም ኣብዚ ከለዉ ማለት እየ ብጣዕሚ የተባብዑን እንዳደወሉ ገለ መለ ብጣዕሚ ተሓቢና ኢና ገለ ሓሳብ ሓወልቲ ገዛውትና ብሎካ ገለ ብሎካ ብዙሕ ነገር ብዙሕ ሽምቦካ ገለ ፅቡቅ ከዓ ይኮርዕ ነይረ ኣነ ማለት እየ ድሕሪ ኣብ ለንደን ተቐቢሎምኒ ዘይተኣደነ ኣቀባብላ እዮም ገይሮምለይ ብጣዕሚ ፅቡቕ ነገራት ገይሮምለዮም እቲ ሽዑ ተቐቢሎም ኢብን እንታይ የድልየካ ድበሉኒ ግዜ እውን ነይሩ እዩ ሽዑ ፍቲ ምሸት እ ግብጃ ገይሮምለይ እንታይ የድልየካ ገለ ኢሎም ኣነ ወላ ሓንቲ ፀገም የብለይን ዕጥቂ ሽግር የብለይን ማናጀር እውን ኣለኒ ጅስ ወላ ሓንቲ ሽግር የብለይን ገለ ኢለዮም ኖኖ ገለ ነገር የሌካ እዩ ንሕግዘካ ኢና ገለ ብሉ ሞ ድሓኒ ኣነኮ ሕጅስ ድሓኒ ፅቡቕ ከይዳ ኣለኹ ሞ ፀገም የብሉን ገለብሎም ኣነ ሓገዝ የሌካ እዩ ሞ መግቢ ምገብ ገለ ኢሎምኒ መግቢ ዳ ወላሓንቲ ኣነስ እቲ ዘለዎ ብገዛ ይበልዐ ቅያር ተደልየ እውን ደገ ከይደ እውን ክበልዕ የኽእለ ሕጂ ማለት እቲ ኣመጋግባ ሕጂ እዩ ማራሞር ፀቂጡሉ እቲ ኣትሌት ጎሪሑ ፅቡቕ ነገር ደከይደሎ በር ኣብቲ ናና ግዜ ድላይ ካ በሊዕካ ኢካ ትጎይ ነርካ ማለት እዩ ማስ ግሪልና ኢና ንጎይ ነርና ሕጂ ግን ብዙሕ ሳይነስ እናተጠቀሙ ገለቲ ኑትሪሽን ይበሃል ብጣዕሚ እዮም ዝጥቀሙሉ ዘለዉ ናይ ሕጂ ኣትሌታት ማለት እየ ሽዑ ገንዘብ ዳርጋ ዓመት ሙሉእ ሰዲዶም ምለይ
0: ኣብ 2014 ኦሎምፒካዊ ኣትሌት ንጉሳ ኣብ ኣቡዳባብ ዝተካየደ ናይ ፍርቂ ማራቶን ፀወታ ንውድድሩ ብ59 ደቂን 69 ካልኢት ብምፍጻም ናይ ውልቁ ዝበለፀ ግዜ ክሃርም ከሎ ኣብቲ ዓመት ኣብ ሃገረ ዴንማርክ ኣብ ዝተኣንግደ ናይ ፍርቂ ማራቶን ዓለማዊ ሻምፒዮን ሃገራዊት ጋንታ ኤርትራ ብጋንታ ሻምፒዮን ክትከውን ከላ ኣብታ ውድድር ዝተሳተፉ ኣትሌታት ድማ ምስ ብሉፃት 8 ኮይኖም ንውድድሮም ክዛዘሙ ብምዃሎም እታ ክሳብ ሕጂ ዘይተደፍረ ክብሮሰ ናይ ዝሃገራዊት ጋንታ እዩ ብድሕሪኡ እውን ኦሎምፒካዊ ኣትሌት ንጉሰ ኣብ ሃገረ ቻይና ብምዃን ኣብ ዝተሳተፎ ናይ ፍርቂ ማራቶን ፀወታ ብምዕዋት ናይቲ ውድድር ክብረ ወሰን ብምስባሩ ብስሙ ከምዝትካእ ገብረ ልዕሊ ኩሉ ግን ኣብ ሻምፒዮን ኣፍሪቃ ንሃገሩ ኤርትራ ወኪሉ ኣብ ዝተፃወትሉ ሻምፒዮን ብምዃኑ ኣኑ ዓመት 2014 ኣብ ታሪክ ናይዚ ኣትሌት እታ ዝደምቐት ኮይና ያ ሓሊፋ
1: 213 ናብ ሞስኮ ወርልድ ሻምፒዮንሻምና ይወፅ ድሕሪኡ 214 ከ

0: ሓወፂ ማለት እዩ ኣብ ለካቲት 214 ሽዑት ናሽናል እቲ ፐርሰናል ቤስትናተይ 59 እንዳሃረም ኩሉ ግዜ ነይሩ ዝበለፀ ሰዓት ኣብቲ እዋን እቲ ነይሮ ማለት እዩ 59-39 ሃሪመ ኣብ ኣቡዳቢ ድሕሪኡ ኣብ ወርልድ ቻምፒዮን ከዓ ዴንማርክ ኤርትራ ንመጀመርታ ግዜ ቅድሚ እውን ወፃኢት ፈልጥና ድሕሪኡ ናይ ወፃኢትን ቀዳሜይቲ ኤርትራ ብኣትሌቲክስ ኣነ ዘርሰናይ ታደሰ ግርማይ ገብረ ስላሴ ሳምሶን ገብረ ዮሃንስ ሳሙኤል ፀጋይ ሓሙሽተና ኢና ንኤርትራ ወኪልና ከይድና ኣብ ዴንማርክ ዝነበረ ወርልድ ቻምፒዮን ሃብ ማራቶን ድሕሪኡ ሓሙሽተና ቶብኤት ኢና ወዲእና ሓሙሽተና ካልኣይ ሳሙኤል ፀጋይ ወፅኡ ራብዓይ ዘርሰናይ ኣነ ሓምሻይ ሻብዓይ ግርማይ ገብረ ስላሰ ሻምናይ ሳምሶን ገብረ ዮሃንስ እዚኣ ደይቲ ድገም ጋንታ እያ እጂ በቃ ፅቡቅ ሞራል ተገይሮም እዚ እውን ፅቡቅ ኣከባብላ ገይሮምና ማለት እዩ ወርቂ መዳልያ ሒዝና መፂና ድሕሪኡ ንቻይና ከይደ ማለት እዩ ቻይና ሃብ ማራቶን የንግዙ ትበሃል ቦታ ኣላ ጎልድ ለቨል እዩ እቲ ናይቲ እዋን እቲ ሰዓት ቅድሚ ዓመት 213 ሳልሳይ ወፀ ነይረዎ ስሳ 346 የጎየ ሽዑ ኣብታ ድሕሪኡ እቲ ቀዳማይ ድወፅካ ስሳ 38 እያ ነራ ኮርሲከር ናይቲ ቦታ ማለት እዩ ድሕሪኡ ኣነ ስሳ ባዶ 8 ናይ ፍርቂ ደቂቕ ከቢድዮ ኣብ ኣትሌቲክስ ማለት እዩ ናይ ፍርቂ ደቂቕ ኣጉዲለ ሴርዮ ናይቲ ቦታ ማለት እዩ ሴርዮ ድሕሪኡ ተመሊሰ ከዓ ንክስታይ ከይደ ማለት እዩ ሰበን ሂል ኣንን ዘርሰናይን ከይድና ሓምሻይን ሻብዓይን ኢና ወፂና ድሕሪኡ ኮሎምቢያ ከዓ ከይደ ነረ ኮሎምቢያ ከዓ ራብዓይ ወፅ ማለት እዩ ድሕሪኡ ንኣፍሪቃን ቻምፒዮን መፅ ብዙሕ ውድራት የፍቲ ዓመት ዝካይደ ማለት እዩ ኣፍሪቃን ቻምፒዮን ወርቂ መዳልያ ምፅ ሽዑ ንኣፍሪካ ሽዑ ወርቂ ምፅኤ ንኣፍሪካ ድሕሪ ወርሑ ናቱ ከዓ ንኣፍሪካ ወኪለ ከዓ ኮንቲኔንታል ካብ ናይ ዓለም ከዓ ሳልሳይ ወፅ ኣለኩ ማለት እዩ 214 ንድኾን ዶሎ ሽዑ ብጣዕሚ እታ ዓመት እያ ንስ ዓመተ እያ ነራፍቲ ኣዋነት እያ መዳልያ ምፅኤ ሰበን ሂል ከዓ ሓምሻይ ወፅ ድሕሪ ናይ ምክልኻል ከዓ ሽዑ ከዓ ተወዳዲረ ምክልኻል ከዓ ናይ ምክልኻል ኣብ ከረን ይካየድ ነይሩ ሽዑ ከዓ ወርቂ ምፅ ቀዳማይ ወፅ እታ ዓመት እያ ሲ ዳርጋ ማሲ ፅቡቅ ዝኸደህሊ ዓመት እያ ነራ በቃ ድሕሪኡ ናይ ሽልማት ነይሩ ሬድዮ ንማ ሽዑ ናይቲ ዓመት እቲ ብሉፅ ስፖርታዊ ወሲደ ማለት እዩ
1: ኣብ ስፖርት ፀወታ ቅድሚ ምፍላምካ ትምንዮ ነገር እንተሎ ብሰላም ጀሚርካ ክትፍፅም እዩ ኣብ እዋን ፀወታ ዝፍጠር ነገር ኩሉ ካብ ቁፅፅርካ ወፃኢ እዩ ኣብ ሓደ እዋን እጋርካ ፅቡቕ ይስምዓካ ሓደ ግዜ ሃንደበት ተሓምም ኣብ ኣትለቲክስ ከዓ እሞ ክሳዓ እጋርካ እናደሙኻ ንፀወታ ከተካይድ ዘገድደካ ኩነታት እውን ክፍጠር ከም ዝኽእል ዝተፈላለዩ ኣትለታት ካብ ተመክሮም ኣብ በበይኑ ኣጋጣሚታት ይገልፁ እዮም ኦሎምፒካዊ ኣትለት ንጉሶ እውን ነዚ ኩነታት ኣዝተማቂርዎ እዩ ንገለ ካብ ዘጋጠሞ ኩነታት ብከምዚ ስዕብ ይገልፆ
0: እቲ እታ ውድድር ኣብ ሊዝበን ፍርቂ ማራቶን እያ ነራ ቅድሚያ ዓመት ተዓዊተላ ነረ እታ ውድድር ኣብታ ካልአይቲ ዓመት ግን ኣሜሪካ ከይደ ነረ ኣነ ዘርሰናይ ተክለ ማርያም ነርና ንሚኒማ ክነምፅእ ኢልና ከይድና ንኣሜሪካ ኣብኡ ዝገበር ኩሉ ካልሲ ምስቲ ስፓይክ ዝነበረ ምስቲ ናይ ትራክ ጫማ ማለት እዩ ፅቡቕ ነይሩ እቲ ካልሲ ሽዑኡ እታ ውድድር እቲኣ ተወዳዲረላ ካብኡ ብሓድሽ ከሎ ኣብ ክሳይ እትዮ ማለት እዩ ኣብ ቦርሳ እትዮ ከም ዘላታ ድሕሪ ወርሕን ሰሙንን ከዓ ንሊዝበን ከዓ እታ ቅድሚ ዓመት ድሰዓር ኩላ ናብኣያ ተዓዲመ ከይደ ማለት እዩ ሕጂ እታ ካልሲ ከም ዘላታ ሒዘያ ፍላት ጫማ እዩ ነይሩ ሕጂ ዚ ካርቦን ንብሎ ዘለና ጫማ ኣብቲ እዋነተ ኣይነበረን ፍላት ጫማ ዳርጋ ሸበጥ በሎ ማለት እየ ብኸምኢና ንጎይ ነርና ኣብቲ እዋነተ ማለት እየ ሕጂ እታ ፍላት ጫማ ምስታ ካልሲ ሒዘዮም ከይደ እታ ካልሲ ገለ እቲ ጫማ ኣይረኣኹዎን ወዳደርኒ ከም ዘለኒ ጥራየ ድፈልጥ ነረ ሽዑ ኣብ ሊዝበን ማይ ካሃርም ሓዲሩ ፅባሒቲ ንጎ ኮይኑ መቸም ከድና ናፍታ ውድድር ኣዋዓየ ወዲአ ተንካልሲ ገይረ ሰለስተ ደቂ ተሪፎ ነቲ ውድድር ንክጅምር ማለት እየ ሓፂር 100 እንዳሃረምኩ ከለኩ ተካልሲ እንታይ ይወርድ ንታሕቲ ይወርድ ስሕቦ ይወርድ ስሕቦ ድሕሪኡ ነቶም ኦርጋናይዘር ካልሲ ናቲ ካልሲ ዝወርድ ኣሎ ሞ ክቕይር ይብሎም ክልተ ደቂ ተሪፎ ነይሩ ሽዑ ስታርቲ ንክብገስ ማለት እዩ ኣይኒፅበኤካኒና ብሰዓቶም እዮም ዝኾኑ ልከ 4

ኣርባዕተ ኢሎም ኣርባዕተ ዓሰርተ ተኢሎም ዓሰርተ ዜሮ ዜሮ እዮም ድብጎሱ ማለት እዩ። ኣንፅቤ ካ ነገም ዋኢለ እዮም በቃ ኣማራጭ የለን ተንካልሲ ኣውፅኤ ደርብን ደርብን ኣብኡ ከሎ ተካልሲ ብዘይ ካልሲ ትጫማ ካብኡ ከለኹ ገይር እየ ማለት እየ። ሽዑ ፀወታ ጀሚሩ ኣነ ዋላ መርሃዊ ካሰተ ካብ ኤርትራ ነርና ማለት እዩ። ፀወታ ጀሚሩ እግረይ ቀላለጥ ጀሚሩ ማለት እዩ። ምስቲ ማይካ ኣሎ እቲ ፍሪክሽን ኣሎ እናተፋሕፍሐ ከይድ ገለ በቃ ቀንዛ ከምዚ የለን ርእሰይ ዝወኒ ይሪኦ ዋቃ ናብ 12 13 ኪሎ ሜትር ከይደ ማለት እዩ። ሽዑ ዋላ ከምዚ ይሪኦ ሞ ደም ይስኡል ልኩዓ ኣብቲ ማይ ማለት እዩ እቲ እግረይ እናተቃላለጠ ክጎድፎ ዶ ክቋርፆ ዶ እንታይ ዶ ገለ እንዳበልኩ ኣማራጭ የለን ማለት እግዚኣብሔር እውን ሓይሊ ክበካ ከሎ ፅቡቅ ነገር እዩ። ከምኡ ኢለ ከባቢ 18 ኪሎ ሜትር በፅሐ 18 ክንበፅሐ ከለና 4 ሰባት ተሪፍና ኣነ ኣፀዱ ሽዑ ኣፀዱ ኢትዮጵያ ናሽናል ሪከርድ ዝነበሮ እዩ ኢትዮጵያ ሽዑ 58 ዝነበሮ እዩ ኣሌክስ ዝበሃል ነይሩ ብሉፅ ናይ ሃብ ማራቶን ጎያይ ካልኦት ካልኦት ውን ነይሮም እዮም። ሕጂ 4 ሰባት ኢና ተሪፍና ሽዑ ኣፀዱ እቲ ፀወታ ክቋፃፀሮ ጀሚሩ ከባቢ 20 ኪሎ ሜትር ክተርፍ ከሎ ከም ስርዓት እሱ ሃሪማ ቆሪፁ ከይድ ኣነ ከዓ ምስኡ ከይደ ማለት እዩ። ምስኡ ከይደ ክልተና ቆሪፅና ከይድና እቲ ቃንዛ ተረሲዑ ልክዕ ፊኒሽን ኣምፅኒ ድሓኔ ካ ማለት ኣነ ከዓ ኣብቲ ፍጥነት ከዓ ድሓኔ ማለት ተውህቦ ኣለኒ ኣብ ፍጥነት ከዓ ንዑ ስዒረዮ ሽዑ በቃ ተቀዳዲምካ ጫማ ከምውፃእ ጥራይ ነይሩ ጫማ ኣውፅኦ ኩሉ እዚ እግረይ ተበላለዩ ኩሉ በቃ ኩሉ ተቀላሊጡ ከይዱ እዚ ማስ ሜዳታት መፅእ ንቆልዑ ከ ገለመለገለ ብዝኾነ ዊልቸር ገይሮም እዮም ኣውፅኦም ካብቲ ክስታይ ማለት እዩ። ስጋቢ ኣስመራ ድመፅ ከምኡ ይኸይድ ነረ ማለት እዩ። ሽዑ ኣብቲ ናይ ዶፒንግ ኮንትሮል እውን ከምኡ ብዊልቸር የደ ከይድ ነረ ገለ እንወስ ተቀዳማይ ምውፅአ እዩ ቲዝበለፀ ነገር ማለት እየ። ሕጂ ንነብሰይ ሽዑ ኣላት ልዕሊ ልዕሊ ዓቕመይሲ ንኸይሰኢለሲ ንነብሰይ ክስታይ ይገብር ነረ ማለት እዩ። በቲ ሓደ ቃንዛ ኣለዎ ግን ይሕጉሰካ ከዓ ምስተዓወትካ ሽዑ ኩሉ ነገር ምስ ኮነልካ ገለ ብጣዕሚ የካ ትሕጎስ ማለት እዩ።

0: ኣትለቲክስ ሃገርና ኣብዚ እዋን ብቁፅሪ ብዙሓት ዝኾኑ ተወዳደርቲ እኳ ይፍሪ እንተሎ ብደረጃ ዓለም ዘሎ ደረጃና ክብከብሉ ዝኽእሉ ተወዳደርቲ ኣትለታት ምፍራይ ግን እቲ ስራሕ ናይ ሃገራዊ ፌደሬሽን ኣትለቲክስ ጥራይ ዘይኮነ ብቐንዱ ናይቲ ኣብ ዝዓውዱ ዘሎ ኣትለት እዩ። ንጉሰ ድማ ናብ ንኣሽቶ ኣሕዋቱ ኣብ ዘመሓላልፎ መልእኽቲ ንውልቃዊ ግዜ ኢሎም ዘይኮኑ ብደረጃ ዓለም ዘሎ ደረጃኦም ንከመሓይሹ ከይተሓለሉ ክሰርሑ ከም ዝግባእ እዩ ምዒዱ።
1: ሕጂ ተቐንዲ ካባኻ እዩ ዝብገስ ማለት እንታይ ድ ንነፍስኻ ባዕለኻ ክትእስዛ ደለካ ክገብረ ናይ ምባል ባህሪ ከህልወካ ክእል ኣለዎ። ክገብረ እንድሕር ኢልካ ሲ ዘይግበር ነገር ትገብሮ ኢኻ። እዚ ብዙሕ እየ ደቕሶም ነዞም ኣትሌታት ማለት እየ። ካብኦም እዩ ድብገስ እሶም ክገብሩ ክኽእሉ ኣለዎም ማለት እንታይ ኣሎ መሲልካ ኣብቲ ግዜና ኮ ማናጀራት ከምዚ ዝለ ኦፖርቹኒቲ ኮ ምርጫታት ኮ ይነበረ ክልተ ማናጀራት ነይሮም ኣብቲ ንሕና ዝነበርና ኣሎ ግዜ ሓንቲ ጁልያ ጋርሻ ነራ ሓደ ካ ራሽድ ድባ ነይሩ ኣብ ፈረንሳ ዝሰርሕ ማለት እየ። ብዙሕ መስገደላት ሓሊፍና ተቃሊስና ዋላ እንዳተዓወትና ከለና ናይ ማነጀራት ዕድላት ብለካ ኣለኹ። ኣነሲ 208 መፅ ተሳሒበ ካብ ንግንባር ተሳሒበ መፅ 209 ናይ ውሽጡ 9 ወርሒ ድየ ገለ ናይ ሃገር መበልሻትሻ ይወፀ ሽዑ ዋላ ነቶም ማነጀራት ዝነበሩ ስቀድሚኦም ስዒርዮም ዳኣተ ክብሉ ነይሩ እዩ ብቲ እዋነቲ እቲ ዕድላት ግን ኣይነበረን። እቲ ዝኸፍአስ ኣምናህና እዩ ሓሊፉ እዞም ናይ ሕጂ ደኣ ሞ ዝተፈላለዩ ኣፖርቹኒቲ ምርጫታት ኣለዎ 5-6 ዝኾኑ ማነጀራት ኣለዎ እቲ ኣብካ ናብቲ ተኸይድ ካብቲ ሓደ ናብቲ ሓደ ተኸይድ ድላይካ ክትገብር ትኽእል ብዛዕባ ማናጀር ማለት እዩ። ንሕና ሲ ማናጀር ከመይ ንረከብ ኢልና ኢና ንፅዕር ነርና። ልክዕ ከዓ እቲ ዕድላት ከዓ ምስ ረኸብና ኣሎ ከዓ ፅቡቅ ተጠቂምና ኣሎ ክንዕዎ ጀሚርና። ምክንያቱ እቲ ድሕረይ ድመፅ ኣትሌት ከዓ ከምቲ ኣነ ድሓለፍኩ ሕለፍ ክትብሎ ይትኽእል ኒ ብዓቕመይ ሰባት ብዓቕመይ ሓጊዘ ፈርዮም ኦሎምፒካን ኣትሌታት ኮይኖም ቀሲነ ደቂሰ ሓደር ይሕጎስ ማለት እዩ። ኣብዚ ኦሎምፒካውያን ኮይኖም ብሉፃት ኮይኖም ክሪኦም ከለኹ ገሊኦም ደለው ለው ደየለው ኣለዉ ማለት እዩ ብጣዕሚ ሕጎስ ማለት እየ። እንኳ ዓባ ገበርኩ ብለ ዕጥቂ ሂብካዮ ጫማ ሂብካዮ በሊ ክድርበ እዩ። ኣብ ሂወቱ ግን ዓብ ነገር መለውጦ ክትገብረሉ ከለካ ዝበለፀ ነገር ማለት እዩ። ማለት ሰብኣውነት ክህልወካ ኣለዎ። ኣነ ሽግር ስለ ዝሓለፍኩስ እቲ ድሕረይ ድመፀ ሽግር ክረክባ ኣለዎ ምባል ማለት ሰብኣውነት ኣይኮነን ማለት እዩ። ሕጂ ሕጂ እዞም ናይ ሕጂ ደለዉ ኣትሌታት ብዛዕባ ናይቱሬሽን ይፈልጡ ኣመጋግባ ማለት ይፈልጡ ክድቁሶኹም ዘለዎም ፈልጡ ማይ ክሰትኹም ዘለዎም ፈልጡ ካልእ ዕጥቂ እውን ረቡ ይኽእሉ እዮም ቶም ማናጀራት ዘለዎም ማለት እዩ ዘይተኣደነ ዕጥቂ ኣሎ ህጎ ይኽእሉ እዮም። ቅድም ኮ ፍላት ጌርና ኢና ንጎይ ነርና ሕጂ ካርቦን ባዕሉ ደፈእካ ጫማ መፅ ዳደፈእካ ከይድ ሓገዝ ኣለዎ ማለት እየ። ሸበጥ ጌርና ንጎይ ነርና ንዳሕሊላይካ ስስ ማለት እዩ ፍላት ማለት እየ። ሽዑ ሰዓት ህረም ነይሩ ሽዑ ከዓ ደረጃ ዓለም ከዓ ነርና ሽዑ ደረጃ ዓለም ቶፕ 10 ናኣቱ ነርና ቶፕ 6 ናኣቱ ነርና ቶፕ 3 ኣቱ ነይሩ ሽዑ ትሰብ እጂስ ክንወቅስ ጥራይ ኮናን ከምዚ ጌርኒ ከምዚ ጌሪን እንደይኮነ መጀመርታ ነብስካ ባዕልካ ክትእዝዛ ደለካ ክገብር ድብል ናይ ምባል ባህሪ ክህልወካ ክእል ኣለዎ ትገብር ኢካ ከዓ ዘይከኣል ነገር የለን።
2: ምስ ንጉሰ ኣብ ሜዳ ኢና ኣብ ሜዳ ከምቲ ኩሉ ኣትሌት ዝርኦ ኣዝዩ ንፉዕ ትጉህ ኣብ ስርሑ ፅፉፍ እዩ። ካልኣይ ንኣትሌታት ክሕግዝ ባህላ እዩ ሓደ ካብቲዮም ካብ ብዙሓት ኣትሌታት እንዲዩ ንጉሰ ዝሕግዝ ሓደ ካብቶም ዝተሓገሱ ካብዚ ደረጃ ዘብፅሓኒኻ ኣነ ሓደ ካብኦም እዩ። ምክንያቱ ናይ መጀመርያ ናይ ማናጀር ናይ መገሻ ዓድል ዝኸፈተለይ እስ እዩ። እስ ከዓኒ ብኸመይ እዩ ንዓይ ምስ ረኣየኒ ምፅእ ምሰልኩ እዚ ወዲ ተስፋ ኣለዎ ድሓር ኣብቲ ጋንታ ከዓኒ ናይ ምክልኻል ስለ ዝኾና ክልትና ምስ ረኣየኒ ወይ ናይ ምክልኻል ጋንታ እዩ ባዚ ገሌሉ ንዝኾነ እዩ ድሕግዝ ምስ በይኑ ሕጂ ነዛ ዓድል እዚኣ ምስ ከፈተለይ ከዓኒ ድሮ ፕሮፌሽናል ኣቢለ ኦሎምፒክ ኣቢለ ኩሉ ዓይነት ውድድራት ስን ተሳቲፍ ኣብዚ ሃገር ማለት እዩ ናይ ውሽጢ ሃገር ኹን ናይ ደገ ማለት እዩ ሰልየ ኣብዚ ደረጃ ዝበፂሐ ኣብ ሂወተይ ካብቶም ቀዳማይ ተዘካርን ኣብ ሂወተይ ካብቶም ዓብዪ ተራ ዘለዎም ንጉሰ እዩ ንዓይ ነዚ ደረጃ እዚ ክበፅሕ ዘብቃዓ ብምስጋና ዝሕለፍ ኣይኮነን።
3: ምስ ኦሎምፒካዊ ኣትለት ንጉሰ ኣምለሶም ወዲ ሓኪም ከዓ ካብ 2022 እቲ ፅቡቕ ርክብ ዝነበረና እቲ ዝነበረ ግዜ ከዓ ኣብ ናይ ወርልድ ቻምፒዮን ሃፍ ማራቶን ንፖላንድ ዝነበረ ሽዕናቲ ፅቡቕ ሌላና ነይሩ ማለት ዳርጋ ናብ 6 ንኸውን ሰባት ኣብቲ ናይ ግዜ ኮረና ሽዕና ተፋሊጥና ብፅቡቅ ናይ ንጉሰ ኣነ ክገልፆ ተኮይነ ከምዚ ለዋህ ሰብ እዩ ብዘይቀላዓለም ሕጂ ከምዚ ከድንቆ ገለገለ ኢለ ዘይኮንኩ እቲ ናቱ ሓቅነት ማለት ከም ሳምሶም ናዓይ ዝረኣየኒ ኣብቲ ሰዓት እሱ ምስቲ ናይ ኮረና ኣጋጢሙ ዝነበረ ናይ በረራ ጠጠው ኢሉ ስለ ዝነበረ ስጋብቲ ናይ መጠረሽታ ግዜስ ኣብ ፅቡቅ ልምምድ ኢና ነርና ፅቡቅ ልምምድ እንዳነበረ ከሎ እቲ ስራሕ ናይ ልምድ ትረኒን እውን ነየር እዩ ኣብዚ ማለት ኣብቲ ግዜ ሽዑ እቲ ናይ በረራ ጠጠው ኢሉ ስለ ዝነበረ ማዕረ ኣብ ኣዲስ ኣበባ እቲ ናይ ቪዛ ገለመለ ንኸነሳልጥ ከምኡታት ኣብቲ ፌደሬሽን ኬድና ኢና ይህን ምህን ንባሃል ነርና ዋላ ምስቶም ሓለፍቲ ብጣዕሚ ሽዒ ኣነ ንንጉሰ ፅቡቅ ገይረ ዝፈልጦ ማለት እዩ ኣብ ሂወተይ ሓንቲ ኣላ ዘይርስዓ እታ ቃል ንሳ ከዓ ንጉሰ እንታይ ይብል ሓደ ሰለስተ ሰባት ንኸውን ማለት ንሕና ንኣሽቲ ኣሕዋቶም ኢና ብኩሉ በዓል ንጉሰስ ንዕና ዓበይቲ ኣሕዋት ነ ንኸ ከም ጀመርቲ ኢና ነርና ኣብኡ ናይ ዝኾነ ነገራት ሓገዛት እንተልዩስ እዩ ዋላ ኣዲስ ኣበባ ኬድናስ ነዞም ሰለስተ ውፅኦትናስ በዓለይ ስጋብ ናይ ወርሒ ይኹን ገለ ብዘየገድስ ስጋብቲ ናይ መጠረሽታ ግዜ ንኸደሉ ከምኡ ፀገማት እንተሃልዩ እውን በዓለይ ክሽፍነሎም እየ ኢሉ ይዛርብ ማለት እዩ ሕጂ ኣይርስዓን እየ ናይ ንጉሰ ብጣዕሚ ካብዚ መሲጥኒ ማለት ብጣዕሚ ከምዚ ፈቃሪ እዩ ደላይ ሰብ እዩ ምስ ዓብ ዓብ ምስ ንእሽተይ ንእሽተይ ጥዑም ሰብ እዩ
0: ናብ ማሕበራዊ መዳይ ኦሎምፒካዊ ኣትሌት ንጉሰ ምስ ንምልከት ብሕዳር 224 ምስ ወይዘሮ ፌቨን ተክለማርያም ቃል ኪዳን ብምሳር ኣብዚ እዋን እዞም ስድራ ቤት ሓደ ውሉድ ተባሪኾም ዘለዉ ክኾኑ ወይዘሮ ፌቨን ኣትሌት ብምንባር

ኣብ ኩሉ ጉዕዞ ህይወቱ እትደጋግፎን ተተባብዖን ምዃና እዩ ዝገልጽ ኦሎምፒካዊ ኣትለት ንጉሰ ወዲ ሓኪም። ኣብ መወዳእታ ድማ ኣብ ናይ ስፖርት ህይወቱ ብኩሉ መኣዘን ምትባዕ እናገብረት ኣብዚ ደረጃን ዘብፅሓቶ ኣደ ክለቡ ክለብ ደንደን ሚስሪ ምክልኻል ብምስጋን እዩ ተሰናቢቱና። ዝኸበርኩም ተዓዘብቲ ንሎም ሰሙን ዝተዳለዎ መደብ ኣብዚ ይፍፀም። ስለምክታልኩም ነመስግን። ምስ ተረፉ መደብ ለሰ ስፖርት ንሓድገኩም ሰላም።

ሓጓስ መግለፂ ናይ ሓደ ነገር እዩ በጋጣሚታት ካ እዩ ድመፅእ ገሊኻ ውን ካልእ ምሻሎቲ ሳጓሲ ዕድለኛ እንተኮንካ ፅቡቅ ዝበፅሓካ ምሳሌ ሲ ሓደ ግዜ ኣብዚ ወላ ብገዛ መፀውዒ ገለ ምሻሎ ብዓድና መዓት ሰጓታት ዘሎ ደቂ ስበላ ሰጓ ከውፁ መዓት እዮም ወላ ብዚ ቃልሲ ናይ ህዝባዊ ግንባር ዳሪኻ ብተጋደልቲ መብዛሕትኦም ብሰጓ ዳርጋ ሽማቶም ብዙሕ ሳይ ትገብሮም በቲ ሰጓ እዮም ዝበሉ ስ ገለ ምሻሎ ፅቡቅ ነገር እዩ ዕድለኛ ተኾንካ ከ ከምዝናተይካ ፅብቕቲ ትበፅሐካ ማለት እዩ ንምሳሌ ሲ መፀውዕላ እዳክልተኣፉ ድበሃሎ እዳክልተኣፉ ቆልዓ ሲ እዳክልተኣፉ ተለኣይኹ ከይድ ኣድዩ ኢኻ እዳክልተኣፉ ስምስማ ምፀለይ ቆልዓ ከይድ ይተበለ ተክልተኣፉ ድበሃሉ ዘሎ ክልተ ማዕፆ ስለ ዘለዎ መእቶ ወይ እቲ ቆልዓ ከ እቱ ተበለ ኩሎም ሓደ ኣፎም ተማኡ ዘሎ ማማ ኢሉ ተመሊስዋ ኩሎም ሓደ ኣፎም ክልተ ኣፉ ሰብሲ የለናኡ ገሊልዋ ከምዚኣታሰብ እዛ ዝበልካ ተውለ ኣብ 94-95 ከባቢ ኣብቲ ውዕውዕ ነይሩ ስዑ ማእከሎት ፀዋት ና ብሽከታ ኮርሶ ብሓባር ኢና ንኸይድ ሰንበት ዕረፍቲ ንድሕር ኮይኑ ናይ መድረክ ድራማ ነይሩ ኣብ ሲኔማ ዝመራ ናይ መድረክ ድራማ ብሓንሳት ኣቱ ገ ፅቡቅ ይመደብ ነይሩ ቲ ግዜ እቲ ሕዚ ተውለ ትብል ኣርእስታ ተዋስኦ ነራ ናይ መድረክ ተውለ ሓራኡ እዳርኣና ተውለ እንታይ ማለት እዩ ገለገለ ንብል ተውለ ብትግርኛ ብክልተ ኢዱ ዳዓፅድ ብየማን ንፀጋም ማለት እዩ ሓር ከም ተባሂልና በቲ ድሕሪት ከና ምስ ተወደ ነቶም ከባብያን ተውለ እንታይ ማለት እዩ ንብሎም ሶም ቃታ ልክዕቡና ሽዑ መዙ እንዲ ተውለ መሓሙድ ዝበሃል ወዲ ጋንታይ ነይሩ መሓሙድ ዓብዱ ተውለ ኣብ መዙ እንዲ ምክንያቱ ቲ ኮርሶ ናይ ንጎ ኣብ ስራሕ ድውዕል ትሬኒ ንውዕል ቱታ ገይረ ገለ ናይ ምሸትካ ኩምብላሴኒ ገይረ ከዓ ኣብ ስራሕ ስለ ዝረኣየኒ ሞ ተውለ ኣዙ እንዲ ብክልቲ ሓንሳ ቱታ ገብር ናይ ምሸትካ ኩምብላሴኒ ገብር ስለ ተውለ ናባኻ ለጌባላ ኢሎም ተውለ ተውለ ተውለ ናለት ብሆሙ ስጋዓዲ ተውለ ፅዋዕላ መበል 32 ዓመት ገይራ ከምዚ ከምዝመስል ተውለ ሳጓ ማለት እዩ

እዛ ሞጆ ትብል ትኽክል ዕለታን ዓመተ ምህረታን እዚኣ ክብል ኣይክእልን እ ንእሽተና ግን ኣብ ገዛ እና ሓበሻ ከባቢ ሸቃቅ እና ሃይለ መጀለጥ ዝበሃል እዩ ይ ዝፍለጥ እቲ ከባቢ ኣብኡ እንዳ ተፃትና ከለና ግን ትወዲ እብራሂም ሓሰን ገለ እዩ ዝበሃል ብትኽክል ብዙሕ ኣይፈልጠን እየ ኣብቲ ዝፃወተሉ ዝነበርኩ ኣብቲ ወዲ 9ተ ዓመት 10 ዓመት ወዲ 10 ገለ ዝነበርናሉ እቶም ዓበይቲ ኣሕዋቶም ዓበይቲ ናይቲ ገዛውቲ ጅሮኒ ናይ ገዛውቲ ብመልጎም ብገለ ዋንጫታት ትፃወተሉ እዩ እቲ ሂወት እቲ ሽዑ ብኩዕሻ ሓበሻ ጌርካ ኣብ ክረምቲ እዋን ከዓ ጋንታታት ኮይንካ ንሓንቲ ዘይጠቅም ዋንጫ 1 ቅርሺ 5 ቅርሺ ከፊልካ ዓበይቲ እዮም ዘሰልጡንና ናይ ገዛውቲ እዩ ሕጂ ይፃት ሞጆ ኢላ ትለግብ ብድሓር ንሞጆ እዩ ዝመስል ዝቆልዓ ፃውቱ ገሊ መን እናበሉ እቲ ሞጆ ድብሎ ብትኽክል ብዘይምርኣይ ስጋብ ሕጂ ተተሓሳስበኒ እያ እዛ ሞጆ ትብላ ገለን ብከምኡ ለጊባ ኣብ ገዛተይ ጥራሕ ተሓፂራ ነራ ካብኡ ኣበል ታሕሪ 2987 ብፈረንጂ ኣበል ታሕሪ ናብ ዝኣተ ኩሉ ከዓ ልሒኻ ማለት እዩ ካብኡታ ንስሸመይ ደምሲሳ ኣብቲ ዝገርመካ እናተይ ጥራሕ ዘይኮነት ናብ ኣሕዋተይ እውን ሰጊር ኣላ ሓደ ተመስገን እዩ ጋብ ሃገራዊት ጋንታት ተፃወተ ቀይሕ ባሕርና ታሕሪ ተፃይትላ ሓደ ወዲ ሓፍተይ እውን ብከማ ዝፅዋዕ ኣሉ ዕዳጋ ከም ዝፃወት ነይሩ ከሰተ ዝበሃል እውን ሕጂ ጋጣሚ ኣብ ኖርዌይ ኣሎ እሱ እውን ኣበል ታሕሪርን ገዛዋናን ክፃወት ከሎ በታ ሞጀ ሰፊሓ ከምዚ ኣላ እታ መመስረትያ ግን ወዲ ገዛ እንዳ ሓበሻይ እብራሂም ዝበሃል ንዕኡ ተምሳል

መስል ኢኻ እቲ ወዲ ግን ብትኽክል ብዘይ ምርኣይ እውን ብስእሉ ጥራሕ ድሕሪ ክንደይ ዓመት እዚ ዝመስል ኢሎም ስእሉ ርአ እያ ነኖ ተሰው እዩ ኣብ ሜዳ ምስ ከደ ከም ተሰው እየ ዝፈልጥ ኣብ 977 እዩ ተሰሊፉ ድሕሪ ብሂወት ኣይተመልሰን ግን ብናቱ ምውፃእ ኻ በቲ ሓደ ወገን ተሐጉሰኒ ያ ብኣ ብምፍላጠይ እውን እቲ ሽመይ ደምሲሳስ ብእያ ደላ ዝኾነ ሰብ ብሞጀይ ዝፈልጥ

እንተሊና ብዙሕ ዛንታ ይደልዋ ዋላ ኣበ ፀዋዋዕ እንተ መፅኻ ድኾነ ሰብ በብናቱ ገይሪ ይፅዋዕኒ ተሊና ድብለኒ ኣለዎ ቸሊ ድብለኒ ኣለዎ እንተዳሃሊና ድብለኒ ኣለዎ ተሊሂና ብዙሕ ገይረ ምፅዋዋ ግን ኩላ ንዓያ እጂ ማፃፃኻ ክትሪያ ከለኻ ድላይ ሰብካ ብናቱ ገይሩ እዩ ድሕከካ ሕጂ ንዓይ ገሊአ መፅም ተሊና ብምንታይ ዳ ወፅአትካ መስለካ ድ ንዓይ ድነግረኒ ኣነ ዋና ከለኹ ንኮርሶ ዝኸይድ ነርካሲ ኣብ መንገዲ ረኺቦምኻ ቆልዑቲ ፈዞታት ከመይና ሎማ ዓንቲ ኮርሶ ከመይ ኸ ክትከይድ ኢሎምሃስ እንተሊና ሲ ክንሪአኩም ኢና ፀውታ ምስ በልካስ ተሊና ለጊባትካ እንተዳ ሃሊናስ ክንስዕር ንኸውን ኢና እንዳበዱስ ከምድዳዮም ምዛርብላ ማለት እዩ እጂ ግን እታ ቀንዲ መፃፃኣ ዋላ ኣብ ገዛና እውን መብዛሕትማ ይፈልጥዋን እዮም ኣነ ጥራይ ድፈልጣ ብዙሕ ግዜ ካልኦት ቅድሚኹም ነብሩና ዜና እውን ሓትን እዮም ፕሮግራም ክንገብረላ ከመይ ኢላ መፅያ ከምዚ ድያብሉ እታ ፕሮግራም ተገይርኩም ከምዚ ሓንቲ መዓልቲ ከቃልሐ እምበር ስጋ ሕጂ ከ ኣነ ጥራይ ድፈልጣ እምበር ብዙሕ ሰብ ይፈልጣን ኢለን ኣብ መዓልቲ ኸማን ንትሬኒንግ ንከይድ ተቐዳድምቲ መፅኦም ገዛና ክሕኩሖ ሞ ኣደይቲ ከፍቶም ተሊና ባ ፀውዕልና ብልዋ ተጋጊኸም ኣለኹም ተሊና ድብሃል ይብና ትብሎም ማለት እዩ ኣይፈልጥዋን እዮም ዳሕራያን ትፈልጥዋ እታ መፃፃ ከመያ መስለካ ተምሃሮ ከለናይ ቅድሚ ኮርሶ ምጅማር እያ ንዓይ ተሊና ወፅያትኒ ማለት እያ ኣብቲ ናእሽቶ ከለካ ኣብቲ ቅድም እንግሊሽ ትምሃር ከለካ ኣብቲ ሓምሻይ ሻድሻይ ክፍሊ ሰለስተ ሰብ ኣብ ሓንቲ ባንኩ ክፍትብል ሕጂ እታ ተሊና ትወፅእ መዓልቲ እቲ ሳልሳይና ኣብ ማእኸል ዳኣቱ ንፍዕ ድበለ ተምሃራይ ቁርብ ኣዋ ካብኣና እንግሊሽ ቁርብ ስ ምንባብ ሱ ቁርብ ይነፍዕ እዚ ምሳይ ነበረካ እቲ ካልኣይካ ኣሰርደ ይብሉ ማለት እዩ ኣነ ከ ይሽ ካብኡ እጅ ብታ ናይ እንግሊሽ መፅሓፍ ንንብብ ኣሽማት ንንብብ ነርና ሰለስተ ሽማት ነረን ናይ ዋልድ ኣስቴር እንደገናኻ ናይ ወዳትካ ካብቶም ወዳትካ ጥላሁን ትብል ነራ ሳልሳይ ካ ኹም ሕጂ እዚ ሳልሳይና ሳሙኤል ዝበሃል ሳሙኤል መብራህቶም የለን ሕጂ ብዛዓዲ እዚኣ ናትካ ይመጥ የንብበ እዩ ደሎ እዙ ደንብብ ደሎ ንታ ጥላሆንካ እንታይ ልምቢብዋ ተልሂና ኢልምቢብዋ ተልሂና ኢልምቢብዋ ሕጂ እሱ ዩ ደንብባ ደሎ ኣነ ይኮንኩን ባህራይ ኣሚንያኻ ከም ኢልና ሒዛ ደነክስ ደይ እቲ ሳልሳይና መፅእ ማለት እዩ ትማልደ መፅእ ከዳ እንግሊሽ ኣብዚ በፂሕና ራያ እዚ ናይ ንቢና እዚያ ኣስቴር እዚያ ተሊና ኣነ ዝዛረብ ዘሎ ሕጂ እዚያ ተሊና ንዓይ እዚያ ኣልማዝ እዚያ ገለ ትበሃልካ ና ሓምሳኻ ጉሩብ ክኾን እዮም ገለ ተባሂልና ፅዑ ነብዝ እዚያ ዳ ተሊና ደይ ኮነት ትብል ደላ ብለና እንታይ ዳ ሪኢተበና ጥላሁን ትብል በቃ ብኣ ምስ መፀ ንዚያ ተሊና ኢሉ ንቢበዋ ኢሉ በቃ ከምኣ ኢላ ለጊቦም ዳሕራይ ኣብ ኮርሶ ምስ ጀመርኩ ከዓ ኣሕፂሮማ ተሊሂና እንዳ ነራ ኣሕፂሮም ተሊና ገይሮማ እጂ ከምዚ እንተሊና ነገር ትመስል ተደኣ ሃሊናሲ ክንስዕር ንኽእልና ተ ፅቡቅ ኣለናስ ከምኡ ምስ ኢሎም ስ ኣዕሊሎማ ብለካ ብከምዚ ነራ

መደብ ለሰ ስፖርት ናብ ምዝዛም ገፁ እዩ ዝኸበርኩም ተዓዘብቲ። እትተርፈና መደብ ድማ ከዋክብቲ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ከዋክብቲ ስፖርት ድማ ንገዲም ኣትለት በራኺ በየነ ዘላለዩ ትሕዝቶ ይክህሉ ጋዜጠኛ ኣሚር ዓሊ ተኸታቲሉ ዘዳሎ ትሕዝቶ ይስዕብ።

ሰላም ዝኸበርኩም ተኸታተልቲ ለሳ ስፖርት ንሎሚ ንድሕረ ባይታ ግሪም ኣትለት ናይ ሎሚ ኣሰልጣኒ ክለብ ደንደን ብራኺበየነ ዝደሰስ ትሕዝቶ ሒዘልኩም ቀሪበ ዘለኹ ንምክትታልኩም ደጊመ ብኽብሪ ይዕድም። ኣትለት ብራኺበየነ ኣብ ንዞብ ዓፀናፍ ዓዲ ቀይሕ ኣብ እትበሃል ዓዲ ተወሊዱ ናይ መባእታን ማእከላይ ደረጃ ትምህርቱ ኣብ ቤት ትምህርቲ እምበይቶ ናይ ካልኣይ ደረጃ ትምህርቱ ድማ ኣብ ቤት ትምህርቲ ሓላይ ኣስመራ ተኸታቲሉ ምስ ምጅማር ሳልሳይ ወራር ከም ኩሉ መንእሰይ ናይቲ ግዜ ልዑላውነት ሃገር ንምውሓዝ ሃገራዊ ግቡ ንምፍጻም ናብ መሰልጠኒ ማእከል ወሪዱ

0: ሱታፈ ተቀዳደምቲ ብሽክለታ ዳንኤል ተክለ ሃይማኖትን ምርሃው ቅዱስን ኣብ ቱር ደ ፍራንስ 2015 ኣብ ብዙሓት ንኣሽቱ ተቀዳደምቲ ዘሕደረ ፅልዋ ኣብዚ ግዜ ኣብ ዓውደ ቅድም ብሽክለታ ተበፂሑ ንዘሎ ደረጃ ንክኽሰት ምንፃፎም ዘቐምጡ እዮም። ኣብ መዳይ ኣትለቲክስ እውን ዓወት ንሓስ መዳልያ ኦሎምፒካዊ ኣትለት ዝርእሰናይ ታደሰ ኣብ ኦሎምፒክ ኣቴንስ ኣብ ኣትለቲክስ ቀሊል ዘይኮነ ፅልዋይ ገዲፉ። ከም በራኺ ዝኣመሰሉ ንዓለም ስፖርት ብቕድም ብሽክለታ ተላለዩሞ ዝነበሩ ስፖርታውያን ኣንፈቶም ናብ ጉያ ክጥምዝዙ ደሪኽዎም እዩ።
1: ኣነ መጀመርያ ካብ ፍጥር ክብል ናተይ ድሌት ኮርሳተደ ንክኸውን እዩ ነይሩ። እንትኾነ ኣብቲ ናይ ውድድርና ምስቲ ኮርሶ ክጥዕምኒ ስለ ዘይከኣለ ኣብ 2004 ዘእሰናይ ታደሰ ዝተዓወተሉ ኣብ ናይ ኦሎምፒክ ማለት እዩ ከም ኩሉ ዜጋ ማለት እዩ ኮፊንላንድ እንተረኣና ኣብኡ ተኣሽሙ ክጅምረኒ ጀሚሩ ማለት እዩ ናይ ዘእሰናይ ምዕዋት ንዓይ እውን ሞቲቬት ገይሩ ናብ ስፖርት ዓለም ብፍላይ ከዓ ናብ ኣትለቲክስ ከም ዝፅንበር ገይርኒ ካብቲ ሰዓት ጀሚረ ከዓኒ እቲ ጉያ ክጅምሮ ክኢለ ልክ 2005 ከዓ እቲ ጉያ ጀሚሩ እዩ ማለት እዩ 2004 ናይ ዘርሰናይ ምዕዋት ማለት እዩ።
0: ውድድራት ጉያ ከም ካልኦት ዓይነታት ስፖርት መድረኽ ብመድረኽ ደረጃ ብደረጃ ዝድየብ ሞያ እዩ። ኣትለታት ናይ ዝዓውዲ ኣብ ሓፂርን ማእከላይ ንርሕቐት ድሕሪ ምፅዋትዮም ናብቲ ናይ መወዳእታ ክበፅሕዎ ዝደልዩ ናይ ነዊሕ ርሕቐት ውድድር ማለት ማራቶን ዝበፅሑ ናይ ኣትለት በራኺ በየነ ካብ ዝፍልይ ዘብሎ ጉያ ካብ ዝጀመረሉ ግዜ ኣትሒዝዩ ኣብ ነዊሕ ርሕቐት ክነጥፍ ጀሚሩ
1: እወ ናይ ብሓቂ ንሕና በቲ ሎንግ ዲስታንስ ዝበሃል ናይ 42 ኪሎ ሜትር ብየ ጀሚር ኣነ ከምቶም ብታሕቲ ድመፁ 5-10 ኣይጀመርኩ እንተ ኪሎ ብ42 እየ ጀሚረ ምስ ዶክተር ሙሴ ዝበሃል ዝነበረ ኣብዚ ክንዲ ኣትሌታት ዘፍሪ ዝነበረ ኣሰልጣኒ ከዓ ምስ ከዓ ጀሚረ ማለት እዩ እተ ኪሎ ብ42 ኪሎ ሜትር እየ ጀሚረ እወ እቲ ጉቡእ በቲ 5-10 እንዳጀመርካ ዳሓር ከዓ ናብ 21 ናብ ማራቶን ክትከይድ ግን ኦረዲ ኣብቲ ውትድርና እውን እቲ ኩሉ ግዜ ተዓሊማ ትገብሮ ገለ መለ ነቲ ናይ ሎንግ ዲስታንስ ተፀዋርነት ኣብ ኣጥሪና ስለ ዝመፀና ከሸግረና ኣይከኣለን ማለት እዩ። ስለዚ ምናልባት ሓደ 2 ዓመት ዝኸውን ብዘይ ውድድር የሰሪሐ ድሓር የ ናብ ውድድር ድሕሪ 2 ዓመት ናይ ትሬኒን ምስራሕ እየ ናብ ውድድር ናይ ማራቶን ኣትዮ ማለት እዩ።

0: በራኺ ኣብቲ ፈለማ ኣብ ጉያ ክነጥፈሉ ዝጀመረሉ ግዜ ኣብ ትሕቲ እቲ ኣብ ግዜኡ ብሉፃትን ዓበይትን ኣትለታት ዘፍረየ ዶክተር ሙሴ ክስልጥን ጀሚሩ። ኣብ ትሕቲ ዶክተር ሙሴ ዝተፈላለዩ ስልጠናታት ኣትለቲክስ ዝወሰደ በራኺ ኣበርክቶ ናይቲ ኣሰልጣኒ ኣብ ዝሰዕበ ናይ ጉያ ህይወቱ ዓብ ፅልዋ ገዲፉ።
1: እወ ናይ ብሓቂ ዶክተር ሙሴ ብዙሓት ኣትለታት ዘፍረየ እዩ። መብዛሕትኦም ጎይቲ ቶም ዓበይቲ ሕጂ እኳ ንኣሽቱ ኦረዲ ክሳይ ኮይኑ ኣሎ። ቶም ዓበይቲ ግን ብኡደይ ሓለፈ ኣትለት ኣይነበረን። ንዓይ ከም መጀመሪ ከዓኒ ፅቡቕ መንጠረ ባይታ ኮይኑኒ ንዓይ ኣብቲ ኢንዱራንስ ሞርክ ምሰርሕ ኣግቢርኒ እዩ፣ ስፒድ ውን ኣስሪሕኒ እዩ። ስለዚ ንዓይ ከም መጀመሪ ዓብዪ ባይታ እዩ። ድሕሪ ሽዑ ናብቲ ናይ ሚኒስትሪ ምክልኻል ዝበሃላ ጋንታታት ናብኡን ስለ ተፀጋዕኹ ንዓይ ግን ከም መጀመሪ ብጣዕሚ ኣገዳሲ ሰብ እዩ ንዓይ ኣብቲ እዋን እቲ ማለት እዩ።
0: ምስ ጋንታ መኸተ ተጠርኒፉ ስሩዕ ልምምዳትን ውርድራትን ከካይድ ዝጀመረ በራኺ ኣብ 2008 ኣብ ዝተኸየደ ማራቶን ናፅነት ነቲ ውርድር ብ2 ሰዓትን 19 ደቂቕን 54 ካልኦትን ብምዝዛም ቀዳመ ኮይኑ ተዓዊቱ። በቲ ዝሃረሞ ሰዓት ድማ ሓድሽ ዝበለፀ ሃገራዊ ሰዓት ኣብ ማራቶን ሃሪሙ። እዚ ዓወት ድማ በራኺ ጉያ ካብ ዝጅምር እቲ ናይ ፈለማ ዝተጓናፀፎ ዓወት ነበረ።
1: እወ ናይ ባሓቂ እየ ክትሪኦ ከለኻ ካብ 2005 ምጅማረይ ክሳብ 2008 ዘሎ ናይ 3 ዓመት ግዜ ኣለዎ። ሓደ ኣትለት ከዓኒ ናብ ዓወት ክመፅእ እንተ ኮይኑ ከባቢ ካብ 2 ክሳብ 3 ዓመት ኢቨን እውን 4 ዓመት ክወስድልካ ክእል እዩ። ምናልባት ምስቲ ዝነበረነ ተዓብያ ኩሉ ግን ቀልጢፍ ዩ ናይ ናብቲ ዓወት ክመፅእ ክእል 2008 ልክዕ እቲ ዝበዝሐ ከባቢ 130 ዝኾኑ ተወዛዘርቲ ኢና ነርና። እቲ ዝበዝሐ ቁፅሪ ተመዝገበሉ እዩ። ኩሎም ሓያላት ኣትለታት ተሳተፍሉ እዩ ነይሩ። ካብ ክዝመውሊዕ ሕምብርቲ ኣስመራ እዩ ነይሩ ትውድር። ኣዝዩ ንፋስ ዘለዎ ቦታ እዩ፣ ቀላጥ እዩ፣ ከውልድ ዝበሃል የብሉን። ኣብኡ ከዓ እቶም ብፍላይ ከዓ ኣብ መኸተ ዝነበርና ተወዳደርቲ ካብ ቀዳማይ ክሳብ ሓሙሻይ ተኸታቲልና ክንኣት ክኢልና ማለት እዩ። ነቲ ዝነበረ ክብረ ወሰን ከዓ ሽዑ ክሰብሮ ክኢለ ምስ ካልኣየ ምስ ተስፋ ህወት ገብረ ትሳኤ ናይ ብሓቂ ተርኒን ፖይንት እዩ ንዓና ነቲ ሃገራዊ ውድድር ከምኡውን ነቶም ኣብ ደገ ዝወዳደሩ ነበሩናና ዓበይቲ ኣትለታት ንዕኦም መነቃቅሒ ኮይንዎም ኣብ ዓድና ከምዚ ተታሃሪሙሲ ኣብ ደገ እውን ፅቡቅ ሪዛልት ክመፅእ ክእል ኣብ ማራቶን ዝብል ከዓኒ ተስፋ ተነሚርዎ ካብቲ ሰዓት ጀሚሩ ከዓኒ ፅቡቅ ገስጋስ ኣካይድና ማለት እዩ።
0: ምስ ዕብየትን ፅልዋን ዓወትን ኣትለቲክስ ኤርትራ ኣብዚ ግዜ ኣብ ትሕቲ ኤርትራውያን ኣትለታት ክሰርሑ ዝደልዩ ማናጀራት ብቁፅሪ እናዛየዱ መፅኦም እዮም። ዘይኮም ሎሚ ኣብ መፋረቅ 2000 ዓመተ ምህረት ዝነበሩ ኣትለታት ብሕፅረት ማናጀራት ዝተሰቀይሉ እዋናት እዩ። ኣብ ኣህጉራዊ ፀወታታት ውርድር ዝስርዓሎም ማናጀራት ብዘይምርካቦም ኣትለታት ናይቲ ግዜ ብሓያል ፃዕርን ተወፋይነትን ሃኒፆሞ ዝነበሩ ብሉፅ ቁመና ውፅኢቱ ኣብ ውርድር ኣብ ክንዲ ዝርእይዎ ኣብ ልምምድን ኣብ ዘቤታዊ ውርድራትን ጥራዩ ባኺኑ። ኣትለት በራኺ በየነ እውን ፍረ ክሓፍሰሉ ኣብ ዝበፅሓሉ መድረኽ ማናጀር ብዘይምርካቦም ግዳይ ካብ ዝኾኑ ኣትለታት ናይቲ ግዜ እዩ።
1: እወ ናይ ብሓቂ ኣብቲ ግዜ እቲ 2008 ማለት እዩ ብዛዕባ ማናጀር ተሓቲትካ ዋላ ሓደ ማናጀር ኣይነበረን ኣብ ኤርትራ። ሓንቲ ጁልያ ጋርሻያ ትበሃል ናይ በዓል ዘእሰና እዩ ዝነበረት እያ። ሽዑ ንሕና ቨሪ ሳፈር ኢና ነርና ብዛዕባ ናይ ማናጀር ተመፂኻ ተዓዊትና ክነብቅዕ ብደይ ማናጀር ዓመት ሙሉእ ብደይ ማናጀር ዝኸድናሉ ግዜ እዩ ነይሩ። ምናልባት እታ ናይ መጀመርያ መገሻይ ንጀርመን ከለን ዝበሃል ከተማ ብብስራት ፍሳያ ትበሃል ሓንቲ ኤርትራዊት ዜጋ ተሓባቢራ ማለት እዩ ዕድመ ሰዲዳ ናብ ኤርትራ። በዚ መንገዲ እዚ ከዓኒ ኣነ ዕዉ ስለ ዝነበርኩ ናብቲ ቦታት ክኸይዱ ክኢለ ናይ መጀመርታ ተወዳድር ኩሉ ከ ኣብ ከለን ጀርመን ወርሒ 1208 ማለት እዩ ኦክቶበር ነይሩ ማለት እዩ። ናይ ብሓቂ ብድሆታት ነርና እቲ ዝነበረ ዓቕምና ብኣግኡ ክንጥቀመሉ ዝግባአና ስኢልና ኣብ ትሬን ጥራይ ግዜና ነሕልፎ ነርና። ስለዚ ናብቲ ዓወት ቀልጢፍካ ንክትመፅእ እውን ግዜ ይወስደልካ እዩ። ስለዚ ኣብቲ እዋን እቲ ናይ ብሓቂ ከምዚ ሕጂ ዘለዎ ኣይኮነን ብጣዕሚ እዞም ሕጂ ዘለዎ ዕለኛት እዮም ክብሎም ዝኽእል ንሕና ግን ተዓዊትናስ ማናጀር በቃ ከምደይምልከተና ኢና ንወስዶ ነርና። ኣብ መወዳእትኡ ግን በቲ ዘከድናይ ዓወት እቶም ማናጀራት እውን እቶም ኣብ ደገ ዘለዉ ማናጀራት እውን ክዕውትና ክእሉ እዮም ነቲ ናህና ቢዝነስ ራንክ ክገብሩልና ክእል እዮም ብዝብል ምክንያት ክመርፁና ክኢሎም ብኡ ተመሪፅና ከዓኒ ኣብ 2009 ከም ማናጀር ብፖስቶ ስፖርት ዝበሃሉ ኣለዉ ብኦም ተታሒዘ ክቅፅል ክኢለ ማለት እዩ ኣነ።
0: ኣብ 2009 ዝተካየደ ዱባይ ማራቶን ሙሉእ ወፃኢታቶም ሸፊኖም ኣብቲ ውድድር ዝተኻፈሉ በራኽን ብፆቱን ዝጠበቐሎም ማናጀር ብዘይምንባሩ ዋጋ ዝኸፈሉሉ ውድድር እዩ። ኣብቲ ውድድር ከም ተወዳደርቲ ኣትዮም ከብቅዑ ከም ናይ ጥዕና ኣትለታት ተሓሲቦም እዮም ፀወቶም ኣካይዶም።
1: ናይ ብሓቂ ዱባይ ማራቶን ብጣዕሚ ካብቲ ንዓይ ብጣዕሚ ንድሕሪት መሊሰ ክዝክሮ ከሎ ብጣዕሚ ድሕሪ ቀኒ እቲ ናይ ዱባይ ማራቶን ልክዕ ከምዚ ክምሎ ፀናሕና ማናጀር ስለ ዘይነበረና ብናይ ከምዞም ናይ ጥዕና ትኬትና ከፊልና መእተው ናብቲ ውድድር ኣትለት ኢሉ እትኾንካ ተኸፊልካ ወይ ከዓ ትኬትካ ተኸፊልካ ኢኻ ክትከይድ ዝግባእካ እንትኾነ ግን ንሕና ትዕድል ናይ ማናጀር ስለ ዘይነበረና ባዕልና ከፊልና ትኬትና ኤቭሪቲንግ ናይ ምግብናና ኩሉ ከፊልና 3-4 ንኾኑ ኣትለታት ካብ ኤርትራ ተበጊስና ዘናዱባይ ምስኣተና ናይ ብሓቂ ተማኡ ዝነብሩ ኤርትራውያን ብፅቡቅም ተቐቢሎምና ነቲ ኩሉ ወፃኢታትና ከመንሶም እዮም ካቨር ገይሮሞ ናይ ብሓቂ በዛ ኣጋጣሚ ከመስግኖም ይደሊ። ኣነ ኣብ ውድር ምስ ንኣቱ ግን ንሕና ምስ ናይ ጥዕና ስለ ዝተመዝገብና ሽዑ ሃይለ ገብረ ስላሴ እዩ ነቲ ውድር ሒዝዎ ነይሩ ብምሎም ኣብ ውድሳተፉ ኢትዮጵያውያን እዮም ድተዓፅዎ እዩ በቃ እቶም ኢሊ ዝበሃሉስ በጀካ ኢትዮጵያውያን ካልእ ኣይኣትውን እዮም ድሓር ኣብ ምብጋስ በዓል ሃይለ ምስ ተበገሱ ንሕና ናይ ጥዕና ተባሂልና ድሕሪ 4 ደቂቕን 17 ካልኢትን ተበጊስና ማለት እዩ። ምስ ተበገስና ኣነ ምስ ሙፀተይ እንዳኸድኩ ከለኹ ድሓር ገዲፈዮም ከይደ ገዲፈዮም መጨረሽታ ኣርኪበዮም ነቶም እሊት ቅድሚ 4 ደቂን 17 ዝተበገሱ ኣልታት ኣርኪበ መበል ታሻዓይ ወፅእ ማለት እዩ። ታሻዓይ ክወፅእ ከለኹ ኣብ መወዳእታ 13 ድብል ከም ድወፃኢ እዩ እቲ ሪዛልት ኦፊሻሊ ተፈንዩ። እዚ ከዓኒ እቶም ድሕሪ እዩ ዝነበሮ ኣትለታት 4-17 ክገድሎም ከሎ ኣነ ግን ምስቶም ቀዳሞት ከም ተበገሱ ገይሮም ቆፂሮም ኣብ ክሳያትዮምኒ ምናልባት ሽዑኡ ታሻዓይ 11,000 ዶላር ነይርዎ ኣክንዲና ዓይደ ኣይኮነ ነቲ ኢትዮጵያዊ ሂቦሞ ሽዑ እውን ዝካተዓልካ ሰብ ይነበረና ኣብቲ ግዜ እቲ መጀመርታ ና ወላ ሓንቲ ንፈልጥ ኢና። በዚ ከዓኒ እተን ሰላኣነ ካይረኸብኩዎን ንዓይሹ ተርኒን ፖይንት ምኾና ነይረን ኣብቲ ግዜ እቲ ጀማርዮ ዘለኹ ገና ካልኣይ ማራቶን እዩ። በዚ ምክንያት ተሕዝነኒ ፍፃሚ እያ ኮይና ትሓልፍ ማለት እዩ።
0: ድሕሪ ዱባይ ማራቶን ኣብ ፍራንክፈርትን ሃምቡርግ ማራቶን ዝተወዳደረ በራኺ ኣብ ጥቅምቲ 2009 ኣብ ካናዳ ዝተካየደ ቶሮንቶ ዋተር ፍሮንት ዝተሰሜ ውድድር ማራቶን ክሳተፍ ብማናጀር ውድድር ተሰሪዕሉ። ኣብ ካናዳ ዝተወዳደረ ናይ ፈለማ ኤርትራዊ ኣትለት ክኸውን ዝበቕዐ በራኺ ኣብቲ ግዜ ካብ ኤርትራውያን ነበርቲ ናይቲ ሃገር ዝተገብረሉ ደገፍን ምትብባዕን ክሳብ ለይቲ ሎሚ ካብ ዝኽሪ ኣእምርኡ ካሃስስ ኣይከኣለን።
1: ናይ ብሓቂ ናይ ካናዳ ልክዕ ኣብ ሃምቡርግ ወራ 10 ሳልሳይ ምስ ወፃኹ ማናጀረይ ናብ ካናዳ ከም ዝወዳደር እዩ ጌርኒ። በዚ ኣጋጣሚ ከዓ ናይ መጀመርያ ተወዳዳራይ ኮይኑ ኣብ ማራቶን ማለት እዩ ኣብ ቶዋተር ቶሮንቶ። ናይ ብሓቂ ኣብኡ ኣቐዲሜ ኣነ ካብ መስመራ ተበጊሰ ኣብኡ ብዙሓት ኤርትራውያን ፀኒሖምኒ ናይ ብሓቂ ኣብኡ ፀኒሑ ኤርትራውያን ሕጂ ክዝግሮም ከለኹ ዳርጋ እቲ ውድድር እዚ ናይ ኤርትራ ድዩ ዋላ ናይቲ ካናዳ እውን ደፀገመኒ ግዜ እዩ። ብጣዕሚ እልቢ ዘይብሎም ኤርትራውያን ደገፍቲ መፅኦም ኣጋጣሚ ኮይኑ ኣብቲ ውድድር በይነ ነረ ኣነ ተሳተፍኩ ማለት እዩ። ኢትዮጵያውያን ነይሮም፣ ኬንያውያን ካልኦት ነይሮም። ክሳብ 38-39 ኪሎ ሜትር ካብ መጀመርያ ማለት እዩ ቆሪፅና ከይድና ልክዕ 39 ክተመፀኒ ከሎ እዚያ ናይ ኣብዚ ናይ ሃምስትሪንግ ቁሩብ ኮብልስቶን ነይርዎ እቲ ቦታ ጫማ ከዓ ሙሩ ጫማ ሒዘ ኣይኮድኩ ነረ። ኣብታ ዝተወሰነት 2 ኪሎ ሜትር ግን ክኸይድ ኣይከኣልኩን በቃ ብጣዕሚ ሽዑ ናብ ሻውዓይ ተርታ ክውድኦ ክኢለ እንተኾነ ኳሊፋይ ናይ ኦሎምፒክ የምፅ 211-22 ሰዓት ብምምፃእ ንኦሎምፒክ ድሕልፈኒ ሰዓት ስለ ደምፃኹ ፅቡቕ እየ ክብሎ ዝኽእል። ምናልባት ኣብኡ ንግረመንደይ ክገልፅ ኣብኡ ዝነበሩ ኤርትራውያን ዳርጋ ኣነ ዴ ተዓዊተ ተቀዳማይ ኬንያዊ ዴ ተዓዊቱ በቃ ነቶም ኣብኡ ነበሩ ኦርጋናይዘራት እውን ዘፀገመ ኩነታት እዩ ነይሩ ተሰኪሞም ናብቲ ወስድኻ ናብቲ ብሉካ ናይ ብሓቂ በዛ ኣጋጣሚ እውን ክመስግኖም ደሊ ናይ ብሓቂ ተንኪዩ ክብሎም ደሊ ኣንዖም።
0: በራኺ ኣብ 2011 ኣብ ደጉ ደቡብ ኮርያ ኣብ ዝተካየደ ሻምፒዮን ኣትለቲክስ ዓለም ንፈለማ ግዜ ንሃገራዊት ጋንታ ኣትለቲክስ ኤርትራ ወኪሉ ተወዳዲሩ። ኣብቲ ሓሙሽተ ኤርትራውያን ኣትሌታት ዝተኻፈሉ ውድድር ብራኺ ኣብ ኦሎምፒክ ለንደን 2012 ዘሳትፎ ግዜን ደረጃን ኣመዝጊቡ። ኣብቲ ግዜ ኣብ ጡር ዝቁመኑ ዝነበረ ብራኺ ኣብ ኦሎምፒክ መዳልያ ከምፅእ እርግፀኛ ኣብ ዝነበረሉ ግዜ ብሰንኪ ዝተፈላለዩ ምኽንያታት ካብ ምስታፍ ኦሎምፒክ በኺሩ።
1: እወ ኩሉ ግዜ ሓደ ኣትሌት እንድሕር ብልጫ ኣለዎ ኮይኑ ነዊሕ ዓመታት ነቲ ናቲ ኮንዲሽን ከያጥፍኦ ከይድ ክእል እዩ። እዚ ከዓኒ ዲስፕሊን ክንልወካ ኣለዎ። ዲስፕሊን እንተልካ ኮንዲሽንካ ዲስፕሊን ክንብል ከለና እቲ ስፖርት ዘድልዮ ዲስፕሊን ከትድቅስ ኣለካ፣ ብእዋኑ ትሬኒንግ ጌርካ ምግባ ክትበላዕ ኣለካ። ሕጂ ኣነ ቨሪ ዲስፕሊን እየ ነይረ ኣብቲ ናተይ ዛስዋይ ከ ነዊሕ ዓመታት ኣብ ማራቶን ክወይ ድ ከኣልኩ ማለት እዩ። 212 ኣብ 211 ኦረዲ ናይ ኦሎምፒክ ኳሊፋይ ስለ ዝነበርኩ ምስቶም ኣርባዕተ ኤርትራውያን ንኦሎምፒክ ዝኸዱ ንለንደን ሕፁይ ኮይነ ኣነ ትሬን ስርሕ ነይረ። ሽዑ ከዓ ናይ ብሓቂ ኣብቲ ዝለዓለ ኮንዲሽን ዝነበርኩሉ ግዜ እዩ። ዝለዓለ ኮንዲሽን ብጣዕሚ ከምኡ ዓይነት ኣብ ሂወተይ ኮንዲሽን ሒዜ ኣይፈልጥን እየ። ኣጋጣሚ ኮይኑ እቲ ናይ ኦሎምፒክ ኣመራርፃ ኣካይዳ ቁሩብ ዝሕትል ዝበለ ኣካይዳ እዮም ከይዶም ማለት እዩ። ምክንያቱ ኣነ ኣብ ዝለዓለ ኮንዲሽን ከለኹ ንዓይ ሒዞም ንክኸዱ ዝግብኦም ነቲ ሃገር እውን ረብሓ እዩ ነይሩ። እቲ ግዜ እቲ ምናልባት በዓል የናስ ክፍለ ነይሩ፣ የናስ ኢንጁር ነይሩ፣ ሳሚኤል ፀጋይ እውን ኢንጁር ነይሩ። ሕጂ ኦረዲ ንዓይ ከም ራብዓይ ዋላ ይውስወዱኒ ኣብኡ ኣሕሊፎም እንተትኾኑ ምኸድኩም ሞኒ እሶም መተካእታ ናቶም ማእትዎ ነይረ። ስለዚ እቲ ሰራርሓ ዝነበረ ኣብታ ግዜ ዝነበረ ናይ ሃገራዊ ፌደሬሽን በሎ ኦሎምፒክ ኮሚቴ በሎ ብደይ መፅናዕቲ ንሃገር ብዘየርብሕ መንገዲ እዮም ከይዶም ሃስያ ከ ኣጋጢሚ ማለት እዩ። ሓደ ኣትለት ጥራይ ኣብቲ ውድድር ክሳተፍ ክኢሉ በዛ ኣጋጣሚ ሽዑ ኣነ ኣይተሳተፍኩን ልክዕ ካብ ኦሎምፒክ ንሃገር ከበርክተሉ ዝኽእል ግዜ ብጣዕሚ ፅቡቅ ነይሩ። ኣነ ግን ድሕሪ ሶሙን ኣነ ተወዳዲረ ስለዘይከድኩ ናብ ካልእ ናብ

0: ቻይና ናይ መጀመርያ ሄንጉሱ ዝበሃል ውድድር ተወዳዲረ ኣብኡ ካልኣይ ክወፅእ ክእለ ንዓይ እውን በቲ ዝረኸብክዎ ሽልማት እዩ በቲ ኩሉ ነገር በቲ ዝሃርምኮ ሰዓት ንዓይ ተርኒን ፖይንት እዩ ምናልባት ኦሎምፒክ ንስምካ ክኸውን ይኽእል እዩ ኣብኡ ዝረኸብክዎ ክነፅሮ ከለኹ ግን ንዓይ ተርኒን ፖይንት ናይ ብሓቂ ዝነ ብጥመቀይረ ክብሎ ዝኽእል ኣነ ማለት እዩ
1: ዓመት 2012 ቻይና ተዳኺሙ ንዝነበረ ንጥፈታት ኣትለቲክስ ንምብርባር ኣብ ሃገራ ኣስታት 400 ናይ ማራቶን ውድድራት ዝሰርዓትሉ ዓመት እዩ ኣትለት በራኺ እውን ምስቶም 47 ና ኣብ ቻይና ዝረኸበ ናይ ፈለማ ኤርትራዊ ኣትለት እዩ
0: ናይ ብሓቂ ቻይናውያን ስፖርት ናይ ዓለም ክስሕብዎ ኣዝዮም ዝፅዕሩ ኣብ ኩሉ ማለት እዩ ስፖርት ናይ ዓለም ክስሕብዎ ምናልባት ቻይና ሽዑ ኣብ 212 ብሓድሽ ውዳበ ኣስታት 400 ዝኾኑ ውድራት ማራቶን ኣብ ዓመት ክካይዱ ንድፊ ገይሮም ነቲ ዕድልቲ ከዓ ንክ ኣብ ቻይና ተወዳደረ ኮይነ ናይ ማራቶን ውድረይ ዘካየድ ኣብ 212 ናይ መጀመርያ ውድረይ ከዓ ኣብ ቾፕቺን ትበሃል ዓዲ ንእሽተይ ከተማ ራብዓይ ደረጃ ክሕዝ ክኢለ ብጣዕሚ ኣብ ፍንሽን ኢና ስለዚ ናይ ቻይና ውድረይ ብከምዚ ዝጅምሮ ድበዝሒ ውድረይ እውን ኣብ ቻይና የወዲኡ እዮ ማለት እዩ
1: ዝበዝሐ ናይ ማራቶን ውድድራቱ ኣብ ቻይና ዘካየደ በራኺ ኣብ 2014 ዳግማይ ናብቲ ሃገር ኣምሪሑ ኣብ ሂንጉሺ ማራቶን ተሳቲፎም ኣብ ግዜ ውድድር ናይ ጥዕና ጸገም ዘጋጠሞ በራኺ ሕማሙ ፀሩ ካልኣይ ደረጃ ብምሓዝ ዝበለፀ ውልቃዊ ሰዓቱ ኣብ ማራቶን ሰኒዱ ኣብቲ ውድድር ዝሃረሙ ግዜ ድማ ኣብቲ ኤርትራ ብኦሎምፒካዊ ግርማይ ገብረ ስላሰ ወርቂ መዳልያ ዝዓተረትሉ ሻምፒዮን ኣትለቲክስ ዓለም ቤጂን ዘሳትፎ ኮታ ሓዚኡ
0: እወ ናይ ብሓቂ 214 ሃያላት ተወዳደርቲ ድተኣከብሉ እቲ ሂንጉሹ ናብ ጎልድ ሌቨል ዝተሰጋገረሉ ነይሩ እቲ ውድድር ኩሉ ናይ ቻይና ውድራት ዋላ ሓንቲ ኣይተዋህቦ ነይሩ ስታንድራድ ሽዑ ግን ጎልድ ሌቨል ተዋሂብዎ ሃያላት ኣትለታት ተዓዲሞም ምናልባት ካብ ዱባይ ማራቶን ዝተዓወቱ 24 ገለ ዳሃሮም እዮም መፅኦም ሽዑ ኣነ ብቶፕ ኮንዲሽን ስለ ዝነበርኩ ልክዕ ክሳብ 30 ኪሎ ሜትር ኩላ ናብ ሓንሳ ኸይና ካብ 30 ግን ኣነ ንሓደ ኢትዮጵያዊ ምስከድና ሽዑ ል ብ255552 53 እንዳ በልየ ወሲዶ ኣነ ልክ 35 ኪሎ ሜትር ምስ በፃሕና ግን ኣጋጣሚ መግቢ ናይ ቻይና መቸም ኩላና ንፈልጦኢና ብዙሕ ክሳ እዩ ዘለዎ ከብደይ ቅርፀት ክገብረለ ጀሚሩ ማለት እዩ በ ምሕር ቅርፀት በ ምካድ ክርእኒ እንትሕር ብሬክ ገይረ ኣቋሪፀ ናብ ሸቐቕትኣትዮ እታ ግዜ እውን ክትመተኒያ ስለዚ ኣብኡ ከለኹ በቃ ምስቲ ጥዕና እንዳተፀገምኩ ከለኹ እንዳተሸገርኩ ከለኹ ልክዕ ከም ኣዝየ በቃ ተቐፀ ከምዚ ከቢድ ዝኾነ ስምዒት ተሰሚዕኒ ከቋርፃ ይከኣል ግን ብኸምኣ ግን ነኺሰ ናብታ ውድድር ክውድኣ ጀሚረ ዝበለፀ ሰዓት ፐርሰናል ቤስ ደመዝገብክሉእውን ሽዑ እዩ 28 ኣብዚ ግዜ ዝክትሃርም ሽዑኡ ብጣዕሚ ኣዝዩ ኣዝዩ ፅቡቕ ግዜ እዩ ንዓይ እውን ንስፖንሰር እውን ኣዝዩ ሓጊዝ እኒአ ክብል ዝኽእል ማለት እዩ
1: ኣትለት በራኺ ቤነ ጌና ኣብ ኣትለቲክስ ዘይበፅሖ መድረኽ ከም ዘሎ ኣሚኑ ኣበርቲዑ እናሰርሐን ከሎ ኣብ 2017 ኣብ እግሩ ድሕሪ ዘጋጠሞ መጉዳእቲ ዓንቅፍቅፍ ክብል ጀሚሩ ዘጋጠሞ መጉዳእቲ ብቕልጡፍ ሓውዩ ናብ ውድድር ዘምልሶ ብዘይምንባሩ ድማ ምስ ብዙሕ ድሌታቱን ራእዩን ካብቲ ሞያ ክእለ ተቐሲቡ
0: እወ ካብ 205 ክሳብ 220 ዘሎ ምናልባት ክሳብ 217 ዝነበረ እንድሕር ቆፂርናዮ ከባ 12 ዓመት ኣብቲ ማራቶን ጥራይ ኣብ ካልእ ዋላ ሓንቲ ፊልድ ኣይተዋደርኩን ኣብየ ተወዳዲረ ክንዲዚ ዓመት ኣብ ሓደ ርሕቐት ክትገብር ምናልባት ከቢድ ክኸውን ይኽእል እዩ ንዓይ 217 ግን ናይ የማነይቲ እግረይ እንጅሪ ኣጋጢምኒ ኣዝዩ ከቢድ እንጅሮ ማለት እዩ ከባቢ 3 ወርሒ ክኸውን መጀመርያ ኮፍ ኢለ እንዘን ተመሊሰ ትሬኒን ምስ ጀመርኩ እውን ኣብቲ ቶፕ ኮንዲሽን ምስ መጻኹ እዛ ግረይ እዚኣ ብምልኣ ኮላብስ እንዳኾነት በቃ እንዳተጎሰሰት ኣብያትኒ ማለት እዩ ኣዝያ ዝፀጊመ ስለዚ ቀጻሊ ኮም ምስ ገበረት ንሽዑ በቃ እቲ ስፖርት ናይ ኣትለቲክስ ብፍላይ እናፈተኽዎ እናደለኽዎ ከለኹ ኣብ ንኡስ ዕድመ እየ ነቲ ውድር ናብ ሪታይርድ ክገብር ክኢለ በዚ ኣጋጣሚ በቃ ናይ መጨረሽታ ዝሓርቕ ኩሉ ማለት እዩ ገና ሕጂ እውን ኣብዚ ዕድመ ዘለኹ ክጎይ ዝግባአኒ ነይሩ እንተኾነ ግን ከምዚ ዝበልካ ምሕር ከቢድ እንጅሪ ነቲ ጉያ ክቋርፆ ጀሚሮ ማለት እዩ
1: ኣትለት በራኺ ካብቲ ንልዕሊ 16 ዓመት ዝነጠፈሉ ኣትለቲክስ ወላኳ ምስ መጉዳእትን ካልእ እንተ

0: ኣሳሲሩ ካብ ሙጉያይ ጫሙ እንተሰቐለ ካብቲ ሙያ ግን ጠቕሊሉ ኣይጠፍአን። ክለብ ኣትለቲክስ ደንደን ብሓድሽ ኣወዳድባን ቅርፅን ከም ጋንታ ድሕረ ምቋማም ገዲም ኣትለት ብራኺ ኣብ ዕቤትን ምዕባልን እታ ጋንታ ሓላፍነቱ ክዋፀአን ተመክርኡ ንኣሽቱ ኣትለታት ናይታ ጋንታ ከካፍልን ከም ሓላፊ ቴክኒክ ክለብ ደንደን ኮይኑ ተቐፂሩ ሓላፍነቱ ኣብ ቴክኒክ ከይተደረተ ብሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣብ ዝተወደበ ናይ ኣሰልጠንቲ ኣትለቲክስ ስልጠና ቀሲሙ ድሕሪ ዝወሰዶ ስልጠናታት ድማ ኣብ ክለብ ደንደን ዝነበሮ ሓላፍነት ቴክኒክ ሓዲጉ ኣሰልጣኒ ናይ ነዊሕ ርሕቐት ኣትለታት ክኸውን በቂዑ ሰሙያት ኣትለታት ናይታ ጋንታ ድማ ኣብ ትሕቲኡ ክዕለሙ ጀሚሮም
1: እዎ ኩሉ ግዜ ዓውደ ኣትለቲክስ ብጣዕሚ ኣብ ልቢ ከም ሳሓደሪ ኣይፍንወካን እዩ ኣይፍንወካን እዩ ኣጋጣሚ ኮይኑ ክለብ ደንደን ብሓድሽ ኣወዳድባ መሪፆም ነቲ ኣብ ሓድሽ ኣንፈት ክትወስዶ ትኽእል ኢኻ ብዝብል ሂቦምኒ ልክዐ ከዓ ምስ መጻኹ ነቲ ጋንታ ናብ ሓድሽ ኣንፈት ብስሩዕ ከምዲ ንቀሳቀስ ገይረዮ ንሓደ ዓመትን ገለ ንኸውን ከዓኒ ኣብቲ ከም ቴክኒክ ኮይነ ነቲ ጋንታ ኣገልግል እዮ ካብኡ ቀፂለ ማለተይ እቲ ስፖርት እውን ይፈልጦ ስለ ዝነበርኩ ንምንታይ ቴክኒክ ንብል ከለና ሕጂ ኣብቲ ዓውዲ ኣበርክቶ ነቲ ንኣትለቲክስ ብዙሕ ክሳይ ኣይኮነን ፅቡቕ ኣይኮነን ማለተይ ሲ ኣነ ግን እንታይ ገይረ እሞ ንድሕር ኣብቲ ኣትለቲክስ ኣለኹ ከመ ሰልጣን እውን ክቐፅል ስለ ዘለኒ ናይ ሌቨል ዋን ፕሮግራም ስለ ዝመፀ ብሃገራዊ ፌደሬሽን ሌቨል ዋን ሽዑ ኣብ 223 ናይ መጀመርያ ሌቨል ዋን ትምህርቲ ወሲደ ማለት እዩ እወ ኦረዲ ኣነ ኣብቲ 17 ከባቢ 15 ዓመት ዝገበር ኩሉ ጉያ ኣትለቲክስ ዳርጋ እቲ 900ታዊት በዕል የ ዝስልጥን ነይረ ምሳይ እውን ዝስልጠኑ ኣትለታት ነይሮም እዮም ንዓይ ደድሕረ ማለት እዩ ዝኸዱ ምናልባት ኣብዚ ናይ ሃገርና እንድሕር ርኢ ከ እቲ ዝበዝሐ ዓወት ዘካይዱ ኣትለታት ምሳይ ዝስልጥኑ ዝነበሩ ኣትለታት እዮም ገሊኦም ኣብ ደገ ለውሕ ዝኸፍ ኢሎም ገሊኦም ኣብዚ ቀዳማይ ካልኣይ ዝወፁ መዓት እዩ እልቢ ደይብሉ ማለት እዩ ሓደሓደ ግዜ ስ በቃ እንዳጎይ ከለኩ ኣሰልጥነና ድብላ ክለባት ይመፃኒ ነይረን ግን ኣነ ጉያ ኣብቲ ጉያ ስለ ዝነበርኩ ኖኖ ኣነ ክጎየ ዝብል ዕለማ ስለ ዝነበረ ብኡ ሒዙ እየ ነይረ ስለዚ ኩሉ ግዜ እቲ ናይ ስልጠና ኣብ ሓንጎል እዩ ነይሩ እዩ ስልጠና ኤንድ ማናጅመንት እዚ ክገድፎ ድብል ሓሳብ እውን ኣይነበረኒን ስለዚ ኣብቲ መጀመርያ ናብ ስልጠና ክእንፍተኒ ዝኽኣለ ኣትለት ክጋገ ትርእሞኒ ክትርእሞ ትውዕል ኣብ ድኾነ ማለት እ ብዝረከብ ኩያ ንምንታይ ኣብ ኣቲና ዲፕላ ኣቲና ክደይ ዘይነሰልጥን ዝብል ኣብ ሓንጎል እዩ ስለ ዝመፀ ብኡ ከዓኒ ናብቲ ናይ ስልጠና መደብ ካብቲ ናይ ቴክኒክ ወፂ ኣብ ስልጠና ሄለ ጀሚረ ማለት እዩ ኣብ 223 እዎ ኦረዲ ጋንታ ነዞም ኤሊት ማራቶን ሲነር ንዖም ይሒዙ እዮም ነይረ ንበዓል ዕቑባይ ፀጋይ ፔትሮ ማሞ እስቅኤል ተወለ ንጉሶም ረሶም እዚኦም ምሳይ ነይሮም ኣብቲ መጀመርያ ድሓር ቶም ናእሽቱ እውን ክዕብዮም ስለ ዘለኒ ምክንያቱ ኩሉ ግዜ እንታይ እዩ ሓደ ኣሰልጣኒ ናቱ ዝኾነ ፊሎዞፊ ኣለዎ ሕጂ እቲ ናተይ ፊሎዞፊ ራንክ ክገብርቲ ኮይነ ሓደ ሓድሽ ሰብ ከምፅእ ኣለኒ ብዝብል እማመ ማለት እዩ ኣብ ርእሲኦም ማለት እዩ ሓደሽ ኣትለታት እውን ደድሕሪኦም ዝኸዱ የሰልጥን ነይረ ምናልባት ሕጂ ገሊኦም ካባይቲ ኣልዮም ኣለዉ እቶም ንበዝሑ ግን ምሳይ ይስልጥሉ ኣለዉ ስለዚ በዚ ከዓኒ ነታ ጋንታ ነታ ናይ ደንደን ሽዑ ዕቁባይ ፀጋይ ኣብ ትራክ ኣብዚ ዝተገብረ ናይ 10,000 ቀዳማይ ክወፅእ ክኢሉ ምሳይ ምሰልጠነ ኣብ 21 እውን ካልኣይ ክወፅእ ክኢሉ ኣብ ናሽናል ናይ ደቂ ኣምሓረ ዝነበረ ብግዜ እውን ተሪኢ ከ ዕቁባይ ፀጋይ ቀዳማይ ዝወፀሉ ኣብ ቴፒ ማራቶን ንዑ እውን ምሳይ እናሰልጠ ፔትሮ ማሞን ከምኡ ራብዓይ ወዲ ሓኪም ሳልሳይ ማለተይ ሲ እቲ ሪዛልት ፅቡቅ እዩ ነይሩ ፅቡቅ ኢላ ራ ንገብሮ ክሳብ ሕጂ እውን ኣብ ፅቡቅ ኩነታት ኣሎ ማለት እዩ
0: ብራኸቤነ ከም ኣሰልጣኒ ብሉፅ ስራሕ ከዓይ ድሕሪ ምጅማሩ ንሃገራዊት ጋንታ ኣትለቲክስ ኤርትራ መሪሕ ክዋደር ከም ዝኽእል ተኣመነሉ ኣብ ሩስያ ኣብ ዝተኸየደ ናይ ብሪክስ ውርድራት ድማ ንፍለማ ግዜ ሃገራዊት ጋንታ መሪሑ ተወዳዲሩ ሃገራዊት ጋንታ ኤርትራ ኣብቲ ንፈለማ ግዜኣ ዝኣተወቶ ውርድር ብሉፅ ደረጃ ሒዛ ክትውድእ ብልዑል ብቕዓት መሪሕዋ
1: ኣወ ናሽናል ቲም መጀመርያ ብሪክስ ዝበሃል ሓድሽ ናይ እዞም ብሪክስ ዝበሃል ሃገራት ኦሎምፒክ ምስ መፀ መን ክኸይድ ኣለዎ ተባሂሉ ብሃገራዊ ፌደሬሽን ኣሰልጠና በረ ክኸይድ ክኽእል ኣለዎ ተባሂሉ ምስ ኩሉ ንሪኦ ከዮም እቶም ስእለ

0: ኣይትምረፅኒ ኢኻ ናብቲ ናብኡ ክትከይድ ማለት እዩ። ዲፕሎማት ክኸውን ኣለካ፣ ኮሚኒኬሽን ክኸውን ኣለዎ። እቲ ክራይቴሪያ ናቶም ዝወሰድዎ ማለት እዩ። ንዓይ ከዓ ተሓቲተ ማለት እዩ። ንዓኻ መሪፅና ካልና ምስበሉኒ ኣነ ከዓ ሃንጎ ፋይለ ተቐቢል እየ ማለት እዩ። ናይ ብሪክስ ናይ መጀመርታ ኤርትራ ዝተሳተፈቶ ኣብ ሩስያ ማለት እዩ። ኣስታት 97 ዝኾነ ሃገራት እየ ነረ ናብቲ ውድድር ናይ ብሓቂ ክዓቢ ዝኽእል ገይም እዩ እንድሕር ቀፂሎሞ ማለት እዩ። ኣብኡ ከዓኒ ሓሙሽተ ኣትለታት ሒዝና ኢና ከይድና፣ ደበሳይ ደሳሌ፣ ኣስቴር ሂባቤ፣ ነሆም ብርሃኔ፣ ድያና ሽሻይ፣ እዚ ኣልማዝ ትበሃል ናይ ደቡብ፣ እዚኦም ሓሙሽተ ሰባት ሒዝና ከይድና ኣዋ ከም ኤርትራ ከም ሃገር ማለት እዩ ኣብ ኩሉ ፊልድ ተወዳዲርና ማለት እዩ። ካብ 800 ክሳብ 5000 ደበሳይ ደሳለ ሳልሳይ ደረጃ ናይ መጀመርያ ብሪክስ ብሮንዝ ዘምፀ ማለት እዩ። ኤርትራ ከም ሃገር ከዓ ምስቲ ኩሉ ኩነታት ዝነበረ ናይ ሃገርና ከዓኒ ምስተን ኣለዋ ዝበሃል ሃገራት ከተንበልብል ክኢላ ማለት ባንዴራና ማለት እዩ።
1: ኣብ ኬንያ ናይ ካልኣይ ደረጃ ናይ ኣሰልጣኒ ስልጠና ዝቐሰመ በራኺ ኣብ 2025 ኣብ ደቡብ ኮርያ ኣብ ዝተዋህበ ውሑዳት ኣሰልጠንቲ ዝረኽብዎ ናይ ሳልሳይ ደረጃ ናይ ኣሰልጠንቲ ስልጠና ኢንተርናሽናል ፓይሎት ኮርስ ተኸታትሉ ካብቶም ብሉፅ ነጥቢ ዘመዝገቡ ብምዃን ድማ ብዓለም ለኻዊ ማሕበር ኣትለቲክስ ዓለም ኣፍልጦ ረኺቡ።
0: እወ ናይ ብሓቂ በዛ ኣጋጣሚ እቲ ዝተዋህበ ዕድል ንኤርትራ ዓብዪ ተርኒንግ ፖይንት ክብሎ ዝኽእል ምክንያቱ ኤርትራ ሃገርና ምስቶም ዝለዓሉ ኮቻት ኣይሓዘትን ፀኒሓ ብትምህርቲ ማለት እዩ በቲ ሃይ ሌቨል ዘለዎ። በዛ ኣጋጣሚ ግን ኣብ ቶኪዮ ሃገራዊት ጋንታ ሒዝና ምስ ከድና ትዕድል ኣጋጢሙ ማለት እዩ። ኣነ ሕጂ ኩሉ ግዜ እቲ ናይ ውላ ኣትሌቲክስ ኮሚኒኬሽን ስለ ዘለኒ ቀጻሊ ይርክብ ነርኒ ማለት እዩ። ቀጻሊ ማለት እዩ ቀጻሊ መዓልታዊ ኢንተርነት ኣቱ መዓልታዊ ዘሎ ናይ ኣብዴት ዝኾነ ኢንፎርሜሽን ሓበሬታ ይረክብ እየ ማለት እዩ። በዛ ኣጋጣሚ ከዓ ልክ ኣብ ቶኪዮ ምስ ከድና እቲ መምህር ጀርመናዊ እዩ ዝለዓለ ናይ ሌቨል ስሪ ዝምህር እዩ። ካብቶም ኣለዉ ዝበሃሉ ዓበይቲ ሌክቸረራት እዩ ናይ ብሓቂ። እቲ ዕድል ምናልባት ካብ 54 ሃገራት ኣፍሪቃ ንሓሙሽተ ሃገራት ተዋሂቡ፣ ኤርትራ ከዓ ካብተን ሓሙሽተ ሓንቲ ዕድል ረኺባ ማለት እዩ። ስለዚ ምስ ወርኒኑ ማለት እዩ ኤርትራ እዛ ዕድል እዚኣ ትረኽብዋ ኣለኹም ሚስካይ ትገብርዋ ኢሉ ነጊርና ማለት እዩ። ብኣጋጣሚ ከዓ እታ ኢንቪቴሽን ሒዝናያ ናብዚ መፂና። ስለዚ ክልቴና ኣነ ቃል ኣብን ናብ ለበት ስሪ ስለ ዝሓለፍና እቲ ሲቪናህና ከዓኒ ከነቐርብ ስለ ዘለና ከዓ እቲ ሲቪናህና ቀሪቡ ማለት እዩ። መን ምሃር ግን ብዓለም እዮም እቲ ምርጫ ድመርፅዎ። ንሕና ሰ ሲቪና ሰዲድና ናተይ ናይ ቃል ኣብን እቲ ዝነበረ ትምህርቲ ከዓኒ ንዓይ ተቐቢልኒ ማለት እዩ። ንበራኺ ንለበት ስሪ ክምሃር ብቑዕ ጌርና ኣለና። ስለዚ ክዳለ ኣለዎ ተባሂሉ ተዳልየ ማለት እዩ። ምናልባት ኣብኡ እንድሕር መፂና ብጣዕሚ ንዓና ና ሃገርና ሓደ ዝለዓለ ሰብ ማለት ምስቶም ዝለዓሉ ኮቻት ናይ ዓለም ተማሂርካ መፅቡቕቲ ውፅኢት ከተምፅእ ከለካ ዓብሓበኒ ኮይኑ ድስማዓኒ ማለት እዩ። ኣጋጣሚ ኣብቲ ጉዕዞ ናይ ቪዛ ፀገም ፕሮብሌም ነርኒ ክልተ መዓልቲ ክላስ ሚስ ገይረ ኣትየዮ ምክንያቱ ቪዛ ደንጉኒ ስለ ዝነበረ ልክዕ እቲ ሃገራዊ ፌደሬሽን ኣዝዩ ዘይሕለ ፃዕሪ እዩ ኣካይዱ ዚ ናይ ብሓቂ ክመስጉኖ እዩ ይደሊ። ብፍላይ ዝተወሰኑ ሰባት ነዚ ናተይ ንክኸይድ ኣዝዮም ፅዒሮም ማለት እዩ። ኤርትራ ስ ክትረባሕ ኣለዋ ብዝብል መንፈስ ኮሚሽኑ ስፖርት ውን ከምኡ ማለት እዩ። ኣብቲ ናይ መጨረሻ ሽዑ ቁሩብ ፀገማት ስለ ዝነበረ ዕድል ከፊቶም ናብቲ ውድድር ስለ ዝሰደዱኒ በዛ ኣጋጣሚ እውን ከመስጉኖም ይደሊ እየ። ስለዚ እቲ ዕድል ኣብኡ ምስ ኮድኩ እውን ተንክልተ ክላሳት ሚስ ገይሮምኒ ግን ኦረዲ ኣነ ኣብቲ ነዊሕ ዓመታት ተመክሮ ስለ ዝፀናሐኒ ወላ ሓንቲ ንዓይ ደፀግም ኮይኑ ኣይረኸብክዎን። ምናልባት ሓድሽ ኣገባብ ትምህርቲ እዩ ሕጂ ዝኾነ ሰብ ኣብዚ ኣሰልጣኒ ዓድና ከምኡ ክምሃሩ ይደሊ እየ። ምክንያቱ ብምንታይ ና ድሒርና ከም ዘለና እውን ኣብኡ ናይ ብሓቂ ፅቡቅ ጌርካ ክትግንዘብ ትኽእል ኢኻ። ስለዚ ኣብቲ ናይ 10 መዓልቲ ኩሉ ግዜ ኮርሳት ናይ ሌቨል 1 ሌቨል 2 ሌቨል 3 ካብ 6 መዓልቲ ክሳብ 10 መዓልቲ ማክሲሙም ይወስድ ብዘይ ዕርፍቲ ናኑስቶ ብዩ 7 ንጎም ሰዓት ከ 7 ናይ ምሸት ኢኻ ትፍደስ። ስለዚ ብፍላይ ነቶም ኩሉ ግዜ ኣብ ትምህርቲ ዘየለካ ሰብ እንድሕ ኮንካ ሓንጎ እቲ ይበዝሓካ ሎድ ይበዝሓካ ንክትሕዙ ሕጂ ኣዜኻ እዩ ዘሸግረካ ማለት እዩ። ስለዚ ኣብዚ ቁሩብ ተመክሮ ገይረ ስለ ዝፅናዕኹ ኣይተፀጎምኩን። ብዝግባእ ነቲ ዝነበረ ፈተናታት ተሓሊፈ ከዓኒ ሌቨል 3 ብስፔሻል ክሓልፍ ክኢለ ማለት እዩ ካብቶም ኣብኡ ዝነበሩ

0: ኢንተርናሽናል 20 ኮቻት 6 ሰባት ኢና ሓሊፍና ምስቶም 6 ብዝለዓለ ነጥቢ ማለት እዩ ክሓልፍ ክኢለ ንኤርትራ እውን ዓብ ስጉምቲ እዩ ቴንኪዩ ኢሎም ከዓነ እቲ ወርልድ ኣትሌቲክስ ናብ ሃገራዊ ፌደሬሽን መራኽበየነ ብከምዚ ሓሊፍ ኢሎም ሰይ ደሞ ድሓር ከዓ ንዓይነ ገይሮምኒ ማለት እዩ።
1: ኣብ ክለብ ደንደን ከም ላዕለዋይ ተፀዋዒ ኣሰልጥንቲ ብምዃን ብሉፃት ኣትለታት ኣብ ምፍራይ ዝርከብ ብራኺም ኣብ ዝተፈላለዩ ሃገራት ዝቐሰሞ ስልጠና ኣብ ባይታ ተግባራውነት ኣልቢሱ ኣብ ቀጻሊ ኣብ ዓበይቲ ውድድራት ኣትለቲክስ ዓለም ሻምፒዮን ዓለምን ኦሎምፒክን ንኤርትራ ዝፀውዑ ኣትለታት ኣብ ምፍራይ ኣበርቲዑ ይሰርሕ ምህላው ገሊፅኡ ምሳና ዝነበሮ ግዜ ዛዚሙ
0: እዎ ናይ ብሓቂ ንድሕር ተማሂርካ እቲ ተማሃርካዮ ኣብ ባይታ ክተተግብሮ ኣለካ ትምህርቲ ሒዝካ ኮፍቴልካ ዋላ ሓንቲ ትርጉም የብሉን ወረዳ ኣነ ኣብቲ ናይ ዓውዲ ስልጠና ኣለኹ ንሲኒር ኤንድ ጁኒር ኣትሌታት የሰልጥና ኣለኹ ምናልባት ሕጂ ኣብ ሰዓት ሲቲ ኣብ ሚኒስትሪ ምክልኻል ከም ሄድኮች ኮይነ ማለት እዩ ዝለዓለ ኣሰልጣኒ ኣብ ትሕተይ እውን 8 ኣሰልጠንቲ ኣለዉ መሳይ ማለት እዩ ብሓንሳ ነዚ እንዳተዋሃድና ንሰርሕ ኣለና ኣነ ሊድ ገብሮም እሶም እንዳተሰማምዕና ማለት እዩ ንኸይድ ኩሉ ግዜ ትምህርቲ መወዳእታ ይብሉን ሕጂ እውን ገና እንዳተምሃርና ኢና ንኸይድ ዘለና ምናልባት ኣብ ትሕተይ ኣብቲ ናተይ ቦታ ንድሕ መፅኢኻ ከባቢ 25 ዝኾኑ ኣትሌታት ኣለውኒ ካብዚኦም ኣብዚ ናይ ዳሓለፈ ናይ ጁኒር ኤንድ ዩዝ ውድድራት ከባቢ 17 መዳልያ ኣምፂኦም ኣለዉ እዞም ኣትሌታት እዚ ብኸመይ ንድሕር ኣምፂኦም እንተልካኒ ቅድሚ ሕጂ ደንደን ሪኣቶ ኣይትፈልጥን እያ እዚ ዓወት እዚ በዛ ሓዱሽ ኣገባብ ናይ ትምህርቲ ናይ ለበል ስለ ዝተምሃርክዎ ኩሉ እቲ ቸንጅ ገይር እየ ብምሉእ ቀይር እዮ እቲ ቅድሚ ሕጂ ንኸዶ ዝነበርና ካይዳ ቁሩብ ትራዲሽናል እዩ ነይሩ ሕጂ ግን ሳይነስ ቤዝ ኮይና ስለ ስራሕና ከ ዓብዪ ለውጡ ረኺበሉ ኣለኹ ምናልባት ኣብ ድመፅ ዘሎ ዓመታት ንኤርትራ ዘፀውዑ ናብ ኦሎምፒክ ናብ ወርልድ ሻምፒዮን ዝኽእሉ ኣትሌታት ከነፍሪ ከዓኒ ዘይተሓለለ ፃዕሪ ኣለኒ ስለዚ ነዚ ይመስል ምናልባት ሕጂ ከመሰልጣኒ እሞ ከዓ ኣብቲ ዝለዕለ ምብፅሐይ ንዓይ ዕዮ ገዛ እዩ ካይተሓለልኩ ንክሰርሕ ኣትሌት ከምተን ኣብ ዓለም ዘለዋ ንኸፍሪ ዝድርኽ እዩ ስለዚ ካይተሓለልኩን ክፅዕር እየ ምናልባት ኣብዚ ድመፅ ደሎ 2-3 ዓመት ኦሎምፒክ ኣሎ ወርልድ ሻምፒዮን ኣሎ ኣብኡ ከዓኒ ዝያዳ ፅዒረ ኳሊፋይ ዝኾኑ ኣትሌታት ከፍር

ማዕረ እንታይ ዛመደ ብዚኣ ካባኹም ባኣኹም ንዓኹም ስለ ዝኾነት ምስ ኩላቶም ኣብላት ስቱድዮ ብሓባር ብምዃን ዝሰናብተኩም ሰላም።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራያ ኣልሓዲሳ ኤርትራያ ሓዳስን ኤርትራያ ፕሮፋይልን ኣተኪራ እትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ንደርጃቶ ንረክብ ሓንቲ ነፍሰ ጾር ከምቲ ጥዑይ ዕሸል ንኽትገላገል እትገብሮ ስሩዕ ሕክምናዊ ምርመራ እቲ ዝተወልደ ህፃን ጥዑይ ክንክንን ምክትባ ህፃን ጥዕንኡ ተሓልዩ ክዓቢ ግቡእ ኣመጋግባን ሓለዋ ፅሬትን ጥዑይ ኣከባቢ ስሩዕ ክታበትን ሕክምናዊ ምርመራን ብዓብኡ ድማ ግቡእ ዝኾነ ሓልዮትን ፍቕርን ውላዲ ክረክብ ኣለዎ። ጥዕንኡ ዝተሓለወ ህፃን በብዓመቱ ስሩዕ ዝኾነ ደረጃ ዕቤትን ምዕባልን እዩ ዘርኢ። እቶም ዘርእዮም ደረጃታት ዕቤት ኣካላዊ ማለት ፊዚካል፣ ተገንዘባዊ ኮግኒቲቭ፣ ስምዒታዊ ኢሞሽናል፣ ከምኡውን ማሕበራዊ ወይ ድማ ሶሻል ምዕራፋት ዘጠቓልሉ እዮም። ኣብ ዓምዲ ባህልን ስነ ጥበብን ምስላ ንዘረባ ተብስላ ዝብል ዛዕባ ንረክብ። ምስላ ንዘረባ ተብስላ መሲለ ዝነግሮ ንኽመስሎ ምስላ ሓኸለ ዘረባ ዝብሉ ምስላታት ንተራ ምስላ ኣብ ዘረባናን መዓልታዊ ምብሃልናን ሓይሊ ዝህቡን ንትርጉም ዘረባና ዝድርዑን ዘቐርፅውን ምዃኖም ይገልጹልና። ነት ክሳዕ ምስላታት ከም ዘሎ ይግመት። ገሊኡ ብተል ስራዕ እንከሎ ገሊኡ ከዓ ኣብኡ እንከሎ ዝተኣኻኸበ እዩ። ካብዚ ውፅእ ዝበለን ኣብቲ ዓውዲ ዳርጋ ናይ ፈለማ ፈተነን እቲ ንምስላታት ኣብ ዛዕባ ዝምድብ ኣገባብ እዩ። ኣብታ ኣብ ክልተታት ኤርትራ ሕድሪ ዘሕተምዋ መፅሓፍ ዝተረኣየ ነበረ። ኣብዚ ዓመት እዚ ድማ ነቲ ንኡስ ፈተነ ብምስፋሕ ኣብ ዝተፈላለዩ ካብ ኩለን ግእዝን ሃውሳን እውን ብምምራፅ ዳግማይ ተሓቲሙሎ። እዚ ብኣሕፈሮም ተወልደ ዝተዳለወ ካልኣይ ሰፊሑን በዚ ድፃዓን ንምግባር እውን ይስርሓሉሎ። መበል ሳልሳይ ክፋል ዝኽሪ መያዝያ ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያን ቀሪባ ኣላ። እቲ ካልእ ንስብእና ኮሎኔል ኣስናቀ እንግዳ ማለት ሸክም የማይከብደው ህዝብ ዋሽንግተን ዲሲ 1994 ኣብ ምልክት ሕቶ ዘእቱ ንጽሑፎም ክብሪ ዝኸልእ ነጥቢ ናጽነትን ባርነትን ዝብላ ክልተ ሳጹናት ነይረን ዝብል ጽሑፎም እዩ። እቶም ዘርከብናሉ ከም ንዝክሮ ተዓዘብቲ እውን ሽዑ ከም ዝመስከርዎ ኣብ እዋን ምርጫ ኣድማጺ ነታ መግለጺ ምርጩ ዝኾነት ካርድ እወታ ወይ ኣሉታ ከእትወላ ዝተዳለወ ሳጹን ሓንቲ ጥራሕያ ነይራ። ውሃብ ድምፂ ነታ ዝመረጸ ካርድ እወ ወይ ኣይፋል ኣብታ ብሓጺን ዝተሰርሐት ሓንቲ ሳጹን እዩ ኣእቲ ነበረ። ነታ ዘይመረጻ ካርድ እወ ወይ ኣይፋል ዝቐምጠላ ካልእ ብባኮ ዝተሰርሐት ሳጽን እውን ነይራ እያ። ጸብጻብ ኮሚሽነር ኮሚሽን ረፈረንደም ኤርትራ ሓደ ድምፁ ዝህብ ሰብ ናጻ ኮይኑ ምርጭኡ ብምስጢር ክፍጽሞ ስለ ዝነበሮን እንታይ መሪጹ ድማ ክፍለጥ ስለ ዘይነበሮን ነታ ዘይመረጻ ካርድ ሒዙ ካብቲ መውሃቢ ድምፂ ንቑጣ ክወፅእ ኣይፍቀደሉን እዩ ነይሩ። ጽልዋ ግሎባውነትን ዲጂታላውነትን ኣብ ዓለመ ስራሕ ተዳሲሱ ንረኽቦ። ምስ ምዕባይ ኣብ ርሑቕ ቦታ ኮንካ ምስራሕ ንውልቃዊ መሰላትካ ዝግህስ መቆጻጸሪ ቴክኖሎጂታት እውን እናዓበዩ ዝመጽእ ዘሎ። ሰራሕተኛታት ኣብ ደቂቕ ሓለዋ ካሜራታት እዮም ዝሰርሑ ዘለዉ። ማሕበራት ሰራሕተኛታት ኣብ ምክልኻል ምዝራቕ ወልቃዊ ዳታን ጣልቃ ኣታውነትን ብምትኳር ይሰርሓ ኣለዋ። ብደረጃ ዓለም ካብ ዝካየድ 5 ሓበራዊ ውዕላት እቲ ሓተኛታት ንዝካየድ ጽኑዕ ክትትል ውሕስነት ዝፈጥር ዓንቀጻት ከም ዘስፈረ ይፍለጥ። ኣብ ዓምዲ መዛነይ ነፍሰ ምቕባል ካብ ኣሉታውያን ባህርያት ሕቶ ዝተመሰቐለ ቓላት መሃዚ ሳብማሪን ከምኡ ድማ ጥቕስታት መዛነይ ንረክብ። ኣብ ዓምዲ ዛዕባ ሎሚ ዝኽሪ ቅንያት ናጽነት ስእነት ፍትሒ ኣብ ዝኾነ ቦታ ስጋኣት ፍትሒ ኣብ ኩሉ ቦታ ዝብል ዛዕባ ይጸንሐና። ህሉው ኩነታት ዓለምና ብዝተፈላለየ መልክዓት ክርአ ይከኣል እዩ። ነቲ ሓቀኛ ምስሊ ምስ ተመልከትካን ኣብ መንጎ መስመራት ዘሎ ንባባት ምስ ተገንዘብካን ግን ማርቲን ሉተር ኪንግ ኣብ መንጎ ጠንቅን ሳዕቤንን ዘሎ ምትሕሓዝ ኣመልኪቱ ዝተዛረቦ ቃላት ይስወጠካ። ሉተር ስእነት ፍትሒ ኣብ ዝኾነ ቦታ ስጋኣት ፍትሒ ኣብ ኩሉ ቦታ ማለት ኢንጀስቲስ

Never is a threat to justice everywhere. ኢሉ ነይሩ። እዚ ኣበሃህላዚ ንህልው ቁመና ዓለምና ብዝግባእ ዝገልጽ እዩ። እዚ ቃላት እዚ ኣብ ዘመን ምንቅስቓስ ሲቪላዊ መሰላት ኣሜሪካ ዝተባሃለ እዩ። ግን ኪንዮ ናይቲ መድረኽቲ ይብድሆ ነዚ ሎሚ ዘሎ መድረኽ ዝገልጽ ረዚን መልእኽቲ ዝሓዘለ ብህሎ እዩ። ውዳበ ሓይሊ ምዃኑ ኣብ ኤርትራዊ ክውንነት ብዝተረጋገጹ ዓበይቲ ኣብነታት ተሰኒው ተገሊጹ ንረኽቦ። ኣብ ዓምዲ መልሓቐ ኣዳቡ ኣልፍኑን እቲ ካልኣይ ገድሊ ጉጅለ ባህሊ ቀያሕቲ ዕምበባታት ካብ ዓራርብ ክሳብ ሱዳን ብቓላት ስነ ጥበባዊ ስቴፋኖስ ኣብርሃም መበል 17 ክፋል ተጸንሐና። ኣብ ዓምዲ ማሕበራዊ ዕቤት ባብ ዕድላት ንስንኩላን ምርሓው ዘለዎ ረብሓታት ዕዙዝ ምዃኑ ተገሊጹ። ዝሓለፈ 3 ዕቑድ መንግስቲ ኤርትራ ነዞም መትከላት ማእከል ገይሩ ኩሎም ዜጋታት ምዕሩይ ማሕበራዊ ኣገልግሎት ንክረኽቡ እኹል ዕድላት ኣብ ምፍጣር ኣበርቲዑ ክሰርሕ ጸኒሑን ኣሎን። ከም መርኣያ ትግበረ ናይዞም መትከላት ድማ ስንኩላን ኣብ ማኣዲ ትምህርቲ ዘለዎም ተሳትፎ ንክዓዝዝ ኣድላይ ዘበለ ዕድላት ክኸፍት ክኢል እዩ። ኣብ ዓምዲ ሲያሓዊ ኣሳር ካልኣይ ክፋል ትሕዝቶ ስነ ጥንታውን ቱሪስታውን ተፈጥሮኣዊ ጽባቐታት ሰሜናዊ ቀይሕ ባሕሪ ቀሪባ ኣላ። ኣብ ዓምዲ ዕልወም ወይ ቴክኖሎጂያ ዝተፈላለዩ ሓደስቲ ምህዞታት ረኽበታትን ተላልዮም። ኣብ ዓምዲ ዓለማዊ ዛዕባ ኣብ ማሕበራዊ መራኸቢታት ዘመናዊ ኣገባብ ምክልኻል ፍርያት ጣንጡ ይምዕብል ከም ዘሎ ተሓቢሩ። ኣብዚ እዋን ማእከላይ እቶት ኣብ ዘለዎን በተርእዮ ሕማም ዓሶ ሰቐያ ሃገራት ምስ ምዕባለ ስነ ፍልጠት ዝተሓሓዘ ሓደስቲ ኣገባባት ምክልኻል የተኣታትዋ ኣለዋ። ከባብያዊ ብከላ ዝፈጥር ጸረ ባልዕ ኣብ ክንዲ ምንስናስ ኣብ ውልቂ ጣንጡ ዘተኮረ ሳይንሳዊ መጥቃዕቲ ብምክያድ ነቲ ሕማም ክቆጻጸራ ኣብ ምፍታን ይርከባ። ጣንጡ ዓሶ ጥራይ ዘይኮነስ ረስኒ ደንጊ፣ ዚካ፣ ቺኩንጉንያ ዝኣመሰሉ ተመሳሳሊ ምልክታት ዘለዎም ሕማማት ስለ እተመሓላልፍ በዚ ሕማማት ኣብ ዝተሸገረ ሃገራት ዘመናዊ ናይ ምክልኻል ስነ ፍልጠት ይምዕብል ኣሎ። ኣብ ቤተ ምርምር ወል ባችያ ዝተባህለ ጀርሚ ፈረሞ ኣብ ጣንጡ ኣትዩ ሕማም ከም ዝፈጥር ይግበር። ነቲ ጣንጡ ዝተሸከሙ ተባዕትዮ ጣንጡ ካብቲ ቤተ ምርምር ምስ ተፈነው ኣብ በረኻ ምስ ዘለዋ ኣንስትዮ ጣንጡ ይረኸቡ። እተን ዝተለኽፋ ኣንስትዮ ጣንጡ ዓሶ ከሰጋግራ ኣይክእላን። ዝወልዶ እንቋዕሖ ከዓ ስለ ዘይጫጫሕ ካብቲ ከባቢ ጣንጡ እናጸነታ ይኸዳ። ኣብ ዓምዲ ጸጋታት ባሕሪ ኣገዳስነትን ጥቕምን ፀህያይ ባሕሪ ተዘርዚሩ ንረኽቦ። ብዓለም ደረጃ 12,000 ዓሌታት ፀህያይ ባሕሪ ኣለዉ። ኣብ ሃገርና ሰነዳት ሚኒስትሪ ሃብቲ ባሕሪ ከም ዝሕብሮ ኣብ ቀይሕ ባሕሪ 286 ዓሌታት ፀህያይ ባሕሪ ይርከቡ። ፀህያይ ባሕሪ ብሕብሮም ብዙሕምን ኣከባብያዊ ዝርግሐን ይፈላለዩ። ብመሰረት ዝውንንዎ ዝተፈላለየ ሕብሪ 3 ዓይነት ፀህያይ ባሕሪ ኣለዉ። ንሳቶም ከዓ ቀያሕቲ፣ ቡናዊ፣ ቀጠልያ ፀህያይ ባሕሪ ይበሃሉ። ፀህያይ ባሕሪ ዘይከም ኣብ መሬት ዝበቕሉ ተጓዳእቲ ፀህያይ ብዙሕ ጥቕሚ ኣለዎም። ደቂ ሰብ ንኣሽሓት ዓመታት ፀህያይ ባሕሪ ክጥቀምሉ ጸኒሖም ኣለዉ። ስነ ጥንታዊ መርትዖታት ከም ዝሕብርዎ ቅድሚ 8,000 ዓመታት ኣብ ኤውሮጳ፣ ኣብ ምብራቅ ኤስያ ከዓ ኣብ ቅድመ ታሪክ ከም ምግቢ ይጥቀምሉ ነይሮም። ኣብ ዓምዲ ዛዕባ ሎሚ 4ይ ክፋል ትሕዝቶ ሬፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያ ቀሪባ ኣላ። ስለዚ ኢትዮጵያውያን ፀሓፍቲ ኮሎኔል ኣስናቀን መሰልቶምን ዕላምኦም እንታይ ምዃኑ ብዘየገድስ ዘይነበረ ክውንነት ክፈጥሩ ካብ ደለዩ ጉዳዮም እዩ። ህዝቢ ኢትዮጵያ ግን ግዳይ ጉጉይ ታሪክ ክኸውንን ብኡ ተደሪኹ ድማ ኣብ ልዕሊ ፈታዊኡን ጎረቤቱን ህዝቢ ኤርትራ ኣሉታዊ ስእሊ ክህልዎን ስለ ዘይግባእ ነዞም ፀሓፍቲ ንጎኒ ብምግዳፍ እቲ ሓቂ ክንነግሮ ይግባእ። ድሌት ህዝቢ ኤርትራ እንታይ ምንባሩን እንታይ ከም ዝኾነን ብሕፅር ዝበለ ክምለስ ይከኣል እዩ። ድሌት ህዝቢ ኤርትራ እንታይ ምንባሩ ደቁ፣ ንብረቱ፣ ጉልበቱ፣ ገንዘቡን ግዚኡን ንዕጥቃው ቃልሲ ብምውፋይ ኣረጋጊጽ እዩ። ካልእ ምስክርነት ኣንበይ መድለዮን። እቶም መወዳድርቲ ኣልቦ ዕማም ዓሚሞም ዓለም ረፈረንደም ኤርትራ ክትቅበልን ክትዕዘብን ዝገበሩ ተቓለስቲ መንእስያት እኮ ካብ ካልእ ፕላኔት ዝመጹ ፍጡራን ኣይነበሩን። ካልኣይን መወዳእታን ክፋል ጽልዋ ግሎባውነትን ዲጂታላውነትን ኣብ ዓለም ስራሕ ቀሪባ ኣላ። ዘይከሓድ ነገር ሮቦታት ነቲ ሰራሕተኛታት ኣብ ከም ዓበይቲ ኢንዱስትሪታት ዕደናን ሕርሻን ከጓንፎም ዝኽእል ሓደጋታት ተኪእዎ ወይ እውን ቀኒስዎዩ ክበሃል ይከኣል። ሶፍትዌራት ወይ እውን ኣልጎሪዝም ኣብ ምትካእ ከም ናይ ሕሳብ ስራሓት ናይ ቴሌፎን ማእከላትን ክፍልታትን ዝኣመሰለ ኣመና ኣሰልካይ ዝደጋግም ዕማማት ኣዝዩ ጠቓሚ ክኸውን ይኽእል እዩ።
عقم سب أبز وحدك أوان.

ሓደሽቲ ቴክኖሎጂታት መተካእተ ኮይኑ ይሰርሕ። እንተኾነ ብሰንኪ ክቆጻጸርዎ ዘይክእሉ ሰዓታት ስራሕ ብዙሓት ሰባት ኣብ ፀቕጥን ኣእምሮኣዊ ሃስያን ይወድቂ እዮም። ኣብ ፊት ፀፍሒ ኮምፒተር ነዊሕ እዋን ኮፊልካ ምፅናሕ እውን ኣካላዊ ምንቅስቓስ ስለ ዘይተዘውትር ናቱ ናይ ገዛ ርእሱ ኣሉታዊ ጥዕናዊ ሳዕብያናት ከም ዘለዎ ምግንዛብ ኣገዳሲ እዩ። ኣብ ዓምዲ ዳይሪ ንስኺ መን ኢኺ? ኮሪዐ

ሸባብ መበል 21 ክፋል ተኸታታሊ ዛንታ ጥሰት ለምብዕ ደሜር መሰት ተጸንሐና ኣብ ሓምዳ ዓማር ስንኩል ኩናት ተጋዳላይ እብራሂም መሓመድ ብርሃን ከይተሓለለ ኣባይታ ዘግሃዶ ትካላዊ ዕቤት ተላልዩ ይርከብ። ኣብ ዓምዲ ባና ተዕሊም ዝተፈላለዩ ምሃርትን ሓበርትን ዛዕባታት ሰፊሩ ይጸንሐና። ኣብ ዓምዲ ዕንጃረ ካልኣይ ክፋል ታሪክ ህይወት ተጋዳሊት ኣድሓነት ዓንዶም ሰፊሩኣሎ። ኣብ ዓምዲ ፍሬካድም ፃዕሮም ሓረስታይ በሽር ዓሊ ቤታይ ተላልዩ ንረኽቦ። ኣብ ዓምዲ ሸባብ ናፅነት ኣብ መትከልካ ምፅናዕን ሓደ ብዘይ ሓደ ክህሉ ዘይክእል ምዃኑ ተገሊጹ። ኣብ ዓምዲ ሕበርበሮ ዝተፈላለዩ ኣዘናጋዕቲ ኣማእዘንትን ልቦና ሓዘልቲ ሕሶታትን ይጸንሑና። ኣብ ዓምዲ ፈኖ ዓዳት ህዝቢ ኤርትራን ባህሉን ጥንታዊ ጣዕመ ግጥምታትን ቀሪቦም። ኣብ ፍሉይ ዓምዲ መበል ካልኣይ ክፋል ውዳበታት ኣብ ስደት ዝርከቡ ኤርትራውያን ኣብ ምክልኻል ጽንዓትን ተዳሲሱ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ሕማም ዓሶ ንምጥፋእ በብእዋኑ ክሰላሰሉ ዝጸንሑ ዕማማት ተዳሲሶም። ኣብ ዓምዲ ኦፒንየን ኤንድ ኣናሊሲስ ነጸብራቕ ንጹር ሃገራዊ ራእይ ብዝብል ኤርትራ እትኽተሎ ሓራ ናይ ምዕባለ ፖሊሲ ሰብኣዊ ዓቕምን ኣብ ፍልጠትን ስነ መጎትን ዝተመርኮሰ መጻን ተገሊጹ ይጸንሐና። ኣብ ዓምዲ ካልቸር ኤንድ ኣርትስ ኣብ ብሄረ ትግረ ዝዝውተር ዝነበረ ብረብዓት ዝፍለጥ ንመንእስያት ናብ ጽቡቕ ናይ ምምእዛን ተልእኮ ዘለዎ ያታዊ ማሕበር ተዳሲሱ ንረኽቦ። ኣብ ዓምዲ ስፖርት ሪፖርት ዙር መመረቕታ ሰልጠንቲ ታይኮንዶ ዓራግ መሰልጠኒ ማእከል ቀሪቡሎ። ኣብ ዓምዲ Q&A ትሕዝቶ ሌላ ምስ ተገዳላይ ስነ ጥበባዊ ደራስን ዳይረክተርን ኣባል ምሸውዓተ ደቂ ኣደን ኣቦን ጠቕሊሎም ንስለ ናጽነት ዝወፈሩ ስድራ ሌተናንት ኮሎኔል ዮናስ ተሓገስ ቀሪቡሎ። ኣብ ዓምዲ ቁጠባን ዋኒንን ራብዓይ ክፋል ትሕዝቶ ቻይና ካብ ወሳ ብነውፂ ከመይ ኣምለጠት ቀሪባላ። ናይ ጓንዚ መትከላት ፎኪስን ረዚንን ከምኡን ናይ ሳንግ ሆንያንግ ትካላዊ ህንፃን ጉልሕ ኣሰር ብምግዳፉ ምብሓት ዋንነት ብመንግስቲ ሓያል ክትዕ ወላ እንተለዓዓለ ንዘመናት ተደጋጊሙ ተራእየ። እዚ ክልተ ኣገባባት ኣብ ኩውነትን ግብራዊ ዕዋለታት መሰረት ዝገበረ ፖሊሲታት ብምህንዳስ ተዋሳእቲ ናይቲ ቁጠባ ግቡእ ኣበርክቶን ረብሓን ከም ዝህልዎም ዝገብር እዩ። እቶም ንፖሊሲታት ሳንግ ዝቃወሙ ዝነበሩ ወገናት ከዓ ሚሳላዊ ዝኾነ ራእይ ናይቲ ዝሓለፈ ወይ ኣረጊት እዋን ዝነበሮም እዮም። እዚ ንጥንታዊ ቁጠባዊ ኣተሓሳስባ ቻይና ዝድስስ ጽሑፍ መሰረታት ናይቲ ኣብ 1980ታት ዝተግበረቶ እርማ ንምርዳእ ዝዓለመ እዩ ተጠቂሱ። መበል 5 ክፋል ዝኽሪ ሚያዝያ ረፈረንደም ኤርትራን ጥምዘዛ ታሪኽ ልሂቓን ኢትዮጵያን ትጸንሐና። ኣብዚ ግን ዶክተር ያዕቆብ ከም መጠን ምሁር ክሓልፈን ዘይግባእ ክልተ ጌጋታት ፈጺሙሎ። እቲ ሓንቲ ረፈረንደም ኤርትራ ድሕሪ ናጽነት ኤርትራ ከባቢ 2 ዓመታት ምስ ሓለፈ ኣብ 1990 ኤርትራ ናጽነት ሉ 1991 ኣይነበረን። እቲ ኻልኢቲ ድማ ኣቐዲምና ከም ዝረኣነዮ ረፈረንደም ኤርትራ ኣብ ኤርትራ ጥራሕ ዘይኮነ ኤርትራውያን ኣብ ዝርከብሎን ካልኦት ተወሰኽቲ 41 ሃገራት እንተላይ ኢትዮጵያ እዩ ተኻይዱ። እዘን ጌጋታት እዚኣተን ሓደ ተመራማሪ ዝፍጽመን ተራ ጌጋታት ኣይኮናን። ምክንያቱ መጽሓፉ ይሕመቕ ይጸብቕ ኣብ መጻኢ መወከሲ ሰነድ ምዃኑ ኣይክተርፋን ስለ ዝኾነ ተገሊጹ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት 3 መፍትሕ ዓወት ተዳሲሶም። ቀስ ብቐስ ውሽጣውያን ተስፋታትና ሕልምታትና ባህግታትና ክንርዳእ ምስ ንጅምር ግን ኣዝና ክንግረም ንጅምር። ስለዚ ከዓ ምስጢር ምንባርና ዕላማና ንዓኣቶም ክውን ንምግባር ምዃኑ

ንህይወት ዝነበረካ ኣጠማምታ ብዝተፈለየ ንኽትሪኣ ተበገስ። እቲ ግዜ ሕጂ እዩ። ኣብ ዓምዲ ስድራ ሓደጋ ኣብ መንጎ ቀን ዘሎ ናይ 50 ሜትሮ ፅርግያ እዩ። ብ29 ጥሪ 2026 ሰዓት 7 ፍርኣን ናይ ምሸት ኣጋጢሙ መራሕ መኪና ዝነበረ ኣቶ ሓድጉ ዕቕባ ማርያም ኮይኑ ነቲ ብብሽክለታ ናብ ዓዱ ዓድና ኣምን ዝጓዓዝ ዝነበረ ቀሺ መርሃዊ ኣሮን ሃሪሙ ሞት ዘብፅሐ ሓደጋ ኣብሪዱሉ። ቀሺ መርሃዊ በቲ ዘጋጠሞ ከቢድ ማህረምቲ ህፁፅ ሕክምና ውረድኤት ንምርካብ ሆስፒታል ሓሊበት እኳ ኣትዩ እንተነበረ ቀልጢፉ እዩ ዓሪፉ። ነቲ ዝተፈፀመ ሞት ዘስዓበ ሓደጋ መዕለቢ ንምግባር ከዓ

ክልቲኦም ስድራ ቤታት ብ21 ሚያዝያ 2026 መራሕቲ ሃይማኖት ዓበይቲ ዓድን ቤተሰብ ክልቲኡ ስድራ ቤትን ኣብ ዝተረኽብሉ ወግዓዊ ናይ ዕርቂ ስነ ስርዓት ተፈጺሙ። ዓምዲ ባና ትምህርቲ ትምህርትን ስነ ምግባርን ጠቀስ ትሕዝቶታት ሒዛ ንረኽባ። ኣብ ዓምዲ ልምዓት ኩባና ገመል ህዝባዊ መጓዓዝያ ካበይ ናበይ ቀሪቡሎ። ኣብ ዓምዲ ሜን ሆናው ሆናክ ናይ 1974 ሞዴል ፍርያት ሩስያ ዝኾነት ላዳ ዝዓይነታ መእሰብልዶ መኪና ብኣዝዩ ክቡር ዋጋ ናብ ዕዳጋ ወሪዳ ከም ዘላ ተገሊጹ። ወዲ 40 ዓመት ኣሜሪካዊ መምህር ብሓድሽ ቅዲ ክውነታዊ ኣብነታት መስርሕ ህይወት ኣብነት ዝገብር ሜላ ኣመሃህራ ልዕሊ 4 ሚልዮን ዶላር ኣብ ዓመት ኣታዊ ክገብር ክኢሉ ከም ዘሎ ተሓቢሩ። ቻይናዊት ናይ ዕድመ በዓልቲ ጸጋ ኮኮ ኢስታንብሉፋ ኣብ መበል 129 ዕድሚኣ ከም ዝዓረፈት ተገሊጹ። ኣብ ዓምድያ ንኡስራ ዝተፈላለዩ ስድራ ቤት ጠቀስ ትሕዝቶታት ይጸንሑና። ኣብ ዓምዲ ትንታነ ዜና ኩነታት ማሊ ከም ዛዕባ ተላዒሉ ይጸንሐና። ኣብ ማሊ ዝንቀሳቐሱ ጅሃዳውያን ዕጡቓት ኣብዚ እዋን መጥቃዕትታቶም መሊሶም ብምሕያል ናብ ርእሰ ከተማ ናይ ተሃገር ዝኾነት ባማኮ ክኣቱ ክኢሎም ኣለዉ። እዞም ዕጡቓት ጉጅለታት ምስቶም ኣብ ሰሜናዊ ክፋል ናይቲ ሃገር ዝርከቡ ብተዋርግ ዝፍለጡ ቀቢላ ብምትሕባርዮም ኣንጻር መንግስቲ ማሊ ዝቃለሱ ዘለዉ። ተወለድቲ ቀቢላ ተዋርግ ኣብቲ ዝነበሩሉ ሰሜናዊ ክፋል ማሊ ናይ በይኖም ሃገር ንምቓምዮም ኣብ ዝሓለፈ እዋናት ኣንጻር መንግስቲ ቃለሱ ጸኒሖም። ሕጂ ከዓ እዞም ብምጓሰን ንግድን ከም ዝናበሩ ዝንገረሎም ህዝቢ ምስቶም ጅሃዳውያን ዕጡቓት እናተሓባበሩ ኣንጻር እቲ ኣብ 2021 ብዕልዋ ስልጣን ዝሓዘ መንግስቲ ማሊ ይቃለሱ ኣለዉ። ኣብ ዓምዲ ጥዕና ንክንክን ቆርበት ዝምልከት ትሕዝቶ ቀሪቡሎ። ቆርበትና ንኣስታት 15 ሚእታዊት ካብ ጠቕላላ ክብደት ሰብነትና ሸፊኑ ይርከብ። ኪንዮቲ ንሰብነትና ኣብ ምሽፋን ዘለዎ ተራ ካልእ ሓያሉ ኣገደስቲ ጥቕምታት እዩ ዘለዎ። ቆርበትና ሕማም ናይ ምክልኻል ዓቕሚ ይፈጥር። ውሽጣዊ ኣካላት ሰብነት ብዝግባእ ክዓይን ክነጥፉን ሸፊኑ ሓቂፉ ይሕዞም። ካብ ውሽጢ ሰብነትና ዘይድለ ረስሓት ብመንገዲ ረሃፅ ንደገ ከም ዝወፅእ ይገብር። ቫይታሚን ዲ ብፅምረት ከም ዝፈሪ ይገብር። ቆርበትና ነዚ ቫይታሚን ካብ ዝወሰድናዮም ምግብታት እዩ ዝምስርሖ። ሜላኒን ይሰርሕ። ሜላኒን ቆርበትና ሕብሪ ከም ዝህልዎ ዝገብር ባእታ እዩ። ብምድህሳስ ነገራት ዘለዎ ጠባይን ቅርፅን ክነለሊ ይሕግዘና። ኣብ ዓምዲ ማህደር ጀጋኑ መበል 24 ክፋት ዛንታ ግድልን ናጽነት ወራር ቀይሕ ኮኸብን ተኺላ ቀይሕ መስመርን ቀሪባላ። እታ ጋንታ መድፋዓጅታት ካብ ዝነበርናሉ ቦታ የማነ ፀጋም ተገዲማ ብፅንዓት ተዋግአት። ወዲ ግንጃር የማነ ፀጋም እናተወናጨፈ ንመሳርዑ የወሃህድን ብሬድዮ መራኸብ ብዘይምቁራፅ ምስ ላዕለዎት ሓለፍቲ ምርድዳእ ይገብርን ነበረ። ንጓል ዘወልዲ ተኪኡ መስርሕ ክኣሊ ዝተመዘዘ ኣሰፋው ኣፍ ወርቂ እዩ። መሬትና ጸልመተ ምስከደ እቲ ውግእ እውን እናፈኸሰ ኣማስያኡ ደው በለ። ወታደራት ጸላኢ ኣብ ፊትና ኮይኖም እስቃጥላ ከፊቶም ጎስማጥ ማለት ብሽኮቲ ክድረሩን ከለዉ፣ ንሕና ግና ከብድና እናሓኸኽና ኣብ ዘለናዮ ብምዃን ድምፅን ምንቅስቓሳትን ጸላኢ ንከታተል ነበርና። ኣብ ዓምዲ ዛዕባ ሎሚ ዛዛሚት ክፋል ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቃን ኢትዮጵያን ሰፊራላ። እዚ ክሳዕ ሕጂ ዝተረእየ ኢትዮጵያዊ ምሁር ግን ተስፋ ዘቑርፅ እዩ ዝመስል። ብቃላት ኣንዳርጋቸው ጽጌ ነፃነትን የማያውቅ ነፃ ኣውጪ ስልጣኔ ዴሞክራሲና ብልጽግና የፖለቲካ ልሂቃኑ በዘመናዊት ኢትዮጵያ 1997 ገጽ 28 ክሳብ 29 ናይ ዘመን ኢትዮጵያዊ ምሁር ንዝዕብ ይመስል። ብሓፈሻ እቲ ምሁር ብርሃፅን ደምን ህዝቢ ንዝተረኽበ ፍልጠትን ጥበብን ናይ ውልቁ ዋነት ብምግባር ንህዝቢ ከም ዊንታኡ ንምግባር ዝመቸአ ዕድል ፈጢሩሉ ይርከብ። ብኣጠማምታይ ናይቲ ምሁር በይናዊ ልዕልናን እቲ ሎሚ ህዝብና ዝርከበሉ ዘሎ ዘሕፍር ናይ ድኽነት ድንቁርና ጥሜትን ዕርቃንን ህይወት ተነጻጺሎም ዘይረኣዩ ጉዳያት ምዃን ካብ ዝጅምሩ ውዒሎም ሓዲሮም እዮም። ስነት ፍትሕን ሰላምን ምጭፍላቕ መሰልን ምጭቋንን እውን ከምኡ። እዚ ምሁር ኣብ ዝወዕለሉን ዝሓደረሉን ቦታ ገዲፍዎም ዝኸይድ ጭብጥታት ዝተጠልሙ መብፃዕታት ሃገራዊ ውርደት ህልቂት ህዝብን ምጽልማት ተስፋን ኮይኖም ይርከቡ። ኣብ ዓምዲ ንቑሕ ደመና ትካልና ናይ ምምሃር ስንክልና ኣለዎ ድዩ ዝብል ዛዕባ ይጸንሐና። ሰብን ትካልን ብዙሕ ምምሳል ኣለዎም። ሰብ ይምሃር ትካል እውን ክምሃርን ክዓብን ይኽእል።
1983 ሮያል ዳች ወይ ሸልስተ ሰሜን መፅናዕቲ ሓደ ሲሶ ካብተን ብዕቤት እቶተን ኣብ ፎርችን 500 ዝኣተዋ ዓበይቲ ትካላት ጠፊሽን ከም ዝጠፍኣ ገሊጹ ነይሩ። ብተወሳኺ ሸል ዕምሪ ተን ዝዓበያ ትካላት ዋኒን ትሕቲ 4 ዓመት ከም ዝኾነ ይገልጽ። ስለዚ ትካል እውን ልክዕ ከም ሰቡ ንገለ ግዜ ጸኒሑ ይመውት እዩ። እተን ዝጠፈሻ ትካላት ኣብ ውሽጠን ሕማም ከም ዝነበረን ዘአንፍት ብዙሕ ምልክታት እዩ ዝርከብ። እዚ ምልክታት እዚ ካብ ኩሉ ሰራሕተኛን ሓላፍን ዝኽወል ኣይኮነን። ገለ ሰራሕተኛን ሓላፍን ወላ ደኣ የለልይዎ እቲ ትካል ሓደጋነት ናይቲ ምልክታት ብምልኣት ክርዳእ ስለ ዘይክእል ፍታሕ ንኸምፅእ ኣፀጋሚ ይገብሮ። ብኣጋው ክፍወስ ብዘይምኽኣሉ ከዓ ናብ ሞት ትካል ከምርሕ ይኽእል። ገለ ትካላት ግን ካብ ሞት ዝኸፍአ ኩነታት እዩ ዘጋጥመን ይርከቦ። ጸብጻብ ኣብ ሲነማ ሮማ ዝተጸንበለ ዓለማዊ መዓልቲ ትልሂት ቀሪቡሎ። ኣብ ዓምዲ ወቕፋ ፈንያ ማእከል ስልጠና ሜራስ ከረን ኣብ ምምዕባል ሙዚቃ በርክትኡ ዕዙዝ ምዃኑ ፌስቲቫል ፊልም ላካርኖ ፌስቲቫል ድራማ ህፃናት ንህቡብን ኮኸብ ስነ ጥበበኛ ያሕያ ኣልፈኽራኒ ናይ ክብሪ ፕረዚደንት ክኸውን መዚዝዎ ንጉዕዞ ህይወት ንጉስ ፖፕ ማይክል ጃክሰን እትድርኽ ፊልም ኣቐልቦ ህዝብታት ስሒባ ዝብል ሓበሬታታት ኣስፊራ ትርከብ። ዶክተር ሓሉ ካብ ኣፋምቦ ናብ ኪዩባ ካልኣይ ናይ መወዳእታን ክፋል ቀሪባ ኣላ። ኣብ ዓምዲ ኩርናዕ ተምሃሮ ካብቲ ድንቂ ኒኮላስ ቴስላን ህይወትና እንቐስሞ ምህሮ ሻምናይ ክፋል ብካልእ ሸነኽና ኣተኩሮ ኣብ ዝምልከት ኣተኩሮ ኣእምሮኻ ክትቆጻጸርን ክተማዘንን ዝኽእል ኣገባባት ዝውክል መስርሕ እዩ። ኣብ ኣከባቢና ካብ ዘሎ እልቢ ዘይብሉ ሓበሬታ ገለ ድሩት ወይ ውሱን ክፋሉ እቲ ንዓና ዘየገድሰና እዩ ዝበልናዮ ክንመምን ከነመስርሐን ከለና ኣተኩሮ ጌርና ኣለና ክበሃል ይከኣል። ኣተኩሮ ብብዙሕ ነገራት ክፅሎ ይኽእል እዩ። ስለ ዝኾነ እዩ ድማ እቲ ኣዝዩ ተኣፋፊ ክፋል ግንዛበ ተባሂሉ ዝፅዋዕ። ኣብ ዓምዲ ፍረ ፃዕሪ ኣገዳስነት ብሉፅ ሓምላይ ምግቢ እንስሳ ማለት ኣልፋ ኣልፋ ተዳሲሱ። ኣልፋ ኣልፋ ብፅቡቅ ከጉላዕልዕ እንተኮይኑ ፈለማ ግቡእ ምድላው መሬት ክግበር የድሊ። ብግቡእ ተሓሪሱ ዝተመድመደ መሬት ፅቡቅ ምህርቲ ይህብ። ቅድሚ ኣልፋ ኣልፋ ምዝራእ ግን ፀህያይ ምቁፅፃር የድሊ። ኣብ ጥሉል መሬት ምዝራእ ብስሩዕ ማይ ምስታይ ድሕሪ ምዕንባቡ ከዓ ከይበዝሐን ከይወሓደን ብስሩዕ ማእከላይ ዓቐን ማይ ምሃብ የድሊ። ከምዚ ምስ ንገብር ኣዝዩ ዘዕግብ ምህርቲ ኣልፋ ኣልፋ ክንሓፍስ ንኽእል። ቅድሚ ምዝራእ ኣልፋ ኣልፋ እቲ ዝተዳለወ መሬት እኹል ማይ መስኖ ምሃብ የድሊ። ምክንያቱ ቀዲሙ ዝወሃብ እኹል ማይ ሰራውር ኣልፋ ኣልፋ ብግቡእ ክምዕብል ስለ ዝሕግዝ። እዚ ተኽሊ ኣብ ዝኾነ ወቕቲ ክዝረአ ዝኽእል እኳ እንተኾነ ኣብ ኤርትራ ካብ መስከረም ክሳዕ ጥቅምቲ ኣብ ዘሎ ግዜ ምዝራእ ይምረፅ። ኣብ ሄክታር 10 ክሳብ 15 ኪሎ ግራም ዘርኢ የድሊ። ንዘርኢ ተባሂሉ ዝዝራእ እንተኮይኑ ግን 6 ክሳብ 8 ኪሎ ግራም ዘርኢ የድሊ። ብመስመር ዝተዘርአን ኣብ መንጎ ተኽሊ ርሕቀት ዘለዎን ምስ ዝኸውን ዝለዓለ ምህርቲ ይህብ። ኣልፋ ኣልፋ ኣጨቃጨቕካ ክዝራእ የብሉን። ሓንሳብ ምስ ተዘርአ ወይ ምስ ተተኽለ ክሳዕ 7 ግዜ እናተዓፅረ ዝድለ ምህርቲ ክህብ ይኽእል። ስራሕ ዝግሃድ ፍቕሪ እዩ ኣብ ትሕቲ ዝብል ንሓደ ኣብ ኣፋፌት ቤት ፅሕፈት ናሳ ኮይኑ ብዓብ ውሽጣዊ ድርኸት ምድሪ ቤት ዝውልውል ዝነበረ ጎበዝ ናይ ሽዑ ፕረዚደንት ኣሜሪካ ጆን ኤፍ ኬነዲ ቅርብ ኢሉ እንታይ ደኣ ትገብር ኣለኻ ክብል ሓተቶ። እቲ ናይ ፅራይ ሰራሕተኛ ንኽምልስ ኣይደንግን። ወዲ ሰብ ናብ ጠፈር ንኽኸይድ እሕግዝ ኣለኹ ብምባል እዩ ብኩርዓት መሊስሉ። ኣብ ዓምዲ ተርሞማ ዕውታት መበል 17 ውድድር ተርሞማ ተሸሊሞም። መልሲ ውድድር ተርሞማ ዕውታት ውድድር ተርሞማ ንረክብ። ኣብ ዓምዲ ደቂ ኣንስትዮ ካብ ምዝመዛ ጉልበት ናብ ወናኒት ዓወት ዝብል ኣርእስቲ ንረክብ። ሎሚ ኣብ ናፃ ኤርትራ ንመሰላትን ጉባኣትን ሰራሕተኛታት ዘነጥር ኣብ ሃገራዊ ቻርተርና ይኹን ካልኦት ኣገደስቲ ሰነዳትና ዝሰፈረ መትከላት ከም ቀንዲ መርሓና ኮይኑ ዘገልግል ዘሎ እዩ። ኬንዮ ኣብ ፅሑፍ ምስፋር ዝኸይድ ቃልሲ ህዝቢ ኤርትራ ዘረጋግጾ መሰላት ምዃኑ ድማ ዝስሓት ኣይኮነን። ህዝባዊ ግንባር ሓርነት ኤርትራ ኣብ 1977 ኣብ ዘካየዶ ቀዳማይ ውድባዊ ጉባኤ ዘጽደቆ ሃገራዊ ዴሞክራዊ ፕሮግራም ንማሕበራዊ መሰላት ሰራሕተኛታት ኣመልኪቱ ዘውፅኦ መርሖታት መርኣያ ናይቲ ዝነበሮ ነዊሕ ራእን ሰብኣዊ ኣጠማምታን እዩ ተጠቒሱ። ኣብ ዓምዲ ሚን ሁና ውህናክ ዝተፈላለዩ ኣገረምቲ ፍጻመታት ይጸንሑና። ኣብ ዓምዲ ዝርዓ ወቕትሳድ ኣብ ምምሕዳር ከባቢ ገርገፍ ዝተረጋገጸ ምዕባለ መጻኢ ኣንፈታትን ተዳሲሱሎ። ኣብ ዓምዲ ዋሕታት ዝተፈላለየ ህፃናት ደቀሳ ዘናጋዕትን መሃርትን ትሕሶታት ይጸንሑና። ኣብ ዓምዲ ኣልስርዋል ባሕርያ ኣገባባት ምዕቃብ ዓሳ ተዳሲሶም ኣለዉ። ኣብ ዓምዲ ኣልተቓሪር ዝተፈላለዩ ጥዕና ጠቀስ ሓበሬታታት ሰፊሮም ኣለዉ።

ስርዓት ብልጽግና ኢትዮጵያ ብተደጋጋሚ ዘጋውሖ ናይ ኣፍ ደገ ባሕሪ የድልየና መስፋሕፋሒ ዕንደራን ኣመታቱን ጨንፈር ምርምርን ስነዳን ሚኒስትሪ ጉዳያት ወፃኢ ዝፀሓፈ እዩ ኣብ ዓምዲ ስፖትላይት ሃገራዊ ኮንፌደሬሽን ሰራሕተኛታት ኤርትራ መሰላትን ድሕነትን ሰራሕተኛታት ናይ ምሕላው ተልእኽኡ ተዳሲሱ ኣብ ዓምዲ ካልቸራል ሄሪቴጅ ኤርትራ ባይታ ምርምራዊ ኣሰራት ፍልቀት ወዲ ሰብ ዝርከቡላ ሃገር ምዃና ተገሊጹ ኣብ ዓምዲ ኦፒንየን ጥብዮ ነፀላን ሽዳን ኣርማ ቃልሲን ናፅነት ህዝቢ ኤርትራ ምዃኖምን ኣብ ዝተፈላለዩ ኣገልግሎታት ቃልሲ ውዕሉ ምንባሮምን ተገሊጹ ኣብ ዓምዲ ኪዌንኤ ዶክተር ተመስገን ምሕረት ኣብ ተላሊዩሎ ዝኸበርኩም ተዓዘብትና ንሎሚ ዝተዳለወ ትሕዝቶ መደብና ኣብዚ ተፈፂሙሎ ሰላም

0: ብጣዕሚ ሰብ ኣለና ማለት እዩ። ጆና ኣብዚ ካብቲ ዝተሓተ ክሳብቲ ዝለዓለ ዓይነት ሞያ ዝሓዘ ብርክት ዝበለ ሰብ ኣለና። እቲ ዓይነት ሰብ በብግዜኡ እንዳተዝምደበና ዝምደቡና ሰብ ሞያታት ኣለውና ማለት እዩ። እዚኦም ኩሎም መንእስያት ኮይኖም ነቲ ስራሕ ከዓ ካብ ግዜ ናብ ግዜ እንዳተክእዎ ዝኸዱ ዘለዎ እዮም ማለት እዩ። ብሓፈሻቲ ዓቕሚ ሰብና ክንሪኦ ከለና ኣብ ሰብ ሞያ ጥዕናን ተሓጋገዝቲ ኣባላትን ተባሂሎም ኣብ ክልተ ዝምቀሉ ኮይኖም እቲ ናይ ሞያ ጥዕና ዝሓዙ ብጠቕላላ 286 ኣባላት ክህልውና ከለዎ ካብዚአን እተን 159 ደቂ ኣንስትዮ እየን ማለት እዩ። ኣብቲ ተሓጋገዝቲ ኣባላት ዝበሃሉ ከዓ 218 ተሓጋገዝቲ ኣባላት ኣለውና ማለት እዩ፣ ወይ እዞም ኣድሚኒስትራቲቭ ስታፍ ኢልና ንፅውዖም። እዚኦም ከዓ 218 ብቁፅሪ ክኾኑ ከለዎ ካብኣቶም እተን 176 ደቂ ኣንስትዮ እየን፣ እተን ዝበዝሓ ደቂ ኣንስትዮ እየን ማለት እዩ። ስለዚ ብጠቕላላ ክረአን ከሎ ሰብ ሞያ ጥዕናን ተሓጋገዝቶምን 504 ኣባላት ኣለዉ ኣብዚ ዞባ መኮሰ ሆስፒታል እዚ። ደቂ ኣንስትዮ ካብቲን ክንሪኦን ከለና እተን ዝበዝሐ ሚእታዊት ሕዛ ወይ ዝበዝሐ ቁፅሪ ሕዛ 335 ይኮና ማለት እዩ። ብዕድመ ከፋፊልና ክንሪኦም ከለና እቲ ዝበዝሐ ዓቕሚ ሰብና መንእሰይ እዩ ማለት እዩ። ብሰዓት እዚ ብሚእታዊት ክንሪኦ ከለና ካብ 65 ሚእታዊት ኣብቲ ናይ መንእሰይ ክሊ ዕድመ ዘለዉ ኣባላት እዮም ማለት እዩ። ብዝርግሐ ክንሪኦ ከለና ኣብ ኩሉ ዓይነት ዲፓርትመንታት ኣለዉ ወይ ኣብ ኩሉ ዋርታት ኣለዉ። ካብቲ ዝቐለለ ወይ ተራ ኮንካ ክሳብቲ ዲፓርትመንት ሄድ ኮይኖም ዝሰርሑ ዘለዉ ብዙሓት ኣባላት ኣለዉና ማለት እዩ። እቶም ትዝበዝሐስ በቶም መንእስያት ተታሒዙ ዘሎ ኢልና ክንዛረብ ንኽእል ማለት እዩ።
1: ቀደም ክትሪኦ ከለካ ሓላፍነት ዝሕሰብ ቅርብ ዕብ ዝበለ እዩ ነይሩ። ኣብዚ ግዜ እዚ መንእሰይ ዝሕዞ ዘሎ እቲ ባይታ ማለት እዩ። ሕጂ ንሓ ካብኦም ዝወሰድናያ ነገራት ኣሎ ካብቶም ቅድሜና ዝነበሩ ዓበይቲ ሰባት ማለት እዩ። ሳይንስ እውን ካብ መዓልትና መዓልትነት ኣየር ስለዝመፅእ ኣሎ እቲ ለውጥ ኣሎ መንእሰይ ዘምፅኦ ኣሎ። ዳሓር ከዓ እቲ ጉልበት ኣሎ እቲ ምጉያይ ኣሎ። ስ ኣብዚ ሰዓት እዚ ክንሪኦ ከለና እቲ ዝበዝሐ ፓርቲ ሲ ብመንእሰይ ዝዕየ ዘሎ ኣብዚ ከዓ ከምኡ ማለት እዩ ከም ኢና ንኸይድ ዘለና።
2: ዞባዊ መወከሲ ሆስፒታል ከረን ኣብ ግዜ ምግዛእቲ ጥልያን ብ1936 ከም ዝተደኮነ ይሕበር። በብእዋኑ ዝተፈላለዩ ህንፃታት ይውንን ከም ዝነበረ፣ ድሕርና ፅናት ብዝተገብረ ወሰኺ ህንፃ ድማ ነዚ ሕጂ በፂሕዎ ዘሎ ደረጃ በቂዑ ይርከብ። ካብ ግዜ ምግዛእቲ ጥልያን ኣትሒዙ ኣብ ዝቐፀሉ ተኸታተልቲ ስርዓታት ስሉጥ ኣገልግሎት ጥዕና ዝህብ ዝነበረ እዚ ሆስፒታል ሓደ ካብቲ ኩናት ዝካየደሉ ዞባ ምስ ምንባሩ ውግኣት ብቐጻሊ ዝሕከምሉ ቦታ ከም ዝነበረ እውን መዛግብቲ ታሪክ የዘንቱ። ክሳብዚ ዝሓለፈ ቅረባ ዓመታት ምስ ምስፋሕ ኣገልግሎትን ብዙሕ ተገልገልትን ክፍሊ ተመላለስቲ ሕሙማት ናቱ ቐፅሪ ወኒኑ ምስኡ ዝኸይድ ጥለባት ሕክምናን ሓካይምን ኣማልኡ ስሩዕ ኣገልግሎት ጥዕና ኣብ ምሃብ ዝርከብ ዘሎ ሆስፒታል እዩ።
0: እዚ ሆስፒታል እዚ ነዘን ኣብ ዞባ ዓንሰባ ዝርከባ ዝተፈላለያ ትካላት ጥዕና ካብ ኮሚኒቲ ሆስፒታላት ሒዝካ ክሳብ ሄል ስቴሽን ዘለዋ ልዕሊ 4 ዝኾና ትካላት ጥዕና ከም መወከሲ ሆስፒታል ኮይኑ የገልግል ማለት እዩ። ብዘይካ እዚ ምስ ከባቢና ዝርከባ ዞባታት ዞባ ሰሜናዊ ቀይሕ ባሕሪ ከም ንኡሳን ዞባታት ኣፍ ዓበት፣ ንኡስ ዞባ ናቕፋ፣ ቀረወራ ዝኣመሰሉ ተገልገልቲ በብዋኑ ይመፁና እዮም ማለት እዩ። ብርክት ዝበለ ቁፅሪ ዘለዎም ተገልገልቲ ይመፁና እዮም ማለት እዩ። ብተወሳኺ እውን ገለ ክፋል ናይ ዞባ ቀሽባርካ ከም በዓል ንኡስ ዞባ መንሱራ፣ ንኡስ ዞባ ሰርዓ ዝኣመሰለ ትካላት ንኡሳን ዞባታት ሕሙማት ይመፁና እዮም ማለት እዩ። ስለዚ ኣጠቃላሊ ኣብ ማእከላይ ቦታ ከም ምህላዊ መጠን ንዞባ ዓንሰባን ንገለ ክፋል ናይ ሰሜን ቀይሕ ባሕርን ጋሽባርካን መወከስ ኮይኑ ከገልግል ዘገልግል ዘሎ ሆስፒታል እዩ ክበሃል ክኣል ማለት እዩ።
3: ማለት ሕጂ ምስቲ ዘሎ ሓደ እቲ መጀመርታ ዝነበረ እቲ ማን ፓወር እውን ኣይነበረን ስተ ዓቕሚ ሰብ ሕጂ ግን ከም ዝበልካዮ ምስቲ ዓመታዊ ብብዙሓት ሞያታት ሰብ ሞያ ጥዕና ስለ ዝምረቁ ዘለው ኣብ ኩሉ ቦታታት ውን ኣብ ሓውስ ከተማታት ዝነበረ ካብ ከተማ ናብ ሓውስ ከተማ ካብ ሓውስ ከተማ ናብ ገጠራት ደይብኢት ትካል ጥዕና ማለት እዩ ዝያዳ እንዳወሰኺ ከይዳ ኣሎ ቁፅሪ ሰብ እንዳወሰኺ ከይዳ ኣሎ ዝያዳ እትሰብ ሕጂ እቲ ትካል ጥዕና ክሰፍሕ ከሎ እቲ ሰብ ከዓ ዝያዳ እንዳነቕሐ ከይዱ ማለት እዩ እንዳፈለጦ ተዛሓስዮ ዝነበረ ተሸግሮ ዝነበረ ንኣብነት ሓደ ሰብ ካብ ቃሮራ ወይ ካብ ቃምጭዋ ብሰንኪ ትራንስፖርት ዝያዳ ተወፂኡ ከሎ ኮፍ ብል ምክንያቱ ሰብ ዝኸፍል ስለዘይክል ሕጂ ግን ነብሰ ወከፍ ቦታ ኣብ ዘለዎ ተባፅሒዎ ስለ ዘሎ ካብቲ ቀደም ዝነበረ ዳርጋ ልዕሊ 78 ካብ 100 ከምቲ ዝግባእ ኣገልግሎት ይረክባሉ ኢና ንብል ምክንያቱ ዳርጋ ኩሉ ዓድታት ወይ ድማ ሃገረሰባት ዝበሃል ዝነበረስ ዳርጋ ተባፂሕዎ እዩ
2: ዞባዊ መወከሲ ሆስፒታል ከረን ዝዓሞ ስራሕ ምስ ብዝሒ ተገልገልቲ ሕሙማት ኣዛሚድካ ክረአን ከሎ ዝለዓለ ኣገልግሎት ከም ዝህብ ይፍለጥ ኣብ ክፍሊ ተመላለስቲ ሕሙማት ክሳብ 13 ዝበፅሕ ኦፒዲ ተዋዲዱ ይርከብ ካብ 300 ክሳብ 350 ዝበፅሑ ሕሙማት ድማ መዓልታዊ ኣገልግሎት ይረኽቡ ካብ ዝደቐቐ ክሳብ ዝዓበየ ሕክምናዊ ኣገልግሎት ዝህብ ሆስፒታል ክረን ደቂሶም ዝሕከሙን ዝመላለሱን ዘጠቓልል ክፍሊ ተመሓላለፍትን ዘይተመሓላለፍትን ሕማማት ክፍሊ ህፁፅ ረድኤት ክፍሊ ሕክምና ስኒ ክፍሊ ሕክምና ዓይኒ ክፍሊ ክንክን ጥንስን ሕርስን ካብ ዝተሓተ ክሳብ ዝለዓለ መርመራታት ዝግበረሉ ክፍሊ ላቦራቶሪ ፋርማስን ካልእን ዝኣክል መሳርሒ ሕክምና ዓጢቑ ኣገልግሎት ኣብ ምሃብ ይርከብ
0: ሆስፒታል ክንዲቲ መጠን ስርሑ ዝኣክል ንብረት ወይ ዝተፈላለዩ ሕክምናዊ መሳርሕታት ዓጢቑ ኢልና ክንዛረብ ንኽእል ማለት እዩ ብክፍሊ ላቦራቶሪ ብክፍሊ ራድዮሎጂ ብዝተፈላለዩ ክፍልታት ፊዚዮቴራፒ ፋርማሲ ካልኦት ዲፓርትመንታት ክንሪኦም ከለና እቲ ከም ሓደ መወከሲ ሆስፒታል መጠን ከጠቓልሎ ወይ ከማልኦ ዝኽእል ንብረት ዓጢቑሎ ኢልና ክንዛረብ ንኽእል ማለት እዩ ሓደሓደ ፀገማት ኣይጋጥምን ማለት ኣይኮነ ሓደሓደ ግዜ ዝሓፅረሉ ዋናት ኣሎ እቲ ዝበዝሐ ግዜ ግን እቲ ማዓንታዊ ዘድልየና ንጥፈታት ከነመላእሉ እንኽእል ብሕክምናዊ መሳርሒታት ዝዓጠቐ እዩ ማለት እዩ
4: በቲ ሞያ ክንሪኦ ከለና ሕጂ ከባቢ 25 ንኸውን ኣባላት ኣለና ኣብዚ ላቦራቶሪ እንጂ ትሪኦ ከለካ እንታይ እዩ እቲ ስራሕ ምስ ሕሙም ብቐጥታ ተሸጊሩ ዝመፀካ ብቐጥታ ምስ ሕሙም ትራኽበሉ እዩ ሕሙም ከዓ እንታይ ዓይነት ምርመራታት ሓኪም ተኣዝዘሉ መሰረት እንታይ እንታይ ምርመራታት ክንገብር ከም ዘለካ በታ ሒዝዋ ዝመፀ ትእዛዝ መሰረት ከዓ ንስኻ እቲ ዘድልዮ ምርመራታት ብግቡእ ሰሪሕካ ከዓ ነቲ ሕሙም ተረክቦ ማለት እዩ
5: ኣብዚ እትንገብሮ ስራሕ ሕጂ መብዛሕትኡ ኣብ ስኒ ምስዳድ ወይ ብደገ መፂኦም ተሃስዮም ተሰይሮም ካብ መኪና ካብ ሳይክል ካብ ወይ እውን ወዲቖም ዝመፁ ናይ ከይዛት ኣለዉ ኣብ ንተሓጋገዝ ማለት እዩ ፍሉይ ከይዝ ከዓ ንብሎ ወይ ፍሉይ ተርእዮ ንድሕር መፅኡ ከዓ እቲ ካልእ ብብዝሒ ስለብሓደ ዘለና እንዳተረኣና ኢና ኣብ ፍሉይ ነገር ክመፅእ ከሎ ከዓ ንዘራረበሉ ዲስካስ ንገብረሉ ማለት እዩ ኣዝየነ ንፉዓት ከኣተን ምሳና ዘሎ ኣወዳቶም ኣዋልዶም ኣዝየነ ደስ ዝብላካ ንዲ ኣነ ከዓ ብፍላይ ዝተምሃርኩሉ ማርዐ ዝፈትዎ ኩልና ከዓ ንድ ርኢኻና ፀኒሕካ እንዲኻ ደስ እዩ ዝብል ስራሕና ጥዑም እዩ
2: ሰባት ህይወቶም ክመርሑን ክነብሩን ብቐዳምነት ጥዕና የድልዮም በዚ መሰረት ትካላት ጥዕና ምዕሩይ ማሕበራዊ ኣገልግሎት ኣብ ኩሉ ቦታ ንምዝርጋሕን ንምርግጋፅን ደረጃ መነባብሮ ዜጋታት ንምምሕያሽን ካብቶም ኣብ ንጡፍ ዕዮ ዝርከባ ዘለዋ እየን ዞባዊ መወከሲ ሆስፒታል ክረን እውን ኣብ ነፍሲ ወከፍ ዓመት ኣብ ዓውዲ ሕክምና ትምህርቶም ዝዛዘሙ ምሩቓት መንእስያት ብምቕባል ጥዕና ሕብረተሰብ ኣብ ምርግጋፅ ልዑል እጃም ትገብር ኣላ ዞባዊ መወከሲ ከም ምዃኑ እውን ካብ ዝተፈላለየ ንኡሳን ዞባታት ዓንሰባን ካልኦትን ሕክምናዊ ሓገዝ ዘድልዮም ትቕበል ዝበዝሕ ኣገልግሎት ሕክምና ማለት ክሳብ 95 ሚእታዊት ኣብዛ ሆስፒታል ከም ዝፍፀም ክሕበር እንከሎ ዝተረፈ 5 ሚእታዊት ንዝለዕለ ሕክምና ናብ ሃገራዊ መወከሲ ሆስፒታል ኣስመራ ከም ዝለኣኹ ይግለጽ
5: እዚ ሞያና ኣዝዩ ክቡር ሞያ እዩ ክቡር ሞያ እዩ ነዊሕ ዓመታት ኢና እውን ተማሂርና ኣሉ ሕጂ እቲ ተማሂርካያ ዝፀናሕካ ኣብዝሃንደበት ምስቲ ዘሎ ሕሙም ማለት እዩ እቲ ኣብ ትምህርቲ ጥራይ ትፈልጦ ነበርካ ብግብሪ ክትሳተፍ መጀመርካ እውን ብዙሕ እዳተማሃርካ ኢካ ትኸይድ ኣብቲ መጀመርታ እውን ሳላቶም ልዕለና ዝፀንሑ ሲነር ንብሎም ንሕና ብልምዲ ብተመክሮ ልዕለና ከማና ሞያ ሒዞም ከሎዉ ብተመክሮ ግን ልዕለና ብናቶም ሓገዝ ኣብ ዝበፂሕና ኣለና መዓልታዊ እዳተማሃርካ ኢካ ትኸይድ ፍሉይ ነገራት እንዳረኸብካ ትልዕለና እቲ ብዙሕ ንገብሮ ንኽእል እንዳገበርና እቲ ካባና ልዕል ዝበለ ነገራት ድማ ነስመራን ሪፈር እንዳገበርና ድማ ፅቡቅ ኢና ንሰርሕ ማለት እዩ
1: ኣብዚ ሆስፒታል

0: ሲና ያና ቀድም 4 ዓመት ሓድሽ እዚ ባይታ እዚ ተፈጥሮ ዘሎ ማለት እዩ ሕጂ ዳርጋዚያ በይነ ሆስፒታል ክትብላ ትኽእል ኢኻ ብኩል ነገራ ማለት እዩ ሕጂ እቲ ስታፍ እቲ ምስ ሕሙም ዘሎ ኣቀራርባ ይኹን ሓገዝን ብጣዕሚ ፅቡቅ ኢና ንዓይ ዘለና ማለት እዩ ሕጂ እቲ ስታፍሲ ኩሉ ክሰርሕ ንክሕግዝ ሲ 24 ሰዓት ድሉው እዩ ማለት እዩ
1: ኣብዚኣ እንዳ ዓይኒ ብፍላይ ማለት እዩ ኣብዚኣ ዘለናያ ዋርድ ክሪኣ ከለኹ እቲ መንእሰይ ብጣዕሚ እዩ ሻሎ ደስ ዝብለካ ሓደ ንበዓሉ እቲ ዘሎ ቲም ወርኪ ኩሉ ግዜ ናይ ስራሕ ናይ ጥዕና ኩሉ ግዜ ናይ ሓባር ስራሕ እዩ ምስትኦም ኩሎም ዘለዎ ዋርድታት ተሓባቢርካ ትገብሩ ኢኻ ንኣብነት ሓደ ሑም ክመፀካ ከሎ እዚኣ ኩሉ ግዜ ምስ ሜዲካል ዝተተሓሓዘቲ ኮይኑ ምስኡ ከኣስኻ ኣታሽ ትገብሮ ምስቲ ሜዲካል ተሰጋግሮ ሕጂ እቲ መንእሰይ ኣብ ዘሎ እንድሕሪልና ሕጂ ኣብዚ ክትሪኦ ከለካ ብጣዕሚ ብዙሕ ነገራት እዩ ዝስራሕ ንኣብነ ሕጂ እቲ መንእሰይ ድሌት ኣለዎ ከምዚ ዝበል ናይ ሄልዝ ኤዱኬሽን ህዝብን ቅሕድ እዩ ወላ መፂኡ ኣብ ስራሕ እውን ዝኾነ ነገር ሕጂ ንትና እዝናተይ እዝናትካ ኣይባሃል እዩ ኣነ ሓኪም ኮይነ ኦርደር ዝገበርክዎ ክሳብ ዝገብሮ እውን ኣይፅበዩኒ ንኣብነት ሕጂ ኣነ ክፅሕፍ ከሎ ፕሪስክሪፕሽን ይፅሕፈለዩ ሓደ ምስቲ ስራሕ ዘሎ ዶ ናተይ ኣይኮነ ይብኒ እቲ ክትሪኦ ከለካ ድሌት ኣለዎ ኢገርነስ ኣለዎ ብጣዕሚ ሻሎ ደስ ይብለካ ክትሪኦ ከለካ ካልኣይ ንባዕሎም ሕጂ እዚኦም ተምሃሮ ዝረአኸዮም ድሕሪኦኹሞም ኮይንኩም እዞም ናይ ግላስ ኣለው እወ እዚኦም ተሓጋገዝቲ ነርሰ ሕጂ ኣብዚ ክትሪኦም ከለካ ብጣዕሚ እዮም ድሕግዙካ ኩሉ ማለት እዩ ብፍላይ ዚ ውንዲ ድረሲን ቁስሊ መሕካም ኢልካ ኣብዚ እውን ንዓና ኣሲስት ገብሩና ዝኮነ ከምዚ ኣክሲደንት ክነፅእ ከሎ ብጣዕሚ ሕጂ ተመንእሰይ ድሌት ኣለዎ ብጣዕሚ ይሕጉሰካ ኣነ ኣብዚ መፅኦ ክሪኦ ከሎ ኣብዚ ሆስፒታል ከረ ብጣዕሚ ሻሎ ክሰርሕ ድሌት ኣለዎ
2: ዞባዊ መወከሲ ሆስፒታል ከረን ዓመታዊ ተኸቲልዎ ዝኸይድ ውጥን ስራሕ ኣለዎ ነዚ ንምርግጋፅ ኩሉ ኣባል ንራእይ ተልእኾ ዕላማን ክብርታትን እቲ ትካል ዓቂቡ ኣብ ባይታ ንምትግባሩ ብግብሪ ይስርሕ ኣሉ ልዕሊ ኩሉ ብሓባራዊ ዕዮ ኣድማዓ ስራሕ ይዓሙ ካብ ዓበይቲ ሰብ ተመክሮ ሓካይም ሞያዊ ፍልጠት ይቐስሙ ንስራሕ ቀዳምነት ሂቦም ድማ ይዓዩ
3: ኣብ ናይ ትምህርቲ ዓለም ትረኽቦ ፍልጠትን ኣብ ባይታ ወሪድካ ትረኽቦ ፍልጠትን ክልተ በበይኑ እንድዩ ብቴዎሪ ኢኻ ክትፈልጥ ትኽእል ኣብ ባይታ መፅኢ ካብቲ ግብራዊ ስራሕ ክትሳተፍ ከለካ ግን ርእሱ ተኸኣለ ፍልጠትን ተመክሮን የድልየካ እዩ ሕጂ ንሕና እንታይ እዩ እቲ ካብ ቴዎሪ ሲምንያ ድመፃእና ኣብ ባይታ ክንሰርሓሉ እቶም ቅድሜና ዝፀንሑ ዓበይቲ ንሶም እዮም እቲ እግሪ ኣትኪሎምናን ኣትሒዞምናን ማለት እዩ ንሕና ከዓ ነዞም ብሕጂ ተሓደስቲ መዲቦም ዝመፁ ከዓ እቲ ኣገባብ ኣሰራርሓ ክኸውን እቲ ኣብ ስራሕ ዘለካ ፍልጠት ከመይ ጌርካ ትዕብዮ እንታይ እንታይ ክትግብር ከም ዘለካ ንሕና ከዓ በተዓቕምና ነቶም ሓደስቲ ዝመፁ ከዓ እንዳሰጋገርና ንኸይድ ኣለና ማለት
4: እንታይ ኣብዚ ሕጂ ብብዝሒ ሲ እቶም ከም ዝበልካዮ መንእሰያት ኢና ኩልና ማለት እዩ ካብኡ ናብኡ ከማን ተን ኣዋል ንበዝሕ ንምዋልድ ወኪለ ማለት እዩ ማር እቲ ምስ ኣብ መንጎና ዘሎ ምትሕባር ኣዝዩ ዓብዩ ማራይና ንሰማማዕ ኣይንገዳድዐን ኢና ኩሉ ደስ እዩ ዝብለካ ብሓቂ ነቲ ሞያስ መመሊስካ ምትፈትዎ ገብረካ ነንሕድሕድና ሲ ምስ መንእሰያት ዲና ኮይና ዋላ እንታይ መራያ ንረዳዳ እቲ ስራሕ ከዓ ምስ መፀ ከምዚ ናይ ዝቪናትዩ ከይተባሃልካ ይህን ምሂን ተባሂልካ ሽዑ ንሽዑ ኢካ ትውድኦ ከም ትሪኦ ዘለካ ብዙሓት እዮም ዝመፁና ካብ እዚኣ ሪፈራል ሆስፒታል ስለዝኾነት ካብዚ ከባቢ ናይ ዘባዕን ሰባት ካብ ጋሽባርካ ከይተረፈ ሪፎር ተባሂሎም ናብ ዝመፁና እዮም ብብዝሒ ማለት እዩ ዝተፈላለየ ኬዝ ገለ ደንጊኦም ገሊኦም ኣፍሰዓቶም ይመፁና እዮም ግን ነቲ ኩሉ ዝመፀ ድሓን ኢና ቁርብ ኣብ ንብረት እንተዘይ ሓፂርና ሲ ነቲ ዝመፀ ብዝግቡእ ሓኪምና ኢና ነፋኑ ማለት እዩ
5: ኣብ ሕክምና ሓደ ኣባህላ ኣሎ ማለት እዩ ዝባህላ እዚ እንታይ እዩ ሕክምና ናይ ቲም ወርኪ ዝበሃል ኣዘራርባ ኣሎ እዚ ናይ ሓባር ስራሕ እዩ ናይ ጉጅለ ስራሕ እዩ ማለት እዩ ሕጂ ካብዚ ቲም ወርክ እዚ ሓደ ኣባልን ተጎዲሉ ወይ ሓደ ኣካል ተጎዲሉ እታ ስራሕ ተቋሪፃ ኣላ ማለት እዩ ስለዚ እዚ ክተረጋገፅ ክትክእል ኣለካ ሓደ ሆስፒታል ወይ ሓደ ትካል ጥዕና ከም ትካል ጥዕና ይቕፅል ኣሎ ክትብል ትኾንካ ማለት እዩ ከም ኣቐዲምና ዝጠቐስናዮም ኩሉ ዓይነት በዓል ሞያ ኣሎ እዚ ማለት እዩ ስፔሻሊስት ኣለዎ እዚ ሓፈሻዊ ሓካይም ኣለዎ እዚ ካልኦት ሞያታት ናይ ጥዕና ተፈላለየ ብነርሲን ይኹን ብካልእ ሳፖርቲቭ ዲፓርትመንት ናይ ፋርማሲ ናይ ላቦራቶሪ ናይ ራዲዮሎጂ ወዘተወዘተ ኣለዉ ማለት እዩ እዚ ኩሉ ከም ሓደ እቲ ሕሙም ኣገልግሎት ክረክብ ተኮይኑ ነዞም ኩሎም ኣብ ዝተፈላለየ ግዜ ክረኽቦም ኣለዎ ማለት እዩ ስለዚ እቲ ስራሕ ዋላ ተዘይደለካስ በዕሊ እዩ ናብቲ ቲም ወርክ ዘእትወካ ማለት እዩ ተወሳኺ እንታይ ኣሎ ብፍላይ ኣብ ሰዓት እዚ

0: ንስልጠና ዝመፁ ተምሃሮ ውን ኣለውና ማለት እዩ። ናይ ሄልዝ ኣሲስታንት ንስልጠና ዝመፁ ተምሃሮ ኣለውና። እዞም ተምሃሮ እዚኦም ፅባሕ ንጎ ሰብ ሙያ ኮይኖም ናብ ስራሕ ዝዋፍሩ እዮም ማለት እዩ። ስለዚ እዚኦም ኣካል ናይቲ ስራሕ እዮም፣ ኣካል ናይቲ ትምህርቲ እዮም ማለት እዩ። ኣብ ዋርድ ዝግበር ራውንድ ድዩ፣ ኣብ ኦፒዲ ዝግበር ንጥፈታት ድዩ፣ ብምሉ ምስኣቶም ንዓቶም ኣስተምህሮ እንዳሃብካ ነቲ ሞይኦም ዝዕብሉ እንዳተሰራሕካ ትኸይድ ማለት እዩ። ስለዚ እቲ ንጥፈታት ነቲ መጀመርታ ተመዳቢ ዘሎ ንምስ ዝፀንሐ ስራሕ ባዕሉ እዩ እንዳእተወካ ዝኸይድ ማለት እዩ። እቲ ናይ ስራሕ ተመክሮታት ምልዋጥ እንዳእተወካ እዩ ዝኸይድ ማለት እዩ።
1: ሞያ ዝዓጠቐ መንእሰይ ምፍራይ ዓብ ረብሓ ኣለዎ። ሓካይም ኣባላት ሆስፒታል ከረን እውን ብመሰረት ክመሃርዎ ዝወሰደሎም ዓመታት ዘይኮነ ብመንፅር ዝቐሰምዎ ሞያዊ ፍልጠት ክረአ እንከሎ ረዚንን ሓላፍነትን ዘሰክምን እዩ። ሞያ ሕክምና ናይ ሕልና ስራሕ እዩ። ኣተሓሳስባ፣ ግዜ፣ ፃዕሪ፣ ተወፋይነት፣ ሓላፍነት፣ ጥንቅቐን ትዕግስትን ይሓትት። ምእንቲ ሞያ ትኸፍሎ ዋጋ ቀሊል ኣይኮነን። እዚ ሞያ እዚ ንተሓከምቲ ካብ ቃንዛ ስቓይ ፍርሕን ሻቐሎትን ኣገላጊሉ ህይወት ተሓከምቲ ዘሐድስ ሞያ እዩ። ብዓብኡ ህይወት ሰብ ንምድሓን ትሰርሕ ብምህላውካ ክብደቱ ምርዳእ ይከኣል። እዞም ኣባላት መንእሰያት ሓካይም ሆስፒት ክረን እውን ሞያዊ መድረኽ ዘሰከሞም ሓላፍነት ምዃኑ ተገንዚቦም ነቲ ንዓመታት ዝቐሰምዎ ፍልጠት ኣባይታ ብዓፀፋን ብተወፋይነትን ክሰርሑ እንከለዉ ብሞይኦም ዕግበት ይስምዖም።
2: ናይ ባሃቂ ኣብ ተቐንዚ ክመፀካ ከሎ ማራ ተሸጊሩ ተጨኒቑ ዋላ እውን ገሊኦም ሲ መጀመርታ ኣይሰምዑካን እዮም ትብሎም ከማን ዋላ ቁረስተየልካዮን ሓደ ሰብ በሊዑ ክመፅእ ኣለዎ ኩሉ ክፈልጦ ዘለዎ ሲ ስንምስዳድ ይኹን ዝኾነ ክገብር ክመፅእ ከሎም ዳ ስንሲ ንኣብነት ቁርስያታ ሲምፕል ነገር ማለት እታ ዝቐለለት ነገር ቆሪሶ ክመፅእ ኣለዎ ንሳ ኣይፈልጣን ንኣብነት ዝፀንሕ ሞ ቁረስ ክትብሎ ከለካ ከማ ንክተረድኦ ማራ የሸግረ ካብቲ መጀመርታ ኖ ኣይቆርስኒ ኣብኣ ከለ ክስደድ እያ ክበላዕ ኣይክእል ነ ይገለብለካ ንሳ ኣረዲእካ ወዲእካሉ ኣመስጊንካ ከይድ ከለካ ማራ ሩፍታ ፈጥረልካ ማራ ደስ ዝብለካ።
3: ብፍላይ ኣብ መወለዳን ከለኹ ፍሉይ ደስታ ስምዓኒ ነይሩ። ስለምንታይ ሓንቲ ኣደ 9 ወርሒ ሙሉእ ዝኾነ ነገር ካብ ከብዳ ከየጉደለት ተሸኪማቶ መፅያ ሓደ ጥዑይ ውላድ ተገላልላ ውላድ ሓቂፋ ተሓጒሳ ኣመስኪናትካ ክትወፅሐላ ክልተ ነገር ኢኻ ትኸስብ ደላ በቲ ሓደ ኣደ ትሕጎሳላ ካልኣይ እቲ ካልኣይ ሰብ ፈጢራ ምውፃእ ንዓኻ ዝያዳ ሓላፍነት ዝያዳ ምሻሎ ዝያዳ ፅቡቕ ነገር ይስማዓና ኣነ ምሻሎ ዝያዳ የፍቅሮ።
0: ሞያ ጥዕና ሓደ ካብቶም ኣብ ሕብረተሰብ ፅቡቕ ክብሪ ዝረከብ ሞያ እዩ። ናይ ብሓቂ ከዓ ከም ሞያ ዝለዓለ ሞያ ኢልካ ክትዛረበሉ ትኽእል ማለት እዩ። ምክንያቱ ምስ ሂወት ዝተኣሰር ብምዃኑ ማለት እዩ። ስለዚ ኣብ ሰዓት እዚ ናይ ሬዚደንስ ፕሮግራም ንዝለዓለ ትምህርቲ ወይ ንስፔሻሊቲ ስልጠናታት ይካየድ ኣሎ ማለት እዩ። እዚ ከዓ እቲዮም ተሳተፍቱ ብርግፅ እቶም መንእሰያት እዮም ማለት እዩ። ስለዚ መንእሰያት ሰልጢኖም ናብ ዝተፈላለየ ሙያታት ማለት እዩ ሰልጢኖም ኣብ ስራሕ ክዋፈሩ ከለዉ እሞ ኣብ ስራሕ ተዋፊርካ ሓደ ዝተወፅዐ ሕሙም ንዓኻ ዝፅበአ ብዝገበርካሉ ሓገዝ ሓውዩ ክኸይድ ከሎ እዚ እቲ ዛዕበየ ሕልናዊ ዕግበት ዝፈጥር ስራሕ ማለት እዩ። ስለዚ እቲ ሞያ ጥዕና እዚ ዓይነት ውፅኢት ዝርከቦ ስለዝኾነ እቲ ሞያ ብሕብረተሰብ ይኹን በቲ ኩሉ ኩሉ ክብሪ ዘለዎ ሞያ እዩ። በዚ ከዓ መንእሰያት ዝተፈላለዩ መንእሰያት ኣብ ዝተፈላለየ ሞያታት ኣትዮም ካብቲ ዝለዓለ ካብቲ ዝተሓተ ክሳብቲ ዝለዓለ ቅድሚ ሕጂ ዘይነበረ ንኣብነት እዚ ናይ ስፔሻሊቲ ፕሮግራም ይካየድ ኣሎ ማለት እዩ። ሓደ ካብዚ መርኣያ ናይ እዚ ከዓ እቲዮም ኣቐዲሞም ዝሰልጠኑ ኣብ ዝተፈላለዩ ሆስፒታላት ኣትዮም ስራሖም ሰርሑ ኣለዉ ኣባና እውን ኣለውና ማለት እዩ። ሓደ ሰርጅን ናይ መጥባሕቲ ሓኪም መፅእና ኣሎ ናይ ብሓቂቲ ሓደ ሓኪም ነርና እዩ ሕጂ እውን ተወሳኺ ሓኪም ሰርጅን መፅእና ማለት እዩ። እቲ ኣበርክቶ ናይቲ ምምዳብን መንእሰይ ብምዃኑን ከዓ ዝያዳ ውፅኢታዊ ከም ዝኾነ እቲ ስራሕ ባዕሉ እዩ ዝዛረብ ማለት እዩ።
1: ማዕረ ጥዕናዊ ዜጋታት ኣብ

0: ሓስን ትርእዮ ሕማማት ንምቁፅጻር ዝግበር ዘሎ ጻዕርን ብመንጽር ሞያውያን ጥዕና ኣብ ምፍራይ ዓብዪ ዕዮ ተሳሊጥ እዩ። ኣብየ ዞባን ከባቢታትን ተመዲቦም ስርሑ ዘለዉ ኣባላት መንእስያት ሕክምና እውን ውሕስነት ጥዕና ኣብ ምርግጋጽ ልዑል እጃም ይጻወት ኣለዉ። ኣባላት ሓካይ መንእስያት ዞባዊ መወከሲ ሆስፒታል ክረን እውን ነቶም ክሕከሙ ዝመፁ ኣብ ጥዕና ዘለዎም ርድኢት ንቕሓቶም ንኽብርኽ ብዝተማእከለ ኣገባብ ናይ ጎስጓስ መደብ የካይዱ።
1: እቲ ትካላት ጥዕና ዝሓፈሻ ሚኒስትሪ ጥዕና ማለት እዩ ወይ ድማ መንግስቲ ኤርትራ ንኹሉ ሰብ ከም ድባፃ ንኹሉ ህዝቢ ማዕሪ ማለት እዩ ኢኳል ዝኾነ ዲስክሪፕሽን ከለዎ ብምግባሩ እቲ ህዝቢ ካብ ጥቕሚ ሕጂ ዝነበሮ ዝያዳ ተሓጊዙ እዩ። ምክንያቱ ወላ ክትሪኦ ከለካ እቲ ዝነበረ ክትሪኦ ከለካ ወላ ቲ ሪፖርት ክትሪኦ ከለካ እቲ ህዝቢ ብጣዕሚ እቲ ደረጃ ንቕሓቱ ዓብዩ ምስቲ ኩሉ ትካል ጥዕና ኣከባቢኡ ብምግባሩ ብጣዕሚ ተሓጊዙ ከም ዘሎ እዩ ዝረኣየካ። ምክንያቱ ወላ ኣብዚ ዝመፅእ ዝነበረ ዋሕዚ ህዝብን ሕጂ ዘሎም እንዳሓሸ ይኸይድ ማለት እዩ። ምክንያቱ ኣብዚ ክሳብ 130-140 ኦፒዲ ኣብዚኦም ክልተ ዘለዋ ስሊት ወይ ድማ ማይክሮስኮፕ ንብለን ዘለና ክረአ ከሎ ቀሊል ኣይኮነን። ሕጂ ግን ዝያዳ እንዳሓሸ ይኸይድ ኣሎ ማለት እዩ። ምክንያቱ እቲ ሰብ ኣብቲ ዘለዎ ንባዕሉ እውን እቲ ንሕና እውን ንኸይድ ኢና ካምፔን ንገብር ማለት ካብ ዝወፀ ጌትካ እቲ ስክሪን ትገብር ሓገዝ ማለት እዩ። ሕጂ ከድና ንገብር ኢና ስማጥ ከድና ሃበሮ ከድና ገለብ ምሕላብ ዝኽሉ ቦታታት ከድና ኣብኡ ስክሪን ጌርካ መጥባሕቲ ተገይሩሎም ያው ከድና ዝገበርናሉ ግዜ ነይሩ እዩ ማለት እዩ። ሕጂ ንሱ እውን ንባዕሉ እቲ ኣብ ዓመት ሓንቲ ግዜ ከም ትገብሮ ምስቲ ዘለዎም ተወሳኺ ተደራቢ እቲ ኣብኡ ትሪት ክኸውን ዘይክእል ነገር በዚ ይሕገዝሎ ማለት እዩ። ስለዚ ከምቲ ዝበልካዮ እቲ ትካል ጥዕና ምውሳኽ ኣብ ነፍሲ ወከፍ ቦታታት ትካል ጥዕና ናይ ምትካል መደብ ምግባሩ ብጣዕሚ ኣጋዚ እዩ ነቲ ህዝቢ ይብላዕሉ ማለት እዩ።
2: ሞያና ሕክምና ኩሉ ግዜ ምስ ሂወት ተሓሓዝ ስለ ዝኾነ ኩሉ ግዜ ጥንቃቐን ፍልጠትና ክህልወካ ኣገዳሲ እዩ እንጂ ምስ ሓራስን ዕደን ኩሉ ግዜ ክቢድ እዩ እቲ ብድሆ። ግን ንሕና ኣብዚ ከም ምንእስያት ዝበዝሐ ሰብ ኣዚ ምንእሰይ እዩ ኣብዚ ሆስፒታል ዝሰርሕ ዘሎ ከም ምንእስያት ንሕና ከዓ ንምክተ ኣለና ማለት እዩ። ኩሉ ሰዓጢቕና ኣለና ማለት እዩ። ዝግባእ ነገራት ኣለና ኣዚ ብግቡእሲ ንሰዶ ኣለና ኢና ንብል
3: ዝስራሕ ናይዚ ሕክምና ብሓፈሽኦ ክትሪኦ ከለካ ብመንእስያት ይስራሕ ዘሎ ኣብዛ ላቦራቶሪ ዲፓርትመንት እንድሕሪ መፅኢካ ከዓኒ ሓደ ጥራሕ እዩ ዘለና ዓብ እምበር ኩሎም መንእስያት እየ ኩሎም ካባይ ድንእሱ እዮም እውን እንጂ እንተዳሪእኸያ በዚ ጋብ እንተዳሪእኸያ በዚ መሰረትስ ኩሉ እቲ ንጥፈታት ናይቲ ምርመራ ምርማር ናይ ሕሙም ዝምልከት ብመንእስያት እዩ ዝካየድ ሎ። ስለዚ ሳበርክቶም ኣዝዩ ልዑል እዩ ዘሎ።
0: ሕሙም ኣሚኑ ህይወቱ ክህበካ እንከሎ ንስኻ ድማ ብመሰረት ዝደለብካዮ ሞያ ሓላፍነት ተገንዚብካ ክትሕክሞን ከለኻ ክብደት ዝሞያ ይስወጠካ። ብወገና ናብ ዝተፈላለየ መሐከሚ ክፍሊ ሆስፒታል ክረን ኣብ ዘምራሕናሉ ኩሉ ኣባል ኣብ ንጡፍ ስራሕ ተጸሚሩ ክሰርሕ ተዓዚምና። ኣብኡ ዝጸንሑ ሰብ ተመክሮን መንእስያት ሓካይምን ነቶም ሓደስቲ ዝተመደቡ ሞያዊ ፍልጠት ክቐስሙ ዝመፁ ተምሃሮ ይምህሩን ፍልጠቶም ብግብሪ ይመሓላልፉን። ስለዚ ተራን ኣበርክቶን መንእስያት ሓካይም ዞባዊ መወከሲ ሆስፒታል ክረን ኣበርክቶኦም ዘርእየና እንተሎ ኣብ ግብራዊ ዕዮ ብሓባራዊ ዕማም ኣብ መራይ ጥዕና ውሕስነት ምምዝጋብ ማለት እዩ።
3: ተራን ኣበርክቶን ናይ መንእስያት ኣብዚ ሆስፒታል ክረን ክሪኦ ከለኹ ብሓፈሹ በቲ ላቦራቶሪ ጀሚርካ ኩሉ እቲ ሆስፒታል ብመንእስያት ይጥዕመም ዘሎ ብመንእስያት ዝስራሕ ዘሎ ቲ ኣበርክቶኦም ግዲኦም ንስ ዓብዪ ዘሎ ብስራሕ። ስለዚ እንታይ እዩ ነዚ ዘሎ ኣበርክቶ ግን ብዝያዳ ተወፋይነት ወሲኾም ነቲ ንዕኦም ኣሚኑ ክግልገል ዝመፅእ ዘሎ ህዝቢ ብዝያዳ ተወፍዮም ንክሰርሕሉን ክግልግልዎን። ምክንያቱ ኣብዚኣታ ቀንዲ ኣብዚኣ ኣብ ንወፍረላ ስራሕ ዚ ሕሙም ንምግልጋል እንድያ ሕሙም ከተገልግል ድሕር ተወፍራ ኣለካ ከዓ ነዚ ዘለና ሓላፍነት ብግቡእ ተዋፂና ነቲ ሕሙም ግቡእ ሰርቪስ ረኺቡ ዓጊቡ ክኸይድ ከም ዝኽእል ክንገብሮን ነቶም ዘለዉ መንእስያት ዝያዳ ዝሰርሕዎ ዘለዉ ዝያዳ ደፊኢት ወሲኦም ክቕፅልዎ ይላቦ።
2: ሕጂ ኣብዚ ክሪኦ ከለኹ ኣነ ኩላ እታ መንእሰይ ንብላ ዘለና ማለት እዩ ኩላ እቲ ጎያ ዘላ ንምሕጋዝ ማለት እዩ። ሕጂ ንሕና ቀንዲ ዕላማና ጥዒት

0: ደ ሓሪሳ ንገዛ ክትፋኑ ምስ ቆልዓ ማለት እዩ ሕጂ ሞት ክውሕድ ከዓ ሕጂ ሞት ክንሪኦ ከለና ከዓ ካሓለፈ ዓመታት ብጣዕሚ ኢና ኣብ ፅቡቅ ደረጃ ዘለና ማለት እዩ ዳርጋ ሞት የለን ክትብል እውን ትኽእል ኢኻ ማለት እዩ ብጣዕሚ ትሑት እዩ ዘሎ መፀና ሞት ናይ ኣዴ ማለት እዩ እዚ ከዓ ትቀንዲ ዕላማና ማለት እዩ ካብ ስንክልና ናፀ ዝኮነ ቆልዓ ኣደ ከዓ ካብ ዝኮነ ነገራት ሕማቅ ነገራት ናፀ ኮይና ቆልዓ ሓቂፋ በዚ ክትፋኑ ክትሪያ ከለካ እስትናትና ሪዋርድ ማለት እዩ
1: ኣነ ምሽ ደንታል ሜዲስን ወዲ ኣለኹ ካባይ ዝነኣሳኽ ኣለዋ ድሕረይ እሰን ሓደሽቲ ሓደሽቲ መዓልታዊ ክመፅኣ ከለዋ ወይ እውን ዓመት ዓመት ተመዲመን ክመፅኣ ከለዋ ሲ ከምዚአን ዝበለ ካብቲ ርሑቕ ይሳተፋ ኣለዋ ቀደምሲ ኩሎም ናብዚኦም ዝመፁ ነይሮም ሕጂ ግን ብመንፅር እቲ ተዘርጊሑ ዘሎ ናይ ሄል ስቴሽን እዚ ክሊኒክ ንበሎ ንሱ ናይ ጥዕና ማእከላት ብኡሲ እቲ ስራሕ እውን ቅሩብ ተቓሊሉ እዩ ምክንያቱ እቲ ሲምፕል ዝበሃል ፍኹስፎ ዝበለ ነገራሲ ኣብኡ ወዲኦሞ ስለ ዝመፁ ክብል ዝበለ እዮም ናባና ዝሰድዎ ንሕና ከዓ እቲ ንክእሎ ብዘሎ በትናትና መሳርሒታት ጌርና ድማ ኣብዚ ንተሓባብር ሕጂ እሶም ተዘይገብርዎ ነይሮም ኩሎም ናብዚ ተዝመፁ ነይሮም ኢልካ ካ ተሓስብ ማዕሪ ክንደይ ኣቃሊሎምልና ኣሎ ማዕሪ ክንደይ ትምህርቲስ ሰፊሑስ ናብ ብዙሕ ቦታታት ተዘርጊሖም ዘሎ ከዓስ ትሪኦ ማለት እዩ እቲ ሞያሲ ይኸብርን ይበዝሕን ከም ዘሎ ትርዳእካ
2: እቲ ኣገልግሎት ዝወሃብ ዘሎ ኣገልግሎት ጥዕና ማለት እዩ ኣብዚ ሆስፒታል ይኹን ኣብ ካልኦት ሆስፒታላት ኣብ ሰዓት እዚ በብእዋኑ ብዝፈርዩ ዘለዉ መንእሰያት እቲ ኣገልግሎት ብኣቶም እንዳተካየደን ነቶም ኣብ ስራሕ ዝፀንሑ ዓበይቲ ሰራሕተኛታት እንዳተክአ ንኽኢል ኣሎ ማለት እዩ ምናልባት ዝያዳ ኣብ እቶም መንእሰያት ኣተኩርና ንዛረባ ኣለና እምበር እቲኦም ቀዲሞም ኣብ ስራሕ ዝፀንሑ 20 ዓመት 30 ዓመት ካብኡ ንላዕሊ 40 ዓመት ኣብ ስራሕ ዝፀንሑ ኣዝኦም ኣብነታውያን ሰራሕተኛታት ኣለዉና ናይዚኦም ኣበርክቶ ናይ ብሓቂ ነቶም በብእዋኑ ሓደሽቲ ኮይኖም ተመሊኦም ተመዲቦም ዝመፁ ዘለዉ ኣብ ምስግጋር ተመክሮ ሞያ ጥዕና ዘርእይዎ ዘለዉ ኣበርክቶ ክጠቀስ ደሊ ከመስግን ደሊ ምክንያቱ ሞያ ጥዕና ኣብ ኮሌጅ ኣብ ወረቐት ጥራይ ትምሃሩ ኣይኮነን ማለት እዩ ኣብ ባይታ ኣብ ፕራክቲስ ምስ ወረድካ ብዙሕ ሓዱሽ ነገር ኣለዎ ብቲ ምልምማድ ወይ ካብ ብፃይካ ትረኽቦ ክትዓሞት ዝግባእካ ነገር ማለት እዩ ስለዚ እቶም ቀዳሞት ሰራሕተኛታትና ነቶም ድሒሮም በብእዋን እንዳተመደቡ ዝመፁ ዘለዉ መንእሰያት ነዚ ተመክሮ እዚ ኣብ ምስግጋር ዘርእይዎ ዘለዉ ፃዕርን ኣበርክቶን ክምስገን ይግብኦ ማለት እዩ ኣብቲ ናይ መንእስያት ኣበርክቶ ክንኣቱ ከለና ከዓ መንእሰይ ከምዚ ኣቐዲምካ ተቐስከ ናይ ለውጢ ሓይሊ እዩ ማለት እዩ ሓድሽ ሰብ ተመዲቡ ክመፅእ ከሎ ኩሉ ግዜ እንታይ ኣለዎ ህንጥዩነት ኣለዎ ለውጢ ንኸምፅእ ህንጥዩነት ኣለዎ ማለት እዩ ወይ ክሰርሕ ዝብል መንፈስ እዩ ዘለዎ ሕጂ ነዚ ናይ ምስራሕ መንፈስ በቲ ቕኑዕ መገዲ ሸፕ ጌርካ ነቲ ስራሕ ከምዝስራሕ ክትገብር ከለካ ዜና ውፅኢት ይርከቦ ማለት እዩ።

ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃን ሒዘልኩም ቀሪበ ኣለኹ። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሌ ሰናይ ምክትታል። ንኣስታት 8 ኣዋርሕ ብ12

0: ፍርተ ዓውድታት ስፖርት ኣብ ምክያድ ጸንሐ ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ቀዳም ክልተ ግንቦት ኣብ ስታድዮም ኣስመራ ብወግዒ መገረጁ ዓጺኡ
1: ንኣስታት 8 ኣዋር ክካየድ ጽንሐ ስፖርታዊ ግጥማት ኣብያተ ትምህርቲ ዞባ ማእከል ዝሓለፈ ቀዳም ላዕለወት ሓልፍቲ መንግስትን ግንባርን ሚኒስትራት ዕዱማት ኣጋይሽን ብኣሽሓ ዝቝጸሩ ተምሃሮ ዝተኻፈልዎ ኣብ ሜዳ ስታድዮም ኣስመራ ብኽብ ዝበለ ድምቀት ተዛዚሙ ኣብቲ ዕለት ካብ ዝተሰርዐ ግጥማት ኩዕሶ እግሪ ካልኣይ ደረጃ ኣብያተ ትምህርቲ ዕድመ 16 ልዕልዮን ደቂ ኣንስትዮን ነይረን ፈለማ ፀወተን ዘካየዳ ደቂ ኣንስትዮ ቤት ትምህርቲ ሓላይ ኣንጻር ቤት ትምህርቲ ሓርነት ነይረን። እቲ ግጥም ድማ ብዓዋድ ቤት ትምህርቲ ሓላይ ሓደ ባዶ ተዛዚሙ። እቲ ግጥም ንዕረፍቲ ባዶ ባዶ እኳ እንተምርሐ ድሕሪ ዕረፍቲ ኣብ ዝቕፅለ ፀወታ ግን ኣብ ምብል 58 ደረ ብመንገዲ ኤልሃም ዓብደልቃድር ሸቱ ብምርካብ ቤት ትምህርቲ ሓላይ ተዓዋቲት ኮይና ናይቲ ዕለት ብልስቲ ድማ ኤልሃም ዓብደልቃድር ብምዃን ንእሽተይ ዋንጫ ተሸሊማ። ቀፂለን ፀወተን ዘካየዳ ክለባ ደቂ ተባዕትዮ ቤት ትምህርቲ ባርካ ኣንጻር ቤት ትምህርቲ ደንደን ነይረን። እቲ ግጥም ድማ ብዓወት ቤት ትምህርቲ ባርካ ክልተ ባሮ ተዛዚሙ። እቲ ግጥም ኣብ መበል 18 ደቂ ብተመስገን ኣስመሮም ከምኡ ድማ ኣብ መበል 60 ደቂ ብመንገዲ ሜሮን ሙልጌታ ሸቶ ብምርካብ ትምህርቲ ባርካ ዕውት ኮይና ኣብቲ ግጥም ናታን ገብረዝጌሄርካ ቤት ትምህርቲ ባርካ ብሉይ ተፃዋታይ ናይቲ ግጥም ተፀዊዑ። ኣብ ውድድራት ኣትለቲክስ መባእታ 70 ሜትሮ ደቂ ኣንስትዮ ቀዳሚቲ ኣርሴ ማረዘነ ቤት ትምህርቲ ዓዲ ቆንፂ፣ ካልኢቲ ዮሳን ተወልደ ቤት ትምህርቲ ጎዳይፍ፣ ሳልሰይቲ ሩፍታ ኤፍሬም ቤት ትምህርቲ ቤት መኻ። ብደቂ ተባዕትዮ ቀዳማይ ፋኑኤል ኢሳቅ ቤት ትምህርቲ 4 ኣስመራ፣ ካልኣይ እሰ ዮናታን ቤት ትምህርቲ ዓዲ ኣቤቶ፣ ሳልሳይ ኣሚነ ሮቤል ቤት ትምህርቲ ተኽሊ። ኣብ ማእከላይ ደረጃ 200 ሜትሮ ደቂ ኣንስትዮ ቀዳሚቲ ፌበን ኣብርሃም ቤት ትምህርቲ ደንበ ሰንበል፣ ካልአይቲ ማሙቅ በረኸት ቤት ትምህርቲ ዓዲ ጓዕዳድ፣ ሳልሰይቲ ቤተልሄም ሑሩይ ቤት ትምህርቲ ባና። ብደቂ ተባዕትዮ ድማ ቀዳማይ ኖህታ ደሰ ፍረሰላም፣ ካልኣይ ሴም ብርሃነ ቤት ትምህርቲ ጎዳይፍ፣ ሳልሳይ ያፌት ቢንያም ቤት ትምህርቲ እምባ ጠቐራ ክኾኑ ከለዉ ኣብ 100 ሜትሮ ካልኣይ ደረጃ ደቂ ኣንስትዮ ቀዳሚቲ ዮሳን ኪዳነ ቤት ትምህርቲ ሰንበል፣ ካልአይቲ ፌሩዝ ዓንዶም ቤት ትምህርቲ ኢብራሂም ሱልጣን፣ ሳልሰይቲ ኣስማይት ሰጊድ ቤት ትምህርቲ ኢሳቅ ተወልደ መደን። ብደቂ ተባዕትዮ ድማ ቀዳማይ ኤቨን ኣተሽም ቤት ትምህርቲ ሓርነት፣ ካልኣይ ኤርምያስ ንጉሰ ቤት ትምህርቲ ኢሳቅ ተወልደ መድህን፣ ሳልሳይ ኬቨን ንጉሰ ቤት ትምህርቲ ባርካ ብምዃን ተዓዊቶም። ብሓፈሻ ጎብለል ማእከላይ ደረጃ ንዞባ ደቡባዊ ምብራቅ ክትከውን ከላ ጎብለል ካልኣይ ደረጃ ድማ ቤት ትምህርቲ ባርካ ዕውታት ብምዃን ዝተለወሎም ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም።
0: ግጥማት ዋንጫ ናጽነት ዞባ ማእከል ብዓወት ጋንታ ደንደን ናይ ሚኒስትሪ ምክልኻል መዛዘመ ረኺቡ።
2: ብምክንያት መዓልቲ ናፅነት ኤርትራ ኣብ መንጎ ጋንታታት ዞባ ማእከል ኩዕሶ እግሪ ብናይ ደቂ ተባዕትዮን ደቂ ኣንስትዮን ክካየድ ዝቐነየ ብዋንጫ ናፅነት ዝፍለጥ ትማል ሰንበት ኣብ ሰዓታት ናይ ምሸት መጋሮ እጅው ዓፅዩ። ኣብቲ መዓልቲ ፈለማ ንሜዳ ዝኣተዋ ናይ ደቂ ኣንስትዮ ጋንታታት ኢንሹራንስ ኣንጻር ደንደን እየን። እዘን ጋንታታት መጀመርታ ንተዓዛቢ ዘይምስጥ ኣብ ማእከል ሜዳ ዝተሓፅር ፀወታ ሒዘን ብምቕራበን ንዕረፍቲ ባዶ ባዶ የን ወፅን። ድሕሪ ዕረፍቲ ኢንሹራንስ ብመልሲ መጥቃዕቲ ኣቢላ ምውሃድ ኣብ መንጎ ኣርሴማ ተክለ ሃይማኖትን ፍትሓዊት ማጀሩን ዝተርኣየሉ ንተዓዘብቲ ካብ ኮፍ መበሊኦም ዘበረበረ ፈተና ኣካየዳ። ደንደናውያን ኣብ ሜዳ ህላውነተን ከረጋግፃ ብመንገዲ ናይቲ ፀወታ ብልፅቲ ተፃዋቲ ዝተባሃለት ፍዮና ገርግሽ ኣቢላ ኣብ መበል 74 ደቂቕ ሽቶ ኣመዝገባ። ብድሕሪዚ ዝተመዝገበ ሽቶ ስለ ዘይነበረ ምዱብ ግዜ ብዓወት ደንደን ሓደ ብባዶ ተዛዚሙ። ናይ ዝሓለፈ ዓመት ዕውቲ ዋንጫ ነፅነት ዝኾነት ኢንሹራንስ ክብራ ንመጋጥምታ ደንደን ኣረኪባ ድማ ወፀት። ስታድዮም ኣስመራ ቀፂሉ ዘእንግዶ ናይ ደቂ ተባዕትዮ ዓበይቲ ጋንታታት ደንደን ኣንጻር ኣድሉስ እየን። ኣብዚ ዓመት ሙሉእ ብምሉእ ተለዊጣ ቀሪባ ዘላ ኣድሉስ ንፀወታ ተሃንዲዳ ብምጅማራ ብመንገዲና ክንፍ ኣጥቃዓ ሄርሞን እስቲፋኖስ ኣቢላ ትጥቀስ ፈተና ኣካይዳ ጀመረት። ኣብ ማእከል ሜዳ ስልቲ ኣሰላልፋ ቀይራ ዝኣተወ ደንደን ድማ ብመንገዲ ሜሮን ኣለም ኣቢላን ላዕለዋይ ዓንዲ ልዳት ልዕላ ዝወፀት ፈተና ኣካየደት። ፀወታ ረሲኑ ብምጅማሩ ተፃዋታይ ኣድሉስ ቶማስ ስዩም ንሄርሞን እስቲፋኖስ ዝለኣኸሉ ፅቡቅ ትኩዕሶ ዕድል ካሕሽሽ እዩ ተርኣዩ። ደንደን ብመንገዲ ሻም ተወልደ ኣቢላ ግብረ መልሲ እተውህብ ናይ ላዕሊ ዓንዲ ልዳት ዝሃርመት ፈተና ኣካየደት። ኣጥቃዓይ ጋንታ ደንደን ሳይሞን ሃብተ ካብቲ ናይቲ ፀወታ ብሉፅ ተፃዋታይ ዝተባሃለ ኣሚር መርሃዊ ተላኢኻ ዝመፀቶ ኩዕሶ ኣብ መበል 42 ደቂ ብርእሱ ሃሪሙ ሽቶ ኣመዝጊቡ ንጋንቱ ንዕረፍቲ ሓደ ባዶ ክትመርሕ ኣኽኣላ። ድሕሪ ዕረፍቲ ናይ ማእከል ተፃዋታይ ኣሉስትሪያን ስዑድ ትጥቀስ ፈተነ ቅላዕ መቕፃዕቲ ፈቲኑ ፀወታ ኣበገሰ። ኣብ መበል 63 ደቂ ሓልቓ ጋንታ ኣሉስ ሄርሞን ሚካኤል ኣብ ልዕሊ ኣጥቃዓይ ደንደን ሳይሞን ሃብተ ብዝፈፅሞ በደል ካብ ሜዳ ብቀይሕ ካርድ ክወፅእ ተገደደ። ብድሕሪዚ ደንደን ንመንገዲ ዓወት እተብል ተቐይሩ ካብ ዝኣተወ ሴም ተኪአ ወዲ ተኪአ ካልኦት ሽቶ ኣብ መበል 86 ደቂ ረኸበት። ድሕሪዛ ሽቶ ኣጋር ጋንታ ኣሉስ ካብ ስራሕ ወፃኢ ኮይነን መሲለን ቀረባ። ደንደናውያን ኣይፀንሑን ዓወቶም እተራጉት ካብ ሜሮን ኣለም ኣብ መበል 88 ደቂ ሽቶ ወሰኹ። ብድሕሪ ዝምድብ ግዜ ስለ ዝኣኸለ ማእከላይ ዳኛ ወዲ ቢቶ ፊስካ ነፍሒ ፀወታ ብምዕፃው ብዓወት ደንደን ሰለስተ ባዶ ተዛዘመ። ዝኸበርኩም ተዓዘብትና ጋንታታት ድሕሪ ዝተዳለወሎም ሽልማት ምውሳድን ሓፂር ዕላል ምስ ኣሰልጠንቲ ጋንታታት ጌርና ኣለና ናብኡ ከብለኩም
3: ኣራይ መጀመርያ ቴንኪም ከዓ ሓጎስ ኩላትና ምቕፃል ናይ ሎም ዓመት ቻምፒዮን ዋንጫ ናፅነት ነበረ ኣዝዩ ሓያል ተወዳዳሪ ቅድሚ ሕጂ ብቀይሕ ባዕርን ደንደንን ተዓብሊሉ ነበረ ጅን ኩለን ጋንታታት ኣዝየን ኣብ ፅቡቅ ቁመና ሓያል ውድድር ሓያል ብዶ ኣጋጢምና ስለዚ ናይ ሎም ዓመት ዋንጫ ናፅነት ንዓና

0: ዓመት ዝሓለፈትና ከመይ ገርና ኣብ ከብሕና ንምውዓል ንምባል ሓያል ስራሕ ኢና ካይድና። ዓመት እዚኣ ዋንጫ ጥራሕ ሓሊፋትና ነራ። ሎሚ ዓመት እዚኣ ዝሓለፈትና ክነምፃ ኣለና ስለንበልና ተፃወተይካ ዝረኣይዎ ኣዝዩ ኣትካምን ኣህላኽን ፅቡቅ ፀውቱ ብገፊ ዓወትካ ኣብ ደረጃ እዚ ክንበፅሕ ክኢልና እዚ ናይ ሎም ዓመት እዚ ናይ ሎም ዓንቲ ነበረ ፀውታ ክለብ ኣድሊስ ካብቴን ሎም ዓመት ለውጢ ገይራ ዘላ ሓያል ተወዳዳሪት ዋላ ኣብቲ ቻምፒዮን ሊግ ዞባ ማእከል ዝካየድ ዘሎ ኣሳይ ደረጃ ሒዛ ፅቡቅ ለውጢ ገይራ ኣላ። ኣብዚ ናይ ዋንጫ ምብፃሕን ዓውን ሓደ ነጥቢ መቐይሮ እዩ። ስለዚ ተፃወተ ኣድሊስ በዚ ኣጋጣሚ ፅቡቅ ፀውታ እዮም ተፃዊቶም። ናይ ዋንጫ ግን ሓንቲ ዕወት ስለ ዘለዋ ደንደንካ ትዕወት ክኢላ ማለት እዩ። ሓፈሻዊ ግን ሓያል ውድድር እቲ ፀወታ ካብ ረብሓና ከም ንቕይር ገይረ ማለት እዩ። ናይ ክብሪ ቻምፒዮን ዝኮንናዮ ኣብ ኩሉ ዓይነት ውድድራት ዋላ ናይ ቻምፒዮን ሃገራዊ ውድድር ነካይዶ ውድድር ኣሎ ዋላ ንዕውን ከመይ ገርና ኣብ ከብሕና ንውዓል ማለት እዩ። ዓሚ ኩለን ዋና ጭ ኣብ ከብሕና ናእትና ምጀካ እዚኣ ዋንጫ ናፅነት ሕጂ ሓደ ኢልና ብዋ ጀሚርና ኣላ ሓንቲ ሓሊፋትና ኣላ። ኣብ ቻምፒዮን ከዓ ኣብ መሪሕነት ተረኪብና ኣለና። ኣብ ናይ ሃገር ዝካየድ ውድድር እውን ልክዕ ካትሪክ ንሰርሐሉ መገድ ስለ ዝኾነ ኩለን ዋናጩ ከመይ ጌርና ኣብ ረብሓና ንቕይረን ተበጊስና ኣለና። እሱ እዩ እቲ ናይ ዓሚ ክብርና ዓቂምና ከመይ ጌርና ክንበፅሕ ሓያል ስራሕ ንሰርሕ ኢና ማለት እዩ።
1: ናይ ፀወታ ብኩሉ ሸናኻትና ተዳልዩና መፅና ሉና ሎም ዓንቲ ምናልባት ኣብ ቅድሚ ዕረፍቲ ፅቡቅ ዓይነት ፀወታ ብክልቲ ጋንታ ነይሩ እዩ። ፅቡቅ ፈተነታት እውን ንጎል ዝኸውን ዕድላት እውን ነይርና እዩ። ምናልባት ኣብ ናይ ተኸላኸልትና ቁሩብ ዘይምርጋ ኣብቲ ናይ መዳታ ደቂቕ ደንደን እውን ጎል ክረኽቡ ክኢሎም እዩ። ኣብ ድዕረፍቲ ዘካየድናዮ ፀወታ ግን ኣትሊስ ሙሉእ ሙሉእ እቲ ፀወታና ኩሉ ነገራትና ማዕራድና ናእትወሉ ግዜያት ምናልባት ብዳኛ ብድፈፀሞ ጉለት መልክዑ ቀይሩ ፀወታና ማለት እዩ። ሓበሻዊ ካብቲ ናይ ዓሚ ዝነበረ መፅናዕቲ ዝተገብረሉ ኩሉ ኣብ ኤለመንት ናይቶም ጋንታ ምስቲ ፕሮጀክት ወፂዎ ዘሎ ናይ ዓመት ኢና ዓይነት ተፃዋት ምፅ በዚ ከዓ ሓንቲ ስጥምቲ ጋንታ ሓደ ተፀንዐ ፎርሜሽን ሒዝና ኢና ተበጊስና ነተን ዓበይቲ ጋንታት ይኹን ዋላ ካልእ ጋንታት ነቲ ውፅኢት ከዓ ኣርባሒ ኮይኑ ኢና ሰሪሕና ኣሉ ዛስዋይ ከዓ እቲ ተወዳደረትና ከዓ እንዳሓየለ መፅእ ኣሎ ማለት እዩ። ሕጂ እዚ ፋይናል ፀወታ እዩ። ፋይናል ፀወታ ብምዃኑ መሰረት እቶም ዝምድቡ ኣካላት ብጣዕሚ ጥንቁቓት ክኾኑ ይግብኦም። ብዓሰርተ ፃወት እውን ማዕርግ እንደይ ብድሆ ኢና የሕሊፍና ኣብ ደንደን። ስለዚ ነዚ ብልጫና እዚ ተጠቃምነት ከይንገብር ብሙላት ቁፅሪ ነርና ተንኸውን ከዓ ካልእ ነይሩ እቲ ኣፃውታ ግን እቲ ብሰንጊታ ቴክኒካል ኢሮር ዝገበሩ ክመልሶዋ ብዘይምኻሎ ካብ ጌጋ ናብ ጌጋ ድሕሪ ምብዙሑ ግን ዋጋ ከኽፍሉና ክኢሎም ፃዕሪ ናይ ጋንታና ብሰንኪ ከምዚ ዓይነት ፀወታ ክባላሸ ውን ስፌራ ኣይኮነን። ብዓብዪ ህዝቢ እዩ ህዝቢ ክሕጎስ እዩ ድመፅእ ለውጢ ይደልዩ እዩ ድመፅእ ህዝቢ በዚ ዝገበርዎ ኣመዳድባ በዚ ተገብረ ኣብ ሜዳ ዝገለ ኣነ ብዙሕ ቅሬታታት ኣለኒ ኣብ ድያኑ። ስለዚ ክቕበሎ ስለ ዘለኒ ጥራይ ቅበሎ ፀወታ ማለት እዩ።
2: ብምክንያት በዓል ናፅነት ብፌደሬሽን ኩዕሶ መርበብ ዞባ ማእከል ዝተወደበ ግጥማት ኩዕሶ መርበብን ኩዕሶ መርበብ ገማግም ባሕርን ይካየድ ኣሎ።
3: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምክንያት መዓልቲ ናፅነት ውድድራት ኩዕሶ መርበብ ገማግም ባሕርን ጋንታታት ካልኣይ ዲቪዥን ዝሳትፎ ዘሎት ፀወታታት ኩዕሶ መርበብ ብሰንበት ኣብ ሜዳ ማዓስክር ደንደን ፖቾፊልያን ተካይዱ ነይሩ። ኣብ ውድዳት ኩዕሶ መርበብ ገማግም ባሕሪ ጋንታታት ደቂ ኣንስትዮ ኣብ ዝተረኸባሉ ፍንቅል ንዓም በርበብ ኣውላ ንማእከል ሓደ ብተመሳሳሊ ውፅኢት ክልተ ባዶ ክስዕረአን ከለዋ ንፈለማ ግዜ ኣብ ዝውድድር ዝተሳትፈት ጋንታ ማእከል ሓደ ወላ እኳ ስዕረት እንተጋጥማ ብዘርአቶ ፀወታ ግን ካብ ተዓዘብቲ ንኣዳ ኩሑ ዘላኪኢሉ እዩ። ኣብ ናይ ደቂ ተባዕትዮ ተስፋ ንማእከል ሓደ ክልተ ብባዶ ፍንቅል ምስ ኢረባ ኣብ ዝተረኸባሉ ድማ እቲ ፀወታ ብዓወት ፈንቅል ክልተ ብሓደ ተዛዚሙ ሰዕበት ፀወታ ዓንበርበብ ምስ ማእከል ክልተ ኣብ ዝተረኽባሉ ግጥም ድማ ዓንበርበብ ክልተ ባዶ ተዓዊቶም። ኣብዚ ዝካየድ ዘሎ ፀወታ ኩዕሶ መርበብ ገማግም ባሕሪ ጋንታታት ቀዳማ ዲቪዥን ማእከል ብ4 ጋንታታት ማለት ክልተ ብደቂ ኣንስትዮ ክልተ ብደቂ ተባዕትያ ተሳተፍ ዘላ ተፃወቲ ናይ ዘንጋንታታት ድማ ካብ ግራስሮት ፈሊሞም ካብ ሳልሳይ ዲቪዥን ናብ ቀዳማይ ዲቪዥን ዝበፅሑ ክኾኑ ከለዉ ብዘንፀባርቆ ክእለት ሜላ ፀዋውታን ከዓ ዝናድን ተስፋ ዝህብን ፀወታ እዩ ነይሩ። ውድዳት ኩዕሶ መርበብ ገማግም ባሕሪ ዝመፅእ ሓሙስ እውን ካብ ሰዓት 8 ቅድሚ ቅትሪ ኣትሒዙ ብክልቲ ፀወታ ቀፂሉ ክውዕል እዩ። ኣብ ደቂ ኣንስትዮ ፈለማ ሰላም ምስ ፍንቅል፣ ኣውላ ድማ ምስ ማእከል ክልተ፣ ኣብ ደቂ ተባዕትዮ ድማ ኣውላ ምስ ተስፋ፣ ፍንቅል ምስ ዓንበርበብ ከም ድማ ኢራ

ምስ ማእከል ክልተ ንኽፃወታ መደብ ተሰሪዑለን ኣሎ። እዚ ከምዚ ኢሉ እንከሎ ብሰንበት ኣብ ሰዓታት ድሕሪ ቀትሪ ውድዳት ኩዕሶ መርበብ ጋንታታት ካልኣይ ዲቪዥን ናይ ውድቅካ ምሕላፍ ፀወታ ቀፂሉ ነይሩ። ዝተረኸበ ውፅኢቱ ድማ ኣብ ደቂ ኣንስትዮ ፌስቲቫል ንባሕቲ መስከረም ክልተ ባዶ ክስዕራ ከላ፣ ኣብ ደቂ ተባዕትዮ ድማ ባሕቲ መስከረም ንሳሊና ክልተ ብሓደ ኮም

0: ተኻይዶም።
1: ብምኽንያት መበል 35 ዓመት መዓልቲ ናጽነት ኤርትራ ዝካየድ ዘሎ ስፖርታዊ ውርድራት ኩዕሶ መርበብ ዞባ ዓንሰባ ብሓደ ግንቦት ኣብ ሜዳ ግራንድ ሆቴል ከተማ ከረን ጀሚሩ። እቲ ንመዓልቲ ናጽነት ንምድማቕ ንዋንጫ ናጽነት መንዓተረ ዝግበር ዘሎ ስፖርታዊ ውርድራት ኩዕሶ መርበብ 12 ክለባ ደቂ ተባዕትዮን 8 ክለባ ደቂ ኣንስትዮን ኣብ ክልተ ምድብ ተመቓቒለን 20 ክለባት ዝሳትፎ ዘለዋ ውርድር እዩ። መጀመርያ ኣብ ሜዳ ዝወረዳ ጋንታታት ናቕፋን ኢራብን ናይ ደቂ ተባዕትዮን ኣዘለን ላልምባ ናይ ደቂ ኣንስትዮ ድማ ኣብ ሜዳ ወሪደን ፀወተን ኣሃዱ ኢለን ፈሊመ። ኣብቲ ዝተኻየደ ፀወታ ጋንታ ናቕፋ ናይ ደቂ ተባዕትዮ 3 ብ2 ብዝኾነ ፀቢብ ስዕረት ኣብ ልዕሊ መጋጥምታት ዝኾነት ጋንታ ኢራብ ክትዕወትን ከላ ላልምባን ኣዘልን፣ ኣብ ዘካየደ ፀወታ ድማ ብገፊሕ ዓወት ጋንታ ላልምባ ኣብ ልዕሊ ጋንታ ኣዘል 2 ባሮ ተዛዚሙ። ብ2 ግንቦት ውርድራተን ዘካየደ ክለባት ሜካን ናቕፋ ናይ ደቂ ኣንስትዮ ነይረን፣ ፀወታ ድማ ብዓወት ጋንታ ሜካ 2 ባሮ ተዛዚሙ። ተመሳሳሊ ናይ ደቂ ኣንስትዮ ውድድር ጋንታ ላሳለ ኣብ ልዕሊ መጋጥምታ ጋንታ ሮራ 2 ባሮ ተዓዊታ። ጋንታ ምምሕዳር ዞባ ዓንሰባ ናይ ደቂ ተባዕትዮ ንጋንታ ሮራ ናይ ደቂ ተባዕትዮ ድማ ኣብ ግቡእ ግዜኦም ክርከቡ ብዘይምኽኣሎም ብፎርፌት ስዒራ ናብ ዝቕፅል መድረኽ ሓሊፋ። ብ3 ጉንበት ቀፂሉ ኣብ ዝተኸየደ ውድድር ድማ ጋንታ ላልምባን ከረን ቤት ትምህርቲ ካልኣይ ደረጃ ናይ ደቂ ተባዕትዮን ኮይነን ጋንታ ላልምባ 3 ባሮ ተዓዊታ። ጋንታ ላሳለ ናይ ደቂ ተባዕትዮ ድማ ኣብ ልዕሊ ጋንታ ሓሊበ ተመሳሳሊ ናይ 3 ባዶ ዓወታ መዝጊባ።
2: ፌደሬሽን ቅድም ብሽክለታ ከተማ ከረን ብምኽንያት መበል 35 ዓመት በዓል ናጽነት ኣብ ከተማ ከረን ዋንጫ ናጽነት መንዓተረ ትማል ሰንበት 3 ግንቦት 2026 ውድድሩ ፈሊሙ። ደቂ ኣንስትዮን ዝተመደበለ 29.4 ኪሎ ሜትር ምሽፋን ኣብ ሰዓት 30 ኪሎ ሜትር እንዳረገፃይን ውድድረን ፈጺመን። ኣብ ናይ ፍርቂ ቅፆታ ውድድር ቀዳሚቲ ደሊና ዳዊት ካልእቲ መዋሂብ ድራር ብምዃን ክልቲን ካብ ጋንታ ሻልኮ ተዓዊተን። ኣብ ናይ መወዳእታ ቅፆታ ውድድር ድማ ቀዳሚቲ ደሊና ዳዊት ንመወዳድርታ ብዙርያ ብምግርላፍ ቀዳሚቲ ኮይና ተዓዊታ። ማውንቴን ካታጎሪ ሲ ዝተመደበሎ 29.4 ኪሎ ሜትር ንምሽፋን ኣብ ሰዓት 29.7 ኪሎ ሜትር ናረገፁ ንውድድሮም ዛዚሞም። ኣብ ናይ ፍርቂ ቅፆታ ውድድር ቀዳማይ ፍኖት ዘርኣይ፣ ካልኣይ ኣሕመድ ያሲን ክልቲኦም ካብ ጋንታ ገዛ ባንዳ፣ ሳልሳይ እሰይ ከሰተ ካብ ጋንታ ዓተ ክሬዛም ብምዃን ንውድድሮም ዝፈፀሙ ክኾኑ ኣብ ብመዛዘም ውድድር ብዘይ ዝኾነ ለውጢ ሰለስትኦም ግዜ ብዘይ ምኽሳር ተኸታቲሎም ተዓዊቶም። ኣብ ማውንቴን ካታጎሪ ቢ ተቐዳድምቲ 84 ኪሎ ሜትር ንኽሸፍን እዩ ተመዲብሎም፣ ኣብ ሰዓት ድማ 37.4 ኪሎ ሜትር ናረገፁ ንውድድሮም ክፍፅሙ። ኣብ ናይ ፍርቂ ቅፆታ ውድድር ቀዳማይ ኣቤል ታደሰ ካብ ጋንታ ሻልኩ፣ ካልኣይ ኖህ ኣብራ ካብ ጋንታ ገዛ ባንዳ፣ ሳልሳይ ሓሰን ዓብዱልሓሚድ ካብ ጋንታ መጓዓዝያም። ኣብ መዛዘሚ ተወዳዳሪ ኣቤል ታደሰ ካብ ጋንታ ሻልኩ ንኩሎም መወዳድርቱ ብዙርያ ድሪቡ ንበይኑ ተዓዊቱ። ኣብ ማውንቴን ካታጎሪ ኤ ዝተመደበሎም 108 ኪሎ ሜትር ኮይኑ ኣብ ሰዓት ድማ 37.9 ኪሎ ሜትር እናተጓዓዝዮም ፈጺሞም። ኣብ ናይ ፍርቂ ቅፆታዊ ውድድር ቀዳማይ ሳብር ሙሳ ካብ ጋንታ መጓዓዝያ፣ ካልኣይ ኣቤል ያቆብ፣ ሳልሳይ ኣማነጋሽ ክልቲኦም ካብ ጋንታ ሻልኩ ኮይኖም ተዓዊቶም። ኣብ መወዳእታ ውድድር ድማ ቀዳማይ ፊንሃስ ሰምረ፣ ካልኣይ ኣማነጋሽ ክልቲኦም ካብ ጋንታ ሻልኩ፣ ሳልሳይ ሳብር ሙሳ ካብ ጋንታ መጓዓዝያ ብምዃን ውድድሮም ፈጺሞም። ኣብ ካታጎሪ ልሙዳት ማለት ዳይኮርሶ ዝተመደበሎም 119.7 ኪሎ ሜትር ኮይኑ ኣብ ሰዓት ድማ 37.6 ኪሎ ሜትር እናተጓዓዝዮም ንውድድሮም ፈጺሞም። ኣብ ናይ ፍርቂ ቅፆታ ውድድር ዝተሰርዐት ቀዳማ ዮናታን ኤድሪስ ብውልቂ፣ ካልኣይ ሲመር ስዩም ካብ ሬድሲ፣ ሳልሳይ ድማ ናትናኤል ኪዳነ ካብ ጋንታ ሻልኩ ኮይኖም ክዕወቱ። ኣብ መወዳእታ ድማ ቀዳማ ዮናታን ኤድሪስ ብናይ ውልቂ፣ ካልኣይ ፍጹም ሚካኤል፣ ሳልሳይ ድማ ዮናታን ወላይ ክልቲኦም ካብ ጋንታ ሻልኩ ብምዃን ውድድሮም ፈጺሞም። ዝተሰርዑ ዘሎ ውድድር ንዝቕፅል ሰንበት እውን ብናይ ጽርግያ ማለት ቸርኪቶ ውድዳት ቀጺሉ ክውዕል ምዃኑ ካብ ህዝባዊ ርክባት ፌደሬሽን ቅድም ብሽክለታ ከተማ ከረን ዝበጽሐና ሓበሬታ የመልክት።
0: ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ምስ ሚኒስትር ትምህርቲ ብምትሕባር ናይ 4 መዓልታት ናይ ኣሰልጠንቲ ስልጠና ወዲቦም።
1: ሃገራዊ ፌደሬሽን ኣትሌቲክስ ኤርትራ ምስ ሚኒስትር ትምህርቲ ብምሽራኽ ጀሚርዎ ዘሎ ፕሮጀክትታት ኣብ ምልላይ ተውህቦ ዘለዎም ኣትሌታትን ምስሩዕ ኣወዳድባን ረቋሒታትን ኣብ ምትእታው መስርሕ ኣብ ማዕባብላ ኣሰልጠንቲ ኣብ ኣትሌቲክስን ተበጊሱ ዘሎ መደባት ንምትግባር ኣብ ኩለን ዞባታት 24 ናይ ሌቨል 1 ደረጃ ዘለዎም መምሃራን ኣሰልጠንቲ ን4 መዓልትታት ስልጠና ምሕዳስ ኣሰልጠንቲ ሪፍሬሽመንት ኮርስ ተዋሂቦም። ኣብቲ ስልጠና ዝተካተተ ኣርእስታት ዘመናዊ ኣገባብ ስልጠና ምልላይ ተውህቦ ዘለዎ ዘለዎም ኣትሌታት መባእታዊ ትምህርቲ ድሕነት ፖሊስ ኣብ ፀረ ውሃብቲ ሓይሊ መድሃኒታት ምክልኻል ኣብ ፓራ ኣትለቲክስን ዘተኮረ ስልጠና ተዋሂቦም 7 ካብዞም ስልጠና ዝወሰዱ ኣሰልጠንቲ ንዝቕፅል ለቨልቱ ደረጃ ኣብ ኤርትራ ክወሃብ ተመዲቡ ዘሎ መደብ ከም ቅድሚ ምድላዋት ክኾኖም ምዃኑ ተገሊጹ። ፕረዚደንት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣቶ ኤፍሬም ተኸስተ ኣብ መዕፀዊ

0: ኣብ ዘስምዑ ቓል ሎሚ ዓለም ብሳይንስ ተመርኮሰ ኣገባብ ስልጠና ተሰሪቱ ዝብፅሕ ዘሎ ኣዝዩ ልዑል ብሉፅነት ተመኩሮ ብምውሳድ ሃገርና እውን ኣብ ዓውዲ ኣትለቲክስ ብፍላይ ኣሰልጠንቲ ቀጻሊ ስልጠናታትን ምድላብን ፍልጠትን ከድሊ ምዃኑ እንተወሲዱ ዘሎ ተበግሶ ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዕወት ንክኸውን ናይ ኩሉ ኣብ ስፖርት ዝነጥፍ ኣካል ብፍላይ ድማ ናይ ኣሰልጠንቲ ተራ ዕዙዝ ምዃኑ ተላብዩ
1: ምምሕዳር ንእዞባ ጎዳይፍ ኣብቲ ምምሕዳር ንዝርከቡ ስፖርታውያን ናይ ምትባዕን ናይ ማዕዳን ምኽርን መደብ ሰሪዑ
0: ኣብቲ ብኣማሕዳሪት ናይቲ ንእዞባ ወይዘሮ ትብለጽ ተወልደን ኣብ ቦምበር ኮሚቴ ስፖርትን ዝተወደበ መደብ ኣብ ቀዳማይን ካልኣይን ዲቪዥን ዝጓዋደሩ ደቂ ተባዕትዮን ደቂ ኣንስትዮን ተቀዳደምቲ ኣትለታትን ኣሰልጠንትን ኣብ ግራስሩት ዝምልመሉ ዘለዉ ስፖርታውያንን ዝተረኽብሉ መደብ ንዕቤት ስፖርት ናይቲ ንእዞባ ብዝምልከት ሰፊሕ ናይ ምይይጥ መደብ ተኸይዱ ስፖርታውያን ጎኒ ጎኒ ስፖርታዊ ንጥፈታቶም ኣብ ኣካዳምያዊ ትምህርቶም እውን ብሉፃት ኮይኖም ንክወፁ ኣብቲ ዝተሰርዐ መደብ ብሰፊሑ ዝተዘተየሉ እዩ ኣብቲ ኣጋጣሚ ኣብ ቀዳማይ ዲቪዥን ዝነጥፋ ዘቀዳድምቲ ብሽክለታ ደቂ ኣንስትዮን ኣሰ

ሰኪዐ ዘጠቓለለዩ ነይሩ። ብመሰረት ዝተሰርዐ ውድዳት ኣብ ናይ ካልኣይ ደረጃ ኩዕሶ እግሪ ዝተረኸበ ውፅኢት ዝስዕብ እዩ። ኣብ ናይ ደቂ ኣንስትዮ ኩዕሶ እግሪ ቀዳሚት ንኡዞባ ደቂ ኣምሓረ ምሉዕት ቅን ዋንጫን ካልኣይቲ ንኡዞባ ዓድኋላ ምሉዕት ቀይሳርሲቲ ንኡዞባ ሰንዓፈ 4 ኩዓሳሱ ራብዒቲ ንኡዞባ ድባርዋ 2 ኩዓሳሱ ኣብ ናይ ደቂ ተባዕትዮ ኩዕሶ እግሪ ቀዳሚት ንኡዞባ ዓዲ ቀይሕ ምሉዕት ቅን ዋንጫን ካልኣይቲ ንኡዞባ ዓድኋላ ምሉዕት ቂ ሳርሴቲ ንኡዞባ ጸሮና 4 ኩዓሳሱ ራብዒቲ ንኡዞባ ዓረዛ 2 ኩዓሳሱ ኣብ ናይ ማእከላይ ደረጃ ጋንታታት ኩዕሶ እግሪ ዝተረኸበ ውፅኢት ድማ ኣብ ናይ ደቂ ኣንስትዮ ኩዕሶ እግሪ ቀዳሚት ንኡዞባ ደቂ ኣምሓረ ምሉዕት ቅን ዋንጫን ካልኣይቲ ንኡዞባ መንደፈራ ምሉዕት ቂ ሳርሴቲ ንኡዞባ ዓድኋላ 4 ኩዓሳሱ ራብዒቲ ንኡዞባ ሰንዓፈ 2 ኩዓሳሱ ኣብ ናይ ደቂ ተባዕትዮ ኩዕሶ እግሪ ዝተረኸበ ውፅኢት ድማ ቀዳሚት ንኡዞባ ዓረዛ ምሉእ ስፖርታዊ ዕጥቅን ዋንጫን ካልኦት ንኡዞባ ሰንዓፈ ስፖርታዊ ዕጥቂ ሳርሴት ንኡዞባ እምኒ ሓይሊ 4 ኩዓሳሱ ራብዒት ንኡዞባ ደቀ ምሓረ 2 ኩዓሳሱ ኣብ ኩዕሶ መርበብ ካልኣይ ደረጃ ቤተ ትምህርቲ ዝተረኸበ ውፅኢት ምስሪ ኣብ ናይ ደቂ ኣንስትዮ ጋንታታት ዝተረኸበ ውፅኢት ቀዳሚት ንኡዞባ መንደፈራ ስፖርታዊ ዕጥቅን ዋንጫን ካልኦት ንኡዞባ ዓድኋላ ስፖርታዊ ዕጥቂ ሳርሴት ንኡዞባ ጸሮና 4 ኩዓሳሱ ራብዒቲ ንኡዞባ ሰገኒቲ 2 ኩዓሳሱ ኣብ ናይ ደቂ ተባዕትዮ ቀዳሚት ንኡዞባ እምኒ ሓይሊ ስፖርታዊ ዕጥቅን ዋንጫን ካልኦት ንኡዞባ ድባርዋ ስፖርታዊ ዕጥቂ ሳርሴይቲ ንኡዞባ ሰገነቲ 4 ኩዓሳሱ ራብዒቲ ንኡዞባ ዓድኋላ 2 ኩዓሳሱ ኣብ ውፅኢት ኩዕሶ ሰኪዕቲ ካልኣይ ደረጃ ናይ ደቂ ኣንስትዮ ቀዳሚት ንኡዞባ ድባርዋ ስፖርታዊ ዕጥቅን ዋንጫን ካልኦት ንኡዞባ ዓድኋላ ስፖርታዊ ዕጥቂ ሳርሴይቲ ንኡዞባ ደቂ ኣምሓረ 4 ኩዓሳሱ ራብዒቲ ንኡዞባ ሰንዓፈ 2 ኩዓሳሱ ኣብ ናይ ደቂ ተባዕትዮ ቀዳሚት ንኡዞባ ሰንዓፈ ስፖርታዊ ዕጥቅን ዋንጫን ካልኦት ንኡዞባ ሰገነቲ ስፖርታዊ ዕጥቂ ሳርሴይቲ ንኡዞባ ድባርዋ 4 ኩዓሳሱ ራብዒቲ

0: ግን ዞባ ዓዱ ኋላ ክልተ ኩዓሳሱ ዑታት ጋንታታት ዝተዳለሎን ሽልማት ካብ ዝተፈላለዩ ሓለፍቲ ትካላት መንግስትን ግንባርን። እዚ ከምዚ ኢሉ ከሎ ኣብ ንብ ዞባ ማይ ዓይኒ ብምክንያት መዓልትና ፅነት ውድዳት ኩዕሶ መርበብ ተኻይዱ። እዚ ብኣህዱ ባህልን ስፖርትን ናይቲ ንብ ዞባ ካብ 20 መያዝያ ጀሚሩ ንልዕሊ 3 ሰሙን ዝቕፅል ውድዳት ኣብ መንጎ 6 ጋንታታት ናይ ደቂ ተባዕትዮን ደቂ ኣንስትዮን ዝካየድ ዘሎ ኮይኑ ዛጊል ኣቐዲሞም ካብ ዝተኻይዱ ግጥማት እዚ ስዕ ውፅኢት ተረኺብሎ። ኣብ ናይ ደቂ ተባዕትዮ ጋንታ ሃዘሞ ንጋንታ ተኺሎ 3-1 ዝኾኑ ውፅኢት ረቲዓታ ብተመሳሳሊ ጋንታ ዑና ጎባይ ንጋንታ ዑና ዋጦት 3-2 ተዓዊታት ኣላ። ኣብ ናይ ደቂ ኣንስትዮ ድማ ጋንታ ምረብ ንሃዘሞ 3-2 ዝኾነ ውፅኢት ረቲዓታ።
1: 6 ኤርትራውያን ተቃደምቲ ክሳተፍዎ ዝቐነዩ ዙር ቱርኪ ትማሊ ሰንበት ብሻም ናይ መድረኹ ተዛዚሙ።
2: ኣብዛ ሸሙኒት መድረኽ ተቃደምቲ ኣብ ከተማ ኣንካራ 152 ኪሎ ሜትር ዝርሕቐታ ናይ ቸርኪቶ ውድድር ኣካይዶም። ኣብ መወዳእታ ነዛ መድረኽ ቤልጅማዊ ኣባል ቲም ፍላንደርስ ቶም ክራብ ንውድድር ብ2:11:35 ካልኦትን ብምዛም ቀዳማይ ኮይኑ ተዓዊቱ። ኤርትራውያን ተቃደምቲ ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንዕዘብ ምስ ዕውት መድረኽ ብተመሳሳሊ ግዜ ኣባል ኣስታና ሄኖክ ሙሉብርሃን ሻድሻይ፣ ኣባል ብርጎስ ምርሃው ቅዱስ መበል 25፣ ኣባላት ኢስታንቡል ቲም መትከል እዮ ብ46 ካሊት ድሒሩ መበል 73፣ ምዋኣል ግርማይ ብደቂቕን 9 ካሊትን ድሒሩ መበል 86፣ ዓወት ኣማን ብደቂቕን 22 ካሊትን ድሒሩ መበል 91፣ ናትናኤል ብርሃነ ብ3:08 ካሊትን ድሒሩ መበል 129 ተርተሒዙ። ብሁሉል ግዜ ኣውስትራልያዊ ኣባል ካጃ ሩራል ሰባስቲያን ቤርዊክ ዕውት ዙር ቱርክ ኮይኑ ኣባል ኢኪፖ ኬረን ፌርማ ኢቫን ራሚሮ ሶሳ ብ5 ካሊት ድሒሩ ካልኣይ፣ ኣባል ሶሉሽን ቴክ ቤልጅማዊ ካሜል ቦኑ ብ59 ካሊት ድሒሩ ሳልሳይ ተርተሒዙ። ኣባል ኣስታና ሄኖክ ሙሉብርሃን ብደቂቕን 53 ካሊትን ድሒሩ ሻምናይ፣ ኣባል ብርጎስ መርሃው ቅዱስ ብ9:05 ካሊትን ድሒሩ መበል 29፣ ኣባላት ኢስታንቡል ቲም ዓወት ኣማን ብ21:44 ካሊትን ድሒሩ መበል 45፣ መትከል እዮ ብ4:34 ካልኦትን ድሒሩ መበል 65፣ ምዋኣል ግርማይ ብ42:50 ካልኦትን ድሒሩ መበል 70፣ ናትናኤል ብርሃነ ብ54:58 ካልኦትን ድሒሩ መበል 86 ተርተሒዞም ውርድሮም ብሰላም ዛዚሞም።
1: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳም ሰንበትን ብብርክ ዝበሉ ግጥማት ኣብ ዝቐፅለሉ ኣርሰናል ኣብ ልዕሊ ፉልሃም፣ ማንቸስተር ዩናይትድ ድማ ኣብ ልዕሊ ሊቨርፑል ኣገዳሲ ዓወታ መዝጊበን።
0: ግጥማት ፕሪምየር ሊግ እንግሊዝ ካብ ዝሓለፈ ዓርቢ ክሳብ ትማለ ሰንበት ብዝተፈላለዩ ፀወታታት ኣብ ዝቐፀለሉ ኣርሰናል ብምዕዋት መሪሕነታ ክትዕቅብ ዝዓበየ ፀወታ ግጥማት ክለባት ማንቸስተር ዩናይትድን ሊቨርፑል ድማ ብዓወት ዩናይትድ ተዛዚሙ ሰፊሕ ፀብፃብ ይስዕ። ዝሓለፈ ዓርቢ ሊድስ ዩናይትድ ኣብ ሜዳ ኣንጻርታ ናብ ሻምፒዮንሺፕ ምምላሳት ዘረጋገፀት ክለብ በርለያ ስሩዕ ናይ ፕሪምየር ሊግ ፀወታ ኣካይዳ። ዘን ክለባት ኣብ ናይ ቅድሚ ዕርፍቲ ፀወታ ዘካይዶ ግጥም ሊድስ ኣብ ሻምፒዮንሺፕ ዶ ካብ ስታች ብዝረኸብታ ሸቶ መሪሓን ዕርፍቲ ክትወፅን ከላ ድሕሪ ዕርፍቲ ኣብ ዝቐፀለ ፀወታ ሊድስ ኣብ መበል 52 ደቂ ካብ ኦካፎር ብዝረኸበታ ካልኦት ሸቶ መሪሕነታ ከትዕቢ፣ ኣብ መበል 56 ደቂ ካብ ካልቨርት ሎዊን ሳሴ ሸቶ ብምርካባ ድማ ነታ ኣብ መበል 71 ደቂ ካብ ካውና እንኮ ሸቶ ዝረኸበት በርለይ 3-1 ብምርታዕ ዝመፅእ ዓመተ ስፖርት ኣብ ውድዳር ፕሪምየር ሊግ ንክትፅንሕ ዘለዋ ተኽእሎ ብ99 ሚታዊታዊ ሒሳብ ኣብዛ ፆታ ናይ ሊድ ስታች ብሉ ሰፃታይ ተባሂሉ ተሰይሞ።
3: It's Okafor with the second. Headed away by Estev. Here's Tanaka. Gets the shot away. Saved the backer. Followed in and in from Calvert-Lewin. They'll have an offside check. But Calvert-Lewin, his 13th of the campaign. Thought about getting a crossing. Has found a man in here, might break for Fleming, helps it on for Humphreys, Humphreys with a shot, and in, off Pires, and he's offside, flag goes up.
0: ብቀዳም መራሒት ናይ ዝውድድር ዘላ ኣርሰናል ኣብ ሜዳኣ ኣንጻር ፉልሃም እያ ተጻዊቶም። ኣብዛ ፀወታ ኣርሰናል ምስታት ስዕባ ዘላ ሲቲ ዘለዋ ናይ ንጥቢ ፍልሊ ንምግፋሕ ጥንቁቕ ፀወታ ያካይዳ። ኣብ ናይ ቅድሚ ዕርፍቲ ፀወታ ኣርሰናል ኣብ ታሸዒቲ ደቂ ካብ ኣጥቃዕ ግዮኮረሽ ብዝረኸብታ ሸቶ መሪሕነት ክትሕዝን ከላ፣ ኣብ መበል 4 ደቂ ካብ ቡካዮ ሳካ፣ መበል 45 ደቂ ካብ ግዮኮረሽ ሳሴ ሸቶ ብምርካብ ድማ 3 ባዶ መሪሓ ንዕርፍቲ ወፅያ። ድሕሪ ዕርፍቲ ኣብ ዝቐፀለ ግጥም ዝተኸስተ ፍጻመ ብዘይምባሮ ትግጥም ብዓወት ኣርሰናል 3 ባዶ ተዛዚሞም። ኣብዛ ፀወታ ናይ ኣርሰናል ግዮኮረሽ ብሉፅ ተጻዋታይ ተባሂሉ ኣርሰናል ኣንጻር ፉልሃም ኣብ ሜዳ ኤምሬትስ ካብ ዘካየቶ ንዳሕሮ 33 ፀወታታት ዛጊዳ ይተሰዓረትን ብምህላዋ ፀብለልታ ዘረጋገፀት ክትከውን

0: ኣብ 26 ግጥማት ክትዕወትን ከላ 7 ኸማዕረ ተፈላለያ። በዚ ኣብ ውድዳት ፕሪምየር ሊግ ፍሉይ ታሪክ ሰሪሓኣላ። ፉልሃም ኣብ ዳዕሮት 16 ፀወታታ ብዘይካታ ኣብ ወርሒ ዓመ 223 ኣብ ሜዳ ብናይ 2-1 ውፅኢት ዝሰዓርታ ግጥም ኣብ ካልእ ክትዕወተላ ፍጹም ተሸጊራ ኣላ። ኣርሰናል ኣብ ሜዳ ካብ ዘካየደተን 18 ፀወታታ ፕሪምየር ሊግ ዛጊድ 11 ሸቶታት ጥራዩ ተመዝጊቡዋ ዘሎ። ፉልሃም እውን ኣብ ድሕሪ 7 ፀወታታ ፕሪምየር ሊግ ሸቶ ከተመዝግብ ተሸጊራ ኣላ። ብዘይካዚ ኣንጻር መራሒት ፕሪምየር ሊግ ካብ ሜዳ ብምውፃእ ኣብ ዘካየተን 14 ግጥማት ክትዕወት ኣይከኣለትን። ኣብ 11 ክትሰዓር ኣብ 3 ኻ መዓረ ተፈላለያ። ናይ ዝሓለፈ ሰሙን ዝዓበየ ፀወታ ዝተባሃለ ግጥም ማንቸስተር ዩናይትድን ሊቨርፑልን ኣብ ሜዳ ኦልትራፎርድ እዩ ነይሩ። ናይ ቅድሚ ዕረፍቲ ፀወታ ዕብላለ ዩናይትድ ጎሊሑ ዝተረኣየሉ ኮይኑ እታ ክለብ ኣብ ሻርሽቲ ደቂቕ ካብ ማቴዎስ ኩንሃ ብዝረኸበታ ሸቶ ቀዲማ መሪሕነት ክትሕዝን ከላ ኣብ መበል 14 ካብ ሼሽኮ ካልእ ሸቶ ብምርካብ ንመሪሕነታ ናብ 2 ባዶ ብምዕባያ ናይ ቀዳሚ እግሪ ግጥማ ዛዚማ ንዕረፍቲ ምሪሓ። ድሕራ ተማሓሻ ዘቕረበት ሊቨርፑል ኣብ መበል 47 ካብ ሽቦዝላይ ነቲ ውፅኢት ዘፅበ ሸቶ ብምርካብ ናብ ፀወታ ክትምለስን ከላ ሓላው ልዳት ዩናይትድ ላመንስ ብዝፈፀማ ጥፍኣት ሊቨርፑል ኣብ መበል 56 ካብ ኮዲ ካክፖ ዝረኸብታ ሸቶ ማዕረ ኮነት። ዝሓለፈ ሰሙን ምስ ዩናይትድ ክሳብ ዓመ 2031 ንኽፀን ሓድሽ ውዕል ዝኸተመ ኣከፋፋሊ ኮቢ ማይኑ ካብ ክሊ ፍፁም ቅላዕ ወፃኢ ብልስቲ ሸቶ ብምዝጋብ ክለቡ 3-2 ንኽትዕወት መሪሕ ተራ ተፃዊቱን ብሉስ ተፃዋታይነታ ግጥም ተሰይሞን። ዩናይትድ በዛ ዓወት ዝመፅእ ዓመተ ስፖርት ኣብ ውድዳት ሻምፒዮንስ ሊግ ኤውሮጳ ንምስታፍ ቦታ ከተውሒዝ 2 ነጥብታት ጥራይ ዘድልያ ምስ ምንባሩ በዚ ኣብ ልዕሊ ሊቨርፑል ዘመዝገበቶ ኣገደስ ዓወት ድማ ምሕላፍ ኣረጋጊፃ። ኣብዛ ፀወታ ንሸቶ እትኸውን ኩዕሶ ዘቐረበ ሓለቓ ዩናይትድ ብሩኖ ፈርናንደስ 20 ንሸቶ ዝኾነ ኩዓሳሱ ብምቕራቡ ምስ ናይ ቅድም ተፃወቲ ኣርሰናል ማንቸስተር ሲቲን ዝነበሩ ቴሪ ሄንሪን ኬቨን ዲብራይንን ክመዓራርክ ኢሉ ኣሎ። ዩናይትድ ኣንጻር ሊቨርፑል ኣብ ዘካየተ ንዳሕሮት 20 ፀወታታት ኣብ 4 ግጥማት ጥራይ ክትዕወትን ከላ ኣብ 7 ተሳዒራ ብ4 ኸማዓረ ተፈላለያ። እዛ ክለብ ንሊቨርፑል ኣብዚ ዓመተ ስፖርት ኣብ 2 እግሪ ግጥማት ክትዕወተላ ብምኻላ እውን ድሕሪ ዓመተ ስፖርት 2015-16 ንፈለማ ግዜ ብዘይስዕረት ክዛዝሞ ክኢላ ኣላ። ማይክል ካሪክ ናብ ዩናይትድ ካብ ዝምፅእ ኣብ ዘካየደን 14 ፀወታታት ፕሪምየር ሊግ ኣብ 10 ክዕወትን ከሎ 32 ነጥቢ ብምህላ ልዕሊ ዝኾነት ክለብ ፕሪምየር ሊግ ኣብ ቅድሚ ኣኺሉ ኣሎ ዩናይትድ። እዚ እንግሊዛዊ ኣብ 2 ፀወታታት ክሰዓርን ከሎ ኣብ 2 ድማ ማዕረ ተፈላለዩ። እዚ ውፅኢት ድማ ምስ ናይ ቅድም ዓላም ናይዛ ክለብ ዝነበረ ሩበን ኣሞሪም ኣብ ዓመተ ስፖርት ናይ 2025-26 ካብ ዘካየዶም 20 ግጥማት ኣብ 8 ተዓዊቱ ኣብ 7 ማዕረ ስለ ዝተፈላለየ ኣብ 5 እውን ተረቲዑ ናይ ካሪክ ብልጫ ይዛይድ። ኒውካስል ኣብ ሜዳ ንብራይተን ዓዲማ ዘካየደቶ ፀወታ ተዓዊት እያ። ኣብ ናይ ቅድሚ ዕረፍቲ ፀወታ ፈለማ ኒውካስል ኣብ መበል 12 ደ ካብ ዊልያምስ ኦስላብ ዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 24 ደ ካብ በርን ብዝረኸብታ ሸቶ 2 ባዶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ብራይተን ኣብ መበል 61 ደ ካብ ኒሽልውድ ብዝረኸበታ ሸቶ ነቲ ውፅኢት ብምፅባብ ናብ ፀወታ እኳ ተተመልሰት ኒውካስል ኣብ መበል 96 ደ ካብ ባርንስ ንዓወታ ርጉፅ ዝገብረ ሸቶ ስለ ዝረኸበት እቲ ፀወታ ብዓወት ኒውካስል ስለሰብሓደ ተዛዚሞም። ኣብዛ ፀወታ ናይ ኒውካስል ዊልያምስ ኦስላዩ ብልሰ ፀወታ ተባሂሉ። ኒውካስል ኣብ ሜዳ ኣንጻር ብራይተን ኣብ ዘካየተን ዳሕሮት 18 ፀወታታት ምዛ ፀወታ ሓዊስካ ኣብ 3 ጥራይ ክትዕወትን ከላብ 7 ተሳዒራ ኣብ 8 ግጥማትካ ማዕረ ተፈላለያ። ቦርማውዝ ኣብ ሜዳ ንክርስቲያን ፓላስ ዓዲማ ዘካየደቶ ፀወታ ገፊዕ ዓወታ መዝጊቦም። ኣብ ናይ ቅድሚ ዕረፍቲ ዘን ክለባት ኣብ ዘካየደ ፀወታ ቦርማውዝ ኣብ 10 ደ ካብ ለርማ ብዝረኸበታ ህያብ 1 ባዶ ክትመርሕን ከላ ኣብ መበል 32 ደ እውን መገዲ ፍፁም ክላዕ ካብ ጁኒየር ክሩፒ ብዝረኸበታ ካልእ ሸቶ 2 ባዶ መሪሓን ዕረፍቲ ወፅያ። ድሕሪ ዕረፍቲ ኣብ ዝቐፀለ ፀወታ ቦርማውዝ ኣብ መበል 77 ደ ካብ ራያን 3 ሸቶ ብምውሳኻት ፀወታ ብዓወታ 3 ባዶ ተዛዚሞም። ናይ ቦርማውዝ ኪሮፒ ብሉ ዝተፃወታይ ዝግጥም ዝተሰሚዐ
1: He's off to high outside the box. Right, but it's short! There's the dial from David.

ኣመ ብ8 ሸሞንተ ንደቕ ካብ ራውል ጋርሻ ናብ ጸወታ ዝተመሰትላ ሸቶ ኣመዝጊባ ባርሴሎና ኣብ ዝተረፉ ደቓይቕ ሸቶ ከይምዝገባ ንጸወታ ብዝግባእ ኣማሓዲራ ድሕሪ ምውፃእ ኣብ ልዕሊ ኦሳሱና 2-1 ተዓዊታ። ፖላንዳዊ ኣጥቃዓይ ባርሴሎና ሮበርት ሌቫንዶውስኪ መበል 13 ናይ ሊግ ሸቱ ኣብ ዘመዝገበሉ ዓወት እታ ካታሎናዊት ክለብ 10 ተኸታሳሊ ዓወታ ኣብቲ ሊግ ኣመዝጊባ። ጽዋእ ላሊጋ ንኽትዓትር 2 ነጥቢ ዘድልያ ዘሎ ባርሴሎና ዝመጽእ ሰሙን ኣብ ሜዳ ንሪያል ማድሪድ ዲማ ኣብ እተካይዶ ናይ ኤል ክላሲኮ ግጥም በታ ናይ ከተማ ማድሪድ ጋንታ ስዕረት ከም ምዝጋብ ምስ እተወግድ ሻምፒዮን ላሊጋ ናይ ዛ ዓመት ምዃና ከተረጋግጽ እያ። ባርሴሎና ንዝቕጽሉ 4 ግጥማት ምስ እትዕወት ዘሎም ብ100 ነጥቢ ነቲ ቅድሚ ሕጂ ኣብ 2011 12 ብሪያል ማድሪድ ከምኡውን ኣብ 2012 13 ብበዕላ ዘመዝገበቶ ክብረ ወሰን ብዙሕ ነጥቢ ኣብ ሓደ ናይ ውድድር ዓመት ክትመዓር እያ። ብዘይካዚ ቀጻሊ ተኸታታሊ ዓወታት ባርሴሎና ናብ 33 ዓወታት ዘበርኽ ብምዃኑ ሓድሽ ክብረ ወሰን ኮይኑ ክምዝገበላ እዩ። ሪያል ማድሪድ ዓወት ባርሴሎና ተዓዚብያ ናብ ዘባ ካታሎንያ ጌሻ ኣንጻር ካልእ ክለብ ናይቲ ግዝኣት ኢስጳኞል ገጢማ። ሪያል ማድሪድ ኣብ ዝግጥም ነጥቢ ምድር ባይ ነታ ብቐዳም ዝተዓወተት ባርሳ ብኮፋ ሻምፒዮን ላሊጋ ዝገብርን ዝመጽእ ሰሙን ኣብ ዝግበር ግጥም ኤል ክላሲኮ ድማ ማድሪዳውያን ክርእዎን ክገብርዎን ዘይደልዩ ንተጻወቲ ባርሳ ዓጅቦም ክእትውዎም ዘኽእል ፍጻመ ዝኸስት ብምንባሩ ነዚ ዘይምግባር ኣብ ልዕሊ ኢስጳኞል ክዕወት ነይርዎም። ድሕሪ ዕረፍቲ ድማ ብራዚላዊ ቪኒስየስ ጁንየር ብዘውፀርን 2 ሸቶታት ሪያል ማድሪድ ኣብ ልዕሊ ኢስጳኞል 2 ባሮ ብምዕዋት ባርሴሎና ዋንጫ ላሊጋ ምዕታራ ተረጋግጸሉ እዋን ኣናዊሓትላ። ዝመጽእ ሰሙን ኣብ ዝካየድ ግጥም ኤል ክላሲኮ ባርሴሎና 1 ነጥቢ ምስ እትወስድ ምዕዋታ ርጉፅ ክትገብር እያ። ኣብ 97 ዓመታት ላሊጋ ዋንጫ ናይቲ ውድድር ኣብ ግጥም ኤል ክላሲኮ ተዋሒሱ ይፈልጥን እዩ። ሪያል ማድሪድ 2019-10 ንኻልኣይ ግዜያ ንሓንቲ ናይ ውድድር ዓመት ብዘይ ዋንጫ ክዛዝሞ እያ። ኣብ 2020-21 ማድሪድ ብዘይ ዋንጫ ምውዳኣ ኣይርስዕን። ኣብ ማእከላይ ሰሙን ኣብ ሰሜን ለንደን ኣንጻር ኣርሰናል ኣብ ካልኣይ እግሪ ግጥም ፍርቂ ፍጻመ ሻምፒዮንስ ሊግ ኤሮጳ ትጽመድ ኣትለቲኮ ማድሪድ ቀዳሞት 11 ተሰለፍታ ዕረፍቲ ሂባ ኣንጻር ኣርሰናል ካብ ዝገጠመት ጋንታ ኩሎም ተጻወቲ ቀይራያ ብትቐይር ተጻወቲ ንቫሌንሽያ ገጢማ። ኣትለቲኮ ማድሪድ ድሕሪ ዕረፍቲ ኣብ መበ 74 ደቂ ካብ ኢከር ሉኩ ኣብ መበ 82 ደቂ ድማ ካብ ኩቦ ብዘወጠረተን 2 ሸቶታት ኣብ ልዕሊ ቫሌንሽያ 2 ባሮ ተዓዊታ። ዓወት ሰኔዳ ድማ ሶሎስ ናብ ኤምሬትስ ኣንጻር ኣርሰናል ኣብ ኣዝዩ ወሳኒ ግጥም ክትጽመድ እያ። ብጫ ሳን ማሪን ቪያርያል ኣብ ሜዳ ስታድ ዴላ ሴራሚካ ንሌቫንት ዓዲማ ኣብ ዘካየደቶ ግጥም ብገፊሕ 5-1 ተዓዊታ። ቪያርያል ኣብዚ ግጥም ብገፊሕ ተዓዊታ ንኽትወፅእ 2 ሸቶታት ካብ ማካው ታድዘም፣ ካብ ኣልቤርቶ ሞሬሎ፣ ቡቻኗን ኒኮላስ ፔፐን ድማ ሓደ ሸቶ ድሕሪ ምምዝጋብያ ነታ ካብ ካርሎስ ኤስፒ ሓንቲ ሸቶ ዝረኸበት ሌቫንት ብገፊሕ 5-1 ረቲዓታ። ካብ ሜዳ ውፃይ ኣንጻር ኣላቨስ ዝገጠመት ኣትለቲኮ ቢልባኦ 2 ሸቶታት ካብ ኒኮ ዊልያምስ፣ ካብ ሮቤርቶ ናቫሮን፣ ኣውሃን ሳንሰትን ድማ ሓደ ሸቶ ብምዝጋብ ኣብ ልዕልታ ካብ ኣንቶኒዮ ብላንኮን ቴንጋልያን 2 ሸቶ ዘምዝገበት ኣላቨስ 4-2 ተዓዊታ። ኣብ ካልእ ግጥማት ሴልታ ቪጎ ንኤልቼ 3-1፣ ራዮ ቫየካኖ ንጌታፈ 2 ብባዶ፣ ሪያል ቤትስ ንሪያል ኦቬዶ 3 ባዶ ረቲዓታ። በዚ መሰረት ባርሴሎና ብ88 ነጥቢ ቀዳመይት ኮይና ንግጥማት ላሊጋ ስጳኛ ትቕልሶላ። ሪያል ማድሪድ ካልኦት ኮይና ትስዕባላ። ቪያርያል ብ88 ነጥቢ ሳልሴቲ፣ ኣትለቲኮ ማድሪድ ብ83 ነጥቢ ራብዒቲ፣ ሪያል ቤትስ ብ50 ነጥቢ ሓምሻይ ተርታ ሒዛላ። ሰቪያ፣ ሌቫንተን፣ ሪያል ኦቬዶን ኣብ ናይ መወዳእታ ደረጃ ዝርከባ ጋንታታት እየን። መበል 35 ሰሙን ግጥማት ሴሪያ ጥልያን ዝሓለፈ ቀዳመ ሰንበትን ኣብ ዝቐጽለሉ ኢንተር ሚላን ዘውዲ ሻምፒዮን ሴሪያ ደፊኣ። ሮማን ናፖልን ነጥቢ ምድር ባያን ስዒቡ ኣንጻር ፓርማ ጸወታ ዝጽበያ ዝነበረ ኢንተር ሚላን ሻምፒዮን ሴሪያ ንምዃን ሓንቲ ነጥቢ ጥራያ ትድልያ ነይራ። ኣብ ተወሳኺ ደቂቕ ቅድሚ ዕረፍቲ ማርኮስ ቱራም ብዘቕጸራ ሸቶ ኢንተር ሚላን ንዕረፍቲ 1-0 መሪሓ ውፅያ። ድሕሪ ዕረፍቲ ኣርሜንያዊ ሄንሪክ ሚኪታርያን ኣብ መበል 80 ደቂቕ ንዓወት ኢንተር ሚላን ርጉፅ ዝገበረት ሸቶ ወሲኹ። እቲ ግጥም ብዓወት ኢንተር ሚላን 2-0 ተዛዚሙ። ኢንተር ሚላን ግጥማት ሴሪያ ጥልያ ንኽዛዘሙ ጌና 3 ግጥማት እናተረፍዎ ሻምፒዮን ምዃና ኣረጋጊጻ መበል 21 ናይ ሴሪያ ጽውዓ ከተልዕልያ። ከም ተጻወታይ ኢንተር ሚላን 3 ዋናጩ ስኩዴቶ ዓቲሩ ዝነበረ ክርስቲያን ቼቮ ሎሚ ዓመት ከም ኣሰልጣኒ ኔራ ዙሪ ቀዳማይ ኣብ ዓወቱ ኣመዝጊብሎም። ካብ ናይ መወዳእታ 6 ግጥማታ 19 ሸቶ ከተመዝግብ ዝኽኣለት ኢንተር ሚላን ካብ 35 ግጥማ ሴሪያ ናይ ዛ ዓመት 26 ዓወታ ድሕሪ ምምዝጋብያ ኣኽሊል ሻምፒዮን ስኩዴቶ ደፊኣ። ኢንተር ሚላን ቅድሚ 2 ዓመት

0: سلام كما يعلكم زي خبركم تعطلتين لو مين صالو الصحة مشتاقم بس ساعة عم مشتاز تدالوه زينا وشتن وطان حيزنا لكم كريمنا لنا مساهم من تصنح بيتروس من قسم ساعة غرابي تقوان قامل كسن عبره التولد بمقاننا يقريتا عرست زينا مدبات كننا تنتا بيتا تمرتزوا ماكل لومي بدو مقاقبا بتخفيتو አዳሪት ቤት ትምህርት አወርደ ተሳታፍነትን ቀጣልነትን አማድ ትምህርትን ምርጋ ጻቢ አስተዋጽኦ ተገብራላ አብኑ ዘባ አሰብ ተሪ ህማም አሰን ምክታዝ ህግዝ አስተምሮ ተዋሂቡ ፕሬዚደንት ትራምፕ ኣብ ልዕሊ ሰደድ ፍርያቱ ቀረፅ ምዝ ውስኽ ተመጣጣኒ ምላሽ ከም ዝህበሉ ኤውሮፓዊ ሕብረት ኣጠንቂቖም ኪዳን ሰሜን ኣትላንቲክ ኔቶ ኣብ ግዛት ላቲቪያ ወተሃድራዊ ልምምድ ኣበጊሱ ደቡብ ኣፍሪካን ጃፓንን ኣብ ምምዕባል መዳያተ ፀዓትን ብርቂ ማዕድናትን ክተሓጋገዛ ተሰማሚዐን ፅምብል መበል 35 ዓመትና ፅምነትና ፅንዓትና ዋሕስና ብዝብል ቴማ ይክበዓል ኣካል መደባት ፅምብልና ፅነት ዝኾነ ቅነ ናፅነት ኣብያተ ትምህርቲ ዝዋ ማእከል ሎሚ ተኸፊቱሎ ብዛዕባ እዚ ክሳብ 23 ግንቦት ዝቕፅል መደብ ወኪል ኤሪና ዳንኤል ወልዱ ዘዳልዎ ፀብጻብ ገረ መስቀል ገረስ ገሄር ከቕርቦ እዩ
1: ብምክንያት ፅምብል መበል 35 ዓመት ናፅነት ፅንዓትና ዋሕስና ብዝብል ቴማ ዝተወደበ ቅነ ናፅነት ኣብያተ ትምህርቲ ዞባ ማእከል ሎሚ 5 ጉንበት ኣብ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ብዝተኻየደ ስነ ስርዓት ብወግዒ ተኸፊቱ ኣብቲ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተክለን ብሓባር ዝኸፈትዎ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምህር በላይ ሃብ ተጋብራ ዝስምዑ ቃል ብፅንዓት ዝመፀት ናፅነት ተዓቂባን ወቂባን ውሕዝቲ ክትከውን ሎሚ እውን ከም ትማሊ ኣብ መትከልና ፀኒዕና ብተወፋይነት ክንሰርሕ ከም ዝግባእ ኣተሓሳሲቡ ኣብ ዞባ ማእከል ኣብዚ እዋን እዚ ኣስታት 99 ሚእታዊት ተምሃሮ ኣብ ከባቢኦም ኣብ ዝተኸወደዳ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣብ ዝርከባ ትካላት ትምህርቲ ብቀረባ ይመሃሩ ከም ዘለዉ ጠቒሱ ዝተርፍ ብዙሕ ስለ ዝኾነ ግዳ ንዝበርኸ ዓወት ብውህደት ክስራሕ ሞያዊ ዓቕሚ መምሃራን ርእሰ መምሃራንን ስፖርቫይዘራትን ከብ ንምባል ድማ ቀጻሊ ስልጠነታት ክውደብ ኣዘኻኺሩ ኣብቲ ያታዊ ምርኢት ብሄራት ብዘጠቓልል ባህላውን ስነ ጥበባውን ሰነዶታት ዝማዕረገ ስነ ስርዓት ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ዝርከቦም ሰመዚ ዞባን ሚኒስትሪ ትምህርትን ተረኪቦም ነይሮም ቅነ ናፅነት ኣብያተ ትምህርቲ ዞባ ማእከል ክሳብ 23 ጉንበት ኣብ ኩለን ትካላት ትምህርቲ ማለት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዝተፈላለየ መሰነዶታት ክቕፅል እዩ
0: ኣሕዳሪት ቤት ትምህርቲ ኣቆርደት ብዘረሓወቶ ዕድላት ተሳታፍነትን ቀጻልነትን ኣብ ማኣዲ ትምህርቲ ንምርጋፅ ዓብያ ኣስተዋፅኦ ትገብርኣላ እዛ ኣብ 1995 ዝተመስረተትን ካብ ንዞባታት መወልቂ መንሱራ ሸምቆ ላዕላይ ጋሽ መጎሎን ድገን ዝመፁ ተምሃሮ ተቐቢላ ናይ ማእከላይን ካልኣይን ደረጃ ኣገልግሎት እትህብ ቤት ትምህርቲ ኣብ ምቅላል ማሕበረ ቁጠባዊ መነባብሮ ስድራ ቤታት እውን ዝምስገን ኣበርክቶ ከም ዘለዋ እዩ ዝግለጽ ሓላፍታ ኣሕዳሪት ቤት ትምህርቲ መምህር ሓሰበላ መሓመድ ኑር ተምሃሮ ዝተማልአ ኣገልግሎት እናረኸቡ ቀሲኖም ዝመሃሩሉ ባይታ ኣጣጢሓ ከም ዘላ ብምግላፅ ብማሕበረ ቁጠባዊ ሕፅረታት ከይተሸገሩ ኣብ መትምህርቶም ክገብሩ ከም ዝሓገዘ ተሓቢሩ ተምሃሮ ብወገኖም ዝረኽቦ ዘለዉ ዝተማልአ መነባብሮ ቀሲኖም ውራይ ትምህርቶም ክገብሩ ከም ዘኽኣሎም ብምጥቃስ ካልኦት ተምሃሮ ተረባሕቲ ዝኾኑሉ ባይታ ክፍጠር ኣተሓሳሲቦም ኣሕዳሪት ቤት ትምህርቲ ኣቆርደት ሎሚ ዓመት 54 ፅሙማን ዝርከቦም 852 ተምሃሮ ዝተማልአ ኣገልግሎት ትህብ ከም ዘላ ሰነዳታ ይነፅር ባህላውን ስፖርታውን ፌስቲቫል ተምሃሮ ንሃገራዊ ጥምረት ብዝብል ቴማ ብጨንፈር ትምህርቲ ዞባ ደቡብ ተወዲቡ ካብ 1 ክሳብ 3 ግንቦት ኣብ ከተማ መንደፈራ ክካየድ ዝቐነየ ስፖርታውን ባህላውን ውድድራት ብውዕውዕ መንፈስ ተዛዚሙ እቲ ንማእከላይን ካልኣይን ደረጃ ኣብያተ ትምህርቲ ዘሳተፈ ውድድራት ግጥማት ኩዕሶ እግሪ መርበብን ሰኪዐትን ከምኡውን ውድድራት ድራማ ቅብኣ ሙዚቃ ግጥሚ ክትዕ ሓፈሻዊ ፍልጠት ምህዞን ሰንዓን ዘጠቓለለ እዩ ነይሩ ኣብቲ መዛዘሚ ስነ ስርዓት ሓላፊ ጨንፈር ትምህርቲ ዘዋዶ መምህር ህብትዝጊ ኪዳን ኣብ ዘስምዖ ቃል ኣብ ኣብያተ ትምህርቲ ዝካየድ ባህላውን ስፖርታውን ንጥፈታት ተምሃሮ ተህቦኦም ንኸለልዩ ብዓብዩ ከዓ ባህሎምን ክብርታቶምን ንክወርሱን ታሪክ ሃገሮም ንክንፈልጡን ሓጋዝ ከም ዝኾነ ብሪሁ ኣብቲ ቐነ ካብ ኩለን ንዞባታት ዝተዋፅኡ ኣስታት 1,000 ተምሃሮ ከም ተሳተፉ ዝሓበረ መምህር ህብትዝጊ ኣብ መንጎ ተምሃሮ ንዝተረኣየ ውዕውዕ ናይ ተወዳዳርነት መንፈስ ብምሙጋስ ኣብተን ሕፅረት ትሕተ ቅርፂ ስፖርት ዘለዎን ኣብያተ ትምህርቲ ዝካየድ ንጥፈታት ንምሕያል ውሁድ ስራሕ ይካየድ ከም ዘሎ ገሊጹ ኣብ መወዳእታ ብውልቅን ብደረጃ ኣብያተ ትምህርትን ዝተዓወቱ ሽልማት ተዓዲኑ ጨንፈር ሚኒስትር ጥዕና ዞባ ደቡብ ቀይሕ ባሕሪ ዝወደቦ ኣብ ሜላታት ምክልኻል ሕማም ዓሶን ማይ ወለድ ሕማማትን ዘተኮራ ኣስተምሮ ብ30 ሚያዝያ ንነበርቲ ምምሕዳራት ከባቢ ሸኻይቶ ንዞባ ዓሰብ ተዋሂቡ ዕላማ ናይዚ ንቕሓት ሕብረተሰብ ኣብ ሜላታት ምክልኻል ተመሓላለፍቲ ሕማማት ብሓፈሻ ኣብ ወቅቲ ክራማት ዝኽሰቱ ዓሶን ማይ ወለድን ሕማማትን ብፍላይ ድማ ክብ ንምባል ተርእዮ መልከፍቲ ንምግታእ ከም ዝኾነ ሓላፊ ጨንፈር ጥዕና ዶክተር ዓሊ ሓሎ ገሊጹ መልከፍቲ ሕማም ዓሶ ንምግታእ ኩሎም ናይ ምክልኻል ሜላታትን መምርሒታትን ናብ ተግባር ክውዕሉ ብምዝኽኻር ድማ ብፍላይ ተጠቃምነት ናምስያ ክረጋገፅ ከም ዝመርሖ ከባብያዊ ፅሬት ድማ ብሰፍሐ ክድፋኣሉ ኣተሓሳሲቡ ዶክተር ዓሊ ኣብ መወዳእታ ሕብረተሰብ ነቲ ብሰብ ሙያ ጥዕና ዝውሃቦ ምኽሪ ክስዕቦን ኣብ ከባቢኡ ንዘሎ ዕድላት ሕክምና ብግቡእ ክጥቀመሉን ኣዘኻኺሩ ሓላፊ ኣሃዶ ምቁፃር ሕማም ዓሶ ኣብቲ ዞባ መንእሰይ ዳንኤል ገብሪ ሂወት ብወገኑ ምስ ምብርታዕ ክራማት ንምርባሕ ጣንጡ ምቹእ ኩነታት ከም ተፈጥረ ብምጥቃስ ህዝቢ ጎኒ ጎኒ ዕለታዊ ንጥፈታቱ መራብሒ ጣንጡ ክኸውን ዝኽእል ክፋት ባስካታትን ዒላታትን ፊስቶታትን ክኸድንን ናምስያ ብግቡእ ክጥቀምን ተላብዩ ኣመሓዳሪ ዞባ ደቡባዊ ቀይሕ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘሚ ቃል ውሕስነት ጥዕና ልዕሊ ኩሉ ስለ ዝኾነ ስግረ ደባዊ ሕማም ዓሶ ኣብ ዝተረእየሉ ከባቢታት ቁልጡፍ ስጉምታት ክውሰድ ኣዘኻኺሩ ማእከል ሙያዊ ስልጠና ሰራሕተኛታት ባፅ ኣብ መበል 11 ዙርያ ንዝስልጥኑ ዘለዉ መንእስያት ብ2 ግንቦት ናብ ታሪካውን ልምዓታውን ቦታታት ዑደት ወዲቡ እቲ ዑደት ፋብሪካ ታኒካን ፖሊፕላስቲክን ምፅዋዕ በዓል መዚ ወደብ ባፅ ታሪካዊ መስጊድ ሰሓባ ሓይሊ ኤሌክትሪክ ሕርጊጎን ዲጋ ጋሕቴላይን ዝሸፈነ እዩ ነይሩ ዕላማት ዑደት መንእስያት ታሪኮም ከምኡውን ኣብ ከባቢኦም ዝሰላሰል ዘሎ ልምዓታዊ መደባት ንክፈልጡ ከም ዝኾነ ሓላፊ ምምሕዳርን ፋይናንስን ማእከል ሙያዊ ስልጠና ሰራሕተኛታት ባፅዕ ኣቶ ንጉሰ ግርማይ ገሊጹ ዑደተኛታት ኣብ ዝሃቦ ሓበሬታ ገለ ካብቲ ዝበፅሕዎ ትካላት ምስቲ ዝስልጥንሉ ዘለዎ ዓውዲ ዝተኣሳሰር ብምዃኑ ኣዝዩ ኣገዳሲ ኮይኑ ከም ዝረኸብዎ ገሊፆም ዝኸበርኩም ተኸታተልቲ ዝስዕብ ኣህጉራዊ ዜናታት ኤሮጳ ሕብረት ፕሬዚደንት ዶናልድ ትራምፕ ኣብ ልዕሊ ሰደድ ናይቲ ሕብረት ወሰኺ ቀረፅ ምዝውስን ተመጣጣኒ ምላሽ ከም ዝህበሉ ኣጠንቂቑ ፕሬዚደንት ዝሓለፈ ሳልስቲ ኣብ ልዕሊ እታዊ ፍርያት መካይን ኤሮጳ ሕብረት ወሲንዎ ንዝፀንሐ 15 ሚታዊት ቀረፅ ናብ 25 ሚታዊት ክብ ከም ዘብሎ ምሕባሩ ዝፍለጥ ኮይኑ እቲ ሕብረት ነቲ ስጉምቲ ብስቕታ ከምዘይሓልፎ እዩ ኣፍሊጡ ዘሎ ኤሮጳዊ ሕብረት ነቲ ኣብ ዝሓለፈ ዓመት ምስ ኣሜሪካ ዝተበፅሐ ንግዳዊ ስምምዕ ይጥሕሶ ከም ዘሎ ብምኽሳስ እዩ ፕሬዚደንት ትራምፕ ነቲ ስጉምቲ ከም ዝወስድ ገሊጹ ይኹን እምበር ኤሮጳዊ ሕብረት ነቲ ስምዕ ከምዘይጣሓሶ ብምሕባር ክፍጠር ዝኽእል ክልታዊ ፍልልያት ብንዝብ ክፍታሕ ፀዊዑ ኣሎ ክልቲኦም ወገናት ዝሓለፈ ዓመት ዝኸተሞ ስምዕ ኣሜሪካ ኣብ ልዕሊ እታዊ ፍርያት ኤሮጳዊ ሕብረት ወሲናቶ ዝፀንሐት ቀረፅ ናብ 15 ሚታዊት ከተውርዶ እቲ ሕብረት ከዓ ኣብ ልዕሊ እታዊ ፍርያት ኣሜሪካ ቀረፅ ከይኽፍል ከምኡውን ኣብ ኣሜሪካ ወፍሪ ክገብርን ብ100 ቢልዮናት ዶላር ዝግመት ኣፅዋር ክሽምትን ዘጠቓልል እዩ ነይሩ ይኹን እምበር እቲ ምዕሩ ከምዘይኮነ ዝግለፅ ስምዕ ዛጊት ብምልኣት ከምዘይተተግበረ ፀብፃባት ይረዱ ኪዳን ሰሜን ኣትላንቲክ ኔቶ ትማሊ 4 ግንቦት ኣብ ግዛት ላቲቪያ ወታሃድራዊ ልምድ ኣበጊሱ እዚ ን10 መዓልታት ዝቕፅል ልምምድ ኣስታት 5,000 ወታሃድራትን ልዕሊ 500 ዝተፈላለየ ኣፅዋርን የሳትፍ ከም ዘሎ ኣዘስቲ ኔቶ ፍሊጦም ዕላማቲ ልምምድ ወታሃድራዊ ዓቕሚ ኣባላት ብምምዛን ግዳማዊ ተፃውኦታት ንምምካት ምዃን እዮም እቶም ኣዘስቲ ሓቢሮም ዘለዉ ይኹን እምበር እዚ ሓድሽ ልምምድ ኣካል ናይቲ ኔቶ ኣብ ልዕሊ ሩስያ ፀቕጢ ንምፍጣር ከካይዶ ዝፀንሐ ወታሃድራዊ ምንቅስቓሳት ክኸውን ከም ዝኽእል ተንተንቲ ይእምቱ እቲ ኪዳን ኣብ ምብራቅ ኤሮጳ ዘካየዶ ዘሎ ፅዑቕ ወታሃድራዊ ምንቅስቓስ ጠንቂ ፀጥታዊ ፀገማት ናይቲ ከባቢ ይኸውን ከም ዘሎ እዩ ዝውቀስ ካብ 222 ዝቕፅል ዘሎ ኪናት

ዩክሬን ሳዕቤናት ምስፍሕፋሕ ኔቶ ምዃኑ ይግለጽ። ሪፓብሊክ ደቡብ ኣፍሪካን ጃፓንን ኣብ ምምዕባል መዳያት ፀዓትን ብርቂ ማዕድናትን ክተሓጋገዛ ተሰማሚዐን። ሚኒስትራት ጉዳያት ወፃኢ ክልተን ሃገራት ሎሚ 5 ግንቦት ኣብ ከተማ ፕሪቶርያ ብዘካይድዎ ዝርርብ እዮም ኣብቲ ስምዕ ከም ዝበፅሑ ተገሊጹ። እቲ ስምዕ ብቐንዱ ኣብ ዕደና ብርቂ ማዕድናትን ምልዋጥ ኪላዊ ዓቕምን ዘተኮረ ምዃኑ እቶም ሚኒስትራት ኣብ ዝሃቦ ጋዜጣዊ መግለፂ ሓቢሮም። እዚ ተበፂሒ ዘሎ ስምዕ ንኩሉ መድያዊ ዝምድና ክልተና ሃገራት ብእወታ ከም ዝፀሉ ዝገለፁቶም ሚኒስትራት ትግባር እዩ ንምቅልጣፍ ከም ዝሰርሑ ኣረድዮም። ንግዳዊ ዝምድና ደቡብ ኣፍሪካን ጃፓንን ፅቡቅ ገስጋስ የርኢ ከም ዘሎ ዝጠቐሱ ፀብጻባት ኣብ 225 ደቡብ ኣፍሪካ ናብ ጃፓን 16 ቢልዮን ዶላር ዝግመት ሰደድ ክትገብርን ከላ ጃፓን ድማ ናብ ደቡብ ኣፍሪካ ልዕሊ 2 ቢልዮን ዶላር ዝዋግኡ ፍርያት ከም ዝለኣኸት የረዱ። ወታደራውን ፀጥታውን ቅልውላው ዞባ ማእከላይ ምብራቅ መሊሱ ከይኸርር ከም ዘስግእ ተንተንትን ተዓዘብትን ይእምቱ ኣለዉ። እዚ ዝተገልፀ ሕቡራት ኢማራት ዓረብ ትማላር ግንቦት ካብ ኢራን መጥካዕቲ ሚሳይላትን ድሮናትን ከም ተኻየደላ ድሕሪ ምክሳሳ እዩ። ኣብ ዱባይ ኣቡደብን ፉጂራን መጥካዕትታት ከም ተፈፀመ ዝገለፀ ሚኒስትሪ ምክልኻል ሕቡራት ኢማራት ዓረብ ብሰንኩ ኣብ ወደብ ፉጀራ ኣብ ዝርከብ መፃረይ ነዳዲ ባርዕ ከም ዝሰዓበ ኣፍሊጡ። ይኹን እምበር ኢራን ነቲ ብኢማራት ዝወፀ መግለፂ ኣሉታዊ ምላሽ ሂባትሉላ። እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ መፃወ ሆርሙዝ ተዓጊተን ንዘለዋ ንግዳውያን መራኽብ ብምምራሕ ከተሕልፈን ዝወጠነቶ ስርሒት ማ 4 ግንቦት ከም ዝጀመረቶ ፍሊጣ። ፕሬዚደንት ዶናልድ ትራምፕ ከም ኣካልቲ ስርሒት ድሮ 7 ፈጣናት ጀላቡ ሓለዋ ሰውራ ኢራን ከም ተሃርማ ክገልጽ እንከሎ ኢራን ግና እቲ መጥካዕቲ ኣብ ልዕሊ ህዝቢ ዘመላልሳ ጀላቡ ከም ተፈፀመን 5 በርጌስ ከም ተቐትሉን ሓቢራ። ብካልእ ወገን ሓይሊ ባሕሪ ኢራን ብመፃወ ሆርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኣሜሪካ ናይ ሚሳይል መጥካዕቲ ከም ዘካየደ ብምጥቃስ ካልኦት መራኽብ ኣሜሪካ ግና በቲ ማያዊ መስመር ከምዘይተንቀሳቐሳ ገሊጹ ኣሎ። ብመጥካዕቲ ኢራን ዝተሃርመት መርከብ ሃገሩ ከምዘየላ ዝሓበረ ማእከላይ እዝ ኣሜሪካ ብወገኑ ንግዳውያን መራኽብ ናይ ምሕጋዝ ስርሒት ከም ዘስፍሑ ኣፍሊጡ። ሓለዋ ሰውራ ኢራን ኣብ መፃወ ሆርሙዝ ዝግበር ምትእታው ቀይሕ መስመር ምዃኑ ይገልጽ ስለ ዘሎ እዚ ኣሜሪካ ኣበጊሳቶ ዘላ ስርሒት ጠንቂ ምፍራስ ስምዕ ምቁራት ተኽሲ ክኸውን ከም ዝኽእል ይእመት። ሩስያን ዩክሬይንን ብምክንያት ዝኽሪ ምዝዛም ካልኣይ ኩናት ዓለም ኣብ በበይኑ መዓልትታት ግዜያዊ ምቁራት ተኽሲ ኣውጀን። በዚ መሰረት ሩስያ ዝመፅእ 89 ግንቦት ምቁራት ተኽሲ ክትውጅን ከላ ዩክሬን ከዓ ንሎምን ፅባሕን ተመሳሳለ ስጉምቲ ወሲዳ ኣላ። ሩስያ ኣብዚ ኣውጃቶ ዘላ ናይ ምቁራት ተኽሲ ግዜ ነቲ ኣብ ልዕሊ ስርዓት ናዚ ጀርመን ዝተጓነፀፈቶ ዓወት ዘንፀባርቕ ወታደራዊ ምርኢት ከም ተካይድ ሓቢራ። ዩክሬን ነቲ ኣዋጅ ምስ ዘይተኽብሮ ኣብ ልዕልያ ዝካየድ መጥካዕትታት ከም ዝሰፍሕ ፕሬዚደንት ቭላድሚር ፑቲን ኣጠንቂቑ ኣሎ። እቲ ኣዋጅ ምቁራት ተኽሲ ኣብ ተመሳሳሊ መዓልትታት ስለ ዘይኮነ ኣድማዕነቱ ኣጣራጣሪ ምዃኑ ይጥቀስ። ሩስያ ኣብ ዝሓለፈ ዓመት ብተመሳሳሊ ምክንያት ዝወሰደቶ ስጉምቲ ብወገን ዩክሬን ተቐባልነት ከም ዘይረኸበ ፀብጻባት ይረዱ። ኣብ ህዝባዊት ሪፓብሊክ ቻይና ትማሊ 4 ግንቦት ኣብ ፋብሪካ ርችታት ብዝተኸስተ ሓደጋ ባርዕ ልዕሊ 26 ሰባት ከም ዝሞቱ ተቓሊሑ። በቲ ኣብ ኣውራጃ ሁናን ዘጋጠመ ሓደጋ ሁስያት ዝርከቦም ልዕሊ 60 ከም ዝቆሰሉን ዋታዊ ዕንወት ከም ዝሰዓበን ሰብ መዚ ስርሒት ምድሓን ሂወት ቻይና ሓቢሮም ኣለዉ። ፕሬዚደንት ሺ ጂንፒንግ ግዳያት ንምድሓን ጠንቅቲ ሓደጋ ንምልላይን ስርሒት ክሰፍዕ ኣዚዙ ኣሎ። ኣብ ዝሓለፈ ወርሒ ለካቲት ኣብ ቻይናዊት ኣውራጃ ሁበይ ብዝተኸስተ ተመሳሳለ ሓደጋ ሰብኣውን ንዋታውን ክሳራ ከም ዝወረደ ዝዝከር እዩ። ዝኸበርኩም ተኸታተልቲ ዜና ንምፍጻም ሃርስታቶ መደባት ቀነና ፅነት ኣብያተ ትምህርቲ ዞባ ማእከል ሎሚ ብድሙቕ ኣገባብ ተኸፊቱ። ኣሕዳሪት ቤት ትምህርቲ ኣቑርደት ተሳታፍነትን ቀጻልነትን ኣብ ማኣዲ ትምህርቲ ንምርግጋፅ ዓብዪ ኣስተዋፅኦ ትገብር ኣላ። ኣብ ንዞባ ዓሰብ ተሪዮ ሕማም ዓሶ ንምግታእ ዝሕግዝ ኣስተምህሮ ተዋሂቡ። ፕሬዚደንት ትራምፕ ኣብ ልዕሊ ሰደድ ፍርያት ቀረፅ ምስ ዝውስኽ ተመጣጣኒ ምላሽ ከም ዝህበሉ ኤውሮጳዊ ሕብረት ኣጠንቂቖም። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ግዛት ላ

ሊቢያ ወታደራዊ ልምድ አበጊሱ። ደቡብ አፍሪካን ጃፓንን አብምዕባል መዳያት ጸዓትን ብርቅ ማዕድናትን ክትሓጋገዛ ተሰማሚዐን። ዝኸበርኩም ተኸታተልቲ ዜና ተፈጺሙ ምስ ዝተረፍ መድባትና ሰላም።

Sama ቀልማታ ገረም ምረታ ገረም እንቅልጋታ ወሬ 10 40 ጀረት ግፍ ግረታስ

ተገል ስጋት ገንተር ኢባይል በሸማ ልትሃለል ሸጋን ላሊታ ትረስመራ ኩብልተለል ባልየ ቤተ ታነቱ ግልከት ሐሰቡት ቀጠል ሰልማ ምንንታ ታቅልብ ዲበውስትር አዋሌ ታዳሌ ልትላለ ትትከለል ኤደርጊማ ይገልሎ ኤደርጊማ ይገልሎ ኤደርጊማ ይገልሎ።

ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ መደብና ንጅምር ኣለና። ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ዘይስሩዕ ኣስናን ዝምልከት እዩ ክኸውን ዕዱም ጋሻና።

0: ኣብ ስቱድዮ ድምፂ ኣብ ስቱድዮ ዓዲምናዮ ዘለና ዶክተር ሳይሞን ለባሲ እዩ። ዶክተር ሳይሞን ሓኪም ስኒ እዩ። ዕድሜና ክቢርካ ብምምፃእካ ብስም ኩሎም ተኸታተልቲ ነመስግነካ። ዶክተር ሳይሞን ዘይስሩዕ ኣስናን እዩ እቲ ዛዕባ ናይ ሎሚ። ዘይስሩዕ ኣስናን ክበሃል እንከሎ እንታይ ማለት እዩ?
1: ስለሞን መጀመርታ ቴንክዩ ነቲ ዕድመ ምቕፃል። እቲ ዘይስሩዕ ኣስናን ክንብል ከለና መጀመርታት ስሩዕ እንታይ እዩ ክንፈልጥ ኣለና ማለት እዩ። እቲ ስሩዕ ስኒ ዝበሃል ኩሉ ኣስናን ላዕለዋይን ታሕተዋይን ብሓደ ክገጥም ከሎ ማለት እዩ። ሓደ ካብቲ ባህሪማት ካልኣይ እቲ ላዕለዋይ ስኒ ኩሉ ግዜ ነቲ ታሕተዋይ ስኒ ናይ ሓደ ክሳብ 2 ሚሜ ኣብ ቅድሚት ማለት እዩ ፍንትት ክብል ከሎ ማለት እዩ። ኣብ ድሕሪቱን እቲ ላዕለዋይ ስኒ ደገ ወፅእ ድብል ማለት እዩ። ካልእ እቲ ኣስናን እውን ምስቲ ደገ ደሎ ከንፈርና ድዩ ምዕጉርትና ድዩ ሲሜትሪካል ማለት ሪሌሽንሽፕ ናቱ ናቱ ዝምድና ዘ ዝሰማማዕ ክኸውን ከሎ እዚ ሕጂ እቲ ልክዕ ንብሎ ኦክሉዥን እዩ ማለት እዩ። ዋይ ከዓ እቲ ጥዑይ ስሩዕ ስኒ ንብሎ ማለት እዩ። ሕጂ ካብዚ ወፃኢ ከዓ እቲ ደይ ስሩዕ ኣስናንና ንገልፆ ኣብዚ ሕጂ ብዙሕ ዓይነት እዩ ደለና ገለገለ ኣብታ ንኣብነት ኣብዚ ከም ንሪኦ ዘለና ናይ ቅድሚት ስኒ ክፍተት ከጋጥም ይኽእል። እቲ ላዕለዋይ ደይኮነ ንቅድሚት ድንወፅእ ሓንሳ ሓንሳ ካ እቲ ናይ ላዕለዋይ ንድሕሪት ክምለስ ይኽእል ክሮስ ባይት ከም ንብሎ ማለት እዩ። መሊሱ እዚ ናይ ላዕለዋይ እውን ከምታ ሓደ ክሳብ 2 ሚሜ ኢልና ዘለና ልዕሊኡ ክከይድ ከሎ ኦቨርጀት ክንብሎ ማለት እዩ። ስ ረቕ እንደሪኢሉ ማለት እዩ። ዚታት ኣለና ማለት እዩ። ደይ ስሩዕ ዝበሃል ኣስናን እዚ ማለት እዩ።
0: ሕጂ እንታይ እዩ እቲ ጠንቂ ዘይስሩዕ ኣስናን ዝበሃል እንታይ እዩ?
1: ሕጂ ጠንቅታት ናይ ደይስሩዕ ኣስናን ክንብል ከለና ብዙሕ ጠንቅታት እዩ ዘሎ። ቀንዲ እቲ ብዙሕ ድረአ ማለት እዩ እዚ ተወርሳዊ ወይ ከዓ ጀነቲክ ድወራርስ ማለት እዩ። እቲ ካልኣይ ካ ብከባቢያዊ ፅልዋ ማለት እዩ። ከባቢያዊ ፅልዋ ብዙሓት ነገራት ኣለው። ሳልሳይ ካ ፍሉይ ንብሎ ኣለና። እቲ ፍሉይ ሕጂ ብዞም ክልቲኦም ዳኣቱ እንዲ ግን ካብኦም ስቁር ፍሉይ ዝኾነ ማለት እዩ።
0: ጠንቅታት እዚ እዩ ፅቡቅ። ሕጂ ኣብቲ ተወርሳዊ ዝበሃል ዘሎ እንታይ ማለት እዩ? ናብ ቁርብ ክንዛርብ
1: ሕጂ ተወርሳዊ ክንብል ከለና ልክ ዓምታ ተቓል ካብ ወለዲ ናብ ህፃናት ናብቶም ደቆም ዝምትሓላፍ ማለት እዩ። ከምኡ እናበለ ናብ ጀነሬሽን ኣብ ዝኸይድ ማለት እዩ። ሕጂ ኣብዚ ብዙሕ ዓይነታት እንዘሎ ንኣብነት ሕጂ ናይቲ ግርፃን ናቱ ዓቕን ኣሎ ይወራረስ እዩ። ንኣብነት እዞም ሮያል ኤሮፕያን ፋሚሊ ሳብስበርግ ድበሃል ጆ ታሕተዋይ ግርፃኖም ቁርብ ውፅእ ድበለ ኮሚታት ኣለና። ካልኣይ ኣብቲ ምንጋጋ ጥራይ ደድሃበ ደይኮነ ካልኦት ዕፅምቲ ስለ ዘለዉን ኣብቲ ገፅና ንሳቶምን ብጀነሬሽን ብጂን ክሓልፉ ስለ ዝኽእሉ ኣብኦምን ፀገማት ኣሎ ማለት እዩ። ካልእ ንኣብነት ሕጂ ካብ ወለዲ ካብቶም ክልተ ማለት እዩ ካብ ኣቦን ካብ ኣደን ኣደይን ትወርስ። ንኣብነት ሕጂ ካብታ ኣደ ንእሽተይ ስኒ ትወርስ ካብቲ ቦካ ዓብዪ ምንጋጋ ትወርስ ማለት እዩ። እዚ ክውረስ ከሎ ኣብ መንጎ ጋብ ይፍጠር ኣብቲ ስኒ። እዚ ሕጂ ከዓ እቲ ስኒስ ደይስሩዕ ኮይኑሎ ማለት እዩ። ብኣንፃር እውን ከጋጥም ይኽእል ማለት እዩ። እቲ ስኒ ዓብ ካብ ሓደኦም ንእሽተይ ግርፃን ምንጋጋ ካ ኣብ ሓደኦም ውረስ ሞ እቲ ስኒ ይደራረብ ማለት እዩ። ካልኦት ሕማማት እውን ኣለው ሲንድሮምስ ንብሎም ማለት እዩ። ገለገለ ትሪቸር ኮሊን ሲንድሮም ዝበሃል ኣሎ፣ ክሮዛን ዳውን ሲንድሮም። እዚኦም ሕጂ ደያር ሲንድሮምስ ኮይኖም ካልእ ተወሳኺ ፀገማት ኣሎ ዝተ ዝመሓላለፉ ማለት እዮም። ካብ ወለዲ ናብቲ ክስታይ ድመሓላለ ማለት እዮ። ተወሳኽቲ ውን ዲቨሎፕመንታል ኮይኖም ናይ ደንታል ኣኖማሊስ ኣለው ብከምኡ ድመሓላለፉ ማለት እዩ።
0: ሕጂ ተወርሳዊ ድበልናዮ ከምዚ ትሪኦ ዘለካ ኣብቲ ድቂ ናይ ስነፍልጠት ዝብል እውን ኣዳሊኻና ኣለካ ስላይ ድሞ
1: እቲ ኤምብሪዮሎጂክ ማለት ወይ ከዓ እቲ ድቂ ክዓቢ ከሎ ብቲ ውሽጢ እኒ እዚ ሕጂ ኣብዚ ከም ንሪኦ ዘለና ንኣብነት ሕጂ ብዛ ፌታል ኣልኮል ሲንድሮም ንብሎ ዘለና ሞስት ኦፍ ደ ታይም ካብ ኣብቲ 6 ክሳብቲ 8 ዊክስ ዘሎ ነቲ ድቂ ሲ ድኾነ ኢንቶክሲኬትድ ድኾነ ኣልኮል ኮንሳምፕሽን ንድሕር ክሳብ ልዕሊ ዓቕም ዝበዝሐ ንድሕር ኣልኮል ኮንሲም ጌራታደ ከምዚ ንሪኦ ዘለና
0: ኣልኮል ተለቲ ኮይና ማለት እዩ።

0: ካልእ ተወሰኽቲ መድሃኒታት ውን ኣለዉ ገለገለ ዝተረፉ ማለት እዩ። ዋላ ኣብ ናይ ነዊሕ መፅናዕቲ ናይ ቀደም ኣያሱኔት ትበሃል ናይ ፈፀጋ መድሃኒት ኮሚታብ ፅልዋ ነይርዎ። ታሊዶማይድ ናይ ኣንቲካንሰር ቴራፒ ውን ኮሚታብ ፀገም ነይርዎ። እዞም ኩሎም ድማ ቴራቶጀንስ እኒኦም ትበሃሉ እቲ ድቂ ስፔሻ ኣብ ተቀዳማይ ትራይመስተር ንብሎ ስታ 12 ዊክ ዘላፍታ
1: መጀመርያቀዳሙ
0: 3 ወርሒ ኣብኡ ስለ ድፍጠርቲ ቴምብሪጆነሲስ ንብሎ ነቲ ድቂ ሽዑ ስለዚ ዓብዲ ኣብዚ ድኾነ ቴራቶጀን ድሕር መፅ ናይቶም ቦንግሮዝ ኣልተር ክገብሩ እዩ ማለት እዩ ክፀልዎ እዩ ማለት እዩ።
1: ኣብዚ ሕጂ እቲ ምዝንባዕሲ ካብዚ ክፍጠር ክእል
0: እዩ ካብዚ ጀሚሩ ሲ ፒር ጀነቲክ ደይኮነስ ኮንጀኒታል ክኸውን ኣሎ ማለት እዩ።
1: እዚ ሕጂ እቲ ተወርሳዊ እዩ
0: ተወርሳዊ ንብሎ ማለት እዩ።
1: ኣብቲ ከባቢያዊ ተሰጊርና
0: ኣብቲ ኢንቫይሮመንታል ተኸይድና ሕጂ ልክ ኣምዛን ባልና እቲ ከባቢያዊ ሕጂ ኣብቲ ከባቢናስ እንታይ ይፀልወና ማለት እዩ ካብቲ ንገብሮ ኣክቲቪቲ ወይቲ ንገብሮ ውስኢታት ማለት እዩ። እቲ ከባቢያዊ ልክዕ ሕጂ ቅድመን ድሕርን ፕሪናታል ወይ ፖስትናታል ፅልዋታት ክህልዎ ክእል እዩ። ንኣብነት ሕጂ እታ ደጥ ንስተኸላ ዝገለ ኮ ገሊፅና ፀኒሕና ከባብያዊ እቲ ኣልኮል ኮንሳምፕሽን ንነብረና እቲ ድራግ ድዩ እሱ ሕጂ ከባብያዊ ፅልዋይ ስቲል ነቲ ህፃን ፀገ መምፃል ኣሎ ማለት እዩ። ኣደ ሴም ታይም ልክ ከም ዝኾነ ሕማማት ከዓ ኒትሪሽን ፋክተር ይረቕሃይ ኣመጋግባ ማለት እዩ ስሩዕ ኣመጋግባ ተዘይ ወሲዳ እሱውን ፀገም ኣሎ ማለት እዩ። ካልእ ካ ተወሳኺት ኣብቲ ፕሪናታል ኣብቲ ቆልዓ ኣብቲ ማህፀን ናዓብየ ከሎ ትራማ እውን ከጋጥሞ ክእል እዩ ድኾነ ፖዚሽን ማለት እዩ ባዕሉ ድዩ እዩዱ ገይሩ ድ ክፀቕጦ ቲ ግርፃኑ ኣደ ሴም ታይም እቲ ናብቲ መንከሱ ምስ ቸስት ተላጊቡ እንድሕር ኣሎ ኣደ ሴም ታይም
1: ኣመፃፃ
0: እቲ ክዓቢ ከለዉ ሲ ዲስ ትራማ ማለት እዩ። ኣደ ሴም ታይም ኣብ ደሊቨር ካ ዋላ ክሕረስ ከለውን ፎርሰብ ደሊቨር ዝብሎ ኣለዉ ኣውኻ ዝኾነ ነገር ከጋጥመ ክእል እዩ ማለት እዩ ንማንዲብሊ ማክሲላ ማለት እዩ። ኣብቲ ፖስት ናታልካ ድሕሪ ንብሎ እቲ ኢንቫይሮመንታልካ እዚ ሕጂ ኣብቲ ፊተስ ከሎና ክንዛርብ ፀኒሕና ካብ ቀፂልካ እቲ ቆልዓስ ምስ ወፀ እንታይ እንታይ ተልና ደሰይ ከምቲ ናይ ተቀዳማይ ኒትሪሽን ዓብ ፋክተር እዩ ካልኣይ ትራማ ኣብዘን ሕጂ ማ ኢንፋሲስ ክንገብርለን ዘለና ቆልዓ ብንእሽቱ ትፀባ ስኒ ድኾነ ማህረምቲ እንዳሕር ኣጋጢምዎ እሳ ጥራይ ኮነት ንትህሰደላ እታትመፅ ስኒ እውን በቲ ትራማ መልክዕ ትህሰያ ማለት እዩ። ኣደ ሴም ታይም ኣሎ ስፔስ ኣብ መንጎ ስናናት ድፍጠር እታ ስኒ እውን ድሕር ሽዑ ጎሪፋ እንዳሕር ከይዳ ውን ንባዕላ ነታ ቦታ ብካልእ ስለትትካ እታ ብድሕሪኡ ትመፅ ስኒ ቦታ ትስእ ምድርራ በጋጥም ማለት እዩ። ካልኦት ኣብዚ ፖስት ናታልስ ሃቢትስ ወይ ከዓ እዞም ልምድታት ድፍጠር ማለት እዩ ኣለዉና ገለገለ ካብዚ ልምድታት ንኣብነት እንድሕር መፂና ኣብ ብዙሓት ቆልዑት ንሪኦም እዚ ኢድ ምጥባው ኣፃብዕቲ ወይ ከዓ ምጥባው ማለት እዩ። እዚ ሕጂ ብብዝሒ ዘሎ ኮይኑ ኣብዚ ግና ዝንጉዖ ደይብልና እታ ኢድ ምጥባው ኣብታ ምጥባብ ዶይኮነሲ ንክንደይ ሰዓት ይጠበሎ ማለት እዩ። ሞስትለ ሕጂ ኣብ ግዜ ድቃስ ንነዊሕ ሰዓታት ድኾነ ሃቢት ለውጢ ልምዲ ንብሎማ ድኾነ ለውጢ ከምፅተ ኮይኑ ኣብቲ ግርፃ ንኾነ ኣብቲ ስኒ ኣብቲ ናይ ዕረፍቲ ግዜኡ ንነዊሕ ሰዓታት ክሳብ 6 ሰዓት ልዕሊ ዩ እንድሕር ኮይኑ ናብ ናይ ስኒ ፀገም ከምፅ ክእል ማለት እዩ። ኣብቲ ምጥፋው ንባዕሉ ይፈላለዩ
1: ናይ ስኒ ፀገም ክንኮልና እንታይ ድኸውን ስና
0: ኣብቲ ስናን ሕጂ ንኣብነት እታ ኢድ ምጥባብ ከምዛ ንሪያ ዘለና ኣብታ ቅድሚት እያ ደላ እታ ኢድ ማለት እዩ። ሕጂ ሓንቲ ብዚኣ ቅድሚያ ክትግለፅ ዘለዋ ኩሉ ግዜ ስኒ ኣብ ሓደ ሚዛና ወይ ከዓ ኢኩሊብሪም ኣብ መንጎ ምዕጉርትናን ከንፈርናን ብደገ ብውሽጢካ መልሓስና ማለት እዩ ብላዕልን ብታሕትን ከዓ ሶምነ ንሕድሕዶም ኣብዚኦም ደንሰፍፉ ድኾነ ረበሻ ነዚ ኢኩሊብሪም ወይ ከዓ ሚዛን ኢልና ፀውዕና ዘለና ኣብቶም ስኒ ምንቅስቃሳ ትፈጥር ማለት እዩ። እዚ እንድሕር ጠፊዩ ድኾነ ክስታይ መፅእ ማለት ኣብዚያ ንሪያ ዘለና ሕጂ እታ ኢዱ ብታ ኣብ መንጎ ክልተ ከንፈሩ ምስኣተወት እንታይ ትገብር ደላ ናይ ከንፈር ሓይሊ ጠፊኡ ኣሎ ንመልሓስ ውን ደፊኣታ ኣላ ንታሕቲ እጂ ንመልሓስ ንታሕቲ ክደፋ ከላ እቲ ላዕለዋይ ትንሓጎም ድኾነ ሳፖርት ድግፎ ነገር ሲይብሉ ስለዚ ምዕጉርቲ ብደገ ደፊኡ ነታ ትንሓግ ትበሃል የፅብባ ማለት እዩ። ብቅድሚት ከዓ ከምዛ ዝረኣናያ ከንፈር ተኸፊት ኣላ ሶስኒ ብደገ ከልካሊ ይብሉን ሶስኒ እውን ንቅድሚት ይድፋእ ማለት እዩ። በዚ ንሪኦ ዘለና ሕጂ ስኒ ንቅድሚት ክድፋእ ክእል ቲፓሌት ቪ ሸፕ ከምዚ ትንሓግሲ ይጭበጣሎ ማለት እዩ ብሰንኪ ምዕጉርቲ መልሓስ ስለዝወረደ ብኢዱ ስለዝደውረዳ ተቆልዓ ማለት እዩ። በዚ ከጋጥም ክእል ልቀጥታ ሓንታ ማግታስታግና ትርሳ የብላን ንነዊሕ ሰዓታት ሞስት ኦፍ ደ ታይም ካብቶም ክሳብቲ ፐርማነንት ስኒ እንድሕር ቅርፂ ኢሉ ዝባሃር ማለት እዩ።
1: ኣብቲንእሽተይቋዋሚ ስኒ ስንፀባ
0: ፀባ ስኒ ዘይኮነስ ናብ ተቋሙ ስንገፁ እንድሕር ከይዱ እቲ ባህሪ ፀገም ክመፅእ ክእል ማለት እዩ። እዚ ካልእ ከዓ ባህርያታት ናይ መልሓስ ምድፋእ ባህርያታትና እዚ ኮ ሕጂ ብዙሕ ኣካታ ዓንዲዩ ቅድምቲ መልሓስ ድ ደፊኡ ሽግር መፂ ዋላ ስለ ከፋት ድረኸበ እዩ እቲ መልሓስ ደገ ድወፅ ዶሎ ክቢ ካብ መጀመርቲ ከምኡ ክኸውን ክእል እዩ ነቲ ስኒ ይኸፍቶ ወይ ከዓ ስለ ከፋት ድረኸበ መልሓስ ንደገ ወፅእ እቲ መልሓስ ንደገ ምውፅኡ ሕጂ ነተን ስኒ ከምደ ዕፀዋ ገብረ ማለት እዩ። እዚታት ባህርሎ ካልኣይ ናይ ኣፍ ደስተንፍሱ ባህርያት እውን ኣሎ። ኣብዚ ኣፍ ምስትንፋስ ሕጂ ዝበዝሑ ወይ ዝኾነ ኣለርጂ ደሎ ወይ ብድኾነ ናይ ዓፅሚ ናይ ገፁ ፀገም ጭብጥ ዝበለ ተኮይኑ ብፍንጭኡ ከስተንፍስ ኣይክእል ሰብ ኣፍ ከስተንፍስ ግደድ ማለት እዩ። ተወሳኺ እውን ኣብዚ ኣዶናይድ ፌስ ኢሉ ዝግለፅ ኣሎ ምስ ኣዶናይድ ሽግራት ዝፍጠር ኮይኑ ስለ ብኡ ፍንጩ ከስተንፍስ ዘይክእል ብኣፉ ከስተንፍስ ይግደድ ኣሎ ማለት እዩ። ትገፁ ሕጂ ነዊሕ ይኸውን ተቕድሚያ ዘላ
1: እዚያ
0: ብኮሚታት ትፍጠር ማለት እዩ።
1: ናብዚኣ ክንመለስ
0: ትገፁ ከም ዝሪኦ ዘለና ይነዋሕ ማለት እዩ። ኣደ ሴም ታይም ባለት ትንሓግናት እውን ይጭበጥ ማለት እዩ ኩሉ ማለት እዩ። ሕጂ እዚ ወይ ምስትንፋስ ብድኾነ ምክንያት ስኢኑሉ ወይ ኣለርጂ ኣለዎ ወይ ኣደናይዳ ኣለዎ ወይ ከዓ ድኾነ ማለት ኣምናጅሮ ማለት
1: ፅቡቅ። ስለዚ ክሳብ ሕጂ ኣብቲ ጠንቅታት ኢና ዘለና መስለኒ ዶክተር ሓቂ
0: ጠንቅታት ኢና ዘለና
1: ፅቡቅ ክንቅፅል ደሞ ኣብቲ ተወሳኺ
0: ተወሳኽቲ እውን ኣለውና ደንታል ንብሎም ወይ ከዓ እቶም ደንታል ሕጂ ዘርከም ዲቨሎፕመንት ክዓቢ ከሎት ናይ ስኒ ማለት እዩ ፀገምሲ ካብቲ ስኒ ማለት እዩ ስኒ ሕጂ ዘር ሃይፐርዶንሽያ ንብለሎ ሕጂ ተወሳኺ ኤክስትራ ስኒ ማለት እዩ ኣብ ሰዓታት ዘይተኣልያ ወይ ተኾነ ተዘይተገይራ እዚኣ ሕጂ ምድርራ ወይ ከዓ ምጭቕጫቕ ዝበሃል ፀገም ከተምፅ ትኽእለ ከምዚ ብስእል ንሪኦ ዘለና ሕጂ እቶም ዝበዝሑ ብብዝሒ ዘጋጥሙ እዞም ተወሳኽቲ ስኒ ንብሎም ዘለና እዞም ሜዚዮደንስ ዝበሃሉ ኣብ መንጎ ቅድሚት ክልተ ስኒ ዝፍጠሩ ማለት እዮም። ካልኣይ ቆሎ ስኒ ከዓ ብብዝሒ ይመፅ እዩ ቅድሚ ክርምቲ እውን ካልኣይ ተቕድሞ ክርምቲ እውን ተወሳኺ ትመፅያ ሓይሊ ክርምቲ እውን ሓንሳ ሓንሳ ብሉካዮም ዋላ ዝኾነ ፔሽን ሰዲደ እያ ነይረ ሲ ሽዑ ወፅ ኣብለካ ሱፐር ንመራር ወይ ከዓ ተወሳኺ ስኒ ንብል ኣለና ማለት እዩ። እዚኣ
1: ሕጂ እቲ ካብ መጠል ንላዕሊ ዝበቁል ስኒ ንብሎ ዘለና እቲ ኣብቲ ዓቐኑ ቲ ቅርፁ ድ ትግዝፊ
0: ብዝኣብዚ ሕጂ ብዝሒ ቁፅሪ ንዛረብ ኣለና ኣንፃር ናይ ዝኻ እንታይ ኣሎ ዋሕዲ ከዓ ኣሎ ማለት እዩ። ዋሕዲ ስኒ ከዓ ልክ ኣብዚ ሕጂ ምድርራብ ክንርኢ ፀኒሕና ኣለና ኣብ ዋሕዲ ስኒ ከዓ ምኽፋት ፍጠር ማለት እዩ ጎደሎ ስኒ ማለት እዩ። እቲ ጎደሎ ሕጂ ከከም ክስታይ ሃይፖ ተኮይኑ ውሕዳት ክልተ ገለ ክኾኑ ከሎ ኦሊጎደንሻ ክብለና ከሎ ከዓ ተንስኒ ድመፃስ ውሕዳት እየ ድበዝሐስ የለን ንብል ኣለና ማለት እዩ። ኣይግበሮ እምበር ኣኖዶንሻ ከ ኣሎ ማለት ጠቕላላ ስኒ ዘይብሉ ይፍጠር ማለት እዩ። ሕጂ እዚ ብተፈጥሮ ዝጎደለ እቶም ልሙዳት ከምዚ ክብለካ ፀናኹ እቶም ቆሎ ስኒ ካለይቲ ቅድመ ክርምቲ ብብዝሒ ዘጋጥሙ ማለት እዩ። ብሰንኪ ካልእ ከዓ ኣብ ቅርፂ እውን ኣሎ ኣብ ቅርፂ ናይ ታ ስኒ ምቕያር ማለት እዩ። ታ ስኒ ቅርፃ ልክ ከምቲ ክቡኣ ደ ይኮነት ብፍላይ ተካለይ ተቆሎ ስኒ ቅርፃስ ምዝ ርባዕተ ኣንጎሎ ክንዶ ትመፅስ ከምዚ ኦቫል ሸፕ ትኸውን ማለት እዩ። ብሰንኪ እዚ ኮንፍልተር ማለት ኣደ ሴም ታይም ምንኣስ ስኒ እውን ኣሎ ተፈጥሩ ኩሉ ስኒ ከዓ ንእሽተ ይኹን ስፔሳት ኣብ መንጎስ ከፋት ከፋት ሰብ ዚ ከዓ ማ ኦኩሉዥን እዩ ንበዓል ማለት ሓደ ደይ ስሩዓ ስናን እዩ ማለት እዩ በቲ ናይ ስታይ ክንሪኦ ከለና ማለት እዩ።
1: ሕጂ ዚ እንታይ ላዕለዋት ላዕለዎት ጎንስናን እቲ ዝያዳ ቶም ዝጥቅዑ
0: ሎም ላዕለዎ ስናን ኣለዉ ዝበዝሕ እዋን ኣብታት እዩ ዘጋድም ኣብ ደሴም ታይም ሕጂ ሓንሳ ሓንሳ ኣንፃር እውን ኣሎ ላዕለዋይ ስኒ ዓብ ኹን ታሕተዋይ ስኒ ንእሽተ ይኹም ማለት እዩ። እዚ ሕጂ ንባዕሉ እውን ተወሳኽቲ እውን ተዓፂኦም ዝሰርፉ ስናን እውን ኣለዉ ማለት እዮም። ሕጂ ሞ ስለዚኦም እ ተዓቃቢቶም ብብዝሒ እያ ተጋጥም ዋላ ንሰባት እውን ብጣዕሚ ሳስታይ ትገብሮም እዮም ዋላ ፍንጮ ኢሉ ዝጠቕሳ ሕብረተሰብ እውን ስ

0: ስ ፍንጮ ኮይኑ ተሃብያ ሞፀና ዳሕራይ ብካልእ ትወፅእ ማለት እዩ። እዚ ሕጂ
1: እቲ ቦታ ብካልእ ስና እንተታሒዙ ዝፀንሕ ማለት
0: እዩ። ብነብሳ እውን ኣብኡ ደይ ክትወፅውን ትኽእል እያ። ኢምፓክት በቃ ብተፈጥሮ ሲ ምውፃእቲ ዓቢ ሕጂ እንታይ ሽግር ትፈጥር? ከምዚ ብስእሊ ንሪኦ ዘለና ነተን ካልኦት ስኒ ሱርናተን ትትንክፈን ኣላ። ሱርናተን ትንክፈን ሕጂ ክትጠውነ ኣብ ታሕቲ ክትፀቕጠን ከላ ኣንፈተን ናብ ካልእ ጥወይ ኣለዋተን ኣስናን ማለት እዩ። እዚታት ፀገም ክመፅ እዩ ማለት እዩ።
1: ፅቡቅ እዚኦም እዚኦም ናብቶም ተዓፅዮም ዝተርፉ ማለት እዩ። እዚ እቲ ካልእ ኣብቲ ሳዕቤን ናይ ዘይስሩ ኣስናን ክንሰግር እንታይ እዩ ሳዕቤን?
0: እዋ ሕጂ ድኾነ ስኒ ካብቲ ኩሉ ዝበዝሐ ማለት ዝበዝሐ ማለት ዘይኮነ ሓፈሻዊ ሓሳብ ግና ስኒ ስርስር ደይ ስርዕቶ ኮይኑ ሰብ ኢሉ ዳሓስቦ ኣብ መልክዕ ጥራይ መልክዕ ዋላ ድበዝሐስ ኣብ መልክዕ ቲ ፅልኡ ኢሉ ክፀቅ ትኽእሊ ግን ካብ መልክዕ ወፃ እውን ተወሰኽቲ ፀገማት ኣለና ማለት እዩ። ድሕር ስና ስርዕቲ ዘይኮይኑ ማለት እዩ። እጂ ቀዳማይ ክመፅእ ድኽእል ስኒ ልክዕ ምስታ ኣፍ ስለ ሪሌት እንደኾን ጥዕና ናይ ኣፍ ይጎድል ኣሎ ማለት እዩ። ከተፅርዮ ሸግረካ እዩ። ሶ ከተፅርዮ ተሸጊርካ ስንኻ ክሕስኽ እዩ። ስንኻ ተሒሱ ኣንዛ ኣሎ ምጉራፉን ኣሎ ማለት እዩ። ብርሱ መጠንካ ተኸባቢ ደሎ ግርፃ እውን ክህሰይ ማለት እዩ። እዚ ኩሉ ምስ ኣጋጠመካ ሽዑ እንታ ያሎ ፀገም ንዕኡ ክትበልዕ እውን ኣይክትክእል ኢና። ኣብ ስራሕ እውን ፀገም ኣሎ ማለት እዩ። ክትበልዕ ተዘይክኢልካ ከዓ ካልእ ህወትካ ተሃሲ ኣለካ ማለት እዩ። እቲ ውሽጣዊ ጥዕናኻስ ብኡ መጠረ ይህስ ኣሎ ማለት እዩ። ተወሳኺ ምስታ መልክዕ ኣተሓይዝካ ካ ሳይኮ ሶሻል ኢምፓክት ማለት እዩ። ኣብ ሳይኮሎጂ ናይቲ ቲነጀር ተኮይኑ ኣብ ትምህርቲ ዘጋጥሞ ምስዓ ድዩ ኣብ ድኾነ ኮንፊደንስ ናይ ስራሕ ዕድላ ድዩ ብዙሕ ነገራት ፅልዋ ገብሮ ዝኽእል ማለት እዩ። ኣብቲ ሳይኮ ሶሻል ንብሎ ዘለና ማለት እዩ።
1: ፅቡቅ ኣራይ ኣብቲ ጥዕናዊ ስጋኣት ናይ ዘይስሩዕ ኣስናን ቀለኳ ተናፍከዝብለውፅ
0: ዘለና ትርስሓት ኣሎ ተፅርሀ ትኽእልኒኻ እቲ ጅንጅባት ሶይካ ነድሪ ናይ ግርፃን የጋጥም ማለት እዩ። ብራሽ ገብር ግን ስነይስ ኣይፀርን ግርፃነይ ብልሶ እታ ፀልዋስ ብራሽ ገብር ትሰብቲ ንክፅር ይክእል ከፅርዮ ስለ ዘይክእል እቲ ግርፃኑ ግድን ይክረክስ ከም መሰረትካ ምሕሳኽ ኣሎ መሕሳኽ ተሎ ከዓ ቃንዛ ኣሎ ማለት እዩ። ሴም ታይም ካልእ ካ ተወሳኺ እንድሕርቲ ኣይድያል ኦክሉዥን ከም ዝበልናዮ ኩሉ ስኒ ብሓንሳብ ትልክዕ ስሩዕ ስኒ ዝበሃል ኩሉ ስኒ ብማዕረ ክረኸብ ከሎ እዩ። ብማዕረ ተዘይረኸብ ተሎ ሓንቲ ስኒ ድያ ወይ ክልተ ስኒ እቲ ኩሉ ፀቕጥ እንድሕር ወስዶ ኣለዋ ከ እሰንከዓ ንባዕለ እውን ከስያን ማለት እዩ። ካብዚ ወፃእ ከ እንድሕር ተሪ ብርቲዕዎ እውን እቲ መለጋግቦ ናይ ምንጋጋና ስቲኤምጂ ንብሎ ማለት እዩ። ብኡ መሰረት እሱውን ቃንዛታት ኣሎ ናቶ ቃንዛ ቅርብ ክብድ በለይ እንድሕር ናብኡ ቀጢሙ ማለት እዩ። ድምፂ ክፈጥር ክእል ክሳብ ምዕፃው ናይ ግርፃን እውን ኣሎ ማለት እዩ።
1: ናይ ምሕያ ክተግባር ትበልካዮ እዚኣ
0: ክበልዕ ስለ ዝሽገር ትኩሉ ነገራት ስዋላ ትፀገምቲ ክሳብ ታሕት እዩ። እንድሕር ፅቡቅ ገይሩ ተዘይተሓየወስ ኣብ መዓንጣውን ፅቡቅ ገይሩ ኣይከኣትን እዩ ማለት እዩ። ኣብ ዘርቡ ዳይ ክኸውን እዩ ማለት እዩ። ኣብ ኣብስ ሕኛ ኣለዎ
1: ስኒሕያ
0: ኮይኑ ማለት እዩ። ስነ ተዘይተረኪቡ ሕያ ንሱ ኢሉ ክሕቶ እዩ። ሰዋላ እና በልዐስ ኣይጠቕሞን ኣሎ ማለት እዩ። ኢንዳይረክትልስ ፀገም ፍጠር ኣሎ ማለት እዩ።
1: ፅቡቅ ኣብ
0: ዘረባ ተወሳኺ እውን ኣሎ። ኣብ ዘረባ እውን ሽገር እዮም። ስለምንታይ ዘረባ ክፍጠር ከሎ ኩሉ ግዜ መልሓስ ምስ ትልክዕ ስኒ ተላገበ ብቅድሚት ናተንከፈት ኣብቲ ንሓግ ናተንከፈት እያ ቲፎኔሽን ወይከዓ እቲ ድምፂ ተውፅኦ ማለት እዩ። እዚታት ሕጂ ንድሕር ተዘይ ተገይሩ ተዘየለ ከፋት ንድሕር ኮይኑ ኣንተ ኦፖን ባይት ከምዚ ክፉት ስኒ ኣንተ ወይ ዝረኣናዮ ኣብ ቅድሚት ፍላይ መልሓስ መደገፍት ስኒ ደጊያ ትወፅእ ሶ ንኣብነት ከም በዓል ስኤስ ሳውንድስ ስድብሉስ ምውፃእ ከሸግርዎ ማለት እዩ። ደሴም ታይም ፒቢ እዚታትን ከንፈር ክዓፂኻ ትድመፅ ድምፂ ስለ ዝኾነ ከንፈር መዕፃብ ዳሎ ሸግሩ ኮይኑ እታ ድምፂ ክትወፅእ ትሽገር ትኾኑ
1: ደሴም ከምዛ ማለት እቲ ንቅድሚት ተተገጢሩ በዓል ጠ በዓል በ
0: እታ ክትዕፅኩላስ ኣይመፅን
1: እዩ።
0: ስ ክትል ከለካ ከዓ እታ መላሓስ ክትንክፍ ኣለዋ።
1: እዚ ሕጂ ካብቲ ኣብ ዘረባ ናብ ድምፅን ዘጋጥም እዩ
0: ዘጋጥም ሽግራት
1: እዩ። ፀገማት መገጣጠሚ ናይ መንጋጋ ዝብል እውን ኣሎ ሞ ቀጥታ ኣለዎ ዲ ምስ ኣስናን ትእሳር እቲ መንጋጋ
0: ሪሌሽን ኮ ኢንዳይረክት ትከውን ትኽእልና ግን ታግስኒ ፅቡቅ እንዳርተ ዘይተሕይካላ ኮይና እታ ግርፃን እቲ ቲኤምጂ ንብሎ ዘለና ዘየለ ሓይሊ ወይ ከዓ ፎርስ ኣብ ውስጥ ቴንሽን ይፍጠራሉ።

0: እስከ በዚ ዘጋጣጥም ሕጂ ሓንሳ ሓንሳ እንታ ክግብር ሕጂ ነዚ ንክኽሕስ ኢሉ እቲ ናትና ማስል ጭዋዳና ኣብ ቃንዛ ስለ ዘጋጠሞ ክዕርፎ ኢሉ ዝገብሮ ፃዕሪ ክዳኸም ክእል ጭዋዳና ስክደክም ክእል ማለት እዩ። ካልእ እዚ ብሮክሲዝም ወይ ከዓ ምሕርቃ ማስና ቲ ክሓረቕ ንክእል ሰማት እዩ ንዑ ክትክኢሉ። ካልእ እቲ ምዕፃው ወይ ከዓ ድምፂ ይፍጠር ኣብቲ መለጋግሞና ማለት እዩ ብሰንኪቲ ደይሱር ዓስናን ማለት እዩ ብፅቡቅ ኩሉ ስለዘይራኸብ ዘሎ ማለት እዩ።
1: ሕጂ እቲ ምሕርቃ ማስናን ሓደ ካብኡ እዩ ካብቲ ፀንኪ እዩ
0: ብሰንኪ ድመፅ ማለት እዩ ስንስ ክሓረቐ ምክእል ማለት እዩ ኮምፐንሴሽን
1: ፅቡቅ። ስለዚ ፀገማት ናይ መጋጣጠሚ መንጋጋ ሓደ ካብኡ እዩ እዚ ማለት እዩ።
0: እዚኣ ከ ብፍሉይ ሓንቲ ስንስ ንኩሉ ክስከም ከሎ ፍልወድ ብማዕረ ክንረባስ እቲ ስኒ ስለተመዛበለ እቲ ሓይሊ ናብ ሓንቲ ወይ ናብ ክልተ ስኒ ጥራይ ይኹም ኣብቲ ካልእ ከፋት ተንስኒ ሽዑሰነሰያ ማለት እዩ
1: ኣይረኸብን እዩ ማለት እዩ ኩሉ ግዜ ሓጓፍ ኣሎ
0: ኣብ ሓንቲ ክልተ ስኒ ጥራይ
1: ይረኸብ ፀቕጥስ ናብ ንጥራይ ማለት እዩ። ኣብቲ ናይ ስነምሮ ጥዕና ዝበልካዮ ምስቲ ናብቲ ሳዕቤናት እዩ ክከይድ ትክእል ምስለኒ እንታይ ንምባል ሕጂ ስነምሮዊ ጥዕና ናይቲ
0: ቆልዓ ቆልዓቲ ኮይኑ ዋላ ብኣዳል ተብዓቢ ኣሎ ማስክ ዝገብረሉ ሉ ግዜ ዋላ ኣሎ ምልጋፅ ኣሎ ቆልዑት እጂ ነቲ ቆልዓ ሲ ብሰንኪታ ስኑ ስለ ደይ ተሰርዐት ሳይኮሎጂ ናቱ ሰሎ ማለት እዩ እቲ ሶሻል ኤንቫይሮንመንት ናቱን ብመሰረት ህሰ ማለት እዩ።
1: ፅቡቅ። ኣብቲ ጎድናዊ ሳዕበየን ክንሰግር ኢና ቅድሚኡ ምካድና ኣቲ ክሳዕ ጅሂብካና ዘለካ እቲ ሓፈሻዊ መብርሂ ወይ ከዓ መእተውቲ ብዛዕባ ዘይስሩ ዓስናንን ጠንቁን ሳዕበናቱን ኢና ክርኢና ኣብቲ ጎድናዊ ሳዕበን ናይ ምእሳር ንከይድና ምክንያቱ ኣብቲ ፍታሕ ክንብል እንኮልና ኣብቲ ፍታሕ ቅድሚ ምእታውና ዕድል ክንህብ ተዓዘብቲ ሞ ሕቶ እንተልይዎም ቅጥታ ካሓትካ ዝኸበርኩም ተኸታተልቲ ዶክተራት ኣብ ስቱድዮ ከምዚ ትከታተልዎ ዘለኹም ናይ ሎሚ ዛዕባ ዶክተራት ኣብ ስቱድዮ ዘይስሩ ዓስናን እዩ ዕዱም ጋሻና ዶክተር ሳይሞን ለባሲ እዩ ብቁፅርታት ቴሌፎን 12244 ከምኡውን 12247 ምምድዋል ክሳብ ሕጂ ንተዋሂቡ ዘሎ መብርሂ ሕቶታት ምስ ዘለኩም ቀጥታ ንዶክተር ሳይሞን ክትረኽቦ ትኽእሉ ኢኹም። ናይ ተዓዘብቲ ቴሌፎን ክሳዕ ድመፀና ሞ ኣብተን ፍታሕ ክንሰግር ኢና ማለት እዩ ክሳዕ ሕጂ ዝረኣናዮም ዝበልካዮ እንታይ እዩ ዘይስሩ ዓስናን ትጠንቁ ሓፈሻዊ ጠንቅታቱ ተወርሳዊ ከባብያዊ ኢልና ኣብቲ ሳዕቤናት ዘይስሩ ዓስናን እውን መፅእና ፀኒሕና እሞ ኣብቲ ፍታሕ ኢና ክንሰግር ሕጂ ንሓደ ዘይስሩ ዓስናን ፍታሕ ከመየርካ ካ ትገብረሉ እንዲ ትመፅእ ድሓን ቴሌፎን ስቱድዮ ክሳብ ዝሕልፉልና ኣብተን ጎድናዊ ሳዕቤን
0: ፍታሕ እንተልና ሕጂ ከምዚ ክንገልፆ ዘለና ጠንቅን ኢና ንብለልና ሰውታ ቀዳመይት ፍታሕ ምክልኻል ወይ ከዓ ፕሪቨንሽን እያ ንብላል ማለት እዩ። እቲ ጀነቲክ ስቲል ዋላ ዋላ ሓንቲ ክንገብሮ ምክልኻል ዋላ ይንኻል ቀዲምካ ቀልጢፍካ ናብ ሕክምና ናብመት ሕጅም ናይ ምእሳር ክኢላታት ከም ዝብልዎ ኣብታ 7 ዓመቱ ቀዳመይቲ ቪዚት ናብቶ ክትከውን ኣሎ ቀዳመይቲ ዝመፃ ህፃን ናይ ምእሳር ብሓፈሻ ናይ ምእሳር ኢልና ደይኮና እቲ ናይ ነይስሩ ዓስናን ክሓተላ ዝኽእል 7 ዓመቱ ግድን ክመፅ ኣለዎ ማለት እዩ። እዚ ሕጂ እንታይ ዝገብር ነቲ ዘሎ ፀገማት ኣቐዲምካ ከይተባእሰ ከሎ ምክልኻል ማለት እዩ። ካልእ ከምኡ ንኣብነት ጃሓንቲ ኣብነት ኣብ ሓደጋታት ዝኾነ ቆልዓ ዝበዝሑ ሕጂ ምስ ወደቑ ዝኾነ ምስተሃረሙ ስኒ ድኸሰ ግርፃን እውን ኣሎ ንኣብነት እጂ ኣብ መንከስ ከረም ከሎ ቆልዓ ዘጋጥመና ማለት እዩ። ኣብቲ መለጋግቦ ናይ መሳይ ባህር ኣሎ ኣብዚ ቲኤምጄ ጆይንትስ ንብሎ ማለት እዩ። ሶ እዚ ቲኤምጄ ጆይንትስ እንድሕር ኣብዛ ግዜ እዚኣ እንድሕር ድኾነ ኣጋጢሞ ናይ ምዕባይ ቦታ ይሱ ከዓ እሳ ደው ትብል ማለት እዩ። ብሓደ ቦታ ደው ትብል በዚ ሓደ ቦታ ጥራይ ይዓቢ ዳሕራይ ምስ ግዜ ተቆልዓ ሲመማ ማዕረ ዘይኮነ ገፅ ክህልዎ ክእል ማለት እዩ። ብብዝሕ ደጋጢሙ እዩ ዚሕጂ ቀልጢፍካ ናብቲ ሕክምና ተኸድካ ግና መበብክስታዩ ናቱ ፍታሕ ኣለዎ ማለት እዩ። ዚሕጂ ምክልኻል ከየጋጠመ ማለት እዩ። እንድሕር ኣጋጢሙ ከዓ ካብ ክብድ በለ ናይ ዓፅሚ እንድሕር ኮይኑ ፀገም ብመጥባሕቲ ናይ ስኒ ተኮይኑ ፀገም ከዓ ብዚ ምእሳር ስኒ ወይ ከዓ ኦርቶዶንቲክስ ንብሎ ትራዲሽናል ኣሎ ሕጂ እውን ኣድቫንስ ነገራት ኣሎ በዓል ክሊር ኣላይነር ከምኡ እናበለ

0: ኣብ ሕክምና ኸይዶ ፍታሕ ፈጠረሉ ማለት እዩ።
1: እዚ ብጣዕሚ ገዳሲት እያ። ኣብ 8 ዓመት ወላሓንቲ ወላ ይኹን ትቆልዓስ
0: ኬድካ ሸ ፐርማነንት ዝወፃ ፍላይ ተን ቅድሚት ኣብዚያ ዋላ ዋላ ሓንቲ ይኹን ልክ ፈሎው ኣፕ ጅምር ኣሎ ብኣምስ ጀመረ ሸ ኤቨሪ 6 ማንስ ብዙሕኻ ተወግድ ማለት እዩ።
1: ዝድንጉኻ ኣሎ ድሓከ
0: ዝድንጉውንኣሎደቂ ሰባት ኩላትና ኣብ መልክዕና ኣሎ ኦስ እዚ ሕጂ እቲ ሞስት ኢና ንዛርብ ዘለና ኤክሰፕሽን ኣለዎሉ ግዜ ማለት ሓደሓደ ፍሉይ ትርኦታት ኣሎ ብብዝሒ እውን የጋጥም
1: ከምኡ ዘጋጥም ደሻቅልዲ
0: ደሻቅል ኣይኮነ ግን ቸክ ይገብር ኣሎ ሓንቲ ካብቲን ዝገለፅናያ ሕጂ እቲ ምውሓድ ኣስናና ኣሎ ጠቕላላ ስኒ እውን ደይግብሉ ክኸውን ይኽእል እዩ ብኤክስሬ ጌርካ ቸክ ይግበር ስለ ዝኽእል ቸክ ጌርካ
1: መፃላን የላ እንታ
0: ስኒ ትፈልጥ ማለት እዩ እንታይ ትገብር
1: ፅቡቅ እሞ ቴሌፎን ሂቦምና ኣለዉ ስቱድዮ ሞ ቴሌፎን ተደውኢልና ኣሎ ሃሎ መርሓባ ዶክተራት ኣብ ስቱድዮ
2: ሰላም ከመይ ውዒልካ
1: ሓንደ ውዒልከ ታይ ትፈነጥዋ ከመይ ውዒልከ ሓንደ ውዒልከ
2: እግዚኣብሔር ይመስገን ራሂል ይበሃል
1: ሓራይ
2: ሕቶ ኣለኒ
1: እዋ ሰምዓላ ድያ ዶክተር ሓራይ ቀፅሊ
2: ጓለይ ኢዳ ትጠቡገ
1: እዋ
2: ሕጂ ናይ መንጋጋጠዘ ምዃኑ ክትገልፅ ዘሊካ
1: እዋ
2: እንታይ ካሕደለ ክስወስ ይከኣል ዶ እዞም ፊደላት ተጨ ገለ ክተድምፆማ ይኽእል ና ሞ ፕሮፊ ክህልዎ ይኽእል ዶ ወይ ሕክምና ገለ ማለት ካሕደለ ኢለ
1: ንፅርቲ ድያ ተዓቶ ዶክተር
0: ቅድሚ ጓል ክንደይ ዓመት ትኸውን ጓል ሸዓተ ዓመት ሕጂ እቲ ምጥባብ ድበልክ ኸ ለይቲ ብግዜ ድቃስ ትገብሮ ዶ
2: እቲ ኢድ ምጥዋብ ተሓይሽ ኮይና እያ
0: እዋ ሕጂ እዚ ኦሬዲ ግና ሓደ ፀገም ተፈጢሩ ኣሎ ማለት እዩ በቃ ሽሓር ቴንክ ዩ
1: ምንሰልኪ መስግነኪ ካልእ ቴሌፎን ኣለና ናሎ መርሓባ ዶክተራት ኣብ ስቱድዮ ናሎ ራሂል ዲኹም መስመር ዘለኸ ሃራይ በቃ ድሓን ራሂል ክምልሰልኪ እዩ ይቀኒልና ካልእ ቴሌፎን ክንቅበል ኢና ብሓባር ገይሮ ክልቲኦን ክምልሰልኪ እዩ ካልእ ተደዋሊ መርሓባ ሰላም ሃሎ ዶክተራት ኣብ ስቱድዮ ሃሎ መርሓባ ንሰምዓክ ኣለና ፅቡቅ ድሓንዶ ውዒልኪ ሰምዓክ ሎ ሰምዓክ ሎ ቆልዓ ግን በርቲዕዎ ኣሎ ቆልዓ ክቆጢልክ ኣለኹ ሃራይ ቀፅሊ ቀፅሊ ንሰምዓክ ኣለና ሃራይ ቆልዓ ርብሽዋ ምስሊኒ ዝያዳ ሰዓቢልኒ ኣብታ ናይ ራያል ክንመፅእ ዝሓተ ትሕቶ
0: ሕጂ እታ ናይ ራያል ሓንቲ ፅብቕቲ ነገር ካብቲ ዝበለቶ እቲ ምጥባብ ኣቋሪፅ ኣሎ
1: ናይ ኣፃብዕቲ
0: እዚ ሕጂ እቲ ዝበርትዐ ስለ ዝኾነ እዩ ፅቡቅ ነገር ድሎ ዘለዎ እቲ ባህሪ ክትኣልዩ ብፍላይ ቆልዓ ና ሓደ ዓብዪ ድኾነ ጌርካ ክትኣልዩ ትኽእለ ንቆልዓ ግና ቅሩ ይኸብደካ ባህሪ ስለ ዝኾነ ንዕ እውን ደስ ትብሎ ኣክቲቪቲ ንጥፈት ስለ ዝኾነ ኣይክሰምዓካን እዩ ዝለመዳ ነገር ስለዝኾነ ሕጂ ፅቡቅ ነገሩ እታ ባህሪ ገዲፍዎ ኣሎ ማለት እዩ ሰው እቲ ብድሕሪኡ ድመፅእ እቲ ሽግር ክንዲክሳብ ክንደይ ኣሎ ምዕራይ ማለት እዩ ኣብ ሰዓ እዚ ከምቲ ኣንትሪኦ ዝበልካ እቲ 7 ዓመት ሓሊፍ ስለ ዝኾነ ናብ ሕክምና ስኒ ብምኻድ ናይ ምክልኻል ምእሳር ስኒ ኣሎ ድኾነ ከየጋጥም ኢንተርሰፕቲቭ ኣብቲ ኦርቶሲ እንታይ ድበሃል ሕክምናዊ ጥራይ ደይኮነ ቅድሚ ኢሎ ምሕካም ፕሪቨንቲቭ ኦርቶዶንቲክስ ንብሎ ኣሎ ናይ ምክልኻል ኣሲርካስ ንምክልኻል ትገብሮ ማለት እዩ ኢንተርሰፕቲቭ ድኾነ መጋጥም ድሕር ኣለካ ኣብ መንጎስ ትኸልፎ ኣለካ ማለት እዩ ንኸየጋጥም ሶ ኣብዚ ቅድሚት ስተጅ ስለ ዘሎ መፅያ ትፍታሕ ክግበር ኣላ ክእል እዩ ማለት እዩ
1: ፅቡቅ ቴሌፎን ኣለና ሄሎ መርሓባ ዶክተራት ኣብ ስቱድዮ ሰላም
2: ሰላም ከመይ ኢሎ
1: ሓንደ ውዒልኪ
2: ዶተርዓሰርልኒ
1: ሰምዓክ ኣሎ
2: ቆልዓ ኣላት
1: ሎ ሰምዓክ ኣሎ ቀፅሊ
0: ቴሌቭዥን
1: ኣትሑት ኣብልያ ብቴሌፎን ክንሰማማዕ ስለንኽእል ናይ ቴሌፎን ዘረባ ደንጉ ይበፅሓ
2: ቆልዓ ላትኒ ጓል 7 ዓመት ኢዳ ትፀቡ
0: ሕጂ ኣምታ ናይቲ ሓቶ እቲ ባህሪ ምሸትከ ትቕፅሎ ድያ ኣብ ግዜ ለይቲ ኣብ ግዜ ለይቲ ትቕፅሎ ዶ ት ባህሪ
2: هو ليتي تطبو زعما تطبو
0: ليتي.

0: እናቅሪብካ ቸክ ምግባር ይፅቡቅ
1: ተሰላማ ተላ ማፋት እዩ ትዘየለካ ካልእ ሜር ክትወስድ ኢካ ማለት እዩ
0: ናብ ካልእ ፍታሕ ትኸይድ
1: ካልእ
0: ፍታሕ ቴሌፎን የብልና ሞ ኣብቲ ጎናው ሳዕቤን ናይ ምእሳር ክንመፅእ ጎናዊ ሳዕቤን ኣለዎ ድዩ ዝብል እውን መፅእ ክእል እቲ ምእሳር ምክንያቱ ሕጂ ብፍላይ ብጣዕሚ በዚሑ ዘሎ መስለኒ ክትሪኦም ከለካ ተምሃሮ እዚ ምእሳር ናይ ስና ሞ እንታይ እቲ ጎናዊ ሳዕቤን ናይ ምእሳር ስኒ
1: እንጂ ናይቲ ስኒ ምእሳር ማለት እዩ ተጎናዊ ሳዕቤን ንብሎ ንኣብነት ሕጂ ሓደ ካብኦም ምሕፃር ናይ ሱር ወይ ከዓ ሩት ሪዘርቭሽን ንብሎ ብጣዕሚ ውሑድ እዩ ከምዝገልፆ ዘሎ ሓደ ክሳብ 2 ሚሜ ማዕርኹ ንዱ ስታይ ይኹን ግን ናቱ ሳዕቤን እዩ ስንስ ሱር ስለ ትንቀሳቀስ ዘላ ክትእሰር ከላ እቲ ሱርናታ ክሓቂ ክኽእል እዩ እ ውሑድ ኣማንት ኖርማል ሬንጅ ክበዝሕ ከሎ እዩ ሰው ድኾነ ክስተኻክል ጥርጥር ከሎ ሰብ ናብቲ ሕክምና ኮይዱ ልዕሊ ዓቐን ተንቀሳቀሳ ክብል ከሎ ቸክ ገብር ኤክስሬይ ገብረላ ክሳብ ክንደያ ከይዳ ኣለላ ፈጣኽል ማለት እዩ ካልእ እዚ ዋይት ፓችስ ወይ ከዓ ዲካልሲፊኬሽን ይብለልና እዚ ሕጂ ድበዝሐ እዋን ምስ ፅሬት እንዲ እቲ ሰብ ድሕር ደየ ፅሬ ንድሕር ኮይኑ እቲ ኢናመል ዲካልሲፋይ ድሆሞ ሰው ፃዕዳ ነገራት ትፍጠር ኣሎ ማለት እዩ
0: ምስ ተኣልየ ማለት እዩ
1: ምስቲ መወዳእታ ምስ ተወደስ ፃዕዳ ነጠብጣብ ክፍጠር ይኽእል ማለት እዩ ካልእ እቲ ስኑ ግርፃን እውን ፅሬት ደይሒዞ ንድሕር ኮይኑ እቲ ሰብ እታ ግርፃን ስለተሓበጥ እቲ ስልክ ከዓ ነቲ ግርፃን መሊሶ ኮነ ዝረኽበሉ ሕጂ ሳይክል ክኾን ኣሎ ብሰንኪታ ምሕባጣ ነቲ ስልክ ክትንክፋይ መሊሳ ክትሓብጥ እያ ናብ ይኸይዳ ኣሎ ማለት እዩ ካልእ ኣብ ደሳይም ታይም ምፅራይ እውን የሸግሮም እዩ ስኒ ንድሕር ተኣሲሩ ኣሎ ኣለዎ እንዲናቱ መፃረይ ንብረታት ኣለዎ ናይ ምእሳር ሕጂ ከም ኖርማል ብራሽ ኣይኮነን ኣብ መንጎ እቲ ዕንቁታት ናሓለፍካ ምፅራይ ኣሎ ደፅሪ መሳርሕታት ኣሎ ማለት እዩ ከምዚ እንዳር ገ ብጣዕሚ ደሸግሮ ካብቲ ኖርማል ሰብ ፍሉይ ድኾነ ክንክን ክገብሩ ኣለዎ እቲ ኖርማል ሰብ ናብ መጂ ክልተ ግዜ ንጎን ምሸት እንተጌርካስ ኣዲኩዌት ወይካ ዳሓኒ ቴልከያ እቲ ግና ክሳብታ ዝበልዐ ኣብዘ ዝበልዓ ኣላ ብራሽ ይገብር ኣሎ ኢቨን ዋላ ሕጂ ከምሎም ሓንቲ ኩላ ሰዋላ በሊዮ ብራሽ ክገብር ኣለዎ ማለት እዩ ብዙሕ ስራሕ ኣለዎ ማለት እዩ
0: ብዙሕ ስራሕ ኣለዋ ፅቡቅ ክንቅፅል ኢና እዚኣ ቴሌፎን ሂቦምና ኣለዎ ስትድዮ ሃሎ መርሓባ ዶክተራት ኣብ ስትድዮ
2: ሰላም ከመይ ውዒልካ
0: ሓንደ ውዒልኪ
2: ኣምላኽ መስገን
0: ንሽቀፅሊ
2: ንዶክተር ክሰምዖ ፀኒሐ
0: እዋ
2: ሕቶታት ነይራላኒ
0: ኣራይ
2: ወዲ 9 ዓመት ቆልዓ ኣለኒ ንጎሆን ቦካ ብራሽ ይገብር እዩ ኣስናኑ ግን ብውሽጢ ብምልኡ ማለት እዩ ፀሊም ፀሊም መጠብጣብ ፀሊም ፀሊም ገይሩ ካልኣይ ከዓኒ ኣብታ ኣቃቢቶ ክብላ ዝፀንሐ ስኒ ከዓ ጎሪፋ ከሎ ኣብ ሰዓታ ሲ ግን ተደሪባ ወፅያቶ ኣብ ቦታ ኣትወት ምስልታ ስኒ ሕጂ እቲ ፀሊም ፀሊም ካብ ምንታይ ጠንቁ ክፈልጥ ንደለኹ ካልእ ምትሕታ ዝግበሮ ክኾን ዘለዎ ከዓ ሕጂ ክሰምዖ ፀኒሐ ኣፍልጦ ይነበረለን ማለት እዩ ካልእቲ ከዓ ወዲ 6 ዓመት ቆልዓ ኣለኒ ወዲኡ ደይኮነ ሓንቲ ተቀዳሜት ስኑ ካብ ምንታይ ጠንቂ እኳ ይፈለጥናያን እስቲል ከዓ ይጎረፈትን ኣላ ፀሊም ኣላ ሕጂ ከነሪኦ ደለና ሕክምና ካበዮ እንኪሉ ሓተ ኢሉ
0: ገንዘብ ክምልሰልኪ ቴሌፎን ኣለና ዲ ካልኣይ ይብል ኣረ ኣለና ሄሎ
3: ሎ
0: ሰላም
3: መርሓባ ዶክተር ክረክቦ ደ
0: ሰማዓካ ኣሎ ቅፅል
3: ኣይዋ ኣነ ስኒሲ ለይቲ ስናነ ይሓብ ሰማዓ
1: ለካ
0: ሰማዓካ
1: ኣሎእንታይ ኢልካ ንስከ ድገማ ለይቲ
0: ሰብዓ ለካ ሰምዓካ ልናቅፅል ለይቲ ኣስናንካ እንታይ ይኸውን ኢልካ
3: ለይቲ ኣስናን ይሓብጥ ደሚ ይፍስስ ኣብወን ከምኡ ገለ ነገር ከይተንክፎ ከሎ ሕጂ ኩሉ ግዜ ትግርፃ ይሓብጥን ደሚ ይፈስስን ሕጂ እንታይ ክጠቆስ እንታይ ክንገብር ኣለና ማለት
0: እዩ ወዶ ክንደይ ዓመት እያ ዕድመ
3: ወዲ 22 23
0: ኣረ ክምልሰልካይ
3: ኣሎ ዶክተር
0: ክምልሰልካይ ሰሚዒካ ኣሎ ቡ ሓሙሽተ ደቂ እንተሪፈና ናሕፅር ኣቢልካ ክትምልሰሎም ነ ናይ 9 ዓመትን 6 ዓመትን ኢላ
1: እስከ ታሕቶ
0: ወዲ 9 ዓመት ቆልዓ ንጎን ምሸትን ብራሽ ይገብር እዩ

0: ኣብ ስናኑ ግን ፀሊም ነጠብጣብ ኣለዎ።
1: እዚያ ሕጂ ስቴን እንብሎ እንዲ ብዙ ኣብ ቆልዑት ፍላይ ሓሳ ኣይኮነን ፍላይ ኣብቲ ፀባ ስኑ እንተኮይኑ ዋላ ሓንቲ ሓፂብካ ክፀሪ ክእልኒ መልክዕ ርሌት እዩ ዝበዝሐ እዋን ሕጂ ሻሂ ኮካ ወይ ሕብሪ ዝሰትዩ ዘስትዩ ምግብታት ዋላ ብራሽ እናገበረ ስቴን ስለ ስቴን ትገብር ኣሎ ካዓል ከምዚ ማክያ ማክያ ንብሎ ኣለና ማለት እዩ ሞር ኣብ ከምኦም ማለት እዩ
0: ወዲ 6ዱሽተ ዓመት ኮን ዓኒ ስኑ ፀሊማ ይጎረፈትን ታም ገብር ኣለና
1: ዚ ኤክስሬ ቸክ ምግባር እዩ ቆልዓ እንዲ ኣይነገሮም ክኸውን ክእል ታሪሙ ክኸውን ክእል ቆልዓ ከምኡ ኣሎ ባህርታት ናይ ቆልዓስ ከይረም ኢሉስ ኣይተሃረምኩም ክብል ክእል እዩ
0: ለይቲ ለይቲ ኣስናነይ ሓብጥ ኢሎ ዳሕራይ ኣብቲ ግርፃኒ ከዓኒ ካብ ደም ይፈስስ
1: ካብቲ ሳይና ወፅና ግን እታ መልሲናነታ ሳይ ናይ ግርፃን ረክሲ እዩ ደም እንድሕር ኣሎ ኩሉ ግዜ ግርፃን ረክስ ኣሎ ወይ ካልእ ናይ ውሽጣዊ ፀገማት ዝኾነ ክህልዎ ክእል እዩ ማለት እዩ ሶ ቸገርካ እቲ ግቡእ ሕክምና ክገብር ማለት
0: እዩ ሕፃብ ኣስናኑ
1: ንከምዚሕፃብ ድማይ ሲ ብበዛሕቲ ሳሚታዊት ኣብቲ ረክሲ ናይቲ ግርፃን እዩ
0: ሞ ሓሙሽተ ደቂ እንዲኦም ኢሎምና ደቂ ወሲድና ኣለና ኣርባዕተ ደቂ እንትሪፈናና ሕልፍሕልፍ ክንብለን ኢና እዚኣተን
1: እሱዚ ማለት እዩ ብሰንኪቲ ትግርፃን እውን ታ ክንገልፃ ድክለና ማለት እዩ ምውራድ ናይ ግርፃን እውን ከጋጥም ክእል ማለት እዩ ግርፃንና ስንታሕቲ ክወርድ ክእል እዚ ሕጂ መወዳእታ ምስ ወዳእ ከናብነት ጋም ግራፍቲ ወይ ከዓ መጥባሕቲ ክድል ክእል ማለት እዩ
0: ፅቡቅ
1: እዚኣ ከ ሂወት ናይታ ስኒ እውን ክትሰ ትክእል እያ ሓይሊ ክብርታዓ ከሎ ማለት እዩ እቲ ምእሳር ሓይሊ ተበርቲዋ ሂወት ናይታ ስኒ ይትንከፍ ማለት እዩ
0: ኣብተን ፀገማት ናይ ምእሳር
1: ካልእ ተወሳኺትካ ዝኽሉ ኣሲርካ ንወይ ዓመት ወሲድካ ከ እቲ ዝተኣሰረ ስኒ እውን ናብቲ ዝነበሮ ክምለስ ይኽእል እዩ ማለት እዩ እንጂ ዚ ዝበዝሑ እዋን ናይ ታሕቲ ስኒ መልሓስ ስለ ዘላ ናይ መልሓስ ፎ ሓይሊ ብጣዕሚ ልዑል ስለ ዝኾነ ተተኣሲሩ ፋሕ ክተብሎ ትኽእል እያ ነዚ ሕጂ እታ ፍታሕ ሪቴነር ተባሂሉ ዝግበረሎ ማለፍታ መወዳእታ እዛ ሪቴነር እንድሕራ ጉዲሎምና ኣይተዘይገሮማስ ክምለስ እዩ ናብቲ ንቡር ማለት እዩ
0: ፅቡቅ ስለዚ ናይ ሕክምና ደረት ክምል ኮናስ
1: እዚ ሕጂ ትስታይ ማለት ንኣብነት ሕጂ ብመጥባሕቲ ድዕረ ጥራይ ኣሎ ኣሲርካ ድዕረ ኣሎ ሕክምና ደረት እውን ኣሎ ማለት እዩ ዋላ ስቲል ተኣሰረሉስ ክእስሮ ኢሉ መፅስ ተኣሲሩ ዋላ ሓንቲ ለውጢ ይመፅኒ መጥባሕቲ ሕክምና ደረት ክግበር ኣሎ ማለት እዩ
0: ፅቡቅ እሞ ዲና ኣለና መወዳእታ መዛዘመ ክትገብር ሓንቲ ደቂ
1: ሶታ ናይ መወዳእታ ዝኩሉ ሎፀና ስቲ ጠንቅታትን እቲ ሳዕብን ንርኢና ኣለና ጠንቂ ብምንታይ መፅእ ርኢና ኣለና ብሰንኪቲ ዘይስሩ ኣስናንካ ድመፅ ሳዕብናት ብዙሕ እዩ ካብታ መልክዕ ወፃኢ ሕብረተሰብ ካብታ መልክዕ ፎካስ ስለዝገብረ ፀቕጠላ ዘለዎ ካባ ወፃስ ብዙሕ ሳዕብናት ርኢና ኣለና ህፃናት ኣብ 7ተ ዓመት ታናይ ቅድሚኡ ናይ ደንታል ኮይኑ ናይ ካል ቪዚት ኣሎ እታ 7ተ ዓመት ግና እታ ናይቲ ስኑ ምስራዕ እንደይ ምስራዕን ክጅምር ኣለዎ ማለት እዩ ካብኣ ጀሚሩ ሽዑ 6ዱሽተ ወርሒ 6ዱሽተ ወርሒ ናብ ሓደ ሓኪም ኩሉ ታሪክ ዝፈልጦ እናተኸታተለ ክኸይድ ኣለዎ ማለት እዩ ብኡ መሰረትካ ትፍታሕ ኣቐዲሙ ግበረሉ ማለት እዩ
0: ፅቡቅ ሃራይ ሞ ዶክተር ሳይሞን ለባሲ ስለተዝሃብካና ትምህርቲ ወይ ኣስተምህሮ ስም ኩሎም ተኸታተልቲ ዝመደብ ዜና ነመስግነካ ኣብ ካልእ እዋን ብካልእ ዛዕባ ኣብ ዛዕውደኻ ኮይኑ ብካልእ ዛዕባ ክንረኸብ ተስፋ ገብር ንሎም እዚ ኣብዚ ከኣክለና እዩ ይቐኒልና ዝኸበርኩም ተኸታተልቲ መደብና ንሎም ዘዳለናየ ትሕዝቶ ኣብዛዚብና ኣለና ዝመፅ ዘሎ ሰሙን ካልእ ዛዕባ ክንረኸብ ተስፋ ገብር ክሳብ ሽዑ ሰሰናይ ንኽሉና ድሓንቀኒ እዩ

0: ወለል ወደይኮ ከም ፈጋርኮ ግል ይደይ ኮ ብኣድሃም ከማን ግል ይደይ ግል ትፋነዮም ትንሻ ኣሎ
1: ሕደጋት ዲብ ኣማን ለእተንከበት ጅግሪ ዓለም ሻም ወመግሃፍ ለልትርአ ዲባ ሓዳስ መሰልሰል ሕደጋት
2: ልምና ግልኢትና ምስሊ ኣሎ
3: ፈቴካ እምበልካ ግል እምበር ይቐድርኒ ምንከለፈንቴየኒ ኣለብውኒ ገለበበሊና ዓለይከባ

0: ሰላም ሰላም ሰላም ክቡራት ወለዲ ምጭዋት ደቅና እንሆ ድማ ሕጂ ኣብ ግዜና ልክዕ ከምዚ ሓኪም ዳኣዘዘልና ከተፍ ኢልና መፂናኩም እሞዞም ደቀይ ንወለድኹም ንመምሃራንኩም ብቕንያቱ ክትምእዘዙ ደቐኒኹም ብቕንያቱ ጥራይ ዘይኮነ ከዓ ኩሉ ግዜ ስጋ ኣብዚ ዓለም ዘለካ ኩሉ ግዜ ምእዙዝ ክትከውን ሕራይ እሺ ከምኡ ድማ እንተ ደኣ ዝኾነ ተዋሃልኩም ከዓ የቐኒየለይ እንዳበልኩም ክትጓዓዝ ኣለኩም ምክንያቱ ብንእሽተኻ ተተመሪቕካ ከዓ ትምህርትካ ኢደኸስተልካ ምክንያቱ እቶም ዓበይቲ እንታይ እንዳበሉ ድዮም ድምርቑኹም እዞም ደቂ እሾኻ ይጋዕኩም ዝረገፅኩም ለምለም ዝፀሓፍኩም ቀለም ይግበረልኩም ክብልኩም ከለዉ ሸታሕ ኢልኩም ኣይትሕለፉ እንታይ ትብልዎም ኣሜን ትብሎ ኩሉ ግዜ ምእዙዝን ትሑትን ድሕር ኮንካ መምህርካ ፈትወካ ኣቦካ ፈትወካ ዴኻ ኣሕዋትካ ጎረባብትኻ ዕዕርኽትኻ ኩሎም ስለ ዝፈትውካ ብጣዕሚ ሕጉስ ኮንካ ኢኻ ትሕልፎ ስለዚ እዞም ደቀይ ከምዛ ዝበልኩኹም ኩሉ ግዜ ከምኣኹኑ ሕጂ መደብና መደብ ሃለው ቆልዑ ትጅምር ስለ ዘላ ኩሉ ግዜ እታ ተኸለክላውን ዓርከይ ዝገብራ ትዝክሩ እንዲኹም ሓንቲ ሙዚቃ መፋታትሒት ሰውነት ክበኩም እየ ዝብለኩም ኣነ እውን ልክዕኹም ሓንቲ ሙዚቃ መፋታትሒ ሰውነትና እህበኩም ኣለኹምኒ ተቋፃፀዩ መዝሙርቲ ኮይና ከዓ ዝለልዉ እዞም ደቀይ ስጋዕ ዝምለሰኩም
1: ኣንካርካብሶ የንገርካ ልዕሎ የደውካ ዘልደሕ ነብስኻ ሙቆ ፎርሳ ፎርሳ ፎርሳ ፎርሳ ረም ረም ረም ረም ስመሩ ስመሩ ስመሩ

丝毫目光。

ሕራይ ዞም ደቂ እሞ ሕጂ እንታይ ስክኽበኩም እየ ሽዳ እታ መእተዊት ከዓ ብጣዕሚ እንዲኹም ትፈትዋ ገመረ በዓቅ መፅ እዩ መስለኒ ብዛዕባ ናፅነት ክኸውን ይኽእል እዩ እንደ እንደ ወረ ይፈለጥኮ ንሰኹም ኮይነ ክርዮ ሕጂ ናብ ገመረባዕ ከብለኩም እሞ ብድሕሪኡ ክምለሰኩም እዮም ደቂ

0: ሽዳ
1: ዞም ደቀይ ተጋዳላይ ማለት እንታይ ማለት እዩ? ንናጽነት ከክንዲ ዓመት ተጋዲሉ ኢሎም ተሓቲቶምኹም ከምዚ ኢልኩም መልሱ። ተጋደልቲ ማለት ንህዝቦም ካብ ወራርን ገዛእን ዘማትን ጨቋንን ሓራድን ቀታልን ሓራ ኸውፁ ነታ ምውቕቲ ገዝኦም ትምህርቶም ስርሖም ራሕሪሖም ናብ ቁርን ኣሳሒታን ናብቲ እኽለ ማይ ዘይብሉ ንዓብላዕ ስተ ዘይበሃሎ እንሆ ክዳን እንሆ ሳእኒ ዘይበሃለሉ ቦታ ዕርቃንን ጥሜትን ፅምእን በረኻ ምእንቲ ናጽነት ሓርነት ህዝቢ ንሜዳ ወፊሮም ነታ እንኮ ክብርቲ ህይወቶም ዳግም ክረኽብዋ ዘይክእሉ ዘወፈይልና ኣቦታት ኣዴታት ኣባሓጎታት እናሓጎታት ጀጋኑ ሓርበኛታት ተጋደልቲ ንሳላሳ ዓመታት ከም ሓንቲ መዓልቲ ተጋዲሎም ምሉእ ናጽነት ዘለዋ ሓራ ልእላዊት ሃገር ኤርትራ ኣረኪቦምና ግለጽሎም ዞም ደቀይ

0: ተጋደልቲ ንናጽነት ከምፁ 30 ዓመታት ኮለል ክብሉ ከለዉ ክንደይ ጀጋኑ ከፍ ኢሎም ኢሎምን ተሓቲቶምኹም ከምዚ ኢልኩም መልሱ። ተጋደልቲ ንናጽነት ከምፁ 30 ዓመታት ተጋዲሎም ልዕሊ 60,000 ጀጋኑ ካብ ኣዋልድን ኣወዳትን መብዛሕትኦም ዘይመሰሉ ዘይተመርዓዉ ንቡር ዘይፈተኑ ዘይወለዱ ጫሕጫሕ ዝብሉ ኣጉባዝ ጎራዙ በጃ ሃገር ኣብ መላእ ሃገር ቀቢሮም ኣብ ጉንበት 24,991 ንሃገርና ኤርትራ ካብ ገዛእትን ወረርትን ዓመፅትን ሓራ ኣውፂኦም ኣኽሊል ዘውዲ ደፊኦምልና ኢልኩም መልስሎም። እዞም ደቀይ ተጋደልቲ ክጋደሉ ከለዉ ክለማይ ነይርዎም ዶ እንታይ ምገቡ ነይሮም ኢሎም እንተሓቲቶምኹም ከምዚ ኢልኩም መልሱ። ተጋደልቲ እኹል መግቢ ኣይነበሮምን፣ ከይቆረሱ የርፍዱ፣ ምሳሕ በቢ 10 ይቕረቡ እሞ ውሑዳት ቅጫ ወዲ ዓከር ዝኾነ ይኹን ፀብሒ ዘይብለን ማለት እዩ ብማይን ጨውን ዝተፈትፈተ ብውዒ ማይን ጨውን ማለት እየ ዝተፈትፈተ ውሑዳት ቅጫ ወዲ ዓከር ይቕረበሎም። ብድሕሪኡ ነዚአን ውሑዳት ቅጫ በላሊዖም ከይተደረሩ ንምሸት ንሓለዋ ቐፅል ናብ ውሽጢ ድፋዕ ይኣትዉ። ስለዚ ተጋደልቲ እኹል እኽለማይ ስለ ዘይነበሮም ኣብ መዓልቲ ሓንቲ ግዜ ጥራዮም ዝበልዑ ነይሮም። ሓንቲ ግዜ እንዳበልዑ ከዓዮም ነዛ ልእላዊት ሃገርና ኣረኪቦምና ኢልኩም ክለፅሎም። ዞም ደቀይ ተጋደልቲ ብዋሕዲ መግቢ ተሰኒፎም ብሕማም ከይማስኑ ጸላኢ ብቐሊሉ ከይማርኾም እንታይ ኣማራፂ ናይ መግቢ ይጥቆሙ ነይሮም ኢሎም ተሓቲቶምኹም ከምዚ ኢልኩም መልስሎም። ኣማራፂ ዝጥቆምሉ ዝነበሩ መግብታት ተመን፣ ቅንፍዝ፣ ኣባጎብዬ፣ ጨራሩ፣ መፋልስ፣ ሙፁፅላይ፣ ትባይ፣ ዋዓግ፣ ሓንሳ ሓንሳ ድማ ከም ገለ ዋላ ኣድጊ ይበልዑ ነይሮም። ብፍሉይ ከዓኒ ኣቁፅልቲ ክንብል ከለና ሓረጋት ከም ሕምልቲ ተጠቂሞም መጀመርያ ሓደ ሰብ ይፍትን እሞ ነቲ ቆፅሊ ጠጢቁ ምስ በልዖ እንተ ደኣ ዘይቀርፅ ኮይኑ ጠጢቆም ይምገቡ ነይሮም። ካብ ግራብ ኣቁፅልቲ ቀንጢቦም ጠጢቆም ይምገቡ ነይሮም። እዚ ንናፅነት ተኣምበር ንቡር መግቢ ኣይኮነን። ሰብ ህበይ ክበልዕ ኣይግብኦን እዩ። ሙፁፅላይ ክበልዕ ኣይግብኦን እዩ። ኣንጭዋ ክበልዕ ኣይግብኦን እዩ። ተመን ክበልዕ ኣይግብኦን እዩ። ግና ከዓ ምእንቲ ጸላኢ ምስ ጠመዩ ማሪኹ ቃልሶም ከይጉዕፅፆ እንታይ ገብሩ ነይሮም ተጋደልቲ? ዝረኸብዎ ኣብ ቅድሚኦም ዘሎ እንዳበልዑ ን30 ዓመታት ተጋዲሎም ንናፅነት ኣምፂኦምልና። ድሕሪ ናፅነት ግን ከምቲ መጀመርታ ቅድሚ ምግዳሎም ዝምገብዎ ነበሩ መግቢ ኣብ ገዝኦም ዝግኒ፣ ሽሮ፣ ኣሕምልቲ ኮታ ስሩዕ መግቢ ክበልዑ በቂዖም ንዓና ከዓ ብሰላም ዝኩሉ መግብታት ክንበልዖ ስለ ዘብቁዑና ተጋደልቲ ነዚ ኣማራፂ እዚ ይወስዱ ነይሮም ኢልኩም መልስሎም። ዞም ደቀይ ድሕሪ ሕጂ ከዓ ብካልእ ሕቶ ከምዚ ተመሳሳሊ ክመፀኩም እዮ ሞኒ ስጋዕ ሽዑ ጉንበት መፂና ኣሎ። ጉንበት ማለት ከዓ ናይ ናፅነትና ነብዕለሉ ግዜ። ስለዚ ኩሉኹም ኣብ ዝተፈላለየ ቤት ትምህርትታት ነዛ ክብርቲ በዓል ንኸተብዕሉ ክትደርፉ ክትዋስኡ ስለ ዝኾንኩም መደብና መደብ ሃለው ቆልዑ ከዓ እንዳ መፃና ክንስእለኩም ኢና እሞ ሽዑ ኣብ መደብ ሃለው ቆልዑ ክንፍንወኩም ስለ ዝኾንና እዞም ደቀይ ፅቡቅ ጌርኩም ድረፉ፣ ፅቡቅ ጌርኩም ተዋስኡ። ስጋዕ ካልእ ግዜ ዝመፀኩም ገመን ረባዕ ድሓንኩን እዞም ደቀይ ኣይትሕመቑ እንዳበልኩ እፋነወኩም።
1: ግርም ከመይ ፀኒሓ ባ ብሕቶም ሲሉ ካልእ ቅድካ ይምፅልና ሕጂ ገመረባዕ ፅቡቅ ታሪክ እዩ ከዓ ዘዘንቱ። እዞም ደቀይ ኩሉ ግዜ ታሪክኩም ከዓ ቀጠው ኣቢልኩም ክትሕዝዎ ኣለኹኩም። ቅንያትና ከዓ ቅንያት ዝጉንበት እዚ በብዓይነቱ በብዓይነቱ ክረአ እንዲ ማለተይ ሲ ኣብ ቲቢኤረ ይኹን ኣብ ዳሳት ኹን ኣብ ጎደና ኹን ዝተፈላለየ ክመፅእ ስለ ዝኾነ እዞም ደቀይ ድልዋት ኮንኩም ፅቡቅ ጌርኩም ከምቲ ገመረባዕ ድበለኩም ኣንፀባርቕዎ ሕጂ ከዓ ናበይ ከብለኩም የመስለኩም ናብ ንኡስ መደብ መን ዝያዳ ዘከረ ኣየ እስከ ተቐሪብኩም ኩልኹም ኮፍ ኢልኩም የቐኒየለ እዞም ደቀይ ናብ ንኡስ መደብ መን ዝያዳ ዘከረ።

0: برو حتى قلنا زوجك عملية بالله طفلة
1: ديبو أباخ ديبو هاي راخي يسل الصنعك تا ميكروفون حزيا ميكروفون حزيا برو زوالي حجي ماني مامولو شبك مجمرة
2: መጀመርታ ሽመ ጅማ ዒሳ ዝበሃል ካብ ቤት ትምህርቲ ሳሊና የመፅ
1: ሕራይ ተማሂርከ እንታይ ክትኮን ትደልየ ሞ
2: ተማሂረ ዓብየ ኩሉ ትምህርተ ወዲአ መምህር ክኸውን እየ ዝረኒ
1: መምህር ሕጂ እንታይ ትብል መስለካ ኣነ መምህር ክስተክስቶ በዓለ ሕራይ መን ሽብኪ ምስ በልኩ ኸ ኣነ መምህር ክስተክስቶ በዓል ክነግረክ እየ ድሓ መን ሽብኪ ዛጎለ
2: ኣነ መምህር ጅማ ዒሳ እየ ዝበሃል
1: ብራዋ ጠቃላ ንትዕቲ ዛጓለ ሕጂ ሕጂ ክንጀመር ኢና ራያ ኣብ ቁፅሪ ሓደ ጃልባ ኣላ ሓዚ ኣብ ቁፅሪ ሓደ ጃልባ ዛጓለ ጃልባ ኣብ ቁፅሪ ክልተ ኣብ ቁፅሪ ክልተ ሓምላይ ደሴት ኣሎ ሓምላይ ደሴት ኣብ ቁፅሪ ሰለስተ ሰሜናዊ ባሕሪ ሰሜናዊ ባሕሪ ሲሊ ዝኸይደሎ ቁፅሪ ኣርባዕተ ኣብ ቁፅሪ ኣርባዕተ ዳዕሮ ኣፍሪካ እዚኣ ብሰገነይቲ ከባቢያ ትርከብ ፈልጥዋ ኩልኹ ኣብ ቁፅሪ ሓሙሽተ ጫዕጫ ጫጫ ተብላ ዓሳ ራይ ዓሳ ኣብ ቁፅሪ ሽዱሽተ ጎቦታት ናቕፋ ጎቦታት ናቕፋ ታሪካዊ ቦታ ኣብ ቁፅሪ ሸውዓተ ሓወልቲ ኣባፀ የም ኩላና ኢና ንፈልጠን ኣብ ቁፅሪ ሸሞንተ ኮራል ሒዝክ ዶ መምህር ሒዝክ ኣለካ ሓቀይ ባህ ዝበለክ ቁፅሪ ሰዓቢ ሕጂ ደስ ዝበለክ ብራቦ ዘጓል ዋ ቁፅሪ ሓሙሽተ ምስ መፀት ክትምልስ እያ ካብ ኣግበር እያ ታቐድሚ ኸ ሓሙሽተ ኣብዚ ኣፈንቲ ታብልከ ዎ ብራቦ እንታያ ኣብ ቁፅሪ
2: ሓሙሽተ ጫዕጫዓሳ
1: ትፈት እየ ክመሽ ጫዕጫዓሳ ትፈት ብራዋ ታቑዕሉ ጫዕጫዓሳ ታቑዕሉ እስከ ከውን ትኽእል ሓቀይ ጫዕጫዓሳ ደ ክርያ ኢና ሕጂ ጫዕጫዓሳ ትኮይና ኣብዚኣ ክትመፅያ ጫዕጫዓሳ ሃረር ኣብ ኣስመራ ዘለኹ ጫዕጫዓሳ ጫዕጫዓሳ ዓሰርተ ኣምፅኢ ከለኸ ኣጆኹን ብራዎ ቁፅሪ ሓደ ኣብ ኣግበር እያ ኣብ ቁፅሪ ሓደ እንታይ ነራ ሜክሮፎን ሓዝያ ኸ ረሲዕ ክያ ኣለኹ ጃልባ ሓዝያ ኣብኢትካ ሓዝያ ዘጓል ጃልባ ነራ ትኸውን ትኽእል እያ ጃልባ ኢና ትወዳደሩ ምሳና ትወዳደሩ ጃልባ ነራ መሊስካ ተነራ ክርአ ኢና ንድ ኣነ ይፈለጥኩን ጃልባ ተነራ ክርአ ኢና ሕጂ እስከ እስከ ጃልባ ሰለስተ
2: ሓምላይ ደሴት
1: ሓምላይ
2: ደሴት
1: ደሴት ኣብ ቁፅሪ ሰለስተ ቁፅሪ ሰለስተ ያምሽ ሕሰብላ ኣጆኹ ቁሩብ ፈትና ካልእ ኣጆኹ ኣብ ቁፅሪ ሰለስተ እንታይ ነራ ሓምላይ እንዲክልቲ ካልኦት ከይከደት ከላ ጆኹ ተደው ኢና ዳሓነ ኣለክ ግና ኣለክ ብሕጂ ኣለክ ሰለስተ ኣለክ ሳሓቢ እዚኣ ነራ ሰሜናዊ ባሕሪ እያ ነራ ዛጓለይ

0: ጎቦታት ናቕፋ
1: ሽድሽተ ትንፃ እሞ ጎቦታት ናቕፋ ኢልክያ ጎቦታት ናቕፋ ብሮ ክትከውን ትኽእል እያ ኣይኮነን ከዓ ትኽእል እያ እስከ ጎቦታት ናቕፋ ኢላላ ነንሆ ፅንዑባ ጎቦታት ናቕፋ ኢላላ ኣብ ቁፅሪ ሽዱሽተ ክርያ ኢና ጎቦታት ናቕፋ ብራዎ ናቕፋ ሓንሳ ካብ ፀላእ ምስ ተመንዝዐት ተመሊሳ ድ ኣብ ድሕሪ ኣወሉ በዓል መን እዮም ዘይመለስዋ ሞ በዓል መን እሶም ኣይመለስዋን መን እዮም ምምላስ ከልዮም ሞም መን እዮም ምምላስ ከልዮም ተጋደልቲ ኣጠቕሎም ኮን ተጋደልቲ ራወታ ዞም ደቀ ሕራይ ሰሓባ ሓንቲ ሓሲብ ክጆኹን ኣርባዕተ ኣሎ ቴሌፎን ኣትኹ
0: ሓወልቲ ኣባፅዕ
1: ንገርካ ቁፅሪ ሸውዓተ ክንገር
0: ሸዓተ ሓወልቲ ኣባፅዕ
1: እስከ ሓወልቲ ባፅዕቲ ኮይና ክንሪአ ኢና

0: ሓወልቲ ባፀ ብክንቀ ሕጂ ናይ መወዳእታ ርአይ ቁፅሪ 8 ላትክ 4 ላትክ 2 ላትክ ሓሲብክ እታ ናይ መወዳእታ ቃ ብል ዕዛዋለ ኣጆ
1: ቁፅሪ 2
0: 2 ኣተኩላ ቁፅሪ 2 ምስዕታላ ቁፅሪ 2 ድሓን ቁፅሪ 2 እንታይ ነራ ኣጆ ኣጆኹ መምህር ኣጆኹ ኣሎ ኣብዚታት እኳ እዩ በዚታት ኣጆኹ ዘጓል በዚታት ይለክ ነረ እ እስከ ሓምላይ ደሴት ነራ ማዕለሽ ብፅቡቕ ክኸት ክደለኹ ፍራዊ እንታቑዕላ
2: ግርም ከመይ ፀኒሑ ተወዳዲርኩም ዶ ሕራይ ድሓን እዚ ኣብ ባፅዕ ዝገበርናይ ውድድር ምስ ተወድአ ከዓ ክንዕድመኩም ኢና ከም ሓድሽ መንዝያዳ ዘከረ ክትገብሩ ኢኹም ምክንያቱ ብዙሓት ቆልዑ ስድራ ቤታትን ትድውሉ ኣለኹም ክንወዳደር ደሊና ትብሉ ኣለኹም እንዲኹም ኣጆኹም ከነድህየኩም ኢና በዓለና ምፀዋዕናኩም ከዓ መመፂኹም ክትወዳደሩ ኢኹም እዞም ደቀ እሞ ሕጂ ዝተፈላለየ ኣብ መዋእለ ህፃናት ዝተገበረ ዝተፈላለየ ንጥፈታት ኣሎ እንድዩ ኣብቲ ንጥፈታት ሓደ ብሓደ ከነምፃልኩም ኢና ንስኹም ካብኡ ክትምሃሩ ከዓ ተስፋ ንገብር እዞም ደቀይ ናብቲ ንጥፈታት ከብለኩም እየ ሕራይ
3: ሽመይ መምህር ልያራ ይበሃል ንሕና ኣባሻውን መዋእለ ህፃናት ኢና ቀሪብናዮ ዘለና ኣርእስቲ ሸውዓተ ኣርእስታት ኣብ ቅድመ ትምህርቲ ኢና ቀሪብና ዘለና እዘን ሸውዓተ ኣርእስታት ኣብ ቅድመ ትምህርቲ ብመልክዕ ቴማ ብክልተ መፅሓፍ ተዳልየን ኣለዎ ኣብ ቀዳማይን ካልኣይን ዓመት መዋእለ ህፃናት ብክልተ ቴማ ተዳልየን ኣለዋ ተሓንቲ ንቀዳማይ ዓመት ክትከውን ከላ ተካልኣይቲ ድማ ንካልኣይ ዓመት እያ በቢ ሸውዓተ ቴማ ድማ ተዳልየን ኣለዋ ሓንቲ ቴማ ኣርባዕተ ርእስቲ ኣለዋ እቲ ሓንቲ ርእስቲ ንሓደ ሰሙን ብመልክዕ ለሰን ፕላን ኣዳሊና ንምህሮ ቆልዓ ኩሉ ግዜ ብግብርን ብፀወተን ብዝሕዞም ብዝጭብቆም ነገራት ስለ ድመሃር ካብ ዝቀለለ ናብ ዝከበደ ድማ ስለ ድኸይድ ኣብዚ ብማይ ንስፋር ፍርቂ ባዶ ጥራዩ እንዳበለ ይሰፍር ከምኡውን ብሕፃ ካብኡ ሓሊፍና ብውዳዓት ነገራት ንምህሮም ዕላማ መዋእለ ህፃናት ቆልዓ መዋእለ ህፃናት ኩሉንትናዊ ምዕባለ ክረክብ ስለ ዘለዎ እቶም ኩሉንትናዊ ምዕባለ ንብሎም ድማ እቶም ሓሙሽተ ዓይነት ምዕባለ ስለ ዝኮኑ ንሕና ብከምዚ ኣጋባባ ዳሊና ቆልዓ ብዝሕዘን ብዝጭብቆን ብግብርን ብፀወተን ንምህሮ ንኣብነት ኣብዚ ውዳዓት ነገራት ኣለው ኣብዚ ዕንቁሎ ዝተፈላለዩ ዓይነት ፍረታት ኣለው እምኒ ቆፅሊ እውን ክንውስኽ ንኽእል ብከምዚ ኣገባብ ቆልዑ እናቆፀሩ ይመሃሩ ኣብዚ እውን ዝተፈላለዩ ዕንቁሎ እዚ ዕንቁ ክሰክዑ ከሎ ሓደ ቆልዓ ሓደ ዓይነን ኢድን ይወሃሃድ ኣሎ ተወሳኺ ድማ ፓተርን ይፈልጥ ኣሎ ዓይንን ኢድን ዝተወሃሃደ ቆልዓ ድማ ኩሉ ነገር ክሰርሕ ይኽእል ሓደ ቆልዓ እዚ ኩሉ ኣዳሊናዮ ዘለና ብግብርን ብፀወተን

0: ክሰርሕ ከሎ ኩሉ እንትናዊ ምዕባለ ይረከብ ኣለዎ ማለት እዩ።
1: ንሕና ቅድመ ትምህርቲ ዕዳጋ ዓርቢ ኢና ቴማና ከዓ ቴማ 2 ናይ ቀዳማይ ዓመት ማለት እዩ። ብዛዕባይን ክፋላት ኣካላተይን ትብል ኮይና 4 ርእስቲ ኣለዋ። እታ ቀዳመይቲ ክፋላት ኣካላተይ ክፋላት ኣካላትና መን እዮም እያ ትብል። እታ ካልኣይቲ ብክፋላት ኣካላትና ክንገብሮም ንክእል ነገራት። ሳልሰይቲ ብምንቅስቃስ ኣካላት ብቕዓት ምጥራይ። ራብዒቲ ክዕቅንን ክምድብን ክኽእል እያ ትብል። ስለዚ እዚአን መብዛሕትኡ ኣብ ሜዳ ዝስራሕ እዩ ማለት ብስፖርት ኣብ ማእከል ብጎኒ ብየማን ብፀጋም ዝምድቡ እዮም። እዚኦም ቆልዑ እዚኦም ትርእይዎም ዘለኹም ኩሎም ይሰርዑ ይምድቡ ክፋላት ኣካላቶም መን እዮም ከዓ ይገልፁ። ጥቕሚ ክፋላት ኣካላት ቶም ናይ ስምዒት ህዋሳት 5 ናይ ስምዒት ህዋሳት መን እዮም እንታይ ጥቕሚ ኣለዎም ከዓ እዚኦም ይገልፁና። ካልእ ብክፋላት ኣካላትና ክንገብሮም ንክእል ነገራት እዚ ኩሉ እዚ ትርእይዎ ዘለኹም ብከምኡ ዝስራሕ እዩ። ርሺ እዚ ብኢዶም እተን ናይ ስምዒት ህዋሳት ከዓ መልሓስ ንምንታይ ጠቕመና? ኣብዚኣ ሽኮርን ጨውን ኣለዋና። ሽኮርን ጨውን ብምርኣይ ክንፈልጠን ኣይንኽእልን ኢና። ጥዒምና ግን ኣየነይቲ ሽኮር ኣየነይቲ ከዓ ጨውያልና ንፈልየን። ስለዚ መልሓስ መስተማቐሪ ከምቲ ጠቕመና ይመሃሩ። እዚአን ሓርፋፍን ለማፅን እየን። እዚኣ ለማፅያ እዚኣ ሓርፋፍ እያ። ስለዚ እዚ ከዓ ቆርበት ወይ ኣፀብዕትና መዳህሰሲ ከም ዝጠቕመና ከዓ ትነግረና። ካልእ እዚኦም ቅርፅታት እዮም። ሽመን ሕብረንን ክፈልጥዎን ኣለዎም። እዚ ክቢ እዩ፣ ትርቢዒ፣ ቅኑዕ፣ ርቡዕ ኩርናዕ፣ ስሉስ ኩርናዕ ኢሎም ይፈልዩ። እዚ ብዓይኒ ክፈልይዎ ዝኽእሉ ማለት እዩ ብምርኣይ። ካልእ እዚ ድምፂ እዩ። እዝኒ ከዓ መስምዒ ምዃኑ ይፈልጡ። እዝኒ መስምዒ፣ ዓይኒ መርኣይ፣ ኣፍንጫ ከዓ ሕማቕን ጥዑምን ሽታ ቀሪብና ከዓ ንዕኦም ከዓ ሕማቅ ሽታ ጥዑም ሽታ ኢልና ከዓ በየናይ ማለት በፍንጫ ከም ንፈልጦም ይነግር። ካልእ እዚ ኣስማቶም የቀዳማይ ዓመት እዮም። እዚኦም ኣስማቶም ንዕድሎም ብምርኣይ ርኦም ከዓ ናይ መን ሽምያ ባዕሎም ፈልጥዋ መጀመርያ ርእዋ የፅንዕዋ። ብድሕሪኡ ካብ ናይ ሙሉእ ክላስ ካብ 4 ተምሃሮ 6 የውፁ። ዳርጋ ኩሎም ሓንቲ መዓልቲ ርኢኻዮም ኣብ ካልኣይ መዓልቲ የውፅ ወለ እዚ ፍረቀላሚንጦስ ፍረቀላሚንጦስ ሕብሪ ለኺናዮ ብሕብሪ መሃሩ ማለት ቆልዓ እንዳተዘናግዐ እዩ ዝመሃር። ሕብሪ ከዓ ኩሉ ግዜ ሰሓቢ ነገር እዩ ዝፈቱ ቆልዓ። ስለዚ እዚ ብጫ ይብሉ ቀይሕ ይብሉ ካልእ ይቆፅሩ ይምድቡ ፊደላት ብኦኦም ይሰርዑ ይሰኽዑ። እዚ ሕጂ ገዛ ክሰርሕሉ ፊደላት ክፅሕፉሉ ኩሉ እንዳጋጣጠሙ ንዕኦም እዚ ናይ ክፋላት ኣካላቶም ዝሰርሕዎ ስራሕ እዩ። ካልእ እታ ብምንቅስቃስ ኣካላት ብቕዓት ምጥራይ ዝብል ውሽኣብ ዝሰርሑ ቆልዑ ኣለውና ድዘሉ ዝጎዩ ኩዕሶ ኩሉ እቲ ናይ ስፖርት ነገራት ጥዕና ምጥራይ ማለት እዩ። ድዓር እቲ ኣካላዊ ምዕባለ ከዓ ክልተ ዓይነት ምዕባለ እዩ ዘለና፣ ንኣሽቱ ጭዋዳታትን ዓበይቲ ጭዋዳታትን ዝበሃሉ። ሕጂ እቲ ካልእ ኣብ ደገ ዝምዕብሉሉ ዓበይቲ ጭዋዳታት ብምጉያይ ብምዝላል ብምፅዋት ማለት እዩ። እቶም ንኣሽቱ ከዓ እዚኢታት ብምስራሕ መቐስ ብምሃብ እዚአን ከዓ ክፋላት ኣካላቶም ዝሰርሕዎም ነገራት እዩ። ነዚ ቴማና ቀዳማይ ዓመት ኮይና ብዛዕባይን ክፋላት ኣካላት እዩ።
2: ኦኬ፣ ከመይ ውዒልና? እንኳዕ ብርሃን መፃኹም። ካብ ፅባሕ መዋለ ህፃናት ኢና ኣብዚ ብዛዕባ ቴማና ኩሉ መሳርሕታትና ኣዳሊና ኣለና። እዚ ንሪኦ ዘለና ፍረተምሪ እዩ። እዚ ፍረተምሪ ኣብ ሕብሪ ዝተኣለኸ ኮይኑ ብዙሕ ነገራት ንጥቀመሉ ማለት እዩ። ሓደ ካብኡ ቁፅርታት ንምቁፃርን ሕብርታት ንምፍላጥን ዝተፈላለዩ ዓይነት ኣለውና። ሕብርታት ንፈልጥ ንቆፅር። እዚ ድማ ፍረ ቀላሚጦስ እዩ። ወላዚ እውን ቁፅርታት ንምቁፃር ኢና ንጥቀመሉ። እዚ ንሪኦ ዘለና ፓስታ እዩ። እዚ መዓልታዊ ንምገቦ ፓስታ። እዚ ድማ ባዕሎም እዮም ዝሰኽዕዎ እዞም ተምሃሮ። ቀንዲ ናይ እዚኣ ጥቕሚ ድማ ውህደት ኣዒንትን ኣእዳውን ንምፍላጥ ማለት እዩ። ዓይኒ ምስኢ ተወሃሂዱ ብግቦ ይሰርሕ ኣሎን የለን ንምርግጋፅ ማለት እዩ። እዚ ንሪኦ ዘለና መዓልታዊ ኣብ ገዛና ዝጓሓፍ ወረቐት ንምቕናስ ማለት እዩ። ካብ ወረቐት ኣብ ክስታይ ተባዒጡ ኣብ ማይ ኣትዩ ብኮላ ተባዒጡ ዝስራሕ ዘሎ ማለት እዩ።
0: ፍልፍል መዋለ ህፃናት ቴማ 4 ዓደይ ከተማይን ሕጂ ኣብ ዓደይ ከተማይን እንታይ ዓይነት ምልክት ከም ዘሎ መስጊድ እንታይ እዩ፣ ቤተክርስትያን እንታይ ምልክት ኣሎ፣ ሆስፒታል እንታይ ምልክት ኣሎ፣ ባንኪ፣ ዝተፈላለየ ኣጉዶ ህድሞ እንታይ ዓይነት ምልክት ከም ዘሎ ብቴዎሪ ብፅሕፈትን ነረድኦም ማለት እዩ። እዚ ከዓ ማሕደር እዩ። ማህደር እዛ ማህደር እዚኣ ከዓ ዝሰርሕዎ ኩሉ ዝሰርሕዋ ዝእትውላ እዮም ሓደ እቲ ፊደላት ይብሉ ሕጂ ንኣብነት ሰናይ ሳሙኤል ትብላ ኣላ እታ ሰናይ ሽ ንክፈልጥዋ እዚኣ ሰናይ ሳሙኤል ሕጂ ማህደር ዝሰርሓላ ዝእትወላዩ ሕጂ ሰናይ እንታይ ምልክት ኣላ ንብሎ ስብርባር ሕንፃፅ ካልእ ከ እንታይ ምልክት ኣላ ሰለስተ ቁፅሪ ሕጂ በቲ ስብርባር ይፈልጥ ኣሎ ቁፅሪ ይፈልጥ ኣሎ ሽሙ ከዓ የፅንዓ ኣሎ ማለት እዩ ኣብ ቀዳማይ ዓመት እዚ ተረዲኻኒ እዚ ከዓ ፊደላት እዩ ፊደላት እዚ እንግሊሽ እዚ ከዓ ቁፅሪ እዩ እዚ ከዓ ዓይነት ኣካል እዚ ከዓ ዓይነት ኣካል እኽሊ ካብ ሓረስታይ መፂኡ ብሓሪሱ ተሓሪሱ ተጣሒኑ ተሰንኪቱ ማማ ከመይ ገይራ ንዓና ቅጫ እንጀራ ከምትስንክተልና እቲ ዓይነት ኣካል ከዓ ይፈልጥዎ ማለት እዩ በብሓደ ካብ ገዛንፂኦም ኣብዚኣ ክንዚኣ ገይርና ንሪኦም ማለት እዩ እዚ ከዓ ጭቃ እዩ እዚ ጭቃ እዩ እዚ ጭቃ ሕጂ ንኣብሽል ጭዋዳ እዚኦም ንምዕምዕ ይባል ዓርባ ዓርቢና ንስርሖም ገዛ ህድሞ ገለ ብከምዚ ገይርና ንስርሖም እዚ ሴማፎሮ እዩ ሴማፎሮ ከዓ ምልክት ምሃሮ ማለት እዩ እዚ ከዓ ራእዩ እዚአን ከዓ ቁፅሪ ይመሃሩ እንዳተመሃሩ እንዳተፃወቱ ነዚ ይገልፅዎ ማለት እዩ እንዳተመሃሩ ይገልፅዎ ማለት እዩ እዚ እንዳተመሃሩ ይገልፅዎ እዚ ኩሉ እዚ ከዓ ራእዩ በቲ ከለርስ መሃሩ በቲ ቁፅሪ መሃሩ በቲ ከዓ ይፃወቱ እንዳተፃወቱ ይመሃሩ ማለት እዩ እዚ ይፈቅዱ ሕብሪ ይፃወቱ ከዓ ሰለስተ ዓይነት ኢና ንብሉ
3: ሰይደልያ ኣብዚኣ ሩክነት ዱካን ዱካን ቆልዓ ይለማመድ ከመይ ገይሩ ይገዝእ ይሸይጥ ብሰሊ ከመይ ገይሩ ይቀያይር ማለት እዩ ገዚኡ የብል ኣብዚአን ኣለዋ ሂና ዒንደነ ሩክነ ቃህዋ ርቅሮ ቃህዋ ቆልዑት ኮፍ ኢሎም ቡን ይሰቱ ይዘናግዑ ሓገ ልኡስራ ያኒ ፈዋኢድ ልኡስራ ወይም ሂና ዒንደና ከማን ኣብ ክፍል ሹፍ ረስማ ወየጉል እስመ ኣሊና ለው ከድረዋት የጉል ከድረዋት ለው ፈዋቂ የጉል ፈዋቂ ሂና ዒንደና ኩቱብ ሃዲ ዒንደና ኩቱብ ብልሕሩፍ ልዓረብያ ሃዲ ሕሩፍ ዓረብያ ኩላሃ ምን ልኣሊፍ ልልያ ብክታብ ኣልጢፍል የሹፍ ኣሱራ ማዓ ልሓሪፍ ኣሱራ ወልሓሪፍ ሱራ ወሓሪፍ
4: ክርም እሞ ካብ መጀመርታ ጀሚረ ካብታ ሙዚቃ ተጋበዝኩኹም ብድሕሪኡ ገመረባዕ መፂኡ ብድሕሪኡ መዝያዳ ዘከረ መፂኡ ብድሕሪኡ ንጥፈታት ናይ ቆልዑ መፂኡ እዚ ኩሉ ከመይ ነይሩ ገለ ነገር ቀሲምኩም ክኾኑ ተስፋ ገብር ኣነ እውን እንታይ እየ ክብለኩም ኣብ መወዳእታ ከምቲ ገመረባዕ ንዕድ ደበለኩም እዞም ደቀይ ኩሉ ግዜ ምእዙዛት ኩኑ ኩሉ ግዜ ዘረባ ወለድኹምን መምሃራንኩምን ጎረባበትኹምን ዝኾነ ኣብ ፅርግያ ዝማዓደኩም እንዳተቐበልኩም ኪዱ እዞም ደቀይ ንሕና ከዓ ዝተፈላለየ መደባት ከነምፃኣልኩም ኢና ኩሉ ግዜ ሕጉሳት ኮንኩም ክትዓብይ እንዲኹም እዞም ደቀይ ምእዙዛት ኩኑ ኣነ ክሳናበተኩም እየ ኣይትሕመቁ እንዳበልኩ ቻው ቻው ቻው ቻው ቻው ቻው ብለኩም

እመና ነበርኩ ከለካ ሓደ ማይ

ወይዛ ጉማየ ወይዛ ጉማየ መጺኣ ኢሎማ ብለይቶ ኸም ቀለማ መጺኣ ኢሎማ ብመረብ ከም ቀለማ። እዛ ደርፊ እዚኣ ኣብ ከባቢ መፋርቂ ሰብዓታት ዝተደርፈት ኮይና ሽዑ ሰውራ ኤርትራ ማለት ክልቲአን ውድባት ተጋድሎ ሓርነት ኤርትራን ዝበዊ ሓይልታትን

0: ኣብ ከበሳታት ኤርትራ ክሳባ ውሽጢ ኣስመራ ንኣተዋ ስርሒታት ዘካይዳሉ ዝነበረ እዋን ስለ ዝነበረ ካብቲ ርሑቕ ተባሂሉ ዝፅዋዕ ዝነበረ ሳሕልን ባርካን ወፅአን ኣብ ውሽጢ ህዝቢ ብምምፀአን ናፅነት ከም ዝቐረበትን እታ ባንዴራ ከም ዝተቐልቀለትን ንምግላፅ ተባሂላ ዝተደርፈት እያ። መፅያ ኢሎማ ብመረብ ከም ቀደማ ክበሃል እንከሎ ምስትያ ውሽጢ ከተማታት ተጋደልቲ ብለይቲ ንኣተዉ ዘስምዕዎ ዝነበሩ ድምፂ ጠያይቲ ተደማሚሩ ንህዝቢ ዓብዪ ሃንቀውታን ስምዒትን የሕድረሉ ነይሩ። ኣብዚ እዋን እዚ ብፍላይ ኣብ 1974-75 ኣብ ከተማታት ኤርትራ መንእሰያት ዝእሰሩሉን ዝርሸኑሉን ኣብ ጎደናታት ብስልኪ ተተሓኒቖም ዝድርበይሉን ዝነበረ ህሞት ብምንባሩ ሓያለ መንእሰያት ናብ ሶራ ዝወሓዝሉ ግዜ እውን እዩ ነይሩ። እቲ ናፅነት ክትመጽእ ባንዴራ ክትትከል ሃንቀው ዝብል ዝነበረ ህዝቢ ብመግዛእቲ ብልዕሊኡ ዝወርድ ዝነበረ ግፍዕታት ኣዝዩ ይመሮን የሳቒኑ ብምንባሩ ንገዛእቱ ኣብቲ ግዜ እቲ ሃይለ ስላሴ ድሕሩ ድማ ስርዓት ደርግ ዝተፈላለየ ኣስማት እናሃበ ጽልኡ የንጸባርቕ ነይሩ እዩ። ገለብቲ ግዜ እቲ ዝተደርፉ ደርፍታት ድማ ህያው መግለጺ ናይቲ ሽዑ ዝነበረ ጽልእዮም ዘንጸባርቑ ነይሮም።
1: ኣብ ገዛና ዘለኹም እዚ 74 ንድሓደቲ መወዳእታ ዝነበረ እዩ። ኣብ ገዛና ዘለኹም ተቐማጦ ሰብ ክራይ ሕጅስ ውፁ መፂኦም እዮም ስድራይ ዝብል ደርፍታት ነይሩ እንጂ እዚ ናይ 74-75 መጀመርያ ዝነበረሉ እዩ። ንብዙሕ መንእሰይ ኤርትራ ንገድሊ ሃፂሉ ክኸይድ ዝገበረ ደርፍታት እዩ መብዛሕትኡ። እዚ ሕጂ ናይ ኢንጂነር ኣስኮ ደሙና ነይሩ ወይዛ ጉማይ ትብል ደርፊ ነይሩ ናይ ኢንጂነር ኣስኮ ደሙና

0: ድርተት ከሊ ንምለስ ሩባርባ ታሕቲ ክኸይድ ሞ ምስ ትርጉሙ ኣበናይ ህሙ ደሪፍከ ማለት ተዋሃቡ ሽዑ ፖለቲካዋሃቡ ኣብዚ ሃገርና እንታይ እዩ ነይሩ?
1: እዚ እዚ ሰብዓ መጀመርያ ሰብዓታት እዩ። እዚ ሞ ብጋህድ ማለት ትርጉም ከምዚ ማለት እዩ ዘድልዮ ኣይኮነን። ሩባርባ ታሕቲ ተጋዘልቲ እዮም ብርካል
0: ወ መስካብቲ ዜምኡ እንታይ ነሩ ትግጥማ ትሕዝጣ

0: ካብዚ ቀፂሉ መሶበይ ነራ መሶበይታ ናይ መጀመርያ ከም ቁርብ ጉሁድ ዝኾነ በስ ጉሁድ ክብለካ ከለኹስ ገለ ብዛዕባ ኤርትራ ብዛዕባ ገለገለ ናይ ኤርትራ ሸነክስትንክፍ እንድሕር ኮይኑ ጉሁድ ዝበሃል እምበር ጉሁድ ዝበሃል ነገር የለን ትትርጉም ተተርጊሙስ ስምዒት ክህብ ኣለዎ ብዛዕባ ሃገር ነይሩ እዩ ኣጊድካ ዝረፎ ነይሩ እዩ ግን ተሓቢእካ እዩ እጂ መሶበይ ካብተን ቀንዲ ክስታይ ዝገበርሀኒ መጀመርያ ማለት እዩ መሶበይ መሶበይ መሶብ ድርቂ ናይ ስድራ ሰደቃ ናይ ባሓቂ መሶበይ መሶብ ቂሐ ፅልሚ ናይ ስድራ ሰደቃ ናይ ኣዴታት ትልሚ ፅቡቕ ዝሕብርኺ ሸውሃት ንዝጠሚ ግዜ ኮይኑ እምበሪ ንስክዶ ተሃድሚ ስድራና ክዕልሉ መሶብ ነይራ ኢሎማ ትኸይድ ትነብር ቆፅሊ ተሸሊማ ኣነ ኳርኪበላ ብቆልዓይ ከለኹ ኩሉ ክትምነያ ክልምን ሰሊኹ ሕጂ ብዚ ስድራና ክዕልሉ መሶብ ነይራ ኢሎማ ብዛዕባ መሶብ ክዕልሉካ እንተኮይኖም እንታይ እሞ መሶብ ዓብይካሉ ትፈልጥ ኢካ በዓልካ ዝዕለካ ሰብ የለን ግን እቲ ትርጉም ስድራና ክዕልሉ መሶብ ነይራ ኢሎማ ትኸይድ ትነብር ቆፅሊ ተሸሊማ እዚኣሲ ንዝኾነ ዓብይ ተኣሽሙ ይህልዎ ንኸውን ግን ቆፅሊ ተሸሊማ ስነታ ባንዴራ ኤርትራ ዝነበረት ማለት እዩ ኣነ ኳርኪባላ ብቆልዓይ ከለኹ ኩሉ ክትምናያ ክልምንሰል ይኹ ንሕናስ ብፌደሬሽን ግዜ ቆልዑ ስለ ዝነበርና ንሕና ወይ ናርኪብናሉ ሕጂ ሲ ቁርብ እዚኣ ካብ ተቐዳመይቲ ክስታይ ክውን ትብል ማለት እዩ እቲ መሰጅ ሕይል ኢሉ እዩ ማለት እዩ እዚኣ ነራ መሶበይ
1: እዚኣ ሕጂ ማእሰ ወፅኣበይ ኮንካ
0: እዚኣ 74 ኣዲስ ኣበባ
1: ሕዚኣ ቤና ሃዋህው እንታይ እዩ ነይሩ ማስፖርትካ ሃዋህው ንክዚ ክትደርፍ
0: እወ እቲ ሃዋህው ሽዑ ብሕልፊ ኣብ ዩኒቨርሲቲ ሲ ብዙሕ ብዛዕባ ሰውራ ኩሉ ሻዕቲ ትዛረቦ ብዛዕባ ሰውራ እዩ እቲ ተምሃራይ ኣብ ዝኸዶ ኮይዱ ኢብን ኣብቲ ሽዑ ይዝዋ ዝበሃል ነይሩ ናይ ዩኒቨርሲቲ ማሕበር ናይ ተምሃሮ ብዛዕባ ጠቕላላ ናይ ኢትዮጵያ ዝዛረቡ ዝዛረቡ ግን እቲ ኤርትራዊ ኩሉ ብዛዕባ ሃገሩ ጥራይ ይዛረብ ነይሩ ሕጂ እቲ ስምዒት መንእሰይ ስለ ዝኾንካ ከምኡ ክስማዓካ ከዓ ከመዶ ዓይነት እዩ ነይሩ ሃገሩ ዘይሓስብ ሽዑ ብዛዕባ ኤርትራ ዘይሓስብ ናይ ባሓቂ ከም ንፁል ገለ ዓይነት እዩ ዝረአ ስለዚ ተሓስብ ኣለካ ሓደ ሓደ ብቕንዕና ነይሩ ንሕና ወይ ንጎይ ነርና ከም መንእሰይ ግን እቲ ስምዒታት ኣሎ ድሓር ከዓ ከም ክቕበለካ እንተኮይኑ ህዝቢ ከማን ከም ኣርቲስት ከማን ኣብቲ ግዜ ብዛዕባ ሃገርቲ ዘይኮይኑ ብዛዕባ ፍቅርሲ ዓንዲ እዚ እቲ ህዝቢ ውን ብዛዕባ ሃገር ምስ ደርፍ ግን እቲ ህዝቢ ሓቕፈካ ይቕበለካ ስውን ሓደ ተኣሽሙ ነይሩ ሓደ ረቋሒ ነይሩ እንጂ እዚ ነይሩቲ ኩነታት
1: ሽዑ እቲ 74 ትነለካ እቲ ናይ ሰውራ ሃዋህው ከመይ ፅሉ ነይሩ ፅልዋ ነይሩ ወደብቲ ኣባኹም
0: ወ ፅልዋ ማዓ ፅልዋ ሽዑ ከዓ ምቅያራት ዝነበረሉ ካብ መንግስቱ ናብ ሃይለ ስላሴ ናብ መንግስቲ እዩ እተን ደርፍታት ከማ ካብ 74 ኣትሒዘን ተሓትማ ኣብቲ ግዜ እቲ እንዳርጋቸ መኮነ ዲ እንዳርጋቸ መሳይ ዝበሃል ነይሩ ፕራይም ሚኒስተር ተመርፀ ንግዜኡ ሃይለ ስላሴ ምስ ከደ ቅድሚ መንግስቲ ምምፁ ሕጂ ንሱ ናይ ጋዜጣ ነፃነት ክሰብሲ ፍሪዶም ኦፍ ፕሬስ ገለ ዓይነት ኣውጁ ከም ሪፎርሚስት ኮይኑ ማለት እዩ መፅ ኣብዛ ግዜ እዚ ንዕዲ ረኪበ ማስታወቅያ ሚኒስተር ከይደ ኣሕሊፈየን ማለት እዩ ካብ ሳንሱር እምበር ካሓልፋ ይምኽኣላ ነረ ኣብ ሳንሱር ምስ ሓለፋ ዕድል ገይረ ኩለን ሓሊፈን ስለዝበና ተደሪፈ ምስ ተደርፈ ግን መዓት ተኣሽሙ ነይሩ ብዲስኮታት ሰብሩ ኣበየለብሉ ኣነ ሕባ ናብቲ ዝነበረኒ እንዳ ድኳናት ኣብ ፒያሳ ናብኡ ኢንቨስቲጌተር ዝሰዱ ከይኮድኩ ከለኹ ከይዱ ይበሃል ይሓቱ ኣበየሎ ከይዱ ንበረኻ ስመራ ሞ ከይዱ ንበረኻ እዩ ዝበሃል ነይሩ ኣብቲ ዋቱ ከይኮድኩ ከለኹ ስጋዕ 77 ዝወፅእ ማለት እዩ
1: ሓደ ሕጂ ንስኣ እውን ሰነ እዚኣ መሶበይ እውን ብዜማ ክሰምዓ ዶ
0: ሕራይ ንፍትን
1: መቸቶም ናይ ሽዑ ሰማዕቲ ከዓ ክንዘኻኽር ንዝሓድድ ፈለዶ ከዓ ከመይ ነይሩ ከዓ ክንመሓለፍ

0: ኩሉ ብቲ ግዜቲ ዝድረፍ ዝነበረ ደርፍታት ቅድሚ ናብ ህዝቢ ምቕራቡ ብዓይኒ መርፍእ ይሓልፍ ስለ ዝነበረ እቲ እንኮ መራፂ ንኩሉ ግጥምታት ይኹን ዜማታት ጉልባብ እናገበርካዩ ናብ ሰማዕቲ ከም ዝበፅሕ ዝግበር ዝነበረ ሰማዒ ብወገኑ ንኩሉ ናይቲ ግዜቲ ደርፍታት ምትሽትሽዑ ዝነበረ ፖለቲካዊ ሃዋህው የተኣሳስሮ ብምንባሩ ቀልጢፉ መልእኽቱ ይርድኦን የስተማቐሮን እዩ ነይሩ።
1: እስማን እውን ትኽክል እኳ ኣልኣሚን እዩ ደሪፍዋ ግን እንታይ እያ ትብል እዛ ፀብሒፆም እጂ ናይ ንጉስ ሃይለ መንሳዓይ ሓያል ደራሲ እዩ ንጉስ ሃይለ መንሳዓይ ሕጂ ፀብሒፆም ቆፅሊ እያ እታ ፀብሒፆም ሲ ቆፅሊ እዩ
2: ሕጂሓምሊ
1: ማለት እዩ እታ ባንዴራ ናይ ኤርትራቲ መረዳእታ ከዓ እታ ብግዜ ፌደሬሽን ተንበልብል ዝነበረት ባንዴራ ስለዝኮነ ቆፅለወይት እያ ቆፅልላ እታ ማእከላ እታ ናይ ውልዕ ሕጂ ካልእ ፍታሕ የለን ካብ ሰንሱር ክትሓልፍ ተደኣ ኮንካ ብበደይ ብፍቕረይ ብቆፅለይ ናበልካ ኢካ ትሓልፍ ስለዚ እዚኣ እውን ሓንቲ ካብተን ኣጓሳጓሲት ዝነበረ

0: ንታ ደርፍታት ከቆፅሉ ዕበል ኣብ ማእኸል ቀላይ እንታይ እያ ብዛዕባ ድርፋ ሞ ድሓር
1: ኣብታ ቆፅሊ ዕቦል ኣብ ማእከል ከላይ ሰተ ሰምሃር ኣብ ገምገም ከላይ ጨና ኣዳም ኣብ ኩርባ ላዕላይ ኣታ ሰብኣይና ዓባተላይ ለከመና ርጉም ተንቋላይ መንጎ ስገም መንጎ ስርናይ በቂላ ናውሊዕ መንጎ ስግም መንጎ ስርናይ በቂላ ናውሊዕ ኣግመፅን የነይተን ክበልዕ እብገርዓየና መሪራ ተኽፍኛ ታ በዓል ከረም በዓል ዕማ ኣታ ወዲ ቁርደት በዓል ዕማ ኣታ ወዲ ሰምሃር በዓል ዕማ እንተረኸብካያስከሰዓማ ፈሊጥ የለኹ ትጠገመ ኣታ ወዲ ቁርደት በዓል ዑማ ኣታ ወዲ ሰምሃር በዓል ዑማ ተረኸብካለይ ስከሰዓማ ፈሊጥ የለኹ ትጠገማ
0: ሕጂ እዚኣ ኣብቲ ትሕዝቶ ክትመፅእ እንታይ ትቆፅሊ ኣብ መንጎ ቆፅሊ ኣብ ማእከል ቀላይ በቂላ
1: ያዊት ነቲ ግጥምን መጣዓመን ድዩ
0: እንታይ መለክታ
1: መንጎ ስገም መንጎ ስርናይ በቂላ ናውሊዕ ኣትግመፀነ ነይተንክበልዕ እዚ ገርዓየና መሪራ ተኽፍኛ ኣቢልና ቢልና ብታ ባንዴራና ኢና ንመፀለ ዓክስ ክተንክፋስ ኣይክእልን እዩ
0: መን ታ
1: ገዛ ኣይንበሎ ከይዲ ምስእታይ ሽ ሕጂ ቆፅሊ ዕበላ ማእከል ቀላይ እዩ ተላባይሩ ንዓባተላይ ኣትብ ነራታ ደርፊ ኣታ ሰብኣያ

0: ጉዕዞ ሰብሮ ኤርትራ ኩሉ ብጽፉፍን ብኣወንታን እዩ ዝኸይድ ነይሩ ክበሃል ኣይከኣልን። እተን ዝነበራ ክልተ ውድባት ማለት ትጋድሎ ሓርነት ኤርትራን ህዝባዊ ሓይልታትን ብዝነበረን ዓብዪ ናይ ስነ ሓሳብን ዕላማን ፍለለይ ኣብ መንጎአን ቀጻሊ ወተሃደራዊ ምርጻማት የጋጥም ነይሩ እዩ። እቲ በተን ውድባት ዝካየድ ዝነበረ ውግእ ሓትሕት ንህዝቢ ኤርትራ የጉህን የተሓሳስብን ብምንባሩ ብዓቕሙ ነቲ ግጭት ንምዕራቕ ይኹን ነተን ውድባት ናብ ሓድነት ከምርሓ ቀጻሊ ጻዕሪ ይካይድ ነይሩ። ሓደ ካብኡ እቲ ኣብ 1974 ኣብ ኣፍንጫ ጸላኢ ብዝሒ ህዝቢ ኣስመራ ዝተሳተፎ ኣብ ዛገር ዝተኻየደ ኣኼባ እዩ። ነዚ መድረኽ እዚ እውን ደርፍታትና ከይዘከሮ ይሓለፈን።
1: ኣብዚ ናይ ውግእ ከዛገር ገልመለ ንብሎም ሻሎ ታሪክ እንዲ እዚ እንታ ገይሩ ድሕሪ ማለት እዩ ትደርፊ ኣታነ ገሪሙኒ ማርሻ እንዲትረዶ ምምለስ መሲልኒ ነተኣማመን ኣማመን ወሬናፋይ ተዓመን ነተኣማመን

0: እዚኣ ዳሕራይ ካብ እንተፈል እያ ስለዘይነበረት ናብ ሳንሱር ኣትያ ኣብ 75 ከዓ ትፈልጡ ኢኻ እንታይ ከም ዝነበረ ሳንሱር ብክንደይ ተኣሽሙ እያ ሓሊፋ ክንደይ ተቀይርዋ እዩ ክንደይ ተኣሽሙ ነዚ ክቅየር እውን ክንደይ ተኣሽሙ ስለዚ ብዙሕ ውን ክስታይ ብላ ግን እቲ
1: መሰጅዓድና
0: በረኻ ትረአ ማዕዲኻ ጥሪትና ኣባጊዕ ዕንጨትና ኣዋልዕ
1: ኣብዚ
0: ዘሎ ነታ ውልዕ መሸት ተኣሽሙ ክገብር ዘለየ ኣብዛ ዘርፊ እዚኣ ነታ
1: ውልዕ
0: ተባንዴራ ማለት እዩ ድራርና ብርኩታ ደንበና ክረብታ ተጋዳላይ እንታይ ድረር ደንበኸ እንታይ እዩ ኣብ በረኻ እዩ ዘሎ ማለት እዩ ኮረብታ ፅዕነትና ዳጉሻ መንበርና ኮረሻ እዚ ዳዝኖት ሃብ ኢንሰንስ እዚ ባዕሎም ዝቀይርዎ እዩ መንበርና ኮረሻ ግበር ገለ እጅ ዙ ባዕሎም ዝቀይረውሎ ሰንስ ዘይህብ ኣሎዚ ፅዕነትና ዳጉሻ መንበርና ኮረሻ ሕጂ ቲ ኦሪጅና ኢለለን ሽዑ ገዲፈ ኣዲስ ኣበባ ወፅአ ንሳቶም ግን ብዙሕ ዳሕራይ ክቀያይሩ ስለዝጀመሩ ኣብዚ ዓድና ዝብል ደርፊ ብዙሕ ኣሎ ተኣሽሙ እዚ 75 እዚ ተሪሩ ነይሩ ማለት እዩ
1: ሕጂ ኣብ 75 እዚ ዓድና ትብል ደርፊ ገጢምካ ድሕሪ ኸ እንታይ ዝቐፅልካ ደርፍታት ኣሎ ነቲ ፖለቲካ ዝነበረ ሃዋ ዝገልፅ
0: ድሕሪኡ ኣይነበረን ምክንያቱ ማእሰርትታት በዚሑ ድሕሪኡ እውን ድሕሪ 75 ሲ ናይ ኤርትራ ኩነታት ብጣዕሚ ሓያል እዩ ነይሩ ኣብቲ ሰውራ ኤርትራ ደፊኢሉ ዝነበረ እዋን እዩ ሕጂ ቲ ለውጥታት ከዓ ሓሊፉ ናብ መንግስቱ ሃይለማርያም ዝመፀሉ እዋን ስለ ዝነበረ ናይ ባሓቂ ሓያል እዋን ስለ ዝነበረ ሰብ ንክትደርፍ ኮፍ ቅዱልካ እዚ ንክትዘውር ከማን ሕማቕ ዝነበረሉ ግዜ ኢኹም ኤርትራዊ ሕጂ ከምኡ እናገደን እናገደን ምስከደ 77 ወፅአ ማለት እዩ ስመራ መፅ ካብ ስመራ ናብ ጀብሃ ፀንቢረ ማለት እዩ ክሳዕ 78 ጁላይ ወፅአ ንካርቱም ከይ ካብ ሜዳ ወፅአ ማለት እዩ
1: እቲ ደርፍታት ሽዑ ክድረፍ ከሎ ነትካ ኹን ካልኦት እውን መስለ ንኹምታ ዝደርፉ ዝነበሩ ስጋዕ ክንደይ ነቲ ህዝቢ ዘለዓሎ ነይሩ ስጋዕ ክንደይ ነቲ ፖለቲካዊሃቡ ይገልፆ ነይሩ ስጋዕ ክንደይ ማ ስምዒታት ክፈጥር ነይሩ
0: ናይ ብሓቂ ሓያል ስምዒት እዩ ነይሩ ደርፊሲ ከም ናህና ካልቸር እንድሕርኢካ ደርፊሲ መግለፂ ስምዒት መግለፂ ኣብ ውሽጥኻ ዘሎ ትገልፆ እዩ ሕጂ ከም ህዝቢ ከማ ህዝቢ ኤርትራ ሲ ኣብ ደርፉ ኩሉ ሻዕ ትኽ ኢሉ ኣይኮነን ዝደርፍ ዝኾነ ባህሊ እንድሕርኢካ በዓል ከበሮ ኹን ኣብ መርዓ ኹን ኣብ ኣውሎ ኹን ኣብ ገሎ ኹን እንድሕር ነቲ ሰብ ሓደ ነገር ክሽምጥጦ ወይ ሓደ ነገር ክዛረቦ ደልዩ መሰጅ ክሕልፈሉ እወ ብተኣሽሙ እዩ ዘሕልፈሉ እምበር ዳይረክት የለን ሕጂ እዚ ከም ባህልና እዩኖ መዓት ደርፍታት ኣለዉ ሃገርና ገለ ብዛዕባ ጓል እንድሕር ሓሲማ ፀኒሓ ገለ ድዩ ወይ ክሰርቕ እንድሕር ተረኪቡ ድዩ ወይ መቸም ሓደ ነገር እንድሕዳልዩ ብታዓዲ ሓንቲ ደርፊ ውፅያ እቲ መሰጅ ከም ዝበፅሕ ናብቲ ህዝቢ እዩ ዝግበር ሕጂ ኣባና ከማን ካብ ዳይረክት ተደርፈሉ እቲ ህዝብና እንድሕር መልእኽቲ ርኢካ ባዕሉ ተርጊሙ ከብል ከሎ ከምኡ ዝብል ካልቸር ዘሎ ኮይኑ ስማዕና ንከምኡ እዩ ዘሎ መሰ ሃገረሰባት ቀደም ክሪኦ ከለኹ ከምኡታት እዩ ነይሩ ሕጂ እንታይ እዩ ዝኾነ ደርፊ ተደሪፉ እዚ እኳ ኣብ ተኣሽሙ ዝወፀ ማለት እዩ ኣብ ዲስኮ ዝወፀ ካሴት መዓት ነይሩ ምስ ዕርኩካ ክንከ እዳሰተኻ ድዩ እዳገለ ድዩ ትደርፎ መዓት ነይሩ ሕጂ እቲ ኣነ ዝነበር ኩሉ ቁሉቁሉ ዝከረኒ ደርፍታት ነይሩ ኣታ ሰብኣይ ንዓባተላይ ደከመና ርጉም ጠንቋላይ ዝብል ነይሩ ሕጂ ጠንቋላይ ንሃይለ ስላሴ እዩ ማለት እዩ ኣታ ሰብኣይ ንዓባተላይ ገለ እቲ መሰጅ እንተጋዳላይ ገሊኡ ወልዳ ወልደ ማርያም ሓስብ ገሊኡ ተጋዳላይ ክኣትሎ ገ ከምኡ ተኣትሎካ ማለት እዩ ከምኡ ነይሩ መሳጅ መሴጅ ነይሩ ዳሓር ውን ዘማች ክመፅእ ከሎ ስድራይ ሃየ ቆልዑ ሃየ ዘመቻ እየ እሞ ክምለስ እየ ዓይነት ከምኡታት ደርፊ ከምኡታት ዓ ሕጂ ሲ ክትውድኡ ከምኒ ዘማች ነይርዎ መሴጅስ ብዙሕ እዩ መሴጅስ ነሩ ብናዳ በዚ ተክሊ ሃይማኖት በዚ ኤርያስ ብዙሕ ኤርትራውያን ዝበዝሕዎ ንድሕር ከድካ መዓት ደርፍታት ኢካ ትሰምዕ መዓት ናይ ባዕሉ ድገብሩ ሕጂ ደርፍታት ዝነበረ ኣግሂድካ ድረፍ ዝነበረ ደርፊ እዩ መልክዕ ኣጋባ ዝበሃል ዝነበረ ግዜ ሲ እቲ መሰጅ ሲ ናይ ብሓቂ ትኽኢሉ ዝመፅእ ዝነበረ መሰጅስ እዩ ኣይዝክሮን ሕጂ ብዙሕ ምክንያቱ ቁሩብ ግዜ ሃብካንን ግዜ እምበር ምልእ ኣቢለ ቁሩብ ገይረስ መፅ

0: ፃፎ ነይረ ወ መፃኾ ነይረ ግን ምስ ዝነበረ ደርፍታት ሽዑ ብዙሕ ኤጅቴት ገብሩ ነይሩ ብዙሕ ብዙሕ ብዙሕ
1: እቶም ብቐንኦምን ብግጥሞምን ንህዝቢ ስምዒቱ ኣብ ምልዓልን ንፖለቲካዊ ሃዋህው ሃገርና ኣብ መምሃርን ልዑል ተራ ዝተፃወቱ ስነ ጥበባውያን ብደርፊ ጥራይ ዘይኮነ መብዛሕትኦም እጃሞም ከበርክቱ ናብቲ ዝደርፍሉ ዝነበሩ ሰውራን ነታ ዝደርፍላ ዝነበሩ ባንዴራን ንምምፃእ ናብ ገድልዮም ተፀንቢሮም
2: ሕጂ መቸም ካብኡ በረኸት ዳርጋ ንሜዳ ካወፅ ምስለኒ
3: ድሕሪ እዚ ክኸይድ ደሞ ገለ መለለስ ከይደ ከዓ ኣብዚ ኣዲስ ኣበባ ነይሩ ምንቅስቃሳት ኣብኡ ነይሩ እዚ ብቅድሙ ካብዚ ከይድ ከለኹ ኣብ ማሕበር 758 ተወዲበ ነይረ ኣዲስ ኣበባ ከዓ ምስኡ ነበረ ቀፂለ ከምኡ እናልኩ ስጋዕ 74 መወዳእታ 75 መጀመርታ ሲ ንሜዳ መፅ ወርሒ 4
2: እስካ ንረአ ካብቲ ናይ ሜዳ ከ ሜዳ እውን እቲ ባህላዊ መዳይቲ ገጥምታት ደርፍታት ከም ጠቀስንያ ሲ ትራ ነይሩ ወይ ናይ ሜዳ ኮክላት ንርክብ ነበሉ ዲና ሕጂ ሲ እስከ ካብቲ 75 ንሜዳ እቱ ምሰልካ ኣብቲ ዝነበርከ ሰውራ ዝነበረ ደርፍታት ናይ ብሓቂ ዋቅዓት ብለ ደርፍታት ክጠቕሰለናትካ ኹን ምሳኻ ዝነበሩ እውን ደረፍቲ
3: ኣብዚ ሲ ሓርታ መጀመርታ ዝደረፍኳ ደርፊ ተሰማሚዕንሎ ትብል እያ ዝገርም እዩ እምባይ ሃፍቱ እምባይ ሃፍቲ ቂል ማለት እዩ ሕጂ ማታኣ ትሰርሕ ዘለዎ ማታኣ ክለብ እምባይ ደረፋ እዩ ሓንሳ ማሕበር ኢና ነርና ኣብ ኣዲስ ኣበባ ብሓንሳ ከዓ ንሜዳ መፅና ክልቴና ማለት እዩ ሕጂ በዚ ሰራ ኣቢልና ንኣቲና ብመረብ ተሳጊርና ብዓዲ ኳላ ካብኡ ስርዓት ረኪቦምና ሒዞምና በዚ መራጉስ ብኡ ገርና በቃ ንቋላ ስለ ወሪድና ማለት እዩ ኣብ ዓዲ ኳላ ማለት ዚ ተካትብሎ እምኒ ሓይሊ ገለ መሬታት ክንበፅሕ ከለና ናላጊስና በዛ ዓብ ዓዲ ቢልና ሽኦ ገመሮ ንታሕቲ ንቋላ ስለ ከድና ጥቃ ኣዲግሮቶ ገለ መለ ኣብኡ ኢና ረኪብና ተጋዘልቲ ሕጂ ቀፅሉ ምስ በሉና ሲ ቀፅሉ ምስ በሉና ቀፂልና ኣብቲ ኣምብላላሕ ባሃል ጎቦ ለይቲ እዩ ሰዓት ሓደ ገለ መለ ኮይኑ ጥቃ ሕረት ዑና በፂሕናስ እምባየ እዚ ከማ ነፊዑ ኣነ ቀደም ወዲ በረኻ ስለ ዝኮንኩ ኣብ ሃገረሰብ ስለ ዝኮንኩ ሲ ድሓነ እምባይ ኣብኣ ግን በቃ ኢሉ ካብዚ ኣይከየድ ንተዘሊኹም ድላክ ንግበሩ እምበር ብድቅስ እዮም ኢሉ እዚኣ እትሪ ኣለካ ደርሆ ምልቃ ጀሚሩ ሽዑ ሕረት እዚኣ እግርናዮ ዘላ ገለ መለ ኢሎምስ ኣብዚ ክድቅስ እዮ ኣብ እማን ኣእማን ከም ዝበለ ተናጉላት ቦታኡ በጥ እዩ ዋይ ዓርከይ በርስከ ፅናሕ ዝእማን ክልግሰርክ ሓፈት ኖኖ ተሰማሚዕ ንሎ ኢሉ እዚ እማን ተሰማሚዒ ካሎ ኢሎ ንፅባሓይቲ ምስሓቅ ዝሓር ዘታ ካብኣ ጀሚረ
2: ሰማሚዒ ንልብካሽ
3: እምኒ

ካብዚ ካብ ሚኒስትሪ ምክልኻል መደብ ቴሌቭዥን ዋልታ ዕዙዙን ዝኸበረን ሰላምታና ተቐበሉ ከመይ ቀኒኹም ዝኸበርኩም ተዓዘብትና ሎሚ እውን ከም ልሙድ መደባትና እናባኹም ንምቕራብ ኣብ መስመር ተረኺብና ኣለና። ምክትታልኩም ብኽብሪ ንዕድም። ፈለማ ሰሪዕናዮ ዘለና ትሕዝቶ ኣሃዱ ከም ስድራን ሃገርን ኣብ ትሕቲ ዝብል ኣርእስቲ ዝተላለወ መደብ ክኸውን። ምክትታልኩም ብኽብሪ ንዕድም።

0: ኣብዞም መዓስከራት በበይኖም ዝዓይነቶም ቋንቋታትን ብሄራትን ክገጥሙኻ ዝርጉሕ ካርታ ኤርትራ ይመስሉ። ኣብዚ ሰፊሮም ዘለዉ ደቂ ህዝቢ ኣብ ክቢ መኣዲ ከቢቦም ኸዓ ኸዓን ክብሉ ከም ብኣደን ውሉድን ኣሓትን ኣሕዋትን ዝማሙቐስ ትረአዮም። ዕድመን ፆታን እንክትልክዕ ምስሊ ናይ ሰንሰለት ወለዶ ካብ በኹሪ ክሳብ ሕሳስ ልደ የቑሙ። ምርድዳኦምን ምትሕግጋዞምን እንክተስተውዕል ኣእላፍ ክነሶም ኣብ ሓደ ኣካል ትረኽቦም። ማህፀናደ ጉራሙራ ዝብል ምስላ ኣብዞም ብዙሕን ሓደን ዝኾኑ ናይ ቃልሲ ብፆት ዝሰርሕ ኣይኮነን። ለከ ኩላቶም ፍልልያት ብውህደት እንተ ተገጣጢሞም ውቁብን ውሁድን ጥምረት ፈጢሮም ናብ ገጅፍ ትርኢትን ሓይልን እዮም ዝቕየሩ። ምስሎምን ሓይሎምን ኣብ ውህደት ናይቲ ብዙሕ ሕብርታት ዝፍጠር ሙሉእ ስእሊ እዩ ዘሎ። ንሳቶም ኣብ ኣሃዱ ትእምርቲ ስድራ እዮም፣ ትእምርቲ ሃገር ድማ።
1: ኣነ ኣሃዱ ክገልጻቲ ኮይነ ከምዚ ማእከል ስልጣና ናይ ንቕሓት ማለት እዩ። ከም ተወሳኺ ከዓኒ ርእሳስ ዝኸኣለ ስድራ ቤት ማለት እዩ። ኩሉ ነገር ዘማልአት ፍቕሪ፣ ሓልዮት፣ ናይ ስራሕ መንፈስ፣ ምትሕልላይ፣ ብዓብዩ ከዓ ዲስፕሊን ማለት እዩ።
2: ትሽዓተ ብሄራት ኣለና። ካብዘን ትሽዓተ ብሄራት ተዋፃና ድማ ኣብቲ መስርዕ ፍቕሪ፣ ሓድነት፣ ኒሕ፣ ሓቦ፣ ተወፋይነት፣ ተበጃውነት እዚ ኣሎ። ናይ ነብሰ ከፍ ብሩህ ኣብዚ ዘሎ ሰብ ከይኣዘዝካ እንታይ ክእዘዝ ዝብል ድልው ንመስዋእቲ፣ ድልው ንስራሕ፣ ድልው ንኩሉ ነገራት።
3: እዚ ትሽዓተ ብሄራት ግን ነንሕዶም ኣብ ሓደ ሓቢሮም ሓንቲ በዓንቲ ክትበልዐን ክሰትን ምስራእካ ፍቕርን ስኒትን እውን ሕውነት እውን ተጥሪ ኣብዚ ኩሉ ነገራት ኣለዉ። ኣብ ኣህዱ ማለት እዩ ኣህዶና ተሳሲ ሓቢርካ ትሰርሕ
4: ደሽ ሰልፍ መድረሰት ትግሊ መድረሰት
5: ንዓይ ሰራዊት ማለት ቤት ትምህርቲ ማለት እዩ። ምስቲ ቅድም ዝነበርክዎ ክነፃፅሮ ከለኹ ዋላ ሓንቲ ፈልጥ ኣይነበርኩን። እዞም ቅድመይ ዝነበሩ ዘፅንሕዋ መገዲ በቲ ንሳቶም ዝሓበሩን ግን ትምህርቲ ወሲደ። ኣነ እውን ነቶም ብድሕረይ ዝመፁ ነዛ መገዲ እዚኣ እየ ዝሕብሮም።
4: ኦም ርሕርየ ለመጠው ባለት ሓለፍኩዎ ኣነብል ኣው እግራየ ለመጠው ግሎም ኣስአልክዎም።
3: ሕጂ ኣነ ኣሃዱ ገልፀቶ ወይነ ካብ መስርዕ ካብ ጉጅለ ካብ መስርዕ ካብ መስርዕ ናብ ሓይሊ ካብ ሓይሊ ከዓ ናብ ቦጠረኒ ካብ ቦጠርና ብርጌ ተጠርነፈ እዩ። ኣብዚ ከዓ ኣዝዩ ደቂቕ ዝኾነ ብጣዕሚ ደቂቕ ዝኾነ ፍቕራዊ ምትሕላይ ዘለዎ ዓይነት ናይ ፍቕሪ በቃ እቲ ገድልሲ
6: ኣሃዱ ክበሃል ከሎ መሰረት ናይ ኩሉ እዩ። እንታይ እቲ መሰረት ናይ ኩሉ ዝበሃል ውህደት። ኣብኡ ፍቕሪ ኣሎ፣ ኣብኡ ሓድነት ኣሎ፣ ኣብኡ ሰላም ኣሎ፣ ኣብኡ ቕሳነት ኣሎ፣ ኣብ ኩሉ ኣብኡ ኮንፊደንስ ኣሎ፣ ኩሉ ነገር ማለት እዩ። ሕጂ ምዞም ኩሎም ኣብ ዘለና ንእሽቱ ኣለዎ ዓበይቲ ኣለና ኩላና ተሓዋዊስና ክበሃል ከሎ ውህደት ከም ሓደ ኣሃዱ እዩ።
2: ኣሃዱ ንዓይ መሰረተ እያ። ከምዚ ሓደ ገዛ መጀመርያ ማቴርያል ትቕርበሉ ድሕሪኡ ኸዓ ነቲ ገዛ ትዕቅኖ ሞ ፋንዳሴኑ ትኽዕተሉ ፋንዳሴኑ ምስ ኩዓትካሉ ከዓ ሰረት ኢኻ ትስርተሉ እቲ ገዛ ብኣጋ ንኸይፈርስ ገዛ ብኸምዚ ንድሕር ኣቕይሞ ኣሃዱ ኸ እንታይ ኣንዓኻ እንድሒልካን ኣሃዱ ንዓይ እታ ቐንዲ ስድራ ቤተ እያ መሰረተ እያ።
7: ኣሃዱ ንዓይ እንታይ ምዃኑ ክገልፅ እንድሕር ኮይነ መጻኢ ክብል ዝኽእል ብሕፅር ድበለ ኣብ መጻኢ ብዙሕ ነገር ኣሎ። መጻእቲ ሓስብ ተኾንካ ስነቒሕካ ኣለኻ ማለት እዩ። ብሕፅር ዝበለ ኣነ ብኸመይ እያ ንገልፃ ኩሉ ነገር ስለ ዘለዋ ማለት እዩ።
8: እግ ወታደረና ምንዶ ማራ ሓጊ ኮኖ መኒመኑ ካንዎ ተገግቲጎ
5: ውትህድርና ብማዕዶ ክትሪኦ ከለኻ ከቢድ እዩ ዝመስል። ኣብዚ ግን ከምቲ ትግምቶ ኣይኮነን። እቶም ኣብ መስርዕ ጋንታ ቦጠሎኒ ይኹን ዋላ ልዕሊኡ እትረኽቦም ሰባት ከም ኣባላት ስድራ ቤትካዮም
9: ንኹሉ ድልው ኮይኑ ንኹሉ ቁርብ ኮይኑ ንኹሉ ንጥፈታት ንኡ ከበራትዕ ዝኽእል ፖለቲካዊ መዳይድ እዩ፣ ወተሃደራዊ መዳይድ እዩ፣ ማሕበራዊ መዳይድ እዩ። ካብ ግዜ ናብ ግዜ እንዳወሃሃደ ብሓንሳ ዓሲሉ ይርከብ። ኣሃዱ መሰረት ናይ ሓንቲ ሃገር መሰረት ናይ ህዝቢ ትካል ናይ ህዝቢ ትካል ናይ ሃገር ኣነ ከዓኒ ኣገልጋሊ ምስ ብፆተይ ናይቲ ትካል ገይረ ወስዶ

0: ብዘለዎ ቦታን ኩነታትን ዝጽለው ይኮኑን ኩነታ ኣእምሮኦምን ጸዓቶምን ምስ ብድሆታት ቦታን ክሊማን ኣይቀያየርን ኣብዝሃለዉ ይሃለዉ ንኸባቢኦም ምስቲ ዝደልይዎ ዓይነት ህይወት ከም ዝጋጠም ገይሮም ዝሰርሕዎን ዘምእዝዎን ይመስሉ ኣብ ኣጻምእ ምድረ በዳ ኣብ ቀዝሒ ቑርን ህቦብላን ኣብ ሮርማን ስሙምን ወትሩ ክፍጽምዎን ዘለዎም ጉዳይ ይሕደረለይ ከይበሉ ሓኾት ክብሉ ይረአዩ ንማሕበራዊ ህይወቶም ብማሕበራዊ ቀመማት የመቅርዎ እቲ ኣብ ዝረኸብዎ ከፋት ግዜ ብስፖርትን ምንቅስቓስን ውድድርን ሕቶታትን ደርፍን ተዋስኦን ዕላሉን ዋዛን ኣቢሎም ዝፈጥርዎ ሰሓቕን ወኸዓኸዕን መለሳ ዝፈጥረሎም ቀመማት ህይወት ዕርድታቶም እዩ ኣብ ሓድሕዶም ውዕውዕ ናይ ሕውነት ሃዋህው ይንጸባረቕ በቲ ብመንፈስ ደኣ እምበር ብኢድ ክጭበጥ ዘይከኣል ጸጋታት ተፈጥሮ ሓደ ኣካል ንሓደ ዕላማ ይኾኑ
1: ኩሉ ሰብ ካ ገዝኡ ክወፅእ ከሎ ከምዚ ዝነበሩ ኣይኮነ ከምዚ ሕጂ ዘለዎ ኣይኮነ ነይሩ ማለት እዩ ነናትካ ተሓስባ ሒዝካ ኢኻ ትወፅእ ኣብዚ ክትእከብ ከለኻ ግን ምክንያት መእከቢኻ ናትካ ወይ ከዓ ምክንያት መቃለሲኻ ወይ መጋደሊኻ ንድሕር ዳ ሓንቲ ሃገር ኮይና ሓድነት እዩ ናትካ ዕላማ ማለት እዩ ሕጂ ብዙሕ ነገር ዘይ ማይቴስቲ ካብቲኻ ገዛ ዝወፀ ኸይነ ናትካ ባህር ንድሕር ዳ ሊካ ኮይኑ ዘይትሰማማዕ ወይ እውን በብርእስኻ ትኸይድ መስለካ ኣብዚኣ ተጠርፍ መካንዓኻ ሓንቲ ሃገር ስለ ዝኾነት ግን ኣብታ ሓንቲ መስመር ኢኻ ትመፅእ
2: ኣብዚ ካብ ዝመፅእ ነገር ካብዚ ካብ ዝመፅእ ግን ብዙሕ ነገራት ተማሂረ ብዓብዩ ዓቕሊ ብዙሕ ጠባያት እዩ ዘሎ ሓደሓደ ግዜ ካብ ንዖም ክትሰምዖም ኣሲ ኣብቲ ናይቲ ሰብ ጠባይ ካብ ተኣቱ ካብ ንዑ ከተረድኦ ንስኻ ትርድኦ ዝበልፅ ግዜ ከም ዘሎ ኣብዚ ካብ ዝመፅእ ንጎተሲእካ ፖለቲካ ይምሃር ኣፅዋር ብዙሕ ዓይነት ኣፅዋራት ፈሊጠ ብዙሕ ዓይነት ጠባይ ተማሂረ ጉዕዞ ማዕረ ወዳት እየ ዝኸይድ ጉዕዞ ክጓዓዝ እየ ክጎይ እየ ስፖርት ክሳተፍ እየ ምግብና ክኣት እየ ኩሉ ነገር ክገብር ከም ዝኽእል ተማሂረ ማለት እዩ
3: ኣብ ሓይልና ጥዑማት እዮም ፈቃራት እዮም ንጉዕዞ ይኹን ናብ ዝኾነ ቦታ ንክትከይድ ዝኾነ ነገር ኣነ ከም ትዕግስ ማለት ንዕኦም ክገፆም ኣይክእልኒ መግለፂ እውን ክስእለንሎም እየ ነዚ ሰባት እዚኣቶም ማለት እዩ ኣብቲ ሓይልና ዘለና ከም ውህደት ዘለና ፍቕሪ ይኹን ስኒት ዘለና መግለፂ የብለየን ኣዝየ ከዓ ንዝፈትዎም ዘፍቅሮም
4: ዓብ ስላል ኣርአውኒ ኣድረሰውኒ ንዓይ
5: ሰራዊት ማለት ቤት ትምህርቲ ማለት እዩ ምስቲ ቅድም ዝነበርክዎ ክነፃፅሮ ከለኹ ዋላ ሓንቲ ፈለጥ ኣይነበርኩን እዞም ቅድመይ ዝነበሩ ዘፅንሕዋ መገዲ በቲ ንሳቶም ዝሓበሩን ግን ትምህርቲ ወሲደ ኣነ እውን ነቶም ብድሕረይ ዝመፁ ነዛ መገዲ እዚያ የ ዝሕብሮም ኣብ ውሽጢ እቲ ሰራዊት እንተኣቲና ሓድሕድ ፍቕርን ምትሕልላይን እዩ ዘሎ ንስኻ ዕርፍ ኣነ ባዕለይ ክሰርሖ የ ዝብሉ ኣባላት እዮም ዘለዉ ብዙ እዚ ድማ እቶም ቅድሜና ዝነበሩ ዘፅንሐልና እዩ
6: ጋንታ ማለት ንዓይ ሓይሊ ማለት በጠረኒ ማለት ውትድርና ማለት በቃ ፍቕሪ እዩ ናይ
4: ኣብ ሓተ ወላት ኣንሰይት ሚታ ሕሽማት
5: ቅድሚ ኩሉ ጓል ኣንስተይቲ ግርማን ክብርን ናይ ቤት እያ ኣብዚ ደቂ ኣንስትዮ ምሳና ኣብ ስራሕ ይወፍራ ምስ ተመለስና ድማ ኣብቲ ናይ ገዛ ስራሕ ንሳተንየን ዘተኣናግዳና ደቂ ኣንስትዮና ክብርና የን ንሕና ድማ ናታተን ክብሪ ኢና ደቂ ኣንስትዮና ብቐሊሉ ክትገልፆ ዘይከኣል ግደ እዩ ዘለወን
4: ምስና እንተ ሸቃዕለት ሸቂ ኢለና ቤት ምልሃይት ወደ ዓፉሽ ምግብና ደሸቃሃለ መንገቢ ምስና ቡን ሃለየት መንገቢ ተቃዕባትና ግድማት ናየና ሕሽማት ናየና ምንታ ሕታ ተባለቱ ሕታ ሰበት ገብአት እታ ሓንቴና ተማም ሓልፋ ኣለያ ሕሽማትናተን ወሕሽማትናየን ህተን ሕናቱ ባለቱ ክነጋይሳ ኣለያ ኣዋለድ ኣንሳት እቲ ለተረት ናየን ዓባይ ወዛይ ደተባለቱ
7: ነዊሕ ዓመታት ብከምዚ መንገዲ ስለ ዝኸደ ድማ ሃገርን ህዝብን ደይድፈር ዋልታ ኮይኑ ይነብር ኣሎ ማለት እዩ ስለምንታይ ኣብዚ ትሪእዎን ዘለኹም ብዙሓት ደቂ ኣንስትዮ ኣለዋና እዘን ደቂ ኣንስትዮ ማዕረ ብፆተን ኮይነን ኣብ ተዕሊም ኹን ኣብ ኣካዳሚ ኹን ኣብ ካልእ ኹን ተሳታፍነትን ኣብ ስፖርታዊ መዳይ ኣብ እግሪ ጉዕዞ ኣብ ዝተፈላለዩ መንገዲ እናተጓዕዛ ማዕረ ምእንቲ ሃገርን ህዝብን ድስየፋ ዘለዋ እዩ

0: ዳርጋ ዝበዝሑ ኣብ ማዓስከራ ዝካየዱ መደባት ናብ ልዑል ኩለንትናዊ ብቕዓት ሰራዊት ዝቐንዑ ሃገራውነት ዘዕዝዙን ሓድነት ዘትርሩን ተጠቓሊሎም ናብቲ ናይ መወዳእታ ዕላማ ዝወስዱ ክፍልፋላት እዮም። ግዜ እወቲ ሓንሳብ ምስ ተሸርበ ብዝኾነ ይኹን ጥበብ ክምለስ ዘይከኣል ዘይጭበጥ ባእታ ኣብዚ ቦታ እዚ ብደቂቕን ብኽብርን ተሸሪፉ ኣብ መዓላ ይከፋፈል። ነፍሲ ወከፍ ሰዓት ቁም ነገር ኣፍርያ ክትሓልፍ ኣለዋ። ነፍሲ ወከፍ ኣባል ዕዮኡ ኸሳልጥ ኣለዎ። ግዜ እናሃለወ ዝውንዘፍ ጉዳይ የለን። ጻዕሪ፣ ድኻም፣ ሓርኮትኮት ምባል ንቡር መስርሕ እዩ ዝውሰድ። እዚ ኩሉ ስለ ሃገር፣ ስለዛ ኣብ ዘበነ ገበል ዝሃበካ ተቐበል ኣብ ዝበሃለሉ ዝነበረ ግዜ ብትንፋሳ ሸሓት ደቃ ውፃእ እሳት ዝኾነት ኤርትራ።
1: ግዜ ሲ ማዕረ ክንደይ ኣብዚ ቦታ እዚ ኣድላይ ምዃኑ ወላ ሓንቲ ደቂቕ ሲ ብዘይ ዝኸውን ኣይትሓልፍን እያ። ካብታ ንጎ ሳዕ 6ዱሽተ ሲ ኢልካ ፖለቲካ ተማሂርካ ናብቲኣ ትኸይድ ኣፅዋር ትኸይድ ትጎይ ትመፅእ ዕረፍቲ የለ። ንምንታይ እዚ እቲ ኣቦታተይ ኣሕዋተይ ደፅንሑለይ ሃገር ንኸውሕስ ማለት እዩ።
2: ምእንቲ እዛ ሃገር ምእንቲ እዛ ሓላል መሬት ብዙሓት ብፆትና ዝሓለፍሉ ዘዝመፀ እንዳተተኻኸአ እቲ ንእሽተይ ተዓብ እንዳሓለፈ እቲ ንእሽተይ እንዳመፀ
3: ንሕና ከዓ ኣብዚ ምስ ኣቦታትና ምስ ኣሕዋትና ማዕሪ ማዕርዮም ተዕሊም እግር ጉዕዞ ዋርድያ ኩሉ እዚ ከዓ ከም መሳቱና ከም ኣሕዋትና ምስ ተማም ቦታትና ኣስሮም እንዳሓዝና ከዓ ንሳተፍን ሰርሕና ኣለና። ምክንያቱ ንሕና ሕድሪ ናይ እቶም ዝሓለፉ 30 ዓመት ተጋዲሎም ናፅነት ዘምፅሉና ናቶም ሕድሪ ተቐቢልና ንሕና ከዓ ከመይ ጌርና ነታ ብፅቲ ዝኾነት ሃገርና ባሕርና ከመይ ጌርና ንሕሉን ንውሕስን ከዓ ኣብ ዝለና ንጋደል ኣለና ማለት እዩ።
4: ኣሃዱ ማዕና ኖያ ኖያ ድክኒ ንክኤልናንል ጋንታ ያኮ መስርዕ ያኮ
5: ብሓደ ንወፍር ብሓደ ንምገብ ድቅስ ኮታስ ኩሉ ሂወትና ሓደ እዩ። ኣብ ጉዳይ ሃገር ዘለና ኣተሓሳስባ ሓደ እዩ። ሓደስቲ ክመፁና ከለዉ ቀልጢፎም ዝበፃሕናዮ ይበፅሑ፣ ንሕና ዝገበርናዮ ይገብሩ። ነቲ ኣብ ኣሃዱ ዝፀንሖም ሰብ እዮም ዝመስሉ። ምክንያቱ እቲ ስድራ ቤታዊ ሂወት ተሃኒፁ ስለ ዝፀንሖም ናብኡ ንክኣትዉ ፀገም የብሉን። ብዕድመ ዝድረት ነገር የለን። ወዲ 60ታት ይኹን ወዲ 30ታት ይኹን ወዲ 20ታት ኣብ ሓደ ኣካይዳን እምነትን ኮይና ብማዕረ ኢና ኣብ ዕማምና ንሳተፍ። ብሓፈሻ ኣሃዱ ዓባይ ስድራ ማለት እያ።
4: እንዳት እየ መለ እያ ነበት እያ ማለት ኣልን ኮይን ከዓይደ ክን ማዕና ን ከይ ሓላታ ክንሄልና
6: ኣሃዱ ንዓይ ማእዝነ እያ። ምክንያቱ ማእዝነይ ሓባይት ወይ ኮምፓሴ ማለት እዩ። እንታይ እዚ ባህል መጀመርያ ክመፁ ክለ ከዓኒ ናብ ክፍለ 38 ኣብ ወተሃደራዊ መዳይ ይኹን ኣብ ሃገራውነተይ ኣብ ማሕበራዊ ሜዳ ይኹን ከምኡ ኣብ ምሕዳር ሸናሕቲ ይኹን ኣብ ዲስፕሊን ብዙሕ ኣምር ኣይነበረንን። መጀመርያ ኣብ ወተሃደራዊ መዳይ ኣብ ኣተሓዛ

0: ፅፉፉን ጥንቁቁን ክኸውን ዝመሃለትና ኣህዱ እያ ድሕሪኡ ኣብ ዋልያታት ዘለኒ ትኩርነት ምስተውዓሉ ዝመሃለትን እውን ኣህዱ እያ ኣብ ሃገራውነት መዳይ ድማ እንድርካ መፂና ልዑል ሃገራዊ ወንን ስምዒትን ንክህልወኒ ዝክስኮሰትኒ መን እያ ተባሂልካ ኣህዱ እያ ኣብ ህዝበይን መንግስተይን ልዑል ኣረኣያ ክብርን ከምዝሕ ዝገበረትኒ እውን ኣህዱ እያ
1: ካብ 6 ዞባታት ዝመፁ 9 ብሄራት ኣብ ሓንቲ ረሓባ ኣብ ሓንቲ ድስቲ ኣብ ሓንቲ ኣንሶላ ትድቅስ ትተሓላለ ትፋቕር ንስኻ ዕርፍ ኣነ ከብል እዚ ኩሉ ምትሕላይ ፍቕሪ ስራሕ ኩሉ ምሂሮም ጋንታይ ማለት እዩ ጋንታይ ንዓይ ፍቕሪ እያ በቃ
2: ውትድርና ከም ሓፂን ብዘይዕፀፍ ተሪር ሕጊ ከም ብትኩል መስርመር ዝተኣሳሰር ኣዛዝን ተኣዛዝን ግበርን ናይ ትግበርን ብዝዓይነቱ ግዴታ ዝዕመም ሞያ እዩ ኣብዚ ቦታን ኣብዞም ሰባትን ግን ማለት ኣብ ሰራዊት ኤርትራ ክሳብ ግበርን ናይ ትግበርን ዘብፅሕ ኩነታት የለን ኪኖ ወተሃደራዊ ትእዛዝ ድርኺት ሕልናን ጥምረት ኣብ ዕላማን ክቕድም እዩ ዝረአ ዓበይቶም ንኣሽቶም ኣዋልዶም ኣውዳቶም ሓለፍቶም ተረኦም ኣብ ሓዲድ ናይቲ ጉዕዞ ክገብርዎ ዘለዎም ኣፀቢቖም ይፈልጡ እዮም ሓላፊ ከም ኣቦ ተኣዛዚ ከም ውሉድ ወይ ንእሽቶ ሓው ብመንፈስ ስድራ ቤት እዮም ዝረዳድኡን ነናቶም እናመልኡ ናብ ምዕራፍ ዘብፅሕዎን
0: ሃገራውነት ንቕሓት ድማ ናይ መንእሰያት ይኹን ናይ ኣብ ውትድርና ኣድላይ እዩ ስለዚ ከመይ ጌርካ ስኻ ዕሉም ስነ ምግባር ከትሕዝ ዕሉም ዝኾነ ኣካይዳ ክትኣሊ ድማ እንታይ እቶም ሰና ዘለዉ ሓለፍቲ ዓብይ ታራ ኣለዎ
3: ኣለ ኣስከራ ናቡ ከፋሊ ማልክ ሻያ ኣስከራ እከና ኢታንኩ ፌንኩ ኣሰኖኩ
4: ኣቐዲሙ መሰረት ሒዙ እዩ ዝመፅእ ኣብ ዝኾነ መደበር ታዕሊም ስልጠና ወሲዱ ናብ ሓንቲ ኣሃዱ ዝኣቶ ኣባል ኣብ ኣሃዱ ምስ ኣተወ ከዓ ልክዕ ከምቲ ኣብዚ ዝፀንሖ ምስ ዝተፈላለየ ብሄራትን ቋንቋታትን ምስ ደቂ ኣንስትዮን ደቂ ተባዕትዮን ተወሃሂዱ ንሓደ ዕላማ ኣብ ኩሉ ዕማማት ይሳተፍ ስለዚ ኣሃዱ ማለት ንዓይ ብንእሽቶ ክረአ ከሎ ስድራ ቤት ብዓብን ተጠሚትካ ዩ ድማ ሃገር ማለት እዩ
3: ይከደምኖ ንኢሚካ ምልዩ ሰሙ ንማልክ ሸያ ኣስከር ታንተዋ ኣይኒያ ኤሳሳና
5: ኣብ ሃዳውነት ክትብል እንድሕር ኮንካ ሓደ ሓላፊኻ ስልክዕ ከም ስድራ ቤትካ ኣቦ ኣደ ምሽቶ ኢልካ ሓደ መራሒ መስርዕ እንድሕር ኮይና ልክዕ ናይ ስድራ ቤት ይርእካ ማለት እዩ
6: ኣነ ኣብ ሓይልታት ምክልኻል ኤርትራ ኣብ ህዝባዊ ሰራዊት ሓርነት ኤርትራ ዓብየ ኣብ ሓይልታት ምክልኻል ኤርትራ ዝቕፅል ዘለኹ እየ ምዞም ትሪኦም ዘለካ ንኣሽቲ ወለዶ ክትንትንዎ ዝፀንሑ ምስኦም ኣብቲ ናቶም ዕድመ ኣብቲ ናቶም ደረጃ ምስኦም እንዳተዋሳእና ንሰርሕ እሳቶም ከዓ ነቲ ንሕና ንሰርሖ ነቲ ንሕና ንፍፅሞ ንክሰርሕዎ ኩሎም ድልዋት እዮም ኣብ ኣሰራርሖም ብጣዕሚ እየ ደመስግኑ
7: እቲ ልዕለይ ዘሎ ማለት ኣብ ሓደ ዕድመ ኢካ ትመፅእ ትሕተይ የለ ልዕለይ የለ ወይ እውን ዝመዘና ኣይኮነን ኩላትካ ኣብ ሓደ መስመር ኢኻ ብፆት ማለት ይወዲ ኢኻ
1: ብሓፈሻ እትዮም ሓለፍቲ ካብቲ ዝለዓለ ስጋዕ እቲ ዘለ ታሓተ መራሓ ጋንታ ወ መራሓ መስርዕ ክገልፆም እተኮይነ ኣነ ሓለፍተይ ከም ኣነ ከም ሚልዮን ክገልፆም እተኮይነ ኢንቨርስቲ ኢለየ ዝገልፆ ኢንቨርስ ንሓደ ንሚልዮን ኣበየናይ ባህር ነይሩ ኣበየናይ ደረጃ ነይሩ ናብ ከመይ ኣምፂኦ ሞ በዓለይ ትፈልጦ ማለት እዩ ንዓይ ኣነ ሓለፍተይ ዓብዪ ኢንቨርስቲ ኢሎም ገለፅኩ
8: ማለት ናተይ ጠባይ ካብ ገዛ ሒዝዮ ዝመፀኹ ጠባይ ነይርኒ ኣብዚ መፀኹ ከዓ መራሒ ቦጠሎነይ ድዩ ጋንታይ ድዩ ከምኡ መሓዙተይ ኣብቲ ኣሃዱ ዘጥረኽቦም ድዮም ሰላም ከምዚ ክዲ ከምዚ ኣይተኸዲ ሰላም እዚ ዘዋፃኪ እዚ ኣይዋፃኪን እዩ ሰላም ውትድርና ከምዚ እዩ ሰላም ውትድርና ከምዚ ኢናኣኺሎም ኣብ ሓይልና ኣብ ቦጠለንና ኣብ ኩሉ ይምህሩንን የተባብዑንን
9: መሰረት ዘለዎ እንዳተተኻኽአ ዝነበረ ንሓድሽ ዝመፅእ መሰረት እንዳምሃረ ዝነበረ እንዳነገረ ሓድሽን ነባርን ተዋሂዱ ኣብ ሓደ ዝመፀሉ ዓብ ትካል ዓብ ቤት ትምህርቲ ኣህዱ ኩሉ ከዓ ሓልይዎን ንኡ እንዳመልአ ንኸይድ ቀፃልነት ክኣህልዎ በዚ መሰረት ኣህዱ ትካል እዩ ኩሉ ሰብ ከዓ ኣወዓሲሉ ኣብ ሓንቲ ጋብላ እንዳሰተየ ነቲ መስርሕ እቕፅሎን እትክኦን እመሓላልፎን
10: ቀዳምዕ እደደ ኣሃሮ ኮካሃሮ ኳሃሮ ኮክቡረያ ንማ
4: መስርዕቲ ኩንጋንታ ወይ ሓይሊ ዝኾነት ኣሃድና ዓይነት ስድራ ቤተያ መዳቕስትኻ፣ መሳርሕትኻ፣ መፃወትትኻ፣ መቓልስትኻ

0: ጎታ ኣብ ኩሉ ሂወት ከም ሳኻዮም ካብ 6 ዞባታት ኢና መጺና ኣብዚ ኣብ ሓደ ኣካይዳን ዕላማን ምስ ሰመርካ ግን ካብ በበይኑ ከባብን ኣነባብራን ዝመጻና ይንመስልን ሓለፍትና ንጌጋታትና እናኣረሙ ነቲ ጽቡቕ እናነኣዱን ኣተባብዑን እዮም ዝኣልዩና ኣብዚ ናይ ብሓቂ ፍቕሪ ኢኻ ትምስርት ኣነ ንዕረፍቲ ናብ ስድራይ ኣብ ዝኸደሉ እዋን ልዕሊ ኩሉ ዝናፍቖም ደቂ ሓደ እዮም ውትህድርና ክትብል ከለኻ ሕማቕ ኮይኑ ክስማዓካ ይኽእል እዩ ኣብዚ ኣባና ግን ውትህድርና ኣዝዩ ጠቓምን ኣብ ሂወትካ ዓብዪ እወታዊ ለውጢ ትገብረሉን እዩ ምክንያቱ ብዙሕ ጽቡቕ ነገር ኢኻ ትመሃረሉ
1: ወዲ 6 ወዲ 3 ነናይ ዕድሚኦም ማለት ኣብ ዘለዎ ደረጃ ብሓደ ዕድሚ እምበሪ ነናይ ዕድሚኦም ኣይከዱን እዮም
2: ብጣዕሚ እዩ ዝልውጠካ ንዓኻ ኣብዚ ከመይ ፀኒሖም ኻ ብዙሕ ነገር ትምሃር ብዙሕ በቃ ፍቕሪ ምትሕልላይ ምትሕግጋዝ ኩሉ በቃ ከም ብፀትና ከም ሕዋትና ልክ ከም ሓንቲ ስድራ ኮይና ብፍቕሪ ኣብ ሓንቲ ሓይሊ ኣብ ሓንቲ መስርዕ ኣብ ሓንቲ ጉጅለ ኮይና ንሳተፍን ንቀየርና
3: ሃገር ንክበሃል ህዝቢ ህዝቢ ንክበሃል ሰራዊት ኣብ ሰራዊት ኤርትራ ፈፂሞም ተነጻጺሎም ዝስመዩ ኣስማት ኣይኮኑን ርዝነት ናጽነትን ሓርነትን ብዝተኸፍለ ኩሉ ዓይነት ዋጋ ይመዝንዎ ስለዚ ድማ ስድራ ቤቶምን ዋኒኖምን ብሕታዊ መደባቶምን ምችእ ናብሮኦምን ንዝባኖም ገይሮም ብተፈጥሮኣዊ ብድሆታትን ሰብ ዝሰርሖ መሰናኽላትን ብምስጋር ነታ ዘፍቅርዎ ሃገሮምን ኣብ ሕቕፉ ኣማሚቑ ዘሰወዶም ህዝቦምን ኩሉ ነገር ክኾኑሉ ቅርባት እዮም
4: ህዝባዊ ግንባር ካብቲ ኣማፃፁ ካብ ሰረተ እምነቱ ልክዕ ነዚ ዝደሎ ወለዶ ይኹን ዋላ ነዞማዊ ኣያታትና ኣብ ውሊዱ ኣጫጪሑ ኣንቂሑ ከምዚ መደብ ናይ ፈልሲ ማለት እዩ ኣፍሊሱ ዘምፆ እዩ እዚ ፈልሲ እዚ ከዓኒ ገና እንዳተተኻኸአ ብፍቕሪ ብሓድነት ናይቲ ከይተባሃለ ማለት እዩ ካበየ ኩርናዕ ድመፀ ማለት እዩ ኣዝዩ ጥሙር ኣካይዳን ብጠማር ዲስፕሊን ንኸይድ ዘለና ኣህዲና ዕላማ ኣለዎ ዕላማ ከዓ ጥርናፈ ንድሕር ሃሊ ኢኻ ዕላማ ካ ተሃር ንበሪ ጥርናፈ ተዘይሃሊካ ዋላ ሓንቲ ነገር ትገብር ኣይትተቕል እያ
5: ኣይኮነን ዋናታታ ፀላእታ ከብ ይምነይዎ ኣለዉ ንሕና ከዓ ዋርድያ ናይ ጓነ ዝደልዩ ዓዲ ምዃንና ሕብን ይስምዓ

ዝኸበርኩም ተዓዘብትና ካብ ዝያስዕባ ቢልና ምዉር ራስ ኤርትራዊ ሃገራዊ መንነት ኣብ ትሕቲ ዝብል ኣርእስቲ ዘዳለናዮ መደቢካውን ኣብ ሳዋ ምዝርከቡ መንእስያት ተቐማጦ ወፃ ሃገራት ዝተገብረ ዕላል እዩ ክስዕብ ደጊምና ምክታልኩም ብኽብር ንዕድም።

ሳዋ ኢልና ስም ሳዋ እንተልዕልና እቲ ሃገር ንኽትከውን ብመትከላት እቲ ሃገር ተመሪሑ ሃገሩ ንኽትህሉ ደው ዝበለ ጅግና ቅጅል ኢሉ ይረአየካ። ሳዋ ኣብ ታሪኽ እዚ ሃገር ኣደ ጽንዓት፣ ኣደ መትከላት፣ ኣደ እምነት፣ ኣደ ክብርን ክብርታትን እያ። ጸላእቱ ዘረዓደ ዋርሳይ እንተ ኢልና ካብዛ ቁራዕ ሃገራውነት ዝኾነት ሳዋ በሲሉ ዝወፀ ጅግና ንብል ኣሎና ማለት እዩ። ሳዋ ኢልና ማኣዲ ፍልጠት፣ ማኣዲ ብስለት ቆራጽነት፣ ማኣዲ ንቕሓት ጥምረት ስምረት፣ ማኣዲ ፍቕሪ ሕልና ስርዓት ክብሪ፣ ማኣዲ ምምቕቓል ብጻይነት ኣብ ጥሜት ጽምኢ ሕማም ድኻም ኒሕ ጽሮት ሓወይ ሓፍተይ ከኣልነት እዝን ካልእን ብዙሕን እዩ ጸገታት ሳዋ። በዚ ሰሓቢ መለለይ ዓንድታት ሳዋ ዝተመሰጡ ደቂ ዛቕድስን ሕፍርትን ምድርና ዝኾኑ ዜጋታት እምበኣር ካብ ክቐመጥዎ ዝጸንሑ ርሑቕ ሃገራት ዓለም መጺኦም ሕጂ ኣብ ዙር 38 ሃገራዊ ኣገልግሎት ሳዋ ንምስታፍ እነው ተረኺቦም ኣለዉ።

0: ዕላማ መምፂኹም እንታይ እዩ ኢልና ኣብ ዝተወከስናዮም ከምዚ ክብሉ መሊሶምልና ሃገር ንእትሓቶ ኩሉ ዓይነት ሕቶ ክንምልስ ኢና መፂና ክንምልስ ኢና ማለት ድማ ደቀይ እንተኢላ ኣደይ ክንብላ ኢና መፂና ሃገር ማለት ድማ ልክዕ ከም ኣደ እንውልዳ ማለት ስለ ዝኾነ ኣብታ ስድራ ኣብታ መኣዲ ኣሕዋት ኣሓቲና ነታ ስድራ ማለት እዩ ጠለብ እታ ኣደ ሓደ ኮይኑ ይጸኒሕና ደቀይ ተፋቐሩ ሓደ ኩኑ ዝብል እዩ ንሕና ድማ ናብዚ ዝመጸናሉ ምኽንያት ምስ ኣሕዋት ኣሓት ብፍቕሪ ብሓድነት ሓደ ክንኮነላ ካብ ዝብል ናይ ጻውዒታ መልሲ ክንከውን ንማለት ኢና መጺናያ ዘለና ይብሉ ዋው ደቀይ ኣብ ዝበለትሉ ኣብየት ኣደይ ኣለኹ ዝብል ውላድ ተዓዲላ እዚ ሃገር ክንደዩ ክጽብቕ ዕድላ
1: መፅ እንከለኹ በቃ ሕጂ ስድራይ ናይ ባህሊ እዮም ባልፈቱ ማዓትኦም ናይ ሃገሮም ገለ ክድግፉ ማዓት እዮም ሕጂ ኣነ ንሕዋተይን ወላ ካብ ንእሸ ጉስጉሱ ማዓት እዮም ኤርትራ ከምዚኣ ምዚ ኣለዋ ፍቕሪ ኣለዋ ከምዚኣ ምስ ኩሎም ፅቡይ ሃትሳነ ኩሉ ብሓንሳ ማኣዲ ይኹን ገለኹን ኣብ ሕጂ ወላ ዝኾነ ዋላ ምሳሕ ትበልዕን ክላስ በበይና ትኸውን ሓደ ብራዘርካ ሰዓት ክልተ ተበልዑ ሳዓት ሰለስተ ገለገለ ብሓንሳ ፍቕሪ ገለ የለን ግን ኣብ ኤርትራ ከምዞም ዝሎ ከምዞም ዝሎም ንዓና ገስኪሶምና ኣብ ሳዋሃ ልክ ምፅእ ተበልኩም ተረእኹዋ ከምኡ ብሓንሳ ተበልዕ ብሓንሳ ሰቲ እቲ ትበልዖ ነገር ሓደ እቲ ትውዕሎ ነገር ሓደ እቲ ትደቅሰሉ ዓራት ሓደ ኩሉ ሓደ ተኾነስ ብሙ ትፈሪኻ ይስምበር ማለት እዩ
2: ፀዋ ፅቡቅ ረሂብ እዮ ኣብቲ መጀመርታ ይሕድሰካ እዩ ካብ ስድራኻ ክትፍልኻ ኣለኻ ኣብ ሓድሽ ገዛ ክትቅመጥ ከለኻ እቲ ከባቢኻ ኣበይ ከም ትኸይድ እውን ክጠፋእካ ስለ ዝኽእል ብዓብዩ ግን ብፅቡቅ ረኺብ እዮ
3: ምስድራይ ኣብቲ መጀመርታ ንሶም ኣምፂኦሞ እቲ ሓሳብ ኣነ ከዓ ተዘራሪበ ምስኦም ተረዳዲእና ብዙሕ ምዝራብ ኣይነበሮን ኣነ ሓግዛረብ ናብዚ ምምፃእ ንበዓለ ብዙሕ ኣይትቋምኩሉ ናብዚ ክመፅኻ ኢሎምኒ ኣነ ከዓ ሺለ ተቐቢል እዮ መፅአ እንዳኸልኣ ክፍለ ሰራዊት ኣለኹ ወላሓደ ንዓይ ከምዚ ዝዕንቅፍን ነገር ኣይነበረን እምበር እቲ ምስቲ ሰብ ዘይምርዳእ ኣብቲ መጀመርታ ምስቲ ቋንቋ ይኹን ኣብዚ መፅ ሕጂ ቋንቋ ተማሂረ ኣለዎ ኩሉ ተማሂረ ኣብዚ ከዓ ሰብኣይ ኮይኑ ከም ዝወፅእ ይኣምነላ ስለ ዝኾንኩ ይመስግን እንኳ ቦይና ደ ናብዚ ክመፁ ዕድል ይቦምኒ ሓሳብ እንኳ ኣቕርቡለ ኣነ ንባዓለ ሰሚዐ ንርኢ ብዛዕባ ሳዋ ኣብ ደገ ይኹን ወላኣብዚ እምበር ኩነታት ከመይ ከም ዝኾነ ኣይፈለጥኩ ነይረ ሕጂ ግን ኣብዚ ብኣካል ክሪኦ ከለኹ ብጣዕሚ ዝፈትዎ
4: መጀመርታ ናብዚ ዓዲ ክመፅእ ከለኹ ብንእሽተይ መፅእ ቀደማይ ክፍል ከለኹ ማለት እዩ ሽዑ ኣብዚ ምሃር ነይረ ካብ ቀደማ ክሳብ ርዓይስ ኣብዚ ተማሂረ ከይደ ሽዑ ከይደ ይመላለስ ነይረ ሽዑ ዋላ እውን እንደገና ተመሊሰ ተሽዓይ ክፍሊ ካብ ሻምናይን ተሽዓይን ካብ ዝተማሂረ ሽዑ ከይደ እንደገና ተመሊሰ ሰባ ከዓኒ በቃ ምስቲኦም ምሽ ኣብዚ ምስ በፃኸስኒ ፅቡቅ ሪሌሽን ገይረ ምስቲ ኣብዚ ዘሎ ሰብ ምስ ኣብዚ ዘሎ ተምሃሮ ገለ
5: ናብዚ ምስ በፃኹ ሃሩ ነይሩ ብጣዕሚ ሃሩ ነይሩ ገለ ምስቲ ናይ ኣሜሪካ ዝለመድክዎ ከዓኒ ከምዚ ብጣዕሚ ክሳይ ነይሩ ብጣዕሚ ከቢድ ነይሩ ግን ድሕሪ ግዜ ትለማመዶ ገለ እቶም ካልኦት ከዓ ምሳኻ ዘለዎ ገለ ክለምዶ ትርዮም ከምዚ ብኖርማል ይሓልፎ ትርዮም ሽዑ

0: ክሳይ ትገብር ሓቦ ትገብር እዚኦም ከማ ዝኽኣለዎ ኣነ ክንተ ኮይነ ዘይክእሎ ከምኦም ምን ትብል ኣብዚ ሕጂ ግዜ ዳሓን እዩ ዘሎ እቲ ኩነታት ኣየር መጀመርታ እዩ ሃሩን ነይሩ እምበር ሕጂ ዳሓን እዩ ዘሎ
1: ኣብ ሃገር ጥምረት ሃገር ሓድነት እቲ ዕግበት ጥርዚ እቲ ርውየት ምሉእ እቲ ውፅኢት ይረአ እቲ ትርኢት ኣመና ጉሉሕ እንታይ እሞ እዩ ነፂሩ ዘይረአ ኣብ ሳዋ እቲ መሓረስ እቲ ትልሚ ትኺሉ ይኸይድ።

0: ሰዓት እዋን ጥራሕዩ እቲ ጓህሪ ተደጒሉ ዝጸንሕ ቁሩብ ቅኒ ኢሉ ግን እቲ ፍቕምታ ናብ ጉሁር ሓዊ ይቕየር። በግበግ ዝብል ሓዊ ሃገራውነት ድማ ካብዚ መዓስከር ሁር ክብል ይርአ። ነዚ ሓዊ ዘጥፍእ ሰርቢ ማይ ድማ ኮቶ የለን።
1: ብዙሕ ብዙሕ ኣሲበ ሰባብ ድመፅእ ተኪድ ቀዳሚ ነገር ኣብ ሂወትካ ከምዚ ሕግዘካ ተቓላላ ከምዘየድለይካ ፈይጢ ሓንቲ ነገር ካልኣይ ኸ ከምዚ ምስ ሰብ ምሕዋስ ምስ ሰብ ባህርያቶም ምፍላጦም ጠባይ ብዙሕ ትኽእል ሰብ ኣሎ ሕጂ ብዙሕ ጠባይ ኣለዎ ሰብ ምሶም ከመርካ ትቀረርብ ከመርካ ምሶም ፅቡቅ ጌርካ ትሳነ እዚኣ ኸ ከማ ተማሂረ ማለት እዩ
2: ኤክስፔሪንስ ብፍላይ ንዓና ስኒ ንሓንቲ ዓመት እያ እዛ ቦታ እዚኣ ከምቲ ካልእ ሰብ ኣብዚ ስኒ ኣይነቐፀኒ ኢና ንሓንቲ ዓመት ኮይኑ ኤክስፔሪንስ እዩ ኣነ ከም ኤድቨንቸር ዝሓስባ ፅቡቅ ይኹን ሕማቅ ኤድቨንቸር እዩ ፅቡቅ ተኮይኑ ምሽ ንፅቡቅካ ሕማቅ ተኮይኑ ንመምሃሪኻ ወይ ንዓኻ ምሽ ንመተረሪኻ ወይ መደደሊኻ እዩ ሶ ንሓንቲ ዓመት ክሳብ ዝኾነት ኣነ ንስኣ ኸማ ዘየፀገበት ንክመፅእ ንሓንቲ ዓመት ካብ ኮነት እዛ ቦታ እዚያስ ንምንታይ ና ሞ ካብ ሙሉእ ሂወትና ሓንቲ ዓመት ንኾኑ ንውፍየላስ ወና ሓንቲ ፀገም የብሉ
3: ኣብቲ መጀመርታ ናብ ኤርትራ ሕማ ክመፅ ከለኹ ቁሩብ ከቢድኒ ነይሩ ምስቲ ምስቲ ኣነ ዝለመትኮ ክሊማ ናዓዲ እንግሊዝ ይኹን ሽዑ ግን እናተላመምትኮ ናብ ሰባ ምስ መፅኹ ቁሩብ ምስቲ ፀሓይ ዝነበረ ኣብቲ መጀመርታ ውሕሸሞንተ ናብዚ ክመፅ ከለኹ ዕለት ሓደ ከቢድኒ ነይሩ እቲ ምንቅስቃስ ብዙሕ ነይሩ ኣብ ብዙሕ ንቃስቃስ ነርና ማእቶት እዚ ፅሬት ኩሉ እቲ ሓገዝ ንገብሩ ዝነበርና ኣብቲ ገዛ ንዓና ዝተዋሃቦና ስራስ ከቢድኒ ነይሩ ግን ኣነ ተስፋ ዘይ ምቑራፅ እየ ዘላትኒ ቀፂለ ምስቶም መምሃራ እናሓገዙኒ እቶም ኣባላት እናደፍኡኒ እናደገፉኒ መራሒ ምስርሕ ኮይኑ ኣለኹ ኣብቲ ሓይሊ
4: እዚ ዓብ ዕድል እዩ ኣ ክትረኽቦ ብዙሕ ሰብስ ኣይረኽቦን እዩ ከምዚ ምስ ናቱ ናት ኩሉ ብሄራት ናቱ ክረኸብ እዚ ሓድነት ብጣዕሚ እዩ ዝምስግን ንመንግስቲ ኤርትራ ኣብዚ ሳዋስ ብፍላይ ከማ ካብ ደገ መፅኻ ክት ኣነ ሕጂ ካብ ደገ መፅአ ኣብዚ ሳዋ ክህሉ ምህላወይስ ዓብ ዕድል እዩ ንዓይ ዓብ ነገር እዩ
5: ሳዋ ጠቐሚ እዩ እዚ ኩሉ ሰብ ሕማቅ ይዛረብዮም ሓቂ ኣይኮነን ኩሉ ሰብ ይሓግዝካ እዩ ሳዋ ጠቐሚ እዩ
2: ኣነ ሕጂ ናብዚ ሳዋ መምፀአ ክወፅእ ከለኹ ከም ካልእ ሰብ ከም ሓደ ዓብዪ ልቦና ዘለዎ ዲስፕሊን ዘለዎ ሰብ ኮይኑ እየ ክወፅእ ዝደሊ ከምኡ ከዓ እቲ ናተይ ዕላማ ማለት እዩ ናብ ኣሜሪካ ምስ ተመለስኩ ከዓ እቲኦም ኣብኡ ዘለዉ እቲኦም ሳዋ ከምዚ ሕማቅ እዩ ሳዋ ከምዚኡ ኤርትራ ብሓፈሻ እውን ከምዚ ኣለዋ ገለ ኢሎም ሕማቅ ዝዛረቡ ንዕኦም ክህርሞም ነቲኦም ነቲ ዘረባ ኣሚኖም ከዓ መገዶም ዝቕይሩ ንዕኦም ድማ ከተባብዖም ናብዚ ንክመፁ ናብዚ ተማሂሮም ሰብኡት ኮይኖም ንክምለሱ ከዓ ንዖም የተባብዖም ምህሮም ማለት እዩ
0: እዞም መንእሰያት እቲ ዝፅበይዎ ብስለትን ንቕሓትን ልዕሊ እዚ ዝተገልፀ እዩ ኢልካ ትእሙተ ነገር እንተሃልዩ ልዕሊ እዚ ምእማት ሕልፍ ዝበለ ኮይኑ ኢኻ ትርእዮ ሓበን ውሽጦም ብዘይ ምድማር ብዘይ ምርባሕ ኣብ ግንባሮም እዩ ዝንበብ
4: ሕጂ ካብ በዓል እቶም ዕብይ ዝበሉ ብዛዕባ ሳባ ክዕሉ ንከሎ ንሕና መሬትና ንድቅስ ነርና ኣብ በረኻ ጎልጎል ኣውን ሸይን ኮሚታት እዮም ኢሎምኒ እዛ ሕጂ መፅያ ዘለኹ ሳዋ ግን ምዕበልቲ እያ ኩሉ ዓራት ኣለዎ ሸቃ እውን ኣለዎ እቲ

0: ሰወ ክሕግዘካ ዝኽእል ኣብ ሰወኻ ኣብዚ ትተርር እዚኣ ኩሉ ግዜ እያ ትመፅእ ኣብ ዕላል ሰወ ክልዓል ከሎስ ሰወ ወሊትካ ትመፅእ ከለካ በቃ ዝኾነ ነገር ኣይትሽገርን ኢኻ ኣይትፅግመካን እዩ እዚ እውንካ ፅቡቅ ዝረኸብኩሉ ዝተዓዘብኩሉ እዩ
1: እቲ ስድራና ኣብ ኮይኖም ዝነገርና ሕጂ ኩሉ ቀሪፅ ፅኒ ኣብ ሃንጎለይ መቃ ምስ መፃኹ ከምቲ ዝበሉኒ ኩሉ እዚ ናይ ኣባላት ናይ ተምሃሮ ናይ እዚ ኣካባቢና ናይ ሚሊታሪ ንጥፈታት እዚ ንዓሪት ገለገለ ኩሉ ፈይጥዮ ፀኒሐ ሕጂ ብዙሕ ኣይሓደሰኒ ናዓይ በቲ ብዕም ዝዕልኒ ማለት
2: እዩ ኩራዕቲ ኤ ብኤርትራውነተይ ብጣዕሚ ሕብንቲ ኣብዚ ከመይ ንዑ ዝወስኮ ነገር ስኒ በቃ ኩሉ እቲ ሓይልታት ብክልኻ ዝበሃል እቲኦም ኩሎም ብሓፈሻ ሚሊታሪ ዝለበሰ ሰብ ብጣዕሚ እዩ ዘኩርዓካ ካብ ኣባላትና ጀሚርካ ክሳብ ላዕለወት ሓለፍትና ዘለዎ እዙ ምሽ የኩርዑካ ንዕም እንዳረእካ ስኒ በቃ እንደ ኤርትራስ ማዕርክ ደ በቲ መንእሰያት በቲ ምሽ ኩሉ ነገር ኣፍርያ ከምዚ እቶም ዓለምትና ገለ ብዙሕ ተፈራይነት ከምዘለዋ ንዕም ሪኢካ ዝተሕበን ትኮርዕ ገለ
3: ኤርትራዊ መንነተይ ፅቡ ገይረ ፈይጥ ኣለኹ ኣብዚ መፅ ብዛዕባ ሃገር ክምሃር ከሎ ፖለቲካ ይኹን ኣብ ትምህርቲ ኣብዚ ዝሓለፈ ሰሙን ሴሚናር ዝነበረት ብዙሕ ተማሂረ ብዛዕባ ቃልሲ ዝነበረ ኣብ ኩሎ ኣብ ናይ ሕክምና ድዩ ወይስ እቲ ጅግናዊ ኤርትራ ካብ ሓምሊ ድስዓወ ተጀሚርካ ስጋብ ትኩሎም ሰማእታት ነዚ ሃገር ዝመቱላ ኩሎም ዝተማሃርክዎ ብጣዕሚ ይስማዓካ ውሽጣ ማለተይ ሳብቲ ደገ ተማሃርክዎ ኣብዚ መፅ ግ ምስ ተማሃርክዎ ኤርትራዊ ከም ዝኾን ኤርትራዊ ንክኸውን ከዓ ይተባብዓኒ ኣብ ደመይ
4: ቀው ኢልካ እንተ ጠሚትካዮም እቲ ሓበን ካበይ ምንቀሊ እዩ ክሳብ ኣበይ ንምግማጡ ኣይትፅገምን እቲ ፍሽኽታኦም ነቲ ናይ ውሽጢካ ሕቶ ቀዲምዎም መልሲ ይህብ
2: ከም ዝተፀብኮ ኣይኮነትን ካብቲ ብዙሕ ሰብ ብዙሕ እንዲ ዝለካ ሕጂ ከምቲ ዝበለ ዘይኮኑስ ከምቲ ካብኡ ምሽ እንዲ ፅቡቅ ይፀኒሕኒ
5: ኣብ ናይ ትምህርቲ ድነህር መፂና እቲ መምሃራን ሓቂ ዝርባ ብጣዕሚ ንፉዓት እዮም ምሩፃት መምሃራን እዮም ዝኾነ ሕጂ ኣነ ዝኾነ ክሓቶም ገለ ከለኹ ኣብ ክላስ ኣብቲ ናቶም ክሳይ ዘይተረዳእኒ ኣብቲ መግለፂ ገለ ዘይተረዳእኒ ነገር ይሓቶም ገለ ንዓይ ፍሉይ ገይሮም ይረድኡኒ ዝኾነ ዘይተረዳእካ ንድሕላሉ ሕተትና ገለ ይብሉኒ
3: ብዙሕ ተማሂረ መፀ ኣብ ኣስመራ ወይ ኣብ ደባርዋ ይኹን ኣብዚ ምምፃይ ብፍላይ እቲ መጀመርታ ከይዊድኒ ነይሩ ምስቲ ዝለምድክዎ ዓዲ እንግሊዝ ሕጂ ግን እናተላማምድክዎ ማኣቶት መኸትኩ ኩሉ ኢሎምዶ ኣለኹ ምስ ፀሓይ ምስቲ ኩነታት ክሊማ ኩሉ እቲ ምስ ሕብረተሰብካ ኩሉ ኢላማምዶ ኣለኹ ፈትዮ ኣለኹ ከዓ ኣብዚ ምስ ሰብካ ምዃን ጥዕሚ ፅቡቅ እዩ ብዙሕ ትመሃሪካ ካብ ሰብካ
1: ኣባላትና ሕጂ መራሕ ጉዝናዮም ዋላት ናይ ብርጌድ ኣባላትና ዘሎ ብጣዕሚ ኣብ ዝኾነ ሽግር እንተሃሊና ከምዚኦም ዘና ነግሮም ዝኾነ ፍታሕ ኣምፅሉና ብኩሉ ተሓወርኒ እዮም ደቂ መስርዕና ኸ ዋላ መስርዕና ጣላ ኩሉ ፍቕሪ ኣለና ሕጂ እዚ ሴም እዚ ምሳና ብሓንሳ ደቂ መስርዕና ኩላት ፍቕሪ ሲ መራ ብዙሕ እዩ ኣብ ውነ ንሕዳ ይትበኣስኒሃ ዝኾነ ሽግር እንተሃሊካ ተሓጋገዝ ትተሓላሎ ኣብ ዝኾነ ስራሕ ገለካ ንጥፈታት ብሓንሳ ተካይድዎ ማለት እዩ
6: ኣሃንዮም ኩሎም ይሃግዝኒ እዮም ካብ መጀመርያ ኩሎም ኣነ መጀመርያ ኩሎም ይሃግዝኒ ነይሮ ካብ ኣባል ካብ ወዲ መስረተይ ካብ ክዳን ፈልጦነ ከመይ ሓፅብ እሶም ይሃግዝኒ ነይሮም ኩሎም ይሃግዝኒ እዮም
0: ሕጂ ሓንቲ ላ ኣታ የስየስ ትበሃል እሳ ክስማዕኩም ኣታ የስየስ ኣታ የስየስ ኣታ የስየስ ኣለና ሞራል ኣለና ሓቦ ኣለና ስኒት ኣለና ፍቕሪ ኣለና ኣባል ኣታ የስየስ የስ በሉኒ ከይትሕሙኒ ኣታ የስየስ
4: ላህጃ መልሓሶም ፍሉይ ጽበቐ እዩ ጽባቐኦም ግን መዓስ ንስምዒት ዝንጥራሕ ጽን ኢልካ ንኽትሰምዖም ዝቕስብ መንፈስ ሃገራውነት እውን እዩ ካብ ውሽጦም ክንጸባርቕ ዝረአ

0: ኣብ ከረጺት ማሕፀን እታ መዓስከር ድማ ከም ቁሙጥ ውሉል ሃብቲ ንወለደታት ኮይኑ ኣብ ታሪኻ ይምዝገብ ኤርትራ ወርቃ ደቃ ስለ ዝኾኑ
1: ኣብዚ ዲስፕሊን ተጌርካ ጠባይ ተጌርካ ወላሕታ ብፅቡቅ ካ ተሓልፋ ፅቡቅ ጥዑም ሂወት ሕልፍ ፍቕሪ ምስ ደቂ መስርሕኻ ምስ ደቂ ሃንገርካ በቃ ሽዑ ተቢ ማለት እዩ ሕጂ ሃገረባ ሳዋ ከምቲ ሰብ ድብሎ ኣይኮነን ዲስፕሊን ትብልካ ተኸድካ ወላሓንቲ ፍቕሪ ጥራሕ እዩ
2: ንስድራይ ነደይ ነቦይ ማለት እዩ ብጣዕሚ የመስግኖም ስለ ናብዚ ንክመፅእ ስለ ዘተባብዑኒ ስለ ብከምዚ ኣተዕባብዮ ገይሮም ስጋዕ ኣብዚ ዘለኽዎ ስጋዕ ዘብፅሑኒ ብጣዕሚ እየ ዘመስግኖም
3: ሓን እዩ ይሃግዝካ እዩ ሰብኣይ ክኾን ድሃር ኣደይ ኣሜሪካ ተመሊሰ እዚ ክሃግዝኒ እዩ ብስራሕ ትምህርቲ ኩሉ ክሃግዝኒ እዩ ሰብኣይ ክምኮነ ሄ ድሃር ወደ
4: ንሓንቲ ዓመት እያ ምፁ ንስ ወፃኹም ከዓ ከምዚ ክጭነቕ ዘይኮነስ ጀስት ኢንጆይ ኣዝ ማች ኣስ ፖስብል

ናይ ሎሚ ትሕሶታት መደብ ዋልታ ኣብዚ ተዛዚሙሎ ዝኽበርኩም ተዓዘብትና ኣብ ዝመፅእ ደሎ መረባትና ብካልእ ትሕሶ ኢና ክንራኸብ ክሳብ ሽዑ ድሓንቀኒዩ ሰላም።

0: ሰላሙን ከመይ ትዕሉ? ዝኸበርኩም ተዓዘብቲ ንሎም ምሸት ዝተዳለወ ዜናዊ መሰናዶ ሒዘልኩም ቀሪበ ኣለኹ። ምሳኹም ፀንሕ። ሚካኤል ሓድጎ ፈለማ ግን ብቀነጡታቱ ፍለም መደባት ቅነ ናፅነት ኣብያተ ትምህርቲ ዞባ ማእከል ሎሚ ብድሙቕ ኣገባብ ተኸፊቱ። ኣሕዳሪቱ ቤት ትምህርቲ ኣቑርደ ተሳታፍነትን ቀጻልነትን ኣብ ማዲ ትምህርቲ ንምርጋ ፀዓባ ኣስተዋፅኦ ትገብር ኣላ። ኣብኑ ዞባ ዓሰብ ተርእዮ ሕማም ዓሶ ንምግታስ ሕግዝ ኣስተምህሮ ተዋሂቡ። ኣብ ዜናታት ወፃኢ ፕረዚደንት ትራምፕ ኣብ ልዕሊ ሰደድ ፍርያቱ ቀረፅ ምስ ውስኽ ተመጣጣኒ ምላሽ ከም ዝህበሉ ኤሮጳ ሕብረት ኣጠንቂቖም። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ግዛኣት ላቲቪያ ወተሃደራዊ ልምምድ ኣበጊሱ። ደቡብ ኣፍሪቃን ጃፓንን ኣብ ምምዕባል መድያት ፀዓትን ብርቂ ማዕድናትን ክተሓጋገዛ ተሰማሚዐን። ዝርዝር ዜና ፅምብል መበል 35 ዓመት ናፅነትና ፅንዓትና ዋሓስና ብዝብል ቴማ ይክበዓል። ኣካል መረባ ፅምብል ናፅነት ዝኾነ ቅናይ ኣብያተ ትምህርቲ ዞባ ማእከል ሎሚ እውን ተኸፊቱ። ብዛዕባ እዚ ክሳብ 23 ግቦ ዝቕፅል መደብ ወኪል ሪና ዳንኤል ወልዱ ዘዳሎ ፀብፃባሎ ገረ መስቀል ገረዝ ገይር ከቕርቦ እዩ።
1: ሙሽተን ዓመት ናፅነት ፅንዓትና ዋሕስና ብዝብል ቴማ ዝተወደበ ቅነ ናፅነት ኣብያተ ትምህርቲ ዞባ ማእከል ሎሚ 5 ጉንበት ኣብ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ብዝተኻየደ ስነ ስርዓት ብወግዒ ተኸፊቱ። ኣብቲ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለን ብሓባር ዝኸፈትዎ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምህር በላይ ሃብ ተጋብራ ዝስምዑ ቃል ብፅንዓት ዝመፀት ናፅነት ተዓቂባን ወቂባን ውሑስ ተኽትከውን ሎሚ እውን ከም ትማሊ ኣብ ፅኒዕና ብተወፋይነት ክንሰርሕ ከም ዝግባእ ተሓሳሲቡ። ኣብ ዞባ ማእከል ኣብዚ እዋን እዚ ኣስታት 99 ሚእታዊት ተምሃሮ ኣብ ከባቢኦም ኣብ ዝተኸወደዳ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣብ ዝርከባ ትካላት ትምህርቲ ብቀረባ ይመሃሩ ከም ዘለዉ ጠቒሱ፣ ዝተርፍ ብዙሕ ስለ ዝኾነ ግዳ ንዝበርኸ ዓወት ብውህደት ክስራሕ ሞያዊ ዓቕሚ መምሃራን ርእሰ መምሃራንን ሱፐርቫይዘራትን ከብ ንምባል ድማ ቀጻሊ ስልጠነታት ክውደባ ዝኻኺሩ። ኣብቲ ያታዊ ምርኢት ብሄራት ብዘጠቓልል ባህላውን ስነ ጥበባውን ሰነዶታት ዝመዓረገ ስነ ስርዓት ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ዝርከቦም ሰመዚ ዞባን ሚኒስትሪ ትምህርትን ተረኪቦም ነይሮም። ቅነ ናፅነት ኣብያተ ትምህርቲ ዞባ ማእከል ክሳብ 23 ጉንበት ኣብ ኩለን ትካላት ትምህርቲ ማለት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዝተፈላለየ መሰነዶታት ክቕፅል እዩ።
0: ናብ ካል ዜና ምስንሰግር ኣሕዳሪት ቤት ትምህርቲ ኣቑርደት ብዘርሓወቱ ዕድላት ተሳታፍነትን ቀጻልነትን ኣብ ማዲ ትምህርቲ ንምርጋ ፀዓባ ኣስተዋፅኦ ትገብር ኣላ። እዛ ኣብ 1995 ዝተመስረተትን ካብ ንኡ ዞባታት ሞልቂ፣ መንሱራ፣ ሻምብቆ፣ ላዕላይ ጋሽ፣ መጎሎን ድገን ዝመፁ ተምሃሮ ተቐቢላ ናይ ማእከላይን ካልኣይን ደረጃ ኣገልግሎት ቤት ትምህርቲ ኣብ ምቅላል ማሕበር ቁጠባዊ መነባብሮ ስድራ ቤታት እውን ዝምስገን ኣበርክቶ ከም ዘለዋ እዩ ዝግለጽ። ሓላፍቲ ኣሕዳሪት ቤት ትምህርቲ መምህር ሓሰበላ መሓመድ ኑር ተምሃሮ ዝተማልእ ኣገልግሎት እናረኸቡ ቀሲኖም ዝመሃሩ ሉባይታ ጣጢሓ ከም ዘላ ብምግላፅ ተምሃሮ ብማሕበረ ቁጠባዊ ሕፅረታት ከይተሸገሩ ኣመት ትምህርቶም ክገብሩ ከም ዝሓገዘት ሓቢሩ። ተምሃሮ ብወገኖም ዝረኽብዎ ዘለዉ ዝተማልአ መነባብሮ ቀሲኖም ውራይ ትምህርቶም ክገብሩ ከም ዝኽኣሎም ብምጥቃስ ካልኦት ተምሃሮ ተረባሕቲ ዝኾኑ ሉባይታ ክፍጠር ኣተሓሳሲቦም። ኣሕዳሪት ቤት ትምህርቲ ኣቑርደት ሎሚ ዓመት 54 ፅውማን ንዝርከቦም 852 ተምሃሮ ዝተማልአ ኣገልግሎት ትህብ ከም ዘላ ሰነዳታ ይነፅር። ጨንፈር ሚኒስትሪ ጥዕና ዞባ ደቡባዊ ቀይሕ ባሕሪ ዝወደቦ ኣብ ሜላታት ምክልኻል ሕማም ዓሶን ማይ ወለድ ሕማማትን ዘተኮረ ኣስተምህሮ ብ30 መያዝያ ንነበርቲ ምምዕዳር ከባቢ ሸካይቶኑ ዞባ ዓሰብ ተዋሂቡ። ዕላማ ናይዚ ንቕሓት ሕብረተሰብ ኣብ ሜላታት ምክልኻል ተመሓላለፍቲ ሕማማት ብሓፈሻ ኣብ ወቕቲ ክራማት ዝኽሰቱ ዓሶን ማይ ወለድ ሕማማትን ድማ ብፍላይ ክብ ብምባል ተርእዮ መልከፍቲ ንምግታ ከም ዝኾነ ሓላፊ ጨንፈር ጥዕና ዶክተር ዓሊ ሓሎ ገሊፆም። መልከፍቲ ሕማም ዓሶ ንምግታ ኩሎም ናይ ምክልኻል ሜላታትን መምርሒታትን ኣብ ተግባር ክውዕሉ ብምዝኻር ድማ ብፍላይ ተጠቃምነና ሙስያ ክረጋገጽ ከም ዝመርሖ ከባብያዊ ፅሬት ድማ ብሰፍሐ ክድፋኣሉ ኣተሓሳሲቦም ዶክተር ዓልያ ብመወዳእታ ሕብረተሰብ ነቲ ብሰብ ሞያ ጥዕና ዝውሃቦ ምኽሪ ክስዕቦን ኣብ ከባቢኡ ንዘሎ ዕድላት ሕክምና ብግቡእ ክጥቀመሉን ኣዘኻኺሩ ሓላፊ ኣሃዱ ምቁፃር ሕማም ዓሶ ኣብቲ ዞባ መንእሰይ ዳንኤል ገብሪ ሂወት ብወገኑ ምስ ምብርቱዕ ኣክራማት ንምርባሕ ጣንጡ ምቹው ኩነታት ከም ተፈጥረ ብምጥቃስ ህዝቢ ጎንጎኑ ዕለታዊ ነጥፈታቱ መራብሒ ጣንጡ ክኸውን ዝኽእል ከፋት ባስካታትን ዒላታትን ፊሶታትን ክኸድንን ናምስያ ብግቡእ ክጥቀምን ተላብዩ ኣማሓዳር ዞባ ዶባዊ ቀሒ ባሕሪ ኣምባሳደር መሓመድ ስዒድ ማንታይ ኣብ ዝሃቦ መዛዘም ቃል ውሕስነት ጥዕና ልዕሊ ኩሉ ስለ ዝኾነ ስግሪ ዶባዊ ሕማም ዓሶ ኣብ ዝተረኣየሉ ከባቢታት ቁልጡፍ ስጉምታት ክውሰድ ኣዘኻኺሩ ማእከል ሞያዊ ስልጠና ስራሕተኛታት ባፅዕ ኣብ መበል 11 ዙርያ ንዝስልጥኑ ዘለዎ መንእስያት ብ2 ግንቦት ናብ ታሪካውን ልማዕቶም ቦታታት ዑደት ወዲቦም እቲ ዑደት ፋብሪካ ታኒካን ፖሊፕላስቲክን ምፅዋዕ በዓል መዚ ወደ ባፅዕ ታሪካዊ መስጊድ ሰሓባ ሓይሊ ኤሌክትሪክ ሕርጊጎን ዲጋጋሕተላይን ዝሸፈን እዩ ነይሩ ዕላማት ዑደት መንእስያት ታሪኮም ከምኡ ውን ኣብ ከባቢኦም ዝሰላሰ ዘሎ ልማዓታዊ መርባት ንኽፈልጡ ከም ዝኾነ ሓላፊ ምምሕዳርን ፋይናንስን ማእከል ሞያዊ ስልጠና ስራሕተኛታት ባፅዕ ኣቶ ንጉሰ ግርማይ ገሊፆም ዑደተኛታት ኣብ ዝሃቦ ሓበሬታ ገለ ካብቲ ዝበፅሖ ትካላት ምስቲ ዝስልጥንሉ ዘለዉ ዓውዲ ዝተኣሳሰር ብምዃኑ ኣዝዩ ኣገዳሲ ኮይኑ ከም ዝረኸብዎ ገሊፆም ኣብ ትኹልን ሓውሲ ከተማ ማይ ዕዳጋኑ ዞባ ደቀ ምሓረ ብሃማድን ሃማመትን ኣብ ዝተወደበ ሞያዊ ስልጠና ዝተሳትፋ ኣሳት 150 ደቂ ኣንስትዮ ተመሪቐን እቲ ንኣሳት 4 ዋርሒ ዝቐፀለ ስልጠና ስራሓት ካይላ ክንክን ቆርበት ከምኡ ውን ስነ ፅባቐ ፀጉሪ ርእሲ ዘጠቓለለ ነይሩ ኣብቲ ናይ መምረቕታት ስነስርዓት ኣማሓዳሪ ማይ ዕዳጋ ኣቶ ኣወልኬር ዓሊ ኣብ ዘስምዑ ቃል ሰልጠንቲ ኣብቲ ከባቢ ንፀንሐ ተመክሮ ዝድርዕ ስልጠና

ናሳት 150 ደቂ ኣንስትዮ ተመሪቐን። እቲ ናሳት 4 ወርሒ ዝቐፀለ ስልጠና ስራሓት ካይላ ክንክን ቆርበት ከምኡ ውን ስነ ፅባቐ ፀጉሪ ርእሲ ዘጠቓለለ ነይሩ። ኣብቲ ናይ መምርቕታት ስነስርዓት ኣማሕዳሪ ማይ ዕዳጋ ኣቶ ኣወልከር ዓሊ ኣብ ዘስምዑ ቃል ሰልጠንቲ ኣብቲ ከባቢ ንፀንሐ ተመክሮ ዝድርዕ ስልጠና ብምርካብን ተወዳዳሪ ፍርያት ከቕርባ ትፅኢት ከም ዝግበረለን ገሊፆ ሓላፊት ሃማድ ዞባ ደቡብ ወይዘ

0: ሕጂ ሓየሎም መን ኢልካ ንሽማብኡ?
1: ሽማብኡ ዳ ተኽሉ ሓየሎም ተኽሉ ይበሃል።
2: ግርም ማዕረጉ ሻምበል ይሓቀይ
1: ሓይ ታ ሽሙ ኣኽሎ እዩ ይ ደይ ንስኻ ትሽሙ ከቢድዎ ኣሎ
2: ዶ ከምዛናሃካ መስፍን ስምካ ኮረዚን ኮይ መፀውዕ ልዑላዊ ቤተሰብ ወራስ ዓራት ኮይ ዘስምዕ ግን ንስኻ ተውርሶ ስልጣን የብልካ ዋላ ቅርሺ ጥራይ ድኽነት
1: ድላይ ካበለኒ ንዝንጣልካ ለሚድየ እንዴ
2: ትለምዶ ወይ ከመይ ድ ኣነ ናትካ ምትላል ለሚድየ ዘለኹ እሞ ሕጂ እቲ ማእርግ ኣይፅሓፍን ኢልካ
1: ኣይድልን እዩ ሻምበል ምዃኑ ስታይ ደ ትፈልጥ ኢና ሻምበል ባሻ እውን ክኸውን ይኽእል እዩ
2: እዚኣ ስሓቅኻ
0: እዚኣ ስሓቅኻ እንካ በላጅ እዚኣ ርኢኻ ኣለኻ ሃቦ ኢኻ
2: እንካ
1: ድሓንታ ክገበር እዮ ሲኢልካ
2: ወ
1: ደው ኢለ ሓንጣል ናይ ወዲ ሓዊ ፅብብ ዝበለት መርዓ ስለ ዘላቶ እቲ ናይ ዕድሚ ካርዲ ኣብቲ ስራሕ ገዲፍልካ ኣሎ ክብለ ንስኻ ግን ንወዲ ቤርዱራ ጥራይ ከይትርስዕ
2: እወይ እንታ ሕጂ ባ ዘረባ ምፅኻ እንታ ዘይርስዕ ሰብ ርስዕ ወዲ ቤርዱራ ዶ ርስዕ እንታ እንታይ ክቕብለኒ ወይ ወይ ወይ ወዲ ቤርዱራ እታ

0: እስኪ ስካበን ዝገ ሽሙ ስካበን ዋይ
1: ሽምዳመን ክንብለያ ወዲ ቤርዱራ ኢልካ ንፃሕቦ
0: እንታ ጥዕና ኣለካ ድዩ ንስኻ ኣብዚ ናይ ዕድመ ወረቐት ስወ ወዲ ቤርዱራ ኢለ ክፅሕፍ እንታ ተመኪሕ ድና ካብቲሽ ማጨሎት ክወስደካ ክሕፅበካ ሞትሓውኻ
1: ብዛባር መንገዲ ስሕዋዕ ኢኻ ዲኻ
0: ትብለንዝግፍለጠካ ኣብለ ስማዕ ንኻተ
2: ራ
1: ወዲ ቤርዱራ ሕጂሲ ምሳ ጓዲ ዝፅምፀም
2: ኣይፋሉን ምስ ናይ ብርዕስም
1: ብላቢሉ ዋ ስማዕ ዶ ናይ ብርዕስም ኮ ፀሓብቲ ሪኢኻ ለካ ኣክንዲ ስሞም ብካልእ ስም ዝፅውዐሉ መፀውዒ እዩ ሳጓ ግን ከምዚ ላቀይባ ተወሳኺ ቅፅል ማለት እኳ እዩ
2: እሞ ሳጓ ላቀይባ ተኮይኑ ናትካ ሳጓ ድማ ቆኒባ ክኸውን ኣሎ
1: ወዲ ቤርዱራ ክትብ ከለካ ሕጂ ወዲ ቤርዱራ ስድሩኡ እንዳ ቤርዱራ ስለ ዝነበሩ ወዲ ቤርዱራ ተባሂሉ ወዲ ዕንጨቲ ዘለዎም ወዲ ዕንጨቲ እንዳ ሓፂን ዘለዎም እንዳ ሓፂን ሕጂ እዚ ምሳጓድ እዩ ምሳጓድ እዩ ዝበሃል
2: እዚ ሳጓ ኣይኮነን ነቲ ሰብ ርኢካ ለካ ብስም ዝሰርሓሉ ትካል እቲ ከባቢ ዝሃቦ መፍለጢ እዩ ሳጓ ከዓ ካልእ
1: ካልእ ክትብል ከለካ መባብርሃለይ ከመይ ማለት እዩ
2: ኣንታ ሳጓሲ ይብለካ ለኹ ዕዕሩኽ ወይ መሳርሕቲ ብምምስሳል ዘጥብቁልካ ላቀባ መፀውዒ እዩ
1: ብምምስሳል ክትብል ከለካ ከመይ ማለት እዩ
2: ምምስሳል ድኣ ምንፅፃ ንኣብነት ንስኻ ሕጂ ብትርኢት ብባህሪ ብግብሪ ንሓደ ነገር ትመስሎ ወይ ትፅጉዖ ተኮይንካ ዝጠብቀካ መፍለጥ ወይ መፀውዒ
1: ሕጂ እስኪ ሕራይ በዚ እስኻ ትዛረቡ ዘለካ መግለፂ ንዓይ ሳጓ ኣውፃሉ እንተ ዝብልኻስ እንታይ ምበልካኒ
2: ዋ እንታ ንዓኻ ድኣ ተሓብይካ እምበር ከምዚ ናይ ሻምብቆማይ ብታሕቲ ታሕቲ ዝኸይድ ሳጓ ኮለን ንዓኻ ወይ
1: እንታይ ዝብል
2: ዝረፈዶ ዝብ
3: Hey, what's up? Come here, Lahore. You're all good?
4: Yeah.
3: And I'm Gasha from America, I say.
4: Oh, welcome, welcome. Have a seat, please.
3: Oh, thank you. Actually, Kosara, let me... Abzi, Sawaiti Dali Nera.
5: Huh? Sawaiti Dali Nera, did you tell me?
6: Why, Mikhail Wale?
5: Dali, Ili, listen, Iba, La'asa, Jidil, Fatari.
7: Mikhail Wale. Gail, Anta, Kamzbala, Khayyat, Alal, Kasba, Alfa, Wudda, Wudda, Tabli.
5: Wudda, Alisa, Sibali.
7: ረፍክንኣትኪ ንዓኹ ደበል ኩሉ ክደለፍ ኮይና ስራሕ ሲኢነ ባህግናይ ወፃእ እኳ ብለይ
5: ዋ
6: ኣንተ ቤትካ ስቁል ክትብሊ ሰበይቲ ደሊ እናበለኪ ኣነ ለኹ ደይ ትብል
5: ወይ ወደይ እዚኢስ ሚካል
6: ሚካል
5: ኖም ቅንጫጭ ጓል ጓል ኣደ ሚካል ኣነ ንዓ ክንተሓለኩን ክሰሓቅ ተራእኩይ ፅባሕ ንጎብና ክትዝክርኒ ይኽዳሕ
6: ኣነ ጓል ደቂያት ኣነ ዶ
4: ኣንቲ ማመድ ሃበይ እዚ ጋሻ ዝሓተ ዘሎ ንስ ክትምልስ እዮን ዘለኸ ጥረሽ ዘይረኸብ
6: ሰበይቲ ደልየ ንድ ዝብለኪ ዘሎ
4: ሓንሳ ሙፅንሒ ሰሓወይ ትግና ይሰምዕ ዲኻ
8: ያ ይሰምዕ ባዘረባ ቅሩብቅሩብ
4: እሞመንት ባሃል ሰበይቲ ኢካ ደሊኻ
8: ወይት ሰምቲንግ ዳብ ያ ዳብ ዳብ
7: ዳብ ዋይ ድዳቤት ዓክደሊ ንድናመፅ እዩ
5: ኣብኡ ለንፈስ ቅዱስ ወይ ጎራዙ ቀንጫ ንእስና ጎራዙ ዝመልኦ ዓዲሲ ንዓይ ሓደ እግራ ኣብ ጉጓ ዝኣትኩ ሰበይት እንታይ ግበር ትብለኒ ኣለካ ወደ
4: ዋ ኣትሞ መድሃብ በጃ ከባቢስ መንበሊ
5: ኢለ እንዲ ድሞቲ ኮይነ እምበር
4: ሰሓወይ እዚ ኣማ መድሃብ ትበሃል
8: ዩርዳ ናይስ ሚት ዩ ሃው ዩ ዱዊንግ ኣረጋሽ
7: ኣፍቲ ኣረጋሽ ዶላር ኣዲ ዳሃብ ሕጂ ንክዳ ተቐሊትኪ ኣረጋሽ ሓፍቲ ክሲ ዶላር ሰይዳ ትልክ እዩ ዝብለክ ዘሎ
5: ኣቲ ከመይ ድበልዎ ዓዋኒ ጓል ዝዳንዲ ይ ኣብ ቀነሰብ ደዋሃቢ እዩ ወይ ወደይ ካብ ዳኣካ ንዓነ ኣፍቲ ደቂ

0: ለለ ሓያሎም ዝበሃል ሰብኣይ እንተደኣ መፅኡ ኣብዚ ኣላ መስፍን ዝገደፈሉ ናይ ዕድመ ወረቐት
1: ረ ናይ ወዲ ሓውን ዓምና መርዓዲ
2: ዋይ ኣቲ ሙባይ ከኣባለና እዩ
1: ኣለኩወ ወኢሎከ ኮበሮ እናሃረምኪ ሽሽ
0: ሃራ
1: ይ ዲ ወዲ ሞባዕ ተፈጢርካ በለኒ ንዕባይ ተሃወኸዮ ክንዲ ወዲ ሞባእ ሞ ጫፍጫ

0: ይበፅሕ
1: ዋ ሎሚ እንተደይበፅሕ ኮ ፅባሕ ቦፅሖ ድሓር ከዓ ኮብ ዓለም ዘይምላኽ ክእለት የለን ሓቀ ኢዶ
0: ሓያል ልምምድን ፃዕርን እንተካይድካ ይብፅሕ እዩ
1: ኣዙ ወዲ ሞባ ንኸበሮ ብኸመይ ደሲቑ ከም ዘጉርዖ ከርአክሎ ከምዚ
2: ግን ክሓተኩም ዶ ንጊታር ዝፃወት ጊታሪስታ ንኦርጋን ዝፃወት ኦርጋኒስታ ንኸበሮ ዝፃወት ክራ እንታይ ኢልና ንፅዋዕ
1: ንኸበሮ ዝፃወት ከዓ ኸበሮ ቴስታ
0: ዘይተባሃለ ኸበሮ ብእንግሊዝ ድራም ስለ ዝበሃል ሲ ንሃራም ኸበሮ ከዓ ድራመር እዩ ዝበሃል ዝኸውን እምበር
1: ናይ ነፍስ ኮፍ መውያኩ በብዓውዱ ነናቱ መፀወ

0: ማለት ደርማቶሎጂስት ንሓኪም ልቢ ከዓ ካርዲዮሎጂስት ንብሎ።
1: እቲ ቀደምዚ ዶክተር ክሰምዕ ከለና ሲ ካብ ጥንስን ሕርስን ኣትሒዙ ክሳብ ጋህሚ ኩሉ ዓይነት ሕማማት ደኽእልን ድፉውስ ንመስለና ነይሩ ተረኻስ ደገ እዩ። ግና ካብዚ ኩሉ ክንፅውዖ ፀናሓና ፍልይ ዝበለሲ ናይ ክብሪ ዶክተሬት ኣሎምሽ
2: ኣለወ ፍልጠቶምን ክእለቶምን ንነዊሕ ዓመታት ብዘይብቂ ንሕብረተሰቦም ንዘገልግሉ ዝወሃብ ናይ ኣፍልጦ ክብሪ እዩ።
1: ሕራይ ከም በዓል መስፍን ንሕብረተሰቦም ብምትላልን ብምድንጋርን ንዓመታት ላል ደበሉ ዝውሃብ ሽምካ ኣሎ ዶ?
0: ኣለወ
1: እንታይ
0: መደንገላ
3: ነፃና ዘላ
4: ንቋዕርሓት መፃኹም ኣመዳበ እንታይ ዳ ዝገፅኩ ብሓሳብ ቅይር ኢሉ
5: ዋ እንታይ ዳ ደሊኸ ኣብ ናይ ቋሕሰም ግዜ ሲ ካብ ሓጋይ ናብ ከምቲ እንድያ ተሰጋጊራ
3: ድኢልክ መትኪ ብሩኻብኡ ኣይሕለፍኪ መሬት ሲ ቁራዕሓ ንውፃእ ጋዓድ ጠስምዕቶ ቁራዕሓ ንውፃእ ጋዓድ ጠስምዕቶ ኮይና ያበል
5: እዝረፍሉ ፀማልያ ዝመስል ገፅሲ ከም ፋኑስ ባዕኳዕ ካበለ
3: ባዕታ ፋኑስ ትቐቀሊሉ ወረ ፀሓይ ክምዕስሊ ፅንሕ ኢሉ ዘረባ ንግደትስክና
6: ቦይ ቦይ ወዲ ፉድ ፉድ ብሩኽ ፋስቲ
7: But wait, who's older, you or Agash?
3: Wait, atawaddi, t'igir kandit grinyat khalt khon ka t'zara banni, t'akhat blan dalga.
7: Okay, iski aragit kawar Agash?
3: Wait, raka yihish, eh, ati, ata aragit di dublan nilala?
5: Awa, kaptit smite wats asi kong ingit anih kini zilakrala.
3: Kem aylinan, kong ucho belay, somah huwa, ba'al khikht mil la dalga khzazara bakhla. Boy. أنا قنكينه؟ قنكاني أنا؟
7: قنكينه؟ واس قنكينه؟ واش يمين باي قنكينه؟
4: أما ذهبي أنا حسب ترديني له السهودة تعبي ولا أرقى شحف تخيز بلك زي له
3: ماذا؟ هرقاقي من فقط البعث من دلخي؟ ها؟ بوي بوي ودي أنا بيك نايكزان بيك بخر أرقى شحف تيكا سمر سمر إساس لدى نايكزان ቋንቋ ዳ ደይ መራዳድ እዩ ሓቂ እንደ ሚካል ጓለ ዳና እንግሊዝ ድፍር ድፍር ተልኪ ከምኡ ተመላኸይ ቋንቋ ኳንየልዎ
4: ሃቂ ከለኹ መድሃበ ከይብሉንን ከይስሕቁን እናበልካ ትእሰርቲ ኮንካ ብቐሊሉ ክትመልኮ ይኽብር እዩ ዋ መመድሃበ ንስ ግን ከማ ይ ክጠምጠም ኢልክ ዮ
5: ኣባላትኪ ካብ ጠምጠም ዝበለቶ ዝተሰርቀቶሎ ይበዝሐል
3: ዋ ቦይ ቦይ ወደይ ኣነ እንግሊዝ ከመይ
7: So good, more than I expected.
3: Baka.

0: ሓነር ፍትክም ዘምደቀይ
1: እግዚአብሔር መስገን
0: መስፈን ዝደላላይ ተደፈ እንደውልለይ ፀኒዑ ናይ ዕድመ ወረቐት ኣብ ቤት ቁርሲ ዝማን ገዲፈልካ ኢሉኒ እሞ ኣጋጣሚ ዝሊጋ ስለ ፅንሓ ከዓ መፅ
1: ወ ሓቀኹም ንዓይን ድሂብኒ
2: ኣብዚኣ ገዲፍልኩም ኣሎ ያ
0: ያኒለይ እዋ እንታይ ዳ እዚ መን ፅሒፎ እዚ ናይ መንዳቕነት እዩ ንዓሃደታ እዚስ መን ፅሒፍዎ
1: ንሕና ይኮና ንፅሒፍና ያያ መስፍን ይረኺቡ ኣብ መገዲ ሓየሎም ዝበሃል ሰብኣይ ክመፀካ እዩ እዚ ኣሃቦ ኢድኒ
0: በቃ ሓየሎም ብጥያ
3: ኣቦ ህደ እማ በሉ ከመይ ከመይ እዩ ዝጉዳይ እስኹም ኣይኮንኩም እንዲኹም ኣቦይ ሓየሎም
0: ሓየሎም እወን ግን ቅድሚ ሓየሎም ክንፅሓፍ ዝግብኦ መዓር ኣይተፃሓፈን እዚ ከዓ ምዝንጣል
3: ከመይ እስኪ ፅቡ ጌርኩም ነገሩና ክትበርሃልና
0: ፅቡቅ ኣነ ኣባል ፖሊስ ኮይነ ንልዕሊ 45 ዓመት ሰሪሐ እየ ኣብ ግዜ ደርጊ ድማ ብደረጃ ሻምበል መዓር ወስ
3: ሕራይ ፅቡቅ እሞ ዚ ሕጂ ዝዕድመ ዚ እንታይ ኮይኑ ኢኹም ትብሉ ዘለኹም
0: ኣነ ዝብል ዘለኹዶ ሻምበል ጎዲላ
1: ሻምበል ሻምበለይ ጎዲላ ኣብኹም እንዲኹም ዳ እሞ ሕጂ ዶ ብስራሕ ኣለኹም እዩ
0: ወላ ይሃሉ መዓርግ መዓርግ እዩ ምሳኻ ክሳብ መቓብሪ ዝኸይድ ናይ ክብሪ ስም እዩ
3: ኣሃ ሕጂ ሲ እታ ሻምበል ትብል መዓርግ ስለዘይተፃሓፈታ ኢኹም ነዚ ዓድመ ምቕባል ኣብልኩሞ
0: ብልክዕ ተረዲእኽን ኣለኺ ሕጂ እውን ሻምበል ዝብል መዓርግ ስለዘይብላ ኣይወስዳን እዩ
3: ዋ ኣቶማቦ ኣይትጋገይ ባብዓቢኹም ሰብ ዕድመ ክልእኸልካ ከሎኮ ዘኪርካ ኣኽቢርካ ኣቕሪብካ ኣለዎ ማለት እዩ
4: እወ ናይ ሓጎሰይ ተኸፋልኹ

0: ፅምብለይ ኣድምቐለይ ሽሻየ ይጣዓመለይ ውሉደይ መርቐለይ ክዓባ።
1: ስለዚ ካብዛ ጎዲላ ትበሃል ዘለካ ተሓሰብ ትዓቢ
0: እንተ ደኣ ንምንታይ ትብል ሕቶ ዘይተቐስን እንተሓቅን ኮይና ከዓ ንለኣኸያ ምውካስ
2: ወ ኣቦይሻንበል እዚ ትብሎ ዘለኹም ሓቁኹም እንዲኹም ግና ንሕና ይኮና ንፅሒፍናዮ ኣያ መስፍኒ ኣብ መገድ ረኺቡ ሃቦም እዩ ንዑ መርኸቦ ተሓቂኻ ካብኣፉ ተጣልልዎ።
3: ኣነ ሻንበል ኣነ ብሕሙም ከምደይ ዝሓድር ከይመስለኩም ማዓንጣ ክውፃዩ
2: ንዓና ማዓንጣ ናይ ዘውፅና ንበር ኣውፅዋ

Ой, это солит. Сам, сам, сам, форса. Ой,

0: ምጥቃስ ክፅሓፍ ኣለዎ ይርእቶ
1: ኣቲ ሻምበል ዳኣ ሽሞም ከይኮም
0: ኣንቲ ሓቃኩ ኢኻ ሻምበል ዝበሃል ስም ከኣ ከሎ
2: ከምህላው ኣሎ እንድዩ ግን ተዘንጢል የ ማዓርገይ ስለ ዝብሉ ዝነበሩ ሲ ዋ ሻምበል ማዓርጎ እምበር ስምማ ኣይኮነን
1: ናይ ሽም ካብ ተልዓለ ሲ እዞም ዘፍርሑ ሽማት ትግጥሞም ድ
0: ዎ ኣታ ንስኻኩ ዘይተምፀ ይብልካ በዓል መን እዮም ከቶም ዘፍርሑ ስማት
1: በዓል መን ዶ በዓል ኣሸብር ኣስጎዶም ሓየሎም ዓርዓዶም
0: ኣሸብር ኢልካ ኣስማ ኣሎ እዩ ውይ ብስማ ሕስብሞ ብልዎ ፀላኢ ናይ ሸብር ሰብሲ ከመይ ኣቢሉ ንውሉዱ ሸብር ኢሉ ዘውፃሉ
2: ኣሸብር ኮ ጥንታዊ ስም እዩ ሰባት ንውሉዶም ኣሸብር ኢሎም ከውፅሎም ከለዉ ከዓ ብዘይ ምክንያት ኣይኮነን ሕና ክፈለየሎም ደልዮም ኮኑ
0: ይለለካነሰይኣብ ምክንያት ክተውፅላ ደሊኹ ብነብስ ክዳ መፀባበቂትኩም ክንበር
1: ከምኡ ንድያ ለለ መፀባበቂት

0: ኣምና ካስከዚ ዓቅና
1: ሕ ደኣ ዓቆኖ ትብለኒ ከምዘን ብሽክለታ ቻርጅ ዶ ክትገዝኣለይ ሓሲብካ ኢ
0: ሓቂ ድሞ ዓቅና ኣምና
1: ተቆልዓ ተክትማዓዚባ ከምዚ ዓቅና ዝበልካ ንዚ ስጥም ግጥም ዶ ኢላ
0: ወ ስጥም ግጥም ኢላ ኣላ ኣምና በል ስምዓኒ ሕማቐሎ ፅቡቕ ኣሎ ካብ ርእስኻ ይትፍለያ
1: ሕ ደኣ ካብ ርእስኻ ኣይትፍለያ ትብለን
0: ኣቦይ ሓይሎም እቶም ብመስፍን ጌርካ ዕድመ ድሰደድካ ኣሎ ክብረይ ዘንጢልኒ ኣናእስኒ ኢልካ ኣይናይ ሆል
1: ኣነ ዳ እሞ ብክብሪ ሪኢኻ ስሙ ፅሒፈ እዚ ክበርኩ ዕድመ ዝሓብክዎ ዳ እንታ ክበይፅ ወይ እንታ ኮይና ኢሉ እዩ ሆሆ ዝብል
0: እሞት ሻምበል ዝብል ማዕርጎም ብቅድሚት ኣይተፃሕፈን
1: ሻምበል ኣይተፃሕፈን ኣችለንተ እታ ትቁሩሕ እንዲ ጋጊኒ
0: መን ኢኻዎ ቁርሕ ዝበሃል ኣለዎ ዓምና ኣነ ፈልጦ ሬ ማስ ኣብ ስራሕና መፅል እዩ
1: ትፈልጦ ወይ ትመስፍን ደላና እንሱ ዛ ኩላ ጠቢስኒ ዘሎ
0: መስፍን ዳኣ ከመይ ገይሩ እዩ ዝኽሉ ተብሰግ
1: ኣነ ሽሙን ማዕረጉን ክፅሑፉ ኢለ እዩ መስፍን ድማ ሻምበል ሻምበል ባሻ ተኾነ ከታይ ትፈልጥ ድሓር ከዓ ሽሙ ከማ ንባዕሉ ከቢድዎ ኣሎ ኢሉ ማዕረጉ ካብ መፅሓፍ ዓንቂፅኒ
0: ኣታ ዓምና ንምዃኑ ስርእስ ለካ ድ
1: ርእስ ለካ ድ ስታይ ድ
0: ከምኡ ማለት ኣይኮነ ኣነዚ ስለምንታይ ኸ ዘጋጠመ ሽግር ወይ ዝኽ ዝተፈጥረ ፀገምሲ ንመስፍን ተላግበሉ
1: ስለ ዘታለኒ ዘደናግረኒ ስለ ዝዕምፀኒ ንዕዘ እዛ ይከሰስኩ ዳ ንመን ክኸስስ
0: እሞ ዘታለካን ዘደናግረካ እንተኮይኑስ ንምንታይ ደ ትረሕቆ
1: ኣታ ከመይቢሉ ክትረሕቆ ከመይ ቢሉ ክረሕቆታ ኣይ ምስክምፀ ቁርዲድኒ ምስ ቆርበተይ ጠሪቁ ዘሎ ግዲ
0: ኣታ ዓምና እዚ ኩሉ ኣብ ኩሉ ነገርካ ትኩር ከለኻሲ ኣብ መስፍን በፅሕካስ ድንዙዝ
1: ንሳንዳ ጠሚስጥር ከመይ ገይሩ ከምዝዕዝዘንቆ ይጠፍእኒ ዘሎ ብላዓ
0: በል ስምዓኒ ዓምና ኣብ ወሻንበል ልካ ሓምድራጎል ሓውዳ ተፍኦም ድመፅ ደሎ ኣነ ጥኣኽፋ ነወካ ፈጣሪ በዕሉ መዋፅኦ ፍጠረልካ ኣየለንካ ፈጣሪ ንሶም ሓላላት ኣብ ጎኖ ትቀበልካ
2: ኣዴዳሃብካ ክተሓፍረልካ ከይትፅበይ ሚካል ተሰሓቐትከ ኣቲ ክንዲ ንዓኸ ካሊእ ዝተዛረኩስ ክስሕቅኒ ኣነ ጓል ደጊያት ኣነ ዶ ኢልካስ ኮርፈፍ
3: ፍራ ሞ ኣብዛ ፍንጫ እንዲ ኮይና ዘላ እንታይ ከሎም ኮነ ኣነ ጓል ደጊያት ዶ ትብል ዘላ
4: ንላ ደጊያት ነይሮ ምኾኑ ባ
3: ደጊያት ከንታይ ሽመት ድዩ
4: ዋ ናይ ቀደም መፀውዒ ሽመት እዩ
2: እስከስከለለ ካብ ታሕቲ ትሒዝ ክባ ንገርና
4: ካብ ታሕቲ ኣቓ ሸቃ ባሻይ ትልንቲ
3: ኪድባ እንታይ ዳ ዶ ኢልኪ
4: ልዕሊኡ ደኣ እንታይ ወደ ፊትውራሪ ግራዝማች ቀነዝማች ይኸይኩም እናበለ ክሳብ ራእሲ ኢሉ በፅሕ
3: ሎምስ በዚ ማዕርግ ዝፅውዑ ሰባት ብሂወ ዶህሉ ይኹኑ
2: ዋይ ክንደየ ናይ እንተለዎ ከዓ ውሕዳት ዝፍቀዱ እዮም ዝኾኑ
3: ኣንትለለ እዚ ማዕርግ ሲ ኣበይናይ እዋን ዝውሃብ ነይሩ
4: ኣብ ግዜ ጥልያን ንዓሻክሩ ዝህቦም ዝነበረ ሽመት እዩ
2: ውይ ብመንፅር ግዜ ክንሪኦ ከለና ስነዊሕ እዩ ስለዚ ኣዛሚት እንተለዉ ዝፍቀዱ ዩ ክትብል ከላሲ ሓቀያ
3: እምበር ግን ክሳብ ሕጂ ተጠራጢር ክፀኒሕ ክዳምጨይ
2: ዘይተጠራጠርኩ ክዱጨይ
3: ሰብኣይ ተፅምዋ በዓል ጨይጨይ
2: ንዕልክ ሞየት ክምራጨይ

0: በለይ ሻምበለይ ያለኩልካ በዕለይ ንበር እስከ ንበር ንበር ንበር እስከ ንበር ንበር ወረቐት ናይ ዕድመ ሰዲደልካ ይበፅሕልካ ዶ
1: ወበፅሕኒ ሰዲድካ ለይ ክብረት ሃበለይ
0: እንታይ ደኣ ካልእ
1: እቲ መዓረገይ ደኣ ቦታ ዲኻ ስኢንካሉ ወይስ ሻምበልነት ኣይምልኮቶን ኢልካ ኣሰንዓይካኒ
0: ዘይኮነ ዘይበልኩ ከመይ ኮነ ሻምበል
1: እንታይ ኮይኑ ዘይከውን ስለዝኾነ ስባ ፅሒፍካ ኣለኻ ኣናኢስካኒ ሓንጣል
0: እንታ ሻምበል ውድእ ውድእ ባይቶብሎ
1: ተተወዲ ዳ ክውድእ እየ በረ ብንዕድነ ወርዓት ከተሳእየኒ
0: እንታ ሻምበል እንታይ ከዓ ነዚ ሰብ ዘይሓሰቦ ተሓስብ ዘለካ ኣነኹም ዘይሓሰብኩ
1: ፍርቂ ዕድመይ ተፀዋዕ ኩሉ ንስኻይ ትፅሑፍ
0: በልስማዕ ብኸመይ ማእርካ ይተፃሓፈን ኣነ ምስ መስኩን ተኻጢዕና እዩ
1: እንታይ ልኩም ተኻጢዕኹም
0: ፅቡቅ ኣነ ሓየሎም ሻምበል ሙሉእ ኢለ መስፍን ከዓ ሻምበል ሙሉእ ኣይኮነን ሻምበል ባሻ ተኾነ ኸ እንታይ ትፈልጥ ብለኒ እሞ ከምኡ እንተኮይኑ ካብ ኣንእስና ነድቅቆ ዘይሽሙ ሂብና ከዓ ዘለቕሎ ክነብሎ እታ ሽሙ ንፅሓፎ ተባሂሉ
1: እዚ ሕጂ ትመዞ ዘለካ ሓሰት እዩ እቲ ሓቂ ግን መስን ማዕርጉ ፀሓፈ እናበለካ እስኻ ግን ዕጭ ኣንፈፍ ኢልካ
0: ዕጭ ከም ዝበልኩ ብምንታይ ኣጣሊልከ
1: መስፍን ባዕሉ ነገሩኒ
0: መስፍን ንስኩም ኢልካ
1: ወ
0: በል ኣነ ቲ ሓቂ ክነገረካ ሽሙ ኸማን ዝበቕዖ ንዕኡ ኣይኮነን ኢሉኒ እዩ ርኢ ከለካ ማዕርካ ካብ ምፅሓፍ ዝዓንቀፀኒ
1: ኣንተ እንታይኹም ንስኻትኩም ብዓበይትኹም እሱ ንዓኻ ኸስስ እስኻ ከዓ ንዕኡ ትኸስስ
0: በል ካብ ብወረተ ኣብኑ ርኢኹም እመኑ እንዲ ሕጂ ዶ ዳርን ግንባርን ክራኽበካ
1: ሃየ
0: ግርም በል ሓስማዕ
2: ሃሎ ሃንጣል
0: መሳፍንቲ መቼም ማርያም ቱፍ ኢላ ትልካ እንዲያ ሕጂ ንዓኛኛ ተረኺባ ኣላ ንዓ
2: መዓር ኳ እትወላ እዛ ኸብደይ ፀጊቤ ፀጊቤ
0: እንታ ኛኛ ናይ ምግቢ ይኮነን ናይ ድለላ ገዛ ኣብለካ ኣሎ
2: ያብየለኻ ድለላ ካብ ዝገድቦ ክንደይ ደገይረ ዘለኹ
0: እንታ ንዓ እንታይ ትላገፅ
2: ኣይተላገፅኩን ዳሓር ከዓ ሻምበል ሓየሎም ረኺበየ ነይርአ ወ ካብታ ዝፈራሕ እኳ ይወፃኹን ሻምበሊ ማዕርጉ ፀሓፍ ኮይለካ ስኻ ግን ኣብኻ ቆጢዑ ኣሎ ቆጢዑ ቻው

0: اسمع بها حتكن ኣብ ገድሊሲ መራሕቲ ኩናት ደቂ ኣንስትዮ ነይረን ዝበሃል ሓቂ ድዩ?
1: ኤርትራ ኮሎ ክስክሳብ ሕጂ ነዚ ሓቂ እዚ ትፈልጥ ማለት ድዩ?
2: ጥራሕ ኢልኪ መጉእ ኣብቲ ማይ ቤትኩም የለዋ እንደን ተጋለልቲ
0: ዳሓንዲ ክንዳእኸም ማይ ርኳ እንተካዕኽናን ቀስባበላ
1: ዋ ንሕለሊና ኣብቲ ዘይሕተትሓቲትኪ
0: እሞ እንታይ ኣምፅራ ክድህላ ንትፍትና መጀመርታ መጀመርታ ሕቶይ ኣይተረዳእኽናን
2: ዋይ ኣይ ናይ ዕምቀትን ግድላትን ዘለዎ ሕቲ ሓቲትኪ ኢኸና ሞ ሕቶ ክምርዳእ ንስእ ኖ ኣለኹ ማለት ድዩ?
0: ኣንቲ ፈረሳ ደይ ማርያም እንታይ ገይረ ክራ ክምሕልበት ትወቕዕኒ
2: በቃ ኮይኑኪ መናፃፀሪ ክምስ ከብድን መግብን ዝተኣሳሰሪ ለከርስቺ
0: ኣቶ ኣጓል እንቋሖ ኣብቲ ገፅ ኳላታ ከይስእለልኪ
1: ዋ ኣብ ገዛቲ ኳላታት ስእላ ኣ ምርኣይ ኩልኩል ምባል
2: ጥራሕ ኢልኪ ኣቶ ኣነኮ ናይ ዘይኣዝገርመኒኮ እግራ ልዒላ ዘይከኣለስ ሓይሊ ከም ዘለዋ ከዓ እምበር ዓደኹ ዓደኹ ምባላ እዩ
0: ኣትበይ ሞ ስራሕ እንዶ ኮይኑ እምበር ከም ህንኩቶ ሕዚ ሕሲ መበልኩ
2: ህንኩቶ ኣቶ ህንኩቶ ከንታይ ማለት እዩ?
1: ህንኩቶ ኣብ ሓዊ ተለብሊብ ዝጠብሰ ሸዊት እዩ ግን ሓታትሎ ሄሉ ናይ ሓቂ ድኺ ደቂ ኣንስትዮ ተጋደልቲ ምባርን ዘይትፈልጢ
0: እሞ ሕቶይ ኣይሰማዕኽናን ንዓይ ዘሕረቐኒ ዘሎ ከዓ ከይሰማዕኻ ምምላስ እዩ ኣብ ገድሊ ደቂ ኣንስትዮ ምንባርን ዘይፈልጥ ሰብ ኣሎ
1: ሞንታይ ዳኣልክልኪ
0: ኣነ ዝበልኩ ኣብ ገድሊ ሲ መራሕቲ ኮይናት ደቂ ኣንስትዮ ነረን ዝበሃል ሰሓቂ ድዩ ነዚኣ እንድሕር መልሳ ትፈልጣ ኹን ክንተዛረባ
1: ሶሪ በሊ ንኣፍልጦ ኮነኪ ካብ ትራ ተጋደልቲ ክሳብ መራሕቲ ሓይልታት ዝበፅሐ ደቂ ኣንስትዮ ነረን እየ
0: ሓራይ እንድሕር ነረን ከድሕርና ፅነትሲ ማዕርግ ተዋሂብዎን ዶ
1: እወ ተዋሂበን ክሳብ ብደረጃ ሌተናል ኮሎኔል ዝተዋሃባ ደቂ ኣንስትዮ ኣለዋና
0: ሕቶይ ተመልስለይ ኣሎ እንተ ንስኹሞ ኣንቲ ፈፀጋ ዝጋሃርያ መዓልቲ ክተፀበ
2: ኣቲ ዝጋሃርያ ድመንያ ትንደልኩ

ኣነ ወዲ ሹቅ ጥራይ ዘይኮንኩ ብዓንተ ንእሱ ሹቅ ንስኻት መን ሃትላ ዘጠ ሓየሎም ኣብ ግብሳኻ ከሎስ ኛኛ ተረኺቡላ ትብለኒ።

0: ኣነ ሓንቲ ይብለካኒ ኣሕሊፉ ፍጠረልካ ኣምላኽ ነና ኢድና ይሃበኒ
1: ሓቂ ኮነ
0: ሓቂ ዳርን ግንባርን ተፋጢጠን ኣለዋ ተዛረበ ሕጂ

0: ድምፂ መግለፂ ቋንቋን ባህሊ ሕብረተሰብን እዩ። ድምፂ ኣብ ኣካላትን ኣእምሮን ኣብ ስምዒትን ኣተሓሳስባን ብእወንታ ይኹን ኣሉታ ዓብ ፅልዋ ኣለዎም። ኣብ መርበብ ሓበሬታ ዝፍኖ ድምፂ ፅሬት ዓውትኡ ንምሕላው ዝተፈላለየ ዓቕን ይወሃቦም። ዓቐኑ ዝሓለፈ ዓውታ ናይ ድምፂ ኣብ ሓደ ከባቢ ወይ ቦታ ምስ ዝስማዕ ብከላ ድምፂ የስዕብ።
1: ቅድሚ ሕጂ ብዙሕ ዓይነት ብከላታት ሰሚዕና ኢና። ናይ ማይ ብከላ፣ ናይ ሓመድ ብከላ፣ ናይ ኣየር ብከላ ተባሂሉ ብዙሕ ወዲ ተዘሪብሉ እዩ። ካብቲ ብዙሕ ደ ተዘረበሉ ግን ኣብ ሂወት ናይ ደቂ ሰባት ከዓ ብዙሕ ፅልዋ ዝገብር ዘሎ ናይ ብርሃን ብከላን ናይ ድምፂ ብከላን ከዓ ካብቶም ዓበይቲ ክጥቀሱ ዝኽእሉ እዮም።
2: ብከላ ድምፂ ማለት ካብቲ ዓቐን ንእዝንና ክፀሮ ዝኽእል ድምፂ ዝበረኸ ወይ ዝለዓለ ድምፂ ናብ እዝንና ምስሊ ዝመፅእ እዚ ብከላ ድምፂ ንብሎ ማለት እዩ። እዝና ክፀሮ ዘይክእል
3: ንኣብነት ኣብ መንበሪ ገዛውቲ ባር ክህሉ ክእል፣ ናይት ክለብ ክህሉ ክእል። ካብኡ ዝወፅእ ድምፂ እንድሕር ዳኣ ነቲ ነባሪ ዝርብሻ ኣሎ እዚ ብከላ ድምፂ ይበሃል።
4: ላውደንስ ሬስ ይብልዎ ዮም ሓንሳብ ውድድር ናይ ዓውታ ኣብ ገሊኡ ከ እንታይ ይበሃል እዩ ላውደንስ ዎር እንኮላይ ኩናት ናይ ዓውታ እንኮላይ ይበሃል እዩ።
5: ሕጂ እዚ ካብቲ ስሩዕ ሰብ ወዲሰብ ክሰምዖ ዝግብኦ ንላዕሊ ከይድ ከሎ እዩ ብከላ ድምፂ ኢና ንፅውዖ።
0: ዘመናዊ መራኸቢ ብዙሃን ምድላውን

0: ያው ፈነወ ፍጻሜታትን ኣብ ሙዕቡል ናይ ድምፂ ምህንድስናን ንድፍ ስቱድዮ ኒው ዝምርኮስ ካብ ናይ ቴሌቭዥን ፈነወ ስቱድዮ ክሳብ ዓበይቲ ስታድዮም ህዝባዊ ኣዳራሻት ፅሬት ድምፂ ንጹር ሓበሬታ ምልውዋጥን መሳጢ ተመክሮ ሰማዕቲ ኣብ ምሃብ ወሳኒ ግደ ኣለዎም።
1: ድምፂ ክንብል ከለናስ ድምፂ ስለ ድምፂ ጥራይ ኣይኮነን፣ ድምፂ ብዙሕ ነገር እዩ። ስእሊ ከመይ ዝበለ ችዲ ዝተሰኣለ ስእሊ ሲ እንድሕር ድምፂ ዘይስማዕ ኮይኑ ትርጉም የብሉ እንቲ ስእሊ ማለት እዩ። ሓሳባትና መግለፂ ዝኾነ ሜሴጅ መሕለፊ ስለ ዝኾነ ድምፂ ብንጹር ክስማዕ ኣለዎ። ሓንቲ ቴሌቭዥን ተኸፊታ ተወሊዓ እንድሕር ዳኣ ድምፂ ዝተረበሸ ድምፂ ኣለዎ ዝኾነ ሪሞት ካሒዝካስ ክትቅይር ኢኻ ናብ ካልእ ቻናል ግድና ትግደድ ኢኻ።
2: እቲ ድምፂ ኩሉ ግዜ ብፍላይ ኣብ ክልተ ኢና ንመቕሎ፣ ኣብ ፊዚካል ኤንድ ኢንተርናል፣ ደጋውን ውሽጣውን። ሕጂ ኣብቲ ደጋዊ ሓደ ሰብ ክስማዕ እንተኮይኑ ከባቢ 68 ዲቢ ክኾኑ ኣለዎ ደስ ይበል ይብል። ኣብቲ ናይ ውሽጣዊ እንተኮይኑ ግን ልካ ኣብዚኣናብነት እዚኣ ሲልን እዚ ላዓለ እንተላ ዚሮያ እታ ዝለዓለት ዓቕን ልዕሊ ዚሮ እንተሓሊፍካ እታ ድምፂ ጭጭታይ ዝኢኻ ትሰምዕ። ሕጂ ኩሉ እንታይ ይኹን ትሕቲ ዚሮ እዩ ክኾን ዘሎ።
3: ሓንቲ ገዛ ክትለኽያ ከለኻ ድምፂ ዝውሕድ ኢኻ ለኺኻ ዘለካ ድምፂ ዝነፅግ ለኺኻ ተራ ኣለዎ ማለት እዩ። ስለዚ ምስ ገዛውታት ናይዚ ናይ ዓድና ክሪኦም ከለና እቶም መብዛሕቶም ናይ ቀደም ዝነበሩ ዲዛይን ትገበሩ በቲ ናቱ ሕጋዊ ተሰርሑ እዮም መብዛሕቶም ዘለዎ ማለት እዩ። ዋላቶም ኮፍ መበሊኦም እቲ ናይ ሩፊን ነቲ በሎፎን ናይ ላዕሊ ዘሎ ንበሎ ዋላቲ ናይ መሬቱ ዘሎ ብምልኦም ንናይ ሳውንድ ንድምፂ ክዓቁር ብዝኽእል መንገዲ እዮም ዲዛይን ተገይሮም። ኣብዚ ድሒሩ ዝመፅ ዘሎ ናይ ኣባይቲ ግን ንድምፂ ዘጠቃለለ ዝተገብረ የሸገረካ ይኹም ትብሉ
2: ሙዚቃ ይኹን ዘረባ ይኹን ወላ ሓደ ውልቀ ሰብ ሓደ ሰብ ክዛረቦ ከሎ ሓደ ሰብ ዓብሉ እዘዛሪቡ ኩሉ ሰብ እዩ ዝጥምቶ እንታይ እዩ ኮይኑ እዩ ዝብል ንሕና ኣን ባህሊ ንሓደ ሰብ ክተዘረድኦን ክትዛረቦን ከለካ ቀሲልካ ኢካ ትዛረቦ ናቱ ዓቐና ኣሎ ዓቐኑ ዓቂንካ ልክ ኢኻ ከምዚ ፍሪኬንሲ ኣብ ውሽጥና ናትና ባዮሎጂካል ዓቂና ኢና ናብቲ ሰብ ንዛረብ። ስለዚ ልክ ከዓ እቲ ካልእ እቲ መዋዕውዕን ንገለን ከዓ ልክ ብኣፍልጦ ንቕሓት ሕጂ ኣዝያዳ ክትሪኦ ከለካ ናብ ገለ ገፂ ከይዱ ሰብ ክገልፀልካ ኣይክእልን እዩ።
0: ሳዕቤናት ብከላ ድምፂ መሰረት ጭንቀትን ፀቕጥን እዩ። ብተወሳኺ ኩቱር ፅልዋ ኣብ ጠባያት ዓብ ፅልዋ ናይ ምስማዕ ተኽእሎ ምዝራግ ብሕታውነት ምዝራግን ምብልሻውን ኣከባቢ ብዓብኡ እውን ማዕከን ዕግርግር የሰስን።
1: ጋዜጠኛ ስለ ዝኾነ ሲ ድምፂ ክፈልጥ የብሉ ማለት ዘይኮነ ብስነ ስርዓት ክመሃሮን ክፈልጦን ክኽእል ኣለዎ። ምክንያቱም ሓደ ምባባይ ኣብታ ስቱድዮ ኣትዩ ጀምር ክትብሎ ከለካስ ሜቢ ናይ ቴሌቭዥን ጋዜጠኛ እንተኮይኑ ብጣዕሚ ዘገድሶ ስእሊ ናቱ ከመይ ኣሎ፣ ክዳኑ ከመይ ኣሎ፣ ፀጉሩ ከመይ ኣሎ እዩ። ሕጂ ኩሎ ከዳድንኡ ፅቡቕ መፂኡ እንድሕር ዳኣ ድምፁ ትኽክል ዘይኮይኑ ሲ ንመን ሞ ሜሴጅ ከመሓላለፍ ንመን መልእኽቲ ከመሓላለፍ። ስለዚ እዚ እሱ እውን ጋዜጠኛ እውን ብዛዕባ ሳውንድ ብስነስርዓት ክመሃር ክኽእል ኣለዎ። ኣቀማምጣ ማይክሮፎን ክኽእል ኣለዎ። ክንደይ ኢንች ክርሕቕ ኣለዎ ክፈልጥ ኣለዎ። ሕጂ እዚ ብጣዕሚ ኣገዳሲ እዩ ንኣንባባይ ማለት እዩ።
4: ኣብ ብዙሕ ውርያት ንርኢና ኣዴታት ቆልዑት ሓቂፈን ሓዚለን ይስዕስዓ። እቲ ቆልዓ ምናልባት ክበክ ክእል ኸውን ስለምንታይ ይበክሎ ኣይግድሸናኒ ግን ኣሎ
3: ኣብ ቤት መግብታት ኣብ ዝና ፅማቓት ኣብ ዝተፈላለየ ትካላት ክትኣቱ ከለካ ሳ ኮፍ ኢልካ ምስ ሰቢኻ ዲስካ ክትህዲ ኢልካ ክዛርብ ትመፅእ ማለት እዩ። ኪኖ ነቲ ሰርቪስ ዝገብሩካ እቲ መሳርሒ ዝጥቀምሉ ዘለው ንዓኻ ሰርቪስ ክገብርሎም ዘለው ክቡኻ ዝገብሮ ዘለው እዚ ንኻ ዝሸግረካ በዛ ሕጂ ኣብ ዝኾነ ብና ፅማቕ ንበሎ ኣብ ገለ ጥሕና ዘሎ በሎ እሱ ሕጂ እንታይ ትኾነካ ትድምፂ ልዕሊ ኣቕማ ኾነካ
4: ዝኾነ ሰብ ኢርፎን ክገብር ከሎ እታ ኢርፎን ኣብ ታእዝኒ እተኣቱ ሙሉእ ብሙሉእ ነታ እዝኒ ኣይትገጥማን እያ። ገለ ጋብ ህብልዎ ሞ ብንፁእ ትድምፂ ኣይሰምዖን። ስለዝኾነ ድምፂ ዓው ክብል ይግደድ።
2: ካብቶም ናይ ስምዒት ህዋሳትና ሓደ እዝኒ ምናልባሽ ዓይኒ ናይ ሰምሰምታ ኣለዎ ንገለ ካልእሲ የድሕነ ካብ ገለ እዋንሲ ንገለ ንኸይተርኢ እውን ክሳይ ትኾነ እዝኒ ግን ክትዓፅ ይትኽእልን እያ። እንዳኸድካ ከለካ ሓደ ብርቱዕ ድምፂ መፂካ ወላ ጎማ ተተኪሱ ናይ መኪና ሸዓ ሓደጋ ከጋጥመካ ይኽእል እዩ
4: ኣብ ሓደ መዘናግዒ ቦታ

0: ባር በሎ ወላ ናይት ክለብ በሎ ዝኾነ ሰብ እንተ ዓውሉ ዝያዳ ፃዕሪ ገይሩ ይዛረብ እንተ ሃልዩ ባክግራውንድ ረበሻ ኣሎ ወይከዓ ብድሕሪት ረበሻ ኣሎ ማለት እዩ። እዚ ናይ ድምፂ ብከል ኣሎ። ሕጂ ንኣብነት ብዙሕ ስራሓት ክንብል ንኽእል ኢና። ዳፋ ጉሮሶ ንኣብነት ኣብ መደበ ተሪኢኻ ሲ ብዙሕ ስራሕ ምስ ድምፂ ተተሓዘ እዩ። ዝኾነ ሰብ ከዓ ናይ ድምፂ መከላኸሊ ዝገብር ሰብ ኣይትርን ኢኻ።
1: ንኣብነት ጀነተራት ኣለዋ። እዘን ጀነተር መፅአን ዘለዋ ነቲ ድምፂ ክዓግድ ዝኽእል ገይሮም ሰሪሖምን ኣለዋ። ሳይለንሰር ብሎ ናብዚ መፅእ ዘለዋ ማለት ሰብ ሕጂ ኣብኡ ስፖንጂ ኣሎ። እቲ ስፖንጂ ተገይሩ ዘሎ ነቲ ድምፂ ንዕገት ተገይሩ ዘሎ እዩ። መብዛሕትኡ ሓደ ሰርቪስ ክገብረላ ከሎ ፅመ ሰበላ እቲ ስፖንጂ ኩሉ ብቅሮም ክሉ ይጓሓፍ እዩ። እሱ ይጠቕማ ኣይርድኦን ሰብ ኣይርድኦን ሕጂ። ስለዚ እሱ ናይ ድሕነት ስለ ዝኾነ ከምታ ዘላታ ክተጥቅማ ኣለካ

0: ብርቱዕ ድምፂ ናይ ድቃስ ግዜ ከመዛብል ይኽእል። ብንጻሩ ምጡን ድምፂ ሙዚቃ ምዝህሉ መሃዝነት የባራትዕ፣ ጥዑይ ኣካላት ከም ዝህልወና ይገብር፣ ጸቕጢ ደም ይከላኸል፣ ቀንዚ ኣካላት ይፍውስ።
1: እዞም ናይ ሃያ ሃይማኖታዊታት ብመሳጊዳትና ናይ ቤተ ክርስቲያንና ከምኡ ውን ጸኒሑ ደወላት ናይ ካቴድራል ዝህረም ኣሎ። እዚ ሕጂ ብደጋዊ ክትሪኦ ከለኻ ብከላ ናይ ድምፂ የስዕቡ እዮም። እቶም ፍሪኬንስታት መብዛሕቲ እዮም ኣብኡ ደለዉ ከዓ ሃይ ፍሪኬንስ እዮም፣ ልዑላት እዮም። ስለዚ እዚኦም ሃይ ፍሪኬንስ ከዓ ናይ ምውንጫፍ ተኽእሎ ኣለዎ። ንርሑቓት እዮም ዝኸዱ፣ ኣብ ላዕሊ እዮም ከዓ ተሰቂሎም ዘለዉ። ስለዚ ነቲ ከባቢ ኢኻ ክተስምዕ ኢልካ ትፍንዎም ዘለካ። ስለዚ ነቲ ከባቢኦም ገዲፎም ንርሑቕ ከይደም እዮም ክሳይ ዝገብሩ። ስለዚ ካብ ምስማዕ ሓሊፉ ናብ ረበሻ ገጹ ይኸይድ ማለት እዩ። ስለዚ ኣብ ካልኦት ሃገራት ክንርእዮ ከለና ብከላ ድምፂ ንብሎም መዕቀን ኣለዉ። ንሕና ምስልምዲ ምስቲ ካልእ ዝፀንሐ ናይ ሰዓታት መፀውዑን እንድዩ ሰላት ሰብ ክሰግድ ነተን ናይ ቤተ ክርስቲያንና እውን ኣስተምህሮታት ንክውሃብ እዩ ተገይሩ። ስለዚ ነዚ ግን ብንቕሓት ተራእዩ ዝጎድለሉን ምቁሩሕ ዝኾነ ነቲ ከባቢኡ ጥራይ ክስምዕ ዘኽእለሉ መገዲ ብንቕሓት ክፀዓረሉ ክኽእል ኣለዎ። ማለት ኣብ ገለገሊ እዩ ኣቲና ብውልቂ ንሕግዞም ቤተ ክርስቲያናትን መሳጊድን ኣለዉ። ኣርባዕተ መሳጊድ ዝኾነ ኣነ ሕጂ ዝረእኽዎሉ ቲ ውሽጢ ካብቲ ዝነበሮ ብከምዚ እንተተጠቀምኩም ዝሓሽ ብንቕሓት ግን
2: ኢና ኢልተልና እቲ ሆስፒታል ሳውንድ ፕሩቭ እዩ ኩሉ እቲ ገዛ ብረት ካብቲ በለፈሉ ዋላ እዚ ኣብ ዘለና ገዛ ኣብ ልዕልና ዘሎ እንተርእና ናይ ሳውንድ ፕሩፍ ዲዛይን ዝኾነ ገዛ ማለት እዩ። ቤት ትምህርቲ ከዓ ትቐንስ ዘድልዮ እምበር እቲ ኣእምሮ ማሳጅ የድልዮ ኣእምሮና ካብ ምንታይ ሓደ ሰብ ኣተኪሩ ትምህርቲ ከካተልቲ ኮይኑ ኮንፈርት ዝኾነ ድምፂ ክሰምዕ ኣሎ። ኖይዝ ዝኾነ ተናወፀ ድምፂ ክሰምዕ የብሉ ኣብ ትምህርቲ። ኣብ ሆስፒታል ከዓ እንታይ ኣሎ ፍሪኩንሲ ትሑት ፍሪኩንሲ ማእኸላይ ፍሪኩንሲ ላዓል ፍሪኩንሲ ዝበሃል ኣሎ። እቶም ትሑት ዝኾነ ፍሪኩንሲ ኣብ ናይ ሕክምና ብዝያራቶም ሞያውያን ፈልጦ ዲቴይል ክዛረበ ዝኽእሉ ትራፕ ንእምሮ እዩ ንእምሮና ሲ ማሳጅ ኣእምሮ እዩ ፔሽንት ንሕሙሲ ዝፍውስ ድምፂ እዩ ማለት እዩ። ህዝባዊ ቤት ንባብ ነዛ ፒሽክ ንደላ ንምሳሌ ንኣብነት እንተወሲድና እያ ኣብ ፅርግያ እየ ዘላ ሕጂ ኣብ ፅርግያ ከተቐመጠ ተተቐሚጣ እቲ ውሽጣ እንታይ ክትገብረ ለ ክሰርሓ ከለካ ድምፂ ዝዓቁር ኣሰራርሓ ጌርካ ክሰርሓ ኣለካ። ኦልሬዲ ዝፀንሐት ገዛ እያ ቀዲማ ከምኡ ስለ ዝነበረ እዚ ክትብላ ይትኽእልና፣ ግን በቲ ስታንዳርድ ናይ ድምፂ ምዕዋር ዝተቐመጠት ቦታ ኣይኮነትን እትገዛ ከዓ ከምኡ ይኮነን። እቲ ተፈጥሮ ናይቲ ካልቸር ናይቲ ባህሊ ናይቲ ሕብረተሰብ ድኣ ናይ ስቕታ ዝዓብለሎ ኣብ ላይብረሪ ከሎ ስለ ዘሎ ወይ ድኣ እምበር እትገዛ ቦታ ይኮነ። ሕጂ ተመራፂ እንታይ ይኸውን ኣብ ርሕቕ ዝበለ ዝተፈለየ ቦታ ጌርካ እቲ ላይብረሪ ድምፂ ዘይብሉ ጌርካ ክሰርሖ ተመራፂ ይኸውን ማለት እዩ። ክሳብ ንረኣ ናይ መብዛሕትን ላይብረሪ ግን ኣብ ማእኸል ፅርግያ እዩ። እዚ ሰብ ብዙሕ ናይ ድምፂ ብከላታት ዝዓብለሎ እዩ። እቲ ኣንባባይ ረጊኡ ሃዲኡ ከምበሉ ዝኽእል ቦታ ኣይኮነን ማለት እዩ።
3: ሕጂ ድምፂ ይደክም እዩ። ሓደ ስቴሽን ተፀኒሕካ ናብ ሓደ ስቴሽን ክትከይድ ከለካ ወይ ዓውብለካ ወይ ቀስ ይብለካ። ሕጂ ክጅመር ከሎ ገና ካብ ስቱድዮ ፕሮዳክሽን ጀሚሩ ሓደ ሓደ ግዜ ትሑት ክስራሕ ይኽእል እዩ። ኳሊቲ ሳውንድ ክስራሕ ይኽእል እዩ። ኣብ ርእሲ እዚ ከዓ ኣብዚ ሕጂ ዘለናዮ ግዜ ሃይ ዲፊኒሽን እዩ ኩሉ ስቴሽንስ። ሕጂ ንሕና ግን ኤስዲ ኣለና ኤችዲ ኣለና። ሕጂ ንኣብነት ኣብ ሰለስትዩ ሳተላይት ኢትዮ ሳት፣ ኣረብ ሳት፣ ናይል ሳት እንድሕር ንፍኖ ኣለና ኩለን ኤችዲ ክኾና ኣይክእላን እየን። ሕጂ ካብዚአን ሓንቲ ስቴሽን ኤስዲ ክትህልና ትኽእል ወይ ኤችዲ ክትህልና ትኽእል።

0: እጂ ናይዚ ዲፈረንስ ግድን እዩ ኣብ ኦንኤር ምስ ከደ ድምፂ ክጎድልን ክዓብ ከምቲ ናይቲ ኢንቨስት ትገብሮ ዘለካ ሳተላይትካ የስ እሱስ ይውስኖ እዩ ሕጂ በዚ መገዲ እዚ ክፈላለ ክእል እዩ ማለት እዩ ሕጂ በዚ ተኻኣለና መጠን ኣብ ስእሊ ጥራይ ኣይኮነን ኣፍኮርስ ኣብ ድምፂ እውን ኣሎ ኣብ ስእሊ እውን ኣሎ ቶታሊ ከዓ ስእልን ድምፅን ኤችዲ ይኸውን ወይ ከዓ ስእሊ ኤችዲ ኮይኑ ወይ ኤስዲ ድምፂ ክኸውን ይኽእል ኮሚታት እውን ስለ ዘለዎ ኤንወይስ ኢልካ ኢልካ እንታይ እዩ እቲ ተውፍሮ ዘለካ ሲ እንታይ እዩ ክንዲምንታይ እየ ካ ውፅኢካሉ ዘለካ ሃይ ኳሊቲ ፕሮዳክሽን ክህልወካ ኦር ሳተላይት ክህልወካ እዚታት እውን ይውስኖ እዩ
1: መብዛሕትኡ ግዜ እዚ ምስ ድምፂ ተተሓይዙ ድመፅእ ሃስያ መጀመርያ ኣብታ 4,000 ፍሪኮንሲ ሕርዝ ኣብይ ብዙሕ ግዜ ትድኽመት ትመፅእ ዳሓራይ ቀስዳ በለ ዳርጋ ናብ ኩሉ ይኸይድ ጠረ ቀፃሊ ምክትል ዝገብር ትኮይኑ ሓደ ሰብ ነዚ ቼክ ዝገብር ትኮይኑ ዓመታዊ በለዉ 6 ወርሓዊ ከከምቲ ናይቲ ስራሕ መዓስ እታ ምጉዳ ትጅምርላ ክሪኦ ይኽእል እዩ ሽዑ ከዓ ትግቡእ ምክንኻ እንዲ ክገብር ከወግድ ዘለዎ ጠቃቅሪ ክገብር ዘለዎ እሱ ከከምቲ ናቲ ሃስያ ክቸክ ክግበር ይኽእል እዩ ማለት እዩ እዚ ልምዲ እዚ ግን ክሓድር ኣለዎ ዓቐን ከም ዝግበር ክፈልጥ ኣለዎ ብመንጠርካ ክቸክ ክግበር ኣለዎ

0: ብከላ ድምፂ ፀዓቂ ትራፊክ ድምፂ ንኣሽቱን ዓበይትን መካይን ድምፂ ነፈርትን ባቡራትን የጠቓልል። ብከላ ድምፂ ናይ ህንፃታት ከ ኳዓትን ቆረፅትን ማሽናት ረባሽ ድምፂ ካብ ጀነሬተራት ርሽታት የጠቓልል። ብዘይካዚ ብከላ ድምፂ ብግቡእ ኣብ ዘይተቓነዩ መሳርሒታት ሙዚቃ ብቐሊል ዝረአ ኣይኮነን።
1: ነፋሪት ብጋስ ከላሲ ልዑል ኢንተንሲቲ ኣለዎ። ሕጂ ኣብቲ ሽዑ ግዜ ትእዝንኻ ክትሓትሞን ክንከላኸሉን ኣለና። ሕጂ ኣብ ዓድና ፅቡቅ ነገር ኮይኑ ብዙሕ ናይ ትራፊክ ምንቅስቓስ ረባሺ ዝኾነ የብልናን። ግን ምስ ሕጂ ምስ ዕበየት ምስ ስልጣን እውን ብዙሕ ነገር ክመፀና ስለ ዝኽእል ነዚ እውን ኣብተን መካይን ናእትወን ድዩ ገለ ምስ ድምፂ ተታሒዙ ሓደ ዝኾነ ሕጊ ወይ ፖሊሲ ክህሉ ፅቡቅ ይንብል። ካብኡ ናብ እውን ዝያዳ በዓል ስታት ገልፅዎ ክእሉ ኣብቲ ኳሊቲ ኢንስትሩመንት ስኻ ተምፅኦ ዘለካ ሕጂ ብዙሕ ግዜ ኢርፎናት ናብነት ኢርፎን ይመፅ እዩ ኣብ ዓድና ዝመፅ ኢርፎን ብዋግኡ ሕሳር እንተደኣ ኮይኑ እቲ ኳሊቲ ማዕርክ እንደ ሕሳር ክኸውን ምግማቱ ኣይፅግመናን። እቲ ሳውንድ ስፒከርስ ንባዕሉ ንኣብነት ሞርታርቦ ትብል ናይ ብሓቂ ዚ መንታርቦ እዚ ኳሊቲኡ ከመይ እዩ?
2: እዚ መንታርቦ ዝበሃል ንብረት ፋብሪካ ደሎ ኮይኑ ይስምዓናነ ማለት መንታርቦ ኢልካ እንድሕር ደኣ ኣብ ጉግል ኣቲኻ እቲ ካምፓኒ ሓቲትካዮ ዓፂዎ እዩ የለን መንታርቦ ዝበሃል። ኣብዚ ዓድና ግን ማዕለያ ደይብሉ መንታርቦ ኣሎ ንደ ካበይ ተቐሊጡ ድጠቆ ኣብዚ ድ ዝስራሕ ዘሎ ከመይ ኣነ ኣይርዳኣነን እዩ ማለት እዩ። ሎሚ ከዓ ሳላ ምዕባለ ከዓኒ እዚ ማኪ ኢልካ ሳውንድ ክራፍት ኢልካ ማዕለያ ዘይብሉ ናይ ጀርመን ድዩ ናይ ኣሜሪካ ድዩ ናይ ዳስ ዝበሃሉሎ ማዓት ኣሎ ማዕለያ ዘይብሎም ስፒከራት እዮም ዘለዉ። ቅድሚ እቲ ንብረት መምፅኡ ግን ኣዝኻ መፍላጥ የድሊ መንባብ የድሊ ማለት እየ ትፈልጦም ትክእል ኣለካ ቅድሚ መምፅኦም መፂኻ ሽዑ ኣይና ይሕሹና ምስ ሃገርና ኸ ከመ እዮም።
3: ብዛዕባ ናይ መንተርቦ እንተበፂና መንተርቦ ኣብ ሃገረ ቻይና ካብ 2006 ኣጊዶም እዮም ክያቱ እቲ ምክንያት እንታይ እዩ? እቲ ልክ ንፁር ዝኾነ ድምፂ ኣይሰምዐን እዮም ጭጭታይ ዘሎ ዓውታይ ዘሎ እምበር ምጡን ዝኾነ መለሲ ጥዑም ዝኾነ መቐረት የብሉን ተባሂል እዩ እጂ ከምዛ ወዲ ቅስሙ ክብላ ፀኒሐ ሃይ ፍሪኮንሲ ሎ ሚድ ፍሪኮንሲ ሎ ሎው ኣብዚአን ሰለስተ እንሲ ኳሊቲ የብሉን ተባሂሉ ተኣጊዱ እዩ ማለት እዩ።
4: ኣብ ገሊእ ሰምዖ ኳጃነ ኣብ ሓደ ቦታ ሰምዓ ነረ ናእሽቲ እንቲ ናይ ሳውንድ ስፒከራት ረእክቦንሲ ፊልተር ዝኾነ በቃ ኮንፈርት ስምዐካ በቃ ናእሽቲ እየን ተዓበ ኮይኑ ክንደኸላ መርተርቦ ይኮን ሕጂ ከዓ ቴክኖሎጂ ከዓ እዚ መንተርቦ ኢሎምና ዘለ ውሽጢ ዘሎ ካ ኢኩፕመንት እዩ ዘለዎ ካልእ ኣቕሓ እዩ ዘሎ ውሽጡ ኣብ ደገ እዩ መንተርቦ ዝበሃል። ሕጂ እንታይ ማለት ንእሽተይ ጠፊዩ ወጂ ንእሽተይ ከላ እቲ ድምፃ እቲ ምዕዋር ድምፃናታት ፅቡቅ ፍኩስ ዝበለ ደስ ዝብለካ ክሰምዖ ወላ እቲ ማይክሮፎን ሒዚ ዝዛረብ ዘሎ ሲ ኣብ እዝንካ ፅቡቅ ኣተወካ ኣብ ገሊእ ኮትን ወሽ ኮይ ክዛረብ ወላ ከለኾነ ስለዚ እንታይ ማለት እየ እቶም ዝመፁ መሳርሒታት ተራዮም ደረጃብ ዘለዎም ካልኣይ ከዓ ኮሚቴ ብምቃም ሞያውያን ዘጠቃለለ ጌርካ ንብረት ክመፅእ እንተ ጌርካዮ ውሕስነት ኣልወካ ማለት እዩ።

ምስ ድምፂ ምትሓዝ ዘለዎም ትካላት ሩቲንግ ዝኾነ ስሩዕ ዝኾነ ቼክኣፕ ዝገብራ ትካላት ኣለዋ። ሕጂ ኣብዚ ዳኮካ ብዙሕ ግዜ ፅቡቅ ነመስግኖም ኢና መፂኦም ቶም ሰራሕተኛ ዓቐን መረማገለ ይገብሩ። እንታይ እዚ ሕጂ ትእዝኒ ማዕረ ክንደሂሰሎ ቸክ ትገብሮ ሞ መዓስ ይስዕብ ኣሎ ዶ ፀገም ኣይስዕብን ዘሎ ብኸመይ ማኔጅ ትገብሮ ትኽእልካ ዕድል ህቦ። እዚ ሕጂ ከም ሓደ እወንታዊ ነገር ተረኣዩ ብዙሓት ትካላት ከምዚ ዓይነት ነገር ከበጋግሳ ንመከር ማለት እዩ።

0: ካብ ቀንዲ ጠንቅታት ብከላ ድምፂ ካብ ንቡር ወፃኢ ዝኾነ ዓውታ ድምፂ ምጥቃም ምሕር ዘይተማዕራረየ ዓቐን ድምፂ ቀጻሊ ዓው ዝበለ ሙዚቃ ምዝውታር እዮም።
1: ኣብ ባህራት ዝሰርሑ ናይት ክለብ ኣብ ናይት ክለብ ዝያዳ ስታዝ እውን ክገልፁ ክእል እዩ። ሎሚ ፒያኖ ባር ካትኣቱ ግን ኣብቲ ፒያኖ ባር ናይ ብሓቂ እንታይ ከትሰምዕ ኣብ መንጎ ዳ ትዛረብካ ሃንደበት እቲ ድምፂ ክጠፍእ ከሎ ዓዊልካ ኢኻ ትዛርብ ማዕርክ ንደይ ትርበሽ ከም ዘለካ ሕጂ ብኡ ክትገምቶ ትኽእል ኢኻ።
2: ፒያኖ ባር ናይት ክንኣቱን ከለና እቲ ቐንዲ ፀገም ዝኸውን እንታይ እዩ? ክንዲ ተዘናጊዕካ ተወፅእ ዳርጋ ሓሚምካ ተወፅእ። እቲ ቐንዲ እንታይ እዩ? እቲ ድምፂ ክቱር ዓብተዊ ድምፂ ኣሎ። ሕጂ እንታይ እዩ? ብሓፈሻኻ ድምፂ ክንዛረብ ከለና ዓው እንተኢሉ እቲ ንፁር መልእኽቲ ሂበናን እዩ። ንኣብነት መሳርሒ ሙዚቃ ድራመሽን ሕጂ ካብታ ነታ ድራምሲ ካብታ ተበላሹ ሓንቲ እያ ታሊካ ድራም ናታ ኣለዋ። ክንሰምዓን ከለና ሲ ካርን ከሎ ሂም ሂም እቲ ሂምታ ኣለዎ መቐረትካ ኣለዎ ድራምሽን ከ ከም ኮነ ሕጂ እታ ኮይና ለሚድና እዩ ንበዓልና እቲ ዓውታ ሲ ይልመድ ኮይ ከምዚኣ ይልመድ ኣብ ውሽጢካ ኣቱ ሱታ ዘይተረኪቡ ተሓሙ
1: ሓንቲ ኣይሮቢክስ ንኣብነት ክትከይድ ኮይና ካብ ናይ ሰዓት ተዋሓደ ሰዓት ሰዓት ሰዓት ንፈረቃን ክኸይድ ክእል እዩ። ሕጂ ወኒ ስለ ዘድልዮ እቲ ኣይሮቢክስ ኣብ ምንቅስቃስ ሙዚቃ የለ እዩ። እቲ ሙዚቃ ግን ብክልተ ነገር ብሰለስተ ነገር ክንሪኦ ንክእል ኢና። ሓደ ኳሊቲ ናይቶም ሳውንድ ሲስተምናትና ሓደ ኣገዳሲ እዩ። ምክንያቱ ፍሉጥ ነገር እዩ ትደረጁ ቆብታይ ጉደ ዝበለ ረባሽ እዩ ይርዳእከ እዩ ቶም ኣብኡ ሰርሑ ሲ ፊል ትገብረ ኢኻ ረባሽ እዩ። ሓደ ዓው ዝበለ እዩ ነቲ ወኒ ንክቅስቅስ ተባሂሉ ዓው ይብል እዩ ዳሕራይ ሰዓት ሙሉእ ከዓ ምሳኻ ዝኸይድ እዩ። ሕጂ እዚ ብጣዕሚ ሃስያ እዩ።
2: እቲ ዓው ድምፂ ንለምድ እሞ ከይተረዳእና ኣወላ ነፍስና ኣብቲ ንህቦ ግብሪ መልሲ ከም ሰባት ንህቦ ከም ሰባት ዝህልወና ፅዋናትና ከም ሰባት ይፀልወና እዩ ናማለት እዚ እንታይ ገይሮም ኣብ መፅዕቲ ገይሮም ኣብ ኣናፁ እንጂ እንታይ መፅዕቲ ገይሮም ዓው ድምፂ ብፍላይ እዚ ሮክ ሃርድ ሮክ ዝሰምዓ ዓው ድምፂ ዝሰምዓ ኣናፁ በይኖም ፈልዮምን ህዱ ሙዚቃ ዓቂኖም ዝሰምዓ ኣናፁ ከዓ በይኖም ገይሮምን ሽዑ እንታይ ገይሮም ሓደ ግድል ገይሮም ፈንዮምን ብዓይለን ከመይ ገረኒ ወፃ ፈንዮምን ማለት ሕጂ እተን ቀስ ሙዚቃ ሰምዓ ዝነበራ ቀስ ኢለን ወፅአን ተማር ሓድያን ቀስ ብቐስ ወፅአን እተን ዓው ሙዚቃ ሰምዓ ዝነበራ መንገዲ ነናደን ተባኢሰን ሕጂ እንታይ እዩ እንታይ ክብል ደልየ ዓው ንሰምዕ እንተኮይና ወላ ይፀለወና ዓው ንብል ረበሽቲ ንኸውን ናይ ባእሲ ናይ ዕግርግር ንበዕሉ ድምፂ ይህው ዝአና እዩ ዕግርግር ንዓይ ጥራይ ስምዑ ንብል ንጅምር ማለት እዩ ቀስልካ ዝዛረብኒካ ብዓው ክትዛረብ ኣለካ ክስምዓ ኣለኒ ከምኡ ኣነ ኣነ ከምዚ ወላ ናብነት ሪኢኹም እንተኮይንኩም እዞም ናይ ሃርድሮክ ዘለዎም ስእሊ ኣላቶም መለሊ ላቶም እንታይ ኣላቶም ዓስከሪን ይብቲ ኣብቲ ኣርማናቶም ዘሎ ዋላ እቲ ፀጉሪ ካልእ ዓይነት ማለት ፍንጨጭ ዝበለ ዝበለ ኣብ ዝበለ ይገብሩ ሕጂ እንታይ ማለት እዩ ዋላ ቲ ባህርናትና ሲ ይቕይሩ እዩ። ስለዚ ህድ ኢልና ንሰምዕ እንተኮይና ከ ብልክ ዋላ ክንሓስብ ከ ዋላ ብቲ ክሪኤቲቪቲ ናትና መሃዘናት ናትና ቀስ ንስምዕ እንተኮይና ወላ ንዘረባ ሰብ ኢና ንሰምዕ ዓው ንብል እንተኮይና ኣይ ዘረበካ ክትምልስ ካልእ መልሲ ደፍደፍ ንዓንዶ ኢ ኣይስምዓካነ ተክሊ ናብታ መልሲ ስምዓና ዓይነት እዩ ዝብለካ ህዱ ሙዚቃ ሰምዒ እንተኮይኑ ግን እንታይ እዩ ይሃዲእ ሕጂ ብሓፈሽ ጥቕልል ኣቢልና ወላ ንመፃኢ ወለዶናትና ኢና ንሃሸ ዘለና
1: ኣብ ማእኸላይ ምስማዕ ፀገም ዘለዎም ሰባት ብድምፂ ዝመፀ ማእኸላይ

ሃስያ ዝወረዶም ሰባት ክልተ ዕፅፊ ናይ ሕማም ረሲዕ ክማዕብሉ ዘለዎ ተኽእሉ ኣሎ። ሕጂ ኣብትናትና ስነ ኣእምራዊ ፀገም እውን ኢምፓክት ኣለዎ ማለት እዩ። ኣዚ ልዑል ምስማዕ ፀገም ዘለዎም ከዓኒ ክሳዕ ሓሙሽተ ዕፅፊ ሕማም ረሲዕ ወይ ዳይመንሻ ክማዕብሉ ይኽእሉ። ጎኒ ጎኒ እዚ ስርዓተ ልዑል ፀቕጢ ደመን ምስ ልብን ስርዓተ ዙረት ደመን ተተሓይዙ ድመፅእ ሕማማት ከዓኒ ኣዝዩ ዝተቃልዖ ኮኑ ሕጂ ፀልዋናቱ ኣብ ምስማዕ ኢልና እናፀሩ ኣይኮነን ሰልፍ ኮንፊደንስ ንባዕሉ ሓደ ሰብ ምስምዑ ድጎደለ ሰብ ከባቢኡ እንታይ ይበሃሉ ኣይሰምዐን እዩ። ኣብትናቱ ውልቀ ተኣማንነት ወይ ካርእሰ ተኣማንነት ብጣዕሚ ፅልዋ ኣለዎ። ብዛዕባ ድም ዝዛርቡ ዘለዉ እንታይ ድም ዝዛርቡ ዘለዉ ብዙሕ ግዜ ጋጥመ ናይ በላ ከባቢና ዘለዉ ሰባት ምስማዖም ክጎድ ከለዉ እንታይ ዓይነት ኢንተርኣክሽን ንዓናህቡና ሰብ ፍሉጥ ነገር እዩ። እዚ እውን ኣለዎ ካብቲ ሳይኮሎጂ እዞም ንኣሽቱ ቆልዑት እጂ እንታይ ብፍላይ ቲ ምዕራባዊ ዓለም እዚ ብጣዕሚ ኣሻቀሊ ኮይኑ መፅናዕት ዳገበሩሉ እዮም ኣብ ትሑት ኣብ መንእስያሲ ምፅማም ወይ ከዓ ምስማዕ ምጉዳል ይርአ ኣሎ።

0: ኣብ ስታድየም ብኣሽሓት ዝቝጸሩ ተዓዘብቲ ክህልዉ ንቡር እዩ። ንጹር ድምፂ ከመሓላልፉ ዝኽእሉ እተረቐቑ ስርዓተ ድምፂ ክህልዉ ድማ የድል እዩ። መብዝሕቲኡ ግዜ ስታድየማት ዓበይትን ከፋታትን ስለ ዝኾኑ መሃንድሳት ቀዋሚ ናይ ድምፂ ሽፋን ምርግጋፅን ሞጉልሒ ኔትወርክ ብጥንቃቐ ክነድፉን ይግደዱ።
1: ሃገራዊ በዓላት ድዩ ክግበር ከሎሲ ናይ ድምፂ ሽግር ኣለና ኩሉ ግዜ።
2: ድምፂ ኸ ናይ ጋንታ ስራሕ እዩ፣ ቲምወርክ እዩ። ስለዚ ተመላለየ ካ ስራሕ ስለ ዝኾነ ዜና ኣለዉ፣ ምሳኻ ረድዮ ኣለዉ። ቀንዲ ግን ኣደኻ ኾነ ናይቲ ቦታ እዩ። እቲ ቦታ ሕጂ ንምርኢት ዝተዳለወ ቦታ ኣይኮነን። መብዛሕትኦም ዋላ ፕሌይባክ ክኹኑ እምበር ዝነበረ ማለት እዩ። ሕጂ ላይፍ ኣለና፣ ግን ዋላ ከምኡ ይኹኑ ከመይ ጌርካ መቃሪሕካ ነቲ ህዝብኻ ተዕግቦ እዩ።
3: ከምዚ ናይ ህንፃ ዝምልከቱ ከዓ ዘለዉ ኣብ ህንፃ ከዓ ንህንፃ መሳርሒ ዘሎ ካብታ ናይ መንኮሊ ንጥቀመላ ዓበይቲ ንእማናት ነንኮለላ ጀሚርና እቶም ዝኸፍኡ ሓደገኛታት ዝኾኑ ንደቂ ሰባት እዮም ማለት እዩ። ሕጂ ምስዚ መንፅር ዝኸይድ ከዓ ኣብ ናይ ትራንስፖርት ኣለዉ ከዓ ኣብ ናይ ትራንስፖርት እንተኸይድና ኣብ ዝኾነ ጉዕዞ ተኸደሉ ጉዕዞታት ናይ ትራንስፖርት ዘሎ ከዓ ብድምፂ ዝኽልክል ወይ ከዓ ዝዓግት ዘለዎ መሳርሒታት የለውን።
1: ሕጂ እንታይ ድምፂ እንድሕር ዓብዪ ኣርእስትዩ ዓብዪ ነገር እዩ እንድሕር ንብል ኣለና። ብዘይ ድምፂ ክንረዳዳ ኣይንኽእልና፣ ብደይ ድምፂ ዜና ክንሰምዕ ኣይንኽእልና፣ ብደይ ድምፂ ደርፈ ይንሰምዐኒ ኢና፣ ብዘይ ድምፂ ብፀሎት ክንገብር ኣይንኽእልና እንድሕር ንብል ኣለና። እዚ ዓብዪ ኢንቨስትመንት ዘድልዮ እዩ ከም ሃገር ማለት እዩ። ዓብዪ ኢንቨስትመንት ኣለዎት። ቤት ትምህርቲ ድዩ ክህሉ፣ እዚ ሓፂር ኮርስ ድዩ ክህሉ፣ እዚስ ብግቡእ ተረኣዩ። እዚኦም ተካእትና ደቅና ሲ ፅቡቅ ኣዌርነስ ክህልዎም ብዛዕባ ድምፂ መግለፂ ናይ ሃገር እውን ሓደ ቴሌቭዥን ናኸና ሲ መግለፂ ኢና እዩ። ኳሊቲ ሳውንድ ክህልዎ ሲ ቲቪ ኤርስ ከምዚ እያ፣ ድምፂ ሓፋሽቲ ከምዚ እያ፣ ኳሊቲ ኣለዎም ክንበሃል እንተኮይና ንሕና ክንሰርሓሉ ክንክእል ኣለና። ኣዌርነስ ፈጢርናኸ ሓደ ኢንቨስትመንት ተገይሩሉ ሓደ ትካል ክህሉ ኣለዎ መሰልጠኒ ባሃሊተ
2: እንታይ እዮም ዝብሉካ ነቶም ክኢላታት ኢንጂነራት ናይ ሳውንድ ሃብታም ናይ ገንዘብ ኢኻ ሃብታም ፀማሚ ኢኻ ከዓ በርከ ንሰብ ኢኻ ትእንግድ ብኩነታት ጥዕንኡ ንኩሉ ነገራት ቀታሊ ኢኻ ድምፂ ካብ ዓቐ ንላዕሊ እንተረአ ኮይኑ ይቕትል እዩ። ዝኾነ ሰብ ሪሰርች ክገብር ይኽእል እዩ። ድምፂ ካብ ሕማም ሓሊፉ ቀታሊ እዩ። 4-5 ሕማማት ክስዕብ ዝኽእል ሓካይም ዝፈልጥዎ ይኽስታ እዩ። ስለዚ እዚ ክሳብ ዝኾነ ተገዲስና ብመፅናዕቲ ተገይሩ ክንፍንዎ ክንክእል ኣለና ማለት እየ።
4: ኣብዚ ሕጂ ሓደ ክንርድኦ ዘለና ነገር ምስ ድምፂ ዝመፅእ ምጉዳል እዝኒ ወይ ምፅማም እዝኒ ሓደ ሸዓን ትረኽቦ ነገር ኣይኮነን። ዝኾነ ሰብ እውን ውፅኢቱ ሽዑን ስለ ዘይፈልጦ ካብቲ ነገር ክእለ ኣይቕሰብን እዩ። ንኣብነት ቃንዛ ተዝገብር ነይሩ፣ መድመይ ተዝገብር፣ ብዙሕ ከምኡታት ነገር ተዝገብር ነይሩ ካብ ሓደ ክተሰብ ተማሂርካ ካልእ ኩሉ ሰብ ኣብዚ ከምዚ ዓይነት ሽግር ኣይባእተዎ ነይሩ። ፀገም ግን የጋጥመካ ከም ዘሎ ኣይትፈልጥን ኢኻ። ኣብ ዝተናውሐ ግዜ መጀመርያ ነቲ ልዑል ፍሪኩንሲ ምስማዕ ትሽገር፣ ዳሕራይ ምስማዕካ ቶታሊ ዳደኸመኸይድ። ኣብዚ ሕጂ እውን ፀቂጢ ክዛረበሉ ዝክደሊ ነገር ምስ ድምፂ ዝመፅእ ምስማዕ ናይ እዝኒ ፍፁም ኣይፍወስን እዩ።

0: መሳርሒታት ድምፂ ዝዓጠቐ ዜጋ ሞያዊ ፍልጠቱ ክብከብልን ግቡእ ኣጠቓቕማ ስርዓቲ ድምፂ ክኽተልን ይግባእ። እኹል ዝኾነ መጽናዕቲ ብምግባርን ልዑል ንቕሓት ብምጥራይን ኣብ ምህናፅ ሃገር ቅርጡው ድምፂ ምስራፅን ዘይከኣል ኣይኮነን።
1: ኩሉ ግዜ ንብረት ክጠልብ ከለኻ ሓዳሽ ከላ ማኪና ኣፍተር ሰርቪስ ናታ ክትሓትል ኣለካ። እንተተባላሻስ እዚ ድልያልካ ክትሓስብ ክትክል ኣለካ። ንኣብነት ንምንታይ ማለት እዚኣ ሓደ መካኒክ ክፍት ክፍት መሰበላ ማኪና ማኪና ሳውንድ ፕሩፍ እያ። ዲዛይን መጀመርታ ክትግበር ከላ ስቲድ እያ። ኣብ ውሽጢ ኹን ካሲ ሪከርድ ተገርካ ድምፂ እንተዓቢርካ መሊእኻ ዝበለፀ ሳውን ድምፂኢኻ ትረክብ ማለት እዩ። ድሕሪኡ ግን ካብ ብዙሕ ምስከደ እቲ ጎሚኖ ናታለገስ እቲ ስፖንጅ ዘሎ ኣብ ሰርቪ ክገብሩ ክፍክፍትዎ ከለዉ ብግቡእ ኣይግጥሞን ሙልሓ ክመፅእ ነቲ ድምፂ ድእቱ ይመፅእ ማለት እዩ። ስለዚ ካብቲ ንሕና ንፈጥሮ ኣብቲ ሰርቪስ ክንገብር ከለና ኣብኡ ጌጋታት ድመፅእ ከምታ ዘላ እንተገጢምካያ ታ ንብረት ሰርቪስ ተገርካያ ትሳውንድ ፕሩፍ ኮይኑ ክኸይድ ይኽእል እዩ። ዓቋር ድምፂ ኣለዎ ማለት እዩ። ንኣብነት ኣብ ማኪና ኢልካ ኣለኻ ዋላ መርከብ በላ እዘና ነፈርቲ ዲዛይን ክኾነ ከሎ ኣቋርቲ ድምፂ ገይረም ስርሕዋን ኩሉ ማለት እዩ።
2: ሚክሰር ብዙሕ መሳርሒታት እዩ ዘለዋ። ሕጂ ነቲ ሰምዖ ደለኻ ድምፂ ሰሚዕኻ ኣይናይ ፍሪኮንሲ ይጎዲሉ ኣይና እዩ በዚሑ ኢልካ ግድን ኢኻ ፖተንሽሜተር ክትጥቀም ኢኳላይዘር ክትጥቀም ኣለካ ማለት ወይ ሊሚተር። ሕጂ መጨረሻ እንታይ ማለት እንታይ ክብል ደለ ሰብ ብቑዕ ሰብ ክህሉ ኣለዎ ማለት እዩ። መሳርሒ ገዚእኻ ስቱድዮ ሰሪሕካ ሃኒፅካ ኣብ መጨረሻ እንድሕር ደኣ ክኢላ ናይ ድምፂ ዘየለ ኮይኑ ፌደር ምኽፋት ምዕፃው ጥራይ ክኢላ ከብለካ ይክእልን እዩ። ምክንያቱ ተበላሽ ዝመፅእ ኣሎ ካብ ሪኮርድ ኮይኑ ዝመፅእ ዝፍኖ ሕጂ ብኸመይ ጌርካ ተተዓራርዮ ኦረዲ ሪከርድ ኮይኑ ኣሎ። ሕጂ ስለዚ ኣብ ሚክሰር ኢኻ ትፃወት ማለት እዩ። ሚክሰር ኢኳላይዘር ተጠቂምካ ተሕፍሶ ተቕጥኖ ከም ድሌትካ ትገብሮ ማለት እዩ። ሕጂ ዓቕሚ ሰብ የለየና ማለት እዩ። መጨረሻ
3: ወለዲ ነቶም ንኣሽቱ ደቅና ኣብቲ ብፍላይ ብፍላይ ምስ ሙዚቃታት ብትሓዝ ዘለዎ ምስ ኦድዮ ቪዥዋል ብዙሕ ግዜ ምስ መብራህቲ ዓይን ኣሎ ምስ ድምፂ ነዊሕ ሰዓታት ዝጥቀሙ ሰባት ጥንቃቐ ክግበርሎም ኣለዉ። እቶም ንኣሽቱ ኣልያ ናይ ስድሮ ምስ ዝደልዩ ወለዲ ናትና ተራ ክንፃወት ኣለና። ካልኣይ እቶም ኣብ ትካላት እቶም ወነን ትካላት ዘለዉ ምስ ድምፂ ተተሓይዙ ዝኸይድ ዳርጋ መከላኸሊ ክቕርቡ ክግደሉ ከም ዘለዎም ክግበር ኣለዎ።
1: ንወዲ ሰብ መቋፀር ኣለዎ። ሕጂ ናይ ነፋሪት የልና ኣብ እዝንኻ ዝኣቱ መከላኸሊ ኣሎ ፕሮቴክሽን ኣሎ መከላኸሊ ኣሎ። ናይ ዝኾነ ኢንዳስትሪ ከዓ ትካላት ኣብቲ መጀመርታ ክመፅእ ከሎ እቲ ንብረት ናይ ድሕነት ዝብል ስልጠናታት ክገብር ኣለዎም። ብፍላይ ምክንያቱ ሰብ ክነብር እተኮይኑ ዓይነን እዝኒን ክልዎ ኣሎ ቀዳሞት እየን ነዚአን ፕሮቴክት ክንከላኸል እንተ ኮይና እቲ ናይ ድሕነት ትምህርቲ ኣብ ነፍሰ ከፍ ፋብሪካታት ዝመፅእ ናይ ትካላት ድመፅእ እሱ ናይቲ ናይ ድሕነት መሳርሒ ክንጥቀመ ኣለና። ናይ ቀዳምነት ንሱ ክንጥቀም ኣለና ማለት እዩ ክንድሕን እንተኮይና። ምክንያቱ ኦልሬዲ ወዲ ሰብ ነቲ ጌጋታት ስለ ዘምፆ መከላኸሊ ከዓ እንተገይሩሉሃል ነቲ መከላኸሊ ክንጥቀመሉ ክንክእል ኣለና ክንድሕን እንተኮይና ማለት እዩ። እዘይኮይኑ ግን እቲ ሊሚቴሽን ናይ እቲ ዓቕናቱ ናይ እዝናኸ እንዳደኸበ ናብ ሓደጋ ምፃና ማለት እዩ። ስለዚ መከላኸሊ ኢና ክንገብር። ምክንያቱ ቀዲምና ኢና ባህርያውን ሰብ ዝሰርሖን ኢልና ዛሪብና ብሰንኪ ሰብ ዝሰርሖ ኢና ጠፊእና ዘለና እንተኢልና ተሸጊርና ዘለና እሱ ከዓ ናይ ድሕነት መሳርሒ ተገይሩሉ እንተልዩ ነተን መከላኸሊ ኣብ ነፍሰ ከፍ ስራሕ ንሰርሓ ኣለን ክንጥቀመለን ክንክእል ኣለና ማለት እዩ ክንድሕን እንተኮይና። ናይ ነፋሪት ንበሎ ናይ ፋብሪካታት ንበሎ ኣብ ቤት ናይ ጣሓንቲ ኣለዋ መሽናት ኣብኡ ክንጥቀመሉ ፈረንታ ንበሎ ኩሉ ክንጥቀመሉ ክንክእል ኣለና መሳርሒ ኣብ መደበር ዘሎ ጨቕጫታ ከምኡ ዘሎ ናይ ኩሎ እዛ ናይ ክልሕሙ ከለዉ ምስ መከላኸሊ ናይ ዓይኒ ጎብሪ እዮም ናይ ፍንጫ ጎብሪ እዮም እዝና ከዓ ከማ ክንጥቀመላ ኣለና።
4: ድምፂ ክንቋፀፀረን እዩ ዘለና እምበር ክቋፀረና የብሉን። ዝበዝሐ ግዜ እንታይ እዩ ብፍላይ መንእስያት ይቋፀረና እዩ እንታይ ንገብር ክንደክም ከለና ከዓ ከይተረዳእና ንእሽ ንወስኽ ንወስኽ እንታይ ማለት እዩ ይርዳእና ለ ንደክም ኣለና ስለ ንደክም ስለ ዘለና ንወስኽ ዘለና ክንወስኽ ከለና ከዓ ሃስያ ኣብ እዝኒና ሃስያ ኣብ ኣካላትና ሃስያ ኣብ ኩሉ ንፈጥር ኣለና እሞ እዚ ብዕቱ ብርኢና ክንሪኦ ኣለና። እቲ ንጥቀመሉ ከዓ እቲ ኢርፎን ድዩ ሄድፎን ከዓ ብልክዕ ድዕድዩ ኣይኮነን ከዓ ክንፍትሾ የግድስ።

0: ሰላም ፈንዌር ቲቪ ኣብ ምክትል ትርከቡ ክቡራትን ክቡራን ከመይ ትውዕሉ? ንዝኣምሰሉ ሓሙሽተ ግንቦት ፍርቂ መዓልቲ ፍራንስ ናለዎ ዜናታት ውሽጢን ወፃእን እንሆ ዜና ዘቕርበልኩም ለዋም ተኽለየ ክትከታተሉና ብኸብሩ እንዳዓደምኩ ድማ ኣርእስተ ዜና ክቐድም። መደባት ቅነናፅነት ኣብያተ ትምህርቲ ዞባ ማእከል ሎሚ ብድሙቕ ኣገባብ ተኸፊቱ። ኣብ ዞባ ጋሽ ባርካ ኣብ ናይ መድረኽ ድራማ ዘተኮረ ስልጠና ተዋሂቡ። ብጨንፈር ትምህርቲ ዞባ ደቡብ ዝተወደበ ቅነ ባህልን ስፖርትን ተምሃሮ ተዛዚሙ። ቅልውላው ዞባ ማእከላይ ምብራቕ መሊሱ ከይከርር ከም ዘስግእ ተገሊጹ። ሩስያን ዩክሬንን ብምክንያት ዝኽሪ ምዝዛም ካልኣይ ኩናት ዓለም ግዜያዊ ምቁራስ ተኹሲ ኣዊጀን። ቻይና ኣብ ፋብሪካ ርጭታት ብዝተኸስተ ሓደጋ ባርዕ ልዕሊ 26 ሰባት ከም ዝሞቱ ተቓሊሑ። ናብ ዝርዝራቱ ክንሰግር፣ ጥንቢ 35 ዓመት ናፅነትና ፅንዓትና ዋሕስና ብዝብል ቴማ እዩ ክበዓል። ኣካል መደባት ፅንብል ናፅነት ዝኾነ ቅነናፅነት ኣብያተ ትምህርቲ ዞባ ማእከል ሎሚ ተኸፊቱ። ብዛዕባ እዚ ክሳብ 23 ግንቦት ዝቐፅል መደብ ወክልኤና ዳንኤል ወሉ ዘዳለወ ፀብጻብ ኣሎ። ገረ መስቀል ክርዝክሄር ክቐርቦ እዩ።
1: ብምክንያት ፅምብል መበል 35 ዓመት ናፅነት ፅንዓትና ዋሕስና ብዝብል ቴማ ዝተወደበ ቅነ ናፅነት ኣብያተ ትምህርቲ ዞባ ማእከል ሎሚ 5 ግንቦት ኣብ ቤት ትምህርቲ ካልኣይ ደረጃ ኣስመራ ሓፈሻዊ ብዝተካየደ ስነ ስርዓት ብወግዒ ተኸፊቱ። ኣብቲ ሚኒስተር ትምህርቲ ዶክተር ሓሊማ መሓመድን ኮሚሽነር ባህልን ስፖርትን ኣምባሳደር ዘመደ ተኽለን ብሓባር ዝኸፈትዎ ስነ ስርዓት ሓላፊ ጨንፈር ትምህርቲ መምህር በላይ ሃብተ ጋብራ ዝስምዑ ቃል ብፅንዓት ዝመፀት ናፅነት ተዓቂባን ወቂባን ውሕስቲ ክትከውን ሎሚ እውን ከም ትማሊ ኣብ መትከልና ፀኒዕና ብተወፋይነት ክንሰርሕ ከም ዝግባእ ተሓሳሲቡ። ኣብ ዞባ ማእከል ኣብዚ እዋን እዚ ኣስታት 99 ሚእታዊት ተምሃሮ ኣብ ከባቢኦም ኣብ ዝተወደዳ ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ኣብ ዝርከባ ትካላት ትምህርቲ ብቀረባ ይመሃሩ ከም ዘለዉ ጠቒሱ፣ ዝተርፍ ብዙሕ ስለ ዝኾነ ግዳ ንዝበረኸ ዓወት ብውህደት ክስራሕ ሞያዊ ዓቕሚ መምሃራን ርእሰ መምሃራንን ሱፐርቫይዘራትን ከም ንምባል ድማ ቀጻሊ ስልጠናታት ክውደባ ዝኻኺሩ። ኣብቲ ያታዊ ምርኢት ብሄራት ብዘጠቓልል ባህላውን ስነ ጥበባውን ሰነዶታት ዝማዕረገ ስነ ስርዓት ዋና ኣካየዲ ስራሕ ምምሕዳር ዞባ ማእከል ኣቶ ዘርኢት ተወልደ ብርሃን ዝርከቦም ሰመዚ ዞባን ሚኒስትሪ ትምህርትን ተረኪቦም ነይሮም። ቅነ ናፅነት ኣብያተ ትምህርቲ ዞባ ማእከል ክሳብ 23 ጉንበት ኣብ ኩለን ትካላት ትምህርቲ ማለት ካብ ቅድመ ትምህርቲ ክሳብ ካልኣይ ደረጃ ብዝተፈላለየ መሰነዶታት ክቕፅል እዩ።
0: ኣብ ባረንቱ ኣብ ናይ መድረኽ ድራማ ዘተኮረ ብደረጃ ዞባ ብዓይነቱ ናይ ፈለማ ስልጠና ቤት 24 መያዝያ ክሳብ 2 ግንቦት ተዋሂቡ። ኣብቲ ንመሰረታዊ ኣገባብ ምድላው ድርሰት ምውሳ ኣቀራርባን ኣልያን ድራማ ከምኡውን ምስኡ ዝዛመድ ዛዕባታት ዝምልከት ስልጠና ኣባላት እዚ ምዕራብ ሲቪል ሰራሕተኛታት መንግስትን ሰጥበውያንን ዝርከቦም 68 መንእስያት ተሳቲፎም። ዋና ዳይሬክተር ክፍሊ ባህልን ስፖርትን ኣቶ እድሪስ ሳልሕ ኣብ ዝሃቦ ሓበሬታ እቲ ዕላማ ንዝፀንሐ ሕፅረት ብቕዓት ምድላው ናይ መድረኽ ድራማ ብምቅላል ዞባውን ሃገራውን በዓላት ንምድማቕ ምዃኑ ገሊጹ። እቲ ስልጠና ብዛዕባ ኣመራርፃ ተዋሳእቲ ምከና፣ ኣጠቃቅማ ብርሃን፣ ሕብሪ ኣልባሳትን ምፅብባቕን ክፈልጥዎን ክኽተልዎን ዝግባእ መሰረታዊ ኣምር ንምሓዝ ሓጋዚ ከም ዝኾነ ዝጠቐሱ ኣሰልጠንትን ወኪል ሰልጠንትን ብወገኖም ዝተመደበ ግዜ ሓፂር ስለ ዝነበረ ብዙሕ ዝተርፎም ከም ዘሎ ብምጥቃስ ኣብ መጻኢ እኹል ግዜ ክወሃቦ ተላብዮም። ፀሓፊ ህግደፍ ዞባ ጋሽ ባርካ ኣምባሳደር መሓሙድ ዓሊ ጃብራ ኣብ ዘመሓለፎ መልእኽቲ ንኣገዳስነት ድራማ ኣብ መኸተ ምስራፅ ክብርታትን ባህልን ምትሕልላፍ ታሪክ ከምኡ ውን ምምፃእ ናይ ባህሪ ለውጢ ብምጥቃስ እቑር ተህቦ መንእስያት ብግብራዊ ስራሕ ንምምዕባል ብዕቱብ ክስርሓሉ፣ ሰልጠንቲ ድማ ንዝቐሰምዎ መባእታዊ ፍልጠት ብፃዕሪ ክዕብዩ ኣተሓሳሲቡ። ኣብ መወልዳእታ ንሰልጠንቲ ወረቐት ምስክር ክዕደል እንከሎ ብሰልጠንቲ ዝፈርየት ነጠባዊ ትሕዝቶታት ንምርኢት ቀሪቡ።

ባህላውን ስፖርታውን ፌስቲቫል ተምሃሮ ንሃገራዊ ጥምረት ብዝብል ቴማ መጨንፈር ትምህርቲ ዝወደብ ተወዲቡ ካብ 1 ክሳብ 3 ግንቦት ኣብ ከተማ መንደፈራ ክካየድ ዝቐነ ስፖርታውን ባህላውን ውድድራት ብውዕውዕ መንፈስ ተዛዚሙ እቲ ንማእከላይን ካልኣይን ደረጃ ቤተ ትምህርቲ ዘሳተፈ ውድድራት ግጥማት ኩዕሶ እግሪ መርበብን ሰኪዓትን ከምኡውን ውድድራት ድራማ ቅብኣ ሙዚቃ ግጥሚ ክትዕ ሓፈሻዊ ፍልጠት ምህዞን ስንዓን ዘጠቓለለ ነይሩ ኣብቲ መዛዘሚ ስነ ስርዓት ሓላፊ ጨንፈር ትምህርቲ ዘዋደቡብ መምህር ሕብቲ ዝጊ ኪዳነ ኣብ ዘስምዖ ቃል ኣብ ኣብያተ ትምህርቲ ዝካየድ ባህላውን ስፖርታውን ንጥፈታት ተምሃሮ ተህቦኦም ንኸለልዩ ብዓብኡ ከዓ ባህሎምን ክብርታቶምን ንክወርሱን ታሪክ ሃገሮም ንክፈልጡን ሓጋዚ ከም ዝኾነ ኣብሪሆም ኣብቲ ቅነ ካብ ኩለን ኡዞባታት ዝተዋፅኡ ኣስታትም ሽሕ ተምሃሮ ከም እተሳተፉ ዝሓበረ መምህር ሃብቲ ዝጊ ኣብ መንጎ ተምሃሮ ንስራእየ ውዕውዕ ናይ ተወዳዳርነት መንፈስ ብምምጓዝ ኣብተን ሕፅረት ትሕተ ቅርፂ ስፖርት ዘለዎ ናይ ቤተ ትምህርቲ ዝካየድ ንጥፈታት ንምሕያል ውሁድ ስራሕ ይካየድ ከም ዘሎ ገሊፁ ኣብ መወዳእታ ብውልቅን ብደረጃ ቤተ ትምህርትን ንዝተዓወቱ ሽልማት ተዓዲሉ ማእከል ሙያዊ ስልጠና ስራሕተኛታት ባፅዕ ኣብ መበል 11 ዙርያ ንዝሰልጠኑ ዘለዉ መንእሰያት ብ2 ግንቦት ናብ ታሪካውን ልምዓታውን ቦታታት ዑደት ወዲቡ እቲ ዑደት ፋብሪካ ታኒካን ፖሊ ፕላስቲክን ምፅዋዕ በዓል መዚ ወደብ ባፅዕ ታሪካዊ መስጊድ ሰሓባ ሓይሊ ኤሌክትሪክ ሓርጊጎን ዲጋ ጋሕቴላይን ዝሸፈነ እዩ ነይሩ ዕላማት ዑደት መንእሰያት ታሪኮም ከምኡውን ኣብ ከባቢኦም ሰላሰል ዘለዉ ልምዓታዊ መደባት ንክፈልጡ ከም ዝኾነ ሓላፊ ምምሕዳርን ፋይናንስን ማእከል ሙያዊ ስልጠና ስራሕተኛታት ባፅዕ ኣቶ ንጉሰ ግርማ ይገሊፁ ዑደተኛታት ኣብ ዝሃብዎ ሓበሬታ ገለ ካብቲ ዝበፅሕዎ ትካላት ምስቲ ስልጥንሉ ዘለዎ ዓውዲ ዝተኣሳሰር ብምዃኑ ኣዝዩ ኣገዳሲ ኮይኑ ከም ዝረኸብዎ ገሊፆም ኣብ ደቡብ ዞባ ሃበሮ እትርከብ ማእከል ጥዕና ዓሪታይ ኣብ ክትትል ሕርስን ጥንስን ብሓፈሻ ሕርሲ ኣብ ትካላት ጥዕና ድማ ብፍላይ ዝምስገን ኣገልግሎት እትህብ ከም ዘላ ተሓቢሩ ሓላፍታ ማእከል ጥዕና ተሓጋጋዚ ነርስ መሓመድ መሓመድ ዓሊ ኣብ 2025 ኣብታ ማእከል ናይ ዝሓርሰ ኣዴታት ቁፅሪ ካብቲ ቅድሚኡ ዝነበረ ዓመት ብ5 ሚታዊት ክብ ከም ዝበለ ብምጥቃስ ኣብ ቀዳማይ ርብዒ ናይ 2026 እውን ብ23 ኣዴታት ብሓገዝ ሞያውያን ከም ዝሓረሰ ገሊፁ እዚ ፍረ ናይቲ ብቐፃሊ ዝካየድ ጎስጓሳት ምዃኑ ጠቒሱ ድማ ብዝለዓለ ከም ዝድፍኣሉ ኣነፂሩ ማእከል ጥዕና ዓሪታይ ንነበርቲ ግልምዕ ማይ መሊሕ ኢን ሓርሽ ኣፍኣድር መልመለትን ዓሪታይን ኣገልግሎት ትህብ ክብራትን ክልባን ቀፅል ብዝቐርብ ዜና ውፃኢ ንመከታተልኩም ደጊመ ብኸብሪ ዓድ ኣብ ዜና ውፃኢ ክንሰግር ወታደራውን ፀጥታውን ቅልውላው ዞባ ማእከላይ ምብራቕ መሊሱ ከይኸርር ከም ዘስግእ ተንተንትን ተዓዘብትን ይእምቱ ኣለው እዚ ዝተገልፀ ሕቡራት ኢማራት ዓረብ ትማሊ 4 ግንቦት ካብ ኢራን መጥቃዕቲ ሚሳኢላትን ድሮናትን ከም እተኸያይደላ ድሕሪ መክሳሳ እዩ ኣብ ዱበይ ኣቡዳቢን ፋጀራን መጥቃዕትታት ከም እተፈፀመ ዝገለፀ ሚኒስትሪ ምክልኻል ሕቡራት ኢማራት ዓረብ ብሰንኩ ኣብ ወደብ ፋጀራ ኣብ ዝርከብ መፃረይ ነዳዲ ባርዕ ከም ዝሰዓበ ኣፍሊጡ ይኹን እምበር ኢራን ነቲ ብኢማራት ዝወፀ መግለፂ ኣመልኪታ ዛጌት ምላሽ ሃበትን ዘላ እዚ ከምዚ ኢሉ እንከሎ ኣሜሪካ ኣብ መፃብቦ ሕርሙዝ ተዓጊተኒ ዘለዋ ንግዳውያን መራኸብ ብምምራሕ ከተሕልፈን ዝወጠነቶ ስርሒት ትማሊ 4 ግንቦት ከም ዝጀመረቶ ኣፍሊጣ ፕሬዚደንት ዶናልድ ትራምፕ ከም ኣካልቲ ስርሒት ድሮ 7 ፈጠናት ጀላቡ ሓለዋ ሰብራ ኢራን ከም እተሃርማ ክገልፅ እንከሎ ኢራን ግን እቲ መጥቃዕቲ ኣብ ልዕሊ ህዝቢ ዘመላለሳ ጀላቡ ከም እተፈፀመን 5 በርጌስ ከም እተቐትሉን ሓቢራ ብካልእ ወገን ሓይሊ ባሕሪ ኢራን ብመፃብቦ ሕርሙዝ ክትሓልፍ ኣብ ልዕሊ ዝፈተነት መርከብ ኣሜሪካ ናይ ሚሳይል መጥቃዕቲ ከም ዘካየደ ብምጥቃስ ካልኦት መራኸብ ኣሜሪካ ግና በቲ ሞያዊ መስመር ከም ዘይተንቀሳቐሳ ገሊጹ ኣሎ ብመጥቃዕቲ ኢራን ዝተሃርመት መርከብ ሃገሩ ከምዘየላ ዝሓበረ ማእከላይ እዚ ኣሜሪካ ብወገኑ ንግዳውያን መራኸብ ናይ ምሕጋዝ ስርሒት ከም ዘስፍሑ ኣፍሊጡ ሓለዋ ሰብራ ኢራን ኣብ መፀበቦ ሕርሙዝ ዝግበር ምትእትታው ቀይሕ መስመር ምዃኑ ይገልፅ ስለ ዘሎ እዚ ኣሜሪካ ኣበጊሳቶ ዘላ ስርሒት ጠንቂ ምፍራስ ስምምዕ ምቁራት ሰኽሲ ክኸውን ከም ዝኽእል ይእመት ሩስያን ዩክሬንን ብምክንያት ዝኽሪ ምዝዛም ካ

ምክንያት ዓለም ኣበበ በይኑ መዓልታት ግዜያዊ ምቁራጽ ተኹሲ ኣዊጀን። በዚ መሰረት ሩስያ ዝመጽእ 8-9 ግንቦት ምቁራጽ ተኹሲ ክትእውጅን ከላ ዩክሬን ከዓ ንሎምን ጽባሐን ተመሳሳሊ ስጉምቲ ወሲዳ ኣላ። ሩስያ ኣብዚ ኣዊጃቶ ዘላ ናይ ምቁራጽ ተኹሲ ግዜ ነቲ ኣብ ልዕሊ ስርዓት ናዚ ጀርመን ስጉነፀፈቶ ዓወት ዘንጸባርቕ ወታደራዊ ምርኢት ከም እተካይድ ሓቢራ። ዩክሬን ነቲ ኣዋጅ ምስ ዘይተኽብሮ ኣብ ልዕሊኣ ዝካየድ መጥቃዕትታት ከም ዝሰፍሕ ፕሬዚደንት ቭላድሚር ፑቲን ኣጠንቂቑሎ። እቲ ኣዋጅ ምቁራጽ ተኹሲ ኣብ ተመሳሳሊ መዓልታት ስለ ዘይኮነ ኣድማዕነቱ ኣጠራጣሪ ምዃኑ ይጥቀስ። ሩስያ ኣብ ዝሓለፈ ዓመት ብተመሳሳሊ ምክንያት ዝወሰደቶ ስጉምቲ ብካልእ ብወገን ዩክሬን ተቐባልነት ከም ዘይረኸበ ጸብጻባት የረዱ። ኣብ ህዝባት ሪፓብሊክ ቻይና ትማሊ 4 ግንቦት ኣብ ፋብሪካ ርችታት ብዝተኸስተ ሓደጋ ባርዕ ል26 ሰባት ከም ዝሞቱ ተቓሊሑ። በቲ ኣብ ኣውራጃ ሁናን ዘጋጠመ ሓደጋ ህስያት ዝርከብዎም ልዕሊ 60 ከም ዝቆሰሉን ንዋታዊ ዕንወት ከም ዝሰዓበን ሰብ መዚ ስርሒት ምድሓን ህይወት ቻይና ሓቢሮም። ፕሬዚደንት ሺ ጂንፒንግ ግዳያት ንምድሓንን ጠንቅቲ ሓደጋ ንምልላይን ስርሒት ክሰፍሕ ኣዚዙሎ። ኣብ ዝሓለፈ ወርሒ ለካቲት ኣብ ቻይናዊት ኣውራጃ ሁበይ ብዝተኸስተ ተመሳሳሊ ሓደጋ ሰብኣውን ንዋታውን ክሳራ ከም ዝወረደ ዝዝከር እዩ። ኣውስትራልያን ጃፓንን ኣብ መዳይ ምክልኻል ፀዓትን ብርቂ ማዕድናትን ዘተኮረ ናይ ምትሕብባር ስምምዕ ተፈራሪመን። እዚ ስምምዕ ዝተኸተመ ናብ ኣውስትራልያ ምብፃሕ ዝፈፀመት ቀዳሚት ሚኒስትር ጃፓን ሳናይ ታይካይቺ ትማሊ 4 ግንቦት ኣብ ከተማ ካምቤራ ምስ ቀዳማይ ሚኒስትር ኣንቶኒ ኣልባኒዝ ኣብ ዘካየደቶ ርክብ እዩ። ክልቲአን ሃገራት ሰንሰለት ቀረብ ፀዓት ብርቂ ማዕድናትን ምግብን ንምውሓስ ብሓባር ክሰርሓ ተሰማሚዐን። ከም ኣካል ናይቲ ስምምዕ ኣውስትራልያ ንፕሮጀክት ብርቂ ማዕድናት ዝውዕል 1.3 ቢልዮን ዶላር ደገፍ ክትገብር እያ። ቀዳማይ ሚኒስትር ኣውስትራልያ ኣንቶኒ ኣልባኒዝ ኣብ ዝሃቦ መግለፂ ስለ ኣብዘይ ዝተሓላለኸ ስትራቴጂያዊ ሃዋህው ተኸሲትሉ ዘሎ እዋን ኣብ መንጎ ኣውስትራልያን ጃፓንን ዝካየድ ምትሕብባር ዞባዊ ሰላምን ርግኣትን ንምርግጋፅ ወሳኒ ከም ዝኾነ ሓቢሩ። ኣውስትራልያን ጃፓንን ኣብ ዝሓለፈ ወርሒ መያዝያ 7 ቢልዮን ዶላር ዝግመት ታሪካዊ ተባሂሉ ዝተገልፀ ወታደራዊ ስውዕል ከም ዝኸተማ ዝዝከር እዩ። እቲ ውዕል ኣውስትራልያ 11 ዘመናውያን መራኸብ ካብ ጃፓን ክትሽምት ዘኽእል እዩ። ቀዳሚት ሚኒስትር ጃፓን ሳናይ ታይካቺ ኣብ ዝሓለፈ መዓልታት ኣብ ቪየትናም ተመሳሳሊ ምብፃሕ ብምፍጻም ምስ ቀዳማይ ሚኒስትር ቪየትናም ለሚን ሆንግ ኣብ ዘካየደቶ ርክብ ኣብ መዳይ ፀዓትን ብርቂ ማዕድናትን ዝካየድ ምትሕብባር ንምድፋዕ ከም እተሰማምዑ ዝዝከር እዩ። እዚ ከምዚ ኢሉ እንከሎ ጃፓንን ኢንዶኔዥያን ትማሊ 4 ግንቦት ኣብ መዳይ ምክልኻል ናይ ምትሕብባር ስምምዕ ከቲመን። እቲ ብሚኒስትራት ምክልኻል ክልቴን ሃገራት ኣብ ከተማ ጃካርታ ዝተፈረመ ስምምዕ ኣብ ምትሕብባር ኢንዱስትሪ ምክልኻል፣ ምስግጋር ቴክኖሎጂን ፀጥታ ባሕርን ዘተኮረ እዩ። መንግስቲ ብሪጣንያ ናብቲ ኤውሮጳዊ ሕብረት ንዩክሬን ወለድ ዘይብሉ 16 ቢልዮን ዶላር ልቓሕ ንምሃብ ዘውፅኦ መደብ ንምፅምባር ዝርርብ ከም ዘበግስ ኣፍሊጡ። ቀዳማይ ሚኒስትር ኬር ስታርመር ትማሊ 4 ግንቦት ኣብ ከተማ የሬቫን ኣርሜንያ ኣብ ዝተኻየደ ዋዕላ ፖለቲካዊ ማሕበረሰብ ኤውሮጳ ነቲ መደብ ብወግዒ ከም ዝገለጸ ተሓቢሩ። እዚ ስጉምቲ እዚ ብሪጣንያ ምስ ኤውሮጳዊ ሕብረት ሓድሽ ምዕራፍ ዝምድና ንምጅማርን ኣብ መዳይ ምክልኻልን ፀጥታን ዝካየድ ምትሕብባር ንምስፋሕን ንእተካይዶ ዘላ ፃዕሪ ዘርኢ እዩ። ቀዳማይ ሚኒስትር ኬር ስታርመር እቲ መደብ ኪኖ ምድልዳል ዓቕሚ ምክልኻል ዩክሬን ኩባንያታት መፍረ ኣፅዋር ሃገሩ ናይ ዕድጊ ውዕላት ክረኽባ ዕድል ዝፈጥር ከም ዝኾነ ሓቢሩ። ኤውሮጳዊ ሕብረት ኣብ 2026-2027 ንዩክሬን ወለድ ዘይብሉ 16 ቢልዮን ዶላር ልቓሕ ንምሃብ ንዝወፀ እማመ ኣብ ዝሓለፈ ወርሒ መያዝያ ከም ዘጽደቆ ዝዝከር እዩ። ብመሰረት ኮሚሽን ኤውሮጳዊ ሕብረት ዘወፅኦ መግለፂ 60 ቢልዮን ካብቲ ልቓሕ ጠለባት ምክልኻል ዩክሬን ንምምላእ፣ ዝተረፈ 30 ቢልዮን ድማ ንሓፈሻዊ ባጀት መንግስቲ እታ ሃገር ንምድጋፍ ከም ዝውዕል ተፈሊጡ። ኤውሮጳዊ ሕብረት ኩናት ዩክሬን ብዘተ ንምዕራፍ ኣብ ክንደ ዝፅዕር ነቲ ኩናት ዘጓሃር ወታደራውን ፕሮፓጋንዳውን ደገፍ ይገብር ከም ዘሎ እዩ ዝሕበር። ኪዳን ሰሜን ኣትላንቲክ ኔቶ ኣብ ዞባ ባልቲክ ዘካይዶ ወታደራዊ ንጥፈታት ከም ዝሓየሎ መንግስቲ ሩስያ ከሲሱ። ኣብ ዶባት ሩስያ እናዓበየ ዝመጽእ ዘሎ ወታደራዊ ህላወ ናይቲ ኪዳን ንዞባዊ ሰላምን ምርግጋእን

ሓደጋ ዝእቱ ከም ዝኾነ ፍሉይ ልኡኽ ሚኒስትሪ ጉዳያት ወፃኢ ሩስያ ኣጠንቂቑ። እቲ ተወሳኺ ምንቅስቓሳት ሃገሩ ሉኣላውነታ ንምውሓዝ ንእተካይዶ ንጥፈታት ክብ ከተብሎ ከም ዝደፋፍኣ እቲ ፍሉይ ልኡኽ ብተወሳኺ ኣነጺሩ። ኔቶ ምስ ሩስያ ንዘዳውባ ኣባላቱ ንምዕጣቕ ዝገብሮ ዘሎ ንጥፈታት ኣካልቲ ኣብ ልዕሊ ሩስያ ጸቕጢ ንምፍጣር ዝገብሮ ወታደራዊ ምንቅስቓሳት ምዃኑ ይጥቀስ። ክቡራትን ክቡራን ዜና ቅድሚ ምዝጋብና ኣርእስታቱ ክደግመልኩም። መደባት ቅድመ ናጽነት ኣብ ቤተ ትምህርቲ ዞባ ማእከል ሎሚ ብድሙቕ ኣገባብ ተኸፊቱ። ኣብ ዞባ ጋሽ ባርካ ኣብ ናይ መድረኽ ድራማ ዘተኮረ ስልጠና ተዋሂቡ። ብጨንፈር ትምህርቲ ዞባ ደቡብ ዝተወደበ ቅነ ባህልን ስፖርትን ተምሃሮ ተዛዚሙ። ልውላው ዞባ ማእከላይ ምብራቅ መሊሱ ከይኸርር ተሰይሙ። ሩስያን ዩክሬንን ብምክንያት ዝኽሪ ምዝዛም ካልኣይ ኩናት ዓለም ግዜያዊ ምቁራፅ ተኹሲ ኣውጀን። ቻይና ኣብ ፋብሪካ ርጅታት ብዝተኸስተ ሓደጋ ባርዕ ልዕሊ 26 ሰባት ከም ዝሞቱ ተቓሊሑ። ንምክህታልኩ መስክር ምስረፍ መደባት ኤርቲቪ ክሓድገኩመ ብወገነ ግን ብሩኽ መዓልቲ።

ተዓብሊ እያ ኣብ ካልእ ስደቕ ብመገዲ ኣወኒ መሪሕነት ዘተሓዘታ ሸቶ ዝረኸበት ፎረስት ኣይፀንሕትን ኣብ መበል 25 ደ መገዲ ፍፁም ቅላሕ ካብ ኢጎር የሱስ ካልእ ሸቶ ብምርካብ ንመሪሕነታ ደሪዓ ኣብዛ ፀወታ ቸልሲ ፍፁም ቅላዕ ረኺባ እኳ ተነበረት ንምህራማ ሓላፍነት ዝወሰደ ኮል ፓልመር ዝሃርማ ኩዕሶ ብሓላው ልዳት ፎረስት ሴልስ ተዓጊት እያ ብዛ ፍጻሚ ድማ ቸልሲ ንዕረፍቲ ክልተ ባዶ ተመሪሓ ወፅያ ድሕሪ

0: ጋርደን ሃቨርትስን ግን ወላኳብ ልምምድ ኣይንበሩ ነታ ግጥም ንከርክቡ ይቃለሱ ከም ዘሎ ኣርቴታ ገሊጹ። ብወገን ኣትለቲኮ ማድሪድ ከም ሶርሎዝ ጁልያኖ ኣልቫሬዝን ዝሓለፈ ሰሙን ካብ ዝፀርዎ መጉዳእቲ ናብ ልምምድ ተመሊሶም ከ ዘለውን ኣብ ናይ ሎም ሸጥ ፀወታ ድማ ከርክቡ ከምዝኽእሉ ንዓላም ኣትለቲኮ ዲጎ ሲሞና ኣሚቱ ኣሎም። እዚ ኣርጀንቲናዊ ኣሰልጣኒ ብዛዕባ ናይ ሎም ሸት ፀወታ ኣመልኪቱ ትማል ኣብ ዘካይዶ ጋዜጣዊ መግለፂ ተፃወቱ ዝሓለፈ ሰሙን ኣብ ሜድኦም ድሕሪ ዕርፍቲ ዘንፀባርቆ ብቕዓት ምዝ ደግሙ ናብ ፍጻሚ ክሓልፉ ከም ዝኽእሉ ገሊጹ ኣሎ። ሲሞነ ብምቕጻል ክለቡ ነቲ ዘለዋ ብልጫ ብምጥቃም ናብ ፍጻመ ክንሰግር እውን ድልውቲ ከም ዘላ ገሊጹ ኣሎ። ኣርሰናል ኣንጻር ኣትሌቲኮ ማድሪድ ኣብ ዘካየድተን 4 ግጥማት ዛጊዳይ ተሰዓረትን ዘላ ሎሚ ምሸት ምዘይ ትዕወት ኣብ ሓደ ዓመተ ስፖርት ኣንጻር ሓንቲ ክለብ ኣብ 3 ገጣሚታት ክትዕወት ብዘይምኻላ ነቲ ኣብ ዓመተ ስፖርት 2022/23 ኣንጻር መቐናቕንታ ሪያል ማድሪድ ኣብዚ ውድድር ዘመዝገበቶ ኣብ 2 ዝተሰዓርቶ ኣብ ሓንቲ ፀወታ ድማ ነጥብ ዝተመቐለቶ ማለት እዩ። ዝሰርሓቶ ሕማቅ ክብረ ወሰንኪ ትመዓራሩ እያ። ኣርሰናል ኣብ ዳሕሪ 8 ፀወታታት ናይ ሻምፒዮንስ ሊግ ኣንጻር ስፓኛን ክለባት ኣብ ዘካየድቱን ፀወታታት ዛጊዳ ኣይተሰዓርትን ዘሎ ኣብ 7 ተዓዊቱ ኣብ ሓንቲ ድማ ነጥቢ ተማቒላ። ክለብ ቸልሲ ካብ ወርሒ መጋቢት ዓመቲ 2006 ክሳብ ወርሒ መያዝያ 2014 ኣንጻር ስፓኛውያን ክለባት ን16 ግዜ ከይተሰዓረት ብምኻዳ ኣብዚ ውድድር ፍሉይ ክብሮስን ሰኒዳ ዘላ እንግሊዛዊት ክለብ እያ። ኣትለቲኮ ናብ እንግሊዝ ብምጋሽ ኣብ ዘካየድተን ዳሕሮ 7 ፀወታታት ኣብ ሓንቲ ግጥም ጥራይ ክትዕወትን ከላ ብ4 ተኸታተልቲ ፀወታታት ግን ተረቲዓ። ዝሓለፈ ወርሒ ጥቅምቲ ናብ ሜዳ ኤሚሬትስ ብምምጻእ ዝተቐበለቶ ናይ 4 ባሮ ስዑረት ግን እቲ ብዝሒ ሸቶታት ዝተረኣየ ፀወታ ኮይኑ ኣብ ታሪኻ ተሰኒዱ ኣሎ። ናብ ፍጻሚ ንምሕላፍ ሃረር ትብል ዘላ ኣርሰናል ናይ መወዳእታ ፍጻሚ ዝበጽሓትሉ ፀወታ ኣብ ዓመት 2006 ምንባሩ ዝዝከር ኮይኑ ኣብ ናይ ሎም ዓመተ ስፖርት ናይ ዝውድድሩ ነታ እንኮ ክለብ ስዕረት ከይቀመሰት ናብ ናይ ፅዋ ፀወታ ንኽሰግር ና ማዕደወትያ ሎም ሸት ክፃወት። እዛ ክለብ ኣብዚ ውድድር 13 ግዜ ክፃወትን ከላ ካብዚ ኣብተን 10 ተዓዊታ ብ3 ኸ ማዕረ ተፈላለያ። እዛ ክለብ ኣብዚ ውድድር 13 ግዜ ክፃወትን ከላ ካብዚ ኣብተን 10 ተዓዊታ ብ3 ኸ ማዕረ ተፈላለያ። ሎሚ ምስ ትዕወትካ ኣብ ታሪክ ዝውድድር ሓድሽ ክብረ ወሰን ከተፅሕፍ እያ። ፈረንሳዊ ኣጥቃዒ ኣትለቲኮ ማድሪድ ኣንቶኒ ግሪዝማን ሎሚ ምስስለፍ መበል 128 ፀወቱ ኣብ ሻምፒዮንስ ሊግ ብምዃን ምስቶም ነዚ ክብሪ እዚ ኣቐዲሞም ዝበፅሑ ፈረንሳውያን ከም ካሬም ቤንዚማ፣ ቴሪ ሄንሪ፣ ክላውድ ማክለለ ክስራዕ ክበቅዕ እዩ። ብዘካ ዚ ፈረንሳዊ ኣብዚ ውድድር ብብዝሒ ሸቶታት ምስቶም ልዕሊ 50 ሸቶታት ዝቕፅሩ ከም ቤንዜማ፣ ኪልያን መባፐን ቴሪ ሄንሪን ክስራዕ በቂዑ ኣሎም።
1: ዘቕርኩም ተዓዘብትን ሎሚ ዝተዳሉ ዕለታዊ ዜና ስፖርት ኣብዚ ህፀም ስለምክታልኩም ኣዘየመስክን ምስተርፉ መርባቶ ኤርቲቪ ሓድጎኩም ቦገነግም ሰላም።

0: ወለል ወደይኮ ከምፈጋርኩ ግን ይደይ ይኮን ብኣድሃም ከማን ግን ይደይ ግን እትፋነዮም ትንሻ ኣሎ
1: ሕደጋት ዲብ ኣማን ለእተንከበት ጅግሪ ዓለም ሻም ወመግሃፍ ለልትርአ ዲባ ሓዳስ መሰልሰል ሕደጋት
2: ልምና ግልኢትና ምስሊ ኣሎ
3: ፈቴካ እምበልካ ግል እምበር ይቐድርኒ ምንከለፈንቴየኒ ኣለብውኒ
4: ገለበበሊና ዓለይከብ

ናብ ባሕሪ ዲጂታላዊ ኣርካይቭስ ኤርቲቪ ምስ ኣትኻ ብዙሕን ድንቅን ታሪኺኻ ትረክብ። ኣብ ውሽጢ ዛንታ ዝጸንሕ ዛንታ እውን መወዳእታ ይብሉን። ነፍሲ ወከፍ ቀላዕ ስእሊ ናይ ገዛ ርእሳ ጦብላሕታያ ትፈጥር። ጥልቕ ኢልካን ካብ ስምዒት ወፂኢኻን ነቲ ህይወት ከተሰማዕሮ ከም ዘለዎ ክትርጉሞን ዕምቆትን ጥልቀቱን ክትንትኖን ተፈቲንካ ሒዝካዩ ዝዕዘር። ኣዝዩ ከቢድ ዕማም እውን እዩ ዝኸውን። ምኽንያቱ ምስሊ ነፍሲ ወከፍ ተጋራላይ ምስሊ ቓልሲ እዩ ዘንጸባረቕ። ነፍሲ ወከፍ ቦታ እውን ናይ ገዛ ርእሱ ምስጢር ዝሓዘ እዩ። ምንቅስቓስ፣ ጉዕዞ፣ መነባብሮ፣ ዕለታዊ ንጥፈታት ኮታቲ ኣብ ተንቀሳቓሲ ስእሊ ዝረአ ትርኢት ካልእ ስእሊ ኣእምሮ እዩ ዝፈጠር። እዚ መደብ እዚ እውን ገሊ ጽንዓት ተምሳል ባህሊ ዓወት ንዝብል ኣርእስቲ ክትረኽዩ

ኣብቲ ዝኸበረ ገጻት፡ ኣብቲ ዝተረረ ምዕራፍ፡ ኣብቲ ዝጸንከረ ኹነት፡ ኣብቲ ዝጸልመተ ምድራኽ ተስፋ ነይሩ። ዕላማ ዝወለዶ ብርሃን ራእ ነይሩ። ደረት ትርኢትና ጽነት፡ ናብቲ ጫፋትቲ ንምብጻሕ፡ ነቲ ናይ ዓወት መስመር ንምርግጋጽ፡ ነቲ ዝተሓለነ ምዕራፍ ንምዝዛም፡ ኩሉ ዓይነት ዋጋ ክሕተት ምዃኑ ብምፍላጥ ንዑ ዝዳረግ ዋጋ እውን ክኽፈል ጥርጣረ ኣይነበረን። እምነት ሓይሊ ስለ ዝኾነ፣ እምነት ኪነቲ ጫፍ ዘሎ ዘጠምት መነጽር ስለ ዝኾነ፣ እቲ ንስ ጩራ ውሽጫዊ ጸርጊ ስለ ዝዕድል፣ ገሊ ሓርነት እውን ናይ እምነት ልዑል መንፈስ እዩ ተሃኒጹ። እምነት ከም መርሓት ሓንጺጹ ረቂቕ ሓይሊ ኣፈልፊሉ፣ ልብን ኣእምሮን ገዚኡ፣ ልዕሊ ሰብኣዊ ሕግን ኣጽዋርን ተሰሪዑ። እቲ እምነት ብጽንዓት ተሰሪቱ፣ ኣብ ተሪር ከውሒ ተሃኒጹ፣ ልዕሊ ጫፋት በሪኹ። እምነት ነዳዲ ናይቲ ተቓጺሉ ዘይውዳእን ናብቲ ዝተደለየ ሸቶ ዘብጽሕን ዕላማ መሪሑ። እቲ ዕላማት ኸኣዩ ነቲ ራእይ ክውን ቀይሩ፣ ራእይ ሓርነትን ናጽነትን።

0: ሂወት ገሊ ነቲ ዘይብልካ ከም ዘሎካ ብምሕሳብን ብምእማንን እዩ ተሓሊፉ ካልእ ዓለም ካልእ ኣነባብራ ኣትሒዙ ብዘለካ ምዕጋብ ምሂሩ ኪኖ ስጋዊ ድሌታት መንፈሳዊ ዕግበት ኣስተምሂሩ ካብ ሓሳብ ናብ ግብሪ ቐይሩ ኣብዚ ጐዳጉዲ ምንባር ኣብዚ ገደል ደጋጊምካ ምሕኳር ኣብዚ ቐዛሒ ኣስሓይታ ብእምነት ምግልባብ ኣኽኢሉ እቲ ካልእ ዓለም ገሊ እቲ ፍትሓዊ ቓልሲ ህዝቢ ኤርትራ ንእሽተይ ብልጭታ ተስፋ ኣሚኑ ካብ ውሑድን ንኡስን ዓቕሚ ናብ ደርማስ ሓይሊ ከም ዝቕየር ተኣዋሚኑ ሙሉእ እምነት ናብ ሙሉእ ዓወት ከም ዘብጽሕ እውን ቅንጣብ ጥርጣረ ኣይሕደረን።
1: እንታይ ዓይነት ኩናት ኢና ነካይድ ህዝባዊ ግንባርስ እንታይ ዓይነት ኩናት ነካይድ ብስምዒት እዩ ዝኸይድ ወይ ካብ ህሉ ኩነታት ካብ ውጣዓዊ ኩነታት እዩ ዝኸይድ ኤናይ ዓይነት ኩናት እዩ ዘካይድ እዚ ክንፈልጥ ኣለና ቅድሚ ኩነት ተተኣኪብካ ምኻድ ኣይኮነን ወይ ከዓ ቦንዳልካ ምኻድ ኣይኮነን ኩናት ናይ ዘበን ዚ ውግእ ናይ ዘበን ዚ ሓያል ምዃኑ ተረዲእኻ ንኩሉ ከነማልኦ ዝግባአና ናይ ኩናት ክንፈልጥ ኣለና። ካልእ ዘይተማልአ ከማልእን ክፅዕብ ክቀራረብ ፀም እቲ ናይ መወዳእታ ፍርዲ ናይ ናዘውግን ሎምንሸት ኮይኑ ማለት እሞ ኣብዚ ናይ ዘበን ዚ ኩናት እሞ ንሕና ከም ኤርትራውያን መጠን ጥራይ ዘይኮነ ዝነቕሐ ሰራዊት ኣለኒ ኢሉ ዝሕበነሉ ህዝቢ ኤርትራ ምዕቡል ህዝብን ምዕቡል ሰራዊትን ክሃንፅ እዚ ውድብ እዚ ላዕልን ታሕትን ኣብ ዝብለሉ ዘሎ እዋን ጥራይ ዘይኮነ ካብ ቅድም ሒዙ ዝስርሓሉን ዝቕፅሎ ዘሎን ጥራይ ባህል ኣይኮነን። ልክዕ ሓፋሽ ህዝቢ ይዕወት እኳ እንተኾነ ሓፋሽ ዘይዕወተሉ ምክንያታት ውን ኣሎ። እቲ ዝዓበየ ክፋል ኣብ መንጎ ፍትሓዊ ኩናትን ኣብ መንጎ ዘይፍትሓዊ ኩናትን እዚ ንዓብዪ ኣርእስቲ ገዲፍካ ኣብዚ መንጎ ናይዚ ኮንኩሬሳ ዝወሓደ መስዋእቲ ከፊልካ ዝበዛ ዓወት ቀዳማይ ክንገብሮ ዝግባአና ስፕሊና ኩናት ዘይተቐጥሞ ኩናት ዘይምክያል ካብ ቅጣ ሓሊፍካ

0: هنا زياد لي زي ما بعد نستبح له هنا نستوت انا هنا جماعه كان محب عايز اكون اسك زلك عاد كان حنقول كان محب سلازي مسكنز عينت زتكبروا هناك تاعهم هناك كوينو عوتات عوت كيكا بس
1: ንኣካላዊ ተግባራት ብምቁፃር ልዑል ስብእና ዝወነነ ሰራዊት ሓርነት ሓደ ልምዲዩ ኣማዕቢሉ ብተመክሮ ዝሃነፆ ሰራዊት ባህሊ እቲ ባህሊ እቲ ጽልግልግ ኣብ ዝብል ጫፍ ግቦ ጮራ ተስፋ ኣቐሚጡ ንዝተሓንፀፀ ቐጢን መስመር ሓርነት ሰቒሉ ኩሉ ናብኡ ክጓዓዝ ነቲ መንገዲ ክጸርግ ዝቐደመ ንዝስዕብ እናመርሐ ከብፅሕ እውን መስመራት ሒዙ ኣብ ቅድሚ እቲ ሽግ ሓርነት ዝርከቦ በሪኽ እምባ መቕለያ ዘይብሉ ብድሆታት ክጸርሑ ምዃኑ ኣይጠፍኦን ንመኻልፋት መፈንጥራታት ግድላትን መስገድላትን ክትሕሶ ምዃኑ እውን ኣይተማተአን ንሱ ጥራይ ዘይኮነ ንዕኡን ብዕፅፉን እንተመፀ እውን ክሕለፍ ምዃኑ ኣርጊፁ ኣሚኑ
2: Thank you.

0: Halo, Wanca. Wanca.
1: ብመስርሕ ዝተሃንፀን ዝማዕበለን ገላዊ ባህሊ ንሰብ ናብ ብቑዕ ተጋዳላዩ ዝቕይር ነቲ ብዝተፈላለየ ደረኺት ናብቲ ቓልሲ ዝተጸንበረን ገዛእ ርእሱ ቅድሚ ምስዋእቲ ዝሰውአ ተቓላሳይ ነቲ ባህሊ የስርጾ ካብ ጽባሕታ ናብ ማኣዲ ቓልሲ ዝወፀን ላዕለት ይፍልም ካብቲ ኣህዲሉ ገላዊ ሰብነት ዝለበሰላ መዓልቲ ይቕጽል ካብቲ ሓራ መሬት ረጊጹ ናብቲ ዓብ ገድሊ ዝጽንበረሉ ማእከል ምብጽሑ ይኽእል ካብታ ናይ ንፈለማ ጉዕዞ ሓንቲ ስጉሚ ዝረገጸላ ሰዓት ነቲ ዓብ ሓይሊ ዝኾነ መድረኽ መቐይሮ ይምክሮ ኣብ ተዓሊም ምዕላም ምኽኣል ምልምማድን ናብ ምኽኣል ዘስገር ድልድል ስለ ዝኾነ ካብ ሌላ ናብ ፍልጠት ካብ ፍልጠት ናብ ርድኢት ካብ ርድኢት ከኣ ናብ ምሉእ ተግባር ንምብጻሕ እውን ቀሊል ገድሊ ኣይተጸበዮን ንተጋዳላይ

0: ኣስበላስሙን ምናልባት ንሕና ከይልዋ ከይልዋ ክንኣርማ ዘለ ዘሪልና ሞ ያ ምዕራ ንቐፅል ንቐፅል ስራሕ ንቐፅል
1: ዓንዲ ሕቑ ገላዊ ባህሊ እምነት እዩ። እምነት እምኒ ኹርናዕ መስመር ቁኑዕ መንገዲ ሕንጻ ጻሕርነት ነይሩ። እምነት ብጽንዓት ተግባር ይኸውን። ጽንዓት ኩሉ ግዜ ናብ ምሉእነት ዘብጽሕ መስርሕ ስለ ዝኾነ ካብ ዝኸበደ ናብ ኣዝዩ ዝኸብድ ዘሕኩር መሳልል እውን እዩ። እዚ ንኣእምሮ መንፈስን ኣብ ሓደን ስጡምን መልክዕ ዝቕይር ሓይሊ እዚ ብሓደ ለይቲ ዝስራሕ ብሰናይ ድሌት ዝልበስ ከም ማሕተም ዝውቀጥ ከም መቑነን ዝዕደል ስንቂ ኣይነበረን። ሓያል ስራሕን ዘየቋርፅ መስርሕን እዩ ሓቲቱ። ንቕሓት ሱርናይቲ ዓብ ገረብ እኳ እንተኾነ ካብ ክልሲ ሓሳብ ናብ ተግባር ካብ ስምዒት ናብ ሓቀኛ መልክዕ ንምቕያር ሓያል ስራሕ ጠሊቡ ብተመክሮ ተረጋጊጹ። እዚ ዕለታዊ ንጥፈታት ግድላት ዝበዝሖ ህይወት እዚ ንሰብ ናብ ካልእ ሰብ ክቕይሮ ክኢሉ እዩ። ብእምነት
0: ኣዚ ማዕረ ትምህርቲ

0: ላላ አረጋጊ ጽዋት ይብለካለሁ። ሞ ተማም ብዙ አነ ግን ተተረጋግጠ ዘሐሸት ያ
1: አንጃ አ ወንጃ አዳ አንጃ
0: ላላ

0: ብንኡስ ዓቕሚ ዝተበገሰ ሰውሪ ኤርትራ ናብ ዝዓበየን ዝተጠናነገን ቃልሲ ኣብ ዝተፀንበረሉ እቲ ብድሆታት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ማዕረቲ ብድሆታት ከዓ መንፈስ ሓርበኒነት፣ ተወፋይነት፣ ተበጃውነትን ብሉፅ ስብእናን ገላዊ ሓይልን ናብቲ ጫፍ ዘይርከቦ ክብታ ክበፅሕ ናይ ግድን ነይሩ። እቲ እምነት እውን ማዕረ ማዕሪ እዩ ዝዓቢ ነይሩ። ሓይልኻ ብምዕሪት ምብዛሕ ኣነ ክንዲ መስርዕ ክንዲ ጋንታ ኮይነ ክቃለስ ይግባኣኒ። ንሕና ዞም ውሕዳት ግን ሙሉኣት ነቲ ዝመፀና ጎመዳ፣ ነቲ ዘይዕረፍ ማዕበል ሓይሊ፣ ነቲ መወዳእታ ዘይብሉ ሓፂነ መፂን፣ እሳታዊ ዝናብ ሰማይን ምድርን ረቢሕናን ተራቢሕናን ኢና ናብ ማይ ንቕይሮ ዝብል ጽኑዕ እምነት ተፈጢሩ። እምነት ጽንዓት
1: ግራዋሁን ያደርሳል ያ ወራምሳ ዘራፍ ተነስቶ ዘራፍ ሲታጠቅ ከጠላቱ ጋር የሚደባለቅ ወዶ አይሸበር ልቦ አይጠነቅ በመሬት ታንኩ በሰማይ ላይ ጀት ሲደቀደቅ በመሬት እግረኛ ሳንጃ ለሳንጃ ሲሞሻለቅ ጅግና ሲዋደቅ ፈሪ ሲሮጥ እንዲያሸፈረኝ እንዲያሸፈረኝ ፈሪ አይውደደኝ እየሳቁበት እየነደደኝ ዘራፍ ቆራጡ አካኪ ዘራፍ የሳት ምዝግዝግ የሳቱ ላንቃ የሄደበቱ መሬቱ ነቃ የሳት ጎረቤት ይጋጋምና ይቃጠላል ቤት ፈፈፈ

ንህምታ ድምፂ መዳፍዕ ከም ሙዚቃ ንዘይዕርፍ ደብዳብ ከም መዝሙር ኣዕዋፍ ነቲ ተረጋጋሚ መውጋእቲ ከም ጸበል ንገያጽ ገቦ ከም ስሉም ርሻን ነቲ ሃልክን ድኻምን ከም ኣዛናይ ስፖርት ኣሚንካ ክትቅበሎን ክትነብሮን ናብ ረብሓኻ ክትቅይሮን ሓይሊ የድሊ ነይሩ። እምነት ርእሲ ኩሉ ሓይሊ ስለ ዝኾነ ሰራዊት ሓቂ ንእምነት ከም ዘይውዳእ ስንቂ ቈጺሩ ካብ ጫፍ ናብ ጫፍ ተጓዒዙ ካብ ረመፅ ናብ ጋህፅሃፅ ዝብል ነበልባል ዘሊሉ ሸውዓተ ትንፋስ ከም ዝተዓደለ ፍጡር ብተረጋጋሚ ተሰው እዩ ንመስዋእቲ። እቲ መስዋእቲ እቲ ነቲ ዘይነጽፍ ዛራ ጃሕጃሕ ኣቢልዎ፣ እቲ ዝቐደመ ነቲ ዝስዕብ መንገዲ ጸሪጉ ኣጓዒዝዎ፣ ኣነ ክሓልፍ ንስኻ ሰዓብ እናበለ ብኣርኣይነት ቀሊስዎ። እቲ ዝዓበየ እምነት ብኣርኣይነት ምምራሕ ስለ ዝኾነን ብግብሪ ስለ ዝተመስከረን

0: ትላለች። አይ ትደው ቁጥር አይበለ አጣሙ አሻባን መጻፍራ ትሪያለሁ አብሬ ተቀዳሚ ትሪያ በቲ ዳርላ
1: ይሄ ነው እያንዳንዳችሁ የምትዋጉት። መቶ ጥይት የያዛችሁት መቶ ወንበደ የጠላትን ገንጣይ ለመግደል ነው። ደግሞ መግደል አለባችሁ። ደግሞ መግደል አለባችሁ።
2: ገላው ባህሊ ብእኩብ ብምሕሳብ ብውህደት ብምስራሕን ተነዲቑ ገሊ ንውልቀ ባህሪ ናብ ሓበራዊ ልምዲ ቀይርዎ። ብእኩብ ልምዲ ገላዊ ባህሊ ተወሊዱ ብምሕቡር ሓይሊ ኣጐቢዙ ብሉፅ ኣድማሳዊ ክብርታት ወኒኑ። እቲ ባህሊ እቲ ብፍሉይነቱ ደሚቑ ቅድም ቀዳድም ሃገረይ ዝብል ድምፂ ኣቃሊሑ፣ ህዝበይ ዝብል ቃና ኣጋዊሑ፣ ውድበይ ዝብል ድሃይ ኣድሚቑ፣ ገዛእ ርእሲ ኣረሲዑ፣ ንዅሉ ኣብ ሓደን ናይ ዓወት መስመርን ሰሪዑ ክሳብ ናብ ፍጹምነት ዝበጽሕ እኩብን ሓበራውን ሓይሊ ፈጢሩ። ምኽንያቱ ንብልሓ ኣእምሮ ናብ ልዑል ብልሒ ስምዒት እዩ ሰቒልዎ። ባህሪ ምቕሉልነት ጥርዚ ኣብጽሕዎ፣ ንኣንነት ወግድ ኢሉ ንትምክሕቲ ቐቲሉ ንጃህራ ካብ መዝገበ ቓላቱ ደምሲሱ። ልዕለይን ዝያዳይን ዝሰርሑ ሓሊፎም እዮም ብምባል ንሰማእታት ልዑል ክብሪ ኣግዚምዎ። ንብጻይን ንብጾቱን ቅድሚ ግዛእ ርእሱ ሰሪዑ፣ መስርዑን ጋንቱኡን ልዕሊ ትንፋስዩ ኣቐዲሙ። እቲ ባህሊ እቲ ሃይማኖቱን እምነቱን ሃገር ኮይኑ
3: ተሳሒሉ ወፂ ህዝቢ ኤርትራ ኣይጃጀወን። ኣብ ከተማ እንተ መጺኻ ኸዓ ህዝቢ ዘርዕድ፣ ህዝቢ ዘፈራርሕ፣ ብስልኪ ዝሓንቕ፣ በዛ ሓሊፉ ተባሂሉ ዓፈንቲ ጓድ ዝበሃሉ ፈቐዶ ጥርግያታት እንዳኣረዩ መናእሰይ ፈጥፈጥ ከብሉ ዝሓስቦ ዝነበሩ በንጻር እዩ ኮይኑ ንዕኦም ንምምካት ንዕኦም ንምብዳህ ብዙሕ መስዋዕቲ ተኸፊሉ ብዙሕ ስቃይ ብዙሕ ማእሰርትን ኣጋጢሙ። ስለዚ ናጽነት ህዝቢ ኤርትራ ኣብ ውሽጢ ኣብ ደገ ኣብ ከተማ ኣብ በረኻ መሪር ስቃይ እንዳሕለፈ ብፅንዓት ስለ ዝመኮተ ከዓ እዚ ናጽነት እዚ ከነስተማቕሮ ክኢልና ማለት እዩ።
4: ኤርትራዊ ኣብ ስመራ ይኹን ኣብ ድኾን ይኹን ኩሉ ተጋደለ ይኮ ነይሩ፣ ኩሉ ተቓላሳ ይኮ እዩ ኤርትራዊ። ሕጂ ክርሸን ከሎ ኩሉ ግዜ ኤርትራዊ ከም ስለ ዝኾነ ጥራሕ እዩ ዝርሽኖ ጸላእ እምበር ፈልጥ እዩ ድገበረ እንደይገበረ እንደይፈልጥ ኮይኑ ኣይኮነን። ነቲ ድገበረ ከዓኒ ጭቡጥ ከይሓዘሉ ግን ከም ዝሰርሕ ስለ ዝፈልጦ እዩ ከስታይ ዝገብር። ኤርትራዊ ስለ ዝኾነ ነቲ ዘይፈልጥ ከዓኒ ኤርትራዊ ስለ ዝኾነ ከጽምቶ ምእንቲ እዩ ሽዑ ክስታይ ትገብር ነይሩ። እቲ ኤርትራዊ ከዓ ሓቦ ንሕን ሒዙ ድንብር ጻይብለን እዩ። ምክንያቱ ሃገሩ ኣብ ምንታይ ኣላ እንታይ ኩነተት ኣሎ ስለ ዝፈለጥ እቲ ህዝቢ ኩሉ ንቑሕ ስለ ዝኾነ ጸላእ ከዓ ብከምኡ ዓይኒ ርእይዎ እዩ ንድገበረን ደይገበረን ኩሉ ሓደ ገይሩ ድርሽኖ ነይሩ።

0: ገዛ ርእስኻ ብምቁፃርን ብምምላኽን ብሉእ ሰብኣዊ ቁመና ክትውንን ከም እትኽእል ዘረጋገጸ ገሊ ኤርትራ ንስራሕ ብሓፈሻ ንህርኩትነት ናብ ዝለዓለ ደረጃ ኣብፅሕዎ ሰራዊት ሓቂ ልዑል ስነ ልቦና ክውንን ኣኽኢልዎ ንኸቢድ ብድሆታት ከም ዝከኣል ብምእማን ናብቲ ዝጸንከረ መድረኽ ኣሰጋጊርዎ ኩነቲ ጸላም ዘሎ ብርሃን ክርኢ ደርኽዎ ንጹርን ዘየጋግን ብሰላዕወት ኣጨቢጥዎ ኣብ ነብሲ ወከፍ ደቂቕ ካብ ውልቀ ተጋዳላይ ክሳብ ምሉእ ውድብ ብሓባር ዝሕተት ዋጋ ንምኽፋል ኣዳልይዎ ሰራዊት ሓቂ ኩሉ ግዜ ክሳብ እቲ ነቲ ዝለዕለ ዋጋ ምስዋእትነት ድልዊ ነይሩ
1: ፀላእኸን ብዝተፈላለየ መልካ ክፃውዳኸ ካባና ዋላ ብ20 ብ30 ክፃውዳኸ ምትኽእል ኣብዚ ሕጂ እንታይ ክጥቀማለኒ ሓደ ተብለጭላጭ ነገር ተጋዳላይ ድሰ ኣብዚ ገይረ እስታ ክገብር እዩ ኣግራብ ሃልይዎ ኣብ ገረብ ክጥቃዓ ይኽእል ኣብ ገረብ ጠቂዕያታይ ክትገብራ ዋላ ብከምዚ ክገብራ ኽእል ዋላ እውን ብከምዚ ክገብራ ኽእል ንኣብነት ናይ ሓደ ቁሞት ናይ ሰብ ገሚተ ኣብ ገረብ ጥቃ ኣብ ገረብ ጠቂዕታ ይገብር ገድፋ ተሓቢርኸኒ እዛ ነታ ጉዜ ኣብቲ ነትጎሉኸኒ ወይ ሰብ ወይ ከዓ ማዕረሰብ ዝመፅእ ዝኸውን እንስሳኻ ኣብቲ ቦታ ተንቀሳቂስኹም ዘሎ ይረጋግፅ ብከምዚ ነገር

0: ግደስ ግደስ ኣለቃ ወዲ ሃድያ ኣዳሊ ሃላ ጉድጓድ ኣዳሊ ሃላ ጉድጓድ ኩም በዕሉ ተወልዶ ዮም ስወት ሓቡርና ተሽመኩም
1: Thank you.

ባህሊ ገሊ ኣብቲ ዘይንብር ኩነት ንቡርን ቅቡልን ሓሳባት መፍጻሚ ነይሩ። ኣብቲ ሕጭጭታን ድምድምታን ዝበዝሖ ሰዓታት ርግኣት ምፍጣር፣ ኣብቲ ሃልክን ድኻምን ዝበዝሖ ጉዕዞ ገዛ ርእስኻ ምርህጋእ፣ ኣብቲ ካብ ውግእ ናብ ውግእ ዝቕጽል ጉዕዞ መሊስካ ምጽናዕ፣ እዚ ካብ ቅሱንን ሰላምን ኣእምሮ እዩ ዝፍጠር። ኣእምራዊ ድልውነት ሓደ ካብቲ ዝለዕለ ሓይሉ እዩ ነይሩ። መሬት ቀውጢ ኣብ ዝኾነሉ እዋን መፍትሒ ምንዳይ እምበር ዘይምርባጽ ነገራት እናኸርሩ መሊስካ ምትራር፣ ኣብዚ ዕርፍ ማዕብላዊ ወራር ናይ መኸተን ሓይልኻ ምዝያድ፣ ተገረላይ ቂምታ ተሓሪሙ ድቃስ ኣብ ዝስእነሉ ኣረብራቢ ወራራት ተወሰኸት ጽንዓት ጽንዓት፣ እዚ ልክዕ ከምቲ ኣብ ውሽጢ ሃልሃል ተሓዊ በረት ዝቕይር ሓይሊ እዩ ዝምሰል። ምስ ድኻሙ፣ ምስ ጢሜቱ፣ ምስ ጽምኡ፣ ምስ ዕርቃኑ ሕጉስ ኮይኑ ይግስግስ ተገረላይ። ሓጎስ ካብ ነገራዊ ርክበት ዘይምዃኑ ብግብሪ ይምስክር። ሰላም ኣእምሮ ካብ እምነት ከም ዝፍጠር ይረጋግጽ። ሰላም ኣብ ትብዓት ቆራጽነት ተበጃውነት ከም ዘሎ ይኣምን። ኣብ ትሕቲ ዝኾነ ይኹን ኩነት ድምብርፅ ዘይብሎ ፍጡር ተቐይሩ፣ እዚ እውን ክሓልፍ ኢሉ ካብኡ ዝኸፍእ ክመጽን ክሰግሮ ምዃኑ ይፈለጥ። ንዅሉ ብዅሉ ቅሩብን ድልውን ኮይኑ ይነበር። ልዕልን መስዋእቲ ቅሩብ ምዃን ዝዓቢ ውሳነ ክህልውን ይኽእል ድዩ? ተልእኾኻ ካብ ምፍጸም ንላዕሊ ቅሳነት ኣእምሮ ዝፈጥር ተግባርከ ይርከብ ድዩ ዝብል እምነት ነበሮ ተገራላይ ወናኒ።

ገላዊ ባህሊ ብእኩቡን ድምርን ተመክሮታቱ ብውህደትን ስጥመትን ቃልስታቱ ብዘይጓሕጓሕ ዓቕልን ጽንዓትን ናብቲ ዝተተለመ መድረኽ በጺሑ። ሰውራ ኤርትራ ኩነይቲ መዳርግቲ ኣልቦ ወተሃደራዊ ዓወት ባህልዩ ሃኒጹ። ባህሊ እምነት፣ ፍቕሪ ሃገር፣ ተበጃውነት፣ ተጸማምነት፣ ጽንዓትን ዓወትን ገሊ ጽንዓት ተምሳል ባህሊ ዓወት እዩ ነይሩ። እዚ ባህሊ እዚ ዝፈጠሮን ዘማዕበሉን ክብርታት እናተኸስኮሰ ከም ትውፊት ናብ ወለዶታት ዝሰግር ዘሎ

ኣብ ሰላም ክሓስእል ኡፍዓልምሊ ብዝሪሕ እምበባር ዋል

0: ሰላም ከመይ ቀኒኹም ዝኸበርኩም ተኸታተልቲ መደብ ለሰ ስፖርት ብሓፈሻ ተኸታተልቲ ንኡስ መደብ ሌላ ስፖርት ድማ ብፍላይ ኣብ ናይ ሎሚ ሰሙን መደብና ንሓደ ካብ ኣብ ዓውደ ኣትለቲክስ ንልዕሊ 20 ዓመት ዝጎየን ገና ውንጫሙ ዘይሰቐለን ኦሎምፒካዊ ኣትለቲና ከነላለየኩም ቀሪብና ዘሎና ሙሉእ ስሙ ንጉሴ ኣምለሶም ይበሃል። ካብ ኣቦኡ ኣቶ ኣምለሶም ተስፋ ልደትን ኣድኡ ወይዘሮ ፅገ ተስፋይን ኣብ 1986 ኣብ ከተማ ኣስመራ መምሕዳር ከባቢ ኣባ ሻውል ተወሊዱ ዓብዩ። ናይ መባእታ ማእከላይን ካልኣይን ደረጃ ትምህርቱ እውን ኣብ ከተማ ኣስመራ እዩ ተኸታቲሉ። ኦሎምፒካዊ ኣትሌት ንጉሰ ናይ ስፖርት ዝምባልኡ ከሎ ገና ብግዜ ንእስነቱ ይፈሊሙ ኩዕሶ እግሪ ይፈቱ ምስ ምንባሩ ኸዓ ክሳዕ ሳሳይ ዲቪዥን ምስ ናይ ጋንታ ኣባ ሻውል ብምዃን ተጻዊት እዩ። ኣብቲ እዋን ግን ንጉሰ ናይ ጉያ ተውህቦ ከም ዘለዎ ክርድኦ ብምጅማሩ ሓሳቡ ክቕይር ተደናደነ። ኣብ ወርሒ ናሓሰ 2004 ኤርትራ ኣብ ውድዳት ኦሎምፒክስ ብመንገዲ ኦሎምፒካዊ ኣትሌት ዘርእሰናይ ታደሰ ናሓስ መዳልያ ድሕር ምርከባ ነታ ኣብ ከተማ ኣቴንስ ግሪክ ታሪክ ዝሰርሐት ሃገራዊት ጋንታ ኣብ ዝተገብርላ ድሙቕ ኣቀባብላ ብኣካል ዝተሳትፈ ንጉሰ ንዘርእሰናይ ምስ ረኣዮ ብቕጽበት ናብ ዓውዲ ኣትለቲክስ ንክጽምብር ወሰነ። እንተኾነ ንጉሰ መን ከጀምረን እዩ ብምባል ዘበግሶ ሰብ ይደሊ ነይሩ። ኣብቲ እዋን ብዓወት ኦሎምፒካዊ ኣትሌት ዘርእሰናይ ብዙሕ መንእሰይ ተጸልዩ ናብ ዓውዲ ኣትለቲክስ ክጽምበር ጀሚሩ። ከምዚ ኣብዚ እዋን ዘሎ ቀረብ ናውቲ ስፖርት ናይዚ ዓውዲ ብዘይ ምንባሩኻ ንጉሰ እቲ ካልእ ብድሁ ኮይኑ ቀሪቡ።
1: እዋ ሽዑኡ ልክዕ ምስ መጻኹ ናብ ጉያ ማለት ናብ ኣትሌቲክስ ምስ መጻኹ ኣብቲ እዋን እቲ ማለት ሰብ ዘርሰናይ ተዓወቱ ኢሉ ዘይተዓደነ ህዝቢ ዝጎይ ነይሩ ማለት እዩ።

ተውህቦ ዘለዎን ዘይብሉን ማለት እየ ሕጂ እቲ ስምዒታት ማለት እዩ እቲ ድሌታት ብጣዕሚ እዩ ዝለዓለ ነይሩ ፍቲ እዋን እቲ ማለት እየ ሽዑ ጀሚረ ከም ስርዓት ኣብታ መጀመርታ እዋን መጀመርታ መዓልቲ ጀመሩ ክላብ ኣትለቲክስ ኮንጎ ገይረ ጎየ ዝከረን ኣብ ቤት ገርግሺ ነይሩ ሽዑ ኣበበ ዞርሂን እዩ ነይሩ ሰልጣኒ ናይ ዞባ ማእኸል ኣብኡ መፅአ ጀሚረ ማለት እዩ ሕጂ ተቐንዲ መጀመሪ ከዓ ናብቲ ኣትለቲክስ ከዓ ኣሮን ሽሙ ወዲ ገዛውተይ ነይሩ ሲ ሕጂ እቲ ድሌታት ኣለኒ ተውህቦ ኣለኒ ጎይ ይኽእልዶ መን ከጀምሩ ንሱ ክእልዶ ኢለስ ንነፍሰይ ይሓስብ ነይረ ምስ ነፍሰይ ማለት እዩ ሕጂ እዚ ኣሮን ንብሎ ከዓ ኣጋጣሚ ጀሚሩ ቅድመ እዩ ነይሩ ጀሚሩ ስለ ዝነበረስ ኣብ ስታድየም ኣስመራ ክዕሶ ክርኢ ኢለ ምስ ኮድክስ ከዓ ኣብኡ ትሬን ዝሰርሕ ፀኒሕኒ ሕጂ ተዛሪቦ እንታ ከምዚ ኢለሲ ኣነስ ክጎይ ደለ ክጎይ ይኽእልዶ የጀምሩኒ ዶ የፍቀዱለይ ዶ ኢለሲ ንዑ ሓቲት እዮ ድሱ ከዓ ዋ እንታይ ፀገም ኣለዎ ኩሉ ሰብኒ መፂስ ከም ድላይ ክጎይ ይኽእል እዩ ሽግር የብን ፍሪ ናፃ እዩ ገለ ኢለኒ ሕጂ ሽዑ የ ንፅባሒይቱስ ምፃእ ኣብ ቤት ገርግሻ ኣለና ምስ በለኒ ንፅባሒይቱ ከንጎን ካልስን ገይረ መፅአ ጀሚረ ማለት እዩ

0: ኦሎምፒካዊ ኣትለት ንጉስ ኣምለሶም ወዲ ሓኪም ምስ ግዜ ኣብ ቦታ ልምምድ ብቕዓቱ እናተመሓሸ ብዝመፀ ካብ ብፆቱ በቲ ዝነበሮ ተውህቦ ፀብለል ክብል ግዜ ኣይወሰደን ወላዲቱ ወይዘሮ ፅገ መወዳደሪ ጫማ ብምግዘአን ንወደን ከተባብዓ ከልዋ ንሱ እውን ኣይሓምቐን ናብ ፖዶምያት ክርብ ግዜ ኣይወሰደን ኣብ ናይ ማእከላይ ርሕቀ ድሕሪ ምውድዳሩ ሃገራዊ ጉቡእ ንክፍፅም ኣብ 26 ናብ መደበር ታዕሊም ኪሎማ ወሪዱ ጉቡእ ወተሃደራውን ፖለቲካውን ትምህርቲ ድሕሪ ምቕሳም ናብ ክፍላተ ሰራዊት 19 ተመዲቡ ሃገራዊ ጉቡእ ክፍፅም ጀሚሩ ኣብ ሚስር ምክልኻል ዝካየድ ስፖርታዊ ውድዳት ኣህዱታት ካብ በራጊር ጀሚረን ክሳዕ ግንባር ዝዝርጋሕ ዝተፈላለየ ናይ መጻረዪ ውድዳት የካይደን ኦሎምፒካዊ ኣትለት ንጉሰ ድማ ጎንጎን እቲ ዝካየድ ናይ ኣህዱ ንጥፈታት ኣብ ጉያ ፀቒጡ ይሰርሕ ምስ ምንባሩ እቲ ዝስራዕ ዝነበረ ውድዳት ብዝግባእ ብምውፃእ ኣብ ናይ ክፍለ ሰራዊትን ግንባርን ፀወታታት ብልፅ ውፅኢት ብምምፃእ ናብ ስርሒ ዞባ 3 ክሰሓብ ክኢሉ ኣብ ናይ ክፍላተ ሰራዊት ውድድር ብዝገብሮ ዝነበረ ልምምዳት ኣሃድኡ ኣዝዮም ዕጉባት ብምንባሮም ተስፋ እውን ብምሕዳር ናብቲ ዝምነይዎ ዝነበሩ ዓወታት ንክዲብ ምእንቲ መጎየይ ጫማ ንክገዝእ ገንዘባዊ ወፃኢታት ብምግባር ንውድድሩ ዘዳልዎ ከም ዝነበሩ ንጉሰ ይዝክር እንተኾነ ኦሎምፒካዊ ንጉሰ ኣብቲ ዘርመዓሉ ናይ ፍርቂ ማራቶን ኮነ 10,000 ሜትሮ ክሳተፍ ኣይከኣልን እቲ ምክንያት እንታይ እዩ
1: ሽዑ 1921 እንዴ ክሳተፍ ሓሲበ ነይረ ኣብ ኩሉ ከዓ ማለት ስሙ ዓለም ክሳየ ፀንሐካን እዩ ገለ ዘጋጥመካ ነገር ከዓ ኣሎ ማለት እየ ሕጂ ሽዑ ተዳልየ ን21 ን10,000 ተዳልየ ከለኹ እቲ ውድድር ሰሙን ክተርፎ ከሎ ብርከይ ሓሚመ ብርከይ ምስ ሓሚምኩ እታ ናይ መወዳእታ ዕድለይ ከዓ ሸያ ነይራ ምክንያቱ ናብ ግንባር ክስሓብ እንተደኣ ኮይነ ግድነት ክስዕር እዩ ዘለኒ እጂ ኣማራጭ ኣይነበረን ኣብቲ እዋን እቲ ከማን ኣብቲ እዋን ሲቲ ብቕዓተይ ርኦም እቶም ክፍለ ሰራዊት ና 19 ኣብ ትሬን ገለ ርኦኒ ከም ስርዓት ብሉፅ ብቕዓት ነይረን ፍቲ እዋን እቲ ካብቶም ዝነበሩ ሽዑ መሳርሕተይ ማለት እዩ 700 ናቕፋ ሂቦም ጫማ ግዛእ ሞ ተስፋና ካባኻ እዩ ጫማ ገዚእኻ ትመፅእ ኢሎም መስመራ ሰዲዶም ኣብ መንደፈራ እዩ ነይሩ እቲ ተጠርኒፍ ንያ ዝነበርና ናይ ክፍለ ሰራዊት ነስመራ መፅአ ኣብ ስመራ መፅአ ጫማይ ገዚአ ኩሉ ተዳልየ ልክዕ ኣጋጣሚ ኮይኑ ሰሙን ክተርፋ ከሎ ውድድረይ ሓሚመ ሽዑ ኣጋጣሚ ተዛሪበ ዮም ኣነ ከምዚያን ከምዚያ ይለብርከይ ሓሚመ ኣለኹ ከም ድላይ ክጎያ ይክእል ቀንዛ እውን ንገብረለይ ኣለዎ እጂ ኣማራጭ የለን ኣብ ናይ 8,500 ክወረደ ኢለዮም ዋ እንታይ እዩ ተስፋና ካባካ እንዳሃለዎ ከሎ በቃ ከምዚ ኢለ ሓይመ ትብለና ኣለካ ገሌለ ሓድሽ ነገር ኮይኑዎም ማለት እዩ ሓድሽ ነገር ኮይኑዎም ኣማራጭ የለን በቃ ሓራይ ተወዳደር ብሉኒ 8,500 ተወዳዲረ 800 እግረይ ናሓንከሱ ሳልሳ ይወፀ ኣብ 500 ከዓ ሓምሻ ይወፀ ማለት እዩ እጂ ምስቶም ናይ ግንባር ቶም ሽዑ ዝነበሩ ሓለፍቲ ምስቶም ናይ ግንባር ተዛራዶም ዘቆልዓ ንፍዕ እዩ ለውጡን ከምፅእ ክእል እዩ ተዓቕሙ ንሪኦ ነርና ኢና ሕጂ ግድነት ክሰሓብ ኣለዎ ኢሎም ስሒቦምኒ ኣብ ዞባ ስርሒ 3 መፀ በዓል ሆችሚን ማለት እዩ ናይ ሽዑ ሓላፊ ሕጂ ናይ ሓበሬታን ጎስጓስን ናይ ስፖርት ሓላፊ ደሎ ሆችሚን እሱ ተቐቢልኒ ማለት እዩ ኣብኡ ከዓ ስጋብ ነረ ማለት እዩ ነዊሕ ዝተጓዓዘ ምስኦም ማለት እየ

0: ብድሕር እዚ ኦሎምፒካዊ ንጉስ ኣብ ዓመ 2008 ኣብ ከተማ ከረ ናብ ዝተኻየደ ውድድር ፍርቂ ማራቶን ስርሒ ዞባ 3 ወኪሉ ኣንጻር ዓበይቲ ኦሎምፒካውያን ኣትለታት ኣብዚ ተጻወተሉ ኣብ በኹሪ ናይ ፍርቂ ማራቶን ተመክሩ መበል 10 ደረጃ ብምሓዝ ብሉፅ ውፅኢት ከመዝግብ ከሎ ነዚ ውፅኢት ዝተዓዘበት ክለብ ደንደን ምስሪ ምክልኻል ድማ ሰሓበቶ ኦሎምፒካዊ ኣትሌት ንጉሰ ኣብ ዝተፈላለዩ ፀወታታት እናተሳተፈ ብዝረኸቦ ዝነበረ ዓወታት ማልያ ሃገራዊት ጋንታ ኤርትራ ወድዩ ኣብ ውድድር ሃገረ ቋራጭ ንክፃወት ኣብ 2010 ኣብ ሃገረ ብሩንዲ ከተማ ቡጁምብራ ተሳቲፉ ዘተባብዕ ደረጃ እውን ረኺቡ ብድሕር ዚ ብውልቁ ንክፃወት ኣብ ሃገራት ኤሮጳ ንሓደ ወርሒ ድሕሪ ምፅናሕ ድማ ናብ ሃገሩ ተመሊሱ ምስታ ብሚኒስትሪ ምክልኻል ዝቆመት ኣብ ዓለማዊ ሻምፒዮን ናይ ወተሃደራት ተሳተፍ ጋንታ ብምምራፅ ናብ ሃገረ ብራዚል ኣምሪሑ ኣብቲ ዝተኻይደ ውድድራት ድማ ራብዓይ ደረጃ ብምሓዝ ብሉፅ ውፅኢት ብምዝጋብ ተስፋ ዘለዎ ኣትለት ምዃኑ ኣመስኪሮም
1: ናይ ወርልድ ቻምፒዮን ናይ ሚኒታሪ ከዓ ውድድር ኣብ ብራዚል ነይሩ ሽዑ ኣብ ብራዚል ነይሩ ሽዑ መገሻታት ነይሩ እዩ ናይ ሚኒስትሪ ምክልኻል ብኦም ዝኸፈትልና ዕድል ዩ ኸማን ድልል ኮይኑ ኣሳጊርና ስጋብ ደረጃ ዘለኹ ማለት እየ ሽዑ ንብራዚል ከይደ 1,000 ተወዳዲረ 1,000 ኣብዚ መፃረይ ስዒረ ማለት እዩ ናይ ምክልኻል መፃረይ ስዒረ ኣብ ብራዚል ከይደ ኣብቲ ተወዳደርቲ ናይ ሽዑ ብዙሓት ከባቢ 90 ገለን ተወዳደርቲ ነይርዋ ብጣዕሚ እንታይ ገይሮምና ኣብ 2 ጉጅለ እዮም ከፊ ኢሎምና ማለት እዩ ሎሚ ተወዳዲርካስ ኣብ ሳልስቱ ከዓ ሎሚ መፃረይ ትገብር ኣብ ሳልስቱ ከዓ ፋይናል ነይሩ ማለት እየ ሽዑ ኣብ መፃረይ ራብዓይ ወፅእ ኣብ ፋይናል ከዓ መሊሰ ራብዓይ ወፅእ ማለት እዩ ቲ ዝዓበየ ምሽቲ ዝዓበየ ክስታይ ነይሩ ዩና ዓይኒ ማለት እየ ራብዓይ ወፅእ ሽዑ ዚ ብጣዕሚ ፅቡቕ ኣቀባብላ ገይሮምለይ ብጣዕሚ ከዓ ሞራል ኮይኑ ዋላ ምሻሎ ኩሉ ሰብሲ ኣብዚ ከዓ ብዙሕ ኣብ ሚድያ ክስተይ ምስተገለፀ ከዓ ብጣዕሚ ሞራል ገይረ ሰብ ከዓ ከም ንጉሰ ከዓ ሞር ከዓ ክፈልጠኒ ክኢሉ ማለት እየ
0: ራእይ ተሎካ ንዑ ድማ ዝበቅዕ ዋጋ ምስ ትኽፍል እትረኽቦ ዓወት ርጉፅ ኮይኑ ቀጻልነቱ እውን ዘለዎ ብምዃኑ ካብቲ ብልጩ እዩ እተን ኣብ ዓመት 2005 ብኮንጎ ዝጀመረ ኣእጋር ንጉሰ ዋጋ ዓቕልን ዲስፕሊንን እንክኽፍላ ድሕሪ 7 ዓመታት ማለት ኣብ 2012 ኣብ ውድዳት ኦሎምፒክ ለንደን ክሳተፋ ተረአየን እዚ ቅልጡፍ ገስጋስ ኣብቲ ግዜ እቲ ብማዕከና ዜና ውሽጢ ሃገር ፍሉይ ሸፈነ ተዋሂቦ ዝነበረ ክኸውን ኣብ ታሪክ ኣትለት ንጉሰ ፍሉይ ነጥበ መቐይሩ ኮይኑ ይሓሊፉ ካብ ኣማተር ኣትለት ናብ ኦሎምፒካዊ ብምባል ኣብ ጎኑቲ ናብዚ ዓውዲ ንኽፅምበር ዝጸለዎ ገዲም ኦሎምፒካዊ ኣትለት ዘርእሰናይ ንኽፃወት በቒዑ ኣብ ኦሎምፒክ ሪዮ ድማ ደጊሙ እውን ተሳቲፉ እዩ መተዓቢት ንጉሰ ዝኾኑ ደቂ ኣባሻሉ እውን ነዚ ኣትለት ኣብ ከተማ ለንደን ድሙቕ ዝኾነ ኣቀባብላን ምትብባዓን ከም ዝገበረሉ እቲ ፍጻሚ ድማ ኣብ ናይ ስፖርት ሂወቱ ከም ዘይርስዕ እዩ ንጉሰ ብቓላቱ ገሊጹ
1: ኣባሻውል ተወሊዳ ዓበይ ግን እንታይ መሲልካ ቅድመይ ተስፊት በረ ድበሃል ነይሩ ጎያ ተስፊት በረ ንፉዕ እዩ ነይሩ ንሃገር ወኪልስ ብዙሕ ግዜ ንኸይደሎ ሕጂ ስዊዘርላንድ ደሎ ማለት እየ ከም ጎያይ ኣባሻውል ዝፈልጦዎ ሲ ተስፊት በረ ይፍቲ እዋነቲ ማለት እየ ጎያይ ምንባሩ ከዓ ነካ ቆልዓ ኮይነ ከዓ ይርእ ኣለኹ ማለት እየ ድሕሪኡ ጎቢዘ ካብቲ ኩዕሶ እግሪ ወፅእ ጎቢዘ ናብ ኣትለቲክስ መፅእ ማለት እዩ ሽዑ ከዓ ማለት ናተይ ክብሎ ድኽእል ቅልጥፍ ዓወት እዩ 2010 መገሻ ጀሚረስ ኣብ ውሽጢ ዓመትን ገለን ከዓ 2012 ከዓስ ኦሎምፒክ ያእተ ሕጂ ናተይ ቅልጡፍ ዓወት ነይሩ እየ ዘሎ ማለት ብዙሕ ዘበልክዎ ነገር የለን ማለት እየ ሕጂ ሽዕሪኡ ኣብ 2012 ኦሎምፒክ ክሳተፍ ከለኹ ኣብ ለንደን ደቂ ባሻውል እዮም ተቐቢሎም ንፍት እዋን ብጣዕሚ እዮም ማለት ኣብቲ ሚድያ እውን ይርእዎ ስለ ዝነበሩ ብጣዕሚ ፍቅሪ ገዛውቲ ዘለዎም ቅድሚ ንለንደን መካረይ ይድውሉለይ ነይሮም ኣብዚ ከለዉ ማለት እየ ብጣዕሚ የተባብዑን እንዳደወሉ ገለ መለ ብጣዕሚ ተሓቢና ኢና ገለ ሓንሳብ ሓወልቲ ገዛውትና ብሎካ ገለ ብሎካ ብዙሕ ነገር ብዙሕ ሽምቦካ ገለ ፅቡቅ ከዓ ይኮርዕ ነይረ ኣነ ማለት እየ ድሕሪ ኣብ ለንደን ተቐቢሎምኒ ዘይተኣደነ ኣቀባብላ እዮም ገይሮምለይ ብጣዕሚ ፅቡቕ ነገራት ገይሮምለዮም እቲ ሽዑ ተቐቢሎም ኢብን እንታይ የድልየካ ድበሉኒ ግዜ እውን ነይሩ እዩ ሽዑ ፍቲ ምሸት እቲ ግብጃ ገይሮምለይ እንታይ የድልየካ ገለ ኢሎም ኣነ ወላ ሓንቲ

0: ፀገም የብለይን ዕጥቂ ሽግር የብለይን ማናጀር እውን ኣለኒ ስ ወላ ሓንቲ ሽግር የብለይን ገለ ኢለዮም ኖኖ ገለ ነገር የሌካ ዩ ንሕግዘካ ኢና ገለብ ድሓኒ ኣነኮ ስ ድሓነ የፅቡቕ ከይዳ ኣለኹ ሞ ፀገም የብሉን ገለብሎም ኖ ሓገዝ የሌካ እዩ ሞ መግቢ እንታይ ትምገብ ገለ ኢሎምኒ መግቢ ወላ ሓንቲ ኣነስ እቲ ዘለዎ ገዛ ይበልዐ ቅያር ተደልየ እውን ደገ ከይደ እውን ክበልዕ የኽእለ ሕጂ ማለት እቲ ኣመጋግባ ሕጂ እዩ ማራሞር ፀቂጡሉ እቲ ኣትሌት ጎሪሑ ፅቡቕ ነገር ደኸይደሎ በ ኣብቲ ናና ግዜ ድላይ ካ በሊዕካ ኢኻ ትጎይ ነርካ ማለት እዩ ማስ ግሪልና ኢና ንጎይ ነርና ሕጂ ግን ብዙሕ ሳይነስ እናተጠቀሙ ገለቲ ኑትሪሽን ይበሃል ብጣዕሚ እዮም ዝጥቀሙሉ ዘለዉ ናይ ሕጂ ኣትሌታት ማለት እየ ሽዑ ገንዘብ ዳርጋ ዓመት ሙሉእ ሰዲዶም ለይ
1: ኣብ 2014 ኦሎምፒካዊ ኣትለት ንጉሳ ኣብ ኣቡዳባ ዝተካየደ ናይ ፍርቂ ማራቶን ፀወታ ንውድድሩ ብ59 ደቂን 69 ካልኢትን ብምፍጻም ናይ ውልቁ ዝበለፀ ግዜ ክሃሮም ከሎ ኣብቲ ዓመት ኣብ ሃገረ ዴንማርክ ኣብ ዝተኣንግደ ናይ ፍርቂ ማራቶን ዓለማዊ ሻምፒዮን ሃገራዊት ጋንታ ኤርትራ ብጋንታ ሻምፒዮን ክትከውን ከላ ኣብታ ውድድር ዝተሳተፉ ኣትለታት ድማ ምስ ብሉፃት 8 ኮይኖም ንውድድሮም ክዛዘሙ ብምዃሎም እታ ክሳብ ሕጂ ዘይተደፍረ ክብረቶ ናይ ዛ ሃገራዊት ጋንታ እዩ ብድሕሪኡ እውን ኦሎምፒካዊ ኣትሌት ንጉሰ ኣብ ሃገረ ቻይና ብምዃን ኣብ ዝተሳተፎ ናይ ፍርቂ ማራቶን ፀወታ ብምዕዋት ናይቲ ውድድር ክብረ ወሰን ብምስባሩ ብስሙ ከምዝ ትካእ ገብረ ልዕሊ ኩሉ ግን ኣብ ሻምፒዮን ኣፍሪቃ ንሃገሩ ኤርትራ ወኪሉ ኣብ ዝተፃወትሉ ሻምፒዮን ብምዃኑ ኣኑ ዓመት 2014 ኣብ ታሪክ ናይዚ ኣትሌት እታ ዝደምቐት ኮይና ያ ሓሊፋ
0: 213 ናብ ሞስኮ ወርልድ ቻምፒዮን ሻምና ይወፀ ድሕሪኡ 214 ካዓ መፅኡ ማለት እዩ ኣብ ለካቲት 214 ሽዑት ናሽናል እቲ ፐርሶናል ቤስት ናተይ 59 እንዳሃሮም ኩሉ ግዜ ነይሩ ዝበለፀ ሰዓት ኣብቲ እዋን እቲ ነይሮ ማለት እዩ 59-39 ሃሪመ ኣብ ኣቡዳቢ ድሕሪኡ ኣብ ወርልድ ቻምፒዮን ከዓ ዴንማርክ ኤርትራ ንመጀመርታ ግዜ ቅድሚ እውን ወፅአ ትፈልጥና ድሕሪኡ ናይ ወፀትን ቀዳሜይቲ ኤርትራ ብኣትለቲክስ ኣነ ዘርሰናይ ታደሰ ግርማይ ገብረ ስላሴ ሳምሶን ገብረ ዮሃንስ ሳሙኤል ፀጋይ ሓሙሽተና ኢና ንኤርትራ ወኪልና ከይድና ኣብ ዴ ወርልድ ቻምፒዮን ኣብ ማራቶን ድሕሪኡ ሓሙሽተና ቶብኤት ኢና ወዲእና ሓሙሽተና ካልኣይ ሳሙኤል ፀጋይ ወፅኡ ራብዓይ ዘርሰናይ ኣነ ሓምሻይ ሻብዓይ ግርማይ ገብረ ስላሴ ሻምናይ ሳምሶን ገብረ ዮሃንስ እዚኣ ደይቲ ድገም ጋንታ እያ እጂ በቃ ፅቡቅ ሞራል ተገይሮም እዚ እውን ፅቡቅ ኣከባብላ ገይሮምልና ማለት እዩ ወርቂ መዳልያ ሒዝና መፂና ድሕሪኡ ንቻይና ከይደ ማለት እዩ ቻይና ሃብ ማራቶን የንጉዞ ትበሃል ቦታ ኣላ ጎልድ ለቨል እዩ እቲ ናይቲ እዋን እቲ ሰዓት ቅድሚ ዓመት 213 ሳልሳይ ወፀ ነይረዎ ስሳ 346 የጎየ ሽዑ ኣብታ ድሕሪኡ እቲ ቀዳማይ ድወፅኻ ስሳ 38 እያ ነራ ኮርሲከር ናይቲ ቦታ ማለት እዩ ድሕሪኡ ኣነ ስሳ ባዶ 8 ናይ ፍርቂ ደቂቕ ከቢድ ኣብ ኣትሌቲክስ ማለት እዩ ናይ ፍርቂ ደቂቕ ኣጉዲለ ሴርዮ ናይቲ ቦታ ማለት እዩ ሴርዮ ድሕሪኡ ተመሊሰ ከዓ ንክስታይ ከይደ ማለት እዩ ንሰበን ሂል ኣነን ዘርሰናይን ከይድና 57 ኢና ወፂኢና ድሕሪኡ ኮሎምቢያ ከዓ ከይደ ነረ ኮሎምቢያ ከዓ ራብዓይ ወፀ ማለት እዩ ድሕሪኡ ንኣፍሪቃን ቻምፒዮን መፀ ብዙሕ ውድራት የፍቲ ዓመት ዝካይደ ማለት እዩ ኣፍሪቃን ቻምፒዮን ወርቂ መዳልያ ምፅአ ሽዑ ንኣፍሪካ ሽዑ ወርቂ ምፅኤ ንኣፍሪካ ድሕሪ ወርሑ ናቱ ከዓ ንኣፍሪቃ ወኪለ ከዓ ኮንቲኔንታል ካብ ናይ ዓለም ከዓ ሳልሳይ ወፅእ ኣለኩ ማለት እዩ 214 እንዲኾን ዘሎ ሽዑ ብጣዕሚ እታ ዓመት እያ ንዋስ ዓመተ እያ ነራፍታ እዋነት እያ ክልተ መዳልያ ምፅኤ ሰበን ሂል ከዓ ሓምሻይ ወፅ ድሕሪ ናይ ምክልኻል ከዓ ሽዑ ከዓ ተወዳዲረ ምክልኻል ከዓ ናይ ምክልኻል ኣብ ከረን ይካየድ ነይሩ ሽዑ ከዓ ወርቂ ምፅ ቀዳማይ ወፅ እቲ ዓመት እያ ሲ ዳርጋ ማሲ ፅቡቅ ዝኸደህለ ዓመት እያ ነራ በቃ ድሕሪኡ ናይ ሽልማት ነይሩ ሬድዮ ድማ ሽዑ ናይቲ ዓመት እቲ ብሉፅ ስፖርታዊ ወሲደ ማለት እዩ
1: ኣብ ስፖርት ፀወታ ቅድሚ ምፍላምካ ትምንዮ ነገር እንተሎ ብሰላም ጀሚርካ ክትፍፅም እዩ ኣብ እዋን

0: እታ ዝፍጠር ነገር ኩሉ ካብ ቁፅፅርካ ወፃኢ እዩ። ኣብ ሓደ እዋን እጋርካ ፅቡቕ ይስማዓካ፣ ሓደ ግዜ ሃንደበት ትሓምም። ኣብ ኣትለቲክስ ከዓ እሞ ክሳዓ እጋርካ እናደሙኻ ንፀወታ ከተካይድ ዘገድደካ ኩነታት እውን ክፍጠር ከም ዝኽእል ዝተፈላለዩ ኣትለታት ካብ ተመክሮም ኣብ በበይኑ ኣጋጣሚታት ይገልፁ እዮም። ኦሎምፒካዊ ኣትለት ንጉሶ እውን ነዚ ኩነታት ኣስተማቂርዎ እዩ። ንገለ ካብ ዘጋጠሞ ኩነታት ብከምዚ ስዕብ ይገልፆ።
1: እቲ ታያ ውድድር ኣብ ሊዝበን ፍርቂ ማራቶን እያ ነራ። ቅድሚያ ዓመት ተዓዊተላ ነረ እታ ውድድር። ኣብታ ካልአይቲ ዓመት ግን ኣሜሪካ ከይደ ነረ። ኣነ ዘርሰናይ ተክለ ማርያም ነርና ንሚኒማ ክነምፅ ኢልና ከይድና ንኣሜሪካ። ኣብኡ ዝገበር ኩሉ ካልሲ ምስቲ ስፓይክ ዝነበረ ምስቲ ናይ ትራክ ጫማ ማለት እዩ ፅቡቕ ነይሩ እቲ ካልሲ። ሽዑኡ እታ ውድድር እቲኣ ተወዳዲረላ ካብ ብሓድሽ ከሎ ኣብ ክሳይ እትዮ ማለት እዩ ኣብ ቦርሳይ እትዮ ከም ዘላታ ድሕሪ ወርሕን ሰሙንን ከዓ ንሊዝበን ከዓ እታ ቅድሚያ ዓመት ድሰዓር ኩላ ናብኣያ ተዓዲመ ከይደ ማለት እዩ። ሕጂ እታ ካልሲ ከም ዘላታ ሒዘያ ፍላት ጫማ እዩ ነይሩ። ሕጂ ዚ ካርቦን ንብሎ ዘለና ጫማ ኣብቲ እዋነቲ ኣይነበረን ፍላት ጫማ ዳርጋ ሸበጥ በሎ ማለት እየ። ብኸሚኢና ንጎይ ነርና ኣብቲ እዋነቲ ማለት እየ። ሕጂ እታ ፍላት ጫማ ምስታ ካልሲ ሒዘዮም ከይደ እታ ካልሲ ገለ እቲ ጫማ ኣይረኣኹዎን ወዳደርኒ ከም ዘለኒ ጥራይ ድፈልጥ ነረ። ሽዑ ኣብ ሊዝበን ማይ ካሃርም ሓዲሩ ፅባሒቱ ንጎ ኮይኑ መቸም ከድና ናፍታ ውድድር ኣዋዓየ ወዲአ ታንካልሲ ገይረ ሰለስተ ደቂ ተሪፎ ነቲ ውድድር ንክጅምር ማለት እየ። ሓፂር ሚት እንዳሃረምኩ ከለኩ ተካልሲ እንታይ ይወርድ ንታሕቲ ይወርድ ስሕቦ ይወርድ ስሕቦ። ድሕሪኡ ነቶም ኦርጋናይዘር ካልሲ ናተይ ካልሲ ዝወርድ ኣሎ ሞ ክቅይር ይብሎም። ክልተ ደቂ ተሪፎ ነይሩ ሽዑ ስታርቲ ንክብገስ ማለት እዩ። ኣይኒ ፅበየካ ኒና ብሰዓቶም እዮም ዝኸዱ ልከ 4 ኢሎም 4:10 እዮም ድብጎሱ ማለት እዩ። ኣይኒ ፅበየካ ኒና ዋኢለዮም በቃ ኣማራጭ የለን ተን ካልሲ ኣውፅኤ ደርቤን ኣብኡ ከሎ ተካልሲ ብዘይ ካልሲ ትጫማ ካብኡ ከለኩ ገይር እየ ማለት እየ። ሽዑ ፀወታ ጀሚሩ ኣነ ዋላ መርሃዊ ካሰተ ካብ ኤርትራ ነርና ማለት እዩ። ፀወታ ጀሚሩ እግረይ ቀላለጥ ጀሚሩ ማለት እዩ። ምስቲ ማይካ ኣሎ እቲ ፍሪክሽን ኣሎ እናተፋሕፍሐ ከይድ ገለ በቃ ቀንዛ ከምዚ የለን ርእሰይ ዝወኒ ይሪኦ ዋቃ ናብ 12 13 ኪሎ ሜትር ከይደ ማለት እዩ። ሽዑ ዋላ ከምዚ ይሪኦ ሞ ደም ይስኡ ልኩዓ ኣብቲ ማይ ማለት እዩ እቲ እግረይ እንዳተቃላለጠ ክጎድፎ ዶ ክቋርፆ ዶ እንታይ ዶ ገለ እንዳበልኩ ኣማራጭ የለን ማለት እግዚኣብሔር እውን ሓይሊ ክበካ ከሎ ፅቡቕ ነገር እዩ። ከምኡ ኢለ ከባቢ 18 ኪሎ ሜትር በፅሐ 18 ክንበፅሐ ከለና 40 ሰባት ተሪፍ ኣነ ኣፀዱ ሽዑ ኣፀዱ ኢትዮጵያዊ እዩ ናሽናል ሪከርድ ዝነበሮ እዩ ኢትዮጵያዊ ሽዑ 58 ዝነበሮ እዩ። ኣሌክስ ዝበሃል ነይሩ ብሉፅ ናይ ሃብ ማራቶን ጎያይ ካልኦት እውን ነይሮም እዮም። ሕጂ 4 ሰባት ኢና ተሪፍና። ሽዑ ኣፀዱ ፀወታ ክቋፃፀሮ ጀሚሩ ከባቢ 20 ኪሎ ሜትር ክተርፍ ከሎ ከም ስርዓት እሱ እዩ ሃሪማ ቆሪፁ ከይድ ኣነ ከዓ ምስኡ ከይደ ማለት እዩ። ምስኡ ከይደ ክልተና ቆሪፅና ከይድና ተቃንዛ ተረሲዑ ልክዕ ፊኒሽን ኣምፅኒ ድሓኒ ከ ማለት ኣነ ከዓ ኣብቲ ፍጥነት ከዓ ድሓኒ ማለት ተውህቦ ኣለኒ ኣብ ፍጥነት ከዓ ንዑ ስዒረዮ። ሽዑ በቃ ተቀዳዲምካ ጫማ ከ ምውፃእ ጥራይ ነይሩ ጫማ ያውፅዮ ኩሉ እዚ እግረይ ተበላለዩ ኩሉ በቃ ኩሉ ተቀላሊጡ ከይዱ ዝማስ ሜዳታት መፅ ንቆድዑ ከዓ ገለመለገለ ብዝኾነ ዊልቸር ገይሮም እዮም ኣውፅኦም ንካብቲ ክስታይ ማለት እዩ። ስጋ ኣስመራ ድመፅ ከምኡ ይኸይድ ነረ ማለት እዩ። ሽዑ ኣብቲ ናይ ዶፒንግ ኮንትሮል እውን ከምኡ ብዊልቸር የደ ከይድ ነረ ገለ ኤንወስ ተቀዳማይ ምውፅአ እዩ ቲዝበለፀ ነገር ማለት እየ። ሕጂ ንነፍሰይ ሽዑ ኣላት ልዕሊ ዓቕመይሲ ንኸይሰኢለሲ ንነፍሰይ ክስታይ ይገብር ነረ ማለት እዩ። በቲ ሓደ ቃንዛ ኣለዎ ግን ይሕጉሰካ ከዓ ምስተዓወትካ ሽዑ ኩሉ ነገር ምስ ኮነልካ ገለ ብጣዕሚ የካ ትሕጎስ ማለት እዩ።

0: ኣትለቲክስ ሃገርና ኣብዚ እዋን ብቁፅሪ ብዙሓት ዝኾኑ ተወዳደርቲ እኳ ይፍሪ እንተሎ ብደረጃ ዓለም ዘሎ ደረጃና ክብከብሉ ዝኽእሉ ተወዳደርቲ ኣትለታት ምፍራይ ግን እቲ ስራሕ ናይ ሃገራዊ ፌደሬሽን ኣትለቲክስ ጥራይ ዘይኮነ ብቐንዱ ናይቲ ኣብ ዝዓውዱ ዘሎ ኣትለት እዩ። ንጉሰ ድማ ናብ ንኣሽቶ ኣሕዋቱ ኣብ ዘመሓላልፎ መልእኽቲ ንውልቃዊ ግዜ ኢሎም ዘይኮኑ ብደረጃ ዓለም ዘሎ ደረጃኦም ንከመሓይሹ ከይተሓለሉ ክሰርሑ ከም ዝግባእ እዩ ምዒዱ።
1: ሕጂ ተቐንዲ ካባኻ እዩ ዝብገስ ማለት እንታይ ድ ንነፍስኻ ባዕለኻ ኢኻ ክትእስዝ ኣደለካ ክገብር ናይ ምባል ባህሪ ከህልወካ ክእል ኣለዎ ክገብር እንድሕር ኢልካ ሲ ዘይግበር ነገር ትገብሮ ኢኻ። እዚ ብዙሕ እየ ደቕሶም ነዞም ኣትሌታት ማለት እየ ካብኦም እዩ ድብገስ እሶም ክገብሩ ክኽእሉ ኣለዎም ማለት እንታይ ኣሎ መሲልካ ኣብቲ ግዜና ኮ ማናጀራት ከምቲ ዝለ ኣፖርቹኒቲ ኮ ምርጫታት ኮ ይነበረን ክልተ ማናጀራት ነይሮም ኣብቲ ንሕና ዝነበረናሉ ግዜ ሓንቲ ጁልያ ጋርሻ ነይራ ሓደ ካ ራሽድ ባህ ነይሩ ኣብ ፈረንሳ ዝሰርሕ ማለት እየ ብዙሕ መስገደላት ሓሊፍና ተቃሊስና ዋላ እዳተዓወትና ከለና ናይ ማነጀራት ዕድላት ብለካ ኣለኹ ኣነሲ 28 መፅ ተሳሒበ ካብ ንግንባር ተሳሒበ መፅ 29 ናይ ውሽጢ 9 ወርሒ ድየ ገለ ናይ ሃገር መበልሻርሻ ይወፀ ሽዑ ዋላ ነቶም ማናጀራት ዝነበሩስ ቅድሚኦም ስዕርዮም ዳኣተ ክብሉ ነይሩ እዩ ፍቲእዋነቲ እቲ ዕድላት ግን ኣይነበረን እቲ ዝኸፍአስ ኣምናህና እዩ ሓሊፉ እዞም ናይ ሕጂ ደኣ ሞ ዝተፈላለዩ ኣፖርቹኒቲ ምርጫታት ኣለዎ 5-6 ዝኾኑ ማናጀራት ኣለዎ እቲ ኣብካ ናብቲ ተኸይድ ካብቲ ሓደ ናብቲ ሓደ ተኸይድ ድላይካ ክትገብር ትኽእል ብዛዕባ ማናጀር ማለት እዩ። ንሕና ሲ ማናጀር ከመይ ንረከብ ኢልና ኢና ንፅዕር ነርና ልክዕ ከዓ እቲ ዕድላት ከዓ ምስ ረኸብና ኣሎ ከዓ ፅቡቕ ተጠቂምና ኣሎ ክንዕዎ ጀሚርና ምክንያቱ እቲ ድሕረይ ድመፅእ ኣትሌት ከዓ ከምቲ ኣነ ድሓለፍኩ ሕለፍ ክትብሎ ይትኽእል ነ ብዓቕመይ ሰባት ብዓቕመይ ሓጊዘ ፈርዮም ኦሎምፒካን ኣትሌታት ኮይኖም ቀሲነ ደቂሳ ሓድር ይሕጎስ ማለት ኣብዚ ኦሎምፒካን ኮይኖም ብሉፃት ኮይኖም ክሪኦም ከለኹ ገሊኦም ደለው ኣለዉ ደ የለው ኣለዉ ማለት እዩ ብጣዕሚ ሕጎስ ማለት እየ እንኳዕ ኣባ ገበርኩ ብለ ዕጥቂ ሂብካዮ ጫማ ሂብካዮ በሊ ክድርበ እዩ ኣብ ሂወቱ ግን ዓብ ነገር መለውጦ ክትገብረሉ ከለካ ቲዝበለፀ ነገር ማለት እዩ ማለት ሰብኣውነት ክህልወካ ኣለዎ። ኣነ ሽግር ስለ ዝሓለፍኩስ እቲ ድሕረይ ድመፀ ሽግር ክረክባ ኣለዎ ምባል ማለት ሰብኣውነት ኣይኮነን ማለት እዩ። ሕጂ ሕጂ እዞም ናይ ሕጂ ደለዉ ኣትሌታት ብዛዕባ ናይ ቱሬሽን ይፈልጡ ኣመጋግባ ማለት ይፈልጡ ክድቅሶኹም ዘለዎም ፈልጡ ማይ ክሰትኹም ዘለዎም ፈልጡ ካልእ ዕጥቂ እውን ረቡ ይኽእሉ እዮም ቶም ማናጀራት ደለዎም ማለት እዩ ዘይተኣደነ ዕጥቂ ኣሎ ክጎ ይኽእሉ እዮም ቅድሚ ኮ ፍላት ጌርና ኢና ንጎይ ነርና ሕጂ ካርቦን ባዕሉ ደፈእካ ጫማ መፅ እዩ ዳደፈእካ ከይድ ሓገዝ ኣለዎ ማለት እየ ሸበጥ ጌርና ንጎይ ነርና ዳሕሊለካ ስስ ማለት እዩ ፍላት ማለት እየ ሽዑ ሰዓት ህረም ነይሩ ሽዑ ከዓ ደረጃ ዓለም ከዓ ነርና ሽዑ ደረጃ ዓለም ቶፕ 10 ናኣቱ ነርና ቶፕ 6 ናኣቱ ነርና ቶፕ 3 ኣቱ ነሩ ሽዑ ትሰብ ሕጂ ክንወቅስ ጥራይ ኮናን ከምዚ ገይሩኒ ከምዚ ገይሪኒ እንደይኮነ መጀመርታ ነብስካ ባዕልካ ክትእዝዝ ኣደለካ ክገብር ድብል ናይ ምባል ባህሪ ክህልወካ ክእል ኣለዎ ትገብር ኢካ ከዓ ዘይከኣል ነገር የለን።
2: ምስ ንጉሰ ኣብ ሜዳ ኢና ሌላና ኣብ ሜዳ ከምቲ ኩሉ ኣትሌት ዝርዮ ኣዝዩ ንፉዕ ትጉህ ኣብ ስርሑ ፅፉፍ እዩ ካልኣይ ንኣትሌታት ክሕግዝ ባህላ እዩ ሓደ ካብቶም ካብ ብዙሓት ኣትሌታት እንዲ ንጉሰ ዝሕግዝ ሓደ ካብቶም ዝተሓገሱ ካብዚ ደረጃ እዚ ዘብፅሓኒኻ ኣነ ሓደ ካብኦም እዩ። ምክንያቱ ናይ መጀመርያ ናይ ማናጀር ናይ መገሻ ዓድል ዝኸፈተለይ እስ እዩ እስ ከዓኒ ብኸመይ እዩ ንዓይ ምስ ራእየኒ ምፅእ ምሰልኩ እዚ ወዲ ተስፋ ኣለዎ ድሓር ኣብቲ ጋንታ ከዓኒ ናይ ምክልኻል ስለ ዝኾና ክልትና ምስ ረአየኒ ወይ ናይ ምክልኻል ጋንታ እዩ ባዚ ገለ ኢሉ ንዝኾነ እዩ ድሕግዝ ምስ በይኑ ሕጂ ነዛ ዓድል እዚኣ ምስ ከፈተለይ ከዓኒ ድሮ ፕሮፌሽናል ኣቢለ ኦሎምፒክ ኣቢለ ኩሉ ዓይነት ውድድራት ስም ተሳቲፍ ኣብዚ ሃገር ማለት እዩ ናይ ውሽጢ ሃገር ኹን ናይ ደገ ማለት እዩ ሳልየ ኣብዚ ደረጃ ዝበፂሐ ኣብ ሂወተይ ካብቶም ቀዳማይ ተዘካርን ኣብ ሂወተይ ካብቶም ዓብዪ ተራ ዘለዎም ንጉሰ እዩ ንዓይ ነዚ ደረጃ እዚ ክበፅሕ ዘብቃዓኒ ብምስጋና ዝሕለፍ ኣይኮነን።
3: ምስ ኦሎምፒካዊ ኣትለት ንጉሰ ኣምለሶም ወዲ ሓኪም ከዓ ካብ 2022 እቲ ፅቡቕ ርክብ ዝነበረና እቲ ዝነበረ ግዜ ከዓ ኣብ ናይ ወርልድ ቻምፒዮን ሃፍ ማራቶን ንፖላንድ ዝነበረ ሽዕናቲ ፅቡቅ ሌላና ነይሩ ማለት ዳርጋ ናብ ሽዱሽተ ንኸውን ሰባት ኣብቲ ናይ ግዜ ኮረና ሽዒና ተፋሊጥና ብፅቡቅ ናይ ንጉሰ ኣነ ክገልፆ ተኮይነ ከምዚ ለዋሕ ሰብ እዩ ብዘይቀልዓለም ሕጂ ከምዚ ከድንቆ ገለገለ ኢለ ዘይኮንኩ እቲ ናቱ ሓቅነት ማለት ከም ሳምሶም ናዓይ ዝረኣየኒ ኣብቲ ሰዓት እሱ ምስቲ ናይ ኮረና ኣጋጢሙ ዝነበረ ናይ በረራ ጠጠው ኢሉ ስለ ዝነበረ

0: በረ ስጋብቲ ናይ መጠረሽታ ግዜስ ኣብ ፅቡቅ ንምምድ ኢና ነርና ፅቡቅ ንምምድ እንዳነበረ ከሎ እቲ ስራሕ ናይ ልምድ ትረኒን እውን የርኢ ኣብዚ ማለት ኣብቲ ግዜ ሽዑ እቲ ናይ በረራ ጠጠው ኢሉ ስለ ዝነበረ ማዕረ ኣብ ኣዲስ ኣበባ እቲ ናይ ቪዛ ገለመለ ንኸነሳልጥ ከምኡታት ኣብ ፌደሬሽን ኬድና ኢና ይህን ምህን ንበሃል ነርና ዋላ ምስቶም ሓለፍቲ ብጣዕሚ ሽዑ ያ ንንጉሰ ፅቡቅ ገይረ ዝፈልጦ ማለት እዩ። ኣብ ሂወተይ ሓንቲ ኣላ ዘይርስዓ እታ ቃል ንሳ ከዓ ንጉሰ እንታይ ይብል ሓደ ሰለስተ ሰባት ንኸውን ማለት ንሕና ንኣሽቲ ኣሕዋቶም ኢና ብኩሉ በዓል ንጉሰስ ንዕና ዓበይቲ ኣሕዋትና ንኸ ከም ጀመርቲ ኢና ነርና ኣብኡ ናይ ዝኾነ ነገራት ሓገዛት እንተልስ እዩ ዋላ ኣዲስ ኣበባ ኬድናስ ነዞም ሰለስተ ውፅኦትናስ በዓለይ ስጋብ ናይ ወርሒ ይኹን ገለ ብዘየገድስ ስጋብቲ ናይ መጠረሽታ ግዜ ንኸደሉ ከምኡ ፀገማት እንተሃልዩ እውን በዓለይ ክሽፍነሎም እየ ኢሉ ይዛርብ ማለት እዩ። ሕጂ ኣይርስዓን እየ ናይ ንጉስ ብጣዕሚ ካብዚ መሲጥኒ ማለት ብጣዕሚ ከምዚ ፈቃሪ ደላይ ሰብ እዩ ምስ ዓበ ዓብ ምስ ንእሽተይ ንእሽተይ ጥዑም ሰብ እዩ።
1: ናብ ማሕበራዊ መዳይ ኦሎምፒካዊ ኣትለት ንጉሰ ምስንምልከት ብሕዳር 224 ምስ ወይዘሮ ፌቨን ተክለ ማርያም ቃል ኪዳን ብምሳር ኣብዚ እዋን እዞም ስድራ ቤት ሓደ ውሉድ ተባሪኾም ዘለዉ ክኾኑ ወይዘሮ ፌቨን ኣትለት ብምንባራ ኣብ ኩሉ ጉዕዞ ሂወቱ እትደጋግፎን ተተባብዖን ምዃና እዩ ዝገልጽ ኦሎምፒካዊ ኣትለት ንጉሰ ወዲ ሓኪም። ኣብ መወዳእታ ድማ ኣብ ናይ ስፖርት ሂወቱ ብኩሉ መኣዘን ምትባዕና ገብረት ኣብዚ ደረጃን ዘብፅሓቶ ኣደ ክለቡ ክለብ ደንደን ሚስሪ ምክልኻል ብምስጋን እዩ ተሰናቢቱና። ዝኸበርኩም ተዓዘብቲ ንሎም ሰሙን ዝተዳለዎ መደብ ኣብዚ ይፍፀም። ስለምክታልኩም ነመስግን። ምስ ተረፉ መደብ ለሰ ስፖርት ንሓድገኩም ሰላም።

ሳጓስ መግለፂ ናይ ሓደ ነገር እዩ በጋጣሚታት ካ እዩ ድመፅእ ገሊኻ ውን ካልእ ምሻሎቲ ሳጓስ ዕድለኛ እንተኮንካ ፅቡቅ ዝበፅሓካ ምሳሌ ሲ ሓደ ግዜ ኣብዚ ወላ ብገዛ መፀውዒ ገለ ምሻሎ ብዓድና መዓት ሰጓታት ዘሎ ደቂ ስበራ ሰጓ ከውፁ ማዓት እዮም ዋላ ብዚ ቃልሲ ናይ ህዝባዊ ግንባር ዳሪኢና ብተጋደልቲ መብዛሕትኦም ብሰጓ ዳርጋ ሽማጦም ብዙሕ ሳይ ትገብሮም በቲ ሰጓ እዮም ዝኸዱ ስ ገለ ምሻሎ ፅቡቅ ነገር እዩ ዕድለኛ ተኾንካ ከምዚ ናተይካ ፅቡቕቲ ትበፅሐካ ማለት እዩ ንምሳሌ ሲ መፀውዒ ላ እዳክልተኣፉ ድበሃል ኣሎ እዳክልተኣፉ ቆልዓሲ እዳክልተኣፉ ተለኣይኹ ይኸይድ ኣድዩ ኢኻ እዳክልተኣፉ ስምስማ ምፀለይ ቆልዓ ከይድ ተበለ ተክልተኣፉ ድበሃል ዘሎ ክልተ ማዕፆ ስለ ዘለዎ መእተወይ እቲ ቆልዓ ካ እቱ ተበለ ኩሎም ሓደ ኣፎም ቶም ኣብኡ ዘሎ ማማ ኢሉ ተመሊስዋ ኩሎም ሓደ ኣፎም ክልተ ኣፉ ሰብሲ የለና ኡ ገሊልዋ ከምኡታት ኣሎ ሕ ሰብ ሕጂ እዛ ዝበልካ ተውለ ኣብ 94/95 ከባቢ ኣብቲ ውዕውዕ ነይሩ ሽዑማ ክሎት ፃወት ነርና ብሽከታ ኮርሶ ብሓባር ኢና ንኸይድ ሰንበት ዕረፍቲ ንሕር ኮይኑ ናይ መድረክ ድራማ ነይሩ ኣብ ሲኔማ ዝመራ ናይ መድረክ ድራማ ብሓንሳእ ተኣቱ ገ ፅቡቅ ይመደብ ነይሩ እቲ ግዜ እቲ ሕጂ ተውለ ትብል ኣርእስታ ተዋስኦ ነራ ናይ መድረክ ተውለ ሓራኡ እዳርኣና ተውለ እንታይ ማለት እዩ ገለገለ ንብል ተውለ ብትግርኛ ብክልተ ኢዱ ዳዓፅድ ብየማን ንፀጋም ማለት እዩ ሓር ከም ተባሂልና በቲ ድሕሪት ከና ምስ ተወደ ነቶም ስነጥበባውያን ተውለ እንታይ ማለት እዩ ንብሎም ሶምቃታ ልክዕ ሕቡና ሽዑ ሞዝ

እንዲ ተውለ መሓሙድ ዝበሃል ወዲ ጋንታይ ነይሩ መሓሙድ ዓብዱ ተውለ ኣመዙ እንዲ ምክንያቱ ትኮርሶ ናይ ንጎ ኣብ ስራሕ ድውዕል ትሬኒን ንውዕል ቱታ ገይረ ገለ ናይ ምሸትካ ኮምፕላሴኒ ገይረ ከዓ ኣብ ስራሕ ስለ ዝረኣየኒ ሞ ተውለ ኣዙ እንዲ ብክልተ ሓንሳ ቱታ ገብር ናይ ምሸትካ ኮምፕላሴኒ ገብር ስለ ተውለ ናባኻ ለጌባላ ኢሎም ተውለ ተውለ ተውለ ናለት ብሆሙ እስከ ዓዲ ተውለ ፀውዕላ መበል 32 ዓመት ገይራላ በዚ ጋጣሚ እዚ ከምዝመስል ተውለ ሳብጓ ማለት እዩ።

እዛ ሞጆ ትብል ብትክክል ዕለታን ዓመተ ምህረታን እዚኣ ክብል ኣይክእልን እ ንእሽተና ግን ኣብ ገዛ እንዳ ሓበሻ ከባቢ ሸቃቅ እንዳ ሃይለ መጀለጥ ዝበሃል እዩ ብዩ ዝፍለጥ እቲ ከባቢ ኣብኡ እንዳ ተፃትና ከለና ግን ተወዲ እብራሂም ሓሰን ገለ እዩ ዝበሃል ብትክክል ብዙሕ ኣይፈልጠን እየ ኣብቲ ዝፃወተሉ ዝነበርኩ ኣብቲ ወዲ 9ተ ዓመት 10 ዓመት ወዲ 10 ገለ ዝነበርናሉ እቶም ዓበይቲ ኣሕዋት እቶም ዓበይቲ ናይቲ ገዛውቲ ጅሮኒ ናይ ገዛውቲ ብመልጎም ብገለ ዋንጫታት ትፃወተሉ እዩ እቲ ሂወት እቲ ሽዑ ብኩዕሻ ሓበሻ ጌርካ ኣብ ክረምቲ እዋን ከዓ ጋንታታት ኮይንካ ንሓንቲ ዘይጠቅም ዋንጫ 10 ቅርሺ ድ 5 ቅርሺ ከፊልካ ዓበይቲ እዮም ዘሰልጡንና ናይ ገዛውቲ እዩ ሕጂ ይፃወት ሞ ሞጆ ኢላ ትለግብ ብድሓር ንሞጆ እዩ ዝመስል ዝቆልዓ ፃወቱ ገለ መን እናበሉ እቲ ሞጆ ድብሎ ብትክክል ብዘይምርኣየ ስጋብ ሕጂ ተተሓሳስበኒ እያ እዛ ሞጆ ትብላ ገለን ብከምኡ ለጊባ ኣብ ገዛተይ ጥራሕ ተሓፂራ ነራ ካብኡ ኣበል ታሕሪ 2987 ብፈረንጂ ኣብ በል ታሕሪ ናብ ዝኣተ ኩሉ ከዓ ልሒኻ ማለት እዩ ካብኡታ ምስ ሸመይ ደምሲሳ ኣብቲ ዝገርመካ ናተይ ጥራሕ ዘይኮነት ናብ ኣሕዋተይ እውን ሰጊር ኣላ ሓደ ተመስገን እዩ ስጋብ ሃገራዊት ጋንታት ተፃተ ቀይሕ ባሕርና ታሕሪ ተፃይትላ ሓደ ወዲ ሓፍተይ እውን ብከምኣ ዝፅዋዓሉ ዕዳጋ ከም ዝፃወት ነይሩ ከሰተ ዝበሃል እውን ሕጂ ጋጣሚ ኣብ ኖርወይ ኣሎ እሱእውን ኣበል ታሕሪርን ገዛዋናን ክፃወት ከሎ በታ ሞጀ ሰፊሓ ከምዚ ኣላ እታ መምስረት እያ ግን ወዲ ገዛ እንዳ ሓበሻይ እብራሂም ዝበሃል ንዕኡ ተምሳል ትመስል እያ እቲ ወዲ ግን ብትክክል ብዘይምርኣየ እውን ብስእሉ ጥራሕ ድሕሪ ክንደይ ዓመት እዚ ዝመስል ኢሎም ስእሉ ርአ እያ ነኖ ተሰው እዩ ኣብ ሜዳ ምስከደ ከም ተሰው እየ ዝፈልጥ ኣብ 1977 እዩ ተሰሊፉ ድሕሪ ብሂወት ኣይተመልሰን ግን ብናቱ ምውፃእ ካ በቲ ሓደ ወገን ተሐጉሰኒ እያ ብኣ ብምፍላጠ እውን እቲ ሽመይ ደምሲሳስ ብያ ደላ ዝኾነ ሰብ ብሞጀ ይ ዝፈልጥ

እንተሊና ብዙሕ ዛንታ ይደለዋ ዋላ ኣበ ፀባዋ ዓንተ መፅኻ ድኾነ ሰብ በብናቱ ገይሩ ይፅዋዕኒ እንተሊና ድብለኒ ኣለዎ ቸሊ ድብለኒ ኣለዎ እንተዳሃሊና ድብለኒ ኣለዎ እንተሊሂና ብዙሕ ገይረም ፅዋዋ ግን ኩላ ንዓያ እጂ መፃፃእኻ ክትሪያ ከለኻ ድላይ ሰብካ ብናቱ ገይሩ እዩ ድሕከካ ሕጂ ንዓይ ገሊ መፅም እንተሊና ብምንታይ ዳ ወፅአትካ መስለካ ድ ንዓይ ድነግረኒ ኣነ ዋና ከለኹ ንኮርሶ ዝኸይድ ነርካሲ ኣብ መንገዲ ረኺቦምኻ ቆልዑቲ ፈዞታትሲ ከመይና ሎ ማዓንቲ ኮርሶ ከመይ ኻ ክትከይድ ኢሎምኻስ እንተሊናሲ ክንሪአኩም ኢና ፀውታ ምስ በልካስ እንተሊና ለጊባትካ እንተዳ ሃሊናስ ክንስዕር ንኸውን ኢና እንዳበዱስ ከም ድላዮ መምዛርብላ ማለት እዩ እጂ ግን እታ ቀንዲ መፃፃ ዋላ ኣብ ገዛና እውን መብዛሕትማ ይፈልጥዋን እዮም ኣነ ጥራይ ድፈልጣ ብዙሕ ግዜ ካልኦት ቅድሚ ኹም ነብሩና ዜና ውን ሓቲ ንዮም ፕሮግራም ክንገብረላ ከመይ ኢላ መፅ ከምዚ ዳብሉ ንሎ እታ ፕሮግራም ተገይርኩም ከምዚ ሓንቲ መዓልቲ ከቃልሐ እምበር ስጋ ሕጂ ከ ኣነ ጥራይ ድፈልጣ እምበር ብዙሕ ሰብ ይፈልጣን ኢለ ኣብ መዓልቲ ከማን ንትሬኒንግ ንከይድ ተቐዳድምቲ መፅኦም ገዛና ኩሕኩሕ ሞ ኣደይቲ ከፍቶም እንተሊና ኣባ ፀውዕልና ብልዋ ተጋጊኸም ኣለኹም እንተሊና ድፋል ይብና ትብሎም ማለት እዩ ኣይፈልጥዋን እዮም ተባ ዳሕራያ ንፈልጥዋ እታ መፃፃ ከመይ መስለካ ተምሃሮ ከለና እዩ ቅድሚ ኮርሶ ምጅማር እያ ንዓይ ተሊና ወፅያትኒ ማለት እያ ኣብናእሽቶ ከለካ ኣብቲ ቀደም እንግሊሽ ትምሃር ከለካ ኣብቲ ሓምሻይ ሻድሻይ ክፍሊ ሰለስተ ሰብ ኣብ ሓንቲ ባንኩ ከፍትብል ሕጂ እታ ተሊና ትወፅእ መዓልቲ እቲ ሳልሳይና ኣብ ማእኸል ዳኣቱ ንፍዕ ድበለ ተምሃራ እዩ ቅሩብ ኣባና ካብኣና እንግሊሽ ቅሩብ ስዋ ምንባብ ሱ ቅሩብ ይነፍዕ እዚ ምሳይ ነበረካ እቲ ካልኣይ ከ ኣሰር ደይብሉ ማለት እዩ ኣነ ከ ዒሽ ካብኡ እጂ ብታ ናይ እንግሊሽ መፅሓፍ ንንብብ ኣሽማት ንንብብ ነርና ሰለስተ ሽማት ነረን ናይ ዋልድ ኣስቴር እንደገና ኸ ናይ ወዳትካ ካብቶም ወዳትካ ጥላሁን ትብል ነራ ሳልሳይካ

ሕጂ እዚ ሳልሳይና ሳሙኤል ዝበሃል ሳሙኤል መብራህትን የለን ሕጂ ብዛዓዲ እዚኣ ናትካ ይመጭ የንብብ ይደሎ እዙ ደንብብ ደሎ ንታ ጥላሆንካ እንታይ ልንቢዋ ተልሂና ይልንቢዋ ተልሂና ኢልንቢዋ ሕጂ እሱ ይደንብባ ደሎ ኣነ ይኮንኩን ባህራይ ኣሚንያኻ ከማ ኢልና ሒዝና ደነክስደይ እቲ ሳልሳይና መፅ ማለት እዩ ትማልደ መፅ ከዳ እንግሊሽ ኣብ ዝበፂሕና ራያ ዚ ናይ ንቢና እዚያ ኣስቴር እዚያ ተሊና ኣነ ዝዛረብ ደሎ ሕጂ እዚያ ተሊና ንዓይ እዚያ ኣልማዝ እዚያ ገለ ትበሃልካ ንሓምሳኻ ጉሩብ ክኾን እዮም ገለ ተባሂልና ፅዑ ነብልዚ እዚያ ተሊና ደይ ኮነት ትብል ደላ ብለና እንታይ ዳ ሪኢቶ በናያ ጥላሁን ትብል በቃ ብኣ ምስ መፀ ንዚኣ ተሊና ኢሉ ንቢባ ኢሉ በቃ ከማ ኢላ ለጊባ ዳሕራይ ኣብ ኮርሶ ምስ ጀመርኩ ከዓ ኣሕፂሮማ ተልሂና እንዳ ነራ ኣሕፂሮም ተሊና ገይሮማ ሕጂ ከምዚ እንተሊና ነገር ትመስል ተደ ሃሊናሲ ክንስዕር ንኽእልና ተ ፅቡቅ ኣለናስ ከምምስ ኢሎምሲ ኣዕሊሎማ ብለካ ብከምዚኣ ነራ

መደብ ለሰ ስፖርት ናብ ምዝዛም ገፂኡ ዝኸበርኩም ተዓዘብቲ ትተርፈና መደብ ድማ ከዋክብቲ ስፖርት እያ ክትከውን። ኣብ ናይ ሎሚ መደብ ከዋክብቲ ስፖርት ድማ ንገዲም ኣትለት በራኺ በየነ ዘላለ ትሕዝቶ ይክህሉ ጋዜጠኛ ኣሚር ዓሊ ተኸታቲሉ ዘዳሎ ትሕዝቶ ይስዕብ።

ሰላም ከመይ ቀኒኹም ዝኸበርኩም ተዓዘብቲ ኣብ ዝሓለፈ ሰሙን ናይ ዝተዘርግሓ ጋዜጣታት ሓዳስ ኤርትራ ኤርትራ ኣልሓዲሳ ኤርትራ ሓዳስን ኤርትራ ፕሮፋይልን ኣተኪራ እትዳሎ መደብ ዳህሳስ ሕትመት ሒዝናልኩም ቀሪብና ኣሎና። ኣብ ዓምዲ ጥዕና ንደረጃ ዕቤት ህፃናት ዝደስስ ትሕዝቶ ንረክብ ሓንቲ ነፍሰ ጾር ከምቲ ጥዑይ ዕሸል ንኽትገላገል እትገብሮ ስሩዕ ሕክምናዊ ምርመራ እቲ ዝተወልደ ህፃን ጥዑይ ኮይኑ ክዓቢ እውን ግቡእ ክንክንን ምክትታልን ክትገብረሉ ይግባእ። ህፃን ጥዕንኡ ተሓልዩ ክዓቢ ግቡእ ኣመጋግባን ሓለዋ ፅሬትን ጥዑይ ኣከባቢ ስሩዕ ክታበትን ሕክምናዊ ምርመራን ብዓብኡ ድማ ግቡእ ዝኾነ ሓልዮትን ፍቕርን ውላዲ ክረክብ ኣለዎ። ጥዕንኡ ዝተሓለወ ህፃን በብዓመቱ ስሩዕ ዝኾነ ደረጃ ዕቤትን ምዕባልን እዩ ዘርኢ። እቶም ዘርእዮም ደረጃታት ዕቤት ኣካላዊ ማለት ፊዚካል፣ ተገንዘባዊ ኮግኒቲቭ፣ ስምዒታዊ ኢሞሽናል፣ ከምኡ ውን ማሕበራዊ ወይ ድማ ሶሻል ምዕራፋት ዘጠቓልሉ እዮም። ኣብ ዓምዲ ባህልን ስነ ጥበብን ምስላ ንዘረባ ተብስላ ዝብል ዛዕባ ንረክብ። ምስላ ንዘረባ ተብስላ መሲለ ዝነግሮ ንኽመስሎ ምስላ ሓኸለ ዘረባ ዝብሉ ምስላታት ንተራ ምስላ ኣብ ዘረባናን መዓልታዊ ምባህልናን ሓይሊ ዝህቡን ንትርጉም ዘረባና ዝድርዑን ዘቐርፅውን ምዃኖም ይገልጹሉና። ኣብ ቋንቋ ትግርኛ ንኣብነት ክሳብ 10 ዝበፅሕ መፅሓፍቲ ምስላታት ከም ዘሎ ይግመት። ገሊኡ ብቅደም ተኸተል ሀለሐ ክስራዕ እንከሎ፣ ገሊኡ ከዓ ኣብኡ እንከሎ ዝተኣኻኸበ እዩ። ካብዚ ውፅእ ዝበለን ኣብቲ ዓውዲ ዳርጋ ናይ ፈለማ ፈተነን እቲ ንምስላታት ኣብ ዛዕባ ዝምድብ ኣገባብ እዩ። እዚ ፈተነ እዚ ኣብታ ኣብ 2012 ምሩፅ ምስላታት ኤርትራ ብዝብል ኣርእስቲ ኣሕተምቲ ሕድሪ ዘሕተምዋ መፅሓፍ ዝተረኣየ ነበረ። ኣብዚ ዓመት እዚ ድማ ነቲ ንኡስ ፈተነ ብምስፋሕ ኣብ ዝተፈላለዩ ዛዕባታት ዘተኩር 2500 ምስላታት ካብ ኩለን ቋንቋታትናን ካብ ግእዝን ሃውሳን እውን ብምምራፅ ዳግማይ ተሓቲሙሎ። እዚ ብኣሕፈሮም ተወልደ ዝተዳለወ ካልኣይ ሕታም ብኣንድሮይድ ኣፕሊኬሽን ተዳልዩ ሰፊሑን በዚሑን ኣብ ሞባይላት ከም ዝፀዓን ንምግባር እውን ይስርሓሉሎ። መበል 3 ክፋል ዝኽሪ ሚያዝያ ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያን ቀሪባኣላ። እቲ ካልእ ንስብእና ኮሎኔል ኣስናቀ እንግዳ ማለት ሸክም የማይከብደው ህዝብ ዋሽንግተን ዲሲ 1994 ኣብ ምልክት ሕቶ ዘእቱ ንጽሑፎም ክብሪ ዝኸልእ ነጥቢ ናጽነትን ባርነትን ዝብላ ክልተ ሳጹናት ነይረን ዝብል ጽሑፎም እዩ። እቶም ዘርከብ

ናሉ ከም ንዝክሮ ተዓዘብቲ እውን ሽዑ ከም ዝመስከርዎ ኣብ እዋን ምርጫ ኣድማፂ ነታ መግለፂ ምርጩ ዝኾነት ካርድ እወታ ወይ ኣሉታ ከእትወላ ዝተዳለወ ሳፁን ሓንቲ ጥራሕያ ነይራ። ውሃብ ድምፂ ነታ ዝመረፃ ካርድ እወ ወይ ኣይፋል ኣብታ ብሓፂን ዝተሰርሐት ሓንቲ ሳፁን እዩ ኣእቲዋ ዝኸይድ ዝነበረ። ነታ ዘይመረፃ ካርድ እወ ወይ ኣይፋል ዝቐምጠላ ካልእ ብባኮ ዝተ

ናይ መሪፁ ድማ ክፍለጥ ስለ ዘይነበሮን ነታ ዘይመረፃ ካርድ ሒዙ ካብቲ መውሃቢ ድምፂ ንቁጣ ክወፅእ ኣይፍቀደሉን ነይሩ። ፅልዋ ግሎባውነትን ዲጂታላውነትን ኣብ ዓለመ ስራሕ ተዳሲሱ ንረኽቦ። ምስ ምዕባይ ኣብ ርሑቕ ቦታ ኮንካ ምስራሕ ንውልቃዊ መሰላትካ ዝግህስ መቆፃፀሪ ቴክኖሎጂታት እውን እናዓበዩ ዝመፅእ ዘሎ። ሰራሕተኛታት ኣብ ደቂቕ ሓለዋ ካሜራታት እዮም ዝሰርሑ ዘለዉ። ማሕበራት ሰራሕተኛታት ኣብ ምክልኻል ምዝራቕ ወልቃዊ ዳታን ጣልቃ ኣታውነትን ብምትኳር ይሰርሓ ኣለዋ። ብደረጃ ዓለም ካብ ዝካየድ 5 ሓበራዊ ውዕላት እቲ ሓተኛታት ንዝካየድ ፅኑዕ ክትትል ውሕስነት ዝፈጥር ዓንቀጻት ከም ዘስፈረ ይፍለጥ። ኣብ ዓምዲ መዛነይ ነብሰ ምቕባል ካብ ኣሉታውያን ባህርያት ሕቶ ዝተመሰቐለ ቓላት መሃዚ ሳብማሪን ከምኡ ድማ ጥቕስታት መዛነይ ንረክብ። ኣብ ዓምዲ ዛዕባ ሎሚ ዝኽሪ ቅንያት ናፅነት ስእነት ፍትሒ ኣብ ዝኾነ ቦታ ስጋኣት ፍትሒ ኣብ ኩሉ ቦታ ዝብል ዛዕባ ይፀንሐና። ህሉ ኩነታት ዓለምና ብዝተፈላለየ መልክዓት ክረአ ይከኣል እዩ። ነቲ ሓቀኛ ምስሊ ምስ ተመልከትካን ኣብ መንጎ መስመራት ዘሎ ንባባት ምስ ተገንዘብካን ግን ማርቲን ሉተር ኪንግ ኣብ መንጎ ጠንቅን ሳዕቤንን ዘሎ ምትሕሓዝ መልኪቱ ዝተዛረበ ቃላት ይስወጠካ። ሉተር ስእነት ፍትሒ ኣብ ዝኾነ ቦታ ስጋኣት ፍትሒ ኣብ ኩሉ ቦታ ማለት ኢንጀስቲስ ኤኒዌር ኢዝ ኤ ትሬት ቱ ጃስቲስ ኤቭሪዌር ኢሉ ነይሩ። እዚ ኣበሃህላ እዚ ንህሉ ቁመና ዓለምና ብዝግባእ ዝገልጽ እዩ። እዚ ቃላት እዚ ኣብ ዘመን ምንቅስቓስ ሲቪላዊ መሰላት ኣሜሪካ ዝተባሃለ እዩ። ግን ኪንዮ ናይቲ መድረኽ እቲ ብድሆ ነዚ ሎሚ ዘሎ መድረኽ ዝገልጽ ረዚን መልእኽቲ ዝሓዘለ ብህሎ እዩ። ውዳበ ሓይሊ ምዃኑ ኣብ ኤርትራዊ ክውንነት ብዝተረጋገጹ ዓበይቲ ኣብነታት ተሰኒው ተገሊጹ ንረኽቦ። ኣብ ዓምዲ መልሓቐ ኣዳቡ ኣልፍኑን እቲ ካልኣይ ገድሊ ጉጅለ ባህሊ ቀያሕቲ ዕምባባታት ካብ ዓራርብ ክሳብ ሱዳን ብቓላት ስነ ጥበባዊ እስጢፋኖስ ኣብርሃም መበል 17 ክፋል ተጸንሐና። ኣብ ዓምዲ ማሕበራዊ ዕቤት ባብ ዕድላት ንስንኩላን ምርሓው ዘለዎ ረብሓታት ዕዙዝ ምዃኑ ተገሊጹ። ዝሓለፈ 3 ዕቑድ መንግስቲ ኤርትራ ነዞም መትከላት ማእከል ገይሩ ኩሎም ዜጋታት ምዕሩይ ማሕበራዊ ኣገልግሎት ንኽረኽቡ እኹል ዕድላት ኣብ ምፍጣር ኣበርቲዑ ክሰርሕ ጸኒሑን ኣሎን። ከም መርኣያ ትግበረ ናይዞም መትከላት ድማ ስንኩላን ኣብ ማኣዲ ትምህርቲ ዘለዎም ተሳትፎ ንኽዓዝዝ ኣድላይ ዘበለ ዕድላት ክኸፍት ክኢል እዩ። ኣብ ዓምዲ ሲያሓዊ ኣሳር ካልኣይ ክፋል ትሕዝቶ ስነ ጥንታውን ቱሪስታውን ተፈጥሮኣዊ ጽባቐታት ሰሜናዊ ቀይሕ ባሕሪ ቀሪባ ኣላ። ኣብ ዓምዲ ዕልወ ሞያ ቴክኖሎጂያ ዝተፈላለዩ ሓደስቲ ምህዞታት ረኽበታትን ተላልዮም። ኣብ ዓምዲ ዓለማዊ ዛዕባ ኣብ ማሕበራዊ መራኸቢታት ዘመናዊ ኣገባብ ምክልኻል ፍርያት ጣንጡ ይምዕብል ከም ዘሎ ተሓቢሩ። ኣብዚ እዋን ማእከላይ እቶት ኣብ ዘለዎን በተርእዮ ሕማምዓቱ ዝሰቐያ ሃገራት ምስ ምዕባለ ስነ ፍልጠት ዝተሓሓዘ ሓደስቲ ኣገባባት ምክልኻል የተኣታትዋ ኣለዋ። ከባብያዊ ብከላ ዝፈጥር ጸረ ባልዕ ኣብ ክንዲ ምንስናስ ኣብ ውልቂ ጣንጡ ዘተኮረ ሳይንሳዊ መጥቃዕቲ ብምክያድ ነቲ ሕማም ክቆጻጸራ ኣብ ምፍታን ይርከባ። ጣንጡ ዓሶ ጥራይ ዘይኮነስ ረስኒ ደንጊ፣ ዚካ፣ ቺኩንጉንያ ዝኣመሰሉ ተመሳሳሊ ምልክታት ዘለዎም ሕማማት ስለ እተመሓላልፍ በዚ ሕማማት ኣብ ዝተሸገረ ሃገራት ዘመናዊ ናይ ምክልኻል ስነ ፍልጠት ይምዕብል ኣሎ። ኣብ ቤተ ምርምር ወል ባችያ ዝተባህለ ጀርሚ ፈረሞ ኣብ ጣንጡ ኣትዩ ሕማም ከም ዝፈጥር ይግበር። ነቲ ጣንጡ ዝተሸከሙ ተባዕትዮ ጣንጡ ካብቲ ቤተ ምርምር ምስ ተፈነው ኣብ በረኻ ምስ ዘለዋ ኣንስትዮ ጣንጡ ይረኸቡ። እተን ዝተለኽፋ ኣንስትዮ ጣንጡ ዓሶ ከሰጋግራ ኣይክእላን። ዝወልዶ እንቋዖ ኸዓ ስለ ዘይጫጫሕ ካብቲ ኸባቢ ጣንጡ እናጸነታ ይኸዳ። ኣብ ዓምዲ ጸጋታት ባሕሪ ኣገዳስነትን ጥቕምን ፀህያይ ባሕሪ ተዘርዚሩ ንረኽቦ። ብዓለም ደረጃ 12,000 ዓሌታት ፀህያይ ባሕሪ ኣለዉ። ኣብ ሃገርና ሰነዳት ሚኒስትሪ ሃብቲ ባሕሪ ከም ዝሕብሮ ኣብ ቀይሕ ባሕሪ 286 ዓሌታት ፀህያይ ባሕሪ ይርከቡ። ፀህያይ ባሕሪ ብሕብሮም ብዙሕምን ኣከባብያዊ ዝርግሐን ይፈላለዩ። ብመሰረት ዝውንንዎ ዝተፈላለየ ሕብሪ 3 ዓይነት ፀህያይ ባሕሪ ኣለዉ። ንሳቶም ከዓ ቀያሕቲ፣ ቡናዊ፣ ቀጠልያ ፀህያይ ባሕሪ ይበሃሉ። ፀህያይ ባሕሪ ዘይከም ኣብ መሬት ዝበቕሉ ተጓዳእቲ ፀህያይ ብዙሕ ጥቕሚ ኣለዎም። ደቂ ሰብ ንኣሽሓት ዓመታት ፀህያይ ባሕሪ ክጥቀምሉ ጸኒሖም ኣለዉ። ስነ ጥንታዊ መርትዖታት ከም ዝሕብርዎ ቅድሚ 8,000 ዓመታት ኣብ ኤውሮጳ፣ ኣብ ምብራቕ ኤስያ ከዓ ኣብ ቅድመ ታሪክ ከም ምግቢ ይጥቀምሉ ነይሮም። ኣብ ዓምዲ ዛዕባ ሎሚ 4ይ ክፋል ትሕዝቶ ረፈረንደም ኤርትራን ጥምዘዛ ታሪክ ልሂቓን ኢትዮጵያ ቀሪባ ኣላ። ስለዚ ኢትዮጵያውያን ጸሓፍቲ ኮደ

ክልል ኣስነቀን መሰልቶምን ዕላምኦም እንታይ ምዃኑ ብዘየገድስ ዘይነበረ ክውንነት ክፈጥሩ ካብ ደለዩ ጉዳዮም እዩ። ህዝቢ ኢትዮጵያ ግን ግዳይ ጉጉይ ታሪክ ክኸውንን ብኡ ተደሪኹ ድማ ኣብ ልዕሊ ፈታዊኡን ጎረቤቱን ህዝቢ ኤርትራ ኣሉታዊ ስእሊ ክህልዎን ስለ ዘይግባእ ነዞም ፀሓፍቲ ንጎኒ ብምግዳፍ እቲ ሓቂ ክንነግሮ ይግባእ። ድሌት ህዝቢ ኤርትራ እንታይ ምንባሩን እንታይ ከም ዝኾነን ብሕፅር ዝበለ ክምለስ ይከኣል እዩ። ድሌት ህዝቢ ኤርትራ እንታይ ምንባሩ ደቁ ንብረቱ ጉልበቱ ገንዘቡን ግዚኡን ንዕጥቃዊ ቃልሲ ብምውፋይ ኣረጋጊፅ እዩ። ካልእ ምስክርነት ኣንበይ መድለዮን እቶም መወዳድርቲ ኣልቦ ዕማም ዓሚሞም ዓለም ረፈረንደም ኤርትራ ክትቅበልን ክትዕዘብን ዝገበሩ ተቓለስቲ መንእስያት እኮ ካብ ካልእ ፕላኔት ዝመፁ ፍጡራን ኣይነበሩን። ካልኣይን መወዳእታን ክፋል ፅልዋ ግሎባውነትን ዲጂታላውነትን ኣብ ዓለም ስራሕ ቀሪባ ኣላ። ዘይከሓድ ነገር ሮቦታት ነቲ ሰራሕተኛታት ኣብ ከም ዓበይቲ ኢንዱስትሪታት ዕደናን ሕርሻን ከጓንፎም ዝኽእል ሓደጋታት ተኪእዎ ወይ እውን ቀኒስዎ እዩ ክበሃል ይከኣል። ሶፍትዌራት ወይ እውን ኣልጎሪዝም ኣብ ምትካእ ከም ናይ ሕሳብ ስራሓት ናይ ቴሌፎን ማእከላትን ክፍልታትን ዝኣመሰለ ኣመና ኣሰልካይ ዝደጋግም ዕማማት ኣዝዩ ጠቓሚ ክኸውን ይኽእል እዩ። ዓቕሚ ሰብ ኣብ ዝውሕደካ እዋን እውን ሓደሽቲ ቴክኖሎጂታት መተካእታ ኮይኑ ይሰርሕ። እንተኾነ ብሰንኪ ክቆፃፀርዎ ዘይክእሉ ሰዓታት ስራሕ ብዙሓት ሰባት ኣብ ፀቕጥን ኣእምሮኣዊ ሃስያን ይወድቁ እዮም። ኣብ ፊት ፀፍሒ ኮምፒዩተር ነዊሕ እዋን ኮፍ ኢልካ ምፅናሕ እውን ኣካላዊ ምንቅስቃስ ስለ ዘይተዘውትር ናቱ ናይ ገዛ ርእሱ ኣሉታዊ ጥዕናዊ ሳዕብያናት ከም ዘለዎ ምግንዛብ ኣገዳሲ እዩ። ኣብ ዓምዲ ዳይሪ ንስኺ መን ኢኺ ኮሪዐ መገሻ ምስ ትፅቢታት ዝብሉ ኣርእስታት ዳያሪ ቀሪቦም ኣለዉ። ኣብ ዓምዲ ደል ኣባብ መበል 21 ክፋል ተኸታታሊ ዛንታ ጥሰት ለምብዕ ደሜር መሰት ተፀንሐና ኣብ ዓምዲ ዓማር ስንኩል ኩናት ተጋዳላይ ኢብራሂም መሓመድ ብርሃን ከይተሓለለ ኣብ ባይታ ዘጋዶ ትካላዊ ዕቤት ተላልዩ ይርከብ። ኣብ ዓምዲ ባና ተዕሊም ዝተፈላለዩ ምሃርትን ሓበርትን ዛዕባታት ሰፊሩ ይፀንሐና። ኣብ ዓምዲ ዕንጃረ ካልኣይ ክፋል ታሪክ ህይወት ተጋዳሊት ኣድሓነት ዓንዶም ሰፊሩ ኣሎ። ኣብ ዓምዲ ፍሬካደም ፃዕሮም ሓረስታይ በሽር ዓሊ ቤታይ ተላልዩ ንረኽቦ። ኣብ ዓምዲ ሸባብ ናፅነት ኣብ መትከልካ ምፅናዕን ሓደ ብዘይ ሓደ ክህሉ ዘይክእል ምዃኑ ተገሊጹ። ኣብ ዓምዲ ሕበርበሮ ዝተፈላለዩ ኣዘናጋዕቲ ኣማእዘንትን ልቦና ሓዘልቲ ሕሶታትን ይፀንሑና። ኣብ ዓምዲ ፈን ዋዓዳት ህዝቢ ኤርትራን ባህሉን ጥንታዊ ጣዕመ ግጥምታትን ቀሪቦም። ኣብ ፍሉይ ዓምዲ መበል ካልኣይ ክፋል ውዳበታት ኣብ ስደት ዝርከቡ ኤርትራውያን ኣብ ምክልኻልን ፅንዓትን ተዳሲሱ። ኣብ ዓምዲ ስፖትላይት ኣብ ኤርትራ ሕማም ዓሶ ንምጥፋእ በብእዋኑ ክሰላሰሉ ዝፀንሑ ዕማማት ተዳሲሶም። ኣብ ዓምዲ ኦፒንን ኤንድ ኣናሊሲስ ነፀብራቕ ንፁር ሃገራዊ ራእይ ብዝብል ኤርትራ እትኽተሎ ሓራ ናይ ምዕባለ ፖሊሲ ሰብኣዊ ዓቕምን ኣብ ፍልጠትን ስነ መጎትን ዝተመርኮሰ መፃን ተገሊጹ ይፀንሐና። ኣብ ዓምዲ ካልቸር ኤንድ ኣርትስ ኣብ ብሄረ ትግራይ ዝዝውተር ዝነበረ ብረብዓት ዝፍለጥ ንመንእስያት ናብ ፅቡቕ ናይ ምምእዛን ተልእኮ ዘለዎ ያታዊ ማሕበር ተዳሲሱ ንረኽቦ። ኣብ ዓምዲ ስፖርት ሪፖርታጅ ሳልሳይ ዙር መመረቕታ ሰልጠንቲ ታይኮንዶ ዓራግ መሰልጠኒ ማእከል ቀሪቡሎ። ኣብ ዓምዲ ኪዩንኤ ትሕዝቶ ሌላ ምስ ተገዳላይ ስነ ጥበባዊ ደራስን ዳይረክተርን ኣባል ምስ 7 ደቂ ኣደን ኣቦን ጠቕሊሎም ንስለ ናፅነት ዝወፈሩ ስድራ ሌተናንት ኮሎኔል ዮናስ ተሓገስ ቀሪቡሎ። ኣብ ዓምዲ ቁጠባን ዋኒንን 4ይ ክፋል ትሕዝቶ ቻይና ካብ ፍወሳ ብነውፂ ከመያ ምለጠት ቀሪባኣላ። ናይ ጓንዚ መትከላት ፎኪስን ረዚንን ከምኡውን ናይ ሳንግ ሆንያንግ ትካላዊ ህንፃን ጉሉሕ ኣሰር ብምግዳፉ ምብሓት ዋንነት ብመንግስቲ ሓያል ክትዕ ወላ እንተለዓዓለ ንዘመናት ተደጋጊሙ ተራእየ። እዚ ክልተ ኣገባባት ኣብ ክውንነትን ግብራዊ ዕዋለታት መሰረት ዝገበረ ፖሊሲታት ብምህንዳስ ተዋሳእቲ ናይቲ ቁጠባ ግቡእ ኣበርክቶን ረብሓን ከም ዝህልዎም ዝገብር እዩ። እቶም ንፖሊሲታት ሳንግ ዝቃወሙ ዝነበሩ ወገናት ከዓ ሚሳላዊ ዝኾነ ራእይ ናይቲ ዝሓለፈ ወይ ኣረጊት እዋን ዝነበሮም እዮም። እዚ ንጥንታዊ ቁጠባዊ ኣተሓሳስባ ቻይና ዝድስስ ጽሑፍ መሰረታት ናይቲ ኣብ 1980ታት ዝተግበረቶ እረማ ንምርዳእ ዝዓለመ እዩ ተጠቂሱ። መበል 5 ክፋል ዝኽሪ ሚያዝያ ረፈረንደም ኤርትራን ጥምዘዛ ታሪኽ ልሂቓን ኢትዮጵያን ትጸንሐና። ኣብዚ ግን ዶክተር ያዕቆብ ከም መጠ

ምሁር ክሓልፈን ዘይግባእ ክልተ ጌጋታት ፈጺሙ ኣሎ። እቲ ሓንቲ ረፈረንደም ኤርትራ ድሕሪ ናጽነት ኤርትራ ከባቢ ክልተ ዓመታት ምስ ሓለፈ ኣብ 1993 ዳኣ እምበር ኤርትራ ናጽነታ ኣብ ዝተጎናጸፈትሉ 1991 ኣይነበረን። እቲ ኸልኢቲ ድማ ኣቐዲምና ከም ዝረኣነዮ ረፈረንደም ኤርትራ ኣብ ኤርትራ ጥራሕ ዘይኮነ ኤርትራውያን ኣብ ዝርከብሎን ካልኦት ተወሰኽቲ 41 ሃገራት እንተላይ ኢትዮጵያ እዩ ተኻይዱ። እዘን ጌጋታት እዚኣተን ሓደ ተመራማሪ ዝፍጽመን ተራ ጌጋታት ኣይኮናን። ምክንያቱ መጽሓፉ ይሕመቐ ይጸብቕ ኣብ መጻኢ መወከሲ ሰነድ ምዃኑ ኣይክተርፋን ስለ ዝኾነ ተገሊጹ። ኣብ ዓምዲ ሸባብ ንኡስ ዓምዲ ሓሳባት ሰለስተ መፍትሕ ዓወት ተዳሲሶም ቀስ ብቐስ ውሽጣውያን ተስፋታትና ሕልምታትና ባህግታትና ክንርዳእ ምስ ንጅምር ግን ኣዝና ክንግረም ንጅምር። ስለዚ ከዓ ምስጢር ምንባርና ዕላማና ንዓኣቶም ክውን ንምግባር ምዃኑ ከም ፀሓይ ቀትሪ ክበርሃልና ይኽእል። ዕላማታትናን ባህግታትናን ኣነፂርና ንምፍላጥ ግን ናብ ውሽጥና ቁሊሕ ምባል ከድልየና እዩ። እዚ ድሕሪ ምግባርና ጉዕዞ ሂወትና ናበይ ምዃኑ ይንፅርላ እሞ ኩሉ ፀዓትና ክእለትና ናብኡ ነወፍዮ። ስለዚ ንስኻ እውን ተንስእ ተበራበር። ንህይወት ካብቲ ቅድሚ ሕጂ ዝነበረካ ኣጠማምታ ብዝተፈለየ ንኽትሪኣ ተበገስ። እቲ ግዜ ሕጂ እዩ። ኣብ ዓምዲ ስድራ ቤት እቲ ናይ ሞት ሓደጋ ኣብ መንጎ ዓዲ ጓዕዳድን ዓዲ ቀን ዘሎ ናይ 50 ሜትሮ ፅርግያ እዩ። ብ29 ጥሪ 2026 ሰዓት 7 ፍርቓን ናይ ምሸት ኣጋጢሙ። መራሕ መኪና ዝነበረ ኣቶ ሓድጉ ዕቕባ ማርያም ኮይኑ ነቲ ብብሽክለታ ናብ ዓዱ ዓድና ኣምን ዝጓዓዝ ዝነበረ ቀሺ መርሃዊ ኣሮን ሃሪሙ ሞት ዘብፅሐ ሓደጋ ኣብሪዱሉ። ቀሺ መርሃዊ በቲ ዘጋጠሞ ከቢድ ማህረምቲ ህፁፅ ሕክምና ውረድኤት ንምርካብ ሆስፒታል ሓሊበት እኳ ኣትዩ እንተነበረ ቀልጢፉ እዩ ዓሪፉ። ነቲ ዝተፈፀመ ሞት ዘስዓበ ሓደጋ መዕለቢ ንምግባር ከዓ ክልቲኦም ስድራ ቤታት ብ21 ሚያዝያ 2026 መራሕቲ ሃይማኖት ዓበይቲ ዓድን ቤተሰብ ክልቲኡ ስድራ ቤትን ኣብ ዝተረኽብሉ ወግዓዊ ናይ ዕርቂ ስነ ስርዓት ተፈጺሙ። ዓምዲ ባና ትምህርቲ ትምህርትን ስነ ምግባርን ጠቀስ ትሕዝቶታት ሒዛ ንረኽባ። ኣብ ዓምዲ ልምዓት ኩባንያ ገመል ህዝባዊ መጓዓዝያ ካበይ ናበይ ቀሪቡሎ። ኣብ ዓምዲ ሜን ሆናው ሆናክ ናይ 1974 ሞዴል ፍርያት ሩስያ ዝኾነት ላዳ ዝዓይነታ መበል 3 ወለዶ መኪና ብኣዝዩ ክቡር ዋጋ ናብ ዕዳጋ ወሪዳ ከም ዘላ ተገሊጹ። ወዲ 40 ዓመት ኣሜሪካዊ መምህር ብሓድሽ ቅዲ ክውነታዊ ኣብነታት መስርሕ ህይወት ኣብነት ዝገብር ሜላ ኣመሃህራ ልዕሊ 4 ሚልዮን ዶላር ኣብ ዓመት ኣታዊ ክገብር ክኢሉ ከም ዘሎ ተሓቢሩ። ቻይናዊት ናይ ዕድመ በዓልቲ ጸጋ ኮውኮው ኢስታንብሉፋ ኣብ መበል 129 ዕድሚኣ ከም ዝዓረፈት ተገሊጹ። ኣብ ዓምድያ ንእስራ ዝተፈላለዩ ስድራ ቤት ጠቀስ ትሕሶታት ይጸንሑና። ኣብ ዓምዲ ትንታነ ዜና ኩነታት ማሊ ከም ዛዕባ ተላዒሉ ይጸንሐና። ኣብ ማሊ ዝንቀሳቐሱ ጅሃዳውያን ዕጡቓት ኣብዚ እዋን መጥቃዕትታቶም መሊሶም ብምሕያል ናብ ርእሰ ከተማ ናይ ተሃገር ዝኾነት ባማኮ ክኣቱ ክኢሎም ኣለዉ። እዞም ዕጡቓት ጉጅለታት ምስቶም ኣብ ሰሜናዊ ክፋል ናይቲ ሃገር ዝርከቡ ብትዋርግ ዝፍለጡ ቀቢላ ብምትሕባርዮም ኣንጻር መንግስቲ ማሊ ዝቃለሱ ዘለዉ። ተወለድቲ ቀቢላ ትዋርግ ኣብቲ ዝነበሩሉ ሰሜናዊ ክፋል ማሊ ናይ በይኖም ሃገር ንምቓምዮም ኣብ ዝሓለፈ እዋናት ኣንጻር መንግስቲ ቃለሱ ጸኒሖም። ሕጂ ከዓ እዞም ብምጓሰን ንግድን ከም ዝነበሩ ዝንገረሎም ህዝቢ ምስቶም ጅሃዳውያን ዕጡቓት እናተሓባበሩ ኣንጻር እቲ ኣብ 2021 ብዕልዋ ስልጣን ዝሓዘ መንግስቲ ማሊ ይቃለሱ ኣለዉ። ኣብ ዓምዲ ጥዕና ንክንክን ቆርበት ዝምልከት ትሕዝቶ ቀሪቡ ኣሎ። ቆርበትና ንኣስታት 15 ሚእታዊት ካብ ጠቕላላ ክብደት ሰብነትና ሸፊኑ ይርከብ። ኪንዮቲ ንሰብነትና ኣብ ምሽፋን ዘለዎ ተራ ካልእ ሓያሉ ኣገደስቲ ጥቕምታት እዩ ዘለዎ። ቆርበትና ሕማም ናይ ምክልኻል ዓቕሚ ይፈጥር። ውሽጣዊ ኣካላት ሰብነት ብዝግባእ ክዓይን ክነጥፉን ሸፊኑ ሓቂፉ ይሕዞም። ካብ ውሽጢ ሰብነትና ዘይድለ ረስሓት ብመንገዲ ረሃፅ ንደገ ከም ዝወፅእ ይገብር። ቫይታሚን ዲ ብፅምረት ከም ዝፈሪ ይገብር። ቆርበትና ነዚ ቫይታሚን ካብ ዝወሰድናዮም ምግብታት እዩ ዝምስርሖ። ሜላኒን ይሰርሕ። ሜላኒን ቆርበትና ሕብሪ ከም ዝህልዎ ዝገብር ባእታ እዩ። ብምድህሳስ ነገራት ዘለዎ ጠባይን ቅርፅን ክነለሊ ይሕግዘና። ኣብ ዓምዲ ማህደር ጀጋኑ መበል 24 ክፋት ዛንታ ግድልን ናጽነት ወራር ቀይሕ ኮኸብን ተኼላ ቀይሕ መስመርን ቀሪባላ። እታ ጋንታ መድፋዓጅታት ካብ ዝነበርናሉ ቦታ

የማነ ጸጋም ተገዲማ ብጽንዓት ተወገአት። ወዲ ግንጃር የማነ ጸጋም እናተወናጨፈ ንመሰርዑ የውሃህድን ብሬድዮ መራኸብ ብዘይ ምቁራፅ ምስ ላዕለዎት ሓለፍቲ ምርድዳ ይገብርን ነበረ። ንጓል ዘወልዲ ተኪኡ መስርሕ ክኣሊ ዝተመዘዘ ኣሰፋው ኣፍወርቂ እዩ። መሬትና ጸልመተ ምስከደ እቲ ውግእ እውን እናፈኸሰ ኣማስያኡ ደው በለ። ወታደራት ጸላኢ ኣብ ፊትና ኮይኖም እስቃጥላ ከፊቶም ጎስማጥ ማለት ብሽኮቲ ክድረሩን ከለዉ፣ ንሕና ግና ከብድና እናሓኸኽና ኣብ ዘለናዮ ብምዃን ድምፅን ምንቅስቓሳትን ጸላኢ ንከታተል ነበርና። ኣብ ዓምዲ ዛዕባ ሎሚ

ዝተረኸበ እቲ ውግእ እውን እናፈኸሰ ኣማስያኡ ደው በለ። ወታደራት ጸላኢ ኣብ ፊትና ኮይኖም እስቃጥላ ከፊቶም ጎስማጥ ማለት ብሽኮቲ ክድረሩን ከለዉ፣ ንሕና ግና ከብድና እናሓኸኽና ኣብ ዘለናዮ ብምዃን ድምፅን ምንቅስቓሳትን ጸላኢ ንከታተል ነበርና። ኣብ ዓምዲ ዛዕባ ሎሚ ዘዛሚት

0: مرينا نسمامع عين قرادة عنينا كله داسي زبلكا بحق نت مو ياسم من اللي سكام توتو قبر كان نحر الناسي مسمى نسيات دينا خينا ولا انتي مرينا نردادا تسرح كام سمى كمزي نايزي ناسي هي تبهالكا ايهن مين تبهالكا شعن شعي خاتو الدو كم تروي ازل خابو زحات يمزي موتنا كاب زيار ريفرال هوسبيتال سلازي خونات كاب زي خباب نايزي بعن سبا كاب قاش واركا هي ترفا ريفور تبهي لو نابزي موتنا يم ببزح مالتش زتفال علي كيز قال دونجيوم قال يوم افساعاتهم يموتنا يم ግን ነቲ ኩሉ ዝመፀ ድሓኒና ቁርብ ኣብ ንብረት እንተዘይሓፂርና ሲ ነቲ ዝመፀ ብዝግቡእ ሓኪምና ኢና ነፋኑ ማለት እዩ
1: ኣብ ሕክምና ሓደ ኣባህል ኣሎ ማለት እዩ ዝባህላ እዚ እንታይ እዩ ሕክምና ናይ ቲም ወርኪ ዝበሃል ኣዘራርባ ኣሎ እዚ ናይ ሓባር ስራሕ እዩ ናይ ጉጅለ ስራሕ እዩ ማለት እዩ ሕጂ ካብዚ ቲም ወርክ እዚ ሓደ ኣባል እንተጎዲሉ ወይ ሓደ ኣካል እንተጎዲሉ እታ ስራሕ ተቋሪፃ ኣላ ማለት እዩ ስለዚ እዚ ክተረጋገፅ ክትክእል ኣለካ ሓደ ሆስፒታል ወይ ሓደ ትካል ጥዕና ከም ትካል ጥዕና ይቕፅል ኣሎ ክትብል ትኾንካ ማለት እዩ ከም ኣቐዲምና ዝጠቐስናዮ ኩሉ ዓይነት በዓል ሞያ ኣሎ እዚ ማለት እዩ ስፔሻሊስት ኣለዎ እዚ ሓፈሻዊ ሓካይም ኣለዎ እዚ ካልኦት ሞያታት ናይ ጥዕና ተፈላለየ ብነርሲንግ ይኹን ብካልእ ሰፖርቲቭ ዲፓርትመንት ናይ ፋርማሲ ናይ ላቦራቶሪ ናይ ራዲዮሎጂ ወዘተ ወዘተ ኣለዉ ማለት እዩ እዚ ኩሉ ከም ሓደ እቲ ሕሙም ኣገልግሎት ክረክብ ተኮይኑ ነዞም ኩሎም ኣብ ዝተፈላለየ ግዜ ክረኽቦም ኣለዎ ማለት እዩ ስለዚ እቲ ስራሕ ዋላ ተዘይደለካዮስ በዕሉ እዩ ናብቲ ቲም ወርክ ዘእትወካ ማለት እዩ ተወሳኺ እንታይ ኣሎ ብፍላይ ፍላይ ኣብ ሰዓት እዚ ንስልጠና ዝመፁ ተምሃሮ ውን ኣለውና ማለት እዩ ናይ ሄልዝ ኣሲስታንት ንስልጠና ዝመፁ ተምሃሮ ኣለውና እዞም ተምሃሮ እዚኦም ፅባሕ ንጎ ሰብ ሙያ ኮይኖም ናብ ስራሕ ዝዋፍሩ እዮም ማለት እዩ ስለዚ እዚኦም ኣካል ናይቲ ስራሕኦም ኣካል ናይቲ ትምህርቲ እኦም ማለት እዩ ኣብ ዋርድ ዝግበር ራውንድ ድዩ ኣብ ኦፒዲ ዝግበር ንጥፈታት ድዩ ብምሉ ምስኣቶም ንዓቶም ኣስተምህሮ እንዳሃብካ ነቲ ሞይኦም ዝዕቢሉ እንዳተሰራሕካ ተኸይድ ማለት እዩ ስለዚ እቲ ንጥፈታት ነቲ መጀመርታ ተመዳቢ ዘሎ ንምስ ዝፀንሐ ስራሕ ባዕሉ እዩ እንዳእተወካ ዝኸይድ ማለት እዩ ናይ ስራሕ ተመክሮታት ምልዋጥ እንዳእተወካ እዩ ዝኸይድ ማለት እዩ
2: ሞያ ዝዓደቐ መንእሰይ ምፍራይ ዓብ ረብሓ ኣለዎ ሓካይም ኣባላት ሆስፒታል ከረን እውን ብመሰረት ክመሃርዎ ዝወሰደሎም ዓመታት ዘይኮነ ብመንፅር ዝቐሰምዎ ሞያዊ ፍልጠት ክረአ እንከሎ ረዚንን ሓላፍነትን ዘሰክምን እዩ ሞያ ሕክምና ናይ ሕልና ስራሕ እዩ ኣተሓሳስባ ግዜ ፃዕሪ ተወፋይነት ሓላፍነት ጥንቅቐን ትዕግስትን ይሓትት ምእንቲ ሞያ ተኸፍሎ ዋጋ ቀሊል ኣይኮነን እዚ ሞያ እዚ ንተሓከምቲ ካብ ቃንዛ ስቓይ ፍርሕን ሻቐሎትን ኣገላጊሉ ሂወት ተሓከምቲ ዘሐድስ ሞያ እዩ ብዓብኡ ሂወት ሰብ ንምድሓን ትሰርሕ ብምህላውካ ክብደቱ ምርዳእ ይከኣል እዞም ኣባላት መንእሰያት ሓካይም ሆስፒታል ክረን እውን ሞያዊ መድረኽ ዘሰከሞም ሓላፍነት ምዃኑ ተገንዚቦም ነቲ ንዓመታት ዝቐሰምዎ ፍልጠት ኣባይታ ብዓፀፋን ብተወፋይነትን ክሰርሑ እንከለዉ ብሞይኦም ዕግበት ይስምዖም
0: ናይ ባሃቂ ኣብዚ ተቐንዚ ክመፀካ ከሎ ማራ ተሸጊሩ ተጨኒቑ ዋላ እውን ገሊኦም መጀመርታ ኣይሰምዑካን እዮም ትብሎም ከማን ዋላ ቁረስተየልካዮና ሓደ ሰብ በሊዑ ክመፅእ ኣለዎ ኩሉ ክፈልጦ ዘለዎ ሲ ስንምስዳድ ይኹን ዝኾነ ክገብር ክመፅእ ከሎም ዳ ስኒሲ ንኣብነት ቁርስያታ ሲምፕል ነገር ማለት እ ዝቐለለት ነገር ቆሪሶ ክመፅእ ኣለዎ ንሳ ኣይፈልጣን ንኣብነት ዝፀንሕ ሞ ቁረስ ክትብሎ ከለ ከማ ንክተረድኦ ማራ የሸግረ ካብቲ መጀመርታ ኖ ኣይቆርስኒ ኣብኣ ክለ ክስደድ እያ ክበላዕ ኣይክእልኒ የገለብለካ ንሳ ኣረዲእካ ወዲእካሉ ኣመስጊንካ ከይድ ከለካ ማራ ሩፍታ ፈጥረልካ ማራ ደስ ዝብለካ
3: ብፍላይ ኣብ መወለዳን ከለኹ ፍሉይ ደስታ ስምዓኒ ነይሩ ስለምንታይ ሓንቲ ኣደ ትሽዓተ ወርሒ ሙሉእ ዝኾነ ነገር ካብ ከብዳ ከየጉደለት ተሸኪማቶ መፅያ ሓደ ጥዑይ ውላድ ተገላግላ ውላድ ሓቒፋ ተሓጒሳ ኣመስጊናትካ ክትወፅሓላ ክልተ ነገር ኢካ ትኸስብ ዘለካ በቲ ሓደ ኣደ ትሕጎሳላ ካልኣይ ሰብ ፈጢራ ምውፃእ ንዓኻ ዝያዳ ሓላፍነት ዝያዳ ምሻሎ ዝያዳ ፅቡቅ ነገር ይስማዓና ኣነ ምሻሎ ዝያዳ የፍቅሮ
1: ሞያ ጥዕና ሓደ ካብቶም ኣብ ሕብረተሰብ ፅቡቅ ክብሪ ዝረከብ ሞያ እዩ ናይ ብሓቂ ከዓ ከም ሞያ ዝለዓለ ሞያ ኢልካ ክትዛረበሉ ትኽእል ማለት እዩ ምክንያቱ ምስ ሂወት ዝተኣሰር ብምዃኑ ማለት እዩ ስለዚ ኣብ ሰዓት እዚ ናይ ሬዚደንስ ፕሮግራም ንዝለዓለ ትምህርቲ ወይ ንስፔሻሊቲ ስልጠናታት ይካየዳሎ ማለት እዩ። እዚ ከዓ እቲዮም ተሳተፍቱ ብርግፅ እቶም መንእሰያት እዮም ማለት እዩ። ስለዚ መንእሰያት ሰልጢኖም ናብ ዝተፈላለየ ሙያታት ማለት እዩ ሰልጢኖም ኣብ ስራሕ ክዋፈሩ ከለዉ እሞ ኣብ ስራሕ ተዋፊርካ ሓደ ዝተወፅዐ ሕሙም ንዓኻ ዝፅበአ ብዝገበርካሉ ሓገዝ ሓውዩ ክኸይድ ከሎ እዚ እቲ ዝዓበየ ሕልናዊ ዕግበት ዝፈጥር ስራሕ ማለት እዩ። ስለዚ እቲ ሙያ ጥዕና እዚ ዓይነት ውፅኢት ዝርከቦ ስለ ዝኾነ እቲ ሞያ ብሕብረተሰብ ይኹን በቲ ኩሉ ኩሉ ክብሪ ዘለዎ ሞያ እዩ። በዚ ከዓ መንእሰያት ዝተፈላለዩ መንእሰያት ኣብ ዝተፈላለየ ሞያታት ኣትዮም ካብቲ ዝለዓለ ካብቲ ዝተሓተ ክሳብቲ ዝለዓለ ቅድሚ ሕጂ ዘይነበረ ንኣብነት እዚ ናይ ስፔሻሊቲ ፕሮግራም ይካየዳሎ ማለት እዩ። ሓደ ካብ መርኣያ ናይ እዚ ከዓ እቲዮም ኣቐዲሞም ዝሰልጠኑ ኣብ ዝተፈላለዩ ሆስፒታላት ኣትዮም ስራሖም ሰርሑ ኣለዉ። ባና እውን ኣለውና ማለት እዩ። ሓደ ሰርጅን ናይ መጥዋሕቲ ሓኪም መፅና ኣሎ። ናይ ብሓቂቲ ሓደ ሓኪም ነርና እዩ ሕጂ እውን ተወሳኺ ሓኪም ሰርጅን መፅና ማለት እዩ። እቲ ኣበርክቶ ናይቲ ምምዳብን መንእሰይ ብምዃኑን ከዓ ዝያዳ ውፅኢታዊ ከም ዝኾነ እቲ ስራሕ ባዕሉ እዩ ዝዛረብ ማለት እዩ።
2: ማዕረ ማዕረ ጥዕናዊ ዜጋታት ኣብ ምውሓስን ተርእዮ ሕማማት ንምቁፅፃር ዝግበር ዘሎ ፃዕርን ብመንፅር ሞያውያን ጥዕና ኣብ ምፍራይ ዓብዪ ዕዮ ተሳሊጥ እዩ። ኣበየ ዞባን ከባቢታትን ተመዲቦም ስርሑ ዘለዉ ኣባላት መንእሰያት ሕክምና እውን ውሕስነት ጥዕና ኣብ ምርግጋፅ ልዑል እጃም ይፃወት ኣለዉ። ኣባላት ሓካይም መንእሰያት ዞባዊ መወከሲ ሆስፒታል ክረን እውን ነቶም ክሕከሙ ዝመፁ ኣብ ጥዕና ዘለዎም ርድኢት ንቕሓቶም ንኽብርኽ ብዝተማእከለ ኣገባብ ናይ ጎስጓስ መደብ የካይዱ።
3: እቲ ትካላት ጥዕና ብሓፈሻ ሚኒስትሪ ጥዕና ማለት እዩ ወይ ድማ ሚኒስትሪ ኤርትራ ንኩሉ ሰብ ከም ድባፃሕ ንኩሉ ህዝቢ ማዕረ ማለት እዩ ይኳል ዝኾነ ዲስክሪፕሽን ከለዎ ብምግባሩ እቲ ህዝቢ ካብ ጥቕሚ ሕጂ ዝነበሮ ዝያዳ ተሓጊዙ እዩ። ምክንያቱ ወላ ክትሪኦ ከለካ እቲ ዝነበረ ክትሪኦ ከለካ ወላ ቲ ሪፖርት ክትሪኦ ከለካ እቲ ህዝቢ ብጣዕሚ እቲ ደረጃ ንቕሓቱ ዓብዩ ምስቲ ኩሉ ትካል ጥዕና ኣብ ከባቢኡ ብምግባሩ ብጣዕሚ ተሓጊዙ ከም ዘሎ ይዝረአየካ። ምክንያቱ ወላ ኣብዚ ዝመፅእ ዝነበረ ዋሕዚ ህዝብን ሕጂ ዘሎን እንዳሓሸ ይኸይድ ማለት እዩ። ምክንያቱ ኣብዚ ክሳብ 130-141 ኦፒዲ ኣብዚአን ክልተ ዘለዋ ስሊት ወይ ድማ ማይክሮስኮፕ ንብለን ዘለና ክረአ ከሎ ቀሊል ኣይኮነን። ሕጂ ግን ዝያዳ እንዳሓሸ ይኸይድ ኣሎ ማለት እዩ። ምክንያቱ እቲ ሰብ ኣብቲ ዘለዎ ንባዕሉ እውን እቲ ንሕና ውን ንኸይድ ኢና ካምፓይን ንገብር ማለት ካብ ዝወፀ ጌትካ እቲ ስክሪን ትገብር ሓገዝ ማለት እዩ። ሕጂ ከድና ንገብር ኢና ስማጥ ከድና ሃበሮ ከድና ገለብ ምሕላብ ዝኽሉ ቦታታት ከድና ኣብኡ ስክሪን ጌርካ መጥባሕቲ ተገይሩሎም ያው ከድና ዝገበርናሉ ግዜ ነይሩ እዩ ማለት እዩ። ሕጂ ንሱ እውን ንባዕሉ እቲ ኣብ ዓመት ሓንቲ ግዜ ከምኡ ትገብሮ ምስቲ ዘለዎም ተወሳኺ ተደራቢ እቲ ኣብኡ ትሪት ክኸውን ዘይክእል ነገር በዚ ይሕገዝሎ ማለት እዩ። ስለዚ ከምቲ ዝበልካዮ እቲ ትካል ጥዕና ምውሳኽ ኣብ ነፍሲ ወከፍ ቦታታት ትካል ጥዕና ናይ ምትካል መደብ ምግባሩ ብጣዕሚ ኣጋዚ እዩ ነቲ ህዝቢ ይብላዕሉ ማለት እዩ።
4: ሞያና ሕክምና ኩሉ ግዜ ምስ ሂወት ተሓሓዝ ስለ ዝኾነ ኩሉ ግዜ ጥንቃቐን ፍልጠትና ክህልወካ ኣገዳሲ እዩ። ሕጂ ምስ ሓራስን ኣደን ኩሉ ግዜ ክቢድ እዩ እቲ ብድሆ። ግን ንሕና ኣብዚ ከም ምንእሰያት ዝበዝሐ ሰብ ኣዚ ምንእሰይ እዩ ኣብዚ ሆስፒታል ዝሰርሕ ዘሎ ከም ምንእስያት ንሕና ከዓ ንምክተል ኣለና ማለት እዩ። ኩሉ ሰዓጢቕና ኣለና ማለት እዩ። ዝግባእ ነገራት ኣለና ኣዚ ብግቡእሲ ንሰደ ኣለና ኢና ንብል
5: እዚ ስራሕ ናይዚ ሕክምና ብሓፈሽኦ ክትሪኦ ከለካ ብመንእሰያት ይስራሕ ዘሎ ኣብዛ ላቦራቶሪ ዲፓርትመንት እንድሕሪ መፅኢካ ከዓኒ ሓደ ጥራሕ እዩ ዘለና ዓብ እምበር ኩሎም መንእሰያት እየ ኩሎም ካባይ ድንእሱ እዮም እውን እንጂ እንተዳሪእኸያ በዚ ጋብ እንተዳሪእኸያ በዚ መሰረዝስ ኩሉ እቲ ንጥፈታት ናይቲ ምርመራ ምርማር ናይ ሕቡም ዝምልከት ብመንእሰያት እዩ ዝካየድ። ስለዚ ሳበርክቶም ኣዝዩ ልዑል እዩ ዘሎ።
2: ሕሙም ኣሚኑ ህይወቱ ክህበካ እንከሎ ንስኻ ድማ ብመሰረት ዝደለብካዮ ሞያ ሓላፍነት ተገንዚብካ ክትሕክሞ ከለኻ ክብደት ዝሞያ ይስወጠካ። ብወገና ናብ ዝተፈላለየ መሐከሚ ክፍሊ ሆስፒታል ክረን ኣብ ዘምራሕናሉ ኩሉ ኣባል ኣብ ንጡፍ ስራሕ ተጸሚሩ ክሰርሕ ተዓዚብና። ኣብኡ ዝጸንሑ ሰብ ተመክሮን መንእስያት ተሓካይምን ነቶም ሓደስቲ ዝተመደቡ ሞያዊ ፍልጠት ክቐስሙ ዝመፁ ተምሃሮ ይምህሩን ፍልጠቶም ብግብሪ ይመሓላልፉን። ስለዚ ተራን ኣበርክቶን መንእስያት ሓካይም ዞባዊ መወከሲ ሆስፒታል ክረን ኣበርክቶኦም ዘርእየና እንተሎ ኣብ ግብራዊ ዕዮ ብሓባራዊ ዕማም ኣብ መዳይ ጥዕና ውሕስነት ምምዝጋብ ማለት እዩ።
5: ተራን ኣበርክቶን ናይ መንእስያት ኣብዚ ሆስፒታል ክረን ክሪኦ ከለኹ ብሓፈሹ በቲ ላቦራቶሪ ጀሚርካ ኩሉ እቲ ሆስፒታል ብመንእስያት ይጥዕመም ዘሎ ብመንእስያት ዝስራሕ ዘሎ ቲ ኣበርክቶኦም ግዲኦም ንስ ዓብዪ ዘሎ ብስራሕ ስለዚ እንታይ እዩ ነዚ ዘሎ ኣበርክቶ ግን ብዝያዳ ተወፋይነት ወሲኾም ነቲ ንዕኦም ኣሚኑ ክግልገል ዝመፅ ዘሎ ህዝቢ ብዝያዳ ተወፍዮም ንክሰርሕሉን ክግልግልዎን ምክንያቱ ኣብዚኣ ቀንዲ ኣብዚኣ ካብ ንወፍረላ ስራሕ ዚ ሕሙም ንምግልጋል እንድያ ሕሙም ከተገልግል ድሕር ተወፍራለካ ከዓ ነዚ ዘለና ሓላፍነት ብግቡእ ተዋፂና ነቲ ሕሙም ግቡእ ሰርቪስ ረኪቡ ዓጊቡ ክኸይድ ከም ዝኽእል ክንገብሮን እቶም ዘለዉ መንእስያ ዝያዳ ዝሰርሕዎ ዘለዉ ዝያዳ ደፊኢት ወሲኦም ክቕፅልዎ ይለቦ
4: ሕጂ ኣብዚ ክሪኦ ከለኹ ኣነ ኩላ እታ መንእሰይ ንብላ ዘለና ማለት እዩ ኩላ እቲ ጎያ ዘለና ንምሕጋዝ ማለት እዩ ሕጂ ንሕና ትቀንዲ ዕላማና ጥዒተ ደ ሓሪሳ ንገዛእ ክትፋኑ ምስ ቆልዓ ማለት እዩ ሕጂ ሞት ክውሕድ ከዓ ሕጂ ሞት ክንሪኦ ከለና ከዓ ካብዚ ዝሓለፈ ዓመታት ብጣዕሚ ኢና ኣብ ፅቡቅ ደረጃ ዘለና ማለት እዩ ዳርጋ ሞት የለን ክትብል እውን ትኽእል ኢኻ ማለት እዩ ብጣዕሚ ትሑት እዩ ዘሎ መፀና ሞት ናይ ኣደ ማለት እዩ እዚ ከዓ ትቀንዲ ዕላማና ማለት እዩ ካብ ስንክልና ናፀ ዝኾነ ቆልዓ ኣደ ከዓ ካብ ዝኮነ ነገራት ሕማቅ ነገራት ናፀ ኮይና ቆልዓ ሓቂፋ በዚ ክትፋኑ ክትሪያ ከለካ እስ ትናትና ሪዋርድ ማለት እዩ
0: ኣነ ምሽ ደንታል ሜዲስን ወዲ ኣለኹ ካባይ ዝነኣሳኽ ኣለዋ ድሕረይ እሰን ሓደሽቲ ሓደሽቲ መዓልታዊ ክመፅእካ ከለዋ ወይ እውን ዓመት ዓመት ተመዲመን ክመፅእካ ከለዋ ሲ ከምዚአን ዝበለ ካብቲ ርሑቕ ይሳተፋ ኣለዋ ቀደምሲ ኩሎም ናብዚኦም ዝመፁ ነይሮም ሕጂ ግን ብመንፅር እቲ ተዘርጊሑ ዘሎ ናይ ሄል ስቴሽን እዚ ክሊኒክ ንበሎ ንሱ ናይ ጥዕና ማእከላት ብኡሲ እቲ ስራሕ እውን ቅሩብ ተቃሊሉ እዩ ምክንያቱ እቲ ሲምፕል ዝበሃል ፍኩስፎ ዝበለ ነገራሲ ኣብኡ ወዲኦሞ ስለ ዝመፁ ክብ ዝበለ እዮም ናባና ዝሰድዎ ንሕና ከዓ እትንክእሎ ብዘሎ በትናትና መሳርሒታት ጌርና ድማ ኣብዚ ንተሓባብር ሕጂ እሶም ተዘይገብርዎ ነይሮም ኩሎም ናብዚ ተዝመፁ ነይሮም ኢልካ ካ ትሓስብ ማዕሪ ክንደይ ኣቃሊሎም ልና ኣሎ ማዕሪ ክንደይ እቶም ትምህርቲስ ሰፊሑስ ናብ ብዙሕ ቦታታት ተዘርጊሖም ዘሎ ከዓስ ትሪኦ ማለት እዩ ሞያሲ ይኸብርን ይበዝሕን ከም ዘሎ ትርዳእካ
1: እቲ ኣገልግሎት ዝውሃብ ዘሎ ኣገልግሎት ጥዕና ማለት እዩ ኣብዚ ሆስፒታል ይኹን ኣብ ካልኦት ሆስፒታላት ኣብ ሰዓት እዚ በብእዋኑ ብዝፈርዩ ዘለዉ መንእስያት እቲ ኣገልግሎት እንዳበኣቶም እንዳተካየደን ነቶም ኣብ ስራሕ ዝፀንሑ ዓበይቲ ሰራሕተኛታት እንዳተክአ ንኽኢል ኣሎ ማለት እዩ ምናልባት ዝያዳ ኣብ እቶም መንእስያት ኣተኩርና ንዛረባ ኣለና እምበር እቲኦም ቀዲሞም ኣብ ስራሕ ዝፀንሑ 20 ዓመት 30 ዓመት ካብኡ ንላዕሊ 40 ዓመት ኣብ ስራሕ ዝፀንሑ ኣዝኦም ኣብነታውያን ሰራሕተኛታት ኣለውና ናይዚኦም ኣበርክቶ ናይ ብሓቂ ነቶም በብእዋኑ ሓደሽቲ ኮይኖም ተመሊኦም ተመዲቦም ዝመፁ ዘለዉ ኣብ ምስግጋር ተመክሮ ሞያ ጥዕና ዘርእይዎ ዘለዉ ኣበርክቶ ክጠቅስ ደሊ ከመስግን ደሊ ምክንያቱ ሞያ ጥዕና ኣብ ኮሌጅ ኣብ ወረቐት ጥራይ ትምሃሩ ኣይኮነን ማለት እዩ ኣብ ባይታ ኣብ ፕራክቲስ ምስ ወረድካ ብዙሕ ሓድሽ ነገር ኣለዎ ብቲ ምልምማድ ወይ ካብ ብፃይካ ትረኽቦ ክትዓሞ ዝግባእካ ነገር ማለት እዩ ስለዚ እቶም ቀዳሞት ሰራሕተኛታትና ነቶም ድሒሮም በብእዋን እንዳተመደቡ ዝመፁ ዘለዉ መንእስያት ነዚ ተመክሮ እዚ ኣብ ምስግጋር ዘርእይዎ ዘለዉ ፃዕርን ኣበርክቶን ክምስገን ይግብኦ ማለት እዩ ኣብቲ ናይ መንእስያት ኣበርክቶ ክንኣቱ ከለና ከዓ መንእሰይ ከምዚ ኣቐዲምካ ተቐስከ ናይ ለውጢ ሓይሊ እዩ ማለት እዩ ሓድሽ ሰብ ተመዲቡ ክመፅእ ከሎ ኩሉ ግዜ እንታይ ኣለዎ ህንጥዩነት ኣለዎ ለውጢ ንኸምፅእ ህንጥዩነት ኣለዎ ማለት እዩ ወይ ክሰርሕ ዝብል መንፈስ እዩ ዘለዎ ሕጂ ነዚ ናይ ምስራሕ መንፈስ በቲ ቕኑዕ መገዲ ሸፕ ጌርካ ነቲ ስራሕ ከምዝስራሕ ክትገብር ከለካ ዝያዳ ውፅኢት ይርከቦ ማለት እዩ።

0: ሰላም ዝኸበርኩም ተኸታተልቲ መደባት ስፖርት ሰሙናዊ ፍጻመታት ስፖርት ውሽጢ ሃገርን ወፃእን ሒዘልኩም ቀሪበ ኣለኹ። ክሳብ ፍጻመ መደብና ምሳና ክትፀንሑ ብክብሪ ዝዕድመኩም ኣሚር ዓሊ ሰናይ ምክትታል። ንኣስታት 8 ኣዋርሕ ብ12 ዓውድታት ስፖርት ኣብ ምክያድ ፀንሐ ስፖርታዊ ንጥፈታት ኣብያተ ትምህርቲ ዞባ ማእከል ቀዳም 2 ግንቦት ኣብ ስታድዮም ኣስመራ ብወግዒ መጋረጃ ዓፅዩ ንኣስታት 8 ኣዋርሕ ክካየድ ፀንሐ ስፖርታዊ ግጥማት ኣብያተ ትምህርቲ ዞባ ማእከል ዝሓለፈ ቀዳም ላዕለወት ሓለፍቲ መንግስትን ግንባርን ሚኒስትራት ዕዱማት ኣጋይሽን ብኣሽሓት ዝቁፀሩ ተምሃሮ ዝተኻፈልዎ ኣብ ሜዳ ስታድዮም ኣስመራ ብክብ ዝበለ ድምቀት ተዛዚሙ ኣብቲ ዕለት ካብ ዝተሰርዐ ግጥማት ኩዕሶ እግሪ ካልኣይ ደረጃ ኣብያተ ትምህርቲ ዕድመ 16 ልዕልዮን ደቂ ኣንስትዮን ነይረን ፈለማ ፀወተን ዘካየዳ ደቂ ኣንስትዮ ቤት ትምህርቲ ሓላይ ኣንጻር ቤት ትምህርቲ ሓርነት ነይረን። እቲ ግጥም ድማ ብዓዋድ ቤት ትምህርቲ ሓላይ ሓደ ባዶ ተዛዚሞም። እቲ ግጥም ንዕረፍቲ ባዶ ባዶ እኳ እንተምርሐ ድሕሪ ዕረፍቲ ኣብ ዝቕፅለ ፀወታ ግን ኣብ ምብል 58 ደቐ ብመንገዲ ኤልሃም ዓብዱልቃድር ሸቶ ብምርካብ ቤት ትምህርቲ ሓላይ ተዓዋቲት ኮይና ናይቲ ዕለት ብልስቲ ድማ ኤልሃም ዓብዱልቃድር ብምዃን ንእሽተይ ዋንጫ ተሸሊማ ቀፂለን ፀወተን ዘካየዳ ክለባ ደቂ ተባዕትዮ ቤት ትምህርቲ ባርካ ኣንጻር ቤት ትምህርቲ ደንደን ነይረን። እቲ ግጥም ድማ ብዓወት ቤት ትምህርቲ ባርካ 2 ባሮ ተዛዚሙ። እቲ ግጥም ኣብ መበል 18 ደቂ ብተመስገን ኣስመሮም ከምኡ ድማ ኣብ መበል 60 ደቂ ብመንገዲ ሜሮን ሙልጌታ ሸቶ ብምርካብ ቤት ትምህርቲ ባርካ ዕውት ኮይና ኣብቲ ግጥም ናታን ገብረዝጊሄር ካብ ቤት ትምህርቲ ባርካ ብሉይ ተፃዋታይ ናይቲ ግጥም ተፀዊዑ። ኣብ ውድድራት ኣትለቲክስ መባእታት 70 ሜትሮ ደቂ ኣንስትዮ ቀዳሜይቲ ኣርሴማ ረዘነ ቤት ትምህርቲ ዓዲ ቆንፂ፣ ካልኣይቲ ዮሳን ተወልደ ቤት ትምህርቲ ጎዳይፍ፣ ሳልሰይቲ ሩፍታ ኤፍሬም ቤት ትምህርቲ ቤት መኻ። ብደቂ ተባዕትዮ ቀዳማይ ፋኑኤል ኢሳቅ ቤት ትምህርቲ 4 ኣስመራ፣ ካልኣይ እሰ ዮናታን ቤት ትምህርቲ ዓዲ ኣቤቶ፣ ሳልሳይ ኣሚነ ሮቤል ቤት ትምህርቲ ተኽሊ። ኣብ ማእከላይ ደረጃ 200 ሜትሮ ደቂ ኣንስትዮ ቀዳሜይቲ ፌበን ኣብርሃም ቤት ትምህርቲ ደንበ ሰንበል፣ ካልኣይቲ ማሙቅ በረኸት ቤት ትምህርቲ ዓዲ ጓዕዳድ፣ ሳልሰይቲ ቤተልሄም ሕሩይ ቤት ትምህርቲ ባና። ብደቂ ተባዕትዮ ድማ ቀዳማይ ንሆታ ደሰ ፍረ ሰላም፣ ካልኣይ ሴም ብርሃነ ቤት ትምህርቲ ጎዳይፍ፣ ሳልሳይ ያፌት ቢንያም ቤት ትምህርቲ እምባ ጠቐራ ክኾኑ ከለዉ ኣብ 100 ሜትሮ ካልኣይ ደረጃ ደቂ ኣንስትዮ ቀዳሜይቲ ዮሳን ኪዳነ ቤት ትምህርቲ ሰንበል፣ ካልኣይቲ ፌሩዝ ዓንዶም ቤት ትምህርቲ ኢብራሂም ሱልጣን፣ ሳልሰይቲ ኣስማይት ሰጊድ ቤት ትምህርቲ ኢሳቅ ተወልደ መድን። ብደቂ ተባዕትዮ ድማ ቀዳማይ ኤቨን ኣተሽም ቤት ትምህርቲ ሓርነት፣ ካልኣይ ኤርምያስ ንጉሰ ቤት ትምህርቲ ኢሳቅ ተወልደ መድን፣ ሳልሳይ ኬቨን ንጉሰ ቤት ትምህርቲ ባርካ ብምዃን ተዓዊቶም። ብሓፈሻ ጎብለል ማእከላይ ደረጃ ንዞባ ደቡባዊ ምብራቅ ክትከውን ከላ ጎብለል ካልኣይ ደረጃ ድማ ቤት ትምህርቲ ባርካ ዕውታት ብምዃን ዝተለወሎም ሽልማት ካብ ኢድ ዝተፈላለዩ ሓለፍቲ ተቐቢሎም።
1: ግጥማት ዋንጫ ናፅነት ዞባ ማእከል ብዓወት ጋንታ ደንደን ናይ ሚኒስትሪ ምክልኻል መዛዘመ ረኺቡ።
2: ብምክንያት መዓልቲ ናፅነት ኤርትራ ኣብ መንጎ ጋንታታት ዞባ ማእከል ኩዕሶ እግሪ ብናይ ደቂ ተባዕትዮን ደቂ ኣንስትዮን ክካየድ ዝቐኒየ ብዋንጫ ናፅነት ዝፍለጥ ትማል ሰንበት ኣብ ሰዓታት ናይ ምሸት መጋሮ እጅ ዓፅዩ። ኣብቲ መዓልቲ ፈለማ ንሜዳ ዝኣተዋ ናይ ደቂ ኣንስትዮ ጋንታታት ኢንሹራንስ ኣንጻር ደንደን እየን። እዘን ጋንታታት መጀመርታ ንተዓዛቢ ዘይምስጥ ኣብ ማእከል ሜዳ ዝተሓፀረ ፀወታ ሒዘን ብምቕራበን ንዕረፍቲ ባዶ ባዶ እየን ወፅን። ድሕሪ ዕረፍቲ ኢንሹራንስ ብመልሰ መጥቃዕቲ ኣቢላ ምውሃድ ኣብ መንጎ ኣርሴማ ተክለ ሃይማኖትን ፍትሓዊት ማጆርን ዝተረኣየሉ ንተዓዘብቲ ካብ ኮፍ መበሊኦም ዘበረበረ ፈተና ኣካየዳ። ደንደናውያን ኣብ ሜዳ ህላውነትን ከረጋግፃ ብመንገዲ ናይቲ ፀወታ ብልፅቲ ተፃዋቲ ዝተባሃለት ፊዮና ገርግሽ ኣቢላ ኣብ መበል 74 ደቂቕ ሽቶ ኣመዝገባ። ብድሕሪ እዚ ዝተመዝገበ ሽቶ ስለ ዘይነበረ ምዱብ ግዜ ብዓወት ደንደን ሓደ ባዶ ተዛዚሙ።

0: ደንደን ኣንጻር ኣድሉስ እየን ኣብዚ ዓመት ሙሉእ ብምሉእ ተለዊጣ ቀሪባ ዘላ ኣድሉስ ንፀውታ ተሃንዲዳ ብምጅማራ ብመንገዲና ክንፊ ኣጥቃዓይ ሄርሞን እስጢፋኖስ ኣቢላ ትጥቀስ ፈተና ኣካይዳ ጀመረት ኣብ ማእከል ሜዳ ስልቲ ኣሰላልፋ ቀይራ ዝኣተወ ደንደን ድማ መንገዲ ሜሮን ኣለም ኣቢላን ላዕለዋይ ዓንዲ ልዳት ልዕላ ዝወፀት ፈተና ኣካየደት ፀወታ ረሲኑ ብምጅማሩ ተፃዋታይ ኣድሉስ ቶማስ ስዩም ንሄርሞን እስጢፋኖስ ዝለኣኸሉ ፅቡቅ ትኩዕሶ ዕድል ካሕሽሽ ይተርእዩ ደንደን ብመንገዲ ሻም ተወልደ ኣቢላ ግብረ መልሲ እተውህብ ናይ ላዕሊ ዓንዲ ልዳት ዝሃርመት ፈተና ኣካየደት ኣጥቃዓይ ጋንታ ደንደን ሳይሞን ሃብተ ካብቲ ናይቲ ፀወታ ብሉፅ ተፃዋታይ ዝተባሃለ ኣሚር መርሃዊ ተላኢኻ ዝመፀቶ ኩዕሶ ኣብ መበል 42 ደቂ ብርእሱ ሃሪሙ ሽቶ ኣመዝጊቡ ንጋንቱ ንዕረፍቲ ሓደ ባዶ ክትመርሕ ኣኽኣላ ድሕሪ ዕረፍቲ ናይ ማእከል ተፃዋታይ ኣድሉስ ቱርያን ስዑድ ትጥቀስ ፈተነ ቅላዕ መቕፃዕቲ ፈቲኑ ፀወታ ኣበገሰ ኣብ መበል 63 ደቂ ሓልቓ ጋንታ ኣድሉስ ሄርሞን ሚኬል ኣብ ልዕሊ ኣጥቃዓይ ደንደን ሳይሞን ሃብተ ብዝፈፅሞ በደል ካብ ሜዳ ብቀይሕ ካርድ ክወፅእ ተገደደ ብድሕሪ ዚ ደንደን ንመንገዲ ዓወት እተብል ተቐይሩ ካብ ዝኣተወ ሴም ተኪአ ወዲ ተኪአ ካልኦት ሽቶ ኣብ መበል 86 ደቂ ረኸበት ድሕሪ ዛ ሽቶ ኣጋር ጋንታ ኣድሉስ ካብ ስራሕ ወፃኢ ኮይነን መሲለን ቀረባ ደንደናውያን ኣይፀንሑን ዓወቶም እተራጉድ ካብ ሜሮን ኣለም ኣብ መበል 88 ደቂቕ ሽቶ ወሰኹ ብድሕሪ ዚ ምዱብ ግዜ ስለ ዝኣኸለ ማእከላይ ዳኛ ወዲ ቢቶ ፊስካ ነፍሒ ፀወታ ብምዕፃው ብዓወት ደንደን ሰለስተ ባዶ ተዛዘመ ዝኸበርኩም ተዓዘብትና ጋንታታት ድሕሪ ዝተዳለወሎም ሽልማት ምውሳድን ሓፂር ዕላል ምስ ኣሰልጠንቲ ጋንታታት ጌርና ኣለና ናብኡ ከብለኩም
1: ኣራይ መጀመርያ ቴንኪም ከዓ ሓጎስ ኩላትና ምቕፃል ናይ ሎም ዓመት ቻምፒዮን ዋንጫ ናፅነት ነበረ ኣዝዩ ሓያል ተወዳዳርን ቅድሚ ሕጂ ብቀይሕ ባዕርን ደንደን ተዓብሊሉ ነበረ ጅግን ኩለን ጋንታታት ኣዝየ ናብ ፅቡቅ ኩመና ሓያል ውድድር ሓያል ብዶይ ኣጋጢሙና ስለዚ ናይ ሎም ዓመት ዋንጫ ናፅነት ንዓና ዓም ዝሓለፈትና ከመይ ጌርናብ ከብሕና ንምውዓል ንምባል ሓያል ስራሕ ኢና ኣካይድና ዓም ስያ ዋንጫ ጥራሕ ሓሊፋትና ነራ ሎም ዓመት እያ ዝሓለፈትና ክነምፃ ኣለና ስለንበልና ተፃወተይካ ዝረኣይዎ ኣዝዩ ኣድካምን ኣህላኽን ፅቡቅ ፀውቱ ብገፊ ዓወትካ ኣብዚ ደረጃ እዚ ክንበፅሕ ከኢልና እዚ ናይ ሎም ዓመት እዚ ናይ ሎም ዓንቲ ነበረ ፀውታ ክለብ ኣድሉስ ካብቴን ሎም ዓመት ለውጢ ገይራ ዘላ ሓያል ተወዳዳሪት ዋላ ኣብቲ ቻምፒዮን ሊግ ዞባ ማእከል ዝካየድ ዘሎ ኣሳይ ደረጃ ሒዛ ፅቡቅ ለውጢ ገይራ ኣላ ኣብዚ ናይ ዋንጫ ምፃሓንዓ እውን ሓደ ነጥቢ መቐይሮ እዩ ስለዚ ተፃወታ ኣድሉስ በዚ ኣጋጣሚ ፅቡቅ ፀውታ እዮም ተፃዊቶም ናይ ዋንጫ ግን ሓንቲ ዕወት ስለ ዘለዋ ደንደንካ ትዕወት ክኢላ ማለት እዩ ሓፈሻዊ ግን ሓያል ውድድር እቲ ፀወታ ካብ ረብሓና ከም ንቕይር ገይረ ማለት እዩ ናይ ክብሪ ቻምፒዮን ዝኮንናዮ ኣብ ኩሉ ዓይነት ውድድራት ዋላ ናይ ቻምፒዮን ሃገራዊ ውድድር ካይዶ ውድድር ኣሎ ዋላ ንዕውን ከመይ ጌርና ኣብ ከብሕና ንውዓል ማለት እዩ ዓሚ ኩለን ዋናጭ ኣብ ከብሕና ናእትናዮ ጀካ እዚያ ዋንጫ ናፅነት ሕጂ ሓደ ኢልና ብዋ ጀሚርና ኣላ ሓንቲ ሓሊፋትና ኣላ ኣብ ቻምፒዮን ከዓ ኣብ መሪሕነት ተረኪብና ኣለና ኣብ ናይ ሃገር ዝካየድ ውድድር እውን ልክዕ ካትሪክ ክንሰርሐሉ መገድ ስለ ዝኾነ ኩለን ዋናጩ ከመይ ጌርና ኣብ ረብሓና ንቕይረን ተበጊስና ኣለና እሱ እዩ እቲ ናይ ዓመ ክብርና ዓቂምና ከመይ ጌርና ክንበፅሕ ሓያል ስራሕ ንሰሪሕና ማለት እዩ
2: ናይ ፀወታ ብኩሉ ሸናኻትና ተዳልዩና መፂና ኣብሉና ሎማዓንቲ ምናልባት ኣብ ቅድሚ ዕረፍቲ ፅቡቅ ዓይነት ፀወታ ብክልቲ ጋንታ ነይሩ እዩ ፅቡቅ ፈተነታት እውን ንጎል ዝኸውን ዕድላት እውን ነይርና እዩ ምናልባት ኣብ ናይ ተከላኸልትና ቁሩብ ዘይምርግ ኣብቲ ናይ መወዳታ ደቂቕ ደንደን እውን ጎል ክረኽቡ ርኢ ኪሎምን ኣብ ድዕረፍቲ ዘካየድናዮ ፀወታ ግን ኣትሊስ ሙሉእ ሙሉእ እቲ ፀወታና ኩሉ ነገራትና ማዕራይድና ናእትወሉ ግዜያት ምናልባት ብዳኛ ብድፈፀሞ ጉለት መልክዑ ቀይሩ ፀወታና ማለት እዩ ሓበሻዊ ካብቲ ናይ ዓሚ ዝነበረ መፅናዕቲ ዝተገብረሉ ኩሉ ኣብ ኤለመንት ናይቶም ጋንታ ምስቲ ፕሮጀክት ወፂዎ ዘሎ ናይ ዓመት ኢና ዓይነት ተፃወቲ ምፅኢና በዚ ከዓ ሓንቲ ስጥምቲ ጋንታ ሓደ ተፀንዐ ፎርሜሽን ሒዝና ኢና ተበጊስና ነተን ዓበይቲ ጋንታት ይኹን ዋላ ካልእ ጋንታት ነቲ ውፅኢት ከዓ ኣርባሒ ኮይኑ ኢና ሰሪሕና ኣሉ ዛስዋይ ከዓ እቲ ተወዳደረትና ከዓ እንዳ ሓየለ መፅእ ኣሎ ማለት እዩ እወ ሕጂ እዚ ፋይናል ፀወታ እዩ ፋይናል ፀወታ ብምዃኑ መሰረት እቶም ዝምድቡ ኣካላት ብጣዕሚ ጥንቁቓት ክኾኑ ይግብኦም ብዓሰርተ ፃወት እውን ማዕርግ እንደይ ብድሆ ኢና የሕሊፍና ኣብ ደንደን ስለዚ ነዚ ብልጫና እዚ ተጠቃምነት ከይንገብር ብሙላት ቁፅሪ ነርና እተንኸውን ከዓ ካልእ ነይሩ እቲ ኣፃውታ ግን እቲ ብሰንጊታ ቴክኒካል ኢሮር ዝገበሩ ክመልስዋ ብዘይምኻሉ ካብ ጌጋ ናብ ጌጋ ድሕሪ ምብዙሑ ግን ዋጋ ካክፍሉና ክኢሎም ፃዕሪ ናይ ጋንታና ብሰንኪ ከምዚ ዓይነት ፀወታ ክባላሸውን ስፌራ ኣይኮነን ብዓብዪ ህዝቢ እዩ ህዝቢ ክሕጎስ እዩ ድመፅእ ለውጢ ደልዩ እዩ ድመፅእ ህዝቢ በዚ ዝገበርዎ ኣመዳድባ በዚ ተገብረ ኣብ ሜዳ ዝገለ ኣነ ብዙሕ ቅሬታታት ኣለኒ ኣብ ድያኑ ስለዚ ክቕበሎ ስለ ዘለኒ ጥራይ ቕበሎ ፀወታ ማለት እዩ

0: ብምክንያት በዓል ናፅነት ብፌደሬሽን ኩዕሶ መርበብ ዞባ ማእከል ዝተወደበ ግጥማት ኩዕሶ መርበብን ኩዕሶ መርበብ ገማግም ባሕርን ይካየድ ኣሎ።
1: ብፌደሬሽን ኩዕሶ መርበብ ዞባ ማእከል ተወዲቡ ብምክንያት መዓልቲ ናፅነት ውድድራት ኩዕሶ መርበብ ገማግም ባሕርን ጋንታታት ካልኣይ ዲቪዥን ዝሳትፎ ዘሎ ፀወታታት ኩዕሶ መርበብ ብሰንበት ኣብ ሜዳ ማዓስክር ደንደነ ፖቾፊልያን ተኻይዱ ነይሮም። ኣብ ውድዳት ኩዕሶ መርበብ ገማግም ባሕሪ ጋንታታት ደቂ ኣንስትዮ ኣብ ዝተረኸባሉ ፈንቅል ንዓንበርበብ ኣውላ ንማእከል ሓደ ብተመሳሳሊ ውፅኢት ክልተ ባዶ ክስዕረን ከለዋ ንፈለማ ግዜ ኣብ ዝውድድር ዝተሳትፈት ጋንታ ማእከል ሓደ ወላ እኳ ስዕረት እንተጋጥማ ብዘርአቶ ፀወታ ግን ካብ ተዓዘብቲ ንኣዳ ኩሑ ዘላኪኢሉ እዩ። ኣብ ናይ ደቂ ተባዕትዮ ተስፋ ንማእከል ሓደ ክልተ ብባዶ ፈንቅል ምስ ኢራባ ኣብ ዝተረኸባሉ ድማ እቲ ፀወታ ብዓወቱ ፈንቅል ክልተ ብሓደ ተዛዚሙ። ሰዕበት ፀወታ ዓንበርበብ ምስ ማእከል ክልተ ኣብ ዝተረኽባሉ ግጥም ድማ ዓንበርበብ ክልተ ባዶ ተዓዊቶም። ኣብዚ ዝካየድ ዘሎ ፀወታ ኩዕሶ መርበብ ገማግም ባሕሪ ጋንታታት ቀዳማ ዲቪዥን ማእከል ብ4 ጋንታታት ማለት ክልተ ብደቂ ኣንስትዮ ክልተ ብደቂ ተባዕትያ ተሳተፍ ዘላ። ተፃወቲ ናይ ዘንጋንታታት ድማ ካብ ግራስሮት ፈሊሞም ካብ ሳልሳይ ዲቪዥን ናብ ቀዳማይ ዲቪዥን ዝበፅሑ ክኾኑ ከለዉ ብዘንፀባርቆ ክእለት ሜላ ፀዋውታን ከዓ ዝናድን ተስፋ ዝህብን ፀወታ እዩ ነይሩ። ውድዳት ኩዕሶ መርበብ ገማግም ባሕሪ ዝመፅእ ሓሙስ እውን ካብ ሰዓት 8 ቅድሚ ወትሪ ኣትሒዙ ብክልቲኡ ፀወታ ቀፂሉ ክውዕል እዩ። ኣብ ደቂ ኣንስትዮ ፈለማ ሰላም ምስ ፈንቅል፣ ኣውላ ድማ ምስ ማእከል ክልተ፣ ኣብ ደቂ ተባዕትዮ ድማ ኣውላ ምስ ተስፋ፣ ፈንቅል ምስ ዓንበርበብ፣ ከምኡ ድማ ኢራብ ምስ ማእከል ክልተ ንክፃወታ መደብ ተሰሪዑለን ኣሎ። እዚ ከምዚ ኢሉ እንከሎ ብሰንበት ኣብ ሰዓታት ድሕሪ ቀትሪ ውድዳት ኩዕሶ መርበብ ጋንታታት ካልኣይ ዲቪዥን ናይ ውድቃ ምሕላፍ ፀወታ ቀፂሉ ነይሩ። ዝተረኸበ ውፅኢቱ ድማ ኣብ ደቂ ኣንስትዮ ፌስቲቫል ንባሕቲ መስከረም ክልተ ባዶ ክስዕራን ከላ፣ ኣብ ደቂ ተባዕትዮ ድማ ባሕቲ መስከረም ንሳሊና ክልተ ብሓደ፣ ከምኡ ድማ ደንበ ሰንበል ንሕውነት ክልተ ባዶ ዝኾነ ውፅኢት ብምዕዋት ናብ ዝቕፅል ፀወታ ኣማዓዴና ኣለዋ።
0: ኣብ ከተማ ክረን ዝተፈላለዩ ንጥፈታት ስፖርት ተኻይዶም።
2: ብምክንያት መበል 35 ዓመት መዓልቲ ናፅነት ኤርትራ ዝካየድ ዘሎ ስፖርታዊ ውድድራት ኩዕሶ መርበብ ዞባ ዓንሰባ ብሓደ ግንቦት ኣብ ሜዳ ግራንድ ሆቴል ከተማ ከረን ጀሚሩ። እቲ ንመዓልቲ ናፅነት ንምድማቕ ንዋንጫ ናፅነት መንዓተረ ዝግበር ዘሎ ስፖርታዊ ውድድራት ኩዕሶ መርበብ 12 ክለባ ደቂ ተባዕትዮን 8 ክለባ ደቂ ኣንስትዮን ኣብ ክልተ ምድብ ተመቃቂለን 20 ክለባት ዝሳትፎ ዘለዋ ውድድር እዩ። መጀመርያ ኣብ ሜዳ ዝወረዳ ጋንታታት ናቕፋን ኢራብን ናይ ደቂ ተባዕትዮን ኣዘለን ላልምባ ናይ ደቂ ኣንስትዮ ድማ ኣብ ሜዳ ወሪደን ፀወተን ኣሃዱ ኢለን ፈሊ ይመን። ኣብቲ ዝተኸደ ፀወታ ጋንታ ናቕፋ ናይ ደቂ ተባዕትዮ 3-2 ብዝኾነ ፀቢብ ስዕረት ኣብ ልዕሊ መጋጥምታት ዝኾነት ጋንታ ኢራብ ክትዕወትን ከላ ላልምባን ኣዘልን ኣብ ዘካየደ ፀወታ ድማ ብገፊሕ ዓወት ጋንታ ላልምባ ኣብ ልዕሊ ጋንታ ኣዘል ክልተ ባሮ ተዛዚሙ። ብክልተ ግንቦት ውድድራትን ዘካየደ ክለባት ሜካን ናቕፋ ናይ ደቂ ኣንስትዮ ነይረን። ፀወታ ድማ ብዓወት ጋንታ ሜካ ክልተ ባሮ ተዛዚሙ። ተመሳሳሊ ናይ ደቂ ኣንስትዮ ውድድር ጋንታ ላሳለ ኣብ ልዕሊ መጋጥምታ ጋንታ ሮራ ክልተ ባሮ ተዓዊታ። ጋንታ ምምሕዳር ዞባ ዓንሰባ ናይ ደቂ ተባዕትዮ ንጋንታ ሮራ ናይ ደቂ ተባዕትዮ ድማ ኣብ ግቡእ ግዜኦም ክርከቡ ብዘይምቃሎም ብፎርፌት ስዕራ ናብ ዝቕፅል መድረኽ ሓሊፋ። ብ3 ጉንበት ቀፂሉ ኣብ ዝተኸየደ ውድድር ድማ ጋንታ ላልምባን ከረን ቤት ትምህርቲ ካልኣይ ደረጃ ናይ ደቂ ተባዕትዮን ኮይነን ጋንታ ላልምባ 3 ባሮ ተዓዊታ። ጋንታ ላሳለ ናይ ደቂ ተባዕትዮ ድማ ኣብ ልዕሊ ጋንታ ሓሊበት ተመሳሳሊ ናይ 3 ባዶ ዓወታ መዝጊባ።
1: ፌደሬሽን ቅድም ብሽክለታ ከተማ ክረን ብምክንያት መበል 35 ዓመት በዓል ናፅነት ኣብ ከተማ ክረን ዋንጫ ናፅነት መንዓተረ ትማል ሰንበት 3 ግንቦት 2026 ውድድሩ ፈሊሙ። ደቂ ኣንስትዮን ዝተመደበለ 29.4 ኪሎ ሜትር ምሽፋን ኣብ ሰዓት 30 ኪሎ ሜትር እንዳረገፃይን ውድድረን ፈፂመን ኣብ ናይ ፍርቂ ቅፆታ ውድድር ቀዳሚቲ ደሊና ዳዊት ካልእቲ መዋሂብ ድራር ብምዃን ክልቲን ካብ ጋንታ ሻልኮ ተዓዊተን። ኣብ ናይ መወዳእታ ቅፆታ ውድድር ድማ ቀዳሚቲ ደሊና ዳዊት ንመወዳድርታ ብዙርያ ብምግርላፍ ቀዳሚቲ ኮይና ተዓዊታ። ማውንቴን ካታጎሪ ሲ ዝተመደበሎ 29.4 ኪሎ ሜትር ንምሽፋን ኣብ ሰዓት 29.7 ኪሎ ሜትር ናረገፁ ንውድድሮም ዛዚሞም። ኣብ ናይ ፍርቂ ቅፆታ ውድድር ቀዳማይ ፍኖት ዘርኣይ፣ ካልኣይ ኣሕመድ ያሲን ክልቲኦም ካብ ጋንታ ገዛ ባንዳ፣ ሳልሳይ እሰይ ከሰተ ካብ ጋንታ ዓተ ክሬዛ ብምዃን ንውድድሮም ዝፈፀሙ ክኾኑ ኣብ ብመዛዘም ውድድር ብዘይ ዝኾነ ለውጢ ሰለስትኦም ግዜ ብዘይ ምኽሳር ተኸታቲሎም ተዓዊቶም። ኣብ ማውንቴን ካታጎሪ ቢ ተቐዳድምቲ 84 ኪሎ ሜትር ንኽሸፍን እዩ ተመዲብሎም። ኣብ ሰዓት ድማ 37.4 ኪሎ ሜትር ናረገፁ ንውድድሮም ክፍፅሙ። ኣብ ናይ ፍርቂ ቅፆታ ውድድር ቀዳማይ ኣቤል ታደሰ ካብ ጋንታ ሻልኩ፣ ካልኣይ ኖህ ኣብራ ካብ ጋንታ ገዛ ባንዳ፣ ሳልሳይ ሓሰን ዓብዱልሓሚድ ካብ ጋንታ መጓዓዝያም። ኣብ መዛዘሚ ተወዳዳሪ ኣቤል ታደሰ ካብ ጋንታ ሻልኩ ንኩሎም መወዳድርቱ ብዙርያ ድሪቡ ንበይኑ ተዓዊቱ። ኣብ ማውንቴን ካታጎሪ ኤ ዝተመደበሎም 108 ኪሎ ሜትር ኮይኑ ኣብ ሰዓት ድማ 37.9 ኪሎ ሜትር እናተጓዓዝዮም ፈጺሞም። ኣብ ናይ ፍርቂ ቅፆታዊ ውድድር ቀዳማይ ሳብር ሙሳ ካብ ጋንታ መጓዓዝያ ካልኣይ ኣቤል ያቆብ፣ ሳልሳይ ኣማነጋሽ ክልቲኦም ካብ ጋንታ ሻልኩ ኮይኖም ተዓዊቶም። ኣብ መወዳእታ ውድድር ድማ ቀዳማይ ፊንሓስ ሰምረ፣ ካልኣይ ኣማነጋሽ ክልቲኦም ካብ ጋንታ ሻልኩ፣ ሳልሳይ ሳብር ሙሳ ካብ ጋንታ መጓዓዝያ ብምዃኑ ውድድሮም ፈጺሞም። ኣብ ካታጎሪ ልሙዳት ማለት ዳይኮርሶ ዝተመደበሎም 119.7 ኪሎ ሜትር ኮይኑ ኣብ ሰዓት ድማ 37.6 ኪሎ ሜትር እናተጓዓዝዮም ንውድድሮም ፈጺሞም። ኣብ ናይ ፍርቂ ቅፆታ ውድድር ዝተሰርዐት ቀዳማይ ዮናታን ኤድሪስ ብውልቂ፣ ካልኣይ ሲመር ስዩም ካብ ሬድሲ፣ ሳልሳይ ድማ ናትናኤል ኪዳነ ካብ ጋንታ ሻልኩ ኮይኖም ክዕወቱ። ኣብ መወዳእታ ድማ ቀዳማይ ዮናታን ኤድሪስ ብናይ ውልቂ፣ ካልኣይ ፍጹም ሚካኤል፣ ሳልሳይ ድማ ዮናታን ወላይ ክልቲኦም ካብ ጋንታ ሻልኩ ብምዃኑ ውድድሮም ፈጺሞም። ዝተሰርዑ ዘሎ ውድድር ንዝቕፅል ሰንበት እውን ብናይ ጽርግያ ማለት ቸርኪቶ ውድዳት ቀጺሉ ክውዕል ምዃኑ ካብ ህዝባዊ ርክባት ፌደሬሽን ቅድሚ ብሽክለታ ከተማ ከረን ዝበጽሐና ሓበሬታ የመልክት።
0: ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ምስ ሚኒስትር ትምህርቲ ብምትሕባር ናይ 4 መዓልታት ናይ ኣሰልጠንቲ ስልጠና ወዲቦም።
2: ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ምስ ሚኒስትር ትምህርቲ ብምሽራኽ ጀሚርዎ ዘሎ ፕሮጀክትታት ኣብ ምልላይ ተውህቦ ዘለዎም ኣትለታትን ምስሩዕ ኣወዳድባን ረቋሒታትን ኣብ ምትእታው መስርሕ ኣብ ምዕባብላ ኣሰልጠንቲ ኣብ ኣትለቲክስን ተበጊሱ ዘሎ መደባት ንምትግባር ኣብ ኩለን ዞባታት 24 ናይ ሌቨል 1 ደረጃ ዘለዎም መምሃራን ኣሰልጠንቲ ን4 መዓልትታት ስልጠና ምሕዳስ ኣሰልጠንቲ ሪፍሬሽመንት ኮርስ ተዋሂቦም። ኣብቲ ስልጠና ዝተካተተ ኣርእስትታት ዘመናዊ ኣገባብ ስልጠና፣ ምልላይ ተውህቦ ዘለዎ ዎም ኣትለታት፣ መባእታዊ ትምህርቲ ድሕነት፣ ፖሊስ ኣብ ፀረ ውሃብቲ ሓይሊ መድሃኒታት ምክልኻል፣ ኣብ ፓራ ኣትለቲክስን ዘተኮረ ስልጠና ተዋሂቦም። 7 ካብዞም ስልጠና ዝወሰዱ ኣሰልጠንቲ ንዝቕፅል ሌቨልቱ ደረጃ ኣብ ኤርትራ ክወሃብ ተመዲቡ ዘሎ መደብ ከም ቅድሚ ምድላዋት ክኾኖም ምዃኑ ተገሊጹ። ፕረዚደንት ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ኣቶ ኤፍሬም ተኸስተ ኣብ መዕፀዊ ኣብ ዘስምዑ ቓል ሎሚ ዓለም ብሳይንስ ተመርኮሰ ኣገባብ ስልጠና ተሰሪቱ ዝብፃሕ ዘሎ ኣዝዩ ልዑል ብሉፅነት ተመኩሮ ብምውሳድ ሃገርና እውን ኣብ ዓውዲ ኣትለቲክስ ብፍላይ ኣሰልጠንቲ ቀጻሊ ስልጠናታትን ምድላብን ፍልጠትን ከድሊ ምዃኑን ተወሲዱ ዘሎ ተበግሶ ሃገራዊ ፌደሬሽን ኣትለቲክስ ኤርትራ ዕወት ንክኸውን ናይ ኩሉ ኣብ ስፖርት ዝነጥፍ ኣካል ብፍላይ ድማ ናይ ኣሰልጠንቲ ተራ ዕዙዝ ምዃኑ ተላብዩ።
0: ምምሕዳር ንእዞባ ጎዳይፍ ኣብቲ ምምሕዳር ንዝርከቡ ስፖርታውያን ናይ ምትባዕን ናይ ማዕዳን ምኽርን መደብ ሰሪዑ።
2: ኣብቲ ብኣማሓዳሪት ናይቲ ንእዞባ ወይዘሮ ትብለፅ ተወልደን ኣብ ቦምበር ኮሚቴ ስፖርትን ዝተወደበ መደብ ኣብ ቀዳማይን ካልኣይን ዲቪዥን ዝጓዋደሩ ደቂ ተባዕትዮን ደቂ ኣንስትዮን ተቀዳደምቲ ኣትለታትን ኣሰልጠንትን ኣብ ግራስሩት ዝምልመሉ ዘለዉ ስፖርታውያንን ዝተረኽብሉ መደብ ንዕቤት ስፖርት ናይቲ ንእዞባ ብዝምልከት ሰፊሕ ናይ ምይይጥ መደብ ተኻይዱ። ስፖርታውያን ጎን ጎን ስፖርታዊ ንጥፈታቶም ኣብ ኣካዳምያዊ ትምህርቶም እውን ብሉፃት ኮይኖም ንክወፁ ኣብቲ ዝተሰርዐ መደብ ብሰፊሑ ዝተዘተየልዩ። ኣብቲ ኣጋጣሚ ኣብ ቀዳማይ ዲቪዥን ዝነጥፋ ዘቀዳድ ቲ ብሽክለታ ደቂ ኣንስትዮን ኣሰልጠንትን ናይ መተባብዒ ገንዘባዊ ሽልማት ተበርኪትሎም። ምምሕዳር ንእዞባ ጎዳይፍ ካብ ዞባ ሓሊፎም ሃገር ኣምስማይ ክሳብ ዝበፅሑ ስፖርታውያን ኣብ ምፍራይ ዝበቕዐት ክለባት ኩዕሶ እግሪ ብሽክለታን ኣትለቲክስን ዝዓጠቐት ምምሕዳር ንእዞባ እያ።
0: ኣብ ከተማ ዓዲ ቀይሕ ስፖርታዊ ውድድራት ኩዕሶ እግርን ቅድድም ብሽክለታን ተኻይዱ።
2: ኣብ ከተማ ዓዲ ቀይሕ ስፖርታዊ ውድድራት ኩዕሶ እግርን ቅድድም ብሽክለታን ተኻይዱ። ኣብ መንጎ ንእዞባ መንደፍራ ንእዞባ ዓዲ ቀይሕ ጋንታ ሳን ጆርጆ ምስ ጋንታ ቋሒቶ ብ26 ሚያዝያ ኣብ ከተማ ዓዲ ቀይሕ ኣብ ሜዳ ናጽነት ግጥም ተኻይዱ። ኣብቲ ግጥም ጋንታ ቋሒቶ ካብ ማጆር ተወልደ ብዝረኸበተን 2 ሸቶታት ነታ ካብ ዮናታን ተኽሊ 1 ሸቶ ዝረኸበት ንእዞባ መንደፍራ 2-1 ስዒራታ። ኣብቲ ግጥም 2 ሸቶ ዘመዝገበ ማጆር ተወልደ ብሉፅ ተጻዋታይ ናይቲ ግጥም ተጸዊዑ። ብዘይካዚ ብ19 ሚያዝያ ዝጀመረ ንሓሙሽተ ሰናብቲ ብተኸታታሊ ዝተኻየደ ውርድራት ቅድም ብሽክለታ ከተማ ዓዲ ቀይሕ ሰንበት እውን ንሳልሳይ ግዜ ይቀጺሉ። ዝተረኸበ ውፅኢት ምስ ንዕዘብ ኣብ ናእሽቱ ቀዳማይ ዮስያስ ዓጎሶም፣ ካልኣይ ኬብሮን ጸጋይ፣ ሳልሳይ ኤርምያስ በረኸት። ኣብ ማእከሎት ቀዳማይ ናኦድ ኣታኽልቲ ጋንታ ዑናቡር፣ ካልኣይ ኣሮን መንግስቲ ኣብ ውልቂ፣ ሳልሳይ ምርሃዊ ኣባዲ ጋንታ ዑናቡር። ኣብ ዓበይቲ ኣብ ናይ ፍርቂ ቅጽበታ ውርድር ቀዳማይ ዮሴፍ ለገሰ ጋንታ ሓዳሙ፣ ካልኣይ ሄኖስ ኣማኑኤል ጋንታ ዑናቡር፣ ሳልሳይ ዑመር መሐመድ ጋንታ ሰንዓፈ። ኣብ መወዳእታ ድማ ቀዳማይ ሄኖስ ኣማኑኤል ጋንታ ዑናቡር፣ ካልኣይ ዑመር መሐመድ ጋንታ ሰንዓፈ፣ ሳልሳይ ዮሴፍ ለገሰ ጋንታ ሓዳሙ፣ ራብዓይ ኣዘርያስ ሓይሎም ጋንታ ዑናቡር፣ ሓምሻይ ጃምዕ እስማዒል ጋንታ ሰንዓፈ፣ ሻድሻይ ስሙን ሓጎስ ካብ ሓይልታት ምክልኻል ክፍል ሰራዊት 49። ኣብ ደቂ ኣንስትዮ ቀዳሜይቲ ዘቢብ ተስፋ ጋብር ጋንታ ሕሽመለ፣ ካልአይቲ ኤልዳና ክብሮም ብውልቂ፣ ሳልሰይቲ ስኒት ዮሃንስ ብውልቂ ኮይኖም ውርድሮም ዛዚሞም።
3: Thank you.
1: ብምክንያት ፌስቲቫል ተምሃሮ ዞባ ደቡብ ኣብ መንጎ ናይ ማእከላይን ካልኣይን ደረጃ ቤተ ትምህርቲ ካብ 1 ክሳብ 3 ግንቦት ኣብ ከተማ መንደፈራ ክካየድ ፀንሐ ውድዳት ስፖርት ብውዕውዕ መንፈስ ተዛዚሞም እዚ ንክልቲኡ ፆታታት ዘሳተፈ ውድዳት ግጥማት ኩዕሶ እግሪ፣ ኩዕሶ መርበብ፣ ኩዕሶ ሰክዒ ዘጠቓለለዩ ነይሩ። ብመሰረት ዝተሰርዐ ውድዳት ኣብ ናይ ካልኣይ ደረጃ ኩዕሶ እግሪ ዝተረኸበ ውፅኢት ዝስዕብ እዩ። ኣብ ናይ ደቂ ኣንስትዮ ኩዕሶ እግሪ ቀዳሚት ንኡዞባ ደቂ ኣምሓሪ ምሉዕ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ምሉዕ ዕጥቂ፣ ሳልሰይቲ ንኡዞባ ሰንዓፈ 4 ኩዓሳሱ፣ ራብዒቲ ንኡዞባ ድባርዋ 2 ኩዓሳሱ። ኣብ ናይ ደቂ ተባዕትዮ ኩዕሶ እግሪ ቀዳሚት ንኡዞባ ዓዲ ቀይሕ ምሉዕ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ምሉዕ ዕጥቂ፣ ሳልሰይቲ ንኡዞባ ፀሮና 4 ኩዓሳሱ፣ ራብዒቲ ንኡዞባ ዓረዛ 2 ኩዓሳሱ። ኣብ ናይ ማእከላይ ደረጃ ጋንታታት ኩዕሶ እግሪ ዝተረኸበ ውፅኢት ድማ ኣብ ናይ ደቂ ኣንስትዮ ኩዕሶ እግሪ ቀዳሚት ንኡዞባ ደቂ ኣምሓረ ምሉዕ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ መንደፈራ ምሉዕ ዕጥቂ፣ ሳልሰይቲ ንኡዞባ ዓድኋላ 4 ኩዓሳሱ፣ ራብዒቲ ንኡዞባ ሰንዓፈ 2 ኩዓሳሱ። ኣብ ነደቂ ተባዕትዮ ኩዕሶ እግሪ ዝተረኸበ ውፅኢት ድማ ቀዳሚት ንኡዞባ ዓረዛ ምሉእ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ሰንዓፈ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ እምኒ ሓይሊ 4 ኩዓሳሱ፣ ራብዒቲ ንኡዞባ ደቂ ኣምሓረ 2 ኩዓሳሱ። ኣብ ኩዕሶ መርበብ ካልኣይ ደረጃ ቤተ ትምህርቲ ዝተረኸበ ውፅኢት ምስሪ ኣብ ናይ ደቂ ኣንስትዮ ጋንታታት ዝተረኸበ ውፅኢት ቀዳሚት ንኡዞባ መንደፈራ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ ፀሮና 4 ኩዓሳሱ፣ ራብዒቲ ንኡዞባ ሰገነቲ 2 ኩዓሳሱ። ኣብ ናይ ደቂ ተባዕትዮ ቀዳሚት ንኡዞባ ምን ሓይሊ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ድባርዋ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ ሰገነቲ 4 ኩዓሳሱ፣ ራብዒቲ ንኡዞባ ዓድኋላ 2 ኩዓሳሱ። ኣብ ውፅኢት ኩዕሶ ሰኪዕቲ ካልኣይ ደረጃ ናይ ደቂ ኣንስትዮ ቀዳሚት ንኡዞባ ድባርዋ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ዓድኋላ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ ደቂ ኣምሓረ 4 ኩዓሳሱ፣ ራብዒቲ ንኡዞባ ሰንዓፈ 2 ኩዓሳሱ። ኣብ ናይ ደቂ ተባዕትዮ ቀዳሚት ንኡዞባ ሰንዓፈ ስፖርታዊ ዕጥቅን ዋንጫን፣ ካልኣይቲ ንኡዞባ ሰገነቲ ስፖርታዊ ዕጥቂ፣ ሳልሰይቲ ንኡዞባ ድባርዋ 4 ኩዓሳሱ፣ ራብዒቲ ንኡዞባ ዓድኋላ 2 ኩዓሳሱ። ዑታት ጋንታታት ዝተዳለሎን ሽልማት ካብ ዝተፈላለዩ ሓለፍቲ ትካላት መንግስትን ግንባርን። እዚ ከምዚ ኢሉ ከሎ ኣብ ንኡዞባ ማይ ዓይኒ ብምክንያት መዓልትና ፅነት ውድዳት ኩዕሶ መርበብ ተኻይዱ። እዚ ብኣህዱ ባህልን ስፖርትን ናይቲ ንኡዞባ ካብ 20 መያዝያ ጀሚሩ ንልዕሊ 3 ሰሙን ዝቕፅል ውድዳት ኣብ መንጎ 6 ጋንታታት ናይ ደቂ ተባዕትዮን ደቂ ኣንስትዮን ዝካየድ ዘሎ ኮይኑ ዛጊድ ኣቐዲሞም ካብ ዝተኻይዱ ግጥማት እዚ ስዕ ውፅኢት ተረኺብሎ ኣብ ናይ ደቂ ጋንታ ሃዘሞ ንጋንታ ተኺሎ 3-1 ዝኾኑ ውፅኢት ረቲዓታ ብተመሳሳሊ ጋንታ ዑና ጎባይ ንጋንታ ዑና ዋጦት 3-2 ተዓዊታትላ። ኣብ ናይ ደቂ ኣንስትዮ ድማ ጋንታ መረብ ንሃዘሞ 3-2 ዝኾነ ውፅኢት ረቲዓታ።
0: 6 ኤርትራውያን ተቃደምቲ ክሳተፍዎ ዝቐነዩ ዙር ቱርኪ ትማሊ ሰንበት ብሻም ናይ መድረኹ ተዛዚሙ።
2: ኣብዛ ሸሙኒት መድረኽ ተቃደምቲ ኣብ ከተማ ኣንካራ 152 ኪሎ ሜትር ዝርሕቐታ ናይ ቸርኪቶ ውድድር ኣካይዶም። ኣብ መወዳእታ ነዛ መድረኽ ቤልጅማዊ ኣባል ቲም ፍላንደርስ ቶም ክራብ ንውድድር ብ2:11:35 ብምዛም ቀዳማይ ኮይኑ ተዓዊቱ። ኤርትራውያን ተቃደምቲ ኣብዛ መድረኽ ዝሓዝዎ ደረጃ ምስ እንዕዘብ ምስ ዕውት መድረኽ ብተመሳሳሊ ግዜ ኣባል ኣስታና ሄኖክ ሙሉብርሃን ሻድሻይ፣ ኣባል ብርጎስ መርሃዊ ቅዱስ መበል 25፣ ኣባላት ኢስታንቡል ቲም መትከል እዮ ብ46 ካሊት ድሒሩ መበል 73፣ ምዋኣል ግርማይ ብደቂቕን 9 ካሊትን ድሒሩ መበል 86፣ ዓወት ኣማን ብደቂቕን 22 ካሊትን ድሒሩ መበል 91፣ ናትናኤል ብርሃነ ብ3:08 ካሊትን ድሒሩ መበል 129 ተርተሒዙ። ብሁሉል ግዜ ኣውስትራልያዊ ኣባል ካጃሩራል ሰባስቲያን ቤርዊክ ዕውት ዙር ቱርክ ኮይኑ፣ ኣባል ኢኪፖ ኬረን ፌርማ ኢቫን ራሚሮ ሶሳ ብ5 ካሊት ድሒሩ ካልኣይ፣ ኣባል ሶሉሽን ቴክ ቤልጅማዊ ካሜል ቦኑ ብ59 ካሊት ድሒሩ ሳልሳይ ተርተሒዙ። ኣባል ኣስታና ሄኖክ ሙሉብርሃን ብደቂቕን 53 ካሊትን ድሒሩ ሻምናይ፣ ኣባል ብርጎስ መርሃዊ ቅዱስ ብ9:05 ካሊትን ድሒሩ መበል 27፣ ኣባላት ኢስታንቡል ቲም ዓወት ኣማን ብ21:44 ካሊትን ድሒሩ መበል 45፣ መትከል እዮ ብ4:34 ካሊትን ድሒሩ መበል 65፣ ምዋኣል ግርማይ ብ42:50 ካሊትን ድሒሩ መበል 70፣ ናትናኤል ብርሃነ ብ54:58 ካሊትን ድሒሩ መበል 86 ተርተሒዞም ውርድሮም ብሰላም ዛዚሞም።
0: ግጥማት ፕሪምየር ሊግ እንግሊዝ ዝሓለፈ ቀዳሚ ሰንበትን ብብርክ ዝበሉ ግጥማት ኣብ ዝቐፅለሉ ኣርሰናል ኣብ ልዕሊ ፉልሃም፣ ማንቸስተር ዩናይትድ ድማ ኣብ ልዕሊ ሊቨርፑል ኣገዳሲ ዓወት ኣመዝጊበን።
1: ግጥማት ፕሪምየር ሊግ እንግሊዝ ካብ ዝሓለፈ ዓርቢ ክሳብ ትማል ሰንበት ብዝተፈላለዩ ፀወታታት ኣብ ዝቐፀለሉ ኣርሰናል ብምዕዋት መሪሕነታ ክትዕቅብ ዝዓበየ ፀወታ ግጥማት ክለባት ማንቸስተር ዩናይትድን ሊቨርፑል ድማ ብዓወት ዩናይትድ ተዛዚሙ ሰፊሕ ፀብፃብ ይስዕብ። ዝሓለፈ ዓርቢ ሊድስ ዩናይትድ ኣብ ሜዳ ኣንጻርታ ናብ ሻምፒዮንሺፕ ምምላሳት ዘረጋገፀ

0: ክለብ በርሊያ ስሩዕ ናይ ፕሪምየር ሊግ ፀወታ ኣካይዳ እዘን ክለባት ኣብ ናይ ቅድሚ ዕርፍቲ ፀወታ ዘካይዶ ግጥም ሊድስ ኣብ ሻውኔት ዶ ካብ ስታች ብዝረኸብታ ሸቶ መሪሓን ዕርፍቲ ክትወፅን ከላ ድሕሪ ዕርፍታ ዝቐፅለ ፀወታ ሊድስ ኣብ መበል 52 ደቂ ካብ ኦካፎርብ ዝረኸበታ ካልኦት ሸቶ መሪሕነታ ከትዕቢ ኣብ መበል 56 ደቂ ካብ ካልቨርት ሎዊን ሳሰ ሸቶ ብምርከባ ድማ ነታ ኣብ መበል 71 ደቂ ካብ ካውና እንኮ ሸቶ ዝረኸበት በርለይ 3-1 ብምርታዕ ዝመፅእ ዓመተ ስፖርት ኣብ ውድዳር ፕሪምየር ሊግ ንክትፅንሕ ዘለዋ ተኽእሎ ብ99 ሚታዊታዊ ሒሳ ኣብዛ ፆታ ናይ ሊድ ስታች ይብል ሰፃታይ ተባሂሉ ተሰይሞ
1: It's Okafor with the second. Headed away by Estev. Here's Tanaka. Gets the shot away. Saved the backer. Followed in and in from Calvert-Lewin. They'll have an offside check. But Calvert-Lewin, he's 13th of the campaign. Thought about getting a cross in. Has found a man in here, might break for Fleming. Helps it on for Humphreys. Humphreys with a shot and in. Off Pires and he's offside. Flag goes up.
0: ብቐዳም መራሒት ናይ ዝውድድር ዘላ ኣርሰናል ኣብ ሜዳኣ ኣንጻር ፉልሃም እያ ተጻዊቶም ኣብዛ ፆታ ኣርሰናል ምስታት ስዕባ ዘላ ሲቲ ዘለዋ ናይ ንጥቢ ፍልሊ ንምግፋሕ ጥንቁቕ ፆታ ኣካይዳ ኣብ ናይ ቅድሚ ዕርፍቲ ፆታ ኣርሰናል ኣብ ታሽዒቲ ደ ካብ ኣጥቃዓ ግዮኮረሽ ብዝረኸብታ ሸቶ መሪሕነት ክትሕዝን ከላ ኣብ መበል 4 ደ ካብ ቡካዮ ሳካ መበል 45 ደ ካብ ግዮኮረሽ ሳሴ ሸቶ ብምርካብ ድማ 3 ባዶ መሪሓ ንዕርፍቲ ወፅያ ድሕሪ ዕርፍቲ ኣብ ዝቐፀለ ግጥም ዝተኸስተ ፍጻመ ብዘይምባሮ ትግጥም ብዓወት ኣርሰናል 3 ባዶ ተዛዚሞም ኣብዛ ፆታ ናይ ኣርሰናል ግዮኮረሽ ብሉፅ ተፃዋታይ ተባሂሉ ኣርሰናል ኣንጻር ፉልሃም ኣብ ሜዳ ኤምሬትስ ካብ ዘካየቶ ዳሕሮ 33 ፆታታት ዛጊዳይ ተሰዓረትን ብምህላዋ ፀብለልታ ዘረጋገፀት ክትከውን ኣብ 26 ግጥማት ክትዕወትን ክላ 7-5 ተፈላለያ በዚ ኣብ ውድዳት ፕሪምየር ሊግ ፍሉይ ታሪክ ሰሪሓላ ፉልሃም ኣብ ዳሕሮት 16 ፆታታት ብዘይካታ ኣብ ወርሒ ተሓሳስ ናይ ዓመት 223 ኣብ ሜዳ ብናይ 2-1 ውፅኢት ዝሰዓረታ ግጥም ኣብ ካልእ